0: እዚ ኩሉ ጋንታ ንሕና ኣብ ዓብዪ ደረጃ ክንበፅሕ ዝኽኣልና ናሽናል ቲም ተፃዊትና ኣብ ዝኾነ ይኹን ዓለም ክንከይድ ዝኽኣልና ሲ ሳላቶም ጋንታ ደገፍቲ እዩ ዋላ ሓንቲ ነታ ጋንታ ዝበቅዎ ነገር ኣይነበሮምን ብቁጠባ ይኹን ደድሕሪ ኣብ ምኻድ ይኹን ብምድጋፋ ይኹን ኣብ ዝኾነ ይኹን ሰዓት እውን እቲ ዘድልየ ሓገዝ ክገብሩ ጥራይ ብሓገዝ ዘይኮነ እውን ሓሳባት ከካፍሉ ከምዚ እንትኾነ ሓይሽ ክብሉ ነይሩ እዩ ፅሑፍ ክቐርብዎ ዝኽእሉ እታሽሙ ናታቶም ስምዒት ስለዚ ኩሉ ዓይነት ሓቢሩ ምስቲ ተዋሂዱ ምስቶም ተፃወትን ምስቶም ኣካየድቲ ዝነበሩን ዝኸይድ ዝነበረ ድጋፊ እዩ ነይሩና።
1: ተኽለዝጊ ጋርንቻ ምስ ጋንታ ሓማሴን ኮይኑ ብርክት ዝበለ ዋና ጩቃዓት ርበቂዕ እዩ ክለብ ሓማሴን ቅላዕ መፃዕቲ ምስ ትረክብ ኩሎም ደገፍቲ ብሓባር ጋርንቻ እናበሉ እስቴድዮም ክሳብ ዝነቕነቕ ሆ እናበሉ ጭድሩ ምንባሮም ይዝዕለል
0: ሓያል ቅላዕ ስለ ዝነበሮ የድምዕ ነይሩ ማለት እዩ ስለዚ ጋንታና ፅቡቕ ዓወታት ከተመዝግብ ዝኽኣለት ሓደ ብናይ ተኽሊዝጊ ሓያል ዝኾነ ክእለት ከም ምንባሩ ክገልፅ ፈቱ
1: ሱዳናዊት ጋንታ ኣልመሪክ ናብ ኢትዮጵያ ብምጋሽ ንኩለን ኣብቲ እዋን ዝነበራ ጋንታታት ናይ ኢትዮጵያ ብምስዓር ፍሉይ ታሪክ ሰርሐት ነዚ ታሪክ ንምድጋም ድማ ናብ ኣስመራ ብምምፃእ ምስ ክለብ ሓማሴን ክትገጥም ውድድር ሰርዐት ክለብ ሓማሴን ሓያል ግጥም ከም ዝፅበያ ፈሊጣ ኣቐዲማ ፍሉይ ምድላዋት ገይራ ፀናሓታ እስቴድዮም ኣስመራ ካብ ፃት ንፃት ክፈርስ ክሳብ ዝደሊ ብተዓዘብቲ ተጎብአ ፀወታ ፈለመ ጋርንቻ ካብ ፈለማ ናይቲ ግጥማት ሒዙ ብሉፅ ምንቅስቃስ ኣርኣየ ኣብዚ ደው ከይበለ እውን ካብ ከባቢ 25 ሜትር ኮይኑ ኣትሬር ዝቐልዓ ኩዕሶ ንሓላው ልዳት ኣልመሪክ ኣዕንዚዛ ኣብ ሰክዕ ተራእየት ውፅኢት ሓማሴን ሓደ ኣልመሪክ ባዶ ኮነ ደገፍቲ ክለብ ሓማሴን ሓጎሶም ብፍሉይ ክፅምብሉ ተራእዩ ኣብቲ ግጥም ፀብ ለሌላ ዝቐረበት ክለብ ሓማሴን ሕጂ እውን ብመንገዲ ጋርንቻ ኣቢላ ካልኦት ሾት ተወሰኸት እንተኾነ ማእከላይ ዳኛ ናይቲ ግጥም ነበር ኣቶ ስዮም ታረቀ ሾቶ ይኮነትን ብምባል ሰረዛ ድሕሪ ዚ ዝተራእ ሾቶ ብዘይምንባሩ ድማ ፀወታ ብዓወት ክለብ ሓማሴን ሓደ ብባዶ ተዛዘመ ብርክት ዝበሉ ደገፍቲ ክለብ ሓማሴን ሓጎሶም ምቁፅፃር ስኢኖም ብተሓጓስ ናብ ዕዳጋ ሓሙስ መንበሪ ቤት ስድራ ተኽለዝጊ ጋርንቻ ብምኻድ በታ ናይቲ ሽዑ እዋን ኣብ ሙሉእ ኣስመራ ሃቢባ ዝነበረት ደርፊ ሓማይ ፈዳይ ትሕኒ እናበሉ ሓጎሶም ፅምበሉ ብድሕሪ እዚ ንጋንታ ኣልመሪክ ካብ ዝተገብረ ናይ መፋነዊ ግብጃ ሓላሉ ዳት ጋንታ መሪክ ንጋርንቻን ንማእከላይ ዳኛ ኣቶ ስዩም ታረቀን ብምፅዋዕ እታ ካልኢቲ ተመዝጊባ ዝነበረት ሾቶ ኣይኮነትን ተባሂላ ዝተሰረዘት ሕንፃፅ ሓሊፋያ ካብ ድሕሪ ሕንፃፅ የመሊሰያ ከም ግቡእ ክልተ ብባዶ ኢና ተሳዒርና ብምባል ምስክርኖ ተሃበ
0: ተቐላዕትያ ስጋዕጃ ዝከረኒ ተክልዝጊ ከመይ ብስርዓት ናብ መሪክ ትበሃል ጋንታ ናይ ሱዳንያ እቲ ፖርቴረ ከዓ ኣብ ናሽናል ቲሙ ንረኽቦ ኢና ኩሉ ሻዕ ዓብድልዓዚዝ ዝበሃል እዩ ከመይ ድመሰለ ብርቱዕ ሓላዊ ማዕፆ እዩ ነይሩ ትፈልጥ ሽዑብቲ ሓመድ ግዜ እዩ ነይሩ ሓመድ እዩ ነይሩ ፀወታ ተክልዝጊ ዝቐልዓ ከባድ ቅላዕ ክሕዛ እውን ኣይከኣለን ሓሊፋቶ ኣብ ሰኪዐት ተረእያ በዚኣ ከዓ ከመይ ዛ ዕዉት መዓልቲ ውዒልና ማለት እዩ ጋንታ ሓማሴን ሓደ ባዶ ስዒራ
1: ተኽለዝጊ ጋርንቻ ጎኒጎኒ ፀወታ ኩዕሶ እግሪ ልዑል ሃገራዊ ወኒ ስለ ዝነበሮ ኣባል ማሕበር 7 ኮይኑ ተወዲቡ ብንጥፈት ይሰርሕ ነበረ ኣብ ገፁ ዓዲስ ሄልማይ ተመናይ ኣብ ከባቢኦም ዕሙር ጣሻ ብምንባሩ ፈዳይን ዝንቀሳቀስሉን ዘዕርፍሉን ስፍራ ነበረ በዚ ንወዲ ከምዝን ድማ ኣብ ዓይነ ጥርጣረ ስለ ዝኣተወ ኣብ 1978 ብከረና ቢሉ ንሜዳ ኸደ ስድሪኡ እውን ደድሕሪኡ ናብ ሱዳን ሰዓብዎም ብድሕሪ ዝጋርንቻ ካብ ሜዳ ናብ ስዑድያ ከምዝኸይድ ተገብረ ኣብ ርያድ ኣብ ሓደ ሕክምና ከም ፀሓፋይ ኮይኑ ሰርሐ ብተወሳኺ እውን ምስ ኣቶ ተስፋ ጊዮርጊስ ብኢደ ማርያም ማለት ቆቋሕ ሓቢሩ

0: ኣብ ምውዳብን ምምልማልን ኤርትራውያን ተፃወቲ ኣብ ስደት ብተወፋይነት ናጠፈ
1: ናተን ናይ ተክሊስ ግን ስርዒት ነንበይኑ እዩ ኣብቲ ግዜ እቲ ኣይትፋለጥን ኢኻ ንማንም ሰብ እውን ኣይትነግርን ኢኻ ትሰርሐ ኣለካ ዲኻ ይሰርሐን ምክንያቱ ምስ መን ትሰርሕ ንስኻ ጥራይ ኢኻ ትፈልጣ እቲ ናትካ ዓንኬል ጥራይ እዩ ከዓ ምሳኻ ዝራኸብ ስለዚ ብኡ መሰረት ምስ ተክሊዝጊ ኣብቲ ናይ ውሽጣዊ ስርዒት ንሕና ወፂና ኢና ነርና ሽዑ ወረዲ ወፂና ነርና ወፂና ስለ ዝነበርና ድሕረይ እቲ ኩነታት ተፈፂሙ ተክሊዝጊ ይነጥፍ ነይሩ ኣብ ውሽጣዊ ምንቅስቃስ ኣብ ሰውራ ኤርትራ ስለዚ ምስ ተጠርጠረ ከዓ ምስ ስድርኡ ብሜዳ ገይሩ ሓሊፉ መጀመርያ ሱዳን ኣትዩ ሓደጋ እውን ረኪቡ ነይሩ ብኡ ሓደጋ ኣጋጢሞ ሽዑኡ ትኽኢሉ ኣብ መጨረሻ ዕድል ረኪቡ ኣብ ጅዳ ምስ በፅሐ ምሳይ ተረኪቡ ማለት እዩ ሕጂ ኣብቲ ክስታይቲ ንመጀመርያ ጋንታ ዝመስረትኩ ኣነ ኣብኣብታ ጅዳ ኣብ ጅዳ ሰሪዕና ጋንታታት እንታሽሙ ነፃወት ነርና ማለት እዩ ተፃወቲ ኤርትራውያን ኩሎም እቶም ኩዕሶ ስምዒት ዝነበሮም ተኣኻኺብና ኣብኡ ክንፃወት ጀሚርና ማለት እዩ
0: ብድሕሪ እዚ ስድራ ቤቱ ናብ ሃገረ ጀርመን ስለ ዝጋዓዙ ጋርንቻ እውን ንስድሪኡ ስዒቡ ናብ ጀርመን ብምምራሕ ኣብኡ ተቐመጠ ኣብ ጀርመን ሕጂ እውን ምስ ቆቋሕ ዳግማይ ተራኸቡ ኣብቲ እዋን ህዝባዊ ግንባር ንመወደቢ ፀወታ ኩዕሶ እግሪ ዝኸውን ባጀት ስለ ዝሰላዓሎም ንኩሎም ኤርትራውያን ኣብ ጀርመን ዝቕመጡ ተፃወቲ ኩዕሶ እግሪ ኣብ ዝቕመጥሉ ከተማታት ወዲቦምን ጋንታታት ኣቂሞምን ውድድር ኩዕሶ እግሪ ከም ዝካየድ ገበሩ እቲ ውዳበ ኣዝዩ ኣድማዒ ብምንባሩ ድማ ሓንቲ ማሕበረኩም ጋንታ ከም እትቐውም ገበሩ ከም ውፅኢቱ ድማ ኣብቲ ዓመታዊ ዝካየድ ዝነበረ ፌስቲቫል ቦሎኛ ጋንታ ማሕበረኮም ጀርመን ንካልኦት ማሕበረኮማት ረቲዓ ዋንጫ ልዓለት
1: እቲ ኣጣራንፉኡ መጀመርያ ብስፍንው እዩ ነይሩ ጋንታታት ኢና ንገብሮ ነርና ዳሕራይ ኣብ መጨረሻ ግን ሓንቲ ናይ ብድሆ ትብል እንታይ ሽሙ ገይርና ማሕበር ኣቂምና ብስርዓት ተመራሪፅና ሽዑ ምክትል ፀሓፊ ኣቦ ወንበር ተክሊዝጊ ተመሪፁ ነይሩ ተክሊ ተመሪፁ ነይሩ ኣነ እውን ተመሪፀ ነይረ ኣብቲ ምርጫ ብዙሓት ክስታይ ጌርና ሽዑኡ ቶርናሜንት ጀሚርና ውድድር ጀሚርና ማለት እዩ ምስ ጀመርና ውድድር እቲ ፀወታ ኣብ ሙሉእ ናይ ሙሉእ ጀርመን እዩ ነይሩ ብጣዕሚ ከቢድ ዝኾነ ኦርጋን ውዳበ እዩ ነይሩ ተጠርኒፍና እዚ ከዓ ክብለካ ከለኹ ሓገዝ ናይ ትውድብ ኣይተፈለየናን የባራትዓና ነይሩ ዳሕራይ ዓብዪ ውድድር ኣቂምና ናይ ኩሉ ሙሉእ ጀርመን ውድድር ጌርና ብሓንሳእ ኣፃዊትና ማለት እዩ ኣብ 88 ከዓ ዓብ ቶርናሜንት ናይ ብድሆ ትብል ውድድር ጌርና ኣብኣ ዓብዪ ዓወት ጌርና ፅቡቕ ፀወታ ውድድር ነይሩ መጨረሻ ሰለክሽን ከዓ ሒዘ ከይደ ማለት እዩ ካብዞም ኩሎም ተፃወቲ ኣብ መንሹሙ ከድና ኣብ ቦሎኛ ከድና ከዓ ዋንጫ ሒዝና ተዓዊድና ካብተን ኩለን ሃገራት ዝመፁ ስዊድን ጣልያን ስዑድያ ኣሜሪካ ካብ ኩሉ ዝመፁ ነዚኦም ኮይንና ቶርናሜንት ኣካይድና ጀርመን ካብ ዋንጫ ወሲዳ ተመሊሳ ማለት እዩ
0: ጋርንቻ ኣብ 1990 ካብ ስደት ናብ ሜዳ ከተተ ኣብቲ ግዜ እቲ ወደባዊት ከተማ ባፅዕ ካብ ፀላኢ ሓራ ኮይና ኣብ ትሕቲ ህዝባዊ ግንባር ትመሓደር ስለ ዝነበረት ኣብ ባፅዕ ኣብ ማዘጋጃ ቤት ተመዲቡ ክሰርሕ ድሕሪ ምፅናሕ ኣብ 1991 ናፅነት ምስ ኮነ ምስ ብፆቱ ናብ ኣስመራ ተመልሰ ኣቶ ተክለዝጊ ኪዳነ ኣብ ማሕበራዊ ናብራ ኣዝዮም ሕውስ ኣብ ልዕሊ ደቆምን ሓዳሮምን ኣዝዮም ፈቃርን ኣቦ 7 ውሉዳትን እዮም

0: ኣቶ ተክለዝ ጋሩንቻ ኣብዚ እዋን ናይ ዕድመ በዓል ፀጋ ኮይኖም ኣብቲ ኣብ ኣስመራ ዝርከብ መንበሪ ቤቶም ኣብ መንጎ ደቆምን ደቂ ደቆምን ብፍቕሪ ማሚቖም ይቕመጡ ኣለዉ።
1: ተክለዝጊ ሓደ እንታይ መክብለካ ዓላ ዝኾነ ፈቃር ዝኾነ ሕማቅ ቃል ዘይወፆ ሰብ ብፃየ እየን ዝብሎ ኣነ እተን ዝሕለፍናዮም ብሓንሳ እሲ ሓንቲ መዓልቲ ሕማቅ ቃል ከይተዋፅኣና ንትሽዓተ ዓመት ብሓባር ተቓሊስና እተን ክንገብረን ንኽእል ከዓ ገይርናየን ማለት እዩ። ኣነ ንሱን እንተዘይንሰማዕ ከምዝመሰል ዓወት ክመፅ ኣይክእልኒ። ስለዚ ቀኒየለ ዝብሎ ተክለዝጊ

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ርመት ዘለኹም ክቡራትን ክቡራን እንተኸታተልትና ከመይ ቀዲኹም ንፀንሑ መደባት ኤሪቲቪ ተኪእና ትሕዝቶታት መደብ ርመት ዝፍነውሉ ስለ ዝኣኸለ ኣብ ናይ ዕርፍቲ ግዜኹም ንዓኹም ተኸታተልቲ መደብና የዛንዩ ዝበልናዮ ኣብ ናይ ሎሚ ሰሙን ትሕዝቶ መደብ ርመት ሓደ ድሕሪ ሓደ ኣከታቲልና ቀሪብናዮም ዘለና ደርፊ ናብኹም ከነቕርቦ ኢና። ንምክትታልኩም ደጊመ ብክብሪ እንዳዓደምኩ ካብዚ ብምቕፃል ኣብ መኽፈቲ ትሕዝቶና ቀሪብያ ዘለኹ ደርፊ ከላለየኩም እየ። ናይ ሎሚ ሰሙን ናይ ድምፃዊ ኣማኒኤል ጎይቶኦም ካብ ደርፍታቱ ኣብ 2025 ዝደረፋ ሃብዮም እትብል ባህላዊት ስራሕ ክትከውን ብኣከን ጀምር ኢና። ሰናይ ምክትታል።

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩሞ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ባህላዊት ስራሕ ናይ ድምፃዊ ኣማኒኤል ጎይቶኦም ኢና ኣህዲ ኢልና ፈሊምና። ካብዚ ብምቕፃል ከም ወትሩ ክልተ ደርፍታት ክህልዋና እየን። ነተን ደርፊ ከላልየኩም እየ። ሓንቲ ናይ ገዲም ድምፃዊ ተስፋይ ማሓሪፍ ሕራ ካብ ደርፍታቱ ታሪክ ህዝበይ ትብል ኣብ 222 ዝደረፋ ደርፉ ክትከውን እያ። ካባ ቀፂላ ቀሪብናያ ዘለና ደርፊ ናይ ድምፃዊ ሮቤል ገብረ ማርያም ኣብ 223 ዝደረፋ ደርፉ ምሳኽ ጥዑም ትብል ክትከውን እያ። ተኸታቲለን ከቅርባ እየን። ቀፂሉ ዘቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶ መደብ ህርመት ኣለኹም። ካብዚ ብምቕፃል ክልተ ድምፃውያን ሃገርና ሓቢሮም ዝሰርሕዋ ደርፊ ባህላዊት ስራሕ ማለት እዩ ናይ ድምፃዊት ፍሜሩ ዳንኤል ምስ ኣማኒኤል ሃብተጋብር ኣብ 2023 ዝደረፍዋ ስራሕ ክትከውን እያ ንዓ ቀሪብና ኣሎና። ንሕጂ ካብኣ ተኸቲላ እትቐርብ ደርፊ እውን ናይ ድምፃዊ መሓመድ ዑመር ኣብ ምስ ጉጅለ ባህሊ ሓሬና ዝደረፋ ናይ ናራ ደርፊ ክትስዕብ እያ።

ገዲም ድምፃዊ ሳሚ ብርሃነ ናብ ህዝቢ ዘቕረቦም ደርፍታት ብዓይነቶም ብዙሖም ኣብ ፍቕራዊ ባህላዊ ስራሕ ኣዝዮም ብርከት ዝበል እዮም። ንሕጂ እውን ቀሪብና ዘለና ደርፉ ኣብ 224 ዝደረፋ ደርፉ ጋሜ ናተይ እትብል ደርፉ ክትህልወና እያ። ካብኣ ብምቕፃል ክቡራትን ክቡራንን ተኸታተልቲ ህርመት ናብ ድምፃዊ ቶማስ ኣልኣዛር ኣብ 217 ዝደረፋ ዕምባባይ እትብል ፍቕራዊ ደርፊ ተኸቲላ ክትቀርብ እያ። ሕጂ እውን ምስ ትሕዝቶ መደብ ህርመት ምክተልኩም ክትቅፅሉ ደጊመ ብክብሪ ይዕድም።

ኣብ ኣታ ኣነስ ክሓምን ንገዛ ኢደይ ክሳደይ ዝሓን ኣታ ኣነስ ክሓምር ኣታ ኣነስ ክሓምር

ትሕዝቶታት መደብር መስለ ምክተልኩም ኣዝየ እንዳመስገንኩ። ክቡራትን ክቡራን እንተኸታተልትና ካብ ዝቀፅለን ዝቐርባ ደርፍታትና ከላለየኩም እየ። ሓንቲ ናይ ድምፃዊ ሳሙኤል መብራህቶም ኣብ 2021 ዝደረፋ ባህላዊት ደርፊ ናይ ኣብ መርዓ እዋን ማለት እዩ ዝግበር ንጥፈት ብመልክዕ ደርፊ ዝቐረባ ማሾ እትብል ደርፊ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊት ብስራት ኣረጋይ ክንሰግር ኢና። ናይ ብስራት ንሎሚ ቀሪብና ዘለና ደርፊ ኩልፍ ኩልፍ እትብል ፍቅራዊ ደርፋ ክትከውን እያ።

ምስ ትሕዝቶታት መደብርመት ኣለኹም ስለምክተልኩም ትሕዝቶታት መደብርመት ኣዝየ እንዳመስገንኩ። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ናብ ድምፃዊ ዳሽን ምስግና ተገንጢሉኒ ትብል ፎራዊ ደርፉ ቀሪብና ኣሎና። ካብኣ ቀፂላ ናብ ድምፃዊት ሰናይት ኣሚነ ክንሰግር ኢና። ሰናይት ኣሚነ ጉጅለ ባህሊ ኣሰር ካብ ዝመልመለን ሓንቲ ካብ ድምፃዊት ደቂ ኣንስትዮ ሃገርና እያ። ነፀላኻ ትብል ባህላዊት ስርሓ ቀሪብና ኣሎና።

ክቡራትን ክቡራንን ተኸታተልትና ትሕዝቶታት መደፍርመት ከመይ ትከታተልዎ ኣለኹም ናይ ሎሚ ሰሙን የዛኔኩም ክህሉ ተስፋይ ሙሉ እዩ። ካብዚ ብምቕፃል ክልተ ደርፍታት ክህልዋና የን። ሓንቲ ናይ ድምፃዊ ዓብደላ ዑመር ኣርሒባ እትብል ኣብ 35 ዓመት በዓል ናፅነት ሃገርና ዝደረፋ ኣብ ስታድዮ ኣስመራ ማለት እዩ ናይ 226 ናይ ሳሆ ደርፊ ክትህልወና እያ። ካብኣ ቀፂላ ኣብ ዘይምርኻብ እትብል ናይ ኣስመሮም እዮም ናይ 226 ስራሓ ክትከውን ተኸታቲለ ንድሕር ምቕራበን ንምዝዛም ደጊመ ክምለሰኩም።

ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ክቡራትን ክቡራን እንተኸታተልትና እዚ ዝተዓዘብኩሞ ይፀኒሕ ብ ሰዓታትና ስለ ዝኣኸለ ደርፍታትና ኣብዘይ ክንዛዝም ኢና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ሰዓት እየ ክኸውን ምርኸብና። ሰናይ ቅነ እንዳበልና ንዝመፅእ ሰሙን ብካልእ ትሕዝቶ ኣብ ልክዕ ሰዓት የረኸበና። ሰላም።

0: እዚ ሰላምታና ተቐብሉ ፈነውና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 2 መስከረም ሰዓት 5 ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ኣርእስቲ ዜና ንፍልም። ዝኽሪ መበል 65 ዓመት ምጅማር ዕጥቃዊ ቃልሲ ብደረጃ ዞባ ጋሽፓርካ ኣብ ኬሩ ተጸንቢሉ ኣመሓዳሪ ንኡ ዞባ ኣስማጥ ምስ ወከልቲ ህዝቢ ኣብ ትግባረ መደባት ልምዓት ኣብ ቀዳማይ መንፍቕ ዘትዩ ምትሕብባር ህዝብን ፖሊስን ንምሕያል ዝዓለመ ጓስጓስ ኣብ ኣፍ ዓበት ተኻይዱ ፕረዚደንት ቻይና ሺ ጂንፒንግ ኣብ ግብፂ ናይ 3 መዓልታት ዑደት ይፍጽም ኣሎ ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ንዝቐረበላ ክሲ ነጺጋቶ ኣሜሪካን ኣውስትራልያን ንደሰታውያን ሃገራት ፓስፊክ ኣስታት 600 ሚልዮን ዶላር ደገፍ ከም ዝገበራ ገሊፀን ዝርዝር ዜና ዝኽሪ መበል 65 ዓመት ምጅማር ዕጥቃዊ ቃልሲ ብደረጃ ዞባ ጋሽፓርካ ኣብ ኬሩ ብዝተፈላለየ መሰናልኦታት ተጸንቢሉ ወኪል ሪና ቀዳዊ ተወልደ ብመልክዕ ጸብጻብ ዘዳለዎ ዜናዊ ትሕዝተሎ ፍርቱና ዓንዶም ክተቕርቦ እያ
1: ዝኽሪ ባሕቲ መስከረም መበል 65 ዓመት ምጅማር ዕጥቃዊ ቃልሲ ህዝቢ ኤርትራ ብደረጃ ዞባ ጋሽባርካ ኣብ ኬሩ ንኡስ ዞባ ድገ ብኽብ ዝበለ መዓርግ ተጸንቢሉ ኣብቲ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕመድ ዓሊ ሑሪ ሓለቓ ስታፍ እዚ ምዕራብ ብርጋዴር ጀነራል ፀሓየ መኮነንን ፀሓፊ ህግደፍ ዞባ ጋሽባርካ ኣምባሳደር ማሕመድ ዓሊ ጃብራን ዝርከብዎም ላዕለዎት ሓለፍቲ መንግስትን ግንባርን ከምኡውን ብርክት ዝበሉ ነበርቲ ዝተረኽብሉ መደብ ኣዛዚ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማናዊ ውልያይ ኣብ መቓብር ቀዳማይ ስዉእ ዓብዱ መሓመድ ፋይድ ኣኽሊል ዕምባባ ኣንቢሩ ኣቦ መንበር ሽማግለ በዓላት ዞባ ኣቶ እድሪስ ሳላሕ ኣብ ዘስምዖ ቓል ዝኽሪ መበል 65 ዓመት ምጅማር ብረታዊ ተጋድሎ ኣብታ ኣስከሬን ቀዳማይ ስዉእ ሰውራ ኤርትራ ሓርበኛ ዓብዱ መሓመድ ፋይድ ብኽብሪ ዝዓረፈላ ታሪኻዊት ቦታ ምክያዱ እታ ዕለት ኪንዮ ዝኽሪ ዝኸይድ ርዝነት ክህልዋ ዝገብር ምዃኑ ብምጥቃስ ታሪኻዊ ናይ ዝኽሪ ኣጋጣሚታት ንዝተሓልፈ መሪር መዋእልን ምእንቲ ናጽነት ዝተኸፍለ ረዚን ዋጋን እናስተንተና ሕድሪ ሰማእታት ንምፍጻም መብፃዕና እንሐድሰሉ ክኸውን ከም ዝግባእ ኣገንዚቡ ኣምባሳደር ማሕሙድ ዓሊ ሑሪ ብወገኑ ዓመት መፀ ብልዑል ህዝባዊ ተሳትፎን መዓርግን ዝካየድ ዝኽሪ ባሕቲ መስከረም ኣብ ኩሎም ልምዓታውን ድሕነታውን መደባት ብልዑል ሃገራዊ ንቕሓትን ተወፋይነትን ዓጸፋ ብምስራሕ ሕድሪ ሰማእታት ንምፍጻም ቃልና እንድሕድሰሉ ዕዙዝ ኣጋጣሚ ምዃኑ ገሊጹ ኣብ መወዳእታ ንድምቀት ናይቲ መደብ ዝተወደበ ቕድድብ ኣግማል ከምኡውን ባህላዊ መሰናድኦታት ቀሪቡ
0: እዚ ከምዚ ኢሉ እንከሎ ማሕበረኩም ኤርትራውያን ነበርቲ ግብፂ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ብክብ ዝበለ ድምቀት ጸንቢሎም እቲ ኣብ ካይሮ ዝተኻይደን ዝተሳትፎ ዜጋታት ዝተረኣየሉን ናይ ዝኽሪ መደብ ንባሕቲ መስከረም ዘመጉስ ስነ ጥበባዊ መሰናድኦታት ቀሪቡ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ኣማን ዓብደልዋስዕ ኣብ ዘስምዖ ቓል ህዝቢ ኤርትራ ንናጽነቱ ክብሩን መሰሉን ብረታዊ ቃልሲ ጀመረላ ሓደ መስከረም ኣብ ታሪኹ ካብተን ብወርቂ ቀለም ዝተመዝገባ ቀንዲ ዕለታት ከም ዝኾነት ዝኽራ ድማ መንፈስ ሓርነት እምነት ኣብ ዕላማን ተወፋይነት ዝኽስኩስ ከም ዝኾነ ገሊፆም ኣመሓዳሪ ንኡዞባ ኣስማጥ ኣቶ መሓረና ተኽልኣብ ብ28 29 ናሓሰ ኣብ ገስጋስ ትግባረ መደባት ልምዓት ኣብ ቀዳማይ መንፍቕ 226 ዘተየርክብ ምስ ወከልቲ ህዝቢ ምምሕዳራት ከባቢ ኣሰነዳን ሻካ ወግሬትን ኣካይዶም ሕፅረት ስተማይ ንምፍታሕ ከምኡ ውን ፀገማት ትካላት ትምህርቲ ንምፍታሕ ምስኮም ብምትሕባር ቀጻሊ ፃዕርታት ይካየድ ከም ዘሎ ብምሕባር ሓረስቶት ኣብ ግራውቶም ቀጻሊ ኮላላታት ብምክያድ ክከናኸኑ ንፅጉማትን ስድራ ስዋእትን ዝግበር ምትሕጋዝ ድማ ክድፍኣሉ ተላብዩ ፀሓፊ ህግደፍ ኣብቲ ንኡዘባ መንእሰይ እብራሂም ኣድም ብወገኑ ምጅማር ዓመተ ትምህርቲ 226 27 ቀሪቡ ስለ ዘሎ ሕብረተሰብ ኣብ ምፅጋንን ምምላእን ክፍልታት ዝከኣሉ ኣበርክቶ ክገብር ተምሃሮን መምህራን ድማ ኣብ እዋኑ ኣብ ኣብያተ ትምህርቶም ክርከቡ ተላብዩ መወዳእታ ተሳተፍቲ ፀገም መጓዓዝያ ግቡእ ቆላሕታ ክወሃቦ ፀገም ስተማይ ምምሕዳር ከባቢ ሻካ ፍታሕ ክናድየሉ ከምኡ ውን ኣገልግሎት ኤሪቴል ዘይረኸባ ዘለዎ ዓድታት ቆላሕታ ክግብረለን ዝብል ርእቶታት ኣቕሪቦም። ኣብ ከተማ ኣፍዓበት ምትሕባር ህዝብን ፖሊስን ንምሕያል ዝዓለመ ጎስጓስ ብ26/27 ነሓሰ ተኻይዶ ኣዛዚ መደበር ፖሊስ ኣፍዓበት ካፕተን እስቲፋኖስ ኪዳነ ማርያምን ሓላፊ ምክልኻል ገበን ኮፕራል ሚካኤል ጣዓመን ኣብ ዘካየድዎ ኣስተምህራዊ ጎስጓስ ኣብ ቀዳማይ መንፍቕ 226 ዝተመዝገበ ገበናት ሓደጋታትን ጥሕሰት ሕጊ ትራፊክን ዝምልከት ባህዛት ዝተሰነየ ፀብፀባት ኣቕሪቦም። ብመሰረቲ ፀብፀባት ብድምር 214 ገበናትን በደላትን ከምኡ ውን 19 ሓደጋታት ትራፊክ ከም ዘጋጥመ ብሰንኩ ሓደ ሰብ ክመወትን ከሎ 46 ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 370,000 ነቐፋ ዝግመት ዕንወት ከም ዝሰዓበ ተፈሊጦም። ብዘይካዚ ወዲቑ ንመደበር ፖሊስ ካብ ዝተረከበ ንብረትን ገንዘብ

ሰብን እቲ 14 ዋናታቱ እቲ 16 ከዓ ናይ ምፅባይ ግዜኡ ምስ ሓለፈ ንዘረክብዎ ከም ተዋህበ ካፒተን እስቴፋኖስ ብተወሳኺ ሓቢሩ ኣብ መወዳእታ ብብዝሒ ዝረአ ዘሎ ገበናትን ሓደጋታትን ኣላሊኻ ንምክልኻሎምን ይቕሬታ ንምንካዮም ምስ ፖሊስ ዝግበር ምትሕባር ክዓዝዝ ብምዝኻር ንብረት ዝጠፍኦም ሰባት ናብ መነበር ፖሊስ ከመልክቱ ኣተሓሳሲቦ ተሳተፍቲ ኣብ ዝሃቦ ርእቶ ምክልኻል ሓደጋታትን ገበናትን ሓላፍነት ፖሊስ ጥራይ ስለ ዘይኮነ እጃሞም ከም ዘበርክቱ ቃልኣትዮም ስዕብ ዜና ወፃኢዩ ምሰና ፅንሑ ዜና ወፃኢ ፕረዚደንት ህዝባዊት ሪፓብሊክ ቻይና ሺጂፒንግ ትማሊ ካብ እትማሊ ሓደ መስከረም ኣብ ግብፂ ናይ 3 መዓልታት ዑደት ይፍፅም ኣሎ ፕረዚደንት ሺጂፒንግ ሎሚ 2 መስከረም ምስ ፕረዚደንት ኣብዱልፈታሕ ኣልሲሲ ኣብ ካይሮ ተራኺቡ ኣብ ዝተፈላለየ ጉዳያት ከም ዘተየ ተገሊፆም ኣብዚ ዑደት ቻይናን ግብፅን ኣብ ምድንፋዕ ወፍሪ ቴክኖሎጂ ብቐንዱ ድማ ሰብ ዝሰርሖ ብልሒ መጓዓዝያን ካልእን ዘተኮረ ስምዓት ክኽተማ ትፅቢት ይግበር ፕረዚደንት ሺጂ ኣብ ግብፂ ምብፃሕ ክፍፅም ድሕሪ 216 ንፈለማ እዋን እዩ ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ንዝቐረበላ ክሲ ነፂጋቶ ሩስያ ኣብ ፈለማ ዝሓለፈ ወርሒ ነሓሰ ኣብ ከተማ ላይፕዚግ ንዝተፈፀመ መጥቃዕቲ ድሮን ከም ዝወዕለቶ እዩ መንግስቲ ጀርመን ከሲሱ ዘሎ ይኹን እምበር ሩስያ እቲ ክሲ መሰረት ከም ዘይብሉ ብምጥቃስ መንግስቲ ጀርመን ውሽጣዊ ፖለቲካዊ ጉዳያት ሃገሩ ንምጥምዛዝ ከም ዝመሃዞ ኣረዲኣ ብዘይካዚ እቲ ክሲ መቐፀልታ ናይቲ ሃገራት ምዕራብ ኣብ ልዕሊ ሩስያ ካካይዶ ፅንሓ ፖለቲካዊ ወተሃደራውን ቅጠባውን ውዲታት ምዃኑ ፕረዚደንት ቭላድሚር ፑቲን ኣነፂሩ እዚ ሓድሽ ምዕባለታት ነቲ ኣብ መንጎ ሩስያን ሃገራት ኤሮጳን ፅንሐ ዲፕሎማሳዊ ፍልልያት መሊሱ ከግፍሖ ከም ዝኽእል ይእመት እዚ ከምዚ ኢሉ ንከሎ ኤሮጳዊ ሕብረት ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ተወሳኺ እገዳ ከፅድቕ ጀርመን ፀዊዓላ እቲ ሕብረት ካብ 222 ንድሓር ጥራይ ኣብ ልዕሊ ሩስያ 21 ዙርያታት እገዳ ከም ዘፅደቐ ፀብፀባት የረድኡ ኣሜሪካን ኣውስትራልያን ንደሰታውያን ሃገራት ፓስፊክ ኣስታት 600 ሚልዮን ዶላር ደገፍ ከም ዝገበራ ገሊፀን እዛ ኣሃዝ ኣብ ምውሓት ፀጥታ ብሓፈሻ ምግታእ ዘይሕጋዊ ምስጋር ዕፀፋርስ ድማ ብፍላይ ከም ዝውዕል እዩ ዝቃላሕ ዘሎም ብዘይካዚ እቲ ገንዘባዊ ደገፍ ሕፅረት ሰዓት ንምምካት ከም ዝሕግዝ ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝ ሓቢሩ ይኹን እምበር ዕላማ ናይዚ ስማዊ ምዃኑ ዝተጠቕሰ ደገፍ ኣካልቲ ኣሜሪካን ኣውስትራልያን ኣብቲ ከባቢ ዘለዎን ፅልዋ ንምዕባይ ከካይዶ ፅንሓ ምንቅስቓሳት ምዃኑ ተንተንቲ ይእምቱ ብዚ ድማ ምስተን ደሴታውያን ሃገራት ጥቡቕ ቁጠባውን ዲፕሎማሳውን ዝምድና ዘለዋ ህዝባዊት ሪፓብሊክ ቻይና ንምዕባለታት ናይቲ ኩነታት ብዕቱብ ከም እትከታተሎ ይጥቀስ ናብተን ደሴታውያን ሃገራት ዝግበር ግዳማ ምትእታው ንዓበይ መፅእ ከም ዘሎ እዩ ዝሕበር ኣሜሪካ ትማሊ ሓደ መስከረም ኣብ ልዕሊ ዝተፈላለየ ከባቢታት ኢራን ተወሳኺ መጥቃዕትታት ከም ዘካየደት ማዕከናት ዜና ኣቃሪሐን እቲ መጥቃዕትታት መልሲ ግብሪ ናይቲ ሓለዋ ሳውራ ኢራን ብመፃቢ ሆርሙዝ ክሓልፋ ኣብ ልዕሊ ዝፈተና ንግድዋይ ንመራኽብ ዘካየዶ መጥቃዕቲ ምዃኑ ማእከላይ እዝ ኣሜሪካ ኣፍሊጡ በዚ ሓድሽ መጥቃዕትታት ወደብ ቀሸምን ወደባዋይት ከተማ በደር ዓባስን ቀንዲ ዕላማ ከም ዝኾና እዩ እቲ ማእከላይ እዝ ገሊጹ ኣሜሪካ ዘካየደቶ መጥቃዕቲ ንሰላማዊ ዕላማታት ዘነፅር ምዃኑ ዝኸሰሰ ሓላዋ ሳውራ ኢራን ብወገኑ ኣብ ዮርዳኖስ ኢራቅ ኩዌት ባሕሬንን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታትን ረብሓታትን ኣሜሪካ ናይ መልሲ ግብሪ ደብዳብ ከም ዘካየደ ኣፍሊጡ በዚ ናይ ባለስቲክ ሚሳይላትን ድሮናትን መጥቃዕቲ ኣብ ልዕሊ ሰራዊትን ማዓስከራትን ኣሜሪካ ጉድኣት ከም ዝሰዓበ ሓላዋ ሳውራ ኢራን ሓቢሩሎ ኣሜሪካን ኢራንን ኣብ ዝሓለፈ ሳልስቲ እውን ምልዋጥ መጥቃዕትታት ከም ዘካየዳ ዝፍለጥ ኮይኑ እዚ ሓድሽ ወተሃደራዊ ምዕበላታት ድሕሪ ወርሒ ሓምለ ናይ መጀመርያ ምዃኑ ፀብፀባት ይሕብሩ እዚ ከምዚ ኢሉ እንከሎ ኣባላት ውድብ ምትሕጋዝ ሻንጋይ ነቲ ብኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝካየድ ዘሎ ኩናት ዝኾንን ሓበራዊ መግለፂ ኣውፅአን እቲ ኩናት ንሃገራውን ሕግን ቻርተር ውድብ ሕቡራት ሃገራትን ዝጥሕስ ንሃገራውን ዘባውን ፀጥታ ድማ ኣብ ሓደጋ ዝእቱ ምዃኑ ብ31 ናሓሰን ሓደ መስከረምን ኣብ ከተማ ይቕሬታ ብሽኬክ ኪርጊስታን ኣብ ዘካየዶ ዓመታዊ ዋዕላ መራሕቲ ኣነፂረን ንልዑላውነትን ግዝኣታዊ ሓድነትን ኢራን ዘለዎን ደገፍ ዝገለፃተን ሃገራት ኣሜሪካ ኣብ ልዕሊ ኢራን ተፅድቆ ንዘላ ተደጋጋሚ በይናዊ እገዳታት እውን ከም ዝቃወሞኦን ከም ዝኾንኖኦን ኣረዲአን እቲ እገዳ ንኣህጉራዊ ንግዳዊ ንጥፈታት ብከቢድ ይፀልዎ ከም ዘሎ ብምጥቃስ ከዓ
ብሓባር ክምከት

ከም ዝግባእ ሓቢረን። ኣባላት ውድብ ምትሕግጋዝ ሻንጋይ ብዘይካዚ ቅልውላው ዞባ ማእከላይ ምብራቅ ብዘተ ጥራይ ከም ዝዓርፍ ብምሕባር ዲፕሎማሳዊ ተርአን ክፃወታ ድልዋት ምህላወን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ኣባላት ውድብ ምትሕግጋዝ ሻንጋይ ቁጠባዊ ዲፕሎማሳውን ፀጥታውን ጥምረተን ንምሕያል ክሰርሓ ኣብቲ ዋዕላ ተረዳድአን። ንሩስያ፣ ቻይና፣ ህንዲ፣ ኢራን፣ ፓኪስታን፣ ቤላሩስ፣ ኡዝበኪስታን፣ ካዛኪስታን፣ ታጂክስታንን ክርጊስታንን ዝጥርንፍ ዞባ ውድብ ምትሕግጋዝ ሻንጋይ ኣህጉራዊ ፅልኡ ንዓበይ መፅእ ከም ዘሎ ፀብፀባት ይረድኡ። እዚ ኣብ 1996 ዝተመስረተ ውድብ 43 ሚእታዊት ካብ ጠቕላላ ቁፅሪ ህዝቢ ዓለምን 23 ሚእታዊት ዓለማዊ ቁጠባን ይሽፍን። ኣህጉራዊ ምርኢት ኢንዱስትሪ ምክልኻልን ፀጥታን ትማሊ 1 መስከረም ኣብ ቦዝኒያ ሄርዘጎቪና ተኸፊቱ። ብመሰረት ሓበሬታ ወደብቲ ናይዚ ንፈለማ እዋን ኣብ ቦዝኒያ ሄርዘጎቪና ዝካየድ ዘሎ ኣህጉራዊ ምርኢት ካብ ልዕሊ 50 ሃገራት ዝመፃ ኢንዱስትሪታት ምክልኻል ፍርያትን የላልያ ምህላወን ተፈሊጦም። ኣብዚ ን4 መዓልታት ዝቕፅል ምርኢት ቴክኖሎጂ ብቐንዱ ድማ ሰብ ስርሖ ብልሒ ኣብ ፅላት ምክልኻልን ፀጥታን ዝህልዎ ተራህ ክንፀባረቕ ትፅቢት ይግበር። ጎኒጎኒ እዚ ምርኢት ብርክ ዝበለ ወተሃደራውን ፀጥታውን ስምዓት ክኽተም ከም ዝኽእል እውን ይእመት። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ዘኽሪ መበል 65 ዓመት ምጅማር ዕጥቃዊ ቃልሲ ብደረጃ ዞባ ጋሽ ፓርካ ኣብ ኬሩ ተፀንቢሉ። ኣብ መሓዳሪ ንኡ ዞባ ኣስማጥ ምስ ወከልቲ ህዝቢ ኣብ ትግባር መደባት ልምዓት ኣብ ቀዳማይ መንፍቕ ዘትዩ። ምትሕብባር ህዝብን ፖሊስን ንምሕያል ዝዓለመ ጎስጓስ ኣብ ኣፍ ዓበት ተኻይዱ። ፕረዚደንት ቻይና ሺጂፒንግ ኣብ ግብፂ ናይ 3 መዓልታት ዑደት ይፍፅም ኣሎ። ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ንዝቐረበላ ክሲ ነፂጋቶ። ኣሜሪካን ኣውስትራልያን ንደሰታውያን ሃገራት ፓሲፊክ ኣስታ 600 ሚልዮን ዶላር ደገፍ ከም ዝገበራ ገሊፀን። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ዝተረፉ መደባትና ንሓድገኩም ብወገና ብኹምሸት

0: 46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ሞያ ብዝተፈላለዩ ኣጋጣሚታት እትውንኖ ክእለት እዩ። ዝኾነ ሰብ ብልምዲ ኮነ ብትምህርቲ ብዙሓት ሞያታት ክውንን ይኽእል እዩ። ይኹን እምበር ኣብ ሓደ ሞያ ኣተኪርካ ምስራሕ ዝያዳ ብልጫ ከም ዘለዎ ዝኣምኑ ብዙሓት እዮም። ምኽንያቱ ብዙሓት ሞያታት ኣብ ሓደ እዋን ከተተግብር ምፍታን ውፅኢታዊ ክኸውን ኣይክእልን እዩ። ኣብ ኩሉ እውን ሓደ ዓይነት ብቕዓት ክህልወካ ኣይክእልን እዩ ዝብል ኣረኣዩ ኣለዎም። ንሎም እምበኣር ን46 ዓመታት ኣብ ምዕራይ ብሽግለታ ናይ ዝነጥፍ ዘሎ ሙያዊ ሙሴ ተመስገን ተመክሮ ህይወት ክንደስሲና ሰናይ ምክትታል።
1: ኣቦይ ብካንቦበሎ ናይ ብሽግለታ ፅገና እቲ ዝበርትዐ ሰብኣይ ነይሩ። ኣቦይ ተመስገን ቤንሰይ በዓል ጋርላቲ ዊንድሶር እዚአን ዝኣመሰላ ናይ ቀደም ናይ ጤልያን ሽግለታ ከዕሪ ከሎ ኣብቲ እዋን ተኣነ ተማሃራይ ከልኹ ናብ ቦይ ናይ ስልጣንያታት ምስሓሕ ክብፅሕ እዚ ብተመክሮ ብአአን ዝሓዝክዎ ኣብዚ ሕጂ እዋን ዘለኹዎ ኣብ ክበፅሕ በቂዐ።
0: ኣቶ ሙሴ ናይዚ ናብ ኣቦኡ እናተመላለሰ ዝርዮን ዝዕዘቦን ዝነበረ ሞያ ምዕራይ ብሽግለታ ፍቕሪ ክሓድረ ጀመሮ እሞ ኣብ ትርፊ ግዜኡ ምስ ኣቦኡ እናሰርሐ ምስ ሕጂ በዓልቲ ቤቱ ዘላ ወይዘሮ በይን ክፍለ ሓዳር ኣብ ዝመሰረተሉ እዋን 1990 ነዛ ሕጂ ዝሰርሐላ ዘሎ ትካል ብምውፃእ ኣብ ሓደ ዓመት ናተይ ዝብሎ ትካልን ሓዳርን ወነነ።
1: እናሰራሕኩ ምስዛ በዓልቲ ቤተይ በይን ክፍለ ስብሓ ትበሃል ምስ ሓዳር መስሪተ ናተይ ክውፅእ ጀሚረ ማለት እዩ።
2: ነዚ ስራሕ ክውፅእ ከሎ

0: ምስ እዚ ሽግር ባፅ የውፅዎ ታ መርዓና ዝተርበ መርዓና የውፅይዎ ቶቡስ ይብሉ ዘበንደርጊ ንመዛግጀ ተመላሊስኒ ክሕጉዘ ኢለ ላዕለን ታሕተን ላዕለን ታሕተን ኢና ግን ኣውፅኢና እዩ ልቸንሳ ውፅና ልቸንሳ ኣውፅና ሓደ ዓመት ትኸውን ኣብዚ ንዳሓሙ ዕግርግር ክናበልኩ ከለኩ ሰሪሕ ላ
1: ኣቶ ሙሴ ንዝሓዘ ሞያ ኣተክሮ ብምግባር ነቲ ካብ ኣብኡ ዝቐሰሞ ሞያ ዝያዳ ንምዕባይ ኣብ ሓድሽ ፈጠራታት ከድህብን ተፈላጥነት ከጥርን ጀመሮሞ ዓማዊሉ እናበርከቱ ከዱ
2: እቲ ምዕብልና ካብ ቦይ ዝወረስኮ ንዑ ሒዘ እናቐፀልኩ ከይድ ከሎ ከዓ እቲ ለውጥታት ከዓ ናይ ሽግለታ ምፅጋን ምስኡ ማዕሪ ማዕሪኡ እንዳለወጥኩ ሞዲፊከረ ዝኮና ናይ ቀደም ሽግለታ ዝነበራ ማለት እዩ ቤንሰይ እዩ ነሩ ቀደም ቤንሰይ እዮም ዝፍለጣ ነይሮም ሽግለታ እዚአን ኣብዚ ሕጂ እዋን መላዋጢ የብለንን ኣነ ግን ብሞዲፊካሪ ገይረ መጓዓዝያ ከም ዝቕፀል ኣገብር ኣብዚ እዋን እዚ ማለት እየ ካብ ተመክሮ ይዎ
3: ኣነ ጎይቶኦም ተስፋ ይበሃል ተስፋይ ሓጎስ ሙሴ ብሓቂ እቲ ስርሑ ንፉዕ እዩ ብሞዶፊ ክምግባር ድዩ ብኩሉ ስርሑ ንፉዕ እዩ ኣነ ከዓ ልዕሊ 20 ዓመት ዝኣክል ንሙሴ ፈልጦ ኣነ
1: ብተወሳኺ ንሱ እውን ንደቁ ኣብዚ ሞያ ብምስታፍ ደኣ ዝያደ ሓገዝ ክረክብን ኣብ ደቁ ድማ ፍቕሪ ስራሕን ባህሊ ስራሕን ከስርፅ ከኣለ
2: እጂ እዚኣ እንዳ ሽክልሳ እዚኣ ክጥርያ ከለኹ እቲ ኢደ ጥበብ ከምዚ ዝበልኳ ካብ ቦይ ዝወረስኮ ብኣኣ ፊልድ ናተይ ኮይና ነዛ ቦታ እዚኣ ከፊተ እያ ማለት እዩ እዛ እዋን እዚኣ እዛ ነገር እዚኣ ምስ ከፈትኳ እዛ ገዛ እዚኣ ውላድ ምስ በፃሕና እቲ ብኽሪ ወደይ ወዲ 15 16 ኮን ከሎ ትምህርቲ እንዳተማሃረ ፍርቂ መዓልቲ ምሳይ እንዳሰርሐ እሱ እውን ከም ናተይ ኢድ ሒዙ ሰራሕ ነይሩ ኣብ መርዓ በፅሑ ኣብ መርዓ ምስ በፅሐ ኣንጎላ ከይዱሎ ማለት እዩ ካልእቲ ምንኣስ ምንኣሱ ንዕኡ ምንኣስ ምንኣሱ ከዓ ልክ ናቱ ሒዛ ከዓኒ ምሳይ ተሕግዘኒ ነራ እሳ ከዓኒ ዕድሚኣ ምስ ኣኸለ ናብ መርዓ ምስ በቓት ሓዳራ ጌራ ኣብ ጀርመን ኣትያ ኣላ ማለት እዩ ስለዚ እዛ ገዛ እዚኣ ንቶም ስድራ ብጣዕሚ ይዕብያቶም እያ ኣብዚ ብፃሕ ኣብፅሓቶም እያ ከምዚ እንዳበልና ከዓ ክሳዕ ዝሕጂ ከዓኒ ይቕፅል ኣለኹ ማለት እዩ
1: ይብል እሞ ዝኾነ ተጠቃሚ ብቕዕቲ ብሽግለታ እንተ ደኣ ክትህልዎ ኮይና ብዛዕባ ክገብሮ ዘለዎ መሰረታዊ ኣገባብ ኣጠቃቅማ ብሽግለታ እውን ከምዚ ኢሉ ነይሩ
2: ሕጂ ብቕዕቲ ብሽግለታ ክትህልዎ እንተ ደኣ ኮይና ብሽግለታ ምስ ሓዛ ኣብ ምስራር ጥራሕ ውዕዙ ክገብር የብሉን ከምታ ንሱ ንነብሱ ዝኣልያ ከምታ ንነብሱ ዝርያ እታ ሽግለታ እውን ኣብ 4 ወርሒ ድያ ኣብ 5 ወርሒ ድያ ኣካላታ ኩሉ ተመርሚሩ ኩሉ ተራእዩ ክትጓዓዝ ክትክእል ኣለዋ ምክንያቱ እቲ ናታ ዘድልያ እንተዘይገበረላ እታ ሽግለታት እኣ ንዝደለዮ ክተብፅሖይ ትኽእልን ከተሳና ኩሎ ትኽእል ካብ ዝደለዮ ስራሕ ስለዚ ልክ ከምታ ንብሱ ከምታ ሰውነቱ ድኣ ብምገባ ምግቢ እውን ንሳእ ኣብ 4 ወርሒ ተነውሐ ኣብ 5 ወርሒ እዚ ምግባ ክትርክብ ኣለዋ እወ ዘሎ ውሽጣዊ ዓረራ ድዩ ቸንትራለ ድዩ ሰርቪስ ምግባር ብምሉእሲ ክህልዋ ኣለዎ ሽግለታ ኣብ ምስራ ጥራሕ ክትከይድ የብላ ስለዚ ተተዓናቅፈካ ማለት እዩ ካብ ዝደለካዮ ሲ ከተጓዓዘካ ይትኽእልን
1: ኣቶ ሙሴ ኣብዚ ትካል ብዙሓት መንእስያት ከም ዝመሃረን ገና እውን ይቕፅሎ ከም ዘሎን ብምግላፅ ገለ ካብኣቶም ናቶም ትካል ብምሓዝ ቦዙሙያ ከም ዝዓበዩን እዩ ዝዛረብ
2: እዎ ነይሮም ሕጂ ንምሳሌ ውዑሽ ዝበሃል ነይሩ ካባይ ምስ ወፀ ክራይ ችክሊሳ ገይሩ ሓዳሩ ፈልዩ ኣቦ ሰለስተ ቆልዑ ኮይኑ እዚ ትግራይ ብምዃኑ ግን ንኢትዮጵያ ጠቕሊሉ ምስ ስድርኡ ከይዱ ማለት እዩ ሓደ እውን ከምኡ ክልተ ቆልዑ ወሊዱ ኣብ ሓዳር በፂሑ ንጀርመን ኣትዩሎ ወዲ ፃዕዳ እምበር ስለዚ እዚኦም ከምዚ ኢልና ክሳዕ ሕጂ ንኸይድ ኣለና ማለት እዩ
1: ብድሕሪ እቲ ዕውት ሰብኣይ ንፍዕቲ ሰበይትላ ከም ዝበሃል ኣቶ ሙሴ እውን ኣብ ጉዕዞ ሓዳሩን ስሩሑን ታራን ኣገዳስነትን በዓልቲ ቤቱ ኣዝዩ ዓብዪ ከም ዝነበረ እዩ ዝዛረብ
2: ወ ታራ ሕጂ በዓልቲ ቤተይ ኣብ ምንክብኻብ ንዓይ ፅቡቕ ተስፋ ትበኒ ኣትካሚ ስራሕ ኣይቲ ትስራሕ ነብስኻ ቆጥብ በዚ ናይ

0: ክሳይ ኣለዋ ማለት እዩ። ናይ ርህራይ ናይ ሰውነት ሓልዮት ኣለዋ። ዝኾነ ነገር ብምርዳእ ክሳዕ ሕጂ 33 ዓመት ጌርና ኣለና ብምርዳእ ጥራ እዚ ግደፎ ኣብ ምልላይ ምስኣ ቅድንፅወካ እዩ። ምልላይ ምስኣ ቅድሚ መርዓ 15 ዓመት ዜርና ክድንፅወካ እዩ። 15 ዓመት
1: ፅቡቅ ፍቅሪ ሕሊፍና ናይ 15 ዓመት ዝሮት ከይተፈላለየና ሓንቲ መዓልቲ እውን ተባኣስና ይንፈልጥን ኣብቲ ሰዓታት ናይ ፍቅሪ ዝነበርናዮ ፅቡቅ ሕሊፍናዮ
2: እሞ ኸ ደኣ እዞም ብፍቕሪ ዝመፁ ናይ ሎሚ ሰብ ምዉቕ ሓዳር ነዚ 15 ዓመት ዘስተማቐርዎ ዕሙር ፍቕሪ ብኸመይ ጀመርዎ እስከ ንድሕሪት ንመለስ።
1: ኣብ ከንቦበሎን ኣነ እንዳሻ ስርሒ ነይረ ኣብቲ እንዳሻ ናይ ከንቦበሎ እንዳመን እዮም ዝበሃል ሪጋ ናይታይ ዝበሃል ሪጋ ፋርማሲ እንዳገሊ እዮም ዝበሃል ነይሮም። ብስራት ብሉሕ ጅብ ደገ ኣሎ ሸማነ ከዓ ነይሩ ኣብታ እንዳሻ ስርሒ ነ ካብታ እንዳሻሂ ኣይደንጉኹን ኣብቲ ሸማነ እዚ ግብራ ይብልዎ እዚ ኣስእል ተሰኣኢለ ደልኹ ኣብታ ላዕሊ ርኢኸያ ምስ ምስዩ ላዕሊ ምሻ ኣላ ኣብዚ ኣላ ምስ ምስዩ ለምሳል እወ እታ ካምቻ ገደ ኣለኹ ባዕልኽን ከምኡ ንሰርሕ ነረ ኣምሂረኒኹም ዝገብራይ ዝብሎ ትግራዋይ ሰሪሕኽን ተኸደና ክትክርእ ክዳን ክን ኢልኒ ሃራይ ከምኡ ስራሕ ምሂረኒ ነባ ኣብኣ ሰርሕ ነረ እንዳገብራይ ዝብልዎ ካብ እንዳገብራይ ምስ ምስየ ሻ ክብፅሕ ገለ ክብል ገለ ክብል ይረክበኒ ይርእኒ ይላለየ ከም ኣናልኩ ተጣቢቕና ዳርጋ ኣይርሓናን ቀስናበለ ናይ ፍቅሪ ዓይነት ታርእኒ ማለት እዩ። ኣይተፈላለኩ መጀመርታ ግዲ ኮይኑ ኣብ ክፈላለስ ኣይከኣልኩም ካብኡ ወይ ተኸደ ምስኡ ተመፀ ምስኡ መቸስ በቃ ስጋብቲ ካብ ስድራይ ስጎግስ ኣይተካሓደንን ስ ካብ ስራቤት ክስጎጉ ኣይግን እንጀራ ኣለዎም ቶም ገዛ ኣለዎም ክድርብየኒ ግብኦን ግን ኣይደርብየኒን ኣይ ስዒቡ ንርእሲኡ ካብ ገዝኡ ወፂ ዘይፈለጥ ንገዛ ወፂት ምሳይ ተዋሪዱ ማለት እዩ። ሰዓታት እዚ ኣብኣተ ላሊና ከም ዝብለካ ኣለኹ መጀስ ኢልና እዚኣ ነገር እዚኣ በፂሕና ክብሪ ፀሓየን ኣምላኽ ንዓና ዝሃበኒ መንሂቡ ኣብዛ ሰዕታት እዚኣ
0: ክሻ ንሰቲ ብሞባይል ኣይነበረን ክንረኸብ ኮለና ንሳ ኣብካ ኣነ ወይ ብደገ ኮይነ ወይ ብገለ ወይ ብዝኾነ ፀጠር ምልክት እሳ ሕጂ ምልክት ስለ ዝኾነ ብኣብ እሱ እዩ ኢላ ኖኖ ረሓቀ ነሩ ስኔማ ሮማ ነራ ሳ ኣነ ሓዝሓዚ ነይረ ሕጂ ብከምኡ ንወፅእ ተዛዊርና እዚ ናይ ሙሉእ መዓልቲ ገለ መለ የለን ክልተ ሰዓት ሓደ ሰዓትን ፍረቐ ንትሳታ ትወዲእ ኣላ ማለት እዩ እታ ርክብና ክልተ ሰዓት ሰዓትን ፍርኣን እሳ ርክብና ነረ ኣብኣ ነትልካ ቅድም ማለት እዩ ከይተመርዓ ኮዩ እዚ ከይተመርዓ ኮዩ ናይ ክልቴና ሻሃበይ ንሰቲ ነርና ምስልካ ራንድዮ ብቡ ኣትፈልጥዎን ይኹ ሲኔማ ሮማ ራንድዮ ቡ ነራ ዕምባባ ላተርያ ከዓኒ በዚ ናይ ባቢሎን ዕምባባ ላተርያ በዚ ናይ ባቢሎን ነራ ኣፍሪቃ ከዓኒ በዚ ናይ እንዳ ዓሳ ዝማርካቶ ብኡ ነራ ኣብኡታትን ላቴርያታት ኣብኡታት ኢና ንኣንቱ ንዛወር ነርና።
2: እዚ ሎሚ ብርክት ዝበሉ ውሉዳት ብምፍራይ ደቂ ደቁ ክርኢ በቂዒ ዘሎ ሓዳር መበገሲኡ እምነት ሓልዮትን ሓድሕዳዊ መከባባርን ምዃን እዮም እዞም ስድራ ዘዛረቡ።
1: እተልይዎ ክገብረልካ እዩ ዘይብሉካ ኣይገብረልን እዩ ሓቂ ብዘለካ በሊዕኻ ባንስደሪድካ ስሒቕካ ፍቅሪ ከዓ ትፍቅርስ ፍቅሪ እኳ ቀሊል ኣይኮነ ፍቅሪ እኳ ሓያል እዩ ድልዱል ፍቅሪ እኳ ዘይረሳስዕ እዩ ካልእ ዓይነት ከይጠመትካ ትፍቅርስ ኣብቲ ምዞር እንዲ ዝርአ እቲ መጀመርታ እንድሕራለይዎ ገብረለይ ኮይና ክበቀለ ይክእልኒ ዘይብሉ ከዓ ይብሉን እዩ።
0: እንተ ደኣ ናይ ፍፃሚ ኹምታት ጌርካ ሓደ ኣይቅፅልን ትፍቅሪ ናይ ምስሊ ክሳይ ዓይነት ክመፅ እዩ ምምናው ክመፅ እዩ ካልኣይ ነገር እስኻ እንተደይ በለካ እንተደይ ጣዓመካ ወይ ዝኾነ ነገር እንተ ጌርኩ ነታ ቆልዓ እንታይ ትገብር ኣለካ ንስኻ ዕድላ ትሰብረላ ኣለካ ኣብ ካልእ ከይት ዕድላ ትሰብረላ ኣለካ እስኻ እንተ ሓቀኛ ኣፍቃር ኮንካ ቃል ኪዳን ከይኣስርካ ብቦን በደን ከይተመረቕካ ዝኾነ ነገር ክትፍፅም እዚ ክኸውን ኣሎ እቲ ካልእ ግን ክድግፎ የብለይ ኣነ በተናተይ ምክንያቱ

0: ኢል ኣይኮነን ንዓድላት ሰብረላ ኣለካ ምምናዊ ኮመፅ እዩ ክሳዕታ ቃል ኪዳን ኣቦና ደ ንሪኦም ዝብካ ብኡ ኣነ ታሽሙ ኮይኑ ስማዕኒ
1: ከምዚ ትሰምዑ ዘለኹም እዚ ካብ ሙያ ብሽግልታ ብሰረኽቢ ኣታዊ እናተዓንገለ ብክልተ ፍቑራት ዝቕለስ ዘሎ ሓዳር ኣብዚ ንክበፅሕ ግዳ ዝሓለፎ መሰናኽል ከም ዘለዮም እዞም ክልተ ሰብ ሓዳር ወሲኹም ዝዛረቡ
2: ምስ ምስስ ጓል ክንደይ ተፋሊጡ ምስ ጓል 15 ኸውን ተፋሊጡ ካብቲ ስድራ ቤተይ ዳርጋ ተነፂለ ወብሰንኩ ወይን ግደፍዮ ወይን ሓደ ግበር ኢልካ ኣይገድፎኒ በቃ ንእሱ መጀመርታ ሽ መጠረሽታ ኣይገድፍኒ ኢ ስጋ

ሰላም ሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ጠቕኒዩ ንሎምን ሰዓትና ኣኺሉ ዝተፈላለየ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣለና። ንስኻትኩም ማበጎንኩም ክሳብ ፍፃሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

ትሕዝቶ መደብ ማእገር ብደርፊ ይፈልሙ ዘሎ ዝኸበርኩም ተኸታተልትና ቀፂላ ትስዕብ ትሕዝቶ መደብና ተኸታታሊ ፊልም ሕዳጋት እያ ክትከውን ንምሎም ምክትታላ ናብ ተኸታታሊ ፊልም ሕዳጋት ከስክረኩም።

0: ናብያ ምለው
1: ክነፅድሐን ኩሉ ግንዓረይቦቱ ክነፅድ ንደርር
0: ኣነ ሓደን ስፍሪት ይለየ
1: ላላ እንቲ ቀነፅ ክምንገብ ኩነ ባይታን ግነት መየቱ ክነፅ ተረሩ ኣደረርኢኒ
0: ኮይሲ በግል ዓረይኩም
1: ከላስ ክነፅ ኢማ ገስከጅለጡ ዓረይኒ ኣባይ ክልብ ገፍታ ክነፅ ኢማ
2: ያ ፈራጅ ያ ፈራጅ ናበይቱ ፈራጅ

0: نور وجوهنا وطيب قلوبنا.
1: Mm-hmm.

ዝኸበርኩም ተኸታተልትና ትሕሶታት መደማገር ኣብ ምክታሊኹም ትርከቡ ዘለኹም ትሕሶ መደማገር ንመንእስያት ማእከል ዝገበረ ዝተፈላለየ መሃሪ ዝኾነ ትሕሶታት ኢና ናባኹም እነቕርብ። ሕጂ ድማ ስዕቡ ዝቐርብ ትሕዝቶና ንኡስ መደብ መቓልሕ መንእስያት ይክኸውን። ኣብ ትሕዝቶ ንኡስ መደብ መቓልሕ መንእስያት መንእስያት ኣብ ዝተፈላለየ ሞያን ትምህርትን ዘተኮረ ዝተፈላለየ ንጥፈታት ዝገብርሉ ናባኹም እነቕርቦ ንኡስ መደብ እዩ። ንምሉእ ምክታል ናብቲ መደብ ከስክረኩም።

ተምሃሮ ኣብ ሕቕፍአን ተቐቢለን ንዓመታት ፍልጠት ይዕጥቓ። ኪኖዚ ኣብ ዝለዓለ ደረጃ ንምብጻሕ ጻዕርን ወፍን ኣብ ምግባር ድማ ልዑል ኣበርክቶ ይገብራ። ኣብያተ ትምህርቲ ኣብ ንፍሲ ወከፍ ዓውደ ትምህርቲ ዘርኦ ፍልጠት ምስ ግዜ ውፅኢቱ ክሪያን ክሓፍሳን ክኢለን እየን። እዚ ብሓባር ዝስነን ውህድ ፃዕሪ ዝፈሶን ዕማምን መጻኢ ወለዶታት ብቑዕን ስልጡንን ንምግባር ንምውሓስ ብልዑል ዲስፕሊን ዝተሃንፀ ዜጋ ንምግባርን ዝላዕለ እጃም ይፃወታ ከም ዘለዋ ድማ ይእመን። ሓንቲ ካብዘን ኣብያተ ትምህርቲ ድማ ቤት ትምህርቲ ስነኪነት ኣስመራ እያ።

ቤት ትምህርቲ ስነ ኪነት ኣስመራ ኣብ 1954 ተመስሪታ ኣብቲ ፈለማ ዝተበገሰትሉን ምስ ግዜ ኣብ ዝተፈላለየ ዓውደ ትምህርቲ ለውጥታት ብምግባርን ስሩዕ ኣካደምያዊ ትምህርትን ሙያዊ ስልጠናን ክትህብ ጸኒሐን ኣላን።

0: ኣብዚ ሕጂ እዋን ን7 ዓውደ ሙያዊ ትምህርቲ ማለት ንዓውደ ትምህርቲ ኤሌክትሮኒክስ፣ ሓፈሻዊ ስራሓት ሓፂን ኤሌክትሪክሲቲ፣ ሓፈሻዊ ስራሓት ህንፃ ፅርበት ሓፂን፣ ዕረያ መካይን፣ ስራሓት ዕንፀይትን ብክልሲ ሓሳብን ግብርን ኣብ ምምሃር ትርከብ ኣላ።
1: ጅብቲ ዝሓለፈ ክንሪኦ ከለና ካብዚኦም ፍልይ ዝበሉ ገለገለ ዓውደ ሙያታት ኣብነ ሳርቨይ ድራፍቲንግ ዝኣመሰሉ የጠቓለል ነይሩ። እቲ ዝሓለፈ ምስ ግዜ ንሱ ትድላይነቱ ተረእዩ ብካልኦት ተተኪኡ ጉድል ኢሉ ኣሎ ማለት እዩ። እሱ ሕጂ ብሓፈሻት ናይ ሳርቨይ ድራፍቲንግ ዝበሃል ወይከዓ ናይ ቅየሳን እንታይ ና ኣብ ትግርኛ ሳርቨይ ድራፍቲንግ ተ ብእንግሊዝኛ ቅየሳ ንድፊ ንብሎ እዩ። እዚ ናይ ቅየሳን ናይ ንድፍን ስራሓት ሕጂ እንታይ እዩ? ኣብቲ ናይ ቢልዲንግ ኮንስትራክሽን ወይ ናይ ሓፈሻዊ ስራሓት ሓፂን ገለ ክፋል ናቱ ኣብኡ ስለ ዝተሓቕፈ እሱውን ከበግስ ስለ ዝኽእል ከመበግስ ተባሂሉ ንሱ ንግዜኡ ተወንዚፍሎ ሳርቬይ ኢንድራፍቲንግ ዝበሃል ማለት እዩ። እቲ ካልእ ግን እቲ ሒዝዎ ዝፀንሐ ይቕፅል ኣሎ። እቲ ፍሉይነቱ እንታይ እዩ? ኣብቲ ዝሓለፈ ከምዚ ዝበልናዮ እቲ ኣብዚ ሰልጢኑ ክወፅእ ዝፀንሐ ዓቕሚ ሰብ ተራእዩ ይግምገም እዩ። ኣብቲ ሃገራዊ ወፍርታት ንገብሮ ዘለና ናይ ልምዓት ወፍርታት እውን እንታይ እዩ ዘድሊ፣ እንታይ ዓይነት ዓቅሚ ሰብ እዩ ዘድልየና ዘሎ፣ ምንታይ ተዳሃብና እዩ ዝሓሽ ተባሂሉ እቲ ብክፍሊ ሙያውን ቴክኒካውን ትምህርትን ስልጠናን ዝዳሎ ናይ ከሪክለም ወይ ገምጋም ዝግበረሉ ነገራት ኣሎ። ኣብ ተመርኪሳ ዝግበር ምሕያሻት ናብዚ ዘለናዮ ዓውደ ሙያታት ሒዝና ክንከይድ ገይሩና ኣሎ ማለት እዩ። ስለዚ እቲ ለውጥታት ቁሩብ እዩ ከምዝብለካ ብሳርቬይ ድራፍቲንግ ናይ ምጉዳል ኣሎ። ተካልእ ግን ኣቦት ኣሎ
0: ናይ 71 ዕድመ ዘለዋ ቤት ትምህርቲ ስነኪነት ኣቐዲማ ናይ 4 ዓመት ስሩዕ መደብ ናይ ዲፕሎማ ሙያዊ ትምህርቲ ትህብ ከም ዝነበረት ይግለጽ። ምስ ግዜ ነቶም ናይ 11 ክፍሊ ዝሓለፉ ተምሃሮ ተቐቢላ ኣብ መሰረታዊ ድሕነት ዝሰረቱ ስልጠናታት ብምሃብ ናይ 2 ዓመት መደባት ማእከላይ ደረጃ ብቕዓት ዝሕመረቱ ኣብ ምምሃርን ምምራቕን ትርከብ ኣላ።
1: 7 ዓውደ ሙያታት ኢልና ሒዝናን ዘለና ኣብቲ ዘለና ናይ ሃገራዊ ልምዓት መደባት እዚአን ኣገደስቲ እየን። ኣገዳስነታ ከዓ እንታይ እዩ? ሓደ እዞም ተምሃሮ እዚኣቶም ከምዚ ክንብሎ ዝፀናሓና ብማእከላይ ብቕዓት ኣሰልጢና ኣውፅኢና ኣብ ስራሕ ዓለም ክነፍሮም ከለና ፅቡቕ ነገሩ መደባት ናይ መንግስቲ ብሓንሳብ ተኣሳሲሩ እዩ ዝኸይድ ከም ኣብ ካልእ ዓለም ዘለዎን ኣይኮነን። እዞም ተምሃሮ እዚኣቶም መንግስቲ ገጅፍ ባጀት ኣውፅኡ ክምሃሩ ይገብር። ድሕሪዚ ተመሪቆም ክወፁ ከለዉ ከዓ ንዕኦም ዝኸውን ናይ ስራሕ ባይተ ኣዳልዩ ፀኒሑ ነቲ ኣብዚ ዝወሰዶ ክልስ ሓሰባውን ተግባራውን ዝወሰዶ ትምህርቲ

0: ዘደልድልሉ
1: ባይታ ይ መንግስቲ ባህሊ እዩ ዝፈጥረ ኣለኩ ብቐጥታ ኣብ ትካላት ናይ መንግስቲ ተመዲበም እዮም ዝሰርሑ እጂ በዚ ጋጣሚ ስታይ ክገልፅ ዘሊ ናይቲ መንግስቲ ዘለዎ ኣተሓሕዛ ኣብቲ ናይ ትምህርታዊ ጉዳያት ናይ መንእሰያት ዝነኣድ እዩ ብመንፅር እዚ እንታይ እዮም ዝገብሩ ቶም መንእሰያት ካብዚ ምስ ወፁ ኣብተን ዘለዋና ትካላት ይንፋሕ ዝብሉ ማለት እዩ ኣብ ስራሓት ናይ ኤሌትሪክ እንድሕር ኮይኑ ኣብኡ ናይ ኤሌክትሮኒክስ እንተኮይኑ ተመሳሳሊ ኣብ ህንፃ እንድሕር ኮይኑ እውን ከምኡ ዝበዝሕ ሰብ ኣብቲ ዝግብኦ እዩ ዝኣቱ ምናልባት ኣብ ሓደ ሓደ እዋናት ምስ ገለ ኣጋጣሚታት ኣብ ፍልይ ዝበለ ካብቲ ክስታዮም ሓደ ሓደ ተምሃሮ ዝተመደቡ ክህልው ይኽእል እዮም ብኣገዳስነት ናይ ሓደ ሓደ ጉዳያት ተዘይኮይኑ ኣብቲ ዝተመደብሉ ዓውደ መያታት እዮም ዝኸዱ ማለት እዩ
2: ቤት ትምህርቲ ስነኪነት ንቀዳማይን ካልኣይን ዓመት ተምሃሮ ተቐቢል እያ ሙያዊ ስልጠናታትን ኣካደምያዊ ትምህርትን ትህብ ዘላ ኣብ ነፍሲ ወከፍ ዓውደ ትምህርቲ ክሳብ 20 ዝበፅሑ ተምሃሮ ድማ ስሩዕ ትምህርቶም ይከታተሉ ኣብዘን ኣቕዲመን ዝተጠቐሰ ዓውደ ትምህርቲ 60 ሚእታዊት ብናቶም ምርጫ ወይ ዝምባሊኦም እቶም 40 ሚእታዊት ድማ ከከም ደረጅኡ ካልኣይ ሳልሳይ ራብዓይ ምርጫ እናበሉ ከም ዝፅምበርዎ ይግለጽ
1: ኩሉ ግዜ እቲ ቤት ትምህርቲ እቲ ዘሎ ዕቑር ተኽእሎ ተምሃሮ ናይ መሓዝ ናይ ምስልጣን ንሚኒስትሪ ትምህርቲ ኣብ ሚኒስትሪ ትምህርቲ ከዓ ክፍሊ ሙያዊ ቴክኒካውን ትምህርቲ ኣለና ትሕቲ ክፍሊ እቲ ቤት ትምህርቲ ብቐጥታ እቲ ዘሎ ተኽእሎታት ንዕኦም ሓበሬታ ህብ ኣብ ወርሒ ክልተ ዘሎ ወርሒ 3 ወርሒ 4 ናይ ነብሲ ወከፍ ዓመት ዘለና ተኽእሎ ሓበሬታ ንህብ ንሳቶም ከዓ ብመንፅር ቲዝሃብናዮም ሓበሬታ እታ ኣብያ ትምህርቲ ናይ ዞባ ማእከል ጥራይ ኣገልግሎት ህብዛ ቤት ትምህርቲ ስለምንታይ ተንካልኦት ዞባታት ኣብ ዞባታት ኣለዋና ናይ ቴክኒካ ኣብያ ትምህርቲ ስነኪነት ኣስመራ ኣብ ውሽጢ ዞባ ማእከል ንዘለዎ ተምሃሪ ኣገልግሎት ህብ ጅታይ ዝገብርቲ ሚኒስትሪ ንጨንፈር ትምህርቲ ዞባ ማእከል እቲ ዘሎ ተኽእሎታት ነቲ ዝመፅእ ዓመት እንታይ ተምሃሮ ክቕርቦ ከም ዘለዎም ካብ ኣያ ትምህርቶም ሓበሬታ ዋሃብ በዚ መሰረት ናቶም ኣሰራርሓ ክህልዎ ምኽእል እዩ ጨንፈር ትምህርቲ ዞባ ማእከል ካብተን ዘለዎም ሃይስኩላት ኮታ ሂቦም ነተን ኣያ ትምህርቲ ኮታ ሃቡ ተጠርኒፉ ናብቲ ጨንፈር ናይ ዞባ ማእከል እዩ ዝኸይድ ጠርኒፎም ከዓ ንሚኒስትር ትምህርቲ ኣብ ወርሒ 6 ወርሒ 7 ይህብዎም ሚኒስትር ትምህርቲ ከዓ ንዓና ኣብ ወርሒ 8 ከባቢ ይህቡናቶም ክንቅበሎም ዝግባአና ተምሃሮ በዚ መሰረት እቶም ተምሃሮ ብዝመፁ ንሕና ብዚ ምስ መፁ ሕጂ ብዘን ዓውደ ሞያታት ሰኪዕና ወይ ኣምሪፅና ትምህርቶም ከም ዝጅምሩ ኢና ንገብር
3: እቲ ክንምሃሮ ዝደረኽና መጀመርታት ናቲ ሞያ ማለት እዩ ዘሎ ኣምሃራ ኢንድ ኣብቲ ናትካ ዘለካ ፍልጠትካ ንከዕብሰ ዝሕግዘካ ብጣዕሚ ፅቡቅ ካብቲ ዝተፀበናዮን ላዕሊ ወላቲ ዘለዎ ቀረብ ካብቲ ትፅቢትና ዝነበረን ላዕሊ ኮይኑ ፀኒሕና ማለት እዩ
4: ትምህርቲ ስነኪነት ናይ ሞያ ብምዃኑ ኣብ ደገ ዝሰርሖ ነበርኩ ኣፂርካ ብቦይ ተዳፋፍየ ማለት እዩ ኣብዚ ንካእቶ ኣቦይ ቶርኒተረ ቶርኒ ነይሩ ብኸም እያ ናብዚ ካእቱ ተደሪያ
1: ስለዚ ኣብ ሸብ ዘለዎም ተገዳስነት ወይ ኣብቲ ዓውደ ሞያ ዘለዎም ተገዳስነት ኣብተን ኣብያት ዕዮም ዝኣቶ እዚ ይፍሉ እዩ ፈትዎ እዮም ፍቅሪ ኣለዎም እቶም መምህራን እውን ብቕዓት መምሃራን ኣለዎም
5: ተምሃሮ ኩሉ ግዜ ክኣትዎ ከለዉ መጀመርያ ከምዚ ስለ ደይፈለጥዎ ኣይኣብልዎ ንኾኑ ግን ድሓር ምስ ረኣይዎ ትምሃራኻ እቲ ተግባር ምስ ረኣይዎ ብፍላይ ፕሮጀክት ምስ ጀመሩ ኣዝዮም እዮም ዝፈትዎ

0: እዛ ቤት ትምህርቲ ኣብ ውሽጢ ናይ 71 ዓመት ጉዕዞኣ ካብ 1957 ኣትሒዛ ናይ ቀዳማይ ወይ በኽሪ ዕለት መምረቕታ ከም ዘካየደት ክሳብ ዝሓለፈ ዓመት 224 ድማ ን64 ግዜ ከተመርቕ በቕዒ ኣላ። ብጠቕላላ ድምር ተመረቕቲ ክሳብ 1303 ከም ዝበጽሑ፣ እዚ ድማ ብሓፈሻ ውፅኢት ክርአ እንከሎ ምስቲ ናይ ፈለማ ብምንፅጻር ርኡይ ዕቤትን ተሳታፍነትን ከም እተመዝገበን እዩ ሰነዳት እዛ ቤት ትምህርቲ ዝሕብር።
1: ምናልባት እቲ ኣመፃፅኣ እንታይ እዩ ንፁር ንክኸውን ብክፍሊ ማያውን ቴክኒካውን ትምህርቲ ስልጠናን ዝወፀ መምርሒ እንታይ እዩ ሓደ ተምሃራይ ካብተን ሃይ ስኩል ናብዚ ክመፅእ ማእከላይ ገምጋም ናቱ እንታይ ኣቨሬጅ ንብሎ ሱሳ ክኸውን ኣሎ ሱሳን ልዕሊ እዩን ማለት እዩ ትሕቲ ሱሳ ክኸውን ይብሉን ሱሳን ልዕሊ እዩን እዚኣታ መገምገሚት ብፍላይ ከዓ ኣብ ፊዚክ ኣብ ማትስን እንግሊሽን ሱሳ ክህልዎ ኣሎ ኣብ ፊዚክስ ሱሳ ነር ሕጂ ቁርብ ምሕያሻት ተገይሩሉ ናብ 55 ወሪዳት ኣሎም ኣለና ነቶም እቶ ቁርብ ክሳ ክትከውን ተባሂላ ኬሚስትሪ ዝሰይ ኣብኡ ኣብ 55 ናብ ሱሳ ከባቢ ኣብዚአን ኣርባዕትአን ከም ማለስ ከም ግድነታ ክኾና ኣለዎን እዚኣተን ካብኡ ሓሊፉ ግን ቲ ማእከላይ ገምጋም ሱሳ እንድሕር ኮይኑ ዝኾነ ተምሃርያ ዝመፅኡ ንክምሃር ፍቀደሉ

ኣብተን ኣብያተ ትምህርቲ ዝብለካ ዘለኹ ብዙሕ ተምሃራይ ስለ ዝደልዮ እቲ ንኣብያተ ትምህርቲ ነቶም ዝመፁ ተምሃሮ ኣብ በቲ ዘለዎም ነጥቢ ወይ ገምጋም ኣወዳዲሮም እዮም ናባና ዝሰትልና ማለት እዩ። እቶም ዝሓሹ ዝደልይዎ ዝበሃሉ ቀዳምነት ተዋሂቦም መፁ ናቶም ተኸታተልቲ ተጠባበቕቲ

0: ኢሎም ስለ ዝመፅዎ እቲ ትምህርቲ ከዓኒ ንክትምሃሩ እውን ብግብራዊ ስራሕ እተሓወሰን ክልሳ ሓሳባዊ ስለዝኾነ ንተምሃሮ ሰሓቢ እዩ ስለዝተቐባልነቱ ኣዝዩ ልዑል እዩ ፅበት ናይ ክላሳት ስለ ዘለኹማ ኣይነዕግቦን ኢና ነቲ ድሌታት ናይ ተምሃሮ ከምቲ ዝድለ ኣይተዕግቦን ምክንያቱ እቲ ዝደሊ ብዙሕ እዩ እቲ ዝኣቱ ተመም እዩ ዝደሓሸ ነጥቢ ዘለዎ ተባሂሉ ዝኣቱ እምበር እቲ ድሌታት ናይ ተምሃሮ ብጣዕሚ ትገልፆ ይትኽእልኒያ ብዙሕ
1: ሓደ ናብዚ ሞያ እዚ ከኣትውስ ብቐሊል ይኣትውን እዮም ሓደ ብነጥቦም እዮም ካልኣይ ነገር ከኣኒ ዋላ እቲ ወለድስ ብሞያ ተመሪቑ ክወፀሉ እዩ ዝኾነ ሞያዊ ዓጢቑ ውላድሲ ኣብ ዝኾነ ሞያ ዘለዎ ሰሪሑ ከኣትዩ እዩ ክሳይ ዝገብር ሕጂስ ኣነ ኣዝዩ ፅቡቕ እየ ድብል ዋላ እቲ ዘሎ መምሃራን ብጣዕሚ ቅዱሳት እዮም ዋላቶም ተምሃሮ ከማ ኣዝዮም ቅዱሳት እዮም እየ ዝብል ተገዳስነት ኣለዎም ልዕሊ ዝኾነ ይኹን

0: ኣገባብ ኣማህራ ኣብ ክልቲኡ ዓመት ዘለዉ ተመሳሳሊ እዩ። እዚ ማለት ምስ ሙያዊ ስልጠና ዝተኣሰር ክልሲ ሓሳባውን ተግበራውን ከምኡውን ኣካደሚያዊ ትምህርቲ በብእብረ ኣብ ሰዓታት ቅድሚ ቀትርን ድሕሪ ቀትርን ተኸፋፊሉ ይውሃብ።
1: እዚ ክንብል ከለና ሕጂ ዚ ካብ ክልተ ንኸፍሎ ናይ ኣካዳሚ መምሃራን ኣለዉና ናይ ሞያ መምሃራን ካ ኣለዉና። እቶም ናይ ኣካዳሚ መምሃራን ከምዚ ዓንተ ወይ ዝበልክዎ ኣብዚ ዝኣቶ ተምሃራይ 11 ክፍልን 12 ክፍልን ምሳና ስለ ዝምሃር 12 ክፍሊ ወዲኡ መልቀቂ ሃገራዊ ካልኣይ ደረጃ መልቀቂ ፈተና ናይ ካልኣይ ደረጃ ኣብዚ እዩ ዝወስድ ማለት እዩ። ማትሪክሌሽን ኣብዚኦም ዝወስዱ ማለት እዩ። ስለዚ ናይ መልቀቂ ፈተና ናይ ካልኣይ ደረጃ ኣብዚ ንድሕር ክወስዱ ኮይኖም ተካዳሚ ክላስ ብዕቱ ክንክወስድዎ ስለ ዝግባእ ኣብቲ ናይ ኣካዳሙን እኩላት መምሃራን እዩ ዝምደበሎም። ስለዚ ኣካዳሚ መምሃራን ፕላስ እዚ ናይ ዓውደ ሞያታት ጠሚርና ክንሪኦ ከለና ሕጂ 56 ሚእታዊት ኣብቲ ንጡፍ ምሃር ምስትምሃር ዝነጥፍ ዓቅሚ ሰብ ኣለና ማለት እዩ።
2: ሃየበል ፀዳል ፀዳል በግብሪ ሞያውነት እዩ ዘፍርዕ ሞያዩ ፍቅሪ
0: ተማሃሮ መንእስያት ኣብዚ ምዕበል እዋን ብቴክኖሎጂን ብስነ ፍልጠት ዝተሰነየ መንገዲ ምስ ግዜ ክሕንበቡን ዕላምኦም ኣብ ሸትኡ ከብፅሑን እዋናዊ መድረኽ ዝጠልቡ ሓቂ እዩ። ቤት ትምህርቲ ስነ ኪነት ኣስመራ በብእዋኑ ብክፋላት ዝሓሸ ኣብ መስርሕ ምምሃር ሓጋዚ ዝኾነን ምስ ምዕባለ ቴክኖሎጂ ክሳነ ዝኽእልን ሓደስቲ መሳርሒ ማሽናት ዓጢቓ ኣብ ምምሃር ትርከብ ከም ዘላ እዩ ርእሰ መምህር ቤት ትምህርቲ ስነ ኪነት መምህር ሰመር ወረደ ዝገልጽ።
1: ካብ ግዜ ናብ ግዜ ብክፋላት እንዳገብረ እቲ ዝግባእ ዕጥቂ ዓጥቃ ኣሎ ሕጅታይ ትገብር ኢኻ ሓደ ሓደ እዋን እቲ ሾባት ወይ ተዓውደ ሞያታት እቲ ህንፃናቱ ክመሓየሽ ክኽእል ኣሎ ገለገለ እዋን እንደገና ስልጠናታት ክውሰዱ ኣሎ ክትከል እውን ክኽእል ኣለዎ እቲ መሽንስ ኣብ ከምዝኣመሰለ ሓንቲ መሽን ሓንቲ ሾፕ ደው ተብል ንሓደ ዓመት ጅብዚ እንታይ ይኸውን ትቁፅሪ ክጎድል ይኽእል እዩ ናይ ሓደ ናይ ክልተ ብዝተኻእለ መጠን ግን እንታይ ኢና ክንገብር ንፍትን ከምታይ ዓንተ ወይ ዝበልኩ ካብ ክንዲ 20 ንሕዝ ናብ 22 23 24 ሓደ ሓደ ግዜኦም ልዕሊ እዩ ብዝኸይድ መገዲ ክምለሱ ስለ ዘይብሎም በታ ሒዞም ማፀንሑ ኮታ ተቐቢልና ንኸይድ ኢና ካብ ሓሊፉ ግን ኩሉ ግዜ ታም ዕቀኒትና 20 ኣለዋ ሕጂ 7 ዓውደ ሞያታት ኣለዋና 140 ተምሃሮ ዓመታዊ ክንቅበል ኣለና ዓመታዊ። ስለዚ ኣብ ካልኣይ ዓመት 140 ተምሃሮ ኣለውና ኣብ ቀዳሚ ዓመት ከዓ 140 ተምሃሮ ኣለውና ብካልእ ዘራርባ ኣብ ነብሲ ወከፍ ኣካዳሚክ ር ንብሎ ወይከዓ ዓመተ ትምህርቲ ንብሎ 280 ተምሃሮ ግድን ኣለውና እዚኦም እዚኦም ብደረጃትን ኣብ ሸባት ኣትዮም ዝምሃሩ ኢና ንዛረብ ዘለና ተወሳኺ ናይ ኣካዳሚ ተምሃሮ ኣለዉ ዝመፁ 12 ክፍሊ ኣብዚ ስለ ዝውድኡ ኩሎም ናይ ሙዚቃ ተምሃሮ ናይ ቤት ትምህርቲ ሙዚቃ ኣላ ብስመራ እቲ ኣካዳሚ ክላስ ኣብ ዝወስዱ ምሳና ማለት እዩ ተደሚሩ ክረአ ከሎ ናብ ከባቢ 300 ገለን ተምሃሮ ኣሎ ብቲ ኣካዳሚ ብሓፈሻ ኣብቲ ሞያ መፂና ክንሪኢ ከለና ኣብዛ ቤት ትምህርቲ ግን ናይ 280 ተምሃሮ ቀፃሊ ዓመታዊ ተኽእሉ ኣለና ማለት እዩ።
0: ቴክኒካዊ ትምህርቲ ኣብ ምህናፅ ሃገር ኣብ ትሕቲ ቅርፂ ብሓፈሻ ኣብ ግዕዞ ልምዓታዊ መደባት ዝህልዎ ኣስተዋፅኦ ዕዙዝ እዩ። ብመንፅር ኣገዳስነቱ ንዕቤትን ለውጥን ኣብ ቴክኖሎጂን ቴክኒካዊ ንጥፈታትን ከዓ ዝያዳ ይፀሉ።
1: ኩሉ ግዜ ሓደ ኣብ ዘለናዮ ዘበን ኩላና ከም ንሪኦ እዚ ናይ ቴክኖሎጂ ታይኸትብሎ እንዳቀደመና እንዳጎየ ዝኸይድ እቲ እቲ ናይ ነዊሕ ዓመታት ሒዝካ ዝፀናሓካ መሽንስ ሒዝካ ወይ መሳርሕታት ሒዝካ ክትሰርሕን ብተዛማዲ ምስ እዋናዊ ዝኾነ ምስ እዋኑ ዝኸይድ መሳርሕታት ክትሰርሕ ከለኻን ክልተ ዝተፈላለየ ነገራት እዩ።

0: ረብሓታቱኻ እንታይ እዩ? እቲ ሓደ ቀዳማይ ቀዳማይ ምስትህሉ ኩነታት ከባቢናን ዓለምናን ዘሎ ክነርክብ ክንሳነ ክንክእል ኣለና። እቲ ካልኣይ እቲ ዝምህርን እቲ ዝመሃርን ናይ ብሓቂ እቲ ዝምህር ተገዲሱን ባህልዎን ክሰርሕ ዝለ መሳርሒ ክረክብ ክኽእል ኣለ። እቲ ዝመሃር ከዓ ብኡ መሰረት ብቕዓት ዘለዎ ኮይኑ ንክወፅእ ከምኡ ዝኣመሰለ ዕጥቂ ክዕጠቕ ንድሕርክ ኢሉ እቲ ዝሓሸ ነገር እዩ። ስለዝኾነ ሕጂ መንግስቲ ገጅፍ ወፃኢታት ዝገብሩ ብጣዕሚ ገጅፍ ወፃኢታት እዩ። ናይ ደገ ዕድጊ ጌርካ ዝመፅ እዩ ምስ ዘለና ኩሉ ነገራት ክትሪኦ ከለካ ንትምህርቲ ተባሂሉ ዝወፅእ ነገራት ስለዝኾነ እምበር ገጅፍ ወፃኢታት እዩ። ስለዚ ዘለና ሕጂ ኣብ ፅርበት ሓፂን ከምዝበልኩካ ግጅፍ ወፃኢታት ተገይሩ ኣብ ከምኡ ናይ ስራሓት ሓፂን ተመሳሳሊ ናይ ህንፃን ስራሓት ዕንፀይትን እኹል ንብረት መፅኡ ኣይተተኽለን ኣሎ። ምክንያቱ ሓደሓደ ነገራት ንመዓራሪ ነገር ስለ ዘለና ኣብ ፕሮሰስ ኣሎ፣ ኣብ መስርሕ ኣሎ። ስለዚ ቤት ትምህርቲ ብካልእ ኣዘራርባ ዘየሰክፍ ዕጥቃ ዓጢቕ ኣሎ ብሰዓት እዚ ማለት እዩ። ኣብ ኩለንተን ዘለዋ ሾባት ወይተን ትሬድስ ንብለንተን ዓውደ ሞያታት እኹል ከበግሰና ዝኽእል ብኡ ኣምሂርና ኣውፅኢና መንእሰያትና ኣብ ስራሕ ዓለም ኣብ ተዳሊሎም ዝፀንሕ ዘሎ ስራሕ ዓለም ኣትዮም ብዘይገለ ፀገም ክሰርሕሉ ዝኽእሉን ከድምዕሉን ከበርክትሉ ዝኽእሉ መገድታት ኣፍሪና ንክነውፅእ ዘኽእለና እዩ ማለት እዩ።
1: ንምሳሌ ብናይ ኣውቶ ሜካኒክ ተሪእናዮ ቅድሚ ገለ እዋናት ኣነ ነዊሕ ግዜ ምሄር ኣለኹ ዚ ዓውዲ እዚ ኢንጀክሽን ዝበሃላ ማካይን ኢንጀክሽን ንዕአን ዝምልከት ነገራት ቴዎሪ ጥራይና ንምህር ነርና ቅድሚ 11 ዓመት 12 ዓመት ከም ብሓሽሓደሽቲ መሳርሒ ተጠሊቡ ከም ዝመፅእ ተገይሩ ሕጂ ከዓ ብኡ ንሰርሕ ኣለና ማለት እዩ። ስለዚ እቲ ናይ ቴክኖሎጂ እናዓበየ ስለ ዝኸይድ ብኡ መንፅር ከዓኒ ናትና ዕጥቀ እውን ሓድሽ እናኾነ ሕጂ ብፍላይ ናይ ሜሽን ሾውን ናይ ሜታል ወርክን ከዓ ኣብዛ ዓመት እዚ ምናልባት ካብ ብሉእ ኩሉ ቦታ ዘሎ ሌተስት ክኾና ከላይ ናይ 223 ማሽናት ዓጢቖም ኣለዉ። ንሕና ብመንፅሩ ኣብ ናይ ከባቢ 215-16 ኣብ ዕዳጋ ዝነበራ ማሽናት ዓጢቕና ኣለና። ስለዚ ዘበናውነት እናወሰኸ እዩ ዝኸይድ ብመንፅርቲ ዕዳጋ እዩ ዘብለካ ማለት እዩ። ሕጂ ኣውቶ ሜካኒክ ተራኢልናስ ቀደም ካርቡሬተር መኪና ነራተ ኢልና ሎሚ ኢንጀክሽን እያ ዘላ። ስለዚ ኢንጀክሽን ክመሃሩ ኣለዎ ንሳ ከዓ ኣላትና ኣብዚያ እተን መሳርሒታት ሕጂ ብመንፅርቲ ዕዳጋ ኣብዴትና ግብርካዮ እዩ ዝኽየድ ብኸምኡ ከዓ ዝኸይ ዘሎ ማለት እዩ።
2: ተምሃሮ ቴክኒክ ብፍትወት ሞያን ድሌትን ዝተፀንበርዎ ምስ ምዃኖም ኣብ ነፍሲ ወከፍ ዝዓይዎን ዝመሃርዎን ልዑል ኣመለኻኽታ ናይ ምግባር ዓቕምን ዝሓሸ ውፅኢት ንምምዝጋብን ኣብ ቀጻሊ ፃዕሪ ይፅመዱ።
3: ሜሽን ሾ ይበሃል ብልምድ ብደገ ዝፅውዖ ከዓ ቶርኔ ይበሃል። ኣብዚ ፀናሕና ብመምሃራና ንውሃቦ ኩሉ ነገራት ብጣዕሚ ፅቡቅ እዩ። ኣብቲ ዝደኸምካሉ ይሕግዙኻ ኣብቲ ዝደኸምካሉ ኣዝዮም ደባላጠኻ ማለት እዩ።
4: ብዙሕ ቅርርብ ኣለና። እቲ ክንሰርሕ ከለና ብሓንሳብ ብግሩፕ ተጠርኒፍካ ስለ ትሰርሑ ሓንቲ ዝከብደካ ነገራት የለን። ምስ መምሃርትኻ ዝያዳ ቅርበት ትፈጥር እናስራሕካ ኸኒ ኩሉ ትሰርሖ ስራሓስ እናትረዳእካ ተረዲእካ እናገበርካ ኢኻ ትኸይድ ማለት እዩ።
2: ተምሃሮ ነፍሲ ወከፍ መሳርሕታት ክመልኩ ብቋንቋ ናይ ዝምሃሮ ዓውዲ ክረዳድኡ ኣይሽገሩን እዮም። ንኹሉ ብመደብ ብውጥን ግዜ ይስርሑ። ኣብ ሓደ ሕዶም ይተሓጋገዙ፣ ሓሳባት ይለዋውጡ፣ ንዘይፈልጥዎ ክፈልጡ ክእለቶም ኣብ ሞያዊ ዓቕሚ ክብከብሉን ይቃለሱ። ኣብ ኣካዳሚ ኮነ ኣብ ተግባራዊ ዕዮ ካብ መምህራኖም ብመሰረት ዝውሃቡ መምርሒ ኣተግቢሮም ቀዳምነት ሰሪዖም ይዓዩ። ድሕነቶም ንምሕላው ኣብ መሳርሒታት ጥንቅቃ ብምግባር ብማዕረ ተሳታፍነት ብሓባራዊ ስራሕን ይነጥፉ። እቲ ብውልቅን ብጉጅለ ዝዓይዎ ውፅኢት ትምህርቶም ዝኾነ ስራሓት ከዓ ምስክር እዩ።
1: ናይ ተምሃሮ ተወዳዳርነት ልዑል እዩ። ሕጂ እንታይ ኣሎ ብፍላይ ኣብዚ ናይ ኣስመራ ናይ ካልኦት ቦታታት ከመይ ምዃኑ ብዙሕ ኣይረድብሎም፣ ግን ኣብዚ ዘለዉ ተምሃሮ ሓደ ኖውሃው ዝፀንሖም እዮም ዝመፁ። ስለዚ ተወዳደርቲ እዮም።
4: ናብዚ ኣትዮም መጀመርታ ኩሉ ሰብ ኣቲኻ ወላ ሓንቲ ዘየለ ገለ ከምኡ ይመሶ ኣቲኻ፣ ግን እቲ ዘሎ ኩሉ ነገራት ካብ ኬርኣኻ ርኢኻ ምእማን እዩ። ልምዓት ናይ ሃገር እዩ ክብሎ ዝኽእል ብንሃገር ዘልምዕ እንድሕር ኮይኑ ሲ ከም ኣዝዩ ብሉፅ ዝኾነ ስራሕ ኢና ንገልፆ።
5: ኣብ ዝተፈላለዩ ፅሕፊታት ክሰርሑ ከለዉ ስን ኤሌክትሪካል ሰብ ኣብ ዝተፈላለዩ ቦታ ኢኻ ትምደበሉ ሕጂ ብጣዕሚ ፅቡቅ ስማዕኒ ብጣዕሚ

0: ቤት ትምህርቲ ስነ ኪነት ኣስመራ ክሳብ 100 ዝበፅሑ ነባራትን ሓደስትን ኣባላት ሓቒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። እቶም 56 ሚእታዊት ሞያውያን መምህራን 23 ሚእታዊት ኣብ ምሕደራ ዝዓዩ ዝተረፉ 21 ሚእታዊት ከዓ ከም ተሓጋገዝቲ ስታፍ ኣባላት ቤት መኽዘን ዕቃበ ንብረት ክፍሊ ፋይናንስ ኣባላት ፅሬት ክሊኒክን ቤት ንባብን ይርከብዎም። ኣብ ቤት ትምህርቲ ስነ ኪነት ኣስመራ ዘለዉ መምህራን ካብ ትካላት ላዕለዎት ትምህርቲ ዝመፁ እዮም። ኣቐዲማ እዛ ቤት ትምህርቲ ካብ ወፃኢ ሃገር ዝመፁ መምህራን ከም ዝነበርዋ ምስ ግዜ ዕቤትን ቁፅርን ተመረቕቲ ኮሌጃት ኣብ ሞያ መምህርና ቁፅሪ ክውስኽ ብምኽኣሉ እዛ ቤት ትምህርቲ እውን ብደረጃ ዲግሪን ዲፕሎማን ዝተመረቑ ናይ ኣካዳሚን ናይ ሞያን መምህራን ኣብ ሕቕፋ ፀንቢራ ትርከብ። ብዘይካዚ ኣብዛ ቤት ትምህርትን ኣብተን ካልኦት ናይ ቴክኒክ ኣብያተ ትምህርትን ተማሂሮም ብደረጃ ሰርቲፊኬት ዝተመርቑን ዝተፈላለየ ስልጠና ብምውሳድ ከም ተሓጋገዝቲ መምህራን ዝተፀንበሩ መምህራን እውን ይርከብዋ።
1: እዚ ተበርክቶኦም ክትሪኦ ከለካ ልዑል ተበግሶ ኣለዎ ልዑል ተበግሶ ኣለዎም። ካብቲ ዝሕብነና ንቀስነሉ ነገር እንታይ እዩ? ናይ ብሓቂ ኣብቲ ቤት ትምህርቲ ካብቲ ንሰርሓሉ ከም ባህል እውን ናይ ግዜ ምጥፋእ ዝበሃል ኣብዚ ኣይፈለጥን የለን። መምህር በኺሩ ኣይዋዕለን ኣይኮነንሲ ሚኒት እውን ማለት ሓደ ናይ ደቂቕ እውን ዝጎድል መምህር የብሎም። ስለዚ ስራሖም ብግቡእ ፈልጡ ግቡእ ሰዓታቶም ኣትዮም ዝወፁ ኣብ ተምሃሮኦም ከኣቲ ክኸውን ዘለዎ ክግበር ዝኽእል ዘለዎ ነገራት ብግቡእ እናሰርሑ ዝኸዱ ቀፃሊ ቅድሚ ምድላዋት እንዳገበሩ እውን ዝኸዱ መምህራን እዮም ዘለዉና። ስለዚ ዘሰክፍ ነገር የብላን።
2: ብዛዕባ ትምህርቲ ኣገዳስ እንታ ኣለዎ ምክንያቱ ኣብዚ ሕጂ ዘለና ብሓፂን እንደይ ስራሕ ነገራት የለን ማለት ምስ ሓፂን ተተሓሓዚ እዩ። እዚ ከዓ ኣካል ናይ ሓፃውን ስለ ዝኾነ ኣብ ሃገርና ድማ ዓብ ኣስተዋፅኦ ኣለዎ ማለት እዩ።
3: በቲ ሓገዝ ናይ መምሃራን ተደሪሕና ቲ መጀመርታ ቆርብተይ ከይበርታ ዓካ ትፈርሕ ኒሃ ግን ሓገዝ ናይ መምሃራን ኣለካ ምስቶም ደቂ ክላስካ ምስቶም ደቂ ጉርብካ ዘለካ ፅኑፍነት ብጣዕሚ ብፅቡቅ
4: ብሓፈሽ እቲ ናይ ቴክኒክ ኣገዳስነት ሎሚ ከዓኒ ብጣዕሚ ኣብ ዓለም ደረጃ ቴክኒክ ሞር ተፀቂጡ ኣብ ዝሰርሕ ኣለዎ ሰብ ማለት እዩ። እዝናትና ዓውደ ትምህርቲ ሕጂ ኣብ ደግመ ህንፃ ሃገር ዝግበር ንጥፈታት ዝዋፈሩ ተምሃሮ ዘፍሪ ስለዝኾነ እሞ ኣብ ኩሉ ዓውደታት ከዓ ስለዝኾነ ኣገዳስነቱ ብዓለም ደረጃን ብሃገርናን ኣዝዩ ልዑል ኣገዳስነት ዘለዎ እዩ እቲ ቴክኒክ ዝበሃል ማለት እዩ።
5: ተምሃሮና ኩሉ ግዜ ኣብ ትካላት መዲቦም ንኣብነት ኣብ ደንጎሎ ሰርሑ ኣለዉ ኣብዘን ኩባንያታት እውን ከም ሓፈሻዊ ገሊኦም እውን ናይ ዓም ዝተመርቑ ንኣብነት ኣብ እንዳ ሃይወይ ኣለዉ ቲ ናይ ላቦራቶሪ ፅቡቅኦም ንጡፋት እዮም። ቅሩብ ተበጊስከዮምስ ዋላ ካብቲ ዝተማሃረዎ ጥራይ ዘይኮነስ ክሳብ ኣብ ካልእ ኣላጊሶም እውን ይሰርሑ እዮም።
6: ዋጣሓሶ ምድሪ ሕረሶ ባሕሪ ሓምሶ ሽሻይ ሕፈሶ በቲ ሙያኻ ክዓግብ ፀዳለ ሰማይ
0: ናይ ቴክኒክ ኣብያተ ትምህርቲ ብመሰረት ኣምሂረን ንመምረቕታ ዘብቅዖኦም ተምሃሮ መንእስያት ኣብ ሃገራዊ መደባት ልምዓት ዝለዕለ ወፍሪ ብምክያድ ግብራዊ ውፅኢት ይሕፈሶኹም ዘሎ ምስካሪ ዘየድልዩ እዩ። ተራን ኣበርክቶን ቤት ትምህርቲ ስነ ኪነት ኣስመራ እውን ሓንቲ ኣብነት እያ።
2: ቤት ትምህርቲ ፍቕርን ሓድነትን ኣለዎ ኣብ መንጎ ተምሃራይን መምሃራንን ኣለዎ። ምስ ተምሃሮካ ተሓጋጊዝካ ዝሰርሖ ዝኾነ ነገር ፍቕርን ስኒትን ኣለዎ ማለት እዩ። ኣብ መምሃራና እዚ ቴክኒካል ከዓ ትምህርቲ ቴክኒካል ዝበሃል ከዓ መለወጥ ናይ ሂወትና ክኸውን ክእል እዩ ማለት እዩ።
1: ሓንቲ ኣገዳሲት ነገር ተያዘሉ ኩሉ ወላዲ ውላዱ ኣብዚ ኪነታዊ ትምህርቲ ዘምህር ዘሎ ብሓፈሻ ኩሉ ትምህርቲ ክንብል ንኽእል ግን ብፍሉይ ኣብዚ ናይ ስነ ኪነት ኣያ ትምህርቲ ዘምህር ዘሎ ወለዲ ግምት ክህቦ ዘለዎም ነገር ኣሎ። እንታይ ከምዚ ክንብሎ ዝፀናሕና እዚ ናይ ስነኪነት ኣብያተ ትምህርቲ ገጅፍ ወፃኢታት ዝሓትት ግጅፍ ወፃኢታት ሓቲቱ ከዓ ውሑድ ዓቕሚ ሰብ ከዓ ሕስ ምክንያቱ ናቲ ባህርኮም ስለዝኾነ ስለዚ ናብዚ ደቂኻ ምስ ሰደድካ ወይ ውላድካ ናብዚ ምስ ሰደድካ ኩሉ እቲ ዝከኣል ነገር ሓገዝ ነቲ ውላድ ክግበረ እቶም ተምሃሮ ቶም ኣብ ዝመፁውን ሓገዝ ክግበረሎም ድለይቲ ሓገዝታ እዩ ወለዲ ክርድእሎም ንደሊ ኢና። ምክንያቱ ክልተ እብሬም ኣብ ዝተሓዙ ሙሉ መዓልቲ እዮም ዝውዕሉ ሓደ ኣብዚ ሓገዝ ዝደሊ ካልእ ብብቕዓት ክወፁ እንድሕር ኮይኖም ኣብ ግዜ ኩሉ ግዜ ተወሳኺ ነገር ብድሕሪት ክተሓዘሎም የብሉን ምክንያቱ ክልቲኡ እብሬኦም ኣብ ዝውዕል ዘሎ ኢና ንብል ዘለና ማለት እዩ። እዚ ከም ሓደ ኣገዳሲ ነጥቢ ክነሕልፎ ንደለነቶም ወለዲ እዩ። ተወሳኺ ከምኡ ዝኣመሰለ ዕድላት ረኺቡ ተምሃራይ ካብ ብዙሕ ተምሃራይ እዩ ዕድል ረኺቡ ዝመፅእ ኣብዚ ምክንያቱ 280 ተምሃሮ ንሕዛብ ዛ ማእከል ንሕሪ ኢላካሲ ክንደይ ሽሕ ተምሃራይ ዘለዎ ሃይስኩል ካብዚ ከዓ ክንደይ ፐርሰንት እዩ ነቲ ናይ ቴክኒክ ቤት ትምህርቲ ዝደልዮ ፍሉጥ እዩ እዚ ዕድል እዚ ምስ ተረኽበ ብዙሕ ፀገማት ኣይጋጥምን ይቕፅሎ እዮም ብዙሕ ዝበኩር ዝጠፍእ ብዙሕ ይብልናን ግን ኣብዚ ናይንብሎ ናይ ምውፃእ ወይ ነቲ ቤት ትምህርቲ ጀሚርካ ፀኒሕ ካብ ዝተፈላለየ እንታይ እዩ ዝበሃል ናይ ምግዳፍ ብዙሕ ተርእታት የለን ከምኡ ክህሉ ከምዘ የብሉ መጀመርያ እውን ወላዲ ናብዚ ክሓስብ ከሎ ንውላዱ ተተምሃርያ እውን ናብዚ ክደሉ ከሎ ክትፍለጥ ዘለዋ እንታያ ናብ ሓደ ገጅፍ ዕድል ሒዙ ይኣትሎ ስለምንታይ ንኸም ንብል ዘለና ናይ ብዙሓት ዕድላት ዓጊቱ ኣትሎ ዕድል ዋሃበሎ ከምኡ ኢልካ ኣቲኻ ብግቡእ ክትጥቀመሉ ንድሕር ተዘይክኢልካ ሕጅታይ ዝኾን ብኽነት ትኸውን ማለት እዩ እዚ ብኽነት ክህሉ ስለዘይብሉ ሕጅብ እዚኣ እንታይ ኢና ንደሊ እቶም ዘለዉ ወለዲ ክሕግዝና ኣብ ደቆም ልዑል ምክትታል ንወፍርን ክገብሩ ብሕጂ እውን ናብዛ ናይ ስነኪነት ኣያ ትምህርቲ ደቅና ክንእቱ ኢና ኢሉ ዝሓስብ ወላዲ ንድሕር ኮይኑ ሓንቲ መጀመርያ ብርእሱ ክቐምጣ ዘሎ ነቲ ተምሃራይ ገጅፍ ዕድል እዩ ሞያ እዩ ክእለት እዩ መንግስቲ ከዓ ንክልተ ዓመት ዝኣክል ገጅፍ ባጀት ኣውፅኡ ክመሃር ገብሩ ክኽእል ኣሎ ኣብዚ ክፍለጥ ዘሎ ማለት እዩ እቲ ረኣይ ሒዙ ክመፀና ኣሎ ሓፂሩ ሳይና ተወላድን ተምሃራን ረኣይ ሒዙ ክመፅእ ክኽእል ኣሎ ኣብዚ ተማሂረ በቂዐ ወፅአ ኣብ ሕብረተሰበይን ኣብ ነብሰይን ኣብ ሃገረይን ኣብ ወርክቶ ክገብር እየ ኢሉ ክመፅእ ክኽእል ኣሎ ማለት ከም ሓደ ታራ ትምህርቲ ኢልካ እውን ክትወስዱ ይትኽእልን ኢኻ ስለምንታይ እቲ ዝወፅ ዘሎ ወፃኢታትን እቲ ዝዕገት ዘሎ ዕድላትን ኣብ ግምት ኣትእዩ ግምት ክውሃቦ ስለ ዘሎ ንወለዲ እዚኣ ለዋ መሓላልፍ ማለት እዩ።

0: ክቡራት ተኸታተልትና መሳወትሩ ሰንበትን ረብዑን ኣብዚ ሰዓት እዚ ትረአ መደብኩም መደብ ማእገርኩም ዘለኹም
1: ሰላም ዝኸበርኩም ኣፍቀርትን ተኸታተልትን ዳይ ሕትመት ንሎም እውን መፅሓፍትን መፅሕፍትን ዝተኣሳሰር ዳይ ሒዝናልኩም መፂና ኣሎና ንሕብረተሰብ ብዙሕ ቀረብ እዩ ዘድልዮ ታሪኽ ባህሊ ማሕበራዊ ህይወት ከምኡ ውን ኣብ ትምህርቲ ዘተኮረ ትሕዝቶ ዘለዎን ካልእን የገድስዎ ስለ ዝኾነ ንሎሚ ኸዓ ኣውሎን መልቀስን ክልተ ኣራሑ ዘርእስታ ናይ ባሕሪ ነጋሲ ተንቦሳን ግራጭ ከብዱን ዝተባህሉ ኣቦታት ትሕዝቶ ዘካተተት ብደራሲ መሓሪ ዕቁባ ሚካኤል ጠዊል ዝተዳለወት መጽሓፍ ናባኹም ክነብላ ኢና ገምገምትን ኣስተማቐርትን እዛ መጽሓፍ ኣብዛ መጽሓፍ ደናቢ ኣፋዊ ግጥምታት ግጥምታት ሕምያንን ኣውሎን መልቀስን ኣውሎን መልቀስን ባሕር ነጋሲ ተንቦሳ ኣውሎን መልቀስን ገርህላ ሰይሕ ደጎ ቀሪም ክኢላታት ኣፋውያታን ካልኦትን ብዕምቆት ቀሪቦም ኣለዉ ነዚ ነዊሕ ዓመታት ዝገበረ ያታዊ ዛንታ ዘከርትን ኣዘንተውትን ሰባት ደሊኻ ክትምእርርን ክተስፍርን ሓያል ጻዕሪ ዝሓትት ስራሕ ደራስን ተመራማሪ ባህልን መሓሪ ዕቁባ ሚካኤል መጽናዕቱ ኣጻፊፉ ናብ ህዝቢ ክዝርግሖ ምኽኣሉ ኣገናዕ ዘብል ስራሕ ይሰሪሑ እዞም ከምዚኦም ዝኣመሰሉ ያታውያን ጽሑፋት ሕይወት ተዂዖም ምልሰት ክገብሩ ምኽኣሎም ጽቡቕ ዕደል እዩ መበቆልን ሰረትን ሕብረተሰብ ብምዃኖም ዓብዪ ግምት ዝውሃቦም እዩ ስለ ዝኾነ ደራሲ መሓሪ ዕቁባ ሚካኤል ዓብዪ ዕማሚ ዓሚሙ ብምባልዮም ርእይቶኦም ሂቦም እዛ መጽሓፍ 6 ምዕራፋት ዝሓዘት ኣብ ትሕቲኡ ብዙሓት ንኡሳን ኣርእስታት ዘካተተት ኣብ 332 ገጻት ዝተዘርግሐት ኣውሎን መልቀስን ክልተ ኣራሑን ብሓፈሻ ናይቲ ጊዜ ብሂላትን ዘጠቓለለት ኣብ ናይ ነዊሕ ዓመታት መጽናዕቲ ዝተመርኰሰት መጽሓፍ እያ ሳላ እዝኒ ይጸንሕ ባህሊ ሳላ ቆፎ ይጸንሕ እኽሊ ብዝብል ምስላ ቀዳሞ ጀሚራ ንዓመታት ንድሕሪ ተመሊሳ እተዘንቱ ብርኩት ትሕዝቶ ዘለዋ እያ ደራስ መጽሓፍ ኣውሎን መልቀስን ክልተ ኣራሑ ንነዊሕ ዓመታት ኣብ መጽናዕትን ምርምርን ባህልን ያታን ከምኡ ውን ብፍላይ ኣብ ባህላዊ ደርፍታት ንብርክት ዝበሉ ስነ ጥበባውያን ግጥምን ዜማ ንሰርሐ ንሰርሕ ዘሎን ሞያዊ እዩ ደራሲ ኣብ መወዳእታ ቃሉ ኣስሚዒ ነይሩ መጽናዕቲ ንባዕሉ ከቢድ እዩ መጽናዕቲ ምስ ገበርካ ብኸመይ ናብ ህዝቢ ተቕርቦ ኸዓ ካል ዓብዪ ብድኾ ግን ክዕየ ስለ ዘለዎ ክትጓዓዞ ጥራይ ዘለካ ብድፊኢት ከም በዓል ስዉእ መኮነን ኪዳነ ሻባይን ካልኦትን ግን እንሆ እዚ ዕዮ ኣብ መፈጸምታ በጺሑ እዚ መሰረትናን መለለይናን እዩ ኣብ ካልእ ብሄራትና እውን ከምዚ ዝኣመሰለ ትሕዝቶ ዘለዎ ያታዊ ዛንታ ኣሎና ሓቢርና ኢደይ ኢድካ እንተኢልና ማዕከና ምሉኡን ሃብታም ንከውን እዩ ብምባል ነተሓጋገዝቱ ኣመስኪኑ ኣብቲ ናይ ምምራቕ ስነ ስርዓት ጉጅለ ባህሊ ዞባ ደቡብ ነቲ ምሸት ድምቀት ወሲኾም ለኣምስዮም እዮም

ዝኸበርኩም ተኸታተልትና ንኡስ መደብ ዕላል ተመክሮ ዝተፈላለየ ገጻት ሂወት ፈቲሻ ናባኹም እተቕርብ ንኡስ መደብ እያ ክትከውን ንሎሚ ኸ ኣብ ምንታይ ዛዕባ ዘተኮረ ንኡስ መደብ ክኸውን ንምሉእ ምክትታል ናብ ዳለዋ ከስክረኩም።

0: ዋላውካ ኣብ ገለ ክፋል ኣካሉ ተጣቢቑ ብዝርከብ ባምቡላ ዝንቀሳቐስ እንተኾነ ልዕሊ ጥዑያት ሰብ ክልተ እግሪዩ ግና ናብዝን ናብትን ክብል ዝርአ ህይወት ብንእሱ እንከሎ ብዝደርደረትሉ ብድሆታት ክሕይልን ዘይከኣል የለን ዝብል ትምህርቲ ብግብሪ ክቐስምን ዝኽኣለ ብምዃኑ ኸኣ ንዘጋጥምዎ ብድሆታት ክምክቶም ኣይጽገምን። 18 ግዜ ዝተወግአ ተጋዳላይ ምዃኑ ምስ ፈለጥካ ኸኣ ፈጣሪ ማዕረ ሰብካ ክገብረካ ስለ ዝደለዩ ሓንቲ እግርኻ ቈሪጹካ ዝብል ኣባህላ ዘዘኻኽረካ ተጋዳላይ እዮም። ጻዕሪ ህርኩትነት ሕውስ ምዃን ርህርህን ምቕሉልነትን ዝኣመሰላ ባህርያት ህዝባዊ ግንባር ምስኡ ኣብ እትዕልለሉን እትቐርበሉን እዋን ዝያዳ እተስተማቕረን እየን። ብዛዕባ ብጾቱን ህዝባዊ ግንባርን ኣዕሊሉ ኣይጸግብን። ህይወት ዝቐረበትለይ ብድሆታትን ህዝባዊ ግንባር ዝገበረለይ ኣልያን እዩ ሰብ ጌይሩኒ ድማ ዝብል ሙሉእ ስሙ ተጋዳላይ ተወልደ መንግስት እዩ ዝበሃል። ካብ ኣስመራ 20 ኪሎ ሜትር ንሸነኽ ደቡብ ርሒቓ ኣብ እትርከብ እምበይቶ ትበሃል ዓዲ ተወሊዶም። ኣብኡ ተወሊዱ ድኣ እምበር ህይወት ካብ ዕድመ ቁልዕነቱ ኣትሒዛም ንዓቐበ ቕልቁለት ስለ ዝፈረደቶ ኣብ ዝተፈላለየ ዓድታት ናይቲ ከባቢዩ ዓብዮም። ተወልደ ገና ወዲ 4 ዓመትን ከሎ እያ ወላዲቱ ብሞት ተፈልያቶም። ኣይጸንሐን ድማ ወላዲኡ ሓረስታይ ብምንባሩ ሓዳስ መርዓት ክእቱ ግድን ስለ ዝነበረ ተወልደ ናብታ ኣብ ዓዲ ሓወሻ ትነብር ዝነበረት ዓባዩ ብምኻድዩ ኣብኡ ምንባር ጀሚሮም። ዓባዩ ኣገልጋሊት ቤተ ክርስትያን ቅዱስ ሚካኤል ዓዲ ሓወሻ ብምንባራ ናብርኡ ኣብ ደገ ሰላም ኮነ። እዚ ዝሕደረሉ ጽልዋ ከይኮነውን ኣይተርፍን ኣብ ኣገልግሎት ቤተ ክርስትያን ንፉዕ ድያቆን ኮነ። ኣብቲ ጸቢብ ናይ ትምህርቲ ዕድል ዝነበረሉ ግዜ ድማ ዘኽታም ስለ ዝነበረ ናይ ኣካዳምያዊ ትምህርቲ ክምሃር ዕድል ረኸበ።
1: ኣብቲ ካዳሚ ምስ ኣተኹ ከዓኒ እንደገና እቲ ካዳሚ ኣይሓደሰኒናዓይ ቀዳማይ ክፍሊ ምስ ተምሃርኮስ ካልኣይ ክፍሊ ነጢረ ሳልሳይ ተማሂረ ይሽምድዶ ነይረ ከምዚ ናይ መፅሓፍ ቅዱስ ነቲ መፅሓፍቲ ናይ ቤት ትምህርቲ መምህር ተኽልክኤል መምህር ሰማርያም ዝበሃሉ ነይሮም መምህር ደናሳቸው ዝበሃሉ ነይሮም ይገርሞም ነይሩ። ሳልሳይ ምስ ተምሃርኩ ነቲ ሳልሳይ ሸምዲደ እንደገና ራብዓይ ከይተምሃርኩ እዮም እንደገና ናብ ሓምሻ ይሕሊፎምኒ ሕጂ እቲ ዝኽትምና ግዲ ኣኽለካ ኢሉቲ ኣምላኽሲ ኣብቲ ትምህርትስ ከፊትለይ ክብለካ ክኢል ኩልና ሓደ እንዲና ንፍጠር ደቂ 9 ወርሒ ግንኸፍተልካ ኣነ ከዓ ሽዑድ ሓስባ ዝነበርኩ ምስቲ ዝነበረኒ ዝኽትምና ከመይ ጌርካ መምህር ኮንካ ከረባታ ኣሲርካ ትኸይድ እያ ነራ ተሓልሜ ሽዑ እቲኣ ግዜ እቲኣ ዝነበረት ሓደ እዋንሲ 3 ቅርሺ ነይረን ዝኽፈላን ነቲ ቤት ትምህርቲ ማለት እዩ። ብልጫ ወሲደሲ ኣብቲ ብልጫ ዶጅ ምስካልሱ ጥራዝ ቢሮ መደምሰስ እዚ ብፕሮትራክተር እዚ መስመራት እዩ ድዕደለካ። እዚአን ኩሉ ግዜ ኣነብታ ቤት ትምህርተ ኣነ እየ ድወስደን ናተይ ዕዙኣት እየን እሰን ተመፅአን ከ ንትምህርቲ ክቕፅል ዝኽእል ኣነ ስርሐ ኢለ ዳሓስክወንን ካብ ሓሙሻ እዩ ዝነብሩ ኩሉስ ሰሊ ዝኸፍለለይ ስኢነ ኣቦይ ገይሹ ኣብ ኩሉ በፂሐ ስይነ 50 ተምሃሮ ኢና ነርና ትምህርቲ ነተን 3 ቅርሺ ዘይከፈለ ሰብ ባጅሉ ኣይወሃብን ይብለና ንጎ ቤት ትምህርቲ ከይድና ዘይከፈለ መን ይብለና እዚ መምህር ደናሳቸው በይነይ ኣነ ጥራይ ውጣቢለ እንታ ኮንካ ዘይትኸፍል ኢልኒ መምህር ደናሳቸው ኣደይ ምውትያ ኣነ ዘኽታሚ ኣቦይ ከዓ የለን ጀረብረብ ምስ በልኩ ቆይቆይቆይ ቁጭ በል ኢልኒ ኣብ ዕረፍቲ ምፀኒ ኢልና ኣብ ዕረፍቲ ኣነ ኸይደ ኩሉ ትሽግረይ የዕሊለዮ ምሳሕ ናይ ስልጣን እያ ነይራቶም ምሳሕ ኣብሊዕኒ ባዕለይ ክኸፍሎ የኢልኒ ባዕሉ ኸፊ ልዎ ቲ መምህር ደናሳቸው ሓደ በቲ መንፋዓተ ይርእዩ ካልእ ከዓ ምእዙዝነተይ ብዙሕ ፊዕፊዕ ድብል ተምሃራይ ኣይኮንኩን ነይረ ምስቲ ዝኽትምና ዝነበርክዎ
0: እንተኾነ ግን ሕጅስ ኣብ ሕቕፎ ዓባየ ኮይነ ዝሓሸ ምንባር ከስተማቕርየ ኣብ ዝበለሉ እዋን እታ ክንዲ ወላዲቲ ኮይና ተሐንቅቆ ዝነበረት ዓባይ እውን ስለ ዝዓረፈት ሽግራቱ መሊሱ ተደራሪብዎ እዩ ጸገማት ከከም ኣብ መጻጾም እንዳመከተ ጉዕዙ ይቕጽል።

0: ዝነበረሉ እዋን ግን ኣብ ሻምናይ ክፍሊ ምስ በፅሐ ዕግርግር ናይ 975 ስለ ዘርከቦም ትምህርቱ ክቕፅል ኣይከኣለን። ገዛውቲ ነዱ ሰብ ይሕረድ ስለ ዝነበረ እቲ ኩነታት ዝያዳ ፅንኩር ከም ዝነበሩ እዩ ዝዝክር። ናብ ኣስመራ እንዳተመላለሰ እውን ይሰርሕ ብምንባሩ እቲ ናይ ዕግርግር ኩነታት ንምንባር ዘጸግም ነቲ ሕልኽላኽ ዝመልኦ ሂወት ተወልደ ድማ መሊሱ ኣጋደዶም።
1: ሰለስተ ጥይት ተሳዒተ ባር ጅማ ሲነማ ኣፍሪካ ትበሃል ዘላ ናብቲ ቤተክርስትያን ትሰግረላ ብኣ ነጢረ ሰብ ልካ ከም እንስሳት ተቐንፂሉ ሽዑ ከይደ ብኡ ገይረ ብፀሎት ገይረ ብቕሓውታ ገይረ ወፅየ ሽዑ ስ ወፃኹ ናብዚ መፅ ኣብዚ ከዓ መዓት ዕግርግር ፀኒሑ ንዓላ ወሪደ ኣብ ዓላ ከዓኒ ኣባሓጎይ ስለ ዝነበረ እታ ፅቡቕቲ ተስፋ ገይረ ኣብቲ ጀራዲን ክሰርሕ ጀሚረ ሰሪኖ ጋሎ ፍራንዶ ድበሃሉ እዮም ነይሮም ጋሎ ታሕተዋዩ ሰሪኖት ማእከላይ ፍራንዶ ከዓ ሸነክ ማሓባር ዝነበረ እዩ ሽዑ ኣነ ናብኣቶም መጀመርታ ይኮንኩ ንኣት እየ ጭወት እየ ከይደ ባዚት ና ደጊያት ገብራይ ድበሃሉ ብሓምሳ ሳንቲም እየ ጀሚረ ሽዑኡ ንመዓልቲ ሓምሳ ሳንቲም ማለት ክልተ ርብዒት እኽሊ ማለት እየ ናብታ ግዜት እያ ንዓይ ብዙሕ እዩ ካብኡ መንፋዕተይ ርኦም ክልተ ደቂ ሰሳሒ ኣሕዋት ነይሮም ኣፍታ ቢንቶ ቅርሺ ክንገብረልካ ናባና ምፃእ ኢሎምኒ መፅአ ጭሩ የ ድሕሉ ጭሩ ምሕላው ሕጂ ንእሽተይ ትመስለካ ጭሩ ምሕላው ነቲ ፍሩታታት እያ ብጣዕሚ ከዓ ኣገዳሲት እያ ንጡፍ ቆልዓ ከዓ እዩ ዘድልየካ ወንጭፍ ጨጉራፍ ሕጂ የ ድኸይድ ካብ ቅርሺ ምስ ገበሩለይ ኣበይ ሃብቲ ኬል ድበሃል ክቡራረ ናይ እዳ ጋሎ ምስ ረኸበኒ ከዓ ቅርሺ ንፈርኣን ክንገብረልካ ኢልኒ ብቅርሺ ንፈርኣን ከዓ ኣብ እዳ ጋሎ መፅ ሰሪሐ ሰሪሐ ከዓ ሽዑ ተኽለ ድበሃል ኮብራረ ናይ እንዳ ሰሪኖ ወዲ ሰገነይቲ እዩ ኣብሓጎይ ካብኣ ስለ ዝነበረ እዚ ወዲ ጓል ካሳ ምፃዮ ኢሎም ለሚኖ ምስ ሰሪኖ ንዓይ ነጊሩኒ ሞንታይ እዮም ክኸፍሉና ኢለዮ ክልተ ቅርሺ ክገብሩልካም ኢልኒ ብክልተ ቅርሺ ከዓ ሰጊረ እቲ ምዕባለ ድመፆ ነበር ክረአዮ ክልተ ቅርሺ ማለት ሕጂ ሕርካም እያ ነታ ዕፉን ንሓንቲ ርብዒት ብካብ እንዳ ኸትኩ ሓደ ሓሻሽ ነበርኩ ንኣነ ንእሽተይ መቕሎ ንእሽተይ ድስቲ ንእሽተይ በራድ ሓንቲ ማንካ እያ ነረናኒ ቁፃር ሽሮ ቁፃር በርበረ ቁፃር ከዓ ኣለዋኒ መብዛሕት እኳ ሓንቲ ቅጫ ምስ ሰንከትኩ ኣዳርጋ ሶም እያ ትገብር ትፍሩታታት ስለ ዝበልዕ ነበርኩ።
0: ተወልደ ኣብ ዓላ ጀራዲን እንዳሓለወ ምንባር ምስ ጀመረ እውን ኩነታት ዕግርግር 75 ንኹሉ ከባቢታት ስለ ዝጸለዎ ምንቅስቓስ መካይን ስለ ዝተደረተ ናብ ኣስመራ ከይዱ ዝሽየጥ ዝነበረ ፍርያት ጀራዲን ዓላ ናብ ኣስመራ ክበጽሕ ኣይከኣለን። ብተፈጥሮኡ ፃዕራም ዝነበረ ተወልደ ግና ዋላ እውን ኣብዚ ኩነታት እንታይ ዕድላት ክፈጥር ይኽእል ሃሰው ክብል ተረአየ። በተን ዝነበርኦ ቅሩብ ገንዘብ ኣድጊ ገዚኡ ነቲ ፍርያት ጀራዲን ብኣድጊ ፅዒኑ ናብ ኣስመራ ወሲዱ ክሸጡ ሃቀነ።
1: እዛ 130 ከፊለ ኣድጊ ምስዕላ ገዚአ ካሴታ ብ35 ብ4 ቅርሺ ገዚአ ዮ ጠይቀይ ግረ 64 ኪሎ ፅዒነ ዳርጋ ተንሰድለይ ክምለሳደ ናይ ምለሳምሲ 200 ቅርሺ ይጠራጥር ነይረ ምስ ሰበይ ጨብ እንዳልና ኩሉ ሰሓርትና ኢድዎ ዝኸይድ ነይሩ ዋላ ዝዘዋደቡ ደቂ ኣምሓረ ብኣ ገርና ትኽድና ብፀሎት ብጉልዕ ገርና ወፂና ብኩርባን በይቶ ባ ወፂና ሸዓ ትኽኢልና ብሎኮ እቱ ምስ በልና እዞም ነጋዶ ጫም ብ7 ቅርሺ ንፈረቐን ዕርቡን ሂቦምኒ ኮመደረ ጓህሪ ድመስል ታክሲ ነይረን ዘን ታክሲ 23 23 ኦቶ ድበሃላ ፅዕን ቢልና ሹቅ ኣይፈልጣን እያ ነንባዕለ ትኽኢልና ምዝ እንተበልካ 64 ኪሎ ብ7 ቅርሺ ንፈረቐን ምሳቡን ወየ ሰልስ ዕፅፊ ኮይኑ ምስ መፀኒ መሊስ ትሞራለይካ ክሳይ ኮይኑ ተሓዲሱ ብጉያ ጉርዲ ገዚአ ኸ ነዛ ኣድጊ ንዓላ ዓላ ኣትየ ንፅቢሒታ እንደገና ከማ ንፅቢሒታ ከማ እንዳለና እንዳተመላለስና ብዝኾነ ዓብ ብድሆ ነይሩ ኣምሓራ ገፊፎም ሰሊ ተረኪቦም ልካ ልዕሊ 500 ይቐትልዎ ሰብ ነይሮም ንሕና እንታይ ይገብር ነይረ ሸዓነ ሰንደል ጫማ ገይረ ኣብቲ ሰንደል መስማር ገይረ የ ድወግኦ ነይሩ በቢ 100 ገይረ ኣብ ጠይቂ ከዓ ትሰፊዮ ከማ እንዳገበርና ከማ እንዳገበርና ብዝኾነ እቲ ህወትና ብከምዚ መሪሕናዮ ሕጂ ኣነ ነዞም ተጋደልቲ ዕርክተይ ገለገለ ኢልና ክንጨራርቕ ኮልና ኣነኮ እነትረ ምስ ሮሜርካ ወኒ ነ ገዲፍ የ መፅአ ገለ እንደ ድብሎም ሳዳ ብንሽታ ከዳ ከመ ጌርካ ትገድፍ ኣድጊ ምስዒላ እምበሪ እነትረይ እንዳ ንዓየ ድብሎም ሽዑ
0: ብድሕሪ ዝተወልደ ኣብ ኣከባቢ ዓላ ዝነበረ ምንቅስቓስ ተጋደልቲ ጽልዋ ክሕድረሉ ጀመረ። ዓበይቲ ኣርካናት ህዝባዊ ግንባር ብዓይኑ ክርኦም ዕድል ይረክብ ስለ ዝነበረ ድማ ሃሙን ቀልቡን መስገድሊ ህዝቢ ኤርትራ ኾነ። ዋላ እኳ ኣብ 975 ናብ ህዝባዊ ግንባር ክስለፍ እንተሓሰበ ኩንታል በሊዕኻ ምጻእ ተባሂሉ ተመልሰ።
1: ጽልዋ ስለ ዝነበረኒ ኩሎም ዞም ተጋደልቲ ከዓ በዓል ብራሂም ዓፋ በዓል ወለክኤል ሃይለ በዓል ብፃይ ስያስ በዓል ሸክ ኣድም ድበሃሉ ኩሎም ፈልጦም ስለ ዝነበርኩ እቶም ዓበይቲ መሪሕነት ዝነበሩ ሽዑ ምስኦም ከዓ ይቐርብ ስለ ዝነበርኩ እቲ ናይቲ መግዛእቲ ዝነበረ ሽግር ናይ ህዝብና ከዓ ይርዮ ስለ ዝነበርኩ ጠበንጃካ ዓጢቅካስ ከመይ ጌርካስ ንፀላኢካስ ትሰጉግ ከኣኒ ኣብ ሓንጎለይ ተሳኢሉኒ 77 ከ ናብ ህዝባ ግንባር ከይደ ካልኣይ ርእሰይ ኢና ከይድና ተቐቢሎም ናኸና ባዕድ ረሱ ወሪድና ሽዑ ማለት እዩ ዕድል ጌርና ወዲ 15 ዓመት እየ ዝኸውን ሰሎሙና ምስ ኣትና ግን ኣዝዩ መሪሩና ድብላዕ ሓሳኹ ፈለኽለኽ ድብል መሪር በቃ ሰንኩት ወኢሎምና ተሰንከትና ተበላዕና ዕረ ሓሳኹ ምስኡ ካ ተጠፍጠፉ እንታይ ዳ ንገብር ኢና እስከ ጋዓት ንፈትንና ጋዓት ተገበርና ከዓኒ ዕረ ቀንል ጋዓሲ ትፈልጣ ኢኻ ነስኻ ብጠስሚ ገለ መለቀሚምከ እያ ትብላዕ ንሕና ከዓ ምስቶም ብፀተይ ኮይና ከዓ ነታ ሽግርካ ክትስገር ኣለዋ ኢልና ሰጊርና እያ ሰሎሙና ግን ወይ ተቓለስ ወይ ተመለስ እያ ትብለካ ፈታኒት እያ ታ ቦታ ካብኡ ምስከድና ቁሩብ ተስፋ ዝረኸብና ኣብ መፍገር ገሊል ድሓ እንደኾነ ረኺብና ማለት እዩ ካብኡ ምስከድና እንዳ ህዝቢ ነይሩ ደብዓት ቅጫ ኸማ ንርኢና ሽዑት ኣዴታት ገለመለ እንዳ ህዝቢ ዝዕቀብሉ እዩ ነይሩ ተስፋ ሰበርቀ ጠኻ ትሕክምና ዝነበረ እዩ ዳሓ እንደኾኑ እቶም ተጋደልቲ ኸዓ ንዓና ይርእዩ ንሕና ንዕኦም ንርኢ ሞራል ቡና እቶም ተጋደልቲ ኸዓ ለባማት እዮም ምሁራት እዮም ዓበይቲ እዮም ንሕና ኸዓ ንኣሽቲ ኢና ከም ሸዊት እዮም ድብህጉና ንሕና ኸዓ ንሪኦም ባህጊ ስለ ዝነበርና ክንፅምበሮም ከዓ ንሕና ውን ባህጊ ነይሩና ከም ኣልና ብልቓት ኣብ ብልቓት ከ ርኢ ተበልካ ትርዋ ብልቓት ኣብዚኣ ምዕለሚትኩም ምስ በልና ጥዕም ተበልና ዝማይ ከዓ ዕረ ዶ ትፈልጦ ኢኻ ዕረ እዩ ትማይ ግን ተፃዊርናዮ ኣብ እምኒ ኢኻ ትስንክት ፀፊዕ እምኒ እቲ እምኒ ከም መቕሎ ኢኻ ትጥቀመሉ መቕሎ ኣይረኣናን ሽዑ ኣነ ስሒቀ እዮም ከማ ናታት መቕሎ ተማልኡ ደ ይብሉና ኢለ ዮም ከማ ሽዑ ሰሓቅ መይቶም ሽ ከምዚ ኢልካ ተወልደ ኢሉኒ እወ ኣነስ መቕሎ ንእሽተ ነራት ንኻን ተማላእኽልኩም ነረ ገለ ኢለ ስሒቀ እዮም እቲ እምኒ ፀፊሕ እምነ ሓዊ ምስ ገበርካሉ ይረስን ዶ ቃዕ እብል ስበር መሊሱ ገሊኡኹን ይላዱ ብከምዚ መገዲ ከዓኒ ነቲ ምረት ተፃዊርናዮ ከይድና ማለት እዩ
0: ናብ ህዝባዊ ግንባር ምስ ከድኩ ክንዳ ኣቦና ደን ዝኾነኒ ውድብ የረኺበ ዝብል ተወልደ ምስ ብፆቱ ነቲ ክምሃር እሞ ተማሂሩ መምህር ክኸውን ዝነበረ ሕልሙ ዝኸለፈ ብዙሓት ኣዕርኽቱ ዝቐተለ ንህዝቢ ኤርትራ ብክቱር ጭኮና ኣብ ኣርዑት መግዛእቲ ኣእትዩ ዘበሳብስ ዝነበረ ጸላኢ ካብ መሬት ኤርትራ ሓንሳብን ንሓዋርን ጸሪጉን ንምእላይ ኣብ ምሳር ህዝባዊ ግንባር ኣትዩ ብተወፋይነት ክጋድል ጀመረ
1: ብድሕሪ ናይ መዓሚዶ ኩናት ሓውል ኩናት እዩ ድመጽእ ብማዓሚዳ ኣትዩ ብማርሳ ጉልቡብ ኣትዩ ናፍቲ ደጀን ናይ ህዝባዊ ግንባር እዩ ከኣቱ ትጸላኢ ናይ ምዝላቅካ ናይ ከበሳታት ኣሎ ናይ ዒላበርዕድ ኣሎ ናይ ኩሉ ኣሎ ደንደን ናቕፋ ምምፃእ ኣሎ እዚ ኩሉ እዚኢታት ካ ሽግር ነይርዎ እቶም ንሕና ንዓና ዝዕልሙና ዝነበሩ ሰባት ሓለፍቲ ዝነበሩ ብምሉኦም ናብ ሓይልታት እዮም ከቲቶም ሽዑ ንሕና ብንሕና ኢና ሽዑ ሓለፍቲ ኮይንና ተሓላፍነት ስኻ ብዚኣ ትጅመረና ንዓና ኣነ ሽዑ ካብቶም መራሕቲ መሳርዒ ዝኾንከ ኣነ ካሕሳይ ገብሪ ሂወት በየነ ባርኩር ገለ ድበሃሉ ብሓንሳ ኢና ኮይንና ሽዑ ስለምንታይ ካብኣቶም በሊፅና ይኮናን እቶም ከኣሊናን ክመርሑና ንፀንዑ ከይዶም ናፍቲ ዛዕበየ ዕማም ስለ ዝኸዱ ማለት እዩ ወይ ኮማንዶ ዳሓሰቡና ኣይጣዓሞምን ተሓንቲ ሓይሊ ንሰሜናዊ ሳሕል ተሓንቲ ሓይሊ ከዓ ንግንባር ናቕፋ መፂና ኣብ ትሕቲ ብሪጋደር ጀነራል ኣብርሃ ካሳ ኣብ ትሕቲኡ ኮይንና እቲ ዝተዋህበና ዕማም ክንዓምም ጀሚርና በዚ መገዲ ኻ ታ 79 ተበግሶ ተወዲኣ ኣብ ዓዲ ሽሩም ዓሪድና ሽዑ ኣብ ብርጌዳ ተእትዮምና ኣነ ብርጌድ 51 እንዳ ሓደ ከዓ ተመዲበ ኣትየን ይብለካ
0: ተወልደ ክራር ይኽእል ስለ ዝነበረ ኣብ ናይ ዕረፍቲ ግዜኡ ኣሃዱ ከፃውትን በቲ ኣሃዱ ፍቱው ክኸውንን ከኣለ ተወልደ ማንጁስ ትብል ሳጓለ ጊባቶ ድማ ኣብ ዓበይትና ኣሽቱን ውግኣት ምስ ብፀቱ ብምዃን ኣንጻር ጸላኢ ተረባረበ
1: ታሻድሻ ወራር ኣዝያ ሓያልያ ንዓለም ኣውጁ ጥሩምባ ነፊሒ ዝተበገሰላ እያ በቲ ድፋዕ ዝሰራሕናዮ ብዓረሮት በቲ ዝኽብለካ ፀናሕኩሽ ስከትናውሉ ሓርጠጠት ክንዲ ድመፅእ ሲ ብፀጋማይ ሳልሳይ ግንባር በግራዕ ብቦሊቦል ብስከትናቡል ዝበሃል ኣሎ በዚ ማይካላሽን ዝበሃል ኣሎ ብኡ ይመፅ እዩ ነቲ ዝነበረና ድፋዕ ጠንጢና ከይተዋጋእናሉ ንበዓል ሳልፈር ታባው ፍያት ኢና ከድና ኩሉ ግዜ ፀጋምና እንዳ 58 እያ የማና እንዳ 77 እያ እንዳ 58 እንዳደፋና እንዳደፋእና ኣብቲ ናይ ታባው ፍያት መሪር ኩናትታ መጀመርታ መሪር ኩናት ዘጋጠመቶም እንዳ 58 እዮም ንሕና ከዓ ድሓር ተደሪብናዮም ንሕና ዓብዋጋ ከፊ ኢልና ጸላኢ ሽዑ ባንዴራ ተኺሉ ኣብ ታባው ፍያት ናቕፋ ርአያ ኢሉ በዓል ከብዕለላ ፅበያ ነበር።

0: ምስ ባንደርኦም ጠቕሊልና ከዓኒ ንናብሮይና ዝዲፍናዮም ሸዑ ብምሉእ እንዳ ስጋ ዝበሃል ሳልፈር ዝበሃል በዓል ሳልፈር ንናብሮ ከምዚ ጌርካ ካትርዮም ፀፍዒ ኣሎ ታንክታት ኣሎ ድራዓት መካይን ኣለዋ ዘይተኣደነ እዩ ተጋዳላይ ግን ሓደ ንዓሰርተ እንዲ ድበሃል ሓደ ንዕስራ እያ ድብለኳ ኣነ ለይትን መዓልትን ዋርድያ እንዳባዕሉ እንዳወፀስ ባዕሉ እንዳተዋግአ ጥሜት ካ እሞ ክነግረካ ይክእልኒን ሸውዓተ መዓልቲ መበል ሻሙነይቲ መዓልቲ ጉስማጥ ኖርወይ ትበሃል ገሬ ድበሃል ኮሚሽነር ጋንታ እሱ ኣዚሩልና ሕጂ ኣብቲ ግዜ እቲ ዘይነበረ ኣይከኣምነየካን እዩ በርካ ሓንቲ መዓልቲ ከይተመሳሕ ተውዒሉ ስ ፆመይ እንደ ውዒለ እዩ ድብል ሰብ ሸውዓተ መዓልቲ ግን ከይበልዐ ተጋዳላይ ተዋግዩ ሽዑ እንታይ እዩ ዝገይርዎ ሃገር ድልት ወኒ ኒሕ ንመግዛእቲ ምረት ምስጓጉ መበል ሻሙነይቲ መዓልቲ ሽዱሽተ ዳሓዘት ወፋዕፋዕ ትብል ሂቦምና ንዓቐሚስና ሓንቲ ደሓን ዝነበረትና ሽዑ ፀላይ ንደፍኦ ይደፍኣና ስለ ዝነበርና ምዉታት ንረክብ ስቃጥላ ጉስማጥ ሓደ ክልተ ትረክብ ተማቒልካካ ትበልዐን ታብራሾማይ ብሓሙሽተ ሽዱሽተ ሰብ መዓጎ መዓጎ ኢኻ ትምዕጉ እቲ ፅንዓት ዝነበረ ተጋዳላይ ሽዑ ክነግረካ ይክእልን እየን ኣዝዩ ከዓ ዋጋ ከፊልና ብሉፃት ተጋደልትኻ ክፊልና ሻድሻ ወራር ብሉፅ ተጋዳላይ እዩ ተኸፊልዎ እቲ ብሉፅ ተደይ ክፈል ከዓ እቲ ህቦብላ መፅኢ ዝነበረ ወላ ሓንቲ ዝኽልክሎ ኣይሃለዎን ነይሩ ሻድሻ ወራር ምስ ተወደአ ከዓኒ ተሰዊኦም ድውጋ ትውጊ ድቁረፅ ተቆሪፁ ዳግመ ስርራዕ ከይድና ሽዑ ድዘኽተምና ኣላ እያ ክንሪኦም ፀናሕና ብፀት ዝሰኣና ኣላ እዩ ኣቦታት እዮም ንሳቶም ዘኽቲምና ብለካ ሽዑ ዝኽትምና ከም ዝቦኸና ኣዲያ ክንድሞትካ ዘኽቲምና ለከ ሰውራስ የፋቅር እምበር ኣያማኑን ዝበልኩላ ኣነ ሸዓ እያ ፀሚና ቆሪርና በንፃሩ ግን ተሓላፍነት ናባና ምዃኑ ትኽምልሙልና ፀንሑስ ከዓ ተረዲእና ዓቕምና ዘፍቅዶ ከዓ ተሓላፍነት ተሰኪምና ከዓ ኣበርኪትናሉ ነቲ ውድብ ካብቶም ተረፉ ኮይና ከዓ ንዛረበሉ ኣለና ማለት እዩ
1: ብሉፃት ተጋደልቲ ኣብ ቅድሚ ዓይኑ ክስውኡ ዝተዓዘበ ተወልደ ንስው ንነብሱ ንመስዋእቲ ድልውተ ብምግባር ክሳብ ዝስዋእ ግን እንታይ ኣበርኪቱ ክሓልፍ ብምባል ሞራሉ ክባቢሉ ምስ ብፀቱ ብምዃን ነታ ተጋደልቲ ዝወደቑላ ናፃ ኤርትራ ንምስማር ዝያዳ ኒሕ ወሲኹ ቃልሲ ቐጸለ እቲ ሽዑ ዝነበረ ተወፋይነት ተጋዳላይ ብቓላት ክገልጹ ኣይክእልኒ ዝብል ተወልደ እቲ ካብ ጸላኢ ዝውርወር ዝነበረ ዓረር ንዕኡ እውን ኣይገደፎን
0: ኣነ 18 ግዜ ተወጊአ ጠቕላላ ኣብ ዝዋ ግንባር 18 ይዓቢ ይንእስ ኩሉ እዚ እየዳዊ ይረአየ ሕጂ እዚ ተጨራሪሙ እዚ ተለዋዊ እዩ እዚ ባንቡላይ እግረይ እዚ ብምሉእ ህሩም ዩዝእተይ እዚ መንጋጋየ በዚ ኣትያ በዚ ወፅያ ኣብዚ ትሪኢ ኣለካ እዚኣ በዚ ሸጠጥ ቢላትኒ ፀጉረይ ኣብዚ ድበፅሕ ነይሩ ነዲዱስ እንታይ ጨኒኒ ኢሎ ተረእኽዎስ ፀጉረይስ ነዲዱ ኣነ ኮ ፅናሕ ኢሉ እኒአ መ ፀኒሐ እምበር ሓምሻይ ወራር ኣግራዕ ተዋጊአ ይለካ ኳ ተበጉሶ 79 ተዋጊአ ይለካ ኳ በዓል መሸታይ በዓል ኩብዕራይ በዓዚ ናሮ ተዋጊአ ኮ ይለካ ሻድሻ ወራር ሙሉእ ተዋጊአ እየ ኳ 82 83 ሰላሕታ ወራር ተዋጊአ እየ 84 ገጻት ሓልሓል ከይተረፈ ናይ ድንባር ሓልሓል ናይ እንዳ 96 ተዋጊአ እየ 58 ተዋጊአ እየ ባሮንቱ ብምሉእ ተዋጊአ እየ ኳ 87 ብድርባቦ ጌርና ፀጋማይ ግንባር ናኣፋ ተዋጊአ ኳ 88 ሙሉእ ናደው ተዋጊአ እየ ኳ ኣብ መስሓሊት ኣብታ ክሳድ መስሓሊት ኮይነ 89 ክልተ ግዜ መጥቃዕቲ ናይ ከረም ብሓሸላን ብዓርኒስን ኣትየ ኳ 90 ኣነ ወርሒ 2 እየ ኳ ኣብሮራ መንሳዕ እግረይ ድህረም እቲ መጓእቲ መጨረሽታ ይኣኽለካ ዝበለትኒ 90 ወርሒ 2 እያ
1: ተወልደ ብሰንኪ መውጋእቲ ካብ ብመሳርዕ ተዋጋእ ሰራዊት ክወፅእ ብፍጹም ኣይተዋሕጠሎን ፍቕሪ ብፀቱ ዝያዳ ከም ዝኸበዶ እዩ ዝዝከር ተወጊኡ እንከሎ ከይሓወየ ናብ ኣሃዱኡ ዝተመልሰሉ ኩነታት ምንባሩ ድማ ነቲ ኣብ መንጎ ተጋደልቲ ዝነበረ ፍቕርን ሓልዮትን ዝምስክር ኣብነት እዮም
0: በዓል መን ተሰዊኦም ጉድዑ ዶኾን እደፍኦም ዶኾን ኩሉ ኣቓልቦኻ ናብኡ እዩ እቲ ሽዑ ዝነበረ ተጋዳላይ ንጹህ ተጋዳላይ ንጹህ ኣነ ክሓልፍ እስኻ ፅናሕ እስኻ ብላዕ እሞ እዚ ኣንእሽተይ ኣነ ድሓን ክፀኒሐ እስኻ ዛማ ቁርብ ማይ መስተየ ኣነ ድሓን ክፅመመ ሓቀኛ ፍቕሪ ሓቀኛ ሓልዮትካ እዩ ሓቀኛ ቀልዓለ

እንደይብሉ ንይንሰን ከም ተዋስኦ እተሰርሐ ዘይኮነይ ጦፍ ተኸይዱስ ንኽምለስ ህወኽ ተወጊኢ ተኸይዱስ ቀልጢፉ ንኽምለስ ህወኽ ንኽስዋእ እኮ እዩ ድህወኽ እሱ ስለ ዝኾነ ከዓ እዩ ዝናፅነት መፅእ።

ዝኸበርኩም ተኸታተልቲ መደማእገር ናይ ሎሚ ትሕዝቶ መደማእገር ኣብዚ ተዛዚምሎ ኣብዚ መፅ ሰሙን ብካልኦት ትሕሶ ይክኸውን ምረኻብና ክሳብ ሽዑ ሰሰናይ ብሩቅና እናበልኩ ቅድሚ ምስንባተየ ንስኹም ፀናሕና ጋዜጠኛ ሳምራዊት ሊቪዮ ከምኡ ድማ ሳላይ ተፈሪ ተኽለ ብምዃን ኢና ኣብ ማእከል ኣስመራ ምሕንበሲና ኮይና ናባኹም ክነብሎ ፀኒሕና ትሕሶታት መደማእገር ሕጂ ድማ ናብ ዝተረፉ መደባት ኤርሲቪ ነስክረኩም።

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለ 6/8/2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19። ኣብ ንብረ ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብፃብ ምስ ንዕዘቦ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11። ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን። ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1። ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2

0: ድማ ዝተመዝገበ ቁፅሪ ሓደጋታት 5 መጠን ሞት ኣይነበረን ከቢድ መጉዳእቲ 1 ፎክስ መጉዳእቲ 1 ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅሪ ሓደጋታት 2 ካልእ ዝተረፈ መጠን ሞት ከቢድ ዕንወት ፎክስ መጉዳእቲ ከምኡውን ኣብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብጻቢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና። እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ እንዕዘቦ መስመርካ ዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዘይ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብጻብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ እዝንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል፣ ጠንቂ ሓደጋ እንታይ እዩ፣ ዝወረደ ሳዕቤን ከ እንታይ እዩ ዝመስል፣ ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና። ናብ ዋስክረኩም።
1: እዛ ንሪኣ ዘለና ሓደጋ ብዕለት 19/8/2016 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ 3 ኣምሲ መስተ ድሕሪኡ ካብ ላጌቶ ተወጊሱ ንሓደ ዓርኩ ን4 ስመራ ከብፅሕ ኢሉ 4 ስመራ ፅቢሑ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣዋ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስኡ እውን ነይርዎ ድቃስ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኺሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ከብፅሕ ከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሑ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሎ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘሎ መሲሉካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ ከምኡ እውን ናብ ድቃስ እውን ከምዚ ዘቀሶ ሰብካብ መስተ ተበጊሱ እቲ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜስ ብጥንቃቐ ክመርሑ ኣለዎም። ካብ ኩሉ መስተ ሰትዮም መኪና ክመርሑ የብሎምን። ብሰንኪ መስተን ብሰንኪ ከምዚ ዝበል ክበፅ ናሕ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉዳኣትን ዕንወትን እዮም ስለ ዘለዉ ካብዚ ጠንቂቖም ክመርሑ ኣለዎ።
0: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብ ዝሓለፈ እዋን እውን ተዓዚብና ነርና። ብዙሕ ሓደጋታት እውን ከም ኣብነት ናብዚ ኣምፅኢናዮ ነርና። ኣብዝሓለፈ ሰሙን ዝነበሩ 2 ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ 2 መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተደኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተደኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓብ ምዃኑ እውን ከረዳእና ዝኽእል ነጥቢ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብናዮ ዘለና ስታስቲካዊ ፀብጻብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ 2 ሰሙን ካብ ዘጋጠሙ ሓደጋታት ክንምሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል፣ ኣብ ከመይ ኩነታት ተፈፂሙ፣ ጠንቂ ሓደጋ እንታይ ነይሩ፣ እቲ ሰዕበይኑ ኸ እንታይ እዩ፣ ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብ ዝዓዲሚ ኣለኹ። ናብ ዋስክረኩም።
2: ብዕለት 16 ወርሒ 8/2026 ሰዓት 13:20 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ

0: ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሳዕብኑ ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነፍሱ ከዓ ከቢድ መጉዳእቲ በፂሕ ኣሎ። ጠንቂ ሓደጋ ዝፈፀመት ናይዛ ማኪና እዚኣ ሓደገኛ መራርሓ እየ። ሕጂ ሓደገኛ መራርሓ ክንብል እንተደኣ ኮይና ሓደ መራሒ ማኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱን ኣብ ግምት ከየእተወ ብጓዓዙ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ እምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምካዱ ዘጋጠመ ሓደጋ እዩ። ንኣብነት እዚ ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዱእ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንሕዳ ክንዛርብ ኮይና ዋላ ሓንቲ ጉለት ኣይነበራ እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለትና ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ ካብ መጎዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ። እቲ ድሰዕበየ ሳዕብየን ክንገልፅ እናሕርዳ ኮይና ኣብ ነፍሱ ከቢድ ጉድኣት ወሪዱ ክሳብ ሕዲ ሆስፒታል እዩ ደቂሱ ዝርከብ ዘሎ። ኣብ ንብረት ከዓ ከቢድ ዕንወት ወሪዱ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደገኛ መራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያነ ሕጂ መልእክቲ ዘመሓላልፍ ፍሬን ሕጂ የማን ስለ ዘሎ የማን ስንኩል ሰብ እዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ መራርሓ ክሳይ ገይሩ ማለት እዩ። ነዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና ኢና መልእክቲ ዘመሓላልፍ።
1: ዝኽብርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከም ምኽኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ዝነበረ እዋን እቲ ፅባቐ ንኽስእሉ ስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጸር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘውር ወይ መስተ ሰቲኻ ተሽከርካሪ ትኾነ ትኾነ ኣይዘውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ይወት ብብዝሒ ይጠፍእ ከቢድ መቁሰልቲ ከቢድ ቀሊል መቁሰልቲ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፅእ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ

0: ቤታት ዝሶ የለዎ ምክንያቱ ኣካል ጉድል ኣሎ ሰብ ኣላይ ስድራ ነበረ እውን እመውት ኣሎ እታ ስድራ ስንፈላል ትኸውናላ ተዛዕበ እውን ስንክልና ስንክኢሎም እውን ካብ ኩሉ ነገር ትረፍ ኣለዉ ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ መእረምታ ንህብ ኢና ቁፅፅር ነካይድ ኢና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ
1: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንተሃለዎ ደጋጊምካ ክትሰትዮ ዝዕድን እዩ ብምንፅር ደጋጊምካን ልዕሊ ዓቓል ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
0: ክንዲ ናይ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኽሲ ጌርካ ብ ፅሑኖ ክንዲምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ
1: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ
0: ንሕና ኩሉ ግዜ ኣብ ለይቲ ኹን ቀትሪ እውን ኣይንብልኒ ኢና ኣቲ ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥዋ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕናዩ ማለት እዩ መምርሒና እዩ እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ኣብ ካልእ ካልእ ዋኒኑ ስለ ዝውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቐስ ብኸምኡ ኢና ትለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቓሱ ዕራ ጠራጢርካ ወይ ካባር ክወፁ ከሎ ፍሉይ ምልክት ተሪኢካሉ ጠጠ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቃቅ ዘለና ንሂወትና ንሂወትና ትምዕቃንሲ ንሕና ንክነጥቁዖ ወይ ንክትቆፅዕ ኢልካ ይኮንካ ንህወቱ ድሕንነት እዩ ከምዚ ቀዲመ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ዓቂኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለዋ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርናዮ ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ
1: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዝርእየሉ ዘሎ ምኽንያት እንታይ እዩ ሸለልቲ ንዶ ዋላስ ዋሕዲ መቕፃዕቲ እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፃዕትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና
0: እቲ መስተ ጠንቂ ዝኸውን ዘሎ ንምንታይ ዝበዝሕ ዘሎ ንብል ዘለና መቕፃዕቲ ውሒዱ ማለት ኣይኮነን ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ኣብ ትንቀሳቀሰሉ ሰብ ዝሰትዩሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁኖ ክእል እዩ መስተ እንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕቲ ይኮና ንቕፅ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይት
1: ኣልኮላዊ መስተ ሰቲኻ ኣይኮነንዶ መኪና ክትመርሕ ኣብ ሲቪላዊ ህወትካ እትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከም ዝህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
0: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ቁፅባሕ ንግሆ ምሳኻ ኣላታ ሽግር ኣይፍኮሰትን እኳ ተወሳኺ ሽግር ኢና ንውስኽ ዘለና። መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ትሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ። ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉካ ኣለ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንዘይ ትገብረሉ መስተ እንድሕር ሰቲኻ ሲ ዋላ ታኸሲ ንሕና ከምኡ ኢና ንብልጅ እታ ማኪና ካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓኒ ክትብሎ ትኽእል ኢኻ ግድነት ማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣል ትኽእል ኢኻ።
1: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውንኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኸትል።
0: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዘውር ይትብል ዋላ ፈኪሱ ኹን ዋላ ቀሊል ኹን መስተ ሰቲኻ ተሽከርካሪት ኣይትዘውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐናት ትብልናካ ኣቐዲሞ ክተቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጁ ሰብ ዚ ዓባይ ማኪና ሕጁ መስተ ሰቲ እንድሕር ንረሕቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ሰትዩ ትጓዓዝቲ ኮይኑ ኣብ መወዳእቱ ከባላ ዳሓን እንትሎ ፎኪስ መስተ ሰትዩ እንታ ኣለ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ዳሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፍኻ ካት እዩ ዝበዝሑ እዞም ዓበይቲ ማካይን ተሪኢኹሞ ኮሚታት ደጋጥመና ኣሎ ዳሓን ኣለኹ ኣነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እዳውራይ ሰት የብሉ ግን ምስ ጉዕዞም ምንዋሕ ክትክሞም ይኽእል እዩ ክድኽሙ ከለውን ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብውቡቅ ትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅሮ እዮ መገዲ ከረንኪዶ ድሕር መስተ ደዚዝካ ኣለካ ሲ ንታ ኣካላትካ ክትቋፀፅሮ ይትኽእል ኢና ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተ ንኣሽቱ ማኪና ንብለን ዘለና እውን ካብ 50 ንላዕሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተ ሰት የብልካ እታ መስተቲ ኣንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ዘይተትክሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተ ሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሓጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐም ወይ ኣብዘለካ ይዕርፍ ኢና ንብለና። ምስ ደጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንሕና ሂ ንገዛኹም ክይድ ኢና ንብሎም እታ ማኪና ትሓዝ ተኣርኮል ተዓቂን ኣሎ ማኪና መፍትሒ ንሕዝ ከይት ገዛካ ዕሪፍካ ፅባሕ ምስ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲ እውን ተወዘሉ ኢኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪ ኣብ ቤት ፍርጅ ተቐር እንታይ ብልካ ንጎቶም ገለ ለባማት እጅ ምስ መፁ ዓቂን ካብ ሰትካ ዋይ ትማል ዳዲሕንኩምና ኒኹም በቲ ነበርኩ ከይደ ነይረ ትኸውን ሲ ካብቲ ዝሓስኩም ንባር ናብ ካልእ ይቐፀል ሓሲቡ ነይረ ካብኡ ከዓ ናብ ገለ ዓድታት ከይተ ሓሲቡ ነይረ ጉዕዞ ነይርኒ ስ ኢሎም ኸትኩ ምጥፋእኹ ነይረ ፖሊስ ትራፊክ እዚ ንድሕነትና ይኹም ፊርኩም ኣዲሕንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ዝርእዎ ንድሕነቶም ምዃኑ ትፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይድ ኣሎ ተፈላለየ ውራያት ከም ንግደት ድዩ ኣመኽኒኻ ህዝባዊ በዕላት ኣሎ ህዝባዊ በዕላት ምስ ድረኻ ክትሕጎስ በገባብ ክትውዕሎ ዳ እዩ እምበሪ ኣመኽኒኻ ንዕኡ ካብ ገዛኻ እቲ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋ ናብ ድየድልን ክሳይ ንብ ምስኡ ትኸይድ ናይ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጡዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቀ ንብሎ ንሓጂ ከም መምክንታት ተጠቂሙ እውነት መስተ ጥቀበሉ ሞ ኣብ ከቢድ ሓደጋ ኣብ ደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋምና ና

0: ከምኡውን 12247 ብምድዋል እትሳተፍሉ መደብ መልሲ ኣብ መስመር ንጅምር ኣለና ክሳብ ፍፃመ መደብና ምክትታልኩም እናዓደምና ሕጂ ናብ ቴሌፎን ክንፅግር ኢና ወይ ፃውዒት ኣለና። ሄሎ መርሓባ፣ መን ክብል?
1: ሄሎ፣ ከመይ ውዒልና?
0: ድሓን ደ ውዒልክ? መን ክብል?
1: ኤልዳና።
0: ኤልዳና ከበይ ኸ?
1: ካብ እምኒ ሓይሊ።
0: እምኒ ሓይሊ፣ ፅቡቅ። ፋልማይ ክደኺ ኤልዳና ኣብዚ መደብ?
1: መጀመርታ እዩ።
0: መጀመርታ ኸ? ፅቡቅ። እሞ ድሕግዝ ኣለዉ ድዮም?
1: ድሓን ገዛ ኣለዉ።
0: ፅቡቅ። ኣብ ቀዳማይ ትደዋሪት ይኽብ ቀዳማይ ደረጃ ቁፅሪ ክንደይ ክትመርፂ?
1: ቁፅሪ 7
0: ኣቶ ቁፅሪ 7 ኣረ ኤልዳና ምርጫ ስለ ዝኾነ ተዓድል ሓንቲ እያ ናብ ታሕቲ ኹን ከይድ ኢና። ቀደም ዘመን ቀዳሞት ካብ ፀላኢ ንምክልኻል ዝዝውተር ዝነበረ ዋልታ ቀደም ዘመን ቀዳሞት ካብ ፀላኢ ንምክልኻል ዝውተር ዝነበረ ዋልታ ካብ ምንታይ ይዳሎ ነይሩ? ሀ ቆርበት ኣድጊ፣ ለ ቆርበት በጊዕ፣ ሐ ቆርበት ሓርማዝ፣ መ ቆርበት ዘራፍ፣ ሰ ድማ ቆርበት ዝብኢ።
1: ገና ክተግድለልና ትኽእል ዲኻ? ሓንቲ
0: ተግድለልካ ሓንቲ
1: መጀመርታይ እንዲ ከዓ
0: መቐፀሊት ማለት እዚኣ መተባብዒት ናራይ ሰ ኣጉዲለልኩ ኣለኹ ቆርበት ዝብኢ።
1: ቆርበት ሓርማዝ?
0: ቆርበት ሓርማዝ ቆኑዕ መልሲ።
1: ፅቡቅ
0: ዳና ቆኑዕ መልሲ። ቆርበት ሓርማዝ ግን እቲ ርጉድናቱ ኣብ ኩሉ ኣካላት ዘይኮነ ኣብ ዝባን እዩ ወይከዓ ኣብቲ ሕቁኡ እንድዩ ክሳብ ከባቢ 2.5 ሴንቲሜትር እዩ ዝበፅሕቲ ርጉዲ ናቱ። ከም ዝፍለጥ ሓርማዝ እንተዳ ሪኢኸ ከም ዝሕርጎ ሕርጎ ኣለዎ ኣብቲ ኣካላቱ። እዚ ሕጂ ንምንታይ እዩ ዝጠቅም? ንጭቃ ይገብረሉ ሞኒ ነቲ ብደገ ድመፆ ፀሓይ ይከላኸለሉ ወይከዓ ዛሕሊ ይፈጥረሉ ማለት እዩ ከም ሓበሬታ ክትኮነ። ስለዚ ቆርበት ናይ ሓርማዝ እዩ ትቕኑዕ መልሲ። ፅቡቅ ኣለኺ ኤልዳና።
1: ኣረ
0: ትቐፅለ ዲኺ?
1: ንቀፅል።
0: ኣረ ኣብዚኣ ቁፅሪ ክንደይ ኺ ክትመርፂ?
1: ቁፅሪ 7 ከምኣትኩነልና
0: ከማ ትሕሸኪ ምርጫ እትኾነ እዚ ዕድልካ ክትርኢላ ዶ?
1: ዕድልና ክንሪኤላ።
0: ተማሪ ዲኺ?
1: ተማሪ።
0: እንደይ ክፍል ክትመሃሪ?
1: ሕጂ ንዓስራይ።
0: ሕጂ ንዓስራይ። ሓራይ ፅቡቅ። ሓራይ በለ ክንከይድና ናብታ ቁፅሪ 7 ሕቶ ቁፅሪ 7 ኬኤስኤ ኢልና ኬኤስኤ ኢልና ኣስተውዕልላ ድሓንቲ ሕቶ ክብርሃልክ እየ ተደይበለ ነፂራትልኪ ኬኤስኤ ኢልና ኪንግዶም ኦፍ ሳውዲ ኣረብያ እንታይ ኢልና ጂኤምቲ ኢልና እንታይ ንብል? ኬኤስኤ ሲ ኪንግዶም ኦፍ ሳውዲ ኣረብያ ማለት እንዲ እንታይ ኢልና ጂኤምቲ ኢልና እንታይ ንብል?
1: ጂኤምቲ ግሪንዊች ሚንታይ
0: ከም ኣድያ ቴሌቭዥን ወሊዕ ክለኺ
1: ኣለማይ መፅስ ኣብ ሲግናል
0: ማይ ኣለኩም እምኒ ሓይሊ ሕጂ ፅቡቅ
1: ይኻፍሎ
0: ይኻፍሎ እምበር ገና ብሓይሊ ጀመረን ኣሎ። ስለዚ ማይ ምስ ወቕዓ ዚ ጠፊእኩም እቲ ሲግናል። ቁኑዕ መልሲ ረኺብ ክለኺ ግሪን ዊች ሚንታይም ማለት እዩ ቁኑዕ መልሲ ከኤስኤ ከዓ ነታ ኪንግዶም ኣብ ሳውዲ ኣረብያ ኣብ ሰዓታት ትመፅ እያ። ኣራይ ኤልዳና ብጣዕሚ ንፍዕቲ ክልቲአን ብዘይ ዝኾነ ሓገዝ ዳርጋ ክመሊስ ክዮም ብዘይካ ተቐዳመይቲ ዝገበርኩልክን እሽተይ ሓገዝ ማለት እዩ። ትቕፅለ ዲኺ 330 ኣለኪ ኤልዳና
1: ንቐፅል ሕግዛና ኣትኸውን
0: ሓገዝ እትኳ ዳርጋ ንእሽትለይ ወሲት ከለኸ ንዲኺ ክንሪአ ኢና ከም ኩነታት ሕጅታት እያ ስድራ ተሓጊዞም ከዓ ትርእዮ ማለት
1: እዩ።
0: ቁፅሪ ክንደይ?
1: ቁፅሪ
0: 7 ታሪክ ከመይ ኢኽ ድሓን ዲኺ? ኣራይ በል ድሓን እዚኣ ቁሩብ ሓፈሻዊ ፍልጠት እንድያ ምስ ታሪክ ብዙሕ ምትእሳር የብላን። ቁፅሪ 7 ስለዝመረፅ ይርኣ ኣሎ ቁፅሪ 7 ምስ ታሪክ ምትእሳር የብላን ሓፈሻዊ ፍልጠት እያ። ንከይድና ናብቲ ሕቶ ቁፅሪ 7

0: ምርጫ ኣይኮነትን ዝሓቶ ቤት ፅሕፈት ባንክ ልምዓት ኣፍሪቃ ኣበይ ይርከብ?
1: ቤት ፅሕፈት ባንክ ልምዓት ኣፍሪቃ
0: እዋ
1: ካብ ሃገራት ኣፍሪቃ ማለት እዩ።
0: ናይ ግድን ቤት ፅሕፈት ባንክ ልምዓት ኣፍሪቃ ትልካ ዛብ ኣፍሪካ ጥራይ ክኸውን ትኽእል እምበር
1: ቁሩብ ቤን ቦታታት እያ ብኢስት ድያ ገለ ብኸመይ
0: ናሰውበልያ እምበር ሓገዝ ዳ ወሲድካ ኣንተ ወይ ሓገዝክ ወሲድክ ኮ ይኸ ናይ በጊዕ ተዝብለክ ነይረኮ መደናገረክ ነይሩ ኣብ መንጎ ዝብእን ዘራፍን ሓርማዝን ምፈተንክ እያ ግን ክትቀለል ኪለስ ናይ ዝብኢ ኢለኪ ስለዚ
1: ናይ መጀመርታ መተባብዒ ትገበርና ታስሊ
0: ካብ ከምኡ ዳ እንታይ ኣባእሰኒ ሓኺኸ ደይሰድል ክትከርድ ኣጆክ ድሓን ቤት ፅሕፈት ባንክ ልምዓት ኣፍሪቃ እስከፈትን እሞ ኣብ ሽዑ ኣብቲ ከባቢ ምስ በፃሕኪ ወይ ደይቡ ወይ ውረዲ ክብለ ክኽእል ወይ ሰሜን ኪዱ ወይ ደቡብ ኪዱ ክብለ
1: እሞ ኢትዮጵያ
0: ኣይፋሉን
1: ናበይ ገጠ ክኸይደ
0: ናበይ ሕሸክ ናይ መን ደጋፊት ኢኸ
1: ማለት
0: ኣብ ኣፍሪቃ ኣብ ኩዕሶ ፀዋታ ጋንታታት ንመን ይኸ ትድግፍ እዩ
1: ሞ ግብፂ ኸ
0: ኣይኮነን
1: ቁሩብ እንዳ ዘፊዓትና
0: ንድሓን እያ ብርትዕቲ ኮነትን ኣጆኸ ሕጂ ኮ ኣንፈት ኮ ሂበክ ኣለ ኣይኮነትን ወሪድክ እዩ እንታይ ሕቲ ወሪድክ ፀቢዕኪ
1: ክወርድ
0: ናብ ደቡብ ሰይ ትኺዲ
1: ኣይት
0: ብዙሕ ደቡብ ሰይ ትኺድዎ
1: እሞ ቁሩብ ብምን ተሃበና እምበር
0: ሂንቲ እኳ ኣይሓስክነን እምበር ፅቡቅ ገይረ ሂበኪ እየ ሂንቲ
1: ናይ መን ደጋፊ ተኺልካኒ
0: ኣበን ኢኻ ሕጂ ሓሰቡ ክትብል እያ እምበር
1: ብምንታይ እያ ማለት ሕጂ ብዲቨሎፕመንት ዘለ ማለት
0: ኣብ ስፖርት ሲ ናይ ኣብ ማለት ሃገራዊት ካንታ ኩዕሶ እግሪ ሲ ናይ ነይቲ ሃገር ደጋፊት ይኽኢለኪ
1: ሞሮኮ
0: ኣይኮነን
1: ውይ መትሓስ ኢና ናንዲና ዝሓቶ
0: ክንደይ በፂሕክ ኣለኺ ግብፂ ኢልኪ ኢትዮጵያ ኢልኪ ሞሮኮ ኢልኪ ደቡብ ኣፍሪቃ ኢልኪ ሕጂ ሓንቲ ናይ መወዳእታ ዕድል ሓምሸይ ትኽበኪ እየ
1: ክልተ እምበር ሃገና ሰ እዛ
0: ኣራይ ክልተ
1: ዘይፈልጠኮ ኢና ኮይና
0: እዋ ሳንዳታ ችግር ግን ኣንፈት ህበክ ኣለዎ ኣይ ሓስክኒ እንዳ ኮንክ ለኽ ማለት እዩ
1: ኣቶም ጋንታ ስክሉጣት እዮ ማለት እዩ
0: መስለኒ
1: መስለኒ
0: ቁሩብ ግዜ ውስድ ኣቢልና ኣለና መስለኒ
1: ዋይ
0: ካርጅ ንቐልጢፍ
1: ክልተርእ ዘለዋ እንተን ዕድል
0: ባዕልኺ ኢኻ ኣብፅሕኪ እንተን ክልተ እምበር ኣነስ ሓንቲ የ ኢለክ ነረ ኣርባዕተ ሓሙሽተ ጠቂስክ ኮ ሓሙሽተ ጠቂስክ ኣለኽወ
1: ድሓን እዚኣ ናይ ራስ ክልተ ትህበና ሞ ክልቲኤን ክንፍትና
0: ሓራይ ንኺድ ትፍትሽ ኣለኽ ዲ ገለ መወከስ ኣለኪ
1: ይፍትን ኣለኹ እምበር
0: መስቕ ኮ ይክልክ ዘለኹ ይፈተን ክንተን ክልተ ዳህብ ክኮ ዕድልሲ ኣይፈተን
1: ክእኒያ እምበር ኣውዳ
0: እሞ በቃ ስራ ካሊእት ክበኪ መፈላለዩ ትኾነና እንተ ደይተኣትዮን ኮን ክዘን ክልተ ግዜ ከዓ ወሲድና ኣለና ባኹ ብዙሕ ሰብ ከዓ ሴኔጋል ኣይኮነትን ናይ መወዳእታ ሓንቲ ዕድል
1: ሞ ሓንሳብ ክትፅበየና ዶ ክንሓትት
0: ዕስራ ካሊእት ክበኪ ካብዚኣ ኒ ይፅበይክን ቅሬታ ኤልዳና
1: ቴሌፎን ደ ድድውል ዘለኹ ሓንሳብ
0: ግዜ እንዲክወሲድ ክለይ
1: ብዙሕ
0: ሰብካ እዩ ፅበይ ዘሎ መስመር ንዓ ክጥራይ ኣይኮነን ቴሌፎን ስለዚ ስለዚ ዕስራ ካሊት ሕጂ ከነጀምራ ኢና ኣብኣ ደዋዊል ክዲኽ ፈትሽ ክዲኽ ኣትው ሓንቲ ዕድል እያ ተሪፋት ክደላ ጀሚራ ኣላታ ግዜ ግዜ ትኸደክላ ኣኺላ ኣላ ግዜ ታንዛንያ ኣይኮነትን ሸውዓተ ዕድል በፂሕ ክመቸም ሸውዓተ ሃገራት ኣፍሪካ ከትክን ኣብ ኣቢጃን እዩ ዝርከብ።

0: حجزنا حوا هاي هتصبي الله مثلاً
1: قال يعني زارين هذا تهون
0: دو تخون رقص أنياري ها
1: و من البعض
0: من البعد
1: هو قال يعني زارينا
0: كون عمل سي من البعد تلك أتغاز كوين هذا الكاري تصب غامش أليانز أرينا كون عمل سي كابي ترغيبات عمل سي
1: هو تيجي نحاول لون ده
0: صاغة
1: هو عندي انا بزح سبورت هاي ستني
0: نفوع جقنا حول لك ابو حكا حق زكا
1: هو
0: كم يا غسل سن ثلاث سنه اخلك هذا ولا خمس تقتلها
1: نغسل
0: نغسل تبو قلت عندي
1: مثل جقنا حول دعمه
0: مبا كبغى عبي مال ديو
1: وعجي غاب صوامتي
0: اوه ابصا متي تبو قاعد حن متقابل لنا
1: أيام قاعد عن أنا أقول لك ماله
0: طب ما قطر عندها
1: تمام قطر الثلاثة
0: هو معشقة
1: ويش قطر حارة
0: كم رجعها
1: عن قطر حارة قبل اللي هذا
0: قطر حارة تذكر رمسي أقعد أمس كل أنت نذكر صغار بالك هذا اللي عطوا تاتسي ناي سبورت يعني زيا ناي سبورت يعني
1: أجيك عشان أنا سبورت
0: سالسي تغا ناي سبورت مسيات كأجن دحاني جقنا لني تغا مش قوم تقول ثاني حاجه جقنا حويا الليل كان
1: الله دعان الله
0: لا كان ديامو نغيت
1: نغيت
0: ارتراوي اولمبيكاوي بينيام جرماي ناي مدرخ عوت استوغنا صفلون بنت بي نزمرح تقرارا ماي نتوهب ماليا استعوتلو لو معنات كلت شحن عسران شدشتان نفلما جيزه ز تساتفلو وددر انتاي يبال
1: ساعات الدومة
0: حتت كاب جيزي غاي جيزي تراي توسد حاو غادي حق زكا وي سناب كالي غا تحتت
1: أنا عويس
0: تبو ابيلي دلت غاها
1: غالوا
0: هراي تو كسبل
1: اب سكرين بام تاعك حطو
0: هراي اب سكرين كم تاع تحطو مزيان الله حجب سكرين ኤርትራዊ ኦሎምፒካዊ ቢንያም ግርማይ ናይ መድረኽ ዓወት ዝተገናጸፈሉን ብነጥቢ ንዝመርሕ ተቐዳዳማይ ንእትውሃብ ማልያ ዝተዓወተሉ ሎም ዓመት ማለት 2026 ንፈለማ ግዜ ዝተሳተፈሉ ውድድር እንታይ ይበሃል?
1: ከመይ ማ ኣብርሃለ ይባ
0: እዚኣ እሞ ምብራህ ክተኣትዋ ከይትበላሸወካ መራ ንፅርቲ ሕቶ እያ ዘላ ቢንያም ግርማይ ዝተሳተፈሉ ውድድር ናይ መድረኽ ዓወት ዝተጎናፀፈሉ እዩ ነቲ ብነጥቢ ዝመርሕ ዝነበረ ንትውሃብ ማልያ ዝተዓወተሉ ውድድር እዩ ነይሩ ሎም ዓመት ከ እዩ ተኻይዱ 2026 ቢንያም ከዓ ኣብዚ ውድድር እዚ ንፈለማ ግዜ እዩ ተሳቲፉ በሪሃትልካ ዶ ሕጂ ብተራ ዘረባ ገይረ ነጊረካ
1: እጂ ውሽም ናይቲ ውድድር እንዲክ ነገረካ
0: ልክዕ ኣይ ተከታተለን ኢኻ ማለት እዩ ማዕከና ዜና ጋዜጣ ኣይተን ብን ኢኻ ሬድዮ ትሰምዕን ቴሌቭዥን ኣይትዕዘብ እንተኾንካ ኣይትምልሳን
1: እዩ ስፖርት ብዙሕ ኣይኮንኩም ኮይነኩ
0: እየ ወ ግን ከመይ ማለት ዳ ወደይ መንእሰይ ወዲ 17 ዓመት ስፖርት ሲ ገሪምካኒ ኣብ ምንታይ ዳ ዝምባል ኢኻ ማለት እዩ
1: ኣብ ሙዚቃን ካራተን
0: ካራቴ ኢና እዮም ከምዚ ቴኳንዶ ገለ
1: ቴኳንዶ
0: እንታይ በፂሕካ ደረጃ
1: ሕጂ ተሳትፈሉ ዓዲ እንዲያ ሽም ናይታ ውድድር ድያ ወይስ ዓዲ
0: ሽም ናይቲ ውድድር ዋ
1: እሞ ዓዲ ዘይትሕግዘና
0: መልሲ እንዲያ ሳዳ እሞ ነጊረካ ሓሙሽተ ሚእትን ሓምሳ
1: ሓገዘኒ በልኩን ሓሊፌን
0: ዋ ሽዑ ነቲ ሽም ናይቲ ውድድር ክትፈልጦ ኢኻ
1: ዋ ክፈልጦ እየ
0: ዋ እዚኣሲ ንድዒ እዚኣሲ ቁርብ ከቢዳህኒ ንዓተይ በካስ መሊስካ ኢኻ
1: ቮልታ ዶ ትኸውን?
0: ቮልታ ናይ መን ቮልታ ዳእሞ ቮልታ ኮ ይኹም ቱር ማለት ዶይኮነን ቮልታ
1: እስኪ ዋይ ቁሩብ ተግዘኒ ትደሊ እንታ ዓዲ
0: ሕጂ ኣብተን ዓዲ ምርጫ እንደክህበካ ተን ዓዲ ምርጫ ምሳብኩካ ግን ሙሉእ ስም ናይቲ ውድድር ክትነግረኒ ኣለካ
1: ቮልታ ስጳኛ
0: ኣይኮነን
1: ምርጫ ሃርያበኒ
0: ናይተን ሃገራት ምርጫ ይክበካ
1: ረ ናይተን ሃገራት
0: ፈረንሳ እስጳኛ ጀርመን
1: እስጳኛ ኣይኮነትን ኢልከያ
0: ፈረንሳ እስጳኛ ጀርመን ምርጫ ኣብዚአን ሰለስተ ሂበካ ኣለኹ እዘይትኸውን ንምንታይ ምርጫ እትዋ ኣለኹ ሕጂ ነዚአን ነጊረካ ኣለኹ ኣብዘን ምርጫ ናይተን ሃገራት ናይቲ ውድድር ስም ግን ክትነግረኒ ኣለካ ምክንያቱ እዚኣ 550 እያ በይና ክተውህበካ ዝሕቶ እዚኣ 330 በፂሕካ ስለ ዘለካ
1: ቱር ዲ ፍራንስ ኣይኮነን
0: ሃገራት ሂበካ ኣለኹ ናይ ኣብቲ ምርጫ እቲኻ ሽዑ ሽም ናይታ ውድድር ግን ዙር ኤርትራ ትብል ካልእ ምሻ ኣሎ ቮልታ እስፓኛ ትብል
1: ፅቡቅ ኣለኹም
0: ቱር ዲ ፍራንስ ትብል እጂ እቲ መፀውዑ ግን ኣለዎ እቲ ውድድር ዓብ ውድድር ካ
1: እዩቮልታ ኣይኮነን
0: ቮልታ ሞ ናይ መን
1: እተን ሃገራት እስጳኛ ጀርመን ፈረንሳ እንዴ ቮልታ ናይ ጀርመን
0: ኣይኮነትን ስለዚ ድሓን ክነግረካ እየ መልሲ 110 ኣለካ ተቕንዕቲ መልሲ ክነግረካ ሓቀይ ግዜ እውን ከይድና ስለ ዘሎ ቮልታ ኮሚኒታ ቫሌንሲያ እዩ ቮልታ ኮሚኒታ ቫሌንሲያ ይበሃል ትውድድር ማለት እዩ ስለዚ 110 ኣለካ ሰናይ ተሓኒኻ ኩለን ስፖርት እየን በፂሐናኻ ነረን ግን ኣጋጣሚ ቀለልቲ ሕቶታት እዮም ኮይኑ ትሰሚዕና ንዓይ ግን ኣብ ስፖርት ዝምባለ ስለዘይፀናሓካ እዩ ነመስግነካ ሰናይ ካብ ኣስመራ ናብ ካልእ ቴሌፎን ክንሰግር ኢና ሃለው መርሓባ መደበ መልሲ ኣብ መስመር ሃሎ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ክትሳተፉ ትኽእሉ ኢኹም ኤልዳና ካብ እምኒ ሓይሊ ሰናይ ካብ ኣስመራ ክልተ ደወልቲኦም ክሳዕ መወዳእታ ሳልሳይ ደረጃ በፂሖም ግን ኣብ መወዳእታ ሕቲ ስለ ዘይመለስዎ ናብ 110 ተመሊሰን ቴሌፎን ኣለና ሄሎ መልሲ መስመር ኣራይ መልሲ መስመር ሰላም
2: ኣሎ
0: መርሓባ
2: መርሓባ
0: ከመይ ውዕልና መን ክብል
2: መርሓባ ሙሴ
0: ኣራይ ሙሴ ካበይ ኢኻ
2: ካብ ኣስመራ
0: ካብ ኣስመራ ኣራይ ሙሴ ቴሌቭዥን ከፊትካ እተሊኻ ጥፋእያ ብቴሌፎን ፅቡቅ ጌርና ንሰማማዕ ስለ ንኽእል ቴሌፎን ይድንግሎ ሰምዖ ኣለኹ ድምፂ ድሒሩ በፅሓካ ኣሎ ብቴሌፎን ክዘራርብ ስለ ንኽእል እታ ቴሌፎን ኩሉ ግዜ ትሕታ ዋላቶም ትደውሉ እውን ቴሌፎንኩም ይቕሬታ ቴሌቭዥን ኣትሒትኩም ተደወልኩም ተመራፂ ክኸውን ምክንያቱ ክንሰማማዕ ስለ ዘለና ሓራይ ሞ ፅቡቅ ምጅማር ግበረልካ ሙሴ ካብ ኣስመራ ቁፅሪ ክንደይ ኢኻ ትመርፅ
2: ኣሜን ኣራይ
0: ቁፅሪ ክንደይ
2: ቁፅሪ ሓሙሽተ
0: ቁፅሪ ሓሙሽተ ቴሌቭዥን ከፊትካ ኣለካ ዲኻ
2: ኣትሒና ኣለና
0: ፅቡቅ ኖኖ ስእሊ ስረኣየካ ኣሎ ማለት እየ
2: ኣቤት
0: ስእሊ ስረኣየካ ኣሎ
2: ኣየናይ
0: ሓራይ ንኸይድ ናፍታ ሕቶ
2: ኣራይ
0: ሕቶ ቁፅሪ ሰለስተ ቁፅሪ ሓሙሽተ ኢካኢልካ ዘለካ ሰብ ኣልቦ በረርቲ ኣካላት ማለት ድሮናት ኣብ ሕርሻዊ ንጥፈታት ዓውደ ጋዜጠኝነት ወይ ዓውዲ ጋዜጠኝነት ስነ ፍልጠታዊ ምርምራት ህፁፅ ኣገልግሎት ሕክምና ኣገልግሎት ምብፅፃሕ ዝተፈላለዩ ቀረባትን ክንጥቀመሎም ንኽእል ኢና ሓቂ ወይ ሓሶት
2: ካሕቶ ንገበለይ
0: ኣብ ቴሌቭዥን ኣይትረአየካን ኣላ ሰብ ኣልቦ

0: ማለት ድሮን ሰብ ኣልቦ በረርቲ ኣካላት ማለት ድሮናት ኣብ ሕርሻዊ ንጥፈታት ዓውደ ጋዜጠኝነት ወይ ዓውዲ ጋዜጠኝነት ስነ ፍልጠታዊ ምርምራት ህፁፅ ኣገልግሎት ሕክምናን ኣገልግሎት ምብፅፃሕ ዝተፈላለዩ ቀረባትን ክንጥቀመሎም ንኽእል ኢና። ሓቂ ወይ ሓሶት?
1: ሓቂ
0: ቅኑዕ መልሲ ሕጂ

0: ኣብ ብርጋዴር ጀነራል ፀሓየ መኮነንን ፀሓፊ ህግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ጃብራን ዝርከብዎም ላዕለዎት ሓለፍቲ መንግስትን ግንባርን ከምኡውን ብርክት ዝበሉ ነበርቲ ዝተረኽብሉ መደብ ኣዛዝ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያይ ኣብ መቓብር ቀዳማይ ስዉእ ዓብዱ መሓመድ ፋይድ ኣኽሊል ዕምባባ ኣንቢሩ ኣቦ መንበር ሽማግለ በዓላት ዞባ ኣቶ እድሪስ ሳላሕ ኣብ ዘስምዖ ቓል ዘኽሪ መበል 65 ዓመት ምጅማር ብረታዊ ተጋድሎ ኣብታ ኣስከሬን ቀዳማይ ስውእ ሰውራ ኤርትራ ሓርበኛ ዓብዱ መሓመድ ፋይድ ብክብሪ ዝዓረፈላ ታሪካዊት ቦታ ምክያዱ እታ ዕለት ኪንዮ ዝኽሪ ዝኸይድ ርዝነት ክህልዋ ዝገብር ምዃኑ ብምጥቃስ ታሪካዊ ናይ ዝኽሪ ኣጋጣሚታት ንዝተሓልፈ መሪር መዋእልን ምእንቲ ናፅነት ዝተኸፍለ ረዚን ዋጋን እናስተንተና ሕድሪ ሰማእታት ንምፍፃም መብፃዕና እንሕድሰሉ ክኸውን ከም ዝግባእ ኣገንዚቡ ኣምባሳደር ማሕሙድ ዓሊ ሑሪ ብወገኑ ዓመት መፀ ብልዑል ህዝባዊ ተሳትፎን መዓርግን ዝካየድ ዝኽሪ ባሕቲ መስከረም ኣብ ኩሎም ልምዓታውን ድሕነታውን መደባት ብልዑል ሃገራዊ ንቕሓትን ተወፋይነትን ዓፀፋ ብምስራሕ ሕድሪ ሰማእታት ንምፍፃም ቃልና እንድሕድሰሉ ዕዙዝ ኣጋጣሚ ምዃኑ ገሊጹ ኣብ መወዳእታ ንድምቀት ናይቲ መደብ ዝተወደበ ቅድድም ኣግማል ከምኡ ውን ባህላዊ መሰናድኦታት ቀሪቡ
1: እዞም ዚኢሉ እንከሎ ማሕበረኮም ኤርትራውያን ነበርቲ ግብፂ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ብክብ ዝበለ ድምቀት ፀንቢሎም እቲ ኣብ ካይሮ ዝተኻይደን እዚ ዝተሳትፎ ዜጋታት ዝተረኣየሉ ናይ ዝኽሪ መደብ ንባሕቲ መስከረም ዘመጎስ ስነ ጥበባ መሰናድኦታት ቀሪቦም ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ኣማን ዓብደልዋሳ ኣብ ዘስምዖ ቃል ህዝቢ ኤርትራ ንናፅነቱ ክብሩን መሰሉን ብረታዊ ቃልሲ ዝጀምረላ ሓደ መስከረም ኣብ ታሪኹ ካብተን ብወርቂ ቀለም ዝተመዝገባ ቀንዲ ዕለታት ከም ዝኾነት ዝኽራ ድማ መንፈስ ሓርነት እምነት ኣብ ዕላማን ተወፋይነት ዝኩስኩስ ከም ዝኾነ ገሊጹ ኣብ ዞባ ማእከል ዝነጥፉ 4 ናይ ፅባ ከብቲ ኣብ ማሕበር ተጠርኒፎም መደባቶም ከደንፍዑ ፃውዒት ቀሪቡ ወኪል ኤርና ዮናታን ዕብዮ ብምልክዕ ፀብጻብ ንዘዳለዎ ትሕዝቶ ኣርሴ ማስመሮም ከተቕርቦ እያ
2: ኣብ ዞባ ማእከል ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም መደባቶም ከደንፍዑን ጥዕና ናብ ህዝቢ ዘቕርብዎ ፀባ ከረጋግፁን ኣብ ወንበር ማሕበር ፀዊዖም ሓረስቶት ኪኖ ውልቃዊ መክሰብ ንጥዕና ሕብረተሰብ ቀዳምነት ክህቡ ዘዘኻኸረ ኣቶ ኣብርሃም ገብረ ክርስቶስ መጠን ናይቲ ኣባላት ማሕበር ዕለታዊ ናብ ፋብሪካ ፀባ ኣስመራ ዘቕርብዎ ትሕዝቶ ብልዕሊ 50 ሚታዊ ድሕሪ ምንካዩ እዩ ሚኒስትሪ ሕርሻ ሳላ ዝገብሮ ዘሎ ምትብባዕ ፀባ መስርሐን ናይ ዝሸጣ ብሕታውያን ትካላት ቁፅሪ ካብ 2 ናብ 15 ከም ዝዓበየ ዝሓበረ ኣቶ ኣብርሃም ዝበዝሑ ካብኣቶም ነቲ ኣቐዲሞም ናብ ፋብሪካ ፀባ ኣስመራ ዝቐርብዎ ዝነበሩ ፀባ ናብዘን ትካላት ክሸጥዎ ስለ ዝረኣዩ ክእረም ኣዘኻኺሮም ኣብ መወዳእታ ድማ ሚኒስትሪ ሕርሻ ንዘሎ ሕፅረት መግቢ እንስሳ ጠመተ ክገብረሉ ሓረስቶት 4 ናይ ፀባ ከብቲ ድማ ብግዜያዊ መክሰብ ከይተታለሉ ጥዕንኡ ዝተዋሕሰ ፀባ ናብ ህዝቢ ከቕርቡ ተላብዮም ክኢላ ሕክምና እንስሳን መስርሕ ምድቓን ናይ ፀባ ከብትን ኣቶ መሓሪ ተወልደ ብግድዩ ኣብ ዞባ ማእከል ጥዕና እንስሳ ብሓፈሻ ናይ ፀባ ከብቲ ድማ ብፍላይ ልዑል ክትትል ከም ዝግበረሉ ኣብ ርእሲ እቲ ዕለታዊ ንሓረስቶት ዝውሃብ ሞያዊ ምኽሪ ድማ ንናይ ፀባ ከብቲ ሕክምናዊ ኣገልግሎትን ክታበትን ከም ዝካየድ ብምሕባር ኣርባሕቲ ኣብ ፅሬትን ጥዕናን ፀባ ጥንቃቐ ከዘውትሩ ተማሕፂኖም ሓረስቶት ብወገኖም ኣብ ማሕበር ምጥርናፎም ኩሉ ዓይነት ደገፍ ክረኽቡ ከም ዝሓገዞም ብምጥቃስ ሕፅረት መግቢ እንስሳን ቀረብ ስተማይን ዕለታዊ ንጥፈታቶም ብኣሉታ ይፀልዎ ስለ ዘሎ ዝምልከቶ ኣካል ቆላዕታ ክገብረሉ ተላብዮም
1: ኣብ ማሕዳር ንዞባ ስማጥ ኣቶ ማሕረና ተኽልኣብ ብ28 ከምኡውን 29 ናሓሰብ ገስጋስ ዝትግባረ መደባት ልምዓት ኣብ ቀዳማይ መንፋቅ 226 ዘተይ ርክባት ምስ ወከልቲ ህዝቢ ምሕዳራት ከባቢ ኣስነዳን ሻካ ወግሬትን ኣካይድዎም ሕፅረት ዝስተማይ ንምፍታሕ ከምኡውን ፀገማት ትካላት ትምህርቲ ንምፍታሕ ምስኮም ብምትሕባር ቀፃሊ ፃዕርታት ይካየድ ከም ዘለዎ ብምሕባር ሓረስቶት ኣብ ግራውቶም ቀፃሊ ኮለላታት ብምክያድ ክከናኸኑ ንፅጉማትን ስድራ ዝዋእትን ዝግበር ምትሕጋዝ ድማ ክድፋኣሉ ተላብዮም ፀሓፈ ግደፍ ኣብቲ ንኡዞባ መንእሰይ እብራሂም ኣድም ብወገኑ ምጅመር ዓመተ ትምህርቲ 226-227 ቀሪቡ ስለ ዘሎ ሕብረተሰብ ኣብ ምፅጋንን ምምላእን ክፍልታት ዝከኣሉ ኣበርክቶ ክገብር ተምሃሮን መምሃራንን ድማ ኣብ እዋኑ ኣብ ኣብያተ ትምህርቶም ክርከቡ ተላብዮም ኣብ መወዳእታ ተሳትፍቲ ፀገም መጓዓዝያ ግቡእ ቆላሕታ ክወሃቦ ፀገም ስተማይ ምምሕዳር ከባቢ ሻካ ፍታሕ ከናደየሉ ከምኡውን ኣገልግሎት ኤሪተል ዘይረኽባ ዘለዎ ዓድታት ቆላሕታ ክግበረለን ዝብል ርእቶታት ኣቕሪቦም ዝስዕብ ዜናታት ሃገራት ወፃኢ ክብራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም

ዜና ውፃኢ እዩ ህዝባዊት ሪፓብሊክ ቻይናን ግብፂ ናብ ዝተፈላለየ ፅላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት ኣብ ግብፂ ናይ 3ለስተ መዓልታት ውዕደት ዝፍፅም ዘሎ ፕረዚደንት ቻይና ሺጂንፒንግ ሎሚ 2 መስከረም ምስ ፕረዚደንት ዓብድልፈታሕ ኣልሲሲ ኣብ ከተማ ካይሮ ብዘካይዶ ዝርርብ ተበፂሑ። ክልቲኦም መራሕቲ ኣብ ምምዕባል ወፍሪ ኢንዱስትሪ ቴክኖሎጂን ካልእን ዘተኮረ ስምምዕ ከም ተፈራረሙ እዩ ዝግለፅ ዘሎ። ብዘይካዚ ክልቲኦም መራሕቲ ቅልውላዊ ዞባ ማእከላዊ ምብራቅ ብሰላም ንምዕራፍ ኣብ ዝኽእል ጉዳያት ተመያይጦም። ፕረዚደንት ሺጂንፒንግ ኣብ ግብፂ ምብፃሕ ክፍፅም ድሕሪ 216 ንፈለማ እዋን እዩ። ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ዘቕረበላ ክሲ ነፂጋቶ። ሩስያ ኣብ ፈለማ ዝሓለፈ ወርሒ ናሓሰብ ከተማ ላይፕዚግ ንዝተፈፀመ መጥቃዕቲ ድሮን ከም ዝዋዕለቶ እዩ መንግስቲ ጀርመን ከሲሱ ዘሎ። ይኹን እምበር ሩስያ እቲ ክስ መሰረት ከም ዘይብሉ ብምጥቃስ መንግስቲ ጀርመን ውሽጣዊ ፖለቲካዊ ጉዳያት ሃገሩ ንምጥምዛዝ ከም ዝመሃዞረ ድያ። ብዘይካዚ እቲ ክስ መቕፀልታ ናይቲ ሃገራት ምዕራብ ኣብ ልዕሊ ሩስያ ክካይዶ ፀንሐ ፖለቲካዊ ወታደራውን ቁጠባውን ውዲታት ምዃኑ ፕረዚደንት ቭላድሚር ፑቲን ነፂሩ። እዚ ሓድሽ ምዕባለታት ነቲ ኣብ መንጎ ሩስያን ሃገራት ኤውሮጳን ፀንሐ ዲፕሎማስያዊ ፍልልያት መሊሱ ከግፍሖ ከም ዝኽእል ይእመት። እዚ ከምዚ ኢሉ እንከሎ ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ተወሳኺ እገዳ ክፅድቕ ጀርመን ፀዊዓላ። እቲ ሕብረት ካብ 222 ንድሓር ጥራይ ኣብ ልዕሊ ሩስያ 21 ዙርያታት እገዳ ከም ዘፅደቐ ፀብፃባት የረድኦም። ኣሜሪካን ኣውስትራልያን ንፊጅን ደሴታት ሰሎሞንን ዝርከብ እንዲ ደሴታውያን ሃገራት ፓስፊክ ኣስታት 600 ሚልዮን ዶላር ደገፍ ከም ዝገብራ ገሊፀን። እቲ ሓገዝ ኣብ መውሓስ ፀጥታ ብሓፈሻ ምግታእ ዘይሕጋዊ ምስጋር ዕፀፋርስ ድማ ብፍላይ ከም ዝውዕል ይዝቃላሕ ዘሎ። ብዘይካዚ እቲ ገንዘባዊ ደገፍ ሕፅረት ፀዓት ንምምካት ከም ዝሕግዝ ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝ ሓቢሩ። ይኹን እምበር ዕላማ ናይ ዝተጠቕሰ ደገፍ ኣካልቲ ኣሜሪካን ኣውስትራልያን ኣብቲ ከባቢ ዘለዎን ፅልዋ ንምዕባይ ከካይድኦ ፀንሓ ምንቅስቃሳት ምዃኑ ተንተንቲ ይእምቱ። በዚ ድማ ምስተን ደሴታውያን ሃገራት ቁጠባውን ዲፕሎማስያውን ዝምድና ዘለዎ ህዝባዊት ሪፓብሊክ ቻይና ንምዕባለታት ናይቲ ኩነታት ብዕቱብ ከም ትከታተሎ ይጥቀስ። ናይተን ደሴታውያን ሃገራት ዝግበር ግዳማዊ ምትእትታው እናዓበየ ይመፅእ ከም ዘሎ እዩ ዝሕበር። ኣሜሪካ ትማሊ 1 መስከረም ኣብ ልዕሊ ዝተፈላለየ ከባቢታት ኢራን ተወሳኺ መጥቃዕትታት ከም ዘካየደት ማዕከናት ዜና ቃሊሐን። እቲ መጥቃዕትታት መልሰ ግብሪ ናይቲ ሓልዋ ሰውራ ኢራን ብነፃብ ሆርሙዝ ክሓልፋ ኣብ ልዕሊ ዝፈተና ንግዳውያን መራኸብ ዘካየዶ መጥቃዕቲ ምዃኑ ማእከላይ እዚ ኣሜሪካ ኣፍሊጡ። በዚ ሓድሽ መጥቃዕትታት ወደብ ቀሽምን ወደባዊት ከተማ በንደር ዓባስን ቀንዲ ዕላማ ከም ዝኾና እዩ እቲ ማእከላይ እዚ ገሊጹ። ኣሜሪካ ዘካየደቶ መጥቃዕቲ ንሰላማዊ ዕላማታት ዘነፃፀረ ምንባሩ ዝኸሰሰ ሓለዋ ሰውራ ኢራን ብወገኑ ኣብ ዮርዳኖስ፣ ዒራቅ፣ ኩዌትን ባሕሬንን ኣብ ልዕሊ ዝርከበ ወታደራዊ ዕላማታትን ረብሓታትን ኣሜሪካ ናይ መልሲ ግብሪ ደብዳብ ከም ዘካየደ ፍሊጡ። በዚ ድማ በዚ ናይ ባለስቲክ ሚሳይልን ድሮናትን መጥቃዕቲ ኣብ ልዕሊ ሰራዊትን ማዕስከራትን ኣሜሪካ ጉድኣት ከም ዝሰዕበ ሓለዋ ሰውራ ኢራን ሓቢሩ ኣሎ። ኣሜሪካን ኢራንን ኣብ ዝሓለፈ ሳልስቲ እውን ምልውዋጥ መጥቃዕትታት ከም ዘካየዳ ዝፍለጥ ኮይኑ እዚ ሓድሽ ወታደራዊ ምዕባለታት ድሕሪ ወርሒ ሓምለ ናይ መጀመርያ ምዃኑ ፀብጻባት የረድኡ። እዚ ከምዚ ኢሉ እንከሎ ኣባላት ውድብ ምትሕጋዝ ሻንጋይ ነቲ ብኣሜሪካን እስራኤልን ኣብ ልዕሊ ኢራን ዝካየድ ዘለዋ ኩናት ዝኹንን ሓበራዊ መግለፂ ውፅአን። እቲ ኩናት ንኣህጉራዊ ሕግን ቻርተር ውድብ ሕብራት ሃገራትን ዝጥሕስ ንኣህጉራውን ዞባውን ፀጥታ ድማ ብሓደጋ ዘእቱ ምዃኑ ብ31 ናሓሰን ኣብ 1 መስከረምን ኣብ ከተማ ብሽኬክ ክርጊስታን ኣብ ዘካየደዋ ዓመታዊ ዋዕላ መራሕቲ ነፂራን። ንውላላውነትን ግዛኣታዊ ሓድነትን ኢራን ዘለዎን ደገፍ ዝገለፃትን ሃገራት ኣሜሪካ ኣብ ልዕሊ ኢራን ተፅድቆን ዘላ ተደጋጋሚ በይናዊ እገዳታት እውን ከም ዝቃወሞኦን ከም ዝኽንንኦን ኣረዲአን። እቲ እገዳ ንኣህጉራዊ ግዳማዊ ንጥፈታት ብከቢድ ይፀልዎ ከም ዘሎ ብምጥቃስ ከኣ ብሓባር ክምከት ከም ዝግባእ ሓቢረን። ኣባላት ውድብ ምትሕጋዝ ሻንጋይ ብዘይካዚ ቅልውላዊ ዞባ ማእከላዊ ምብራቅ ብዘተ ጥራይ ከም ዝዓርፍ ብምሕባር ዲፕሎማስያዊ ተርእን ክፃወታ ድልዋት ምህላዋን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ኣባላት ውድብ ምትሕጋዝ ሻንጋይ ቁጠባዊ፣ ዲፕሎማስያውን ፀጥታውን ጥምረተን ንምሕያል ክሰርሓ ኣብቲ ዋዕላ ተረዳዲአን። ንሩስያ፣ ቻይና፣ ህንዲ፣ ኢራን፣ ፓኪስታን፣ ቤላሩስ፣ ኡዝበኪስታን፣ ካዛኪስታን፣ ታጂኪስታንን ኪርጊስታንን ዘጠርንፍ ዞባ ውድብ ምትሕጋዝ ሻንሃይ ኣህጉራዊ ፅልው እናዓበየ መፅእ ከም ዘሎ ፀብጻባት የረድኡ። እዚ ኣብ 1996 ዝተመስረተ ውድብ 43

ሚታዊት ካብ ጠቕላላ ቁፅሪ ህዝቢ ዓለምን 23 ሚታዊት ዓለማዊ ቁጠባን ይሽፈን። ኣህጉራዊ ምርኢት ኢንዱስትሪ ምክልኻልን ፀጥታን ትማሊ 1 መስከረም ኣብ ቦዝኒያ ሄርዘጎቪንያ ተኸፊቱ። ብመሰረት ሓበሬታ ወደብቲ ናይቲ ንፈለማ እዋን ኣብ ቦዝኒያ ሄርዘጎቪንያ ዝካየድ ዘሎ ኣህጉራዊ ምርኢት ካብ ልዕሊ 50 ሃገራት ዝመፃ ኢንዱስትሪታት ምክልኻል ፍርያተን የላልያ ምህላውን ተፈሊጡ። ኣብዚ ንኣርባዕተ መዓልታት ዝቕፅል ምርኢት ቴክኖሎጂ ብቐንዱ ድማ ሰብ ሰርሖ ብልሒ ኣብ ፅላት ምክልኻልን ፀጥታን ዘለዎ ተራ ክንፀባረቕ ተፅቢት ይግበር። ጎኒ ጎኒ እዚ ምርኢት ብርክት ዝበለ ወታደራውን ፀጥታውን ስምምዓት ክኽተሙን ከም ዝኽእል ይእመት። ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ዝኽሪ መበል 65 ዓመት ምጅማር ዕጥቃዊ ቃልሲ ብደረጃ ዞባ ጋሽባርካ ኣብ ኬሩ ተፀንቢሉ። ኣብ ዞባ ማእከል ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም መደባቶም ከደንፍዑ ፃውዒት ቀሪቡ። ኣመሓዳር ንዞባ ስማጥ ምስ ወከልቲ ህዝቢ ኣብ ትግባር መደባት ልምዓት ኣብ ቀዳማይ መንፈቕ ዘትዩ። ቻይናን ግብፅን ኣብ ዝተፈላለየ ፅላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ዝቐረበላ ክስ ነፂጋቶ። ኣሜሪካን ኣውስትራልያን ንደሴታውያን ሃገራት ፓስፊክ ኣስታት 600 ሚልዮን ዶላር ደገፍ ከም ዝገብራ ገሊፀን። ነሳዕቲ ዝተዳለዉ ዜናታት ተዛዚሙሎም ዝተረፉ መድባትና ንሓደገኩም ብወገነይ ሰናይ ምሸት።

0: ኢንዶስኮፒ ሓደ ካብቶም ኣብ ሕክምና ስርዓተ ሽንቲ ልዕል ኣበርክቶ ክገብሩ ዝፀንሑን ዘለውን ምዕቡልን ረቂቕን ኣገባብ ሕክምና እዩ። እዚ ብሓደ ነዊሕ ቀጢን ዝተዓፃፀፈ ትቦን ካሜራን ተጠቂምካ ውሽጣዊ ኣካላት ርኢኻን መርሚርካን ዝግበር መስርሕ እዩ። ክሳብ ሕጂ ሓያሉ ዓይነት ዝተራቐቑ ኣገባባት ውሽጣዊ መጥባሕቲ ማዕቢሎም ክስራሐሎም ፀኒሕ እዩ። ኣገባባት ሕክምና ሲስቶስኮፕን ላፕራስኮፕን ገለ ካብቶም ኣብ ሆስፒታል ሓሊበ ተኣታትዮም ዝስራሐሎም ዘሎ ክፋላት ኢንዶስኮፕ እዮም።
1: ኣገባባት መፅባሕቲ ኣብ ክልተ ክንመቕሎ ንኽእል። ኦፕን ሰርጀሪ ዝበሃል ወይ ከዓ ክፉት ዝኾነ መፅባሕቲ እቲ ቀደም ብተለምዶ ዝግበር ዝነበረ ክኾን ከሎ እጅ እንታይ እዚ ናብቲ ዝደለኸየ ኣካል ንምብፃሕ ብዙሕ ቀፅላታት ናይ ከብዲ ፅሒስካ ካሰኣቲ ማለት እዩ። ቆርበት ከፊትካ፣ ጨዋዳሳስ ከፊትካ ወይ ቆሪፅካ ኣብ ዝደለኻይ ኣካል በፅሕኻ ዝድልየካ ነገር ትገብር ማለት እዩ። እዚቲ ኦፕን ሰርጀሪ ወይ ከዓ ክፉት መፅባሕቲ ንብሎ ማለት እዩ። ሕጂ ግን ምስ ምዕባለ ናይ ቴክኖሎጂ ብዙሕ ነገራት እኒ ዘሎ ሓደ ካብዚ እቲ ኤንዶስኮፒክ ሰርጀሪ ወይ ኤንዶስኮፒክ ኣገባባት ዝበሃል ማለት እዩ። እዚ ኤንዶስኮፒክ እንታይ ማለት እዩ? ኣብ ውሽጢ ኣቲኻ ምርኣይ ማለት እዩ። ኤንዶ ማለት ውሽጢ ኮይኑ ስኮፕ ከዓ ምርኣይ ማለት እዩ። ኣብ ውሽጢ ኣቲኻ ርኢኻስ ገለ ቁምሰታት ዲኻ ክትወስድ፣ መፅባሕቲ ዲኻ ክትገብር፣ ኣካላት ዲኻ ክትፍውስ ክትዓሊ ብዝኾነ ከፋት ወይ ፀቢብ ከፋት ወይ ብቲ ናይ ተፈጥሮዊ ዝኾነ ከፋት ኣቲኻ ትገብሮ ኣገባባት ማለት እዩ። እጅ ንኣብነት ኣብ ዩሮሎጂ ኣብ ስርዓተ ሽንቲ ማለት እዩ እቲ ቀንዲ ንጥቀመሉ መእተዊ እቲ ተፈጥሮዊ ናይ ትቦ ገዳማዊ ናይ ትቦ ሽንቲ ብኡ ኣቲኻ ናብ ፍሕኛ ሰዓት ትኽእል ስጋብ ኩሉት እውን ክትበፅሕ ትኽእል ማለት እዩ። መርኣይ እናገበርካ እዚ ብካሜራ ተሰኒኻ ኣብ ሞኒተር እውን እናረእኻ ፍሉይ ዝኾነ ናይ ብርሃን ሓይሊ ተጠቒምካ ዝካየድ ስራሕ ማለት እዩ። ዘድልዮ ከዓ ብዙሕ ነገራት ኣለዉ፣ ምስኦም ዝኸዱ ኣክሰሰርስ ኣለዉ። እሱ ማለት እዩ። እቲ ላፓራስኮፕ ንብሎ እውን ተመሳሳሊ እዩ። ብንእሽተይ ከፋት ኣክንዲ እቲ ሰውነት ከፊትካ ቫዮሌት ጌርካ ብዙሕ ነገራት ፅሒስካ ምእታው ብንእሽተይ ንኸልኣትኻ ኣብቲ ናይ ሓፈሻዊ ሕክምና ንትጥቀመሉ ማለት እዩ። ብፍላይ ኣብ ናይ ሓሞት ፀፀር፣ ናይ ቬንት ሽተር እዩ፣ ካልኦት ሕማማት ብንእሽተይ ንኸልኣትኻስ ዝግበር ክስታይ ኣሎ። ነቲ ከብዲ ካርቦን ዳይኦክሳይድ መሊእኻ ትነፍሖ ካሜራ ጌርካ ንረአኻ ትድለየካ ክስታይ ትገብር ማለት እዩ።
0: ኣገባባት ላፕራስኮፒ ብደረጃ ዓለም ሓድሽ ኣይኮነን። ኣብዘን ሕጂ ምዕቡላት ዝበሃላ ዘለዎ ሃገራት ልዕሊ 30 ዓመታት ዝተሰርሓሉ ኣገባብ ሕክምና እዩ። ህልው ኩነታትን ኣመዓባብላን እዚ ዓይነት ሕክምና ኣብ ሃገርና ድማ ከምዚ ይመስል።
2: ሕጂ ከም መበገሲ እንድዩ እዚ ንሰርሖ ዘለና ብሓፈሻ ዓለም ዳርጋ ሮቦቲክ ኣሲስት ሰርጀር ወይ ብሮቦት ተሓጊዝካ ዝስራሕ መጥባሕቲ እንድያ በፂሓ ዘላ። እዚ ናይ ላፓራስኮፕ ካብ መወዳእታ 80ታት ወይ 1980 መወዳእታ እዩ ተጀሚሩ ኣብተን ምዕቡላት ሃገራት። ሕጂ ከዓ ናብ ሮቦቲክ ብሮቦት ተሓጊዝካ ዝስራሕ መጥባሕቲ እየን በፂሐን ዘለዋ። ንሕና ከዓ ከም ለውጢ መቐይሮ ሓደ ስቴፕ ማለት እዩ ላፓራስኮፒክ ጀሚርና። እዚ ጀሚርናያ ዘለና ግን ክፋላዊ ኢና ጀሚርና ዘለና። ምክንያቱ ኩሉ ዝስራሕ ሎሚ ብላፓራስኮፒ እዩ ዝስራሕ ዘሎ ተን ምዕብላት ሃገራት። ሕጂ ከዓ ንሕና ሓደ ክልተ እንዳበልና እዚ ናይ ሓሞት ከረጢት፣ ናይ ቤንቲ ሽተ፣ ዝባሪኮሴል ዝበሃል ምዕጣር ሰራውር ደማ ኣብ ፍረ ነብሲ ገለመለ ከምኡታት እዚ ናይ ኤርንያ ኣብዚ ናይ ረቃቂቶ ኤርንያ ገለ ክንሰርሕ ጀሚርና ኣለና። ከምኡ እንዳበልና ናይ ማዕናጡ ገለዊን ናይ ማዕናጡ ካንሰራት ምስቶም መሻርክትና ቻይናውያን ኣለው ምስኦም እንዳሰራሕና እቲ ዓውዲ እንዳዓበየና ኢና ንከይድ ዘለና። ዋላ ይጀምር ሕጂ ማለት እዩ። ዕቡት ስራሕ ዕቡት እዩ። ከም ዝበልኩ ከዓ እቶም ካብ ኩሉ እንታይ እዩ ትፅቡቕ ነገሩ ካብቲ ከፊትካ ዝስራሕ እዚ ላፓራስኮፒክ ንእሽተይ ንኳላት ኢኻ ትገብር። ናይ ፍርቂ ሰንቲሜተር ናይ ሓደ ሰንቲሜተር ገለ እዩ ንኣሽቱ ንኳላት ከምዚ መትኮሳ እዩ ዝመስል። እቲ ዝነበረ ወይቲ ዝስራሕ ዘሎ ከፊትካ ከዓ ዓብ ቁስሊ ከፋት ኢኻ ትገብር ዓብ በሰላ። ሕጂ ከም ውፅኢቱ ቃንዛን ገለን ኣለዎ ከፊትካ እዚ ናይ ላፓራስኮፒ ግን በሰላ የብሉ እንዳርጋ ንእሽተይ ትበሰሉ ቃንዛ ድሕሪ መጥባሕቲ ወይን ብዙሕ ሕሙም ኣይሽገርኒ ልዕሊ ኩሉ ከዓ እቲ ስራሕ ዳርጋ ሚእትኻ ሚእቲ እተቋጣጠርካ መሳኩቲ ቴሌቭዝን እንዳረእኻ ኩሉ እቲ ኣካላት እንዳረእኻ ስለ ዝስራሕ እዚ ከዓ ንኩሉ ዋላ ንክትሰርሖ ነቲ ናይ መጥባሕቲ ሓኪም ዝያዳ ክስታይ ድፈጥረሉ ማለት እዩ ንክሰርሕ።
0: ላፕራስኮፒ ኣዝዩ ዝተራቐቐን ውፅኢታውን ኣገባብ መጥባሕቲ እዩ። ካብቲ ክፉት ኣገባብ ዝፈልዮ ድማ
1: ካልእ እቲ ኣብ መንጎ እቲ ክፉትን ኤንዶስኮፒክ ንብሎ እቲ ብካሜራ ተሰኒኻ ዝግበር መጥባሕቲ ዘሎ ቅንዲ ፍልል እንታይ እዩ? እቲ ሃስያ ማለት እዩ። ከፊትካ ትገብሮ

0: እዚ ዕብይ ዝበለ ከፋ ትገብር ጨዋዳታት ትጥሕስ ትቆርፅ ዳሕራይ እቲ ተሓካሚ ዝያዳ ቐንዛ ኣለዎ ዝያዳ ሆስፒታል መፅናሕ ኣለዎ ቀልጢፉ ናብ ስራሕ እውን ኣይምለስን እቲ ናይ ምሕዋይ መስርሕ እውን ተዛማዲ ዝጎደለ ኮን ማለት እዩ ኤንዶስኮፒክ ሰርጀሪ ወይ ኤንዶስኮፒክ ኣገባባት ንድሕር ጌርካ ግን እቲ ኣብ ሆስፒታል ዝፀንሖ ግዜ ኣዝዩ ውሑድ እዩ እቲ ዝኽፈት ነገር ንኣሽቱ ስለዝኾነ እቲ ቐንዛን ስቀያትን እቲ ናይ ምሕዋይ ክስታይ ከዓ ዝሓሸ እዩ ኣብ ስራሕ ናይ ምምላስ ተኽእሎ እውን ኣብ ዝቐልጠፈ ክዎን ማለት እዩ እ ብኩሉ ነገር ስ ረብሓ ኣለዎ ነቲ ተሓካምስ ኣዝዩ ረብሓ ኣለዎ
1: እቲ ላፓራስኮፒክ ሰርጀሪ ማለት ሲ ብካሜራ ወይ ቪድዮ ተሓጊዝካ ኣብ ስክሪን እንዳረእኻ ዝስራሕ መጥባሕቲ እዩ እጂ እቲ ብልፅ ናቱ ብልጫ ዝያዳ ኮ ቅድም ካብቲ ከፊትካ ዝስራሕ ማለት እዩ እቲ ከፊትካ ውሑድ ቦታ ኢኻ ክትቋፀሮ ትኽእል ወይ ክሳ ክትገብሮ እዚ ላፓራስኮፒክ ግን ብናእሽቱ ነውካላት ኣቲኻ ጋዝ ነፊሕኻ ነቲ ከብዲ ማለት እዩ እቲ ከረፂት ወይ ትቆፎ ናይቲ ከብድና ብጋዝ ካርቦን ዲኦክሳይድ ዝበሃል ጋዝ ነፊሕኻ ካሜራ እቲኻ ናፃ እንዳተቐሳቐስካ ኩሉ ዘሎ ኣዚ ኣካላትና ሰብነት ክትሪኦ ክትቋፀሮ ዘሎ ሕማም ዋላ ብካልእ ሕማም ኣትዩ ይኹን ትሕሙም ወይ ካልእ ሕማም መፅባሕቲ እንዳገበረ ግን ካልእ ሕማም እንደሎ እንድሕር ኣሎ ወይን ከተለሊ ትኽእል ወይ ከምዚ ዲያግኖስ ጌርካ ንምርመራ ክሳብ ትገብር ዝኾነ ጥረ ዘለዎ ካልእን ከተለልዮን እቲ ቦታ ከም ድሌትካ ክትቋፀሮን ትኽእል ዝያዳ ነቲ ዘይረአ ንክትርኢ ኣጉሊሕ ዘርእካ ትከባቢኻ ኩሉ ክትቋፀሮ ዝሕግዝ መሳርሒ እዩ
2: ውሽጣዊ መጥባሕቲ ወይ ኢንዶስኮፒ ብዙሕ ወፃኢታትን ውፉይ ክኢላዊ ዓቕሚ ሰብን ዝሓትት ኣገባብ ሕክምና እዩ እሞ ደኣ እዛ ኣብ ሆስፒታል ሓሊበት ተበጊሳ ዘላ ኣሃዱ ኢንዶስኮፒ ኸም ካብዞም ዝተጠቕሱ ብድሆታት ነፃ ዶ ትኸውን
0: ናይ ኢንዶስኮፒክ ነገር እንታይ እዩ ክልተ ነገራት እዩ ሓደ እቲ ማቴርያል እዩ ካልኣይ ከዓ እቲ ዓቕሚ ሰብ እዩ ማለት እዩ ሕጂ እቲ ማቴርያል ንክስረኽቦ ቀሊል ኣይኮነን ብጣዕሚ ክሳ እዩ ክቡር እዩ መሳርሕታት ተነቃፊ እዩ ብዙሓት ካምፓኒታት እየ ንሰርሖ ዝተፈላለዩ ካምፓኒታት ናይ ሓደ ካምፓኒ ውፅኢት ምስ ናይ ሓደ ኣጋጫካ ክሰርሓሉ ትኽእል ኒኻ ኣብኡታት ኣሎ ብድሆ ማለት እዩ ሕጂ ኣብ ርእሲ እቲ ተነቃፊ ምዃኑ ድማ ኣዝዩ ክቡር እዩ ሓንቲ ንብረት እንደኣ ተባላሻ ንክትዕርያ ወይ ንክትትከኣ ብዙሕ ነገራት ኣሎ ማለት እዩ እ ሓንቲ ነገር ምስ ተጠቐምካላ ክትሕፀብ ኣለዋ ክትመክን ኣለዋ ንካልእ ተጠቃሚ ከዓ ክትበፅሕ ኣለዋ ሕጂ ኣብዚ መስርሒ እዚ ነቲ ተነቀፊ ነገር ክትሓፅብ ክተምክር ገለ ብዙሕ ጥንቀቐታት እዩ ዘሉ ነዚ ስርዓት ንምምላእ ብዙሕ ብድሆታት ነይሩ ቀሊል ኣይኮነን ሓደ ንብረት ምስቲ ሓደ ሰብለ ዝመላላእ ሓንቲ ነገር ተጎዲሉካ እዚ ሽግር ክሰርሕ ውን ኣይትኽእል ኢኻ እጂ ነዚ ነገር ንምድላው ብዙሕ ብድሆታት ነይሩ ካብ ሚኒስትር ጥዕና ብዙሕ ሓገዝ ነይሩ ካብ ፋርሜኮር ብዙሕ ሓገዝ ተገይረልና ማለት እዩ ካብቲ መኽዘን ናይ ፋርማሲ ናይ ማዓስከር ደንደን ካብ ሆስፒታል ፋርማሲ ናይ ሓሊበት ካብ ባዮሜዲካል ዩኒት ናይ ሚኒስትሪ ጥዕና ብዙሕ ሓገዝ ተገይረና እዚኣቶም እውን ከይመስገን ክዎን ክሓልፍ ኣይደልን ዋላ ቴክኒሽናት ናይ ሆስፒታል ሓሊበት እውን ብዙሕ ተራ ነይርዎም ኣብዚ ምክንያቱ እቲ ንብረት ካብትን ካብትን ኣጋጭኻ ኣብ ዝሰርሓሉ ደረጃ በፂሑ ማለት እዩ ካልእ እውን ናይ ግብረ ሰናይ ናይ ወፍያ ዝገበሩ ሰባት ውን ኣለዉ እዚ ንኩሉ እዚ ኣዋሂድ እዩ ተገይሩ እቲ ስራሕ
2: እዚ ኣገባብ ኣብ ኤርትራ ካብ ዝጅምር ነዊሕ ኣይቁፀረን ይኹን እምበር ክሳብ ሕጂ ዝተገብረ ስራሓት መጥባሕታዊ ሕክምና ዘተባብዕን ኣፍልጦ ክወሃቦ ከም ዘለዎን እዮም ሓኸይም ዝገልፁ
3: ኣፍልጦ ኦልሬዲ ተዋሂቦ እዩ ንኣብነት መጥባሕቲ ኩሊት ፍሕኛ መጥባሕቲ ናይ ፕሮስቴት ምልከት ፅክታት ዝዓፁ ኣብቲ ትቦ ናይ ሽንቲ ዘሎ ከምኡውን ኩሉ ዓይነት ፀፀላት ማለት እዩ ሽንቲ ዝተኣሳሰረ ኩሉ ዓይነት መጥባሕቲ ይግበር እዩ ተገይሩ ነይሩ እዩ ሓድሽ እውን ኣይኮነን ማለት እዩ ግን ብፍሉይ ከዓ እንታይ ይግበር ኣሎ ንዝብል ሕቶ ኣብና ክነድህብ ሓሳብና ማለት እዩ ስለዚ ክሳዕ ሕጂ ዝተገብረ ከየፍለጥካ ናብቲ ሓደ ክትሓልፍ ፅቡቅ ኣይኮነን እንታይ ማለት እዩ ሓንሳሓንሳ ኩሉ ግዜ ሓድሽ ነገር ተገይሩ ኢልካ ምፃ ኢልካ ነቲ ኩሉ ዝተገብረ ቅድሚ ሕጂ ከምዘየ ኣለ ክትገብሮ ፅቡቅ ኣይኮነን ሕጂ ኩሉ ሳዕ ነቲ ዝተገብረ ዓዕብካ ምርኣየ ፅቡቅ እዩ ስለዚ ቅድሚ ሕጂ ዝገብሮ ኩሎም ዝገብሮ ውን ንዕሙ

0: ናኣክኖሌጅ ክንገብሮም ወይ ኣፍልጦ ክንህብ ፅቡቅ እዩ ማለት እዩ። ድሕሪ ሓሽዑ ብዛዕባ እቲ ሓድሽ ዝግበር ዘሎ ከዓ ትዛረብ ማለት እዩ። ስለዚ እቲ ሓድሽ ዝግበር ዘሎ ከመይ እዩ እንተልና ኣብዚ ግዜ እዚ እቲ ኢንዶስኮፒክ ስራሕ ክሳዕ ክንዱ ኣብዚ ዓዲ ተኣታትዩ ስለዘይነበረ ኣብዚ ግዜ እዚ ግን ተኣታትዩሎ ክንበሃል ይከኣል እዩ ማለት እዩ። ተኣታትዩሎ ማለት ኩሉ ሳዕ ብወፃእተኛ ዝስራሕ ተኮይኑ እኹል ኣይኮነን ብደቂ ዓዲ ከ ዝግበር ነገር እንታይ ኣሎ ኢና ንብል። ስለዚ ብደቂ ዓዲ ዝግበር ሰብ ዘሎ ኢና ሕጂ ክንዛረበሉ ክኢልና ዘለና ማለት እዩ። ስለዚ ዝበዝሒ ግዜ ካብ ደገ መፂኦም እዮም ዝገብሮ ነሮም ስራሕ ዝሰርሑ ዘለና ሕጂ ግን ኩሉ ዓይነት ኢንዶስኮፒ ወይ ከዓ ብዛዕባ ስርዓተ ሽንቲ ዝግበር ኣቲኻ ኣብኡ እንዳረኣኻ ብምርኣይ ዝስራሕ ስራሓት ክበሃል ይከኣል እዩ። ስለዚ ገለ ንኣብነት ሲስቶስኮፒ ዝበሃል ማለት ኣብ ፍሕኒ ኣቲኻ ምርኣይ ጌርካ ትሰርሖ ስራሓት እዩ። ካብኡ ላዕሊ ከዓ ንላዕሊ ናብ ኩሉት ኣቲኻ እውን ክትሰርሖ ትኽእል ስራሓት ማለት እዩ። እዚ ኩሉ ስራሕ ክሳብ ሕጂ ኤርትራውያን ክሳዕ ክንዱ ተሰሪሑ ይፈልጥ እኒአ ክብል ንኽእል ግን ተሰሪሑ ከዓ ንሪኦ ኣለና ሕጂ ማለት እዩ። እዚ ሕጂ ዝስራሕ ዘሎ ከዓ ብጣዕሚ ፅቡቅ ኮይኑ ክሳዕ ክንዱኡ ከማን ዝነኣድዩ ክበሃል ክኣል እዩ ማለት እዩ። ምክንያቱ ኩሉ ዓይነት ፀፅራት ክሰብሮ ክኢልና ኣለና ሕጂ ማለት እዩ። ብጀካ ክሉሲ ኣብ ስርዓተ ሽንቲ ዘሎ ኩሉ መስበሪ ጌርና ክንሰብሮ ክኢልና ኣለና። እዚ ሕጂ ዝሕጉስ ነገር እዩ። ክሳዕ ሻምብቆታት ክሳዕ ናብ ኩሉ ዝመርሕ ሻምብቆታት እቲ ፀፅራት ገላ ክንሰብር ክኢልና ኣለና። እዚ ከዓ ዓብዪ ተበግሶን ዓብዪ ፅቡቅ ነገር ይክህሉ ይኽእል ያና። ስለዚ እዚ እቲ ዝግበር ዘሎ ስለዝኾነ ነዚ ኣብ ግምት ብምእታዊ ኣነ ሕጂ ዓብ ስራሕ ይስራሕ ኣሎ ክብል ዝኽእል። ስለዚ ኩሉ ሳዕ ግን ከምቲ ዝበልኮ ኣቐዲሙ ተሰርሐ ስራሕ ኩሉ ሳዕ ኣፍልጦ ክንብ ኣገዳሲ እዩ።
1: ምምስራት ሓድሽን ዘመናውን ሕክምናዊ ኣሰራርሓ ይፅናሓለይ ዘይበሃሎ ጉዳይ እዩ። ይኹን እምበር እቲ ዝተኣታቶ ሓድሽ መስርሕ ብዜጋታት ዝምለኽን ዝስራሕን ምዝኸውን እዩ ቀጻልነትን ኣድማዕነትን ዝህልዎ። ስለዝኾነ ድማ መንግስቲ ነዚ ሞያ ክዓሙ ዝኽእሉ መንእስያት መልሚሉ ኣብ ስራሕ ኣዋፊርዎም ኣሎ።
2: ናይ ብሓቂ ሓጉሰካ ኣብ ሓሊበት ሆስፒታል ብዘይመገናኒ ክብለካ ክእል ኣነ ሕጂ ንበዕለይ ካብ ሓደ ካብ ኢታሊ ካብ ሮማ እንዳተመላለሰ ዝመፅእ ነበረ ሰርጀን ነር ናይ ስርዓተ ሽንቲ ናይ መፅባሕቲ ክኢላ ኣብ ቆሎታ ነዊሕ ዓመታት እየ ምስ ተማሂረ ርጋ በይነ የ ተማሂረ ክብለካ ክእል ማለት እዩ እንጂ ዝሓነቲ ንሱ ዝሰርሐ ነበረ ኩሉ ማስተር ገይረ እየ ማለት እዩ። ኣብዚ ሓሊበት ምስ መፀና ሕጂ ዳርጋ ሰለስተ ዓመት ገለ ክኾኑ ኹን ስራሕ ብዘገርም ፍጥነት እዮም ክኢሎም እቶም ዘለዉ ሓካይም ነቲ ኩሉ ኣነ ዝስርሖ ነበርኩ ብዘገርም ፍጥነት መሊኾሞ ኣብ ፅቡቅ ደረጃ ሕጂ ኩሉ ነገራት ክሰርሑ ይክእሉ ከለዉ ኣፍሕኛ ኣቲኻ ምርኣይ እቲ ቦታት ምእታው ናይ ፕሮስቴት ንብለ ናይ 18 ዝገብር ፅንኪ ንዕኡ ምቑራፅ ኣፍሕኛ ዘሎ ካንሰር ምእላይ እዚ ኩሉ ዝሰርሑ ኣሉ ሕጂ ኣብ ፅቡቅ ደረጃ ኣለዎ ማለት እዩ። ብጣዕሚ ዝሐጉሰካ ናይ ብሓቂ ክተባብዑ ዝግብኦም እዩ። በዚ ዓውዲ እዚ እውን ተማሂሮም ኣብ ዝለዓለ ደረጃ ክበፅሑ እቲ ሚኒስትሪ ክሓስበሉ ኣለዎ። ናይ ሃገር ርክሳ እዮ ማለት እዩ። ፅቡቅ ናይ ሃገር ፍርያት እዮ ማለት እዩ።
1: ዕውት ንምግባሩ ከዓ ብወገን ምምሕዳርን ሓለፍቲ ኣሃዱ ውሽጣዊ መጥባሕቲ ሆስፒታል ሓሊበትን ዝተገብሩ ፃዕርታት ኣለዎ። ኣብ ርእሲ እዚ ውልቃዊ ተበግሶ ኪላታት መንእስያት እቲ ኣሃዱ እውን ክምጎስን ክተባባዕን ከም ዘለዎ እዮም ሓኸይም ዝገልፁ።
0: ኣነ ኳ ከም ንእሽተይ ነብሰይ ክርኣዮን ኣይደለኒ ሕጂ ንእሽተይ ከዓ ይኮንኩን ማእከላይ ክበሃል ክኣል ኣነ ካባይ ዝነኣሱ ከዓ ሰብ ዝመፅኦም ዘለዎ ማለት እዩ። ግን እቶም መፅኦም ዘለዉ ንኣሽቱ ሓኸይም እውን ካባይ ንላዕሊ እውን ሰርሑ እየ ዝብሎም ማለቱ ክእላታት እዮም ክብሎም ይኽእል እየ። ምክንያቱ ኣብ ገሊኡ ነገራት ንጡፍ ዝኾነ ተሳትፎ ሰብ ዘለዎም ሕጂ ማለት እዩ። ኣነ እቲ ከድንኦም ዝደሊ ኣብዛ ሆስፒታል ዘለዎ ንፉዓት መራሕቲ እዮም። ቀዳሞት መራሕትና ክንእዶም ዝደሊ ዶክተር ዮሴፍ ዮሃንስ እዩ። ምክንያቱ ንኩሉ ኣበርክቶ ክገብር ዝኽኣለ እሱ እዩ። ምክንያቱ ብናቱ ሓላፍነት ብናቱ መሪሕነት እዩ ዝተገይሩ እምበር እሱ ኢልካ ይተገብረን። ስለዚ ኣፍልጦ ክንቦ ዘለና ኣፍልጦ ክንቦም ስለ ዝግባአና ማለት እዩ። ብተወሳኺ ከዓ ንዶክተር ሰሎሞን ገብረ እግዚኣብሄር ከዓኒ ናቱ ተበግሶ ኣቐዲሙ ሰርሓሉ ነይሩ እንዲ ሕጂ ግን በይና ኮይና ክንሰርሓሉ ምኽኣልና እዚ ብቕዓት እዩ። ስለዚ ተበግሶ ናይ ሰባት እዩ ኣብዚ ብፂሕዎ ዘሎ እምበር ናይቶም ንኣሽቱ ጥራይ ኮነን። ስለዚ ብቶም ዓበይቲ ዝተገብረ ተበግሶ እዩ ናብዚ ኣደይቡና። ስለዚ ንሕና ዝገበርና እንተሎ እውን ኣፍኮርስ ኣብዚ ግዜ እዚ ከምዚ ኮይና መንእስያት ኣገልግልቲ ኮይና ንህዝቢ ከነገልግል ቀሊል ስራሕ ኣይኮነን። እዚ እቲ ንገብሮ ዘለና እውን ከይተንኣደ ክሓልፍ ኣይክእልን እዩ። ግን ተበግሶ ናይቶም ዓበይቲ እሱ እያ ነዚ ንእዶ መጀመርያ ኣብዚ መራሕትና ዘለዎ ድማ ኩሎም ካብ ሜዲካል ዳይረክተር ዶክተር ልኡል ባንተ ይርጋ ጀሚርካ ክሳዕ ትሓት ዘለና ኩላትና ከብ ክእለትና ኣበርክቶ ስለ ዘለና ኣብቲ ስራሕ ኩላትና ከዓ ክነኣድካ ይብላኣና ስለዚ ብሓፈሽ እውን ነቲ ተበግሶ ናይ ሚኒስትሪ ጥዕና ስለዝኾነ ከዓ ከመስግን ፈቱ ማለት እዩ።
1: ኣሃዱ መደን ዘዚ ሓደ ካብቶም ሕክምና ውሽጣዊ መጥባሕቲ ዕውት ኮይኑ ክወፅእ ዝገብሩ ኣካላት እዩ። ልዑል ጥንቃቐን ክእለትን ዝሓትት መስርሕ ድማ እዩ። ኣገዳስነት ዝዓውዲ ብሰብ ሞያ ክግለጽ እንከሎ ድማ ከምዚ ይመስል።
3: ንባዕሉ እዚ ናይ ስነ መደን ዘዚ ሲ ነቲ ስርዓተ መጥባሕቲ ካብቲ ዝቐየሮ ዓይነት ዓውዲ እዩ። ምክንያቱ ሕሙም ብዘይቃንዛ ከይተቐንዝወ ከይተሸገረ ተወሳኺ ከዓ ናይ መጥባሕቲ ሓኪም ናጣ ኮይኑ ብዘይ ገለ ስክፍታ ብዘይ ገለ ክስታይ ናጣ ኮይኑ ንክሰርሕ ባይታ ድፈጥር ዓውዲ እዩ። ተወሳኺ ከዓ ኣብነት ሕሙም ድሕር ሓፈሻዊ መደንዘዝ ወሲዱ እታ ሂወት ኣብቲ ትሕቲ ኣልያ ናይቲ ክኢላ ናይ መደንዘዝ እያ። ሕጂ ናይ መደንዘዝ ሲ ዓብ ተራይ ነቲ ክፍሊ መጥባሕቲ ማለት እዩ ወይ ናይ መጥባሕቲ ሓኪም ሲ እቲ ናይ መደንዘዝ ክኢላ ክህሉ ጎኑ ወይ ውን ተሓኪም እቲ ሕሙም ንክድንዝ ሲ ዓብ ተራ ነቲ ስራሕ ከዓ ንምፅፋፍን ካልእ ስራሓት ንክሰርሕን ዘተባብዐ ወይ ባይታ ድፈጠረ ዓውዲ እዩ ኮይኑ ዝስምዐኒ ብናተይ ክሳይ ማለት እዩ።
1: ኣብ መስርሕ መጥባሕቲ ሂወት ሓደ ሕሙም ኣብ ኢድ ክኢላ መደንዘዝ ምዃና እዩ ዝግለጽ። እዚ ዕማም እዚ ልዑል ትዕግስትን ስነ ምግባርን ዝሓትት ሞያ እዩ። ብቕዓትን ተወፋይነትን ክኢላታት መደንዘዝ ይኹን ካልኦት ኣካላት ናይ ዝኣሃዱ ድማ ነዝተባሃለ ዘንፀባርቑ ምዃኖም እዩ ዝፍለጥ።
3: ማራዮም ዝውፈዩ በዚ ኣጋጣሚ ካብ ሓላፊኦም ኣትሒዝካ ስጋዕቲ ተራ ዘሎ ከመስግን ደሊ ውፍያት እዮም። ኣብ ግዜኦም ንዝኾነ ሽግር መፅኡ ኣብ መጥባሕቲ ክመፅእ ክእል ዝኾነ ኮምፕሊኬሽን ወይ እውን ንሓፂር ኢልካ ዝኣተኻ ሰዓታት ክትወስድ ትኽእል፣ ከቢድ ስራሕ ክፀንሕ ክእል፣ ትሕሙም ስጋዕ 6 ሰዓት 7 ሰዓት ዝደንዘ ዘሎ እዋን ኣሎ። እዚ ግን ኣብቲ ትሕቲ ኣልያ ናይቲ መደንዘዝ ክኢላን ድዩ ስጋዕ ክንዲዚኦም ዝውፈዩ ማለት እየ እ በዚ ኣጋጣሚ ከመስግኖም ይደሊ ማለት እዩ። ተወሳኺቲ መደንዘዝ ከዓ እንታይ ኣለው እቶም ናይ ኦኣር ነርሳት ከዓ ኣለዉ። ምክንያቱ ኦኣር ነርሳት ኣለዉ፣ እዘን ትሪእዎን ዘለኹም ክሊነራት ኣለዎ። ምክንያቱ እቲ ስራሕ ንክኸይድ እዚኦም ውን የማና ኢድ ናይቲ ስራሕ እዮም። ምክንያቱ እቲ ንብረት ከይመኸነ ከይፀፈፈ ከይመኸነ ገለ ከዓ ወላሓንቲ ክትገብር ኣይትኽእልኒ ኢኻ። ሕጂ እዚኦም እቶም እዚኦም ከዓ ብወገኖም ክምስገኑ ዝግብኦም ካብ ሓላፊኦም ስጋዕቲ ተራ ክሊነር ምሕደራ ኩሉ ማለት እዩ። ምክንያቱ ሓደ ሕሙምሲ ነጥባሕቲ ክትገብር ትኾንካ ክንደይ ክኢላታት ኢኻ ጠጠው ትብል ኣብታ ልዕሊ እዩ። ሕጂ ብከምኡ ኩሉ ኣብቲ ዓውዲ ኣብቲ ክፍሊ መጥባሕቲ ዝነጥፍ ሞያዊ ከመስግን ንደሊ ማለት እዩ። በዚ ኣጋጣሚ እዚ
1: ብወገና ንፃዕሪ ብቕዓትን ተወፋይነትን ክኢላታት መደንዘዚ ብግብሪ ንምዕዛብ ኣብ ውሽጢ ክፍሊ መጥባሕቲ ኣቲና ሰኒድና ኣሎና። ንምዕባለታትን ኩነታትን እቲ ፅዑቕን ተኣፋፍን መስርሕ መደንዘዚ እንታይ ከም ዝመስል መብርህ ክኸቡና ድማ ተወኪስናዮም ኣሎና።
4: ኣገዳስነቱ ናይዛ ኣንስቲዝያ ወይ ከዓ ናይ መደንዘዝ ንብሎ ዘለና ኣብዛ ላፓራስኮፒክ ሰርጀሪ እቲ ዝለዓለ ተራ ኣለዎ ማለት እዩ። ምስቲ ናይ ቅድም ክንሪኦ ከለና እቲ ኦፐን ድበሃል መጥባሕቲ ወይ ከዓ ክፉት ድበሃል መጥባሕቲ ብዙሕ ንዓና ኣየሸግረናን እዩ። እዚ ሕጂ መፅኡ ዘሎ ቴክኖሎጂ ግን እቲ ውሽጢ ብግቡእ ክረኣዮም ድሕር ኮይኑ ካርቦን ዳይኦክሳይድ እዮም ንጥቀሙ። ካርቦን ዳይኦክሳይድ ኣብ ውሽጢ ከብድና ይመልእ ማለት እዩ። እዚ ካርቦን ዳይኦክሳይድ እዚ ዝተፈላለየ ዓይነት ፀቕጢ ኣብ ልዕሊ ልቢ፣ ሳምቦ፣ ኩሊት ይፈጥር። እዚ ፀቕጢ እዚ ከዓ ሕጂ ንመን እዩ እቲ ኣደራዕ ወይ ከዓ እቲ ብድሆ ከዓ ንመን እዩ ማለት እዩ ናብቲ ናይ በዓል መደንዘዚ ክኢላ ማለት እዩ። ስለዚ ነዚ ብግቡእ ከመሓድሮ ክኽእል ኣለዎ። እቲ ካርቦን ዳይኦክሳይድ ኣብ ውሽጢ ነፍስና ደለውን ገሊኡ ተመፅኡ ኣብ ደምና ይደኣቱ። ስለዚ ብግቡእ ክንከታተሎን ልዕሊ ዓቕን ከይከይድን እውን ብግቡእ ዝኾነ ቁፅፅርን ምሕደራን የድልዮ ማለት እዩ። ምስቲ ናይ ቅድም ዝነበረ መጥባሕቲ እቲ ክፉት ብዙሕ ኣብ ውሽጢ ከብድና ፀቕጥ ስለዘየለ ኣብቲ ኣንስትዝያ እውን ብመጠኑ ዝኾነ ዓይነት ፀገም ኣይምፀናን እዩ ነይሩ። ኣብዚ ሕጂ እዋን ግን እቲ ካርቦን ዳይኦክሳይድ ጥቆም ስለዘለዉ እዚ ከዓ ብግቡእ ክነመሓድሮን ክእለት ኣፍልጦ ሃሊና ክነመሓድሮን ክንፅግኖን ክንክእል ኣለና ማለት እዩ። ዳስዋይ ሕጂ ምዕብል ዝበለ መሳርሕታት የለ

0: ካብዚ ከምዚ ዓይነት ላፓራስኮፒክ ሰርጀሪ እዛ ማሽን ትርእዎ ኣለኹም ብዓባያ ምዕብል ድበለት እያ ፕላስ እቲ ኣብ ውሽጢ ካርቦን ዳይኦክሳይድ ኣትዶ ኣሎውን ደቂቕ ኢና ንከታተሎ ማለት እዩ። ልክዕ ከምዚ ስእሊ ዝረኣየና ዘሎ ካርቦን ዳይኦክሳይድ ብደቂቕ ተደይ ተኸታቲልከ ናቲ ሳዕብን ከዓ ሓደገኛ ክኾኑ ይኽእል ማለት
1: እዩ። ክንደይ ዓይነት መደንዘዝ እዩ ዘለኩም ሕጂ እቲ ናባት ፍልልያት ምሕራልዎ ኮይኑ
0: ሕጂ ኣክቹዋሊ ኣብ ሰለስተ ንመቕሎም ንኽእል ኢና እታ ዓይነት መደንዘዚ ሓፈሻዊ እዚ ከምዚ ዓይነት መደንዘዚ ሓፈሻዊ መደንዘዚ እዮም ዝወዙ ሓፈሻዊ መደንዘዚ ክንብል ከለና ከዓኒ እቲ ሰብ ብግቡእ ደቂሱ ናይ መስተንፈሲ ሓገዝ በዛ ማሽን እዚኣ ይግበረሉ ማለት እዩ። እቲ ካልኣይ ከዓኒ እቲ ዞባዊ መረንዘዚ ንብሎ ዞባዊ መረንዘዚ ከዓ ኣብ ዓንዲ ሕቆ ድወሃብ ኮይኑ ካብ ሕምብርቲ ንታሕቲ ይደንዝዝ ማለት እዩ። እቲ ሳልሳይ ከዓኒ ኣብዚ ግዜ እዚ እንዳማዕበልናያ ንክእል ዘለና ኣብቲ ጫፍ በፂሕንያ ዘለና ከዓኒ እታ ዝደለካያ ክፋል ኣካላት ንበይና ከምቲ ድንዝዝ ምግባር ማለት እዩ። ኢድካ እተኮይና ኢዳ ንበይና እግሪ እተኮይና ከ እግሪ ንበይና ጌርካ ኣክንዲ ሙሉእ ነብሱ ዝድቅስ እቲ ሰብቲ እታ ዝደለካያ ክፋል ኣካል ከምቲ ድንዝዝ ትገብር ማለት እዩ።
2: ስራሕ ሕክምና ተመላሊኸ እዩ ዝዕመም። ከምኡ ክንዲ ዝኾነ ድማ እዞም ኤርትራውያን ሓኻይም ምስ ቻይናውያን ክኢላታት እናተመላሉ እዮም ክሰርሑ ፀኒሖምና። ኣበርክቶ ናይዞም ቻይናውያን ክኢላታት እንታይ ምዃኑ ድማ ሓቲትና ነርና።
3: ሕጂ እንዳተሓጋገዝካ እንዳተመላለኻ እንዲ እሶም እጅቶም ቻይናውያን ኣብቲ ኦፐን ሰርጀሪ ንብሎ ሓደ ሓደ ግዜ ን ኦፐን ሰርጀሪ እኮ ኣገዳሲ እዩ። እቲ ክፉት ሰርጀሪ ንብሎ ኣገዳሲ እዩ። በቲ ኢንዶስኮፒ ዘይትገብሮ ነገራት ኣሎ። ሕጂሳቶም ኣብኡ ብዙሕ ምልክ የብሎምን እሱ ካባና መሃሮ ማለት እዩ። እሳቶም ከዓ ዝያድ ኣብቲ ቴክኖሎጂ ጌርካ ዝዓሞ ነገራት ከዓ ዝበለፀ ክሳዕ ኣለዎም ክእለትን ዓቕምን ኣለዎም። እሶም ከዓ ኣብታት ነገር ይሕግዙና ማለት እዩ።
4: ሓደ እንታይ እዩ እቲ ፍልጠት ናቶም ማለት እዩ ፍልጠት ናቶም ተመክሮ ናቶም ፕላስ እቲ በፂሕሞ ዘለዉ ምስ ቴክኖሎጂ እዩ። ንሕና ቅሩብ ድሕር ኣብቲ ከፊትካ ዝስራሕ ስለ ዘለና ሕጂና ናብቲ ቴክኖሎጂ ንሕወት ዘለና ሕጂ ናብዚ ክመፁ ከለዉ ቅሩብ ይሽገሩ እዮም ነይሮም። እዚ ከፊትካ ገለ ኣብ ሳሕት እዮም ዝጥቀምሉ ወይ ኮምፕሊኬሽን ገለ ከጋጥሞ እንከሎ ተደይኮነ ኩሉ ብላፓራስኮፕ ስለዝሰርሑ ዘሎ ስለዝሰርሑ ኣብዚ ክመፁ ከለዉ ቅሩብ ይሽገሩ እዮም ነይሮም። ሕጂ ግን ምስቲ እሶም ዝሰርሕዎ ኣብዚ ባይታ እንድሕር ተዋዲድሎም እቲ ዘለዎም ፍልጠት እቲ ዘለዎም ተመክሮ ኣስጊሮምልካ የሕሊፎምልካ ኣብዚ ወይ ንሕና ኣትሪፍና ኢና ንሰዶም ማለት እዩ።
2: ነግረ መንገድና እቶም በዚ ዓይነት ሕክምና ክፍወሱ ዘድልዮም ሕሙማት ከመይ ዝበሉ ምዃኖም እውን ተወኪስናዮም ነርና።
3: እዚ ዓውዲ ናይ ስርዓተ ሽንቲ ኣዝዩ ሰፊሕ ኣዝዩ ሰፊሕ እዩ። ንክልቲ ፆታ እዩ ዝስንክፍ ተባዕታይ ኣንስታ ይብልኒ እዩ። ንኩሉ ዕድመ እዩ ዝስንክፍ። ህፃናት ኣለዉ፣ ዓበይቲ ኣለዉ፣ ኣረጋውያን ኣለዉ፣ ንኩሉ እዩ ንኩሉ ስለዝጠቐል ካ ዝቕን ዚ ክፅዕቕ ገይርዎ ዘሎ እዚ ጥራይ ክብለካ ኣይክእልን። ዋላ ህፃናት ከይተረኸቡን ንቕበል። ህፃናት ኣለዉ ናይ ዝተፈላለየ ፀገማት ዘለዎም ናይ ስርዓተ ሽንቲ ዓበይ ዘለዉ ናይ ዓፅሪ ሽንቲ ፀገማ ዘለዎም እዚ ልካ ትውዳእ ኣይክእልን እዩ። ካብ ኩሉ ዓይነት ዕድመን ኩሉ ፆታን እዩ ዝመፅእ ማለት እዩ ዝምልከቶ እዚ ጉዳይ እዚ ሕጂ ብዘይ ምግናን ካብቲ ናይ ስርዓተ ሽንቲ ዘጥራይ ዘይኮነስ ካብ ኩሉ እቲ መፅባሕቲ ዝግበር ኩሉ መፅባሕቲ ዝግበር ኣብዚ ናይ ሓፈሻዊ ሕክምና ማለት እዩ። ዳርጋ 70 ካብ 100 ናይ ስርዓተ ሽንቲ እንተበልኩካ እየ ተጋነነ። ሕጂ ካብኡ ከዓኒ እቲ ካልእ ዝበዝሐ ትብሎ ናይ ፀፀር ኣሎ። ፀፀር ስርዓተ ሽንቲ ኣሎ፣ ናይ ኩሊ ፀፀር ኣሎ፣ ናይ ፍሕኛ ፀፀር ኣሎ፣ ፅበት ናይ ትቦ ናይ ሽንቲ ኣሎ። ፅበት ናይ ትቦ ናይ ሽንቲ ማለት ብፍላይ ኣብ ደቂ ተባዕትዮ እቲ ግዳማዊ ትቦ ናይ ሽንቲ ፅበት ክገብር ከሎ ብዙሕ ስቅያት ኣለዎ ብዙሕ ስቅያት ኣለዎ። ንዕኡ ከዓኒ ኣብዚ እኹል መሳርሒ ኣለና። ንዕኡ ከፊትካ ንምትዕርራይ ይግበር እዩ። ካልእ ናይ ዓፅረ ሽንቲ ዘለዎም ናይ ዓበይቲ ብዕድመ ዝደፍዎ ሰባት ከዓ ሓደ ካብቲ ግን ዝኾነ ዝግበር ኣገባባት እዩ። ናይ ፕሮስቴት ንብሎ ማለት እዩ። ካልእ ናይ ውሕድ ዘይኮነ ናይ ካንሰር ናይ ፍሕኛ እዩ። ካንሰር ናይ ፍሕኛ ብዝገርም ብዝሒ እዩ ዘሎ እዚ ደቂ ኣንስትዮ ይኹን ተባዕትዮ ይኹን ብፍላይ እዞም ሽጋራ ዘትክኹ ማለት እዩ። እዚ እውን ሓደ ካብቲ ቅንዲ ዘሸግረና ብድኹታት ኣብ ስራሕ ማለት እዩ። ሓሊበት ሆስፒታል ሕጂ ህፃናት ገለ መፅባሕቲ ከም ልምዲ ብዙሕ ኣይቅበልኒ ግን ናይ ግድን ኮይኑ ግን ነዚኣ ሰሙ ከማ ኣኮሞዴት ንገብርና ንዞም ህፃናት ካብቲ ዝተፈላለየ ሆስፒታል ዝመፁና ናይ ዝተፈላለየ ፀገም ዘለዎም ይስራሐሎም እዩ ማለት እዩ። ግን ቶም ቀንዲ ቀንዲ ዝኾኑ ዝበልኩ ካ እዚኣቶም እዮም። ሕጂ ናይ ህፃናት ገለ ናይ ተፈጥሮዊ ፀገማት ኣለዉ። ንኣብነት ዘይወለደ ፍረ ነብሲ ኣሎ፣ ዘይንቡር ዝሸንሰ ህፃናት ኣለዉ፣ እቲ ኣፍ ደገ ናይ ግዳማዊ ናይ ትቦናይ ሽንቲ ኣብ ክንዲቲ ንቡር ዝኸውን ኣብ ዘይንቡር ቦታ ይኸውን ንዕውን ዝግበር መትዕራይ ኣሎ። ብተፈጥሮ ዝመፅ ናይ ኮላሊት ፀገም ኣሎ፣ ፀፀር ዝተፈላለዩ ዓይነት ፀፀር ኣሎ። እዚ ሕጂ ኣብ ህፃናት ንሪኦ ማለት እዩ።
2: ከም ውፅኢት እዚ ሓድሽ ክበሃል ዝከኣል ኣገባብ መጥባሕቲ እምበኣር ብዙሓት ዜጋታት በዚ ኣገባብ ሕክምና ክፍወሱን ሂወቶም ክድሕኑን በቂዖም ኣለዉ። ፀዕቂ ተሓከምቲ ግን ሕጂ እውን ኣይጎደለን። እቲ ምኽንያት ድማ
3: እጂ ሕክምና ናይ ስርዓተ ሽንቲ እንተዳርዩና ኣብ ሓሊበት ሆስፒታል ኣዝዩ ፅዑቕ እዩ ዘሎ። እጂ ንምንታይ ፅዒቑ እንተልካ ሓደ እቲ ምኽንያት ካብ ኩሉ ከባቢ ሃገርና ነዚ ዓይነት ሕክምና ሰብ ይውሕዝ እዩ ዘሎ። እዚ ሓደ ምክንያት ክኾን ይኽእል። ካልኣይ እቲ ሞያ እቲ ዓውዲ ንባዕሉ ኣዝዩ ሰፊሕ እዩ። ክልቲ ፆታይ ዘጠቓልል ኣብ ኩሉ ክሊ ዕድመ ከ ኣለ ካብ ህፃናት ጀሚርካ ስራብ ዓበይቲ ዘሎ ፀገም ስለ ዝኾነ ሳልሳይ እውን ኩሉ ሕማም ፅቡቅ ኣይኮነን እንዲ ግን ብፍላይ ግን ናይ ስርዓተ ሽንቲ ፀገማት ኣዝዩ ስቃይ ደምፅእ ነቲ ተሓካሙን ዘሸግር ስለ ዝኾነ እቲ ፃዕቂ ስራሕ ኣዝዩ ልዑል ዘሎ ኣብ ኩሉ ኣብ ጥራይ ኣብ ክፍሊ መፅባሕቲ ዘይኮነስ ዋላ ኣብቲ ናይ ተመላለስቲ ሕክማ ኣብቲ ናይ ደቂሳም ዝሕከሙ ኣብቲ ናይ ኣድሚሽን ኦፊስ ብዙሕ ፃዕቂ እዩ ዘሎ።
2: ኩነታት ዝኣሃዱ እምበኣር ከም ዝተኸታተልናዩ ዝመስል ዝያዳ ብልእዝትን ምዕብልትን ንምግባራ ድማ ኩሎም ዝምልከቶም ኣካላት ኣቓልቦም ዝገብሩላ ጥራእዩ ዝብለብዋይ ዘለዎም እዞም ሞያውያን ተወሳኺ ለብዋ እንተሃልዩ ድማ ካብ ቃሎም ንስማዕ እዮ።
4: እዚ መወዳእታ ሓደ እቲ ላፓራስኮፒክ ሰርጀሪ ክተባባዕ ክዓቢ ዘለዎ እዩ። ሕጂ ዝያዳ ኣብዚ ብሚኒስትሪ ደረጃ ቆላዕታ ንደሊ ማለት እዩ። እዩ እንታይ እዩ እቲ ኣቑሑት ብዙሕ ዝጎድለና ኣሎ። እዚ ኣቑሑት ምምላእ ዋላዊን በቲ ዘሎ ሌተስት ነገራት ክሰርሕ ከለካ ብጣዕሚ ዝሕግዘካ፣ ኣብ ስራሕካ ቅልጣፍ ይፈጥረልካ። ዋላዊን እቲ ዓይነት ስራሕ እውን ክትልውጦ ትኽእል፣ ከተፅፉፎ ትኽእል። ተወሳኺ ከዓ እቲ ኮምፕሊኬሽን ዶ ገለ ዶ ብዙሕ ኣይከጋጥም ንኽእል ማለት እዩ። ሓደ ዚ ነቲ ሚኒስትሪ ክላቦ ዝደሊ ቆላዕታ ክገብር ኣብቲ ለውጢ መቐይሮ ናይቲ ሕክምና ቆላዕታ ገይሩ ይገብር እንዲ በዚ ኣጋጣሚ ከመዝግኖም ይደሊ እንዲ ነቲ ሚኒስትሪ ብዝያዳ ከዓ ከም ናተይ ኢሉ ኣብ ሓሊበት ጥራይ ዘይኮነ ወይ ኣብ ኦረታን ካልእን ክስፋሕፋሕ እዚ ላፓራስኮፒክ ሰርጀሪ እ ከም ወፍሪ እቲ ሚኒስትሪ ክሕዞ ማለት ከም መጀመርታ ካልኣይ ከዓ ሓድሽ ዓውዲ ሓድሽ ፊልድ ስለ ዝኾነ ንዓና ዝያዳ ትሬኒንግ ኮርሳት ንደሊ ኢና ማለት እዩ። እንዲ ዝያዳ ምስቲ ትሬኒንግ ኮርስ ትወስኸ እቲ ዓይነት ስራሕ ዳዕበኻ እዚ ከፊትካ ዝስራሕ ዘሎ ኩሉ ናብ ላፓራስኮፒክ ሰርጀሪ ንክንልውጠይቲ ዕላማና ማለት እዩ። ናይ ሓፂር ዕላማና ኣብ ዝመፅእ ዓመታት ዳርጋ ሕጂ ኮ ዳርጋ 20-30 ሚእታዊት ስጋ 40 ሚእታዊት እንዲና ናይቲ ንሰርሖ ዘለና መጥባሕቲ ብላፓራስኮፒክ ንሰርሖ ዘለና ንመፃእ ግን ዳርጋ ናብ 80-90 ክንቅይረሉ ኣብዚ ዝያዳ ናይ ሚኒስትሪ ጥዕናን ሓገዝን ናይ መሻርክቲ ገለን ንደሊ ቆላሕታ ማለት እዩ።
3: እቶም ዝምልከቶም ኣካላት ናይ መንግስቲ ብፍላይ ሰም ፕላን ዘወፁ መደባት ዘወፁ ፖሊሲ ዘወፁ እዚ ፀዕቁ ናይ ስራሕ ፀዕቂ ናይቲ ተሓካሚ ነዚ ኣገልግሎት ዝፅበ ብዙሕ ህዝቢ ኣብ ግምት ብምእታውስ ነዚ ዓውዲዝስ ፍሉይ ኣቓልቦ ሂቡስ ፍሉይ ቦታ ሂቡ ዝያዳ ክስራሐሉ ዝኽእል እቲ ህዝቢ ዝያዳ ክገልግለሉ ዝኽእል ነቲ ፀባይ ኣዝዩ ክሕደሉ ዝኽእል መገዲ ክግበር ተዝከኣል ፅቡቅ ነይሩ ብል
5: ኣነ ብቐዳማይ እቲ ነቶም ኣብዚ ሆስፒታል ዘሎ መራሕቲ ምስጋና ኣለኒ። ቢካስ ከምዚ ዓይነት ሆስፒታል ክገብርዎ ዝኽኣሉ ሶም

0: ዝኾኑ ማለት እዩ ምቹ ሆስፒታል ማለት ኩሉ ግዜ መፅኻ ክትመሃረሉ ትኽእል ትዓበየሉ ትኽእል እዩ ኣነ ካብዚ ዓብዪ ሆስፒታል ኣይረክብኒ ኢ ኢልሓስብ እዚ ሕጂ ንዓይ መጎስ እዩ እዚ ነቶም መራሕቲ ከመስግኖም ደልየ ግን ብዓብዩ ግን ብደረጃ ሃገር ክትሓሰ ዘለዎ እዚ ኢንዶስኮፕ ስራሕ ዓብ ርእስቲ እዩ ዓብ ርእስቲ ካብ ኮነ ብመንግስቲ ከዓ ኣቐልቦ ከዓ ክወሃቦ ይምሕፀን ክልኣይ ግዜ
1: እዚ ምዝመረን ዘዚ ግን ኩሉ ሻዕ እቲ መጥባዕቲ እንዳማዓበለ

እዚ ክማላእ ክኽእል ኣለዎ። እዘን ንሪአን ዘለና ሓደሽቲ ማሽናት ከዓ ኣትሊስት እንተዋሓደ ኣብ ዓመት ድዩ ኣብ 2 ዓመት በቶም ባዮሜዲክ ዝበሃሉ ንዕአን ድምልከቶም ሰባት መፂኦም ኩነታት ጥዕናአን ድሃይ ክገብሩ ክእሉ ኣለዎም። ኣብዚ እውን ንማሕበር እዞም ኣንስቴዝያ ከየመስገንኩዎም ኣይሓልፍኒ። ስለምንታይ መጀመርታ እዚ ላፓራስኮፒክ ሰርጀሪ ኣብዚ ዓሊበት ሆስፒታል ኣብ 224 ምስ ጀመረ ንኩሉ ኣባላቱ ኣኪቡ ብዛዕባ እዚ ኣስተምህሮ ይህቡ ሳላት እሱ ድሃቦ ኣስተምህሮ ከዓኒ ኣፍልጦ ናይቲ በዓል ሞያ ወይ ከዓ እቲ ናቱ ክእለት ስለ ዝዓብየ ስጋዕ ሕጂ ተጠቢሖም ዘለዉ ሰባት ብዘይ ዝኾነ ሓልክታት ወይ ከዓ ብዘይ ዝኾነ ፀገም ኩሉ ብሰላም ወዲእናይ ኣለና ማለት እዩ። ስለዚ እቲ ማሕበር ኣንስቴዝያ ናይ ኤርትራ ኣብዚ ዓብዪ ምስጋና ይግብኦ ማለት እዩ። ሳላሱ እዋናዊ ድኾነ ትምህርቲ ድህብ ዘሎ ምስተ ዓለም ትኸብሮ ዘላ መንገዲ ከዓ ንናኸ ንስጉም ኣለና ደድሕሪ እዩ ማለት እዩ።

0: 46 ዓመት ኣብ ሙያ ብሽግለታ 48 ዓመት ድማ ኣብ ዕርክነትን ሓዳርን ሞያ ብዝተፈላለዩ ኣጋጣሚታት እትውንኖ ክእለት እዩ። ዝኾነ ሰብ ብልምዲ ኮነ ብትምህርቲ ብዙሓት ሞያታት ክውንን ይኽእል እዩ። ይኹን እምበር ኣብ ሓደ ሞያ ኣተኪርካ ምስራሕ ዝያዳ ብልጫ ከም ዘለዎ ዝኣምኑ ብዙሓት እዮም። ምኽንያቱ ብዙሓት ሞያታት ኣብ ሓደ እዋን ከተተግብር ምፍታን ውፅኢታዊ ክኸውን ኣይክእልን እዩ። ኣብ ኩሉ እውን ሓደ ዓይነት ብቕዓት ክህልወካ ኣይክእልን እዩ ዝብል ኣረኣዩ ኣለዎም። ንሎም እምበኣር ን46 ዓመታት ኣብ ምዕራይ ብሽግለታ ናይ ዝነጥፍ ዘሎ ሞያዊ ሙሴ ተመስገን ተመክሮ ህይወት ክንደስሲና ሰናይ ምክትታል።
1: ኣቦይ ብካንቦበሎ ናይ ብሽግለታ ፅገና እቲ ዝበርትዐ ሰብኣዩ ነይሩ። ኣቦይ ተመስገን ቤንሰይ በዓል ጋርላቲ ዊንድሶር እዚአን

0: ኣብ መሰላ ናይ ቀደም ናይ ጤልያን ሽግርታ ካእሪ ከሎ ኣብቲ እዋን ተኣነ ተማሃራይ ከልኹ ናብቦይ ናይ ስልጣንያታት ምስሓሕ ክብፅሕ እዚ ብተመክሮ ብአአን ዝሓስክዎ ኣብዚ ሕጂ እዋን ዘለኹዎ ኣብ ክበፅሕ በቂዐ።
1: ኣቶ ሙሴ ናይዚ ናብ ኣቦኡ እናተመላለሰ ዝርዮን ዝዕዘቦን ዝነበረ ሞያ ምዕራይ ብሽግለታ ፍቕሪ ክሓድረ ጀመሮ እሞ ኣብ ትርፊ ግዜኡ ምስ ኣቦኡ እናሰርሐ ምስ ዛሕጂ በዓልቲ ቤቱ ዘላ ወይዘሮ በይን ክፍለ ሓዳር ኣብ ዝመሰረተሉ እዋን 1990 ነዛ ሕጂ ዝሰርሓላ ዘሎ ትካል ብምውፃእ ኣብ ሓደ ዓመት ናተይ ዝብሎ ትካልን ሓዳርን ወነነ
0: እናሰራሕኩ ምስዛ በዓልቲ ቤተይ በይን ክፍለ ስብሓ ትበሃል ምስ ሓዳር መስሪተ ናተይ ክውፅእ ጀሚረ ማለት እዩ።
2: ነዚ ስራሕ ክውፅእ ከሎ ምስ እዚ ሽግር ባፅ የውፅዎ ምስታ መርዓና ስትሕርበ መርዓና የውፅዎ እቲውስ ይብሉ ዘበን ደርጊ ንመዛግጀ መተመላለስኒ ክሕጉዘ ኢለ ላዕልን ታሕትን ላዕልን ታሕትን ኢና ግን ኣውፂና እዮ ልቸንሳውፂና ሓደ ዓመት ትኸውን ኣብዚ ንዳሓሞይ ዕግርግር ክናበል ክከሎ ክሰሪሕ ላ
1: ኣቶ ሙሴ ንዝሓዞ ሞያ ኣተክሮ ብምግባር ነቲ ካብ ኣቦኡ ዝቐሰሞ ሞያ ዝያዳ ንምዕባይ ኣብ ሓድሽ ፈጠራታት ከድህብን ተፈላጥነት ከጥርን ጀመሮሞ ዓማዊሉ እናበርከቱ ከዱ
0: እቲ ምዕብልና ካብቦይ ዝወረስኮ ንዑ ሒዘ እናቐፀልኩ ከይድ ከሎ ከዓ እቲ ለውጥታት ከዓ ናይ ሽግለታ ምፅጋን ምስኡ ማዕሪ ማዕሪኡ እንዳለወጥኩ ሞዲፊካር ዝኾና ናይ ቀደም ሽግለታ ዝነበራ ማለት እዩ ቤንሰይ እዩ ነሩ ቀደም ቤንሰይ እዮም ዝፍለጣ ነይሮም ሽግለታ እዚአን ኣብዚ ሕጂ እዋን መላዋጢ የብለንን ኣነ ግን ብሞዲፊካር ገይረ መጓዓዝያ ከም ዝቕፀል ኣገብር ኣብዚ እዋን እዚ ማለት እየ ካብ ተመክሮ ይዎ
3: ኣነ ጎይትኦም ተስፋ ይበሃል ተስፋይ ሓጎስ ሙሴ ብሓቂ እቲ ስርሑ ንፉዕ እዩ ብሞዶፊ ክምግባር ድዩ ብኩሉ ስርሑ ንፉዕ እዩ ኣነ ከዓ ልዕሊ 20 ዓመት ዝኣክል ንሙሴ ፈልጦ ኣነ
1: ብተወሳኺ ንሱ እውን ንደቁ ኣብዚ ሞያ ብምስታፍ ደኣ ዝያደ ሓገዝ ክረክብን ኣብ ደቁ ድማ ፍቕሪ ስራሕን ባህሊ ስራሕን ከስርፅ ከኣለ
0: እጂ እዚኣ እንዳሽክልሳ እዚኣ ክጥረያ ከለኹ እቲ ኢደ ጥበብ ከምዚ ዝበልኳ ካበቦይ ዝወረስኮ ብኣኣ ፊልድ ናተይ ኮይና ነዛ ቦታ እዚኣ ከፊታ እያ ማለት እዩ እዛ እዋን እዚኣ እዛ ነገር እዚኣ ምስ ከፈትኳ እዛ ገዛ እዚኣ ውላድ ምስ በፃሕና እቲ ብኹሪ ወደይ ወዲ 15 16 ኮን ከሎ ትምህርቲ እንዳተማሃረ ቅማዓቲ ምሳይ እንዳሰርሐ እሱ እውን ከም ናተይ ኢድ ሒዙ ሰራሕ ነይሩ ኣብ መርዓ በፅሑ ኣብ መርዓ ምስ በፅሐ ኣንጎላ ከይዱሎ ማለት እዩ ካልእቲ ምንኣስ ምንኣሱ ከዓ ልክዕ ናቱ ሒዛ ከዓኒ ምሳይ ተሕግዘኒ ነይራ እሳ ከዓኒ ዕድሚኣ ምስ ኣኸለ ናብ መርዓ ምስ በቓት ሓዳራ ጌራ ኣብ ጀርመን ኣትያላ ማለት እዩ ስለዚ እዛ ገዛ እዚኣ ንቶም ስድራ ብጣዕሚ ይዕብያቶም እያ ኣብዚ ብፃሕ ኣብፅሓቶም እያ ከምዚ እንዳበልና ከዓ ክሳዕ ዝሕጂ ከዓኒ ይቕፅል ኣለኹ ማለት እዩ
1: ይብል እሞ ዝኾነ ተጠቃሚ ብቓዕቲ ብሽግለታ እንተ ደኣ ክትህልዎ ኮይና ብዛዕባ ክገብሮ ዘለዎ መሰረታዊ ኣገባብ ኣጠቃቅማ ብሽግለታ እውን ከምዚ ኢሉ ነይሩ
0: ሕጂ ብቓዕቲ ብሽግለታ ክትህልዎ እንተ ደኣ ኮይና ብሽግለታ ምስ ሓዛ ኣብ ምስራር ጥራሕ ጉዕዞ ክገብር የብሉን ከምታ ንሱ ንነብሱ ዝኣልያ ከምታ ንነብሱ ዝርያ እታ ሽግለታ እውን ኣብ 4 ወርሒ ድያ ኣብ 5 ወርሒ ድያ ኣካላታ ኩሉ ተመርሚሩ ኩሉ ተራእዩ ክትጓዓዝ ክትክእል ኣለዋ ምክንያቱ እቲ ናታ ዘድልያ እንተዘይገበረላታ ሽግለታት እኣ ንዝደለዮ ክተብፅሖይ ትኽእልን ከተሳናኽሎ ትኽእል ካብ ዝደለዮ ስራሕ ስለዚ ልክ ከምታ ንብሱ ከምታ ሰውነቱ ድኣ ብምገባ ምግቢ እውን ንሳዕ ኣብ 4 ወርሒ ተነውሐ ኣብ 5 ወርሒ እዚ ምግባ ክትርክብ ኣለዋ እወ ዘሎ ውሽጣዊ ዓረራ ድዩ ቸንትራለ ድዩ ሰርቪስ ምግባር ብምሉእሲ ክህልዋ ኣለዎ ሽግለታ ኣብ ምስራ ጥራሕ ክትከይድ ይብላ ስለዚ ተተዓናቅፈካ ማለት እዩ ካብ ዝደለካዮ ከተጓዓዘካ ይትኽእልን
1: ኣቶ ሙሴ ኣብዚ ትካል ብዙሓት መንእስያት ከም ዝመሃረን ገና እውን ይቕፅሎኩም ዘሎን ብምግላፅ ገለ ካብኣቶም ናቶም ትካል ብምሓዝ በዚ ሙያ ከም ዝዓበዩን ዝዛርብ
0: እዎ ነይሮም ሕጂ ንምሳሌ ጉዑሽ ዝበሃል ነይሩ ካባይ ምስ ወፀ

0: ናይ ችክልሳ ገይሩ ሓዳሩ ፈልዩ ኣቦ ሰለስተ ቆልዑ ኮይኑ እዚ ትግራይ ብምዃኑ ግን ንኢትዮጵያ ጠቕሊሉ ምስ ስድርኡ ከይዱ ማለት እዩ። ሓደ እውን ከምኡ ክልተ ቆልዑ ወሊዱ ኣብ ሓዳር በፂሑ ንጀርመን ኣትዩ ኣሎ ወዲ ፃዕዳ እምባ። ስለዚ እዚኦም ከምዚ ኢልና ክሳዕ ሕጂ ንኸይድ ኣለና ማለት እዩ።
1: ብድሕር እቲ ዕውት ሰብኣይ ንፍዕቲ ሰበይትላ ከም ዝበሃል ኣቶ ምስየ እውን ኣብ ጉዕዞ ሓዳሩን ስሩሑን ታራን ኣገዳስነትን በዓልቲ ቤቱ ኣዝዩ ዓብዪ ከም ዝነበረ እዩ ዝዘረብ።
0: ወ ታራ ሕጂ በዓልቲ ቤተይ ኣብ ምንክብኻብ ንዓይ ፅቡቕ ተስፋ ትበኒ ኣትካሚ ስራሕ ኣይቲ ትስራሕ ነብስኻ ቆጥብ በዚ ናይ ክሳይ ኣለዋ ማለት እዩ ናይ ርህራይ ናይ ሰውነት ሓልዮት ኣለዋ ዝኾነ ነገር ብምርዳእ ክሳዕ ሕጂ 33 ዓመት ጌርና ኣለና ብምርዳእ ጥራሕ እዚ ግደፎ ኣብ ምልላይ ምስኣ ክድንፅወካ እዩ ምልላይ ምስኣ ቅድሚ መርዓ 15 ዓመት ዜርና ክድንፅወካ እዩ 15 ዓመት
2: ፅቡቅ ፍቅሪ ሕሊፍና ናይ 15 ዓመት ዝብሮት ከይተፈላለየና ሓንቲ መዓልቲ እውን ተባኣስና ይንፈልጥን ኣብቲ ሰዓታት ናይ ፍቅሪ ዝነበርናዮ ፅቡቅ ሕሊፍናዮ
1: እሞ ኸ ደኣ እዞም ብፍቕሪ ዝመፁ ናይ ሎሚ ሰብ ምዉቕ ሓዳር ነዚ 15 ዓመት ዘስተማቐርዎ ዕሙር ፍቕሪ ብኸመይ ጀመርዎ እስከ ንድሕሪት ንመለስ
2: ኣብ ከንቦበሎን ኣነ እንዳሻ ስርሒ ነይረ ኣብቲ እንዳሻ ናይ ከንቦበሎ እንዳመን እዮም ዝበሃል ሪጋ ናይታይ ዝበሃል ሪጋ ፋርማሲ እንዳገሊ እዮም ዝበሃል ነይሮም ብስራት ብሉ ሕጂ ብደገ ኣሎ ሸማኒ ከዓ ነይሩ ኣብታ እንዳሻ ስርሒ ነረ ካብታ እንዳሻሂ ኣይደንጉኹን ኣብቲ ሸማን እዚ ግብራ ይብልዎ እዚኣ ስእልተ ሰኣኢለ ደለኹ ኣብታ ላዕሊ ርኢኸ ምስ ምስየ ላዕሊ ምሻ ኣላ ኣብዚ ኣላ ምስ ምስየታ ወለ ምሳል እወ እታ ካምቻ ገደ ኣለኹ ባዕልኽን ከምኡ ንሰርሕ ነረ ኣምሂረኒ ከምኡ ዝገብራ ዝብሉ ትግራዋይ ሰሪሕኽን ተኸደና ክትክርእ የ ክዳን ክንኢሉኒ ራይ ከምኡ ስራሕ ምሂረኒ ነባ ኣብኣ ስርሕ ነረ እንዳገብራይ ዝብልዎ ካብ እንዳገብራይ ምስ ምስየ ሻ ክብፅሕ ገለ ክብል ገለ ክብል ይረክበኒ ይርእኒ ይላለ ከም ኣናልኩ ኣናልኩ ኣናልኩ ተጣቢቕና ዳርጋ ኣይርሓናን ቀስ ናበለ ቀስ ናበለ ቀስ ናበለ ናይ ፍቅሪ ዓይነት ታርእኒ ማለት እዩ ኣይተፈላለኩ መጀመርታ ግዲ ኮይኑ ኣብ ክፈላለሰ ኣይከኣልኩም ካብኡ ወ ተኸደ ምስኡ ተመፀ ምስኡ መቸስ በቃ ስጋብቲ ካብ ስድራይ ስጎግስ ኣይተካሓደንን ስ ካብ ስራቤት ክስጎጉ ኣይግን እንጀራ ኣለዎም እቶም ገዛ ገዛ ኣለዎም ክድርብየኒ ግብኦኒ ግን ኣይደርብየኒና ይ ስዒቡ ንርእሲኡ ካብ ገዝኡ ወፅ ዘይፈልጥ ገዛ ወፂት ምሳይ ተዋሪዱ ማለት እዩ ሰዓታት እዚ ኣብኣ ተላሊና ከም ዝብለካ ኣለኹ መጀስ ኢልና ኢልና ኢልና ኢልና እዚኣ ነገር እዚኣ በፂሕና ክብሪ ፀሓየን ኣምላኽ ንኣና ዝሃበኒ መንሂቡ ኣብዛ ሰዓታት እዚኣ
0: ክሻ ንሰቲ ብሞባይል ኣይነበረን ክንረኸብ ኮለና ንሳ ኣብካኣነ ወይ ብደገ ኮይኑ ወይ ብገለ ወይ ብዝኾነ ፀጠር ምልክት ንእሳ ሕጂ ምልክት ስለ ዝኾነ ብኣ እሱ እዩ ኢላ ኖኖ ረሓቀ ነሩ ስኔማ ሮማ ነራሳ ኣነ ሓዝሓዝ ነይረ ሕጂ ብከምኡ ንወፅእ ተዛዊርና እዚ ናይ ሙሉእ መዓልቲ ገለ መለ የለን ክልተ ሰዓት ሓደ ሰዓትን ፍረቀ ንሳታ ወዲ ኣላ ማለት እዩ እታ ርክብና ክልተ ሰዓት ሰዓትን ፍርቃን እሳ ርክብና ነይራ ኣብኣ ነትልካ ቅድም ማለት እዩ ከይተመርዓኹ እዩ እዚ ከይተመርዓኹ እዩ ናይ ክልቴና ሻሃበይ ንሰቲ ነርና ምስልካ ራንድዮ ብቡ ኣይትፈልጥዎን ኢኹ ሲኔማ ሮማ ራንድዮ ቡ ነራ ባርባ ዕምባባ ላተርያ ከዓኒ በዚ ናይ ባቢሎን ዕምባባ ላተርያ በዚ ናይ ባቢሎን ነራ ኣፍሪቃ ከዓኒ በዚ ናይ እንዳ ዓሳ ዝማርካቶ ብኡ ነራ ኣብኡታትን ላቴራታት ኣብኡታት ኢና ንኣንቱ ንዘወር ነርና
1: እዚ ሎሚ ብርክት ዝበሉ ውሉዳት ብምፍራይ ደቂ ደቁ ክርኢ በቂዒ ዘሎ ሓዳር መበገሲኡ እምነት ሓልዮትን ሓድሕዳዊ ምክብባርን ምዃን እዮም እዞም ስድራ ዘዛረቡ
2: እተልይዎ ክገብረልካ እዩ ዘይብሉካ ኣይገብረልን እዩ ሓቂ ብዘለካ በሊዕኻ ባንስደሪድካ ስሒቕካ ፍቅሪ ከዓ ትፍቅርስ ፍቅሪ እኳ ቀሊል ኣይኮነ ፍቅሪ እኳ ሓያል እዩ ድልዱል ፍቅሪ እኳ ዘይረሳስዕ እዩ ካልእ ዓይነት ከይጠመትካ ትፍቅርስ ኣብቲ ምዞር እንዲ ዝረአ

0: ምርተ እንድሕራልይዎ ግብረለይ ኮይና ክበቀለ ይክእልኒ ዘይብሉ ከዓ ይብሉኒ
1: እንተ ደኣ ናይ ፍፃሚ ኹምታት ጌርካ ሓደ ኣይቅፅል እንት ትፈሪ ናይ ምስሊ ክሳይ ዓይነት ክመፅ እዩ ምምናዊ ክመፅ እዩ ምምናዊ ክመፅ እዩ ካልኣይ ነገር እስኻ እንተደይ በለካ እንተደይ ጣዓመካ ወይ ዝኾነ ነገር እንተ ጌርኮ ነታ ቆልዓ እንታይ ትገብራ ኣለኻ ንስኻ ዕድላ ትሰብረላ ኣለኻ ኣብ ካልእ ከይት ዕድላ ትሰብረላ ኣለኻ እስኻ እንተ ሓቀኛ ኣፍቃር ኮንካ ቃል ኪዳን ከይኣስርካ ብቦን በደን ከይተመረቕካ ዝኾነ ነገር ክትፍፅም እዚ ክኸውን ኣሎ እቲ ካልእ ግን ክድግፎ የብለይን ኣነ በተናተይ ምክንያቱ ቀሊል ኣይኮነን ንዓድላ ትሰብረላ ኣለካ ምምናዊ ክመፅ እዩ ክሳዕታ ቃል ኪዳን ኣቦን ናደን መሪቖም ዝቡካ ብኡ ኣነ ታሽሙ ኮይኑ ስማዕኒ
2: ከምዚ ትሰምዑ ዘለኹም እዚ ካብ ሙያ ብሽግልታ ብሰረኽቢ ኣታዊ እናተዓንገለ ብክልተ ፍቑራት ዝቕለስ ዘሎ ሓዳር ኣብዚ ንኽበፅሕ ግዳ ዝሓለፎ መሰናኽል ከም ዘለዮም እዞም ክልተ ሰብ ሓዳር ወሲኹም ዝዛረቡ
0: ምስ ምስስ ጓል ክንደይ ተፋሊጡ ምስ ጓል 15 ኸውን ተፋሊጠ ካብቲ ስድራ ቤተይ ዳርጋ ተነፂለ ወብሰንኩ ወይን ግደፍዮ ወይን ሓደ እየ ግበር ኢልካ ኣይገድፎኒ በቃ ንስኡ መጀመርታ ሽኢኻ መጠረሽታይ ኣይገድፍኒ ኢለ ስጋብ

ወፍሪ ስግረደባው ስርሒታት ኣብ ኢትዮጵያ ወፍሪ ስግረደባው ስርሒታት ኣብ ኢትዮጵያ ብዝብል ኣልዒልናያ ዘለና ርስቲ ብቐንዱ ነቲ ካብ ውግእ ሽረ ንድሓር ስርዓት ደርግ ንመቐለ ሓዲጉ ምስ ወፀ ካብ መስከረም 1989 ንድሓር ህዝባዊ ግንባር ሓርነት ኤርትራ ኣብ ጎኒ ህዝባዊ ወያነ ሓርነት ትግራይ ብሓፈሻ ድማ እህ ወደግ ተሰሊፉ ክሳብ ኣዲስ ኣበባ ዘካየዶ ስርሒታት ዝገልጽ እዩ። ቅድሚኡ ግን ከም ድሕረ ባይታ ሓፈሻዊ ኣብ መዓባላ ዝምድና ህዝባዊ ግንባርን ውድባት ኢትዮጵያን ብሓፂር ክጥቀስ ኣገዳሲ እዩ። ህዝቢ ኤርትራ ፖለቲካውን ስነ ምግባራውን ታሪኹ ከም ዘረጋግጽዎ ምስ ጎረባውቱ ብሰላም ብሓባር ክነብር ዝደሊ ሕጊ ዘኽብር ዘይናቱ ዘይደሊ ጭዋ ህዝቢ ምዃኑ እዩ። ይኹን እምበር መሰሉን ክብረቱን ብሓይሊ ግሂሶም መሬቱን ጸጋታቱን ክገብጡ ንዝመጹ ጸላእቱ ድማ ዘይምብርካኽ ተባዕ ተዋጋኣይ ህዝቢ ምዃኑ ዓለምና ዝፈልጦ ሓቂ እዩ። ድሕሪ ካልኣይ ኩናት ዓለም ኣብ ኢትዮጵያ ዓብላልን ገዛእን ኮይኑ ዝወፀ ናይ ሽዋ ደርቢ መሳፍንቲ ንኹሉ ፖለቲካዊ ትካላትን መሬትን ኣብ ትሕቲ ንጉሳዊ ቤተሰብ ብምእታው ንኹሎም ብሄራት ብሓይሊ ብረት ይገዝእ ስለ ዝነበረ ካብ ዕብለላን ግዛኣትን ዘውዳዊ ስርዓትን ሓራን ምውፃእ ኣብ መጀመርያ ሰብዓታት ኣብ ኢትዮጵያ በብኸባቢኡ ተቃውሞታት ይለዓል ነበረ። ሰውራ ኤርትራ ኣውራ ድማ ህዝባዊ ሓይልታት ሓርነት ኤርትራ ንግፍዕን ጭቆናን ህዝብታት ኢትዮጵያ ኣብ ግምት ብምእታው ካብ ፈለማ መድረኽ ምስ ፍትሓዊ ቃልሲ ህዝብታት ኢትዮጵያ ብንዋትን ሞራልን ይደጋገፍ ነበረ። ንብረታዊ ቃልሲ ህዝቢ ኤርትራ ከም ሞዴል ብምውሳድ መሰል ተጋሩ እውን ብብረት ክረጋገጽ ኣለዎ ዝብል ተቓለስቲ ባእታታት ትግራይ እውን ካብ መጀመርታ 1970ታት ምስ ሰውራ ኤርትራ ርክባት የካይዱ ነበሩ። ብተወሳኺ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ኮይኖም ዝቃለሱ ዝነበሩ

0: ገለ ተጋሩ ተጋደልቲ ምስቶም ኣብ ኣዲስ ኣበባ ማሕበር ገስገስቲ ብሔረ ትግራይ ዝብል መስሪቶም ዝንቀሳቐሱ ዝነበሩ ተምሃሮ ብምርኻብ ኣብ ለካ 1975 ተጋድሎ ሓርነት ህዝቢ ትግራይ ማለት ተሓሕት ዝተሰመየ ድሓር ስሙ ናብ ህዝባ ወያነ ሓርነት ትግራይ ዝቐየረ ውድብ ኣብ መሬት ትግራይ ኣብ ደደቢት ብረታዊ ቃልሲ ጀሚሩ ህዝባ ወያነ ሓርነት ትግራይ ምስ ሰውራ ኤርትራ ኣውራ ድማ ምስ ህዝባዊ ግንባር ሓርነት ኤርትራ ካብ ፈለማ መድረኹ ዝመስረቶ ናይ ቃልሲ ምሕዝነትን ጽምዶን ቀስ ብቐስ እናዓበየ ኣብ ዝለዕለ ወታደራዊ ምትሕግጋዝ በጺሑ ነበረ። ህዝባዊ ግንባር ህዝቢ ትግራይ ብገዛእቲ ስርዓታት ኢትዮጵያ ኣዝዩ ዝተወጽዐን ዝተጨቆነን ህዝቢ ምዃኑን ምስ ጎረቤቱ ህዝቢ ኤርትራ ዘለዎ ናይ ቀረባ ታሪኻዊ ምትእስሳር ኣብ ግምት ብምእታውን ከምኡ ውን ምሕያል ቃልሲ ህዝቢ ትግራይ ንሓበራዊ ጸላኢ ስርዓት ደርግ ኣብ ምድኻም ክህልዎ ዝኽእል ዓብ ኣበርክቶ ብምግንዛብ ዝበቁዕ ሓገዝ ኣይነበረን። ኣብ መወዳእታ 1981 ስርዓት ደርግ ምሰውራ ኤርትራ ሓንሳብና ሓዋሩን ንምድምሳስ ወፍሪ ቀይሕ ኮኸብ ሻድሻይ ወራር ዝተሰሜ ገዚፍ ወራር ከበግስ ኣብ ዝቀራረበሉ ዝነበረ እዋን ገለ ኣህዱታት ወያነ ኣብ ሳሕል ኣብ ጎኒ ተጋደልቲ ህዝባዊ ግንባር ክስለፉ ኣብ መንጎ መርሕነት ህዝባዊ ግንባርን ሕወሓትን ስምምዕ ተበጽሐ። ኣብቲ እዋን እቲ ስዕረት ሰውራ ኤርትራ ማለት ስዕረት ቃልሲ ህዝቢ ትግራይ እውን ብምንባሩ ነዚ ገዚፍ ወራር እዚ ናይ ምስዓር ሕቶ ንኽልቲኡ ውድባት ኣዝዩ ወሳኒ ነበረ። 18 ተራራ ክፍሎ ጦር ንልምምድ ኣብ ትግራይ ዘካየደ ወፍሪ ወዲዩ ናብ ኤርትራ ምሳቕንዐ ወያነ 3 ብርጌዳት ኣብ ምምካድ ሻድሻይ ወራር ክሳተፉ ናብ ሳሕል ላኣኾም። ኣብ መላእ ታሪኽ ምትሕግጋዝ ህዝባዊ ግንባርን ወያነን ኣብ ዓውደ ኩናት ኤርትራ እቲ ዛዕበየ ተባሂሉ ክግለጽ ዝከኣል ተሳትፎ ተጋደልቲ ሕወሓት ኣብ ሻድሻይ ወራር እዩ ነይሩ። ህዝብን ተጋዳላይን ኤርትራ ንተሳትፎ ተጋደልቲ ሕወሓት ኣብ ምምካድ ሻድሻይ ወራርን ዝኸፈልዎ መስዋዕትን ብኽብሪ እዩ ዝጥምቶም። ብድሕሪ እዚ ህዝባዊ ወያነ ሓርነት ትግራይ ኣብ ጉንበት 1983 ጉባኤኡ ምስ ኣካየደ ኣብ ገለ ጉዳያት ምስ ህዝባዊ ግንባር ናይ ኣረኣያ ፍልልይ ስለ ዝገበረ ንኣስታት 4 ዓመታት ካብ 1984 ክሳብ 1988 እቲ ዝምድና ዛሕትሉ ነበረ። እዚ ከምዚ ኢሉ እንከሎ ህዝባዊ ግንባር ኣብ መጋቢ 1988 ነቲ ኣብ ግንባር ናቕፋ ዓሪዱ ዝነበረ ዓብ ክፋል ሰራዊት መግዛእት ኢትዮጵያ ናደው እዝ ኣብ ፍጹም ከበባ እትዩ ብምድምሳስ ካብ መድረኽ ጃላነት ናብ እስትራቴጃዊ መጥቃዕቲ ነጥበ መቐይሮ ዝኾነ ወሳኒ ወታደራ ዓወት ኣመዝገበ። ዋና ጸሓፊ ህዝባዊ ግንባር ሓርነት ኤርትራ ተጋዳላይ እስያስ ኣፈወርቂ ምስ መጺሐት ሳግም ቁጽሪ 14 መስከረም 1988 ኣብ ዘካየዶ ቃለ መጠየቕ ንወሳንነት ናይዚ መጥቃዕቲ እዚ ብኸምዚ ስዕብ ቃላት ገሊጽዎም። ህዝባዊ ግንባር ንዓወት ግንባር ናቕፋ ኣብ ውሽጢ እቲ ዝተናውሐ ብረታዊ ተጋድሎ ህዝቢ ኤርትራ ኣውራ ድማ ኣብ ውሽጢ ወታደራዊ ምዕባለታት ናይ ዝሓለፈ 10 ዓመታት ኣእትዩ ዝመዝኖም። እቲ መጥቃዕቲ ሓያል ቁልጡፍን ዓሚቕ ስምብራ ዝገደፈን ምንባሩ ዘይከሓድ እዩ። ገዛእቲ ኢትዮጵያ ንኤርትራ ካብ ዝገብጥዋ ንድሓር ንፈለማ ግዜ ኣብ ኣእምሮኦም መግዛእቲ ኢትዮጵያ ኣብ ኤርትራ ክቕጽል ድዩ ኣይቅጽልን ዝብል ሕቶ ከም ህጹጽ መልሲ ዘድልዮ እዋናዊ ጉዳይ ከም ዝለዓል ዝገበረ ስርሒት እዩ።
1: ኣጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ ንጥፋ ንጥያቄ።
0: እቲ ሕቶ ንወንበዴታት ነጥፋ እዮም ዶ ወይስ ንሕና ነጥፋ እዩ ኮይኑ ዘሎ ብምባል ኣብ ናደው ዝወረዶ ከቢድ ስዕረት ንመጀመርያ ግዜ ኣብ ቅድሚ ህዝቢ ኢትዮጵያን ዓለምን ተኣሚኑ። ብመሰረት ኩሉ ዓቕሚ ኢትዮጵያ ናብ ግንባር ኩናት ኤርትራ ብምቕናዕ ህጹጽ ናይ ክተጻውዒት ብምእዋጅ ኣንቀሳቒስዎም። ብኣጠቓላሊ ድሕሪ ምድምሳስ ናደው እዝ ብጠቕላላ 9647 ሰራዊት ናብ ኤርትራ ብምእታው ከረንን ምጽዋዕን ንምድሓን ናብ ግንባራት ከረንን ምጽዋዕን ኣእትዎም።
2: ኤርትራ ተሳሒበን መጽአን ኣብ ግንባራት ናይ መስሓሊት ኣብትን ተንገሊአን ከዓ ንባፅዕ ሰይዱ ኣብ ባፅዕ ዝነበረ ከዓ ኣብኡምፅዎም እጂ ወያነ ብዙሕ ሓይሊ ናብ ኤርትራ መጺሉ በቲ ሽዑ ዝነበሮም ሓይሊ ተበጊሶም ኳዕሶም መጥቃዕቶም ጀሚሮም ካብ ራማ ጀሚርካ ኣኽሱም ዓድዋ ኩሉ ናፃ ኮይኑ መወዳእታ ኣብ ጥሪ መጀመርታ ኣብ ሰለክለካ በፂዑ ትውግእ።
3: ህዝባዊ ሰራዊት ኣብ ስርሒት ምድምሳስ ናደው እዝ ቅድሚኡ ካብ ጸላኢ ብዝመንዝዖ ኣፅወራ ደልዲል እኳ እንተኣትወ ኣብ ስርሒት ምድምሳስ ናደው እዝ ግን ብዝያዳ ዓቕምን ጉልበትን ተኽሲ ዘበረኹ 30 ኪሎ ሜትር ንውሓት ክውንጨፍ ዝኽእል እስትራቴጂካውያን ኣፅወራት ከም 130 ሚሊ ሜትር መድፍዕን ቢኤም 21 ወንጫፍ ሮኬትን ዝርከብዎም ቅድሚኡ ዓጢቦም ዘይፈልጥ ብዙሓት ኣፅወራት ተተኮስትን ነ

0: አብዮቱ ሲጀመር ሻቢያ የሻምበል አቋም ነበራት። ሻለቃ ስትል፣ ብርጌድ ስትል፣ ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይህን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠ ነው
1: ህዝባዊ ወያነ ሓርነት ትግራይ ዓወት ህዝባዊ ግንባር ኣብ ልዕሊና ደው እዝ ምስ ተበሰረ ሓጎሱ ብረድዮ ኣብ ርእሲ ምቅላሕ ህዝባዊ ሰራዊት ሓርነት ኤርትራ ዝተጓነፀፎ ዓብን ወሳንን ወተሃደራ ዓወት ብምንኣድ ውድቀት ስርዓት ደርግ ዝያዳ ንምቅልጣፍ ዝምድና ክልቲ ውድባት ናብ ንቡር ተመሊሱ ወተሃደራዊ ስርሒታት ክወሃሃድ ናይ መሪሕነት ርክብ ክካየድ ፃውዒት ኣቕረበ። ፃውዒት ሕወሓት ብረድዮ ወያነ ድሕሪ ምቅልሑ ህዝባዊ ግንባር ብ29 መጋቢት 1988 መልእኽቲ ህዝባዊ ግንባር ንህዝቢ ትግራይ መሪሕነትን መሰረታትን ሕወሓት ኣብ ትሕቲ ዝብል ኣርስቲ ብድምፂ ሓፋሽ ዝተቓልሐ መግለፂ ውፀም። ድሕሪ እዚ መልእኽቲ እዚ ኣብ መያዝያ 1988 ኣብ ካርቱም ኣብ መንጎ መሪሕነት ክልቲአን ውድባት ርክብ ተኻየደ። ኣብዚ ዝስዕብ ነጥብታት ከ ስምምዕ ተበጽሐ። ኣብ ክንዲ ናይ ዝሓለፈ ፍልልያት ምጥማት ክልቲኦም ወገናት ኣብ ህልዊ ኩነታትን መጻኢ ዕድል ህዝብታት ኤርትራን ኢትዮጵያን ኣተኪሮም ብሓባር ክሰርሑ ኣብ መንጎ ክልቲኦም ወገናት ሰፊሕ ወተሃደራዊ ምትሕግጋዝን ናይ ሓበሬታ ምልውዋጥን ክህሉ መሪሕነት ወያነ ወተሃደራዊ ስርሒታቱ ከበራብርን ክዕብን ህዝባዊ ግንባር ከዓ ዘድሊ ናይ ዕጥቂ ሓገዛት ክገብር ናይ ታንክታትን መዳፍዕን ደገፍ ከምኡውን ኣብ ምፅጋን ኣፅዋራትን ተሽከርከርትን ምስ ወያነ ክተሓጋገዝን ስልጠነታት ክህብን ኣብ ናይ ክልቲኡ ውድባት ፖለቲካውን ዲፕሎማስያውን ንጥፈታት ምውሃት ክህሉ። ድሕሪ ዝርክብ እዚ ሓድሽ ናይ ምትሕጋዝ ሃዋህው ተፈጥረም። በዛ ሓድሽ ናይ ምርዳእ መንፈስ ዝሓሸ ዝምድና ተመስረተ።
2: ናዶ ኣብ ስራሕ እዩ እቲ ዝዓበየ ስራሕ ህዝባዊ ግንባር ዝገበሮ ሲ ናዶ እዩ ንሱ ሓደ ናዶ ኣብ ክረምሊን እዩ ደወል ናስ ገይሩ። ስለዚ ናዶ ንኩሉ ምስ ውድባት ኢትዮጵያ ዝነበረ ኣብ ዲፕሎማሲ ዝነበረ ኣብ ፖለቲካ ዝነበረ ኩሉ መንገዲ ትሒዝዎ እዩ። ምስ ህዝባዊ ወያነ ርክብና ዳርጋ ዝሓትን እዩ ገይሩ። ምስ ናዶ ምስ ህዝባዊ ወያነ ዝነበረ ዝምድና ኣብ ሓድሽ ደረጃ በፂሑ ተጀሚሩ ጥራሕ ዘይኮነስ ኣብ ሓድሽ መረዳእታ በፂሑ እዚ ፅቡቅ መረዳእታ እዩ። ህዝባዊ ግንባር ከዓ ሓደ ነገር ከይተጋድየ ቀፃል ዝፈልጦ ዝነበረ ህዝባዊ ግንባር ሓንቲ ነገር ኣገዳሲ ክልተ ነገር ኣሎ ክልተ ገደስቲ ነገራት ኣለዋ። እቲ ሓንቲ ታሪክ እያ፣ እቲ ሓንቲ ከዓ ጂኦግራፊ እያ። ነዚ ክልተ ዘይፈልጥ ተኮይኑ ብዙሕ ክኸይድ ኣይክእል እዩ፣ ስጉም ኣይክእል እዩ። ብዓብኡ ከዓ እቲ ጌጋታት መመርሺ ይደጋግም ሸለል እንድሕርካያ ዘን ክልተ እዚአን ፅቡቅ ጌርካ ዘይፈልጥካ ኣብ ነገር እዩ ዘምፅእ። ናዶ ነዚ መረዳእታ እዚ ህዝባዊ ግንባርን ህዝባዊ ወያነን ክሰርሓሉ ኣኽኢልዎ ንኸውን እቲ ዝምድና ህዝባዊ ግንባር ወረ 7 በዚ ሓድሽ መንፈስ እዚ እቲ ዝምድና ክጅምሮ ፈሲኑ ፅቡቅ ምርዳእ ተገይሩ ኣብ መወዳእታ ከዓ ኣብ ምትሕጋዝ ክንሰገር ወሲና ናይ ናዶው ብዙሕ ንብረት ስለ ዝነበረ ህዝባዊ ወያነ ካብኡ ክንህቦም ንኽእል ሂብናዮም። እቲ ሽዑ ዝነበረ ከዓ ናይ ከቢድ ብረት ተኸምናቶ ምፍታሕ ወርሒ 8 ክኸውን ናይ 88 ሓደ ጉጅለ ናይ ከቢድ ብረት ከይዶም ክሕግዞም ሽዑ ኣበጊስና ወርሒ 8 መወዳእታስ ኣበጊስና ዘ ልዕሊ ኩሉ ግን ንህዝባዊ ወያነ ዝሓገዞም ናዶ ምስ ፈረሰ ናብ ኤርትራ ይመፅዩ ሳሳብ ክፍለ ጦር ዳርጋ ዝበዝሓብ ትግራይ ይሰርሕ ነይሩ ሓንሳእ መፅእ ኸይድ ናይ ኤርወለት ክፍለ ጦር ኣስራይ ክፍለ ጦር እዚኦም ናዶ እንዳገበርና ካልናስ ዳርጋ ብ ትግራይ እዮም ነይሮም ወይ ብዓዲ ግራት ዘሎ ዝበዝሕ ከዓ ንኽሱም ሽረ ብነበረ ፅርግያ ውሑስ ንምግባር እዩ።

0: እንታይ ንዕዞ ምስ መፀሲ ካልእ ክመፅእ ክእል እዩ ዝብል ግምት ስለ ዝነበሮም ነዚ ኣብ ደገ ናይ ፅርግያ ክኸፍቱ ኣለዎም ካብ ወያነ ክፅርዎ ነይሩ። እዚ ወያነ ኣብኡ ብርቱዕ መርብራብ እዩ ነይሩ። መወዳእታ ሽረ ይተርፍ ሽረ ኩሉ ሰራዊት ኣብኡ ተኣኪቡ ነይሩ። መወዳእታ እዚ ማእከል ትግራይ እንዳስዕርገ ኣብ የካቲት ከዓ እቲ ዓብ ስራሕ ናይ ሽረ ተገይሩ።
1: ድሕሪ 2 መዓልቲ ስርሒት ዱብቲ ብ19 ለካቲት 1989 ብርጌድ 19 ናይ ክፍለ ሰራዊት 52 ምስ ኣጋር ከቢድ ብረትን ካብ መካናይዝድ ኣሃዱ ክፍለ ሰራዊት 74 ኣብ ሽረ እንዳ ስላሴ ዓስኪሩ ዝነበረ 604 ኮርን ብድምሳስ ምስ ወያነ ብምትሕብባር ኣብ ዝተኻየደ ወሳኒ ውግእ ብምስታፍ ሽረ ሓራ ወፅያ
2: ሽረ ከባቢ 15 ወርሒ 2 ኣቢልና በፂሕና ህዝባ ወያነ ሓርነት ትግራይ ፀኒሖምና ወያነ ማለት እዩ። ሕጂ ምምፃእ ናህናን ተወሳኺ ደገፍ ናይ ኣፅዋር ናህናን ዝፅበ ነይሩ ስርሒት ማለት እዩ። እቲ ናህና ናይ ደገፍ ኣህዱ ከም ቢኤም ዝሓዘ ቲታንክታት ረሻሻት ድሕር ኢሉ ተበጊሱ፣ ንሕና ግን ቀዲምና ኣቲና። እቲ ጉዕዞና ከቢድ እዩ ነይሩ ናህና፣ ምክንያቱ ልዕሊ 80 ማኪና እዩ ተፃዕና ኢና ክልና።
3: ሽረ መጀመርታ ዝኸድናሉ ኣብኡ ግን ንሕና ኢና ተበጊስና። ኣነን ብላታን ኢና ተበጊስና። ብላታ ኮሚሳር ክፍለ ሰራዊትና እዩ። ኣነ ከዓ ኣዛዝና እንዳ 73 ብርጌድ እየ። ኣነን ብላታን መጀመርታ ንመፅናዕቲ ኢልና ኢና ተበጊስና ሽረ እንዳ ስላሴ። ቅድሚኡ ናይ 2 ቀነ 3 ቀነ ኩናት ነይርዎም እዩ ህዝባዊ ወያነ ሓንተራይ ግን ክዕወት ላይ ከኣሉን ንሕና ምስ መፃናዊን

0: ኣነ ብላታን መጀመርታ ንመፅናዕትል ናይና ተበጊስና ሽረ እንዳ ስላሰ ቅድሚኡ ናይ ክልተ ቐነ ሰለስተ ቐነ ኮይናት ነይርዎም እዩ ህዝባዊ ወያነ ሓንተራይ ግን ክዕወት ላይ ከኣሉን ንሕና ምስ መፃናዊን ኣቐዲምና ሓሊፍና ቦታ ርኢና እቲ ናህና ድመፀ ስጋዕ ድርክበና ሰራዊት ኣብ ዓዳዕሮ ምስቶም ሓለፍቲ ምስዓል ሳሙሮ ኢና ነርና ድሕሪኡ ንሕና ምስ መፃና ኣዳሊናልኩም ኣለና ቡምባ ናይ ታንክታት ዝብል ሂቦምና በተ ንዳሃብ ዝነበራና ታንኪ ብካልእን ካልእን ኣቴና ኣብስ ሽረ ናንዳ 52 በዓል እንቦቲቶ ዝሓዝዋ ምስ ዓፋን እዩ ነሩ ለኒ ብሓንሳ መፅኦም ነይሮም ንሶም ብጎላጉል ተደይኮንካ በዚ ላዕሊ ጎቦ እዚ ክከዋፃና ይክእልን እዩ ምክንያቱ ዓቕብ ኣቴኻ ቅልቁል ተይብካ ከምዝኸውን ስለ ዝኽእል ብጎላጉል ምስ ታንክታትና ምእታዊ ሓይሽ ዝብል ስለ ዝወሰድና ማዕረ ማዕረ ተናህና ታንክታት ካኣቱ ስለ ዝኽኣሉ ንሕና ከኣቲ ቢኤን ብፍላይ ንመጀመርታ ግዜ ኣብታ ናቶም መክዘና የፅዋር ስለ ዳኣተወት ብኡን ንብኡን ክቃፀል ምስ ጀመረ ሻዕብያ ምምፃና ሽዑዮም ፈሊጦም
1: ሕጂ ኣቲ ስርሒት እቲ ናይ ክልቲኡ እህዛብ ተመራኪስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቅ ፅልዋ ዝነበሮ እዩ ሕጂ እዚ 604 ኮር ኮይኑ ሲ 4 ፍለጦር እዩ ነይሩ ብርክት በለ ዓቅሚ እዩ ነይርዎ ንኣብነት በቲ ንሕና ተሰለፍናሉ ጥራይሲ በቲ ናህና ወገን ንሞቶራይዝ ምንቅስቃሱን ዝመቸአ ስለ ዝኾነ ብጎልጎል ስለናኣቱ ነበርና 4ይ ክፍለጦር እዩ ኣብቲ ድፋዓት ፀኒሕና እቲ 4ይ ክፍለጦር 5 ብርጌድ ነይርዎ ሕጂ እዚ 2ሻለቃ ታንከኛ መድፈኛ ገለመለ እውን ሕጂ ትውግእ ምጀመርና ጠዋለካብ ውሽጢ ከተማ እውን

0: ማዕረ ማዕረ ተናኽና ታንክታት ከኣቱ ስለ ዝኽኣሉ ንሕና ከኣቲ ቢኤን ብፍላይ ንመጀመርታ ግዜ ኣብታ ናቶም መኽዘንና የፅዋር ስለ ዳኣተወት ብኡን ንብኡን ክቃፀል ምስ ጀመረ ሻዕብያ ምምፃና ሽዑዮም ፈሊጦም
1: ሕጂ እቲ ስርሒት እቲ ናይ ክልቲኡ እህዛብ ተመራኺስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቅ ፅልዋ ዝነበሮ እዩ ሕጂ እዚ 604 ኮር ኮይኑሲ 4 ፍለጦር እዩ ነይሩ ብርክት ዝበለ ዓቕሚ እዩ ነይርዎ ንኣብነት በቲ ንሕና ተሰለፍናሉ ጥራይሲ በቲ ናህና ወገን ንሞተራይ ምንቅስቃስ ን ዝመቸአ ስለ ዝኾነ ብጎልጎል ስለናኣቱ ነበርና 4ይ ክፍለጦር እዩ ኣብቲ ድፋዓት ፀኒሕና እቲ 4ይ ክፍለጦር 5 ብርጌድ ነይርዎ ሕጂ እዚ 2ሻለቃ ታንከኛ መድፈኛ ገለመለ እውን ሕጂ ትውግእ ምጀመርና ጠዋለ ካብ ውሽጢ ከተማ እውን ረዳት ዝመፁ ነይሮም እቲ ቀፃሊ ፀረ መጥቃዕቲ ገበረልና ንሕና እውን ነጥቅዖ ንሱ ጥቃዕልና ከምኡ ኢልና ምስ ዋዓልና ኣብ መወዳእታ ዳርጋ 2 ታንኪ ብቢተን ምስ ኣንዘዝናሉ ህድማ ክገብር ጀሚሩ በቲ ማእኸላይ ብረት ጌርና ኢና ዳርጋ ዳርጋ ወዲእናያት መሬት ክበሃል ከሎ ብኤን ናህና ግን ብድሕሪት ኣዝዩ ዝሃስ ነይሩ ዳርጋ ነቲ ሰራዊቱን ሞራሉ ከም ትንከፍ ገይርዎ ምክንያቱ ከምኡ ይተፀበዩን ከምኡ ዓይነት ቦምባ ክወጥቆም ትፅቤት ኣይነበሮምን እቲ ብኤም ናህና ውፅኢታዊ ዝኾነ ስታይ ነይርዎ ሽረ ሓራ ኮይና ድሕሪና ሽረ ከምዝናዶ ምስ ደምሰስና ሙሉእ ባርካ ናፃ ዝወፀ ትግራይ ወዲ እዩ ማለት እዩ ናብ ኢትዮጵያ ገፁ ንውሽጢ ገፁ ጠሚቱ ንሕና ከዓ ዕማምና ወዲእና ሕሪ ሽረ ከዓ መስተንክር ዓወት ተገይሩ ብሓቂ ክልቲኡ ህዝብታት መስዋእቲ ከፊዱ ንሕና ሕጂ ብጀካት ናይ ከቢድ ብረታ ህዱና እዚ በዓል ፀሃየ መኮንን ዝነበርዎ ክንደይ ስውኣት ሰንኩስታ ገብረልካ ይክእል ና ጣይሱ ስሳ ስውእ ነይሩ ናቶም ኣብ ግመት እቲኻ ከዓ ካሊእ እዩ ማለት እዩ
2: ቀፂሉ እውን ህዝባዊ ግንባር ብሓፈሻ መላእ ትግራይ ሓራ ንምውፃእ ክሳብ ደብረ ታቦር ኣብ ዝቐፀለ ውግእ ንጡፍ ተሳትፉ ኣካየደ
3: ሽረም ተተሓተ ፀላኣይ ካብ ዓዲግራት ዘሎ ኮና ኩሉ ከብታታት ብጀካ ብ ሽረ ውግእ ኣይነበረን ብምሉእ ስጋዕ ወልድያ ዘለዎ ከባቢ ቶታል ገዲፍዎ ፀላእዩ
4: ድሓር መጥቃዕቲ ካንበይቲ ዝጅመር ንሕና ዘለና ማለት እዩ ካብ ከባቢ ኮሮም መጮው ኣላማጣ ቆቦ ሩቢት ንዕለውካ ዝብል ማለት እዩ ሕጂ እዚ ምስ ተገብረ ኩሉ ፀላእዩ ተኣኪቡ መጥቃዕቲ ምስ ተገብረ ኣብ ቆቦ እከብ
5: ካብ መቀይ ሕጂ መጥቃዕቲ ክንገብር ተባሂሉ ገና መካናጅ ቅድሚ መካናጅ እዚ ካብ ማጮው ክሳብ ከባቢ ወልድያ ዘሎ
6: እቲ ዓብ ስጋኣ ዝፈጠረ ግን ክልተ ነገር እዩ ሓደ በዕሉ ስናይ ሽረ ምስ ንዓመት ምሉእ ከዓ ዝካየድ ዝነበረ ውግእ ማዕረ 70-80,000 ሰራዊት ምኩር ዝበሃል ዝነበረ ገ ኣብኡ ጠፊ እዩ ናይ ሽረ በይኑ ክትሪኦ ከለካ እዩ ንዑ ዓብ ዝገበሮ ግን ቅድሚኡ ሓደ መዓልቲ 2ልተ መዓልቲ ናይ ዱብቲ ስራሕ እዩ እዚ ናይ ዱብቲ ስራሕ ምስቲ ናይ ሽረ ተደሚሩ ተኸራባት ክሳራታት ዓብ ስለ ዝነበረ ኣብ መወዳእታ ደርግ ኣብ ወርሒ 6 ንኩሉ ትግራይ ክጥፎ ወሲኑ መቐለ ገዲፉ ኣብ ከባቢ በዓል ጨርጨር ኣብኡታት ክሕዝ ጀሚሩ
4: ጨርጨር ምስኣሰና ብኣንፃር ግን ንሕና ክመፅ ከልና ሻዕብያ ሲ ብጎልጎራያ መፅ ኣሎ ታንክታት ንሕና ዘለዋና ኣግማል እዩ ታንክታት የብልናና ብከምዚ መልክዕ ሕጂ ካብ በዓል ውቕሮ መቐለ ከባቢ እዚ ዓዲ ቀይሕ ዓዲ ባል ኩሉ እዚ ገዲፎ እከባል በዓል ኣላማጣ ቆቦ ኮሮም ገልታ ዝእከብ ማለት እዩ ተኣኪቡ ሕጂ ንሕና ኣብ በሪክ ምስ ወፃና ለይቲ ኩለን መካይን ክወርዛ ገልታ ዝርኢ ካብ ከባቢ ኮሮም መጮው ኣላማጣ ቆቦ ሩቢት ንዕለውካ ዝብል ማለት እዩ ሕጂ እዚ ምስ ተገብረ ኩሉ ፀላእይ ተኣኪቡ መጥቃዕቲ ምስ ተገብረ ኣብ ቆቦ እከብ ድሕሪ ሽዑኡ እዚ በትን በትን ኢሎም ሽዑ መጥቃዕቲ ምስ ተገብረ ፀላእይ ሃዲ ማለት እዩ ፀላእይ ሃዲሙ ኣርክቦ ተባሂሉ ከርክቦ እውን ኣይከኣሉ ንባዕሉ ወልድያ ገፅ ኸ ወልድያ ምስ ከደሽ ሓርቲ ኣኻኺብናን ካብ ኣለውካ

0: ንምብራቁ ሓራ ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ መምያ ተኣሳሲርዎ ምስ ናይ ወልድያ ተኣሳሲርዎ እሞዚ መፅቂ ኣቶም ክርሰት ገልታ ተባሂሉ ምንቲ መፅ ሕጂ እዛ ብርጌድ ናይ ወዲ ሕፈሮም ዝመፅእ ምስኣ ከዓ ቻይነ ዝመፅ ማለት እዩ
1: እቲ ጉዕዞ ምስ ወዲ ኤፍረም ኣነ ካብ ፋዕበት እየ ተበጊሸ ወዲ ኤፍረም ከዓ ጀነራል ስብሓት ኤፍረም ካብ ዓምር በቢ ተበግሹ ኣብ ዛራ ንራኸብ ተባሂልና ኣብ ዛራ ተራኸብና ካብ ዛራ ከዓ ተሰነይ ኣቲና ተሰነይ ኣብደቂሽና ሓዲርና ንግሆ ንጉዕዞ ኣቢልና ጉዕዞ ለይቲ ሙሉእ ለይቲ ማይ ክሃርም ስለ ዝሓደረ ከቢድ ነይሩ ተን መኻይን ዳርጋ ልካ ከምዚ ክሳይ እንደክዳ ነይረን ብዝኾነ ክመኣቱ ኣለና ስለ ዝበለና ግን ጉዕዞ ነብል ብኡ ኣቢልና ንሕና ድሕሪ ሳለስቲ ንተንብን ንወፅእ ተንብን ምስ ወፃና ጉባኤ ገይሮም ገለ ገይሮም ማለት እቲ ቅርፃዊ ክሳይ ሽዑ ይውድቡ ስለ ዝነበሩ ቁሩብ ግዜ ወስዱ ሓደ ሰሙን ክኸውን ኣብኡ ንገብር ብድኾነ ዕለት 27 ቆቦ ንኣቱ
2: እቲ ኣሃዱ ኣብ ሓልሓል እዩ ቆም ቦትኡ ካብኡ ብዙሕ ምንቅስቃስ ኣይገብርን ነይሩ ምስትን ካልኦት ኣሃዱታት ዝነበረና ርክብ ከዓ ጥቡቕ ነይሩ ካብዚ ብምብጋስ ሰለስተ ግዜ እዚ ኣሃዱ ንኢትዮጵያ ወፍሪ ገይሩ ተቐዳማይ ኣብ ሽረ ካልኣይ ንወሎ ሳልሳይ ከዓ ንኣሶሳ ንሕና ካብ ረሀይ ተበጊስና ክንብገስ ከለና ሓንቲ ቦጠሎኒ ናይ ታንከኛ ኔራትና ሓንቲ ቦጠሎኒ ናይ መጥፍዕ ሓንቲ ሓይሊ ከዓ ናይ ረሻሽ ፀረ ታንኪ ብረት እኳ እንተዘይነበረና ግን ንርኡ ክሕዙ ዝኽእሉ ሰባት እውን ተማሊእና ነርና ካብቶም ሽዑኡ ምሳና ዝኸዱ ማእከልናት ቦጠሎኒ ናይ ታንከኛ ዘካርያስ ወዲ ኣበባ ናይ መጥፍዕ ሃብተ ምክኤል ወዲ 4 ናይ ረሻሽ ከዓ ሙሉጌታ ስቡእ ናይ ፀረ ታንኪ ከዓ ኮዚ ነይሩ ብርሃነ ገብረ ስላተ ኮዚ ምሳና ኸይዱ ካብዚ ተበጊስና ምስ ከድና ብቐጥታ ንቆቦ ይነኣቲና ንሕና ኣብ ቆቦ ክልተ ሰሙን ዝኸውን ጠጠው ኢልና ምክንያቱ ካብዚ ዝተማልዓናዮ ፅዋር ኣይነበረና ሽዑኡ እቲ መሪሕነት ናይ ወያኒ ምስ መሪሕነት ናና ተራድዩ ንሕና ዓቕሚ ሰብ እምበር ኣፅዋር ክንማላእ ኣይተሓበረናን ብዘይ ኣፅዋር ኢና ኸድና ብጀካ እቲ ንዓጥቆ እንተዘይኮይኑ እንተደኣ ናብኡ ኸድና እቲ ኣብኡ ዘሎ ኣፅዋር ጌርና ክንሰርሕ ምዃንና ይተሓቢሩና ብኡ መሰረት ካ ኣብ ቆቦ ምስኣተና ሓደ ክልተ ሰሙን ዝኸውን ነዚ ንብሎ ዘለና ምድለዋት ጌርና እቲ ክንርከቦ ዝግባኣና ኣፅዋር ናይ ታንኪ ታንከኛ ተረኪቡ ናይ መጥፍዕ መጥፍዕ ናይ ረሻሽ ከዓ ረሻሽ ተረኪቡ ድሕሪኡ ከመይ ገይሩ ናብቲ ስራሕ ይወሃሃድ ካብ ዝብል መበገሲ እቲ ግንባር ብክልተ እዩ ነይሩ ሓደ ንወልድያ ዝኸይድ እቲሓደ ከዓ ናሃራ ገበያ ዝኸይድ
3: ኮሚሳር በጠሎኒ ምስ ተክለ ገረዝ ገይር ኣችዶብ ሓደ ኢና ነርና ኣብ ታንከኛ በጠሎን ማለት እዩ ብ4ተ ሓይሊ ዝቆመት እያ ነራ ሕጂ እቲ ምብጋስና ካብ ግንባር ሓልሓል ስለ ዝነበርና ንዛራ ወሪድና ማካይን ተጓዒዝና ኢና ኸይድና ንትግራይ ማለት እዩ ተኺድና ቆቦ ራእያ ኣላማጣ ጌርና ቆቦ ኣቦ ዝበሃል ቦታ ካብ ማዓስከር ሓደ ናይ ስደተኛት ማዓስከር ነይሩ ኣቦ ዝበሃል ቅድሚቲ ግንባር ምእታው ካ ማለት እዩ ንወልድያ መጥቃዕቲ ከም ዘሎ ስለተሓበረ ምድላዋት ጌርና ወርሒ 9
4: እቲ መበገሲና ሓልሓል እዩ ካብ ሓልሓል ክሳብ እዛ ሃይቅ ዝበሃል ሲ 1472 ኪሎ ሜትር ተጓዒዝና ጉዕዘናውን ብለይቲ እዩ ነይሩ ኣብ ዘይትፈልጦ መሬት ትግራይ ሕልክላክ ማዓት ኣፀድፍ እዩ ነዚ ኩሉ ብሉፃት መጓዓዝያ ኣውቲሳ ስለ ዝነበረና ክሳብ ቆቦ ብፂሖምና ካብ ቆቦ እዮም ተመሪሶም ቶም መራሕቲ መካይን ናሃና ቆቦ ሮቢት ኩሉ ሓራ ገይራ ተፀኒሓትና እዚ ትውጋእ ኣብይ ፀኒሕና ብዛ ናይ ጉብየት ትበሃል ቅድሚ ወልድያ እታ ሃይቅ ኣልውሃ ምላሽ ዝብልኣ ኣብኡ ናይ ዳርጋ ክልተ ወርሒ ናይ ንርብር ኣብ ውግእ ክገብሩ ፀኒሖምና
5: እቲ ኩነታት ዝምድና ናይ ወያነ ናና ንምስተመሓየሸ ድሓር ኣብቲ ስርሒት ፋና ሂወደግ ዝበሃል ኣብ ኢና ተኻፊልና እዚ ከዓ ካብ ጨርጨር ካብዚ ቆቦ ማይጨው ዝበሃል ንውሽጢ ደፊእካ ንኒው ንምኻድ ማለት እዩ ኣብኡ ሕጂ ንሕና ካብ ዛራ ገሌና ተበጊስና ገሌና ካብ ታሽሙ ተበጊስና ዕለት 15 ወርሒ 9 ቆቦኣቲና ቆቦኣቲና ሕጂ ኣብዚ እዋን እዚ ሰለስተ ሓይሊ ታንከኛ ክልተ ሓይሊ መዳፍእ ሓንቲ ሓይሊ ፀረ ንፈርቲ ነረናና ኣብኡ ሕጂ ናይ ኮማንዶ በጠሎን ናይ በዓል ወደበረውን ፀኒሕናና
0: ህዝበ ወያነ ሓርነት ትግራይኒ ንበዓል ኣላማጣይ ግዝግዝ ስለ ዝነበሩ ፀላእይ ብናይ ወገን ንበዓል ሰንዓፈ መፅኦ ካልእ ስጋኣት ከይፈጥር ተባሂሉ ባዓል ትግራት ጌርና ንፋፂ ደይብና ኣብ ፋፂና ዓሪድና የርና ተሓይሊ በይና ማለት እዩ ቅድሚቲ ሙሉእ ኣህድና ኣብኡን ሓንቲ ናይ ወገን ኣህዱ ሓንቲ በጠለኒ እንዳ 16 ይመስለኒ ምሳና ኣብኡ ፀኒሓትና ኣብኡ ኣሲርና ንቕፅል ነርና ብድሕሪኡ ምሳይ መሳርሕተይ ሬተና ኮረኔል ሓጎስ ተኸላይ ነሩ ምሳይ ከልኣየ ማለት እዩ ኣብዚ ጉዕዞ እዚ ድፋዕና ሒዝና ምስን ናይ ወገን ኣህዱታትና የማንና ፀጋምና ነበረ ኣብቲ ክሳድ ነፋፂ ዙ 23 ዓጢቕና ከም ሜዳ ሒዝና ዝኸና ፅዋራት ነርና ናህና ፅዋሪ ነይሩ ኣብ ዓሪድና ክንከባተል ድሕሪ ምፅናሕ ድሕሪ ሰለስተ ሰሙን ገለ ቢልሽዑ ብኡ ዝተፈፀመ ብፍፃሚ ኣይነበረን ፀላይ ኣይወፈረን እቲ ጉዕዞ ናይ ወያነ እውን ፅቡቅ ግስግስ ነይሩ ካብኡ ተሃድና ናብ ዓዲግራት ድመፅ ካብ ሓልሓል ማለት እዩ ናብ ዓዲግራት ወሪድና ምስ ኣሃድና ተሓዊስና ማለት እዩ
1: 27 ንቆቦ ንኣቱ ቆቦ ክንኣትዎ ከለና ቅድሚ ዓቶም ምርካብና ንወዲ በርሀ ናይ ኮማንዶ ንረኽቦ እሞ መጥቃዕቲ ዳ ፅባሕ ኒና ክንጅምር ይብለና ኣበይ ኣሎ ንዓና ምስ ኩሉ ንዓ ተብተባቢሎም ኣምፂኦምና ስከ ሜዳ ክጀምሩ ንኖ ጀምሩ ኢሎምና ንሕና ቢተን ፋሉ እዚ ግራድ ዶሽካ ሒና ንብል ኣለና ዋ ፅባሕ ፅባሕ ወ ንሕና ሕጂ ሓንቲ ክንገበር ኣይንኽእል ኢና ምክንያቱ ምስኦም ኣይተራኽብናን ደሓዝናዮ ፅዋራት ከዓ የለን እቲ ፀውራት ክንወስሎ ሓሰብና ሲ ካብኣቶም ብከምዚ እታ መጥቃዕቲ ይጅምርዋ ብዝኾነ ኣነ ምስ ወዲ በርሀ ኣብቲ ጎቦታት ወፅእ እታ ቆቦ ትበሃል ይውድእዋ ክውድኣ ከልዉ ማለት ኣብኡ ብዙሕ ክሰራ ነይሩ መወዳእታ ሓየሉ እውን ዑስማን ንመፁና እሞ ቦታኹም ኣብዛ ናይ እንዳ ሓይሊ ኤትሪክ ዝነበረት ኣብኣተዉ ንሕና ጉዳይና ሕጂ ክስታይ ንታንክታትን ገለን ከነውፅኢና ገለ ይብሉ ሕራ ኢልና ካብቲ ዝነበርናዮ ቦታ ናብዛ ሓይልና ሓይሊ ኤሌትሪክ ዝነበረት ማያ ኣለዋ ኤሌትሪክ ኣለዋ ኣብኣ ናኣቱ እታ ኤሌትሪክ ግን ተባላሽያ ስለ ዝኾነት ነቲ ዓዲ ኣይትዕድለን እያ ነራ ኣብዚ ቶም ጋራጅና በዓል ወዲ 4 በዓል ፍፁምን መፂኦም እሞ ነዛ ጀነሬተር ሲ ክንዕርያ ክንፍትና ዶ ብሉ ክትዕርዋ ትኸዲኹም ብሎም ኣነ ብገዛ ርእሰስኢለ ክዕርዋ ዝብለ እምነት ኣይነብረን ግን ይፈትንዋ ስ ይብሎም ኣብ ውሽጢ ሓፂር እዋን ኩሉ ጉልህታ ክስታይ ገይሮም የተስእዋ እታ ዓዲ ብርሃን ንረክብ ዋላ ማይ ከማ ንረክብ ንሕና ከዓ ምስኦም ከም ድሌትና ማይ ንረክብ ከም ድሌትና ኤሌትሪክ ንክረክብ
2: ኣብዚ ሕጂ ኣብቲ ቆቦ ምስ መፃና ወያኔ ኣብኡ ከቢድ ውግእ ኣካይዶም እቲ ዝነበርናዮ ወይ ዝኣተናዮ ናይ ቆቦ ቦታ ብሬሳ ይረአን እዩ ነይሩ ብመሰረቲ ተራዳእሉ መሪሕነት ኣፅዋርና ተረኪብና ስራሕ ክጅምር ኣለዎ ተባሂሉ ስራሕ ተጀሚሩ ብወልድያ ገለ ክፋልቲ ገለ ክፋልና ከዓ በዚ ንብሎ ዘለና መወዳእታ ስራሕ ተጀሚሩ ሽዑኡ ብቀረባ ነቲ ኩነታት ዝኣልየና ወይ ተዓባበረና ዝነበረ ናይ ኮማንዶ ኣሃዱ እዚ ዓንደ ብርሃን ወዲ በርሀ ንሱ እዩ ነይሩ ሽዑ ብቀረባ ናይ ቀረባ ርክብ ዝነበሮ ምስ ወያነ ይኹን ዋላ ምስቲ መሪሕነት ብመንገዲ እቲ ንዓና እውን ነቲ ኩነታት ክንፈልጥ ነቲ ከባቢ ክንርዳእ ዝሓገዘና ወዲ በርሀ እዩ ምስኡ ዝነበሩ ማእከልናት ሓይሊ ነይሮም በዓል ሳምሶም የማነ ፅዉእ ኣብርሃለ ዝብሉ ከኣሎ ሕጂ ፃዕዳ ኣብዚ ሓለዋ ቤት ፅሕፈት ፕረሲደንት ዘሎ እዚኦም እዮም ከም ማእከልነት ሓይሊ ኮይኖም ነቲ ኩነታት ዘዋሃዱና ነይሮም
3: ናይ ኣትላንታ ስምምዕ ሽዑ ኣብ ወሎ ከለና እዩ ወረት ሸዓት እዚ ናይ ጂሚ ካርተር ናይ ርክብ ገለ ዝግበረሉ ነበረ ያብኡ ከለና ኢና ንሰምዖ ነርና ምደላወትና ኣቑሕጂ ወርሕን ገለን ጌርና ታንክታት ካብ ፀላዩ ዝማረኾን ካልእ ካልእ ኣፅዋር ታንክኛ ስለ ዘይነበሮም ወያነ ብቲ ግዜ እቲ ንሕና ሓጃ ነሰለስተ ሓይሊ ሒዘ ካብ ሓልሓል ተበጊሰ ማለት እዩ 73 ብርጌሲ ሓደ መጥፍዕ በጠሎኒ በጠሎኒ ታንከኛ በጠሎኒ ከዓ ረሻሺና ከይድና እተን ታንክታት ከዓ ጋራጅና ከዓ ምሳና ከይዶም ነሮም ሓደ ጉጅለ ጋራጅ በዓል ወዲ 4 ዘለዎ ጋራጅ ነይሮም በዓል ክብሪ ኣብ ክባ ነይሮም ካልኦት በዓል ወዲ ዛግር ብዙሓት እታ ጉጅለ ጋራጅ ሲ ምሳና እያ ከይዳ ኩሉ ግዜ መካይቲ እያ ምስ ታንከኛ ታንክታት ኣብኡ ተረኪብና ከም ብሓድሽ ዕርዮም ኣብ ምፅፋፍ ከለና ሓጂ ፀላእ ፈሊጡ ኣብቲ ኣቦ ዝበልኩካ ቦታ ካብቲ ግንባር ድሕሪ ኢሉ ኣብኡ ከለና እናተዳለና ከለን ስለያታት ዋፍር ስለ ዝነበረ ደርጊ ብነፈርትን ገለመለን ክስታይ ገይሩና ከይተ መጥቃዕቲ ከይጀመርና ኣብ ረድዮ እውን ሰምዖ ነርና ኣጋጣሚ ድምፂ ኣሜሪካ ሓደ መካናይዝ ብሪጌድ ወሎ ክፍለ ሃገር ገብተዋል ኣብ ወሎ ኣትዩሎ ናይ ሻዕብያ ዝብል እውን ብረድዮ ሰሚዒና ረድዮ ናይ ድምፂ ኣሜሪካ
1: እሞ ንሕናስ ዘን ታንክታት ማረኽናየን ካብ ቆቦ ንመቐለ ክንወስደን ደሊናሲ እቶም ናህና ፈቲኖመን ክልተ ታንክ ዲፎመን ስለዚ ሕጂ እዚ ናትኩም ኣሃዱ ሲ ነዘን ታንክታትና ድዕራ ዕሪኹም ኣውፅእወን ይብሉና ንሕናስ ደቢ ንዓኻትኩም ንሕጋዚና መፂና ዘለና ዝትብሎ ዘለኹም ከዓ ኣቐዲምኩም ኮና ክትሕብሩና ነርኩም ስለዚ ሕጂ ንሕና ነቶም ጋራጅ ከይድኩም ነዘን ታንክታት ድዕራ ዕሪኹም ኣውቲስታት ከዓ እዞም ናህና መፂኦም ዘለዉ ሒዞምን ይውፅኡ እዩ ተባሂልና ክስታይ ንገብር ማለት ከም ሕቶ ከዓ እሞ ንሕናሲ እዚ ኣሃዱ ከቢር ቤት ንብሎሲ ዋላ ሓንቲ ፍልጠት የብሉን ክትምህረልና ከም ዕላማ ከዓ እቲ መኸዲ ኢና ከዓኒ እቲ ወተሃደራዊ ስታይ ሓገዝ ክንሕግዞም እቲ ናይ ትምህርትና ገለ ከዓ ፍልጠትና ክነሳትፎም ምክንያቱ ንሕናስ ብሓባር ንሓደ ፀላእ ኢና ንሃርን ዘለና እንተደኣ ምህርናዮም ከዓ ዝያ ማዕነት ተገይሮም ስን ኩሉ ረብሓ እዩ ብኸም መሰረት ምሕራይ ኣምፅዎም ተምሃሮ ንብሎም 35 ናይ ታንከኛ 40 ናይ መዳፍዕ 45 ከዓ ናይ ተረሻሽ ገብሩ ኣምፅኦም እዚኦም መሃርዎም ንብሉና
6: ቆቦ ምስኣተና ከቢድ ኩናት እዮም ኣካይዶም ኮማንዶ ኣብኡ ከም ዝነበሩ ኣብቲ ውግእ ተሳቲፎም ከም ዝነበሩ ፈሊጥና ማለት እዩ ስለዚ ኣብ ቆቦ ኣብቲ ኣዋሬ ዝበሃል ቦታ ነይሮም ኣብኡ ከም ማዓስከር ሒዝና ማለት እዩ ኣብኡ ከም ክትምህሩልና ኣለኹም ኣለኩም ስለ ዝበሉ ሓይሎምን ጀበን ኣኼባ ገይሮምልና ኣብቲ ኣኼባ ሕጂ ዝኾነ ኣፅዋር ከም ዘይፈልጡ ክንምህሮም ከም ዘለና ካርታውን ከም ዘይፈልጡ ክንምህሮም ከም ዘለና ኣብኡ ይግለፅ ማለት እዩ ብዝኾነ እቲ ሜካኒዝም ናይ ኣፅዋር መድፍዕ ታንኪ ረሻሽ መምሃራን ተመዲቦም ብስሩዕ ትምህርቲ ተጀሚሩ ኣነ ከዓ እታ ናይ ካርታ መደብ ሒዘ ኣብ ኣበረ ማለት እዩ ኣብኡ ትምህርቲ ጀሚርና ንበዓልቲ 7 ሰዓት ይመሃሩ ነይሮም ካርታ ንጎ 8 ንኣቱ ፋደስ ንፍደስ ሰዓት 3 ጀሚርና ስካብ ሰዓት 6
5: ትምህርቲ መሃሩልና ኢሎምና ሞንታይ ክንምህረልኩም ታንኪ ምዝዋር ታንክን መምራሕ ታንክን መዳፍዕ ናይ ታንክን ካልእ 122 ከዓ መሃሩልና ኢሎምና ሕራ ኢልና ሕጂ ኣብቲ መምራሕ ታንኪ ኣነን ሓደ ወዲ ኦማርጂ ዝብሎ ምሳይ ተመዚዝና ናይ መድፍዕ ናይ ታንኪ ከዓ ሃብተቕሱን ዝበሃል ኣሎ ኣለኹማ ሕጂ ዝተመዚዙ 122 ከዓ ወዲ ቅጭነ

ናይ 71 ዕድመ ዘለዋ ቤት ትምህርቲ ስነኪነት ኣቐዲማ ናይ 4 ዓመት ስሩዕ መደብ ናይ ዲፕሎማ ሙያዊ ትምህርቲ ትህብ ከም ዝነበረት ይግለጽ። ምስ ግዜ ነቶም ናይ 11 ክፍሊ ዝሓለፉ ተምሃሮ ተቐቢላ ኣብ መሰረታዊ ድሕነት ዝሰረቱ ስልጠናታት ብምሃብ ናይ 2 ዓመት መደባት ማእከላይ ደረጃ ብቕዓት ዝሕመረቱ ኣብ ምምሃርን ምምራቕን

0: ትርከብ ኣላ።
1: ሸውዓተ ዓውደሞያታት ኢልና ሒዝናን ዘለና ኣብቲ ዘለና ናይ ሃገራዊ ልምዓት መደባት እዚአን ኣገደስቲ እየን። ኣገዳስነተን ከዓ እንታይ እዩ? ሓደ እዞም ተምሃሮ እዚኣቶም ከምዚ ክንብሎ ዝፀናሓና ብማእከላይ ብቕዓት ኣሰልጢና ኣውፅኢና ኣብ ስራሕ ዓለም ክነፍሮም ከለና ፅቡቅ ነገሩ መደባት ናይ መንግስቲ ብሓንሳብ ተኣሳሲሩ እዩ ዝኸይድ። ከም ኣብ ካልእ ዓለም ዘለዎን ኣይኮነን። እዞም ተምሃሮ እዚኣቶም መንግስቲ ገጅፍ ባጀት ኣውፅኡ ክምሃሩ ይገብር። ድሕርዚ ተመሪቆም ክወፁ ከለዉ ከዓ ንዕኦም ዝኸውን ናይ ስራሕ ባይታ ኣዳልዩ ፀኒሑ ነቲ ኣብዚ ዝወሰዶ ብክልስ ሓሰባውን ተግባራውን ዝወሰዶ ትምህርቲ ዘደልድልሉ ባይታ ይ መንግስቲ ባህሊ እዩ ዝፈጥረሎ። ብቐጥታ ኣብ ትካላት ናይ መንግስቲ ተመዲበም እዮም ዝሰርሑ እ በዚ ጋጣሚ ስታይ ክገልፅ ዝደሊ ናይቲ መንግስቲ ዘለዎ ኣተሓሕዛ ኣብቲ ናይ ትምህርታዊ ጉዳያት ናይ መንእሰያት ዝነኣድ እዩ። ብመንፅር እዚ እንታይ እዮም ዝገብሩ ቶም መንእሰያት ካብዚ ምስ ወፁ ኣብተን ዘለዋና ትካላት ይንፋሕ ዝብሉ ማለት እዩ። ኣብ ስራሓት ናይ ኤሌክትሪክ እንድሕር ኮይኑ ኣብኡ ናይ ኤሌክትሮኒክስ እተኮይኑ ተመሳሳሊ፣ ኣብ ህንፃ እንድሕር ኮይኑ እውን ከምኡ ዝበዝሕ ሰብ ኣብቲ ዝግብኦ እዩ ዝኣቱ። ምናልባት ኣብ ሓደሓደ እዋናት ምስ ገለ ኣጋጣሚታት ኣብ ፍልይ ዝበለ ካብቲ ክስታዮም ሓደሓደ ተምሃሮ ዝተመደቡ ክህልዉ ክእሉ እዮም ብኣገዳስነት ናይ ሓደሓደ ጉዳያት ተዘይኮይኑ ኣብቲ ዝተመደብሉ ዓውደ መያታት እዮም ዝኸዱ ማለት እዩ።
0: ቤት ትምህርቲ ስነ ኪነት ንቀዳማይን ካልኣይን ዓመት ተምሃሮ ተቐቢል እያ ሙያዊ ስልጠናታትን ኣካደሚያዊ ትምህርትን ትህብ ዘላ። ኣብ ነፍሲ ወከፍ ዓውደ ትምህርቲ ክሳብ 20 ዝበፅሑ ተምሃሮ ድማ ስሩዕ ትምህርቶም ይከታተሉ። ኣብዘን ኣቕዲመን ዝተጠቐሰ ዓውደ ትምህርቲ 60 ሚእታዊት ብናቶም ምርጫ ወይ ዝምባሊኦም፣ እቶም 40 ሚእታዊት ድማ ከከም ደረጅኡ ካልኣይ ሳልሳይ ራብዓይ ምርጫ እናበሉ ከም ዝፅምበርዎ ይግለጽ።
1: ኩሉ ግዜ እቲ ቤት ትምህርቲ እቲ ዘሎ ዕቑር ተኽእሎ ተምሃሮ ናይ መሓዝ ናይ ምስልጣን ንሚኒስትሪ ትምህርቲ ኣብ ሚኒስትሪ ትምህርቲ ከዓ ክፍሊ ሙያዊ ቴክኒካውን ትምህርቲ ኣለና። ትሕቲ ክፍሊ እቲ ቤት ትምህርቲ ብቐጥታ እቲ ዘሎ ተኽእሎታት ንዕኦም ሓበሬታ ህብ ኣብ ወርሒ 2 ዘሎ ወርሒ 3 ወርሒ 4 ናይ ነፍሲ ወከፍ ዓመት ዘለና ተኽእሎ ሓበሬታ ንህብ። ንሳቶም ከዓ ብመንፅር ትዝሃብናዮም ሓበሬታ እቲ ኣብያ ትምህርቲ ናይ ዞባ ማእከል ጥራይ ኣገልግሎት ህብዛ ቤት ትምህርቲ ስለምንታይ ተንካልኦት ዞባታት ኣብ ዞባታት ኣለዋና ናይ ቴክኒክ ኣብያ ትምህርቲ ስነኪነት ኣስመራ ኣብ ውሽጢ

0: 6 ወር 7 ይህቦም ሚኒስትር ትምህርቲ ከነዓና ኣብ ወርሒ 8 ከባቢ ይህቡናቶም ክንቅበሎም ዝግባአና ተምሃሮ በዚ መሰረት እቶም ተምሃሮ ዝመፁ ንሕና ብዚ ምስ መፁ ሕጂ ብዘን ዓውደ ሞያታት ሰኪዕና ወይ ኣምሪፅና ትምህርቶም ከም ዝጅምሩ ኢና ንገብር
1: እቲ ክንምሃሮ ዝደረኽና መጀመርታት ናቲ ሞያ ማለት እዩ ዘሎ ኣምሃራ ኢንድ ኣብቲ ናትካ ዘለካ ፍልጠትካ ንከዕብሰ ዝሕግዘካ ብጣዕሚ ፅቡቅ ካብቲ ዝተፀበናዮን ላዕሊ ወላቲ ዘለዎ ቀረብ ካብቲ ትፅቢትና ዝነበረ ንላዕሊ ኮይኑ ፀኒሕና ማለት እዩ
2: ብትምህርቲ ስነኪነት ናይ ሞያ ብምዃኑ ኣብ ደገ ዝሰርሖ ነበርኩ ኣፂርካ ብቦይ ተዳፋፍየ ማለት እዩ ኣብዚ ንካእቶ ኣቦይ ቶርንተረ ነይሩ ቶርኒ ነይሩ ብኸም እያ ናብዚ ካእቱ ተደሪያ
0: ስለዚ ኣብ ሾብ ዘለዎም ተገዳስነት ወይ ኣብቲ ዓውደ ሞያ ዘለዎም ተገዳስነት ኣብ ጠናቤት ዕዮም ሰኣተው እዚ ፍሉይ እዩ ፈትዎ እዮም ፍቅሪ ኣለዎም እቶም መምህራን እውን ብቕዓት መምሃራን ኣለዎም
3: ተምሃሮ ኩሉ ግዜ ካኣትዎ ከለዉ መጀመርያ ከምዚ ስለ ደይፈለጥዎ ኣይኣብልዎ ንኾኑ ግን ድሓር ምስ ረኣይዎ ትምሃራኻ እቲ ተግባር ምስ ረኣይዎ ብፍላይ ፕሮጀክት ምስ ጀመሩ ኣዝዮም እዮም ዝፈትዎ

0: እዛ ቤት ትምህርቲ ኣብ ውሽጢ ናይ 71 ዓመት ጉዕዞኣ ካብ 1957 ኣትሒዛ ናይ ቀዳማይ ወይ በኽሪ ዕለተ መምረቕታ ከም ዘካየደት ክሳብ ዝሓለፈ ዓመት 224 ድማ ን64 ግዜ ከተመርቕ በቕያ ኣላ። ብጠቕላላ ድምር ተመረቕቲ ክሳብ 1303 ከም ዝበጽሑ፣ እዚ ድማ ብሓፈሻዊ ውፅኢት ክርአ እንከሎ ምስቲ ናይ ፈለማ ብምንፅጻር ርኡይ ዕቤትን ተሳታፍነትን ከም እተመዝገበን እዩ ሰነዳት እዛ ቤት ትምህርቲ ዝሕብር።
1: ምናልባት እቲ ኣመፃፅኣ እንታይ እዩ ንፁር ንክኸውን ብክፍሊ ማያውን ቴክኒካዊ ትምህርቲ ስልጠናን ዝወፀ መምርሒ እንታይ እዩ ሓደ ተምሃራይ ካብተን ሃይ ስኩል ናብዚ ክመፅእ ማእከላይ ገምጋም ናቱ እንታይ ኣቨሬጅ ንብሎ ሱሳ ክኸውን ኣሎ ሱሳን ልዕሊ እዩን ማለት እዩ ትሕቲ ሱሳ ክኸውን ይብሉን ሱሳን ልዕሊ እዩን እዚኣታ መገምገሚት ብፍላይ ከዓ ኣብ ፊዚክ ኣብ ማትስን ኢንግሊሽን ሱሳ ሱሳ ክህልዎ ኣሎ ኣብ ፊዚክስ ሱሳ ነር ሕጂ ቁር ምሕያሻት ተገይሩሉ ናብ 55 ወሪዳት ኣሎማለና ነቶም እቲ ቁር ክሳ ክትከውን ተባሂላ ኬሚስትሪ ዝሰይ ኣብኡ ኣብ 55 ናብ ሱሳ ከባቢ ኣብዚአን ኣርባዕትአን ከም ማለሲ ከም ግድነት ክኾና ኣለዎን እዚኣተን ካብ ሓሊፉ ግን ማእከላይ ገምጋም ሱሳ እንድሕር ኮይኑ ዝኾነ ተምሃር ኣብ ዝመፅኡ ንክምሃር ይፍቀደሉ ድሓር ኣብተን ኣብያተ ትምህርቲ ዝብለካ ዘለኹ ብዙሕ ተምሃራይ ስለ ዝደልዮ እቲ ንኣብያተ ትምህርቲ ነቶም ዝመፁ ተምሃሮ ኣብ በቲ ዘለዎም ነጥቢ ወይ ገምጋም ኣወዳዲሮም እዮም ናባና ዝሰድልና ማለት እዩ እቶም ዝሓሹ ዝደልይዎ ዝበሃሉ ቀዳምነት ተዋሂቦም መፁ ናቶም ተኸታተልቲ ተጠባበቕቲ ምናልባት ካብኣቶም ዘቋረፀ እንድሕራለብቲ መጀመርያ ቀልጢፍካ በቶም ናቶም ተተኻኽእቲ ኢኻ ተትክእ ማለት እዩ ብከምዚ ከባቢ ዝኸይድ
2: ናይ ቴክኒክ ጠለብ ዓብዪ እዩ። ተምሃሮ ብጣዕሚ እዮም ነቲ ትምህርቲ ዝጠልብዎ። ስለዚ ተቐባልነት ከዓ ድሌት እንድሕር ኣለዎ ኮይኑ ሰብ ከመይ ከም ዝቕበሎ ርዱ እዩ ማለት እዩ። ስለዚ ተምሃሮ ብድሌቶም ስለ ዝመፅዎ እቲ ትምህርቲ ከዓኒ ንኽትምሃሮ እውን ብግብራዊ ስራሕ እተሓወሰን ክለሳ ሓሳባዊ ስለዝኾነ ንተምሃሮ ሰሓቢ እዩ። ስለዚ ተቐባልነቱ ኣዝዩ ልዑል እዩ። ፅበት ናይ ክላሳት ስለ ዘለኹማ ኣይነዕግቦን ኢና ነቲ ድሌታት ናይ ተምሃሮ ከምቲ ዝድለ ኣይተዕግቦን። ምክንያቱ እቲ ዝደሊ ብዙሕ እዩ። እቲ ዝኣቱ ተመም እዩ ዝደሓሸ ነጥቢ ዘለዎ ተባሂሉ ዝኣቱ እምበር እቲ ድሌታት ናይ ተምሃሮ ብጣዕሚ ትገልፆ ይትኽእልኒያ ብዙሕ
3: ሓደ ናብዚ ሞያ ዝከኣትውስ ብቐሊል ይኣትውን እዮም ሓደ ብነጥቦም እዮም ካልኣይ ነገር ከኣኒ ዋላ እቲ ወለድስ ብሞያ ተመሪቑ ክወፀሉ እዩ ዝኾነ ሞያዊ ዓጢቑ ውላድሲ ኣብ ዝኾነ ሞያ ዘሎ ሰሪሑ ከኣትዩ እዩ ክሳይ ዝገብር ሕጂስ ኣነ ኣዝዩ ፅቡቕ እየ ድብል ዋላ እቲ ዘሎ መምሃራን ብጣዕሚ ቅዱሳት እዮም ዋላ እቶም ተምሃሮ ከማ ኣዝዮም ቅዱሳት እዮም እየ ዝብል ተገዳስነት ኣለዎም ልዕሊ ዝኾነ ይኹን

0: ኣገባብ ኣማሃራ ኣብ ክልቲኡ ዓመት ዘለዉ ተመሳሳሊ እዩ። እዚ ማለት ምስ ሞያዊ ስልጠና ዝተኣሰር ክልሲ ሓሳባውን ተግባራውን ከምኡውን ኣካደሚያዊ ትምህርቲ በብእብረ ኣብ ሰዓታት ቅድሚ ቀትርን ድሕሪ ቀትርን ተኸፋፊሉ ይውሃብ።
1: እዚ ክንብል ከለና ሕጂ ዚ ኣብ ክልተ ንኸፍሎ ናይ ኣካዳሚ መምሃራን ኣለዉና ናይ ሞያ መምሃራን ከ ኣለዉና እቶም ናይ ኣካዳሚ መምሃራን ከምዚ ዓንተወይ ዝበልክዎ ኣብዚ ዝኣቶ ተምሃራይ 11 ክፍልን 12 ክፍልን ምሳና ስለ ዝምሃር 12

0: ክልተ ክፍሊ ወዲኡ መልቀቂ ሃገራዊ ካልኣይ ደረጃ መልቀቂ ፈተና ናይ ካልኣይ ደረጃ ኣብዚ ዝወስድ ማለት እዩ። ማትሪክሌሽን ኣብዚኦም ዝወስዱ ማለት እዩ። ስለዚ ናይ መልቀቂ ፈተና ናይ ካልኣይ ደረጃ ኣብዚ ንድሕር ክወስዱ ኮይኖም ትካዳሚ ክላስ ብዕቱ ክንክወስድዎ ስለ ዝግባእ ኣብቲ ናይ ኣካዳሙን እኩላት መምህራን እዩ ዝምደበሎም። ስለዚ ኣካዳሚ መምህራን ፕላስ እዚ ናይ ዓውደ ሞያታት ጠሚርና ክንሪኦ ከለና ሕጂ 56 ሚእታዊት ኣብቲ ንጡፍ መምህር ምስትምሃር ዝነጥፍ ዓቅሚ ሰብ ኣለና ማለት እዩ።
1: የበል ፀዳል ፀዳል በግብሪ ሞያውነት ዘፍርዕ
2: ተማሃሮ መንእስያት ኣብዚ ምዕበል እዋን ብቴክኖሎጂን ብስነ ፍልጠት ዝተሰነየ መንገዲ ምስ ግዜ ክሕንበቡን ዕላምኦም ኣብ ሸትኡ ከብፅሑን እዋናዊ መድረኽ ዝጠልቡ ሓቂ እዩ። ቤት ትምህርቲ ስነ ኪነት ኣስመራ በብእዋኑ ብክፋላት ዝሓሸ ኣብ መስርሕ ምምሃር ሓጋዚ ዝኾነን ምስ ምዕባለ ቴክኖሎጂ ክሳነ ዝኽእልን ሓደስቲ መሳርሒ ማሽናት ዓጢቓ ኣብ ምምሃር ትርከብ ከም ዘላ እዩ ርእሰ መምህር ቤት ትምህርቲ ስነ ኪነት መምህር ሰመር ወረደ ዝገልጽ።
0: ካብ ግዜ ናብ ግዜ ብክፋላት እንዳገብረ እቲ ዝግባእ ዕጥቂ ዓጥቃ ኣሎ ሕጅታይ ትገብር ኢኻ ሓደ እዋን እቲ ሾባት ወይ ተዓውደ ሞያታት እቲ ህንፃናቱ ክመሓየሽ ክኽእል ኣሎ ገለገለ እዋን እንደገና ስልጠናታት ክውሰዱ ኣሎ ክትከል እውን ክኽእል ኣለዎ መሽንስ ኣብ ከምዝኣመሰለ ሓንቲ መሽን ሚን ሓንቲ ሾፕ ደው ተብል ሓደ ዓመት ጅብዝታይ ይኸውን ትቁፅሪ ክጎድል ክእል እዩ ናይ ሓደ ናይ ክልተ ብዝተካኣለ መጠን ግን እንታይ ኢና ክንገብር ንፍትን ከምታይ ዓንተ ወይ ዝበልኩ ካብ ክንዲ 20 ንሕዝ ናብ 22 23 24 ሓደ ሓደ ግዜ እውን ልዕል እዩ ብዝኸይድ መገዲ ክምለሱ ስለ ዘይብሎም በታ ሒዞም ኣፀንሑ ኮታ ተቐቢልና ንኸይድ ኢና ካብ ሓሊፉ ግን ኩሉ ግዜ ታ መዕቀኒትና 20 ኣለዋ ሕጂ 7 ዓውደ ሞያታት ኣለዋና 140 ተምሃሮ ዓመታዊ ክንቅበል ኣለና ዓመታዊ። ስለዚ ኣብ ካልኣይ ዓመት 140 ተምሃሮ ኣለውና ኣብ ቀዳማይ ዓመት ከዓ 140 ተምሃሮ ኣለውና ብካልእ ዘራርባ ኣብ ነፍሲ ወከፍ ኣካዳሚክ ር ንብሎ ወይከዓ ዓመተ ትምህርቲ ንብሎ 280 ተምሃሮ ግድን ኣለውና እዚኦም እዚኦም ብደረጃትን ኣብ ሾባት ኣትዮም ዝምሃሩ ኢና ንዛረብ ዘለና ተወሳኺ ናይ ኣካዳሚ ተምሃሮ ኣለዉ ዝመፁ 12 ክፍሊ ኣብዚ ስለ ዝውድኡ ኩሎም ናይ ሙዚቃ ተምሃሮ ናይ ቤት ትምህርቲ ሙዚቃ ኣላ ብስመራ እቲ ኣካዳሚ ክላስ ኣብ ዝወስዱ ምሳና ማለት እዩ ተደሚሩ ክረአ ከሎ ናብ ከባቢ 300 ገለን ተምሃሮ ኣሎ ብቲ ኣካዳሚ ብሓፈሻ ኣብቲ ሞያ መፂና ክንርኢ ከለና ኣብዛ ቤት ትምህርቲ ግን ናይ 280 ተምሃሮ ቀፃሊ ዓመታዊ ተኽእሉ ኣለና ማለት እዩ።
2: ቴክኒካዊ ትምህርቲ ኣብ ምህናፅ ሃገር ኣብ ትሕቲ ቅርፂ ብሓፈሻ ኣብ ጉዕዞ ልምዓታዊ መደባት ዝህልዎ ኣስተዋፅኦ ዕዙዝ እዩ። ብመንፅር ኣገዳስነቱ ንዕቤትን ለውጥን ኣብ ቴክኖሎጂን ቴክኒካዊ ንጥፈታትን ከዓ ዝያዳ ይፀሉ።
0: ኩሉ ግዜ ሓደ ኣብ ዘለናዮ ዘበን ኩላና ከም ንሪኦ እዚ ናይ ቴክኖሎጂ ታይኻ ትብሎ እንዳቀደመና እንዳጎየ ዝኸይድ እቲ እቲ ናይ ነዊሕ ዓመታት ሒዝካ ዝፀናሓካ መሽንስ ሒዝካ ወይ መሳርሕታት ሒዝካ ክትሰርሕን ብተዛማዲ ምስ እዋናዊ ዝኾነ ምስ እዋኑ ዝኸይድ መሳርሕታት ክሰርሕ ከለኻን ክልተ ዝተፈላለየ ነገራት እዩ። እቲ ረብሓታቱ ከዓ እንታይ እዩ? እቲ ሓደ ቀዳማይ ምስ ትህሉ ኩነታት ከባቢናን ዓለምናን ዘሎ ክነርክብ ክንሳነ ክንክእል ኣለና። እቲ ካልኣይ እቲ ዝምህርን እቲ ዝምሃርን ናይ ብሓቂ እቲ ዝምህር ተገዲሱን ባህልዎን ክሰርሕ ዝለ መሳርሒ ክረክብ ክኽእል ኣለ። እቲ ዝምሃር ከዓ ብኡ መሰረት ብቕዓት ዘለዎ ኮይኑ ንክወፅእ ከምኡ ዝኣመሰለ ዕጥቂ ክዕጠቕ ንድሕር ክኢሉ እቲ ዝሓሸ ነገር እዩ። ስለዝኾነ ሕጂ መንግስቲ ገጅፍ ወፃኢታት ዝገብሩ ብጣዕሚ ገጅፍ ወፃኢታት እዩ። ናይ ደገ ዕድጊ ጌርካ ዝመፅ እዩ ምስ ዘለና ኩሉ ነገራት ክትሪኢ ከለካ ንትምህርቲ ተባሂሉ ዝወፅእ ነገራት ስለዝኾነ እምበር ገጅፍ ወፃኢታት እዩ። ስለዚ ብዘለና ሕጂ ኣብ ፅርበት ሓፂን ከም ዝበልኩካ ገጅፍ ወፃኢታት ተገይሩ ኣብ ከምኡ ናይ ስራሓት ሓፂን ተመሳሳሊ ናይ ህንፃን ስራሓት ዕንፀይትን እኹል ንብረት መፅኡ ኣይተተኽልን ኣሎ። ምክንያቱ ሓደ ሓደ ነገራት ንማዕራሪ ነገር ስለ ዘለና ኣብ ፕሮሰስ ኣሎ ኣብ መስርሕ ኣሎ መስርሕ ኣሎ። ስለዚ ቤት ትምህርቲ ብካልእ ኣዘራርባ ዘየሰክፍ ዕጥቂ ዓጢቕ ኣሎ ብሰዓት እዚ ማለት እዩ። ኣብ ኩለንተን ዘለዋ ሾባት ወይተን ትሬድስ ንብለንተን ዓውደ ሞያታት እኹል ከበግሰና ዝኽእል ብኡ ኣምሂርና ኣውፅኢና መንእሰያትና ኣብ ስራሕ ዓለም ኣብ ተዳሊሎም ዝፀንሕ ዘሎ ስራሕ ዓለም ኣትዮም ብዘይገለ ፀገም ክሰርሕሉ ዝኽእሉን ከድምዕሉን ከበርክትሉ ዝኽእሉ መገድታት ኣፍሪና ንክነውፅእ ዝኽእለና እዩ ማለት እዩ።
3: ንምሳሌ ብናይ ኣውቶ ሜካኒክ ተሪናዮ ቅድሚ ገለ እዋናት ኣነ ነዊሕ ግዜ ምሄር ኣለኹ ዚ ዓውዲ እዚ ኢንጀክሽን ዝበሃላ ማካይን ኢንጀክሽን ንዕ ዝምልከት ነገራት ቴዎሪ ጥራይና ንምህር ነርና ቅድሚ

0: 11 ዓመት 12 ዓመት ከም ብሓድሽ ሓድሽቲ መሳርሒ ተጠሊቡ ከም ዝመፅ ተገይሩ ሕጂ ከዓ ብኡ ንሰርሕ ኣለና ማለት እዩ። ስለዚ እቲ ናይ ቴክኖሎጂ እናዓበየ ስለ ዝኸይድ ብኡ መንፅር ከዓኒ ትናትና ዕጥቀ እውን ሓድሽ እናኾነ ሕጂ ብፍላይ ናይ መሽን ሾውን ናይ ሜታል ወርክን ከዓ ኣብዚ ዓመት እዚ ምናልባት ካብ ኩሉ ቦታ ዘሎ ሌተስት ክኾና ኸላይ ናይ 223 ማሽናት ዓጢቖም ኣለዉ። ንሕና ብመንፅሩ ኣብ ናይ ከባቢ 215-16 ኣብ ዕዳጋ ዝነበራ ማሽናት ዓጢቕና ኣለና። ስለዚ ዘበናውነትና ወሰኸ እዩ ዝኸይድ ብመንፅር ዕዳጋ እዩ ዘብለካ ማለት እዩ። ሕጂ ኣውቶ ሜካኒክ ተራኢልናስ ቀደም ካርቡሬተር መኪና ነራተ ኢልና ሎሚ ኢንጀክሽን እያ ዘላ። ስለዚ ኢንጀክሽን ክምሃሩ ኣለዎ ንሳ ከዓ ኣላትና ኣብዚያ እተን መሳርሒታት ሕጂ ብመንፅርቲ ዕዳጋ ኣብዴትና ግብርካዮ እዩ ዝኽየድ ብኸምኡ ከዓ ዝኸይድ ዘሎ ማለት እዩ።
1: ተምሃሮ ቴክኒክ ብፍትወት ሞያን ድሌትን ዝተፀንበርዎ ምስ ምዃኖም ኣብ ነፍሲ ወከፍ ዝዓይዎን ዝመሃርዎን ልዑል ኣመለኻኽታ ናይ ምግባር ዓቕምን ዝሓሸ ውፅኢት ንምምዝጋብን ኣብ ቀጻሊ ፃዕሪ ይፅመዱ።
2: መሽን ሾው ይበሃል ብልምድ ብደገ ዝፅውዖ ከዓ ቶርኒ ይበሃል። ኣብዚ ፅናሕና ብመምሃራና ንውሃቦ ኩሉ ነገራት ብጣዕሚ ፅቡቅ እዩ። ኣብቲ ዝደኸምካሉ ይሕግዙኻ ኣብ እቲ ዝደኸምካሉ ኣዝዮም ደባል ኣጠኻ ማለት እዩ።
3: ብዙሕ ቅርርብ ኣለና እቲ ክንሰርሕ ከለና ብሓንሳብ ብግሩፕ ተጠርኒፍካ ስለ ትሰርሑ ሓንቲ ዝከብደካ ነገራት የለን። ምስ መምሃርትኻ ዝያዳ ቅርበት ትፈጥር እናስራሕካ ኸዓኒ ኩሉ ትሰርሖ ስራሓስ እናትረዳእካ ተረዲእካ እናገበርካ ኢኻ ትኸይድ ማለት እዩ።
1: ተምሃሮ ነፍሲ ወከፍ መሳርሒታት ክመልኩ ብቋንቋ ናይ ዝምሃሮ ዓውዲ ክረዳድኡ ኣይሽገሩን እዮም። ንኹሉ ብመደብ ብውጥን ግዜ ይስርሑ፣ ኣብ ሓደ ሕዶም ይተሓጋገዙ፣ ሓሳባት ይለዋውጡ፣ ንዘይፈልጥዎ ክፈልጡ ክእለቶም ኣብ ሞያዊ ዓቕሚ ክብከብሉን ይቃለሱ። ኣብ ኣካዳሚ ኮነ ኣብ ተግባራዊ ዕዮ ካብ መምህራኖም ብመሰረት ዝውሃቡ መምርሒ ኣተግቢሮም ቀዳምነት ሰሪዖም ይዓዩ። ድሕነቶም ንምሕላው ኣብ መሳርሒታት ጥንቅቃ ብምግባር ብማዕረ ተሳታፍነት ብሓባራዊ ስራሕን ይነጥፉ። እቲ ብውልቅን ብጉጅለ ዝዓይዎ ውፅኢት ትምህርቶም ዝኾነ ስራሓት ከዓ ምስክር እዩ።
0: ናይ ተምሃሮ ተወዳዳርነት ልዑል እዩ። ሕጂ እንታይ ኣሎ ብፍላይ ኣብዚ ናይ ኣስመራ ናይ ካልኦት ቦታታት ከመይ ምዃኑ ብዙሕ ኣይረብሎን፣ ግን ኣብዚ ዘለዉ ተምሃሮ ሓደ ኖውሃው ዝፀንሖም እዮም ዝመፁ። ስለዚ ተወዳደርቲ እዮም
3: ናብዚ ኣትዮም። መጀመርታ ኩሉ ሰብ ኣቲኻ ወ ሓንቲ ዘየለ ገለ ከምኡ እዩ ዝመስሎ። ኣቲኻ ግን እቲ ዘሎ ኩሉ ነገራት ካብ ኬርኣኻ ርኢኻ ምእማን እዩ። ልምዓት ናይ ሃገር እዩ ክብሎ ዝኽእል ብንሃገር ዘልምዕ እንድሕር ኮይኑ ሲ ከም ኣዝዩ ብሉፅ ዝኾነ ስራሕ ኢና ንገልፆ።
4: ኣብ ዝተፈላለዩ ፅሕፈታት ክሰርሑ ከለዉ ስ ኤሌክትሪካል ኣብ ዝተፈላለዩ ቦታ ኢኻ ትምደበሉ ሕጂ ብጣዕሚ ፅቡቅ ስማዕኒ ብጣዕሚ
1: ቤት ትምህርቲ ስነ ኪነት ኣስመራ ክሳብ 100 ዝበፅሑ ነባራትን ሓደስትን ኣባላት ሓቂፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። እቶም 56 ሚእታዊት ሞያውያን መምህራን፣ 23 ሚእታዊት ኣብ ምሕደራ ዝዓዩ፣ ዝተረፉ 21 ሚእታዊት ከዓ ከም ተሓጋገዝቲ ስታፍ፣ ኣባላት ቤት መኽዘን ዕቃበ ንብረት፣ ክፍሊ ፋይናንስ፣ ኣባላት ፅሬት ክሊኒክን ቤት ንባብን ይርከብዎም። ኣብ ቤት ትምህርቲ ስነ ኪነት ኣስመራ ዘለዉ መምህራን ካብ ትካላት ላዕለዎት ትምህርቲ ዝመፁ እዮም። ኣቐዲማ እዛ ቤት ትምህርቲ ካብ ወፃኢ ሃገር ዝመፁ መምህራን ከም ዝነበርዋ ምስ ግዜ ዕቤትን ቁፅርን ተመረቕቲ ኮሌጃት ኣብ ሞያ መምህርና ቁፅሪ ክውስኽ ብምኽኣሉ እዛ ቤት ትምህርቲ እውን ብደረጃ ዲግሪን ዲፕሎማን ዝተመረቑ ናይ ኣካዳሚን ናይ ሞያን መምህራን ኣብ ሕቕፋ ፀንቢራ ትርከብ። ብዘይካዚ ኣብዛ ቤት ትምህርትን ኣብተን ካልኦት ናይ ቴክኒክ ኣብያተ ትምህርትን ተማሂሮም ብደረጃ ሰርቲፊኬት ዝተመርቑን ዝተፈላለየ ስልጠና ብምውሳድ ከም ተሓጋገዝቲ መምህራን ዝተፀንበሩ መምህራን እውን ይርከብዋ።
5: እዚ ተበርክቶኦም ክትሪኦ ከለካ ልዑል ተበግሶሎም ካብቲ ዝሕብነና ንቀስነሉ ነገር እንታይ እዩ? ናይ ብሓቂ ኣብቲ ቤት ትምህርቲ ካብቲ ንሰርሓሉ እዩ ከም ባህል እውን ናይ ግዜ ምጥፋእ ዝበሃል ኣብዚ ኣይፍለጥን የለን። መምህር በኪሩ ኣይዋዕለን ኣይኮነንሲ ሚኒት እውን ማለት ሓደ ናይ ደቂቅ እውን ዝጎድል መምህር የብሎም። ስለዚ ስርሖም ብግቡእ ፈልጡ ግቡእ ሰዓታቶም ኣትዮም ዝወፁ

0: ኣብኦም ከኣቲ ክኸውን ዘሎ ክግበር ዝኽእል ዘለዎ ነገራት ብግቡእ እናሰርሑ ዝኸዱ ቀፃሊ ቅድሚ ምድላዋት እናገበሩ እውን ዝኾነ መሃራን እዮም ዘለዉና። ስለዚ ዘሰክፍ ነገር የብላን።
1: ብዛዕባ ትምህርቲ ኣገዳስ እንታ ኣለዎ ምክንያቱ ኣብዚ ሕጂ ዘለናያ ብሓፂን ደይ ስራሕ ነገራት የለን ማለት ምስ ሓፂን ተተሓሓዚ እዩ። እዚ ከዓ ኣካል ናይ ሓፃውን ስለ ዝኾነ ኣብ ሃገርና ድማ ዓብ ኣስተዋፅኦ ኣለዎ ማለት እዩ።
2: በቲ ሓገዝ ናይ መምሃራን ተደሪሕና ቲ መጀመርታ ቆርብተይ ከይብርቲ ዓካ ትፈርሕ ኒሃ ግን ሓገዝ ናይ መምሃራን ኣለካ ምስቶም ደቂ ክላስካ ምስቶም ደቂ ጉርብካ ዘለካ ፅኑፍነት ብጣዕሚ ብፅቡቅ ኢና ነተግብሮ ማለት እዩ።
3: ብሓፈሽት ናይ ቴክኒክ ኣገዳስነት ሎሚ ከዓኒ ብጣዕሚ ኣብ ዓለም ደረጃ ቴክኒክ ሞር ተፀቂጡ ኣብ ዝሰራሕ ኣለዎ ሰብ ማለት እዩ። እዝናትና ዓውደ ትምህርቲ ሕጂ ኣብ ደግመ ህንፃ ሃገር ዝግበር ንጥፈታት ዝዋፈሩ ተምሃሮ ዘፍሪ ስለዝኾነ እሞ ኣብ ኩሉ ዓውደታት ከዓ ስለዝኾነ ኣገዳስነቱ ብዓለም ደረጃን ብሃገርናን ኣዝዩ ልዑል ኣገዳስነት ዘለዎ እዩ እቲ ቴክኒክ ዝበሃል ማለት እዩ።
4: ተምሃሮና ኩሉ ግዜ ኣብ ትካላት መዲቦም ንኣብነት ኣብ ደንጎሎ ሰርሕለዉ ኣብዘን ኩባንያታት እውን ከም ሓፈሻዊ ገሊኦም እውን ናይ ዓም ዝተመርቑ ንኣብነት ኣብ እንዳ ሃይወይ ኣለዉ ናይ ላቦራቶሪ ፅቡቅዮም ንጡፋት እዮም። ቅሩብ ተበጊስከዮም ስዋላ ካብቲ ዝተማሃረዎ ጥራይ ዘይኮነስ ክሳብ ኣብ ካልእ ኣላጊሶም እውን ይሰርሑ እዮም።

0: ናይ ቴክኒክ ኣብያተ ትምህርቲ ብመሰረት ኣምሂረን ንመምርቕታት ዘብቅዖኦም ተምሃሮ መንእስያት ኣብ ሃገራዊ መርባት ልምዓት ዝለዕለ ወፍሪ ብምክያድ ግብራዊ ውፅኢት ይሕፈሶኹም ዘሎ ምስካሪ ዘየድልዩ እዩ ተራን ኣበርክቶን ቤት ትምህርቲ ስነ ኪነት ኣስመራ እውን ሓንቲ ኣብነት እያ።
1: ቤት ትምህርቲ ፍቕርን ሓድነትን ኣለዎ ኣብ መንጎ ተምሃራይን መምሃራንን ኣለዎ ምስ ተምሃሩካ ተሓጋጊዝካ ዝሰርሖ ዝኾነ ነገር ፍቕርን ስኒትን ኣለዎ ማለት እዩ። ኣብ መምሃራና ቴክኒካል ከዓ ትምህርቲ ቴክኒካል ዝበሃል ከዓ መለወጥ ናይ ሂወትና ክኸውን ክእል ማለት እዩ።
2: ሓንቲ ኣገዳሲት ነገር ተያዝ ዘሎ ኩሉ ወላዲ ውላዱ ኣብዚ ኪነታዊ ትምህርቲ ዘምህር ዘሎ ብሓፈሻ ኩሉ ትምህርቲ ክንብል ንኽእል ግን ብፍሉይ ኣብዚ ናይ ስነ ኪነት ኣያ ትምህርቲ ዘምህር ዘሎ ወለዲ ግምት ክህቦ ዘለዎም ነገር ኣሎ እንታይ ከምዚ ክንብሎ ዝፀናሓና እዚ ናይ ስነ ኪነት ኣብያ ትምህርቲ ገጅፍ ወፃኢታት ዝሓትት ግጅፍ ወፃኢታት ሓቲቱ ከዓ ውሑድ ዓቕሚ ሰብ ከዓ ሕስ ምክንያቱ ናተባህርኹም ስለ ዝኾነ ስለዚ ናብዚ ደቅኻ ምስሰደድካ ወይ ውላድካ ናብዚ ምስሰደድካ ኩሉ እቲ ዝከኣል ነገር ሓገዝ ነቲ ውላድ ክግበረሎ እቶም ተምሃሮ እቶም ኣብ ዝመፁውን ሓገዝ ክግበረሎም ድለይቲ ሓገዝታ እዩ ወለዲ ክርድእሎም ንደሊ ኢና ምክንያቱ ክልተ እብሬም ኣብዚ ዝተሓዙ ሙሉ መዓልቲ እዮም ዝውዕሉ ሓደ ኣብዚ ሓገ ዝደሊ ካልእ ብብቕዓት ክወፁ እንድሕር ኮይኖም ኣብ ግዜ ኩሉ ግዜ ተወሳኺ ነገር ብድሕሪት ክተሓዘሎም የብሉን ምክንያቱ ክልቲኡ እብሬኦም ኣብ ዝውዕሉ ዘሎ ኢና ንብል ዘለና ማለት እዩ። እዚ ከም ሓደ ኣገዳሲ ነጥቢ ክነሕልፎ ንደለነቶም ወለዲ እዩ ተወሳኺ ከምኡ ዝኣመሰለ ዕድላት ረኪቡ ተምሃራይ ካብ ብዙሕ ተምሃራይ እዩ ዕድል ረኪቡ ዝመፅእ ኣብዚ ምክንያቱ 280 ተምሃሮ ንሕሳብ ዛ ማእከል ንድሕሪ ኢላካሲ ክንደይ ሽሕ ተምሃራይ እዩ ዘለዎ ሃይስኩል ካብዚ ከዓ ክንደይ ፐርሰንት እዩ ነቲ ናይ ቴክኒክ ቤት ትምህርቲ ዝደልዩ ፍሉጥ እዩ። እዚ ዕድል እዚ ምስተረክበ ብዙሕ ፀገማት ኣጋጥምን ይቕፅሎ እዮም ብዙሕ ዝበኩር ዝጠፍእ ብዙሕ ይብልናን ግን ኣብዚ እንታይ ንብሎ ናይ ምውፃእ ወይ ነቲ ቤት ትምህርቲ ጀሚርካ ፀኒሕካ ብዝተፈላለየ እንታይ ዝበሃል ናይ ምግዳፍ ብዙሕ ተርእታት የለን ከምኡ ክህሉ ከምዘ የብሉ መጀመርያ እውን ወላዲ ናብዚ ክሓስብ ከሎ ንውላዱ ተምሃርያ እውን ናብዚ ክደሉ ከሎ ክትፍለጥ ዘለዋ እንታያ ናብ ሓደ ገጅፍ ዕድል ሒዙ ይኣትሎ ስለምንታይ ኢና ከም ንብል ዘለና ናይ ብዙሓት ዕድላት ዓጊቱ ኣትሎ ዕድል ይዋሃበሎ ከምኡ ኢልካ ኣትኻ ብግቡእ ክትጥቀመሉ እንድሕር ተዘይክኢልካ ሕጅታ እዩ ዝኾን ብኽነት ትኸውን ማለት እዩ። እዚ ብኽነት ክህሉ ስለዘይብሉ ሕጅ እዚኣ እንታይ ኢና ንደሊ እቶም ዘለዉ ወለዲ ክሕጉዝና ኣብ ደቆም ልዑል ምክትታል ንወፍርን ክገብሩ ብሕጂ እውን ናብዛ ናይ ስነኪነት ኣያ ትምህርቲ ደቅና ክንእቱ ኢና ኢሉ ዝሓስብ ወላዶ እንድሕር ኮይኑ እቲ ሓንቲ መጀመርያ ብርእሱ ክቐምጣ ዘሎ ነቲ ተምሃራይ ገጅፍ ዕድል እዩ ሞያ እዩ ክእለት እዩ መንግስቲ ከዓ ንክልተ ዓመት ዝኣክል ገጅፍ ባጀታ ውፅኡ ክመሃር ገብሩ ክኽእል ኣሎ ኣብዚ ክፍለጥ ዘሎ ማለት እዩ። እቲ ረኣይ ሒዙ ክመፀና ኣሎ ሓፂሩ ሳኢና ወላድን ተምሃራን ረኣይ ሒዙ ክመፅእ ክኽእል ኣሎ ኣብዚ ተማሂረ በቂዕ

ወፅየ ኣብ ሕብረተሰበይን ኣብ ነብሰይን ኣብ ሃገረይን ኣበርክቶ ክገብር እየ ኢሉ ክመፅእ ክኽእል ኣለዎ ማለት ከም ሓደ ታራ ትምህርቲ ኢልካ ውን ክትወስዶ ይትኽእልን እያ። ስለምንታይ እቲ ዝወፅእ ዘሎ ወፃኢታትን እቲ ዝዕገት ዘሎ ዕድላትን ኣብ ግምት ኣትእዩ ግምት ክውሃቦ ስለ ዘሎ ንወለድ እዚኣ ለዋ መሓላልፍ ማለት እዩ።

0: زو سلام تنا تقبل فون ونا عبد من كتار شو كوب زغركم تعزتنا كم يتوعلو فركم عالتن فرعان أخيلون لهم يحاموس سلسة مسكرم سرالو ها قراون ها قراون زيناتات حيزلكم قريبا لهم نمي كتاركم بغبر زعدم صادكم تسنح ميكايل حرقو فلما قم كانت وتاتو فلم بهلاوي ودجاتا بمور راس كبرتات عقاب تاريخنا عبد تراكم زلو تغيليسو ኣብ ዞባ ዓንሰባን ዞባታት ከረንን ዒላበር ዕድ ናብ ሃገራዊ ምርምራታት ብልፂ ውፅኢት ዘመዝገቡ ተምሃሮ ተሸሊሞም ኣብ ዞባ ማእከል ዝነጥፉ ኣርባባሕቲ ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም ረባቶም ከደንፍዑ ፃውዒት ቀሪቡ ኣብ ዜናታት ወፃኢ ፀጥታ ዞባ ቀይ ባሕሪ ነተን ብቕጥታ ዝዳወቦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም እስራኤል ተቆፃፂራቶ ካብ ዘላ ክፋል ወሽመት ቃዛ ከምዘይትወፅእ ደጊማ ኣነፂራ ሩስያ ኣፅዋር ፅዒና ብመስመር ፀሊም ባሕሪ ናብ ዩክሬን ትጓዓዝ ዝነበረት መርከብ ከም ዘዕንወት ኣፍሊጣ ዝርዝር ዜና ኣብ መንጎኑ ዞባታት ዝካየድ ባህላዊ ውድዳት ኣብ ምንቕቓሕ ምውር ራስ ክብርታትን ምዕቃብ ታሪክን ዕዙዝ ዝተራከም ዘለዎ ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ባህሊ ኣቶ ስራጅ ማሕሙድ ገሊፆም ብዛዕባ እቲ ብክፍሊ ባህልን ስፖርትን ተወዲቡ ካብ 15 ክሳብ 27 ናሓሳ ብመንጎ 16 ንኡስ ዞባታት ዝተካየደ ውድድር ኣብ ዝሃቦ ሓበሬታ ሓደስቲ ወለዶታት ክእለቶም ዝዕብሉን ባህሎም ዝፈልጥሉን ኣጋጣሚ ምዃኑ ብምጥቃስ ተወዳደርቲ ልዕል ትፅቢት ዝኾነ ትሕሶታት ከም ዝቐረበ ኣብሪሆም እቲ መደብ ኪኖ ምፍራይ ሓደስቲ ስነ ጥበባውያን ዝኸይድ ኣገዳስነት ከም ዘለዎ ዝጠቕሰ ኣቶ ስራጅ መበቆላዊ ባህላዊ ትሕሶታት ንምቕራብ ዝተገብረ ፃዕሪ ምድለዋትን ድሕሪ ምውጓስ ንዝተዓወቱ ምትባዕ ኣገዳሲ ከም ዝኾነ ኣነፂሮ ኣብ መወዳእታ ንተራናበርክቶን መሻርክቲ ኣካላት ምስጋና ብምቕራብ ንኡ ዞባታት ኣብ መጻኢን ዝካየድ ተመሳሳሊ መደባት ዓቲበን ክሰርሓሉ ተማሕፂኖ ሎሚ ዓመት ንካልኣይ ግዜኡ ኣብ ዝተኻየደ 16 ንኡ ዞባታት ዝተሳትፎ ባህላዊ ውድድራት ነፍሲ ወከፍ ንኡ ዞባ 6 ድግማን 3 ሓደስን ደርፍታት 2 መዛሙር 3 ግጥምታት ከምኡውን ሓንቲ ሓፂር ዛንታ ሒዘን ከም ዝቐረባ ካብ ክፍሊ ባህልን ዝተረኽበ ሓበሬታ ኣፍሊጦ ናብ ካል ዜና ምስንሰግር ብልፂ ውፅኢት ንዘመዝገቡ ተምሃሮ ዝግበር መተባብዒ ኣብ ምምሕያሽ ብቕዓ ትምህርቲ ዝህልዎ ተራ ቀሊል ኣይኮነን ነዚ ብምግንዛብ ብደረጃ ቤተ ትምህርትን ኮምን ኣብ ሃገራዊ ምርምራታት ብሉፅ ነጥቢ ንዘምፅኡ ተምሃሮ ምሽላም ለመዱ እናኾነ መፅእ ኣሎ ኣብ ንኡ ዞባታት ከረንን ዒላበርዕድን ዝተገብረ መተባብዒ ናይዚ ምቕፀልታ እዩ ወከልቲ ኤሪና ዞባ ዓንሰባ ሹሻን ምስግናን ስምኦን ሃብተ ሚካኤልን ዝለኣኾ ፀብጻብ ብመልክዕ ፀብጻብ ተዋሂዱ ተዳልዩሎ ሹሻን ምስግና ከተቕርቡ እያ
1: ኣብ ዞባ ዓንሰባ ንዞባታት ከረንን ዒላበርዕድን ኣብ ሃገራዊ መርምራታት ብልፅ ውፅኢት ዘመዝገቡ ተምሃሮ ብሓደ መስከረም ተሸሊሞም በዚ መሰረት ኣብ ከተማ ከረን እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ሮራ ኣብ ሃገራዊ መርምራ ሻሙናይ ክፍሊ ናይ ኣካዳማያዊ ዓመት 225 226 ካብ ቴስዓ ንላዕሊ ነጥቢ ንዘመዝገቡ 10 ተምሃሮ ከምኡውን ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ 3 ልዕሊኡ ንዘምፁ 14 ተምሃሮ ሸሊማ

0: ርእሰ መምህርታ ቤት ትምህርቲ መምህር ሃብቶም ተስፋፅን ኣብ ዘስምዑ ቃል ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ኣብዝሓለፈ 3ለስተ ዓመታት ካብ 4 ሚታዊት ናብ ኣስታሰብ ዓሚታዊት ውፅኢት ሃገራዊ መልቅቂ ፈተና 12 ክፍሊ ድማ ካብ 18.5 ሚታዊት ናብ 31.2 ሚታዊት ክከም ዝበለ ገሊፁ። ሓላፊ ትካላት ትምህርቲ መምህር ዮሴፍ ዕባ ስላሰ ብወገኑ ብቕዓት ትምህርቲ ንምርግጋፅ ክግበር ዝፀንሐ መደባት ተዓቀን ውፅኢት ይርከቦ ከም ዘሎ ብምሕባር ፍረውድ ፃዕሪ ኣካላት ትምህርቲ ሕብረተሰብን ተማሃሮን ምዃኑ ኣነፂሮም። ብተመሳሳሊ ኣብ ንኡዞባ ዒላ ብርዕደ እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ዓወት ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቅቕ ምርምራ ብሉፅ ውፅኢት ንዘመዝገቡ 18 ተማሃሮኣ ኣተባቢዓ። ርእሰ መምህር ኣማኒኤል ዘሚካኤል ውፅኢት ተማሃሮ እናበረኸ ይመፅእ ከም ዘሎ ብምሕባር ኣብ መፃኢ ብዝበለፀ ንምሕያሉ ከም ዝስራሕ ኣረጋጊፆም። ሓላፊ ትካላት ትምህርቲ ናይቲ ንኡዞባ መምህር ሰለሞን ንጉሰ ድማ ተመዝጊቡ ዘሎ ገስጋስ ንምድንፋዕ ብውህደት ምስራሕ ከም ዘድሊ ኣገንዚቡን።
1: ኣብ ዞባ ማከር ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠኒፎም ርባቶም ክድንፍዑ ፃውዒት ቀሪቦም። ወኪል ሪና ዮናታን ዕብዮ መልክዕ ፀብፃም ዘዳሎ ትሕሶ ኣርሲም ኣስመሮም ከተቕርብያ።
2: ኣብ ዞባ ማእከል ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም መደባቶም ከደንፍዑን ጥዕና ናብ ህዝቢ ዘቕርብዎ ፀባ ከረጋግፁን ኣብ ቦንበር ማሕበር ፀዊዖም። ሓረስቶት ኪኖ ውልቃዊ መክሰብ ንጥዕና ሕብረተሰብ ቀዳምነት ክህቡ ዘዘኻኸረ ኣቶ ኣብርሃም ገብረ ክርስቶስ መጠን ናይቲ ኣባላት ማሕበር ዕለታዊ ናብ ፋብሪካ ፀባ ኣስመራ ዘቕርብዎ ትሕዝቶ ብልዕሊ 50 ሚታዊ ድሕሪ ምንካዩ እዩ። ሚኒስትሪ ሕርሻ ሳላ ዝገብሮ ዘሎ ምትብባዕ ፀባ መስርሕን ናይ ዝሸጣ ብሕታውያን ትካላት ቁፅሪ ካብ 2 ናብ 15 ከም ዝዓበየ ዝሓበረ ኣቶ ኣብርሃም ዝበዝሑ ካብኣቶም ነቲ ኣቐዲሞም ናብ ፋብሪካ ፀባ ኣስመራ ዝቐርብዎ ዝነበሩ ፀባ ናብዘን ትካላት ክሸጥዎ ስለ ዝረኣዩ ክእረም ኣዘኻኺሮም። ኣብ መወዳእታ ድማ ሚኒስትሪ ሕርሻ ንዘሎ ሕፅረት መግቢ እንስሳ ጠመተ ክገብረሉ ሓረስቶት 4 ናይ ፀባ ከብቲ ድማ ብግዜያዊ መክሰብ ከይተታለሉ ጥዕንኡ ዝተዋሕሰ ፀባ ናብ ህዝቢ ከቕርቡ ተላብዮም። ክኢላ ሕክምና እንስሳን መስርሕ ምድቓን ናይ ፀባ ከብትን ኣቶ መሓሪ ተወልደ ብግድዩ ኣብ ዞባ ማእከል ጥዕና እንስሳ ብሓፈሻ ናይ ፀባ ከብቲ ድማ ብፍላይ ልዑል ክትትል ከም ዝግበረሉ ኣብ ርእሲቲ ዕለታዊ ንሓረስቶት ዝውሃብ ሞያዊ ምኽሪ ድማ ንናይ ፀባ ከብቲ ሕክምናዊ ኣገልግሎትን ክታበትን ከም ዝካየድ ብምሕባር 4 ኣብ ፅሬትን ጥዕናን ፀባ ጥንቃቐ ከዘውትሩ ተማሕፂኖም። ሓረስቶት ብወገኖም ኣብ ማሕበር ምጥርናፎም ኩሉ ዓይነት ደገፍ ክረኽቡ ከም ዝሓገዞም ብምጥቃስ ሕፅረት መግቢ እንስሳን ቀረብ ስተማይን ዕለታዊ ንጥፈታቶም ብኣሉታ ይፀልዎ ስለ ዘሎ ዝምልከቱ ኣካል ቆላዕታ ክገብረሉ ተላብዮም።
1: ኣብ ንኡዞባ ፎርቶሳዋ ካብ 12 ክሳብ 29 ነሓሰ ኣብ 14 ምምሕዳራት ከባቢ ምርጫ መሓደርቲ ከባቢን ኣካየድ ስራሕን ተኻይዱ። በዚ መሰረት ነበርቲ ምምሕዳራት ከባቢ ዋካይ፣ ኮሌን፣ ተባይ፣ ታማራት፣ ኣዲባራ፣ ግርማይካ፣ ፋዳዳብ፣ ተልኣይ፣ ዓሌት፣ ሆሜብ፣ ሞሎበር፣ ላዕላይን ታሕታይን ርብዳ ከምኡውን 2 ምምሕዳራት ከባቢ ሓውሲ ከተማ ፎርቶሳዋ ይኹኑናዮም ዝብልዎም ኣብ መሓደርትን ኣካየድትን ስራሕን መሪፆም። ኣብ መወዳእታ ኣብ ጠቕላላ 6 ደቂ ኣንስትዮ ዝርከቦም 28 ናብ ማሓደርቲ ከባብን ኣካየድ ስራሕን ተመሪፆም። ግዜያዊ ኣመሓዳሪ ናይቲ ንኡዞባ ኣቶ ኣረጋይ መብራቱ ኣብ ዝሃቦ ሓበሬታ እቲ ምርጫ ናይ ኣገልግሎት ግዜኦም ንዝኣኸለ ኣመሓደርትን ኣካየድቲ ስራሕን ብምትካ ህዝቢ ዝተማልአ ምምሕዳራዊ ኣገልግሎት ዝረኽበሉ ባይታ ንምጥጣሕ ዝዓለመ ምዃኑ ገሊፆ። ደቂ ኣንስትዮ ከም ኣመሓደርትን ኣካየድቲ ስራሕን ምምራፅን መርኣያ እናበረኸ ዝመፀ ንቕሓት ሕብረተሰብ ከምኡውን ብቕዓትን ተወዳዳርነትን ደቂ ኣንስትዮ ኣብ ምሕደራ ምዃኑ ብምጥቃስ እቶም ዝተመርፁን ዝተሰከሙ ርዚን ሓላፍነት ተገንዚቦም ብትግሃትን ተወፋይነትን ከገልግሉ ኣተሓሳሲቦም። ስዕቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቅፅሉ ደጊመ ብኽብሪ ዕድም። ሮኤር ቲቪ ይቕፅላሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዘይመስግን ዜና ወፃኢ። ፀጥታ ዞባ ቀይሕ ባሕሪ ነተን ብቕጥታ ዝዳወብኦ ሃገራት ጥራይ ከም ዝምልከት መራሕቲ ህዝባዊ ሪፓብሊክ ቻይናን ግብፅን ሓቢሮም። ፕረዚደንት ሺ ጂንፒንን ፕረዚደንት ዓብዱልፋታሕ ኣልሲሲን ትማሊ 2 መስከረም ኣብ ከተማ ካይሮ ድሕር ዘካይሮ ዝርርብ ኣብ ዘውፅኦ ሓበራዊ መግለፂ ኣብ ዞባ ቀይሕ ባሕሪ ንዝግበር ግዳማዊ ምትእትታው ብመትከል ከም ዝቃወሙ ብምንፃር ልኡላውነትን ግዝኣታዊ ሓድነትን ናይተን ሃገራት ክኽበር ከም ዝግባእ ኣረድዮም። ፀጥታ ዞባ ቀይሕ ባሕሪ ንምውሓሳብ ብመንጎ መዳውብቲ ቀይሕ ባሕሪ ዝኾነ ሃገራት ዝህሉ ጥምረት ክሕይል ክልትዮም መራሕቲ ፀዊዖም። እዚ ከምዚ ኢሉ እንከሎ ክልትዮም መራሕቲ ኣብ ዞባ ማእከላዊ ምብራቕ ዝግበር ዘሎ

ወታደራዊ ምትእትታው ብትሪ ከም ዝቃወሙ ኣነፂሮም እቲ ተፈጢሩ ዘሎ ቅልውላው ብሰላማዊ መገዲ መዓልቦ ክርክብ ፃዕሮን ከም ዘሕኢሉ ብምሕባርካ ሃገራት ዞባ ማእከላይ ምብራቅ ፀጥተ ንምውሓስ ብሓባር ክሰርሓ ተሓሳሲቦም። ብኻል ወገን ግብፅን ቻይናን ኣብዚ ናይ ሰለስተ መዓልታት ዑደት ፕረዚደንት ሺ ጂንፒንግ ኣብ ምምዕባል ቁጠባዊ፣ ፀጥታዊ፣ ቴክኖሎጂካውን ካልእን ፅላታት ዘተኮረ ሓያሎ ስምዓት ከቲመን። ፕረዚደንት ሺ ጂንፒንግ ኣብ ግብፂ ዑደት ክፍፅም ኣብ ውሽጢ 10 ዓመታት ናይ ፈለማ ምዃኑ ፀብጻባት የረድ። እስራኤል ተቆፃፂራቶ ካብ ዘላ ክፋል ወሽመጥ ቃዛ ከምዘይትወፅእ ደጊማ ነፂራ። ኣብቲ ወሽመጥ ዝተበገሰ ወታደራዊ ወፍሪ ከምዘይተዛዘመ ዝገለፀ ቀዳማይ ሚኒስተር ቤንያሚን ነታንያሁ ሰራዊቱ ንዘይተወሰነ ግዜ ኣብኡ ከም ዝዕስክር ኣረድዩ። ህላወ ናይቲ ሰራዊት ኣብ ወሽመጥ ቃዛ ኣብ ፀጥታ ውሕስነት እስራኤል ኣገዳሲ ምዃኑ ድማ ኣነፂሮ። ቅልውላ ወሽመጥ ቃዛ ብሰላም ንምዕራፍ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅን ምንቅስቓስ ሓማስ ዕጥቁ ከወርድን እዩ ብመንጎኘት ኣሜሪካ ዝርብ ክካየድ ጸኒሑ። ናስታት 700 ወሽመጥ ቃዛ ተቆፃፂራ ዘላ እስራኤል ነቲ ዝርብ ክትቅበሎ ከምዘይግመት ሓያለ ወገናት ክሕብሩ ጸኒሖም እዮም። እስራኤል ኣብ ወሽመጥ ቃዛ ስምዕ ምቁራት ሶኽሲ ክትግበር ኣብ መወዳእታ 2025 ከም ተሰማምዐት እንተኾነ ነቲ ስምዕ ብምጥሓስ ብዘካየድቶ መጥቃዕታት ዛጊድ ልዕሊ 1300 ፍልስጥማውያን ከም ተቐትሉ ፀብጻባት የረድዉ። በቲ ካብ መወዳእታ 2023 ዝጀመረቶ መጥቃዕታት ልዕሊ 73,000 ፍልስጥማውያን ከም ተቐትሉን ልዕሊ 174,000 ከም ዝቆሰሉን ይሕበር። ኣብ ሊባኖስን ሶርያን እውን ተመሳሳሊ ወታደራዊ ወፍሪ ተካይዱ ዘላ እስራኤል ዕላምኡ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ሩስያ ብክልተ መስከረም ኣፅዋር ፅዒና ብመስመር ጸሊም ባሕሪ ናብ ዩክሬን ትጓዓዝ ዝነበረት መርከብ ከም ዝዕንወቶ ኣፍሊጣ። እቲ ኣዛጊድ ዋነታ ዘይተገልፀት ናይ ፅዕነት መርከብ ዝተፈላለየ ተተኮስቲ ፅዒናን ከላ ብድሮን ከም ተሃድመት ሚኒስትሪ ምክልኻል ሩስያ ሓቢሩ ኣሎ። ይኹን በር እቲ ኣፅዋር ካበይ ከም ተበገሰ ዛጊድ ከም ዘይተሓበረ ዩክሬን እውን ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ከምዘየለ ተፈሊጡ። ሩስያ ኣብ ልዕሊ ዩክሬን እተካይዶ መጥቃዕታት ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ንምድሓና ዝልእኸኦ ወታደራዊ ደገፍ ክብ ከም ዘበሎ ፀብጻባት የረዱ። ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ዘቕረበላ ክሲ ነፂጋቶም። ሩስያ ኣብ ፈለማ ዝሓለፈ ወርሒ ንሓሳብ ከተማ ላይፕዚግ ንዝተፈፀመ መጥቃዕቲ ድሮን ከም ዝውዓለቶ እዩ መንግስቲ ጀርመን ከሲሱ ዘሎ። ይኹን እምበር ሩስያ እቲ ክሲ መሰረት ከምዘይብሉ ብምጥቃስ መንግስቲ ጀርመን ውሽጣዊ ፖለቲካዊ ጉዳያት ሃገሩ ንምጥምዛዝ ከም ዝመሃዞ ኣረድያ። ብዘካዚ እቲ ክሲ መቕፅልታ ናይቲ ሃገራት ምዕረብ ኣብ ልዕሊ ሩስያ ከካይዶ ፀንሓ ፖለቲካዊ ወታደራውን ቅጠባውን ውዲታት ምዃኑ ፕረዚደንት ቭላድሚር ፑቲን ኣነፂሮም። እዚ ሓድሽ ምዕባለታት ነቲ ኣብ መንጎ ሩስያን ሃገራት ኤሮጳን ዝፀንሐ ዲፕሎማስያዊ ፍልልያት መሊሱ ከግፍሖ ከም ዝኽእል ይእመት። እዚ ከምዚ ኢሉ እንከሎ ኤሮጳ ሕብረት ኣብ ልዕሊ ሩስያ ፀቕጢን ምፍጣር ተወሳኺ እገዳ ከፅድቕ ጀርመን ፀዊዓ ኣላ። እቲ ሕብረት ካብ 2022 ንድሓር ጥራይ ኣብ ልዕሊ ሩስያ 21 ዙርያታት እገዳ ከም ዘፅደቐ ፀብጻባት የረዱ። ኣሜሪካን ኣውስትራልያን ንፊጂን ደሴታት ሶሎሞንን ዝርከበ ደሴታውያን ሃገራት ፓስፊክ 16,000 ሚልዮን ዶላር ደገፍ ከም ዝገበራ ገሊፀን። እቲ ሓገዛ ብምውሓስ ፀጥታ ብሓፈሻ ምግታ ዘይሕጋዊ ምስጋር ዕፀፋርስ ድማ ብፍላይ ከም ዝውዕል እዩ ዝቃላሕ ዘሎ። ብዘካዚ እቲ ገንዘባዊ ደገፍ ሕፅረት ፀዓት ንምምካት ከም ዝሕግዝ ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝ ሓቢሩ። ይኹን በር ዕላማ ናይዚ ዝተጠቕሰ ደገፍ ኣካልቲ ኣሜሪካን ኣውስትራልያን ኣብቲ ከባቢ ዘለዎን ፅልዋ ንምዕባይ ከካይዶ ፅንሓ ምንቅስቓሳት ምዃኑ ተንተንቲ ይእምቶ። በዚ ድማ ምስተን ደሴታውያን ሃገራት ጥቡቕ ቁጠባዊ ዲፕሎማስያውን ዝምድና ዘለዋ ህዝባዊት ሪፓብሊክ ቻይና ንምዕባለታት ናይቲ ኩነታት ብዕቱብ ከም እትከታተሎ ይጥቀስ። ናብተን ደሴታውያን ሃገራት ዝግበር ግዳማዊ ምትእትታው ናዓበየ ይመፅእ ከም ዘሎ እዩ ዝሕበር። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም። ባህላዊ ውድድራት ኣብ ምውርራስ ክብርታትን ምዕቃብ ታሪክን ዓብዪ ተራ ከም ዘለዎ ተገሊጹ። ኣብ ዞባ ዓንሰባ ንኡስ ዞባታት ከረንን ዒላ በርዒድን ኣብ ሃገራዊ ምርምራታት ብሉፅ ውፅኢት ዘመዝገቡ ተምሃሮ ተሸሊሞም።

ኣብ ዞባ ማእከል ዝነጥፉ ኣርባሕቲ ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም ምርባቶም ክደንፍዑ ፃውዒት ቀሪቡ። ኣብ ዜናታት ወፃኢ ፀጥታ ዞባ ቀይሕ ባሕሪ ነተን ብቐጥታ ዝዳወብኦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም። እስራኤል ተቆፃፂራቱ ካብ ዘላ ክፋል ወሽመት ቃዛ ከምዘይትወፅእ ደጊማ ኣነፂራ። ሩስያ ኣፅዋር ፅዒና ብመስመር ፀሊም ባሕሪ ናብ ዩክሬን ትጓዓዝ ንዝነበረት መርከብ ከም ዝዕንወት ኣፍሊጣ። ዝኸበርኩም ተዓዘብቲ ነዚ ቐትሪ ዝተዳልወ ዕለታዊ ዜና ኣብዚ ፍፀም ስለምትታልኩም ኣዝ መስግን ውድድር ታሪካዊ ፍልጠት ቡያ ስዕባት ቅርዳቦ ግን ሰላም።

0: መደም ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅል ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፀኦ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳህሳስና ብዛዕባቶም ኣብ ሓደ ቑሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳሰሰ መደብ ክኸውን

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍሳሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ሂወት ክቐርበልና እዩ

ተኸታታሊት ፊልም ሳውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2:40 ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ ገባ።

0: ሰላም ሰላም ኣብ ኩሉ ኩርናዓት ዓለም እትርከቡ ክቡራንን ክቡራንን ተዓዘብቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ትህልው ኣብ ዘለኹሞ ሰላም ክትህልው እንዳተመነና ንሎሚ ኣብ መንጎ ተምሃሮ ማእከላይ ደረጃ ናይ ዞባ ማእከል ዝተዋፅኡ ምሩፃት ተምሃሮ ዝተኻየደ ውድድር ሒዝናልኩም ቀሪብና ኣለና። እዚ መደብ እዚ ናይ ቀዳማይ መድረኽ ካልኣይ ዙርያ ኮይኑሎ እዚ መደብ እዚ ብምትሕባር ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕባር ዝዳሎ መደብ እዩ። ክሳብ ፍፃሜ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ይዕድመኩም። ሰናይ ምክትታል ተወዳደርቲ ናብ መድረኽ ክዕድሜ ብሞራል ኣሰኒለይ እሰይ በረኸት ካብ ቤት ትምህርቲ ሚና በዘርኣይ፣ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል፣ ኣሮን ሃብተዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ከምኡ ድማ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ። ሓራይ እሰይ ከመይ ኣሎ ውድድር ከመይ ተዳሊኻ መፅኻ? ዓቕ ነፍሰይ ማለት ከይ ማለት እዩ
1: ሳብታ ዘይተጨንቐኒ ሳብታ ዝኣኽለኒ የፅንዕ።
0: ቅድሚ ሕጂ ውድድራት ትሳተፍ ኢኻ ብብዝሒ?
1: እዋ።
0: ኣብ ምንታይ? ኣብ ቤት ትምህርቲ?
1: ኣብ ቤት ትምህርቲ ዋላ ኣብዚ ናይ ሓፈሻዊ ፍልጠት መሳሊ።
0: ክንደይ ግዜ ተወዳዲርካ ኣለኻ?
1: ከባቢ 3-4።
0: ተዓዊትካ ደሞ?
1: እዋ።
0: ስለዚ ተሞኪርካ ኣሉ ኢኻ ደይ ትጭነቐሉ ዓቕም ነብስካ ኢኻ ካ ተፅንዕ። ኣጆ ካበል ፅቡቅ ዕድል ምንኤልካ ኣስተውዒልካ መልስ። ጉዳይ ኤርትራ ኣብ ውድብ ሕቡራት ሃገራት መዓስ ቀሪቡ ምርጫ ኣለካ? መስከረም 1950 ለሰነ

0: 1950 ሐ ግንቦት 1951 ሐደን መ መልሲ የለን
1: ሐ መስከረም 1950
0: ሙሉ መልሲ ሙሉ መልሲ ሙሉ መልስ ተመልሰላ ጉዳይ ኤርትራ አውደው ህብራት ሀገራት ብመስከረም 1950 ይቀርቡ ብዝግባ ተመልሰላ ቤዛዊት ከኸመይኺ ከተዳለው ቅኒኽና ብዝውድድር
2: ዝካለና ኣፅኒዐሎ
0: ከምዛ ናይ ሰይድያናት ክኸ ዓቕሚ ነብሲ ክደይ ተጨነቕኪ ፅቡቅ ከመይ ክብ ትምህርቲ
2: ድሓኒ
0: ድሓኒ ወላ
2: ድሓኒ ማሳ ኣምላኽ መስገን ፅቡቅ ነ
0: ፕራይስ ትወስ ትሪኺ ክንደይ ወፂኺ እዚ ሰሚስተር
2: ቀዳሜይቲ
0: ዋው ሞራል በልሃ ብለይ እንታይ ትፈትዊ እያ ሳብጀክት
2: ማትስን ትግርኛ ነ ዝፈቱ
0: እንታይ እንታይ
2: ማትስን ትግርኛ
0: ማትስ ትፈትዊ ብዙሓት ተምሃሮ ግን ማትስ ብዙሓይ ፈትዋን እዮም ብኸመይ ክትፈትዊ እያ
2: ምክንያቱ ብዙሕ ኣሰራርሓታት ገለ ስለ ዘለዎ ንዝያደ ኣብ ሂወትካ ብዝተፈላለዩ ኣገባባት ጌርካ ሽግርካ ናይ ምፍታሕ ተመክሮታት ስለ ዝበኒ
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ኣብ ቁፅሪ ዕውቲ ንክትኮኑ ወይ ንክትፈትው እያ ከመይ ዓይነት ሜላ ኣጠቃቅማ ናይ ፀናንዓ ክትጥቀሚ
2: ዝበዝሐ ግዜ እኮ ኣቦይ ዘረድአኒ ከረድአኒ ከሎ ድማ ከዓ እቲ ናይ ቀንቀን ዘለየን ነገራት ብምፅናዕ ንሓላይ ድማ ከዓ ዝተፈላለዩ ሕቶታት ኣብ ዝተፈላለዩ መፅሓፍቲ ሪፈር ብምግባር ድማ ከዓ ዓቕሚ ነፍሰይ ይግምግም
0: ካብቲ ኣብ መፅሓፍ ደሎ ሕቶታት ወፃኢ ኣብ ካልእ ዘለዎ መለማመድ ሕቶታት እውን ብምዝውታር ንዕኡ እንዳተለማመድኪ ነቲ ትምህርቲ ብብቕዓት ትውድዮ ማለት እዩ ስለዚ ኣይተጨነቕክኒ ስለዚ ቁፅርካ ባራ ኣይኮነትን ነገር ለይ ነዞም ምሃር ብጣዕሚ ፅቡቅ ሕራይ ናብ ቀዳመይቲ ሕቶ ክሰግረይ ፅቡቅ ዕድል ኣብ ከተማ ከረን ዝተመስረተ ሰልፊ ኣልራቢጣ ኣልእስላምያ መዓስ ተመስሪታ ሀ ጥሪ 1949 ለ ሓምለ 1947 ሐ ታሕሳስ 1946 መ ሰነ 1948 ምርጫ ስለ ዝኾነ ተጠንቂቕ ክመልስ
2: ሐ ታሕሳስ 1946
0: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ ኣብ ከተማ ከረን ዝተመስረተ ሰልፊ ኣልራቢጣ ኣልእስላምያ ብታሕሳስ 1946 እዩ ተመሊሱ ብዝግባእ ተመሊሳላ ቤዛዊት ኣሮን
3: ቤት
0: ኣብሃ መፅ ኣሎ ከመይ ቀኒ ምድለዋት
3: ፅቡቅ እግዚኣብሔር ይመስገን
0: ከመይ ዓቕሚ ነብሲ ካርያናት ከዓ
3: ዋ
0: ደከይ ተጨናነቕካ
3: ኣይጭናኒ
0: ከመይ ክንደይ ዓይነት ውድድራት ተሳቲፍካ ቅድሚ ሕጂ
3: ዋ ብጣዕሚ ብዙሕ እዩ ኣብ ናይ ሓፈሻ ፍልጠት ከዓ ሰለስተ ግዜ ገለ ተወዳደር ኣሎ
0: ተመኪርኩም ኢኹም ኩልኹም
3: ዋ
0: ክንደይ ትዕወት ነርካ ክንደይ ትወፅእ ነርካ
3: ዝበዝሐ ቅዳማይ ድወፅእ ነረ እንድሕር ተጋጊ ከዓ ካልኣይ
0: ተመክሮ ጌርካ ኢኻ ሕጂ
3: ዋ
0: እትፈትዋ ሳብጀክት እንታይ ኣብ ትምህርቲ ስኻኸ
3: ኣነ ድፈትዋ ዳ ሶሻል
0: ሶሻል ስታዲ
3: ዋ
0: ስለምንታይ ማሕበራዊ ትምህርቲ ማለት
3: እዩዋ
0: ስለምንታይ
3: ሶሻል ስታዲ ሕጂ ኣብ ሂወትና ዳርጋ ኣገዳሲ ሳብጀክት እዩ ምክንያቱ ዝበዝሐ ክፋላቱ ምስ ሕብረተሰብና ከመይ ጌርና ከም ነብር ዝመረና ሳብጀክት እዩ ከምኡውን ዝተፈላለዩ ዓለማት ደላለየና እዩ ዝተፈላለዩ ሕብረተሰባት ከም ዝነበሩ ከመይ ጌርና ምስ ሕብረተሰብና ከም ንኸይዱ ዝመረና ሳብጀክት እዩ
0: ስለዚ ምስ ማሕበራዊ ሂወትና ፅቡቅ ድኾነ
3: ምትእሳር ኣሎ
0: ምትእሳር ስለ ዘለዎ ኣዝኻ ትፈትዋ ብጣዕሚ ፅቡቅ ክንደይ ካ ወፂኢካ ስኻክብ ቀዳማይ ሰሚስተር
3: ቀዳማይ
0: ኣጣውዕሉ ዋላ ነዚ ክትቀፅላ ዲኻ ሰከንድ ሰሚስተር
3: ኣጆኻ
0: ፅቡቅ ተዳሊኻ መፅኢካ ኣለካ ነዛ ሕቶ
3: ኣራይ
0: ፅቡቅ ዕድል ናብ ሕቶ ይከኣቶ እዩ ብቐጥታ ኣብ መጀመርታ ወርሒ ጥሪ 1950 ቀፅሪ ናፅነት ኤርትራ ኣበይ ተመስሪታ ሀ ደቀ ምሓረ ለ ከረን ሐ ቤት ገርግሽ መ ሱዳን
3: ደቀ ምሓረ
0: ሙሉእ መልሲ ሙሉእ መልሲ ዝግባእ ተመሊሳላ ኣብ መጀመርታ ወርሒ ጥሪ ናይ 1950 ቀፅሪ ናፅነት ኤርትራ ኣብ ደቀ ምሓረ እያ ተመስሪታ ሜሪ ሚካኤል ናትክ ምድላዋት ኮ ከምኡ ድዩ ዘሎ ትፈትዊ እያ ሳብጀክት እንታይ እያ ናትክኸ
4: እንግሊሽን ማትስ
0: ስለምንታይ እንግሊሽ
4: ምስ ማትስ ምትእስሳር ስለ ዘለዎ ካሊእካ ወላ ኣብ ማትስ ክትሰርሕቲ ኮይንካ እንግሊሽ ክትፈልጥ ኣለካ ምክንያቱ ማትስ ካልኩሌሽን ጥራይ ክኾነ ኣይክልኒ ናይ ኣእምሮ ስራሕ ስለ ዝኾነ ምስቲ ወርድ ፕሮብለም ስለ ዝተሓዝ እንግሊሽ ተዘይፈሊጥካ ማትስ ክትሰርሕ ይትኽልኒያ
0: ስለዚ ቋንቋ ምርዳእና ነቲ ትምህርቲ እውን ብዝግባእ ክንምሃሮ ስለ ዝገብረና እንግሊሽን ማትስ ንትፈት እየን ፕራይስ ትወፅ ድ ክንስኸ ብልጫ እንደ ክትወፅ
4: ቀዳይቲ
0: ብጣዕሚ ፅቡቅ ከመይ ተዳሊ ክለኹምዎ ነዚ ውድድር
4: ፅቡቅ
0: ክንዕወዲና ኣጆኹ ሜሪ ናብ ሕቶ ይከኣቶ እየ ብመሰረት ውሳነ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ዲፕሎማሰኛ መን ይበሃል ሀ ኮፊ ኣናን ለ ቡጥሮስ ቃሊ ሐ ኤንሶ ማቴንሶ መ ሳሚር ሳምባር
4: ሐ ኤንሶ ማቴንሶ
0: ሙሉእ መልሲ ሙሉእ መልሲ ዝግባእ ተመሊሳላ ብመሰረት ውሳነ ፌደሬሽን 390 ኤቪ ኮሚሽነር

0: ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተለእኸ ዲፕሎማሰኛ ኤንሶ ማቴንሶ እዩ ዝበሃል ብዝግባእ ተመሊሳ ኣላ። እሰይ ውድድር ከመይ ኣሎ? ኣይተኻሉን መወዳድርቲ ንዕወዲና ሞ ካብ ቤት ትምህርቲ ሚናበ ዝርአይ ኢኻ መፅኢኻ ሓቀ ንዞባበ እዩ
1: ንዞባ በሪኽ
0: በሪኽ ትርጉም ናይዛ ሽም ናይ ቤት ትምህርቲ ክምንታይ እዩ?
1: ኣብተ ኣነ ዝፈልጣ እቲ ሚናበ ዘርኣይ ዝተባሃለሉ ሚናብን ዘርኣይን ክልተ ኣስማቴን እዞም ሚናብን ዘርኣይን ዝተባሃሉ ኣሕዋቶም ተከለን ዓገባን ዝተባሃሉ በቲ መሬት በቲ ሽም ናይቶም ገዛእት ስለ ዝፅዋዕ ዝነበረ እቲ መሬት ሚናብን ዘርኣይን ተባሂሎም እዞም ኣርባዕተ ኣሕዋት ደቂ ተስፋፅዮን እዮም። ክልተ ካብ ሓንቲ ሰበይቲ ኣብ ሃዘጋ ክልተ ከዓ ካብ ፀዓ ዘጋ ምስ ወለዶም ከይበኣሱ ምባል በቲ ዝነበረ ትፍሕፍሕ ኣብ መንጎዎም ሓደ ካብቲኦም ኣምፅኡ ምስ ናይቲ ሓደ ቀያይርዎም ኣብቲ ኣሽዑ ክልተ ኣሕዋት ኮይኖም ሲ ብደ ኣሕዋት ዘይኮኑ ኣብቲ ኸ ብደ ኣሕዋት ዘይኮኑ ኣለዉ ማለት እዩ። ብከምዚ ከዓ ሚናብን ዘርኣይን ኣብቲ ተከለን ዓገባን ከዓ ኣብ ካልእ ኣለዉ።
0: ሚናብን ዘርኣይን በበይኖም ኮይኖም ንክልቲኦም ሓደ ትገብር ሽምያ ማለት እዩ። ብጣዕሚ ፅቡቅ። ተገዳስነት ከመይ ካብ ታሪክ
1: ድሓነ
0: ናብ ካልእ ትሕቶሞ ክንቅፅል
1: ሓራይ
0: ካልኣይ ኩናት ዓለም ብዓወት መን ተዛዚሙ?
1: ብዓወት ሓይልታት ኪዳን።
0: ሙሉእ መልሲ ሙሉእ መልሲ ተመሊሳላ። ካልኣይ ኩናት ዓለም ብዓወት ናይ ሓይልታት ኪዳን ኣሜሪካ፣ ፈረንሳ፣ ሩስያ፣ እንግሊዝ እዩ ተዛዚሙ። ሙሉእ መልሲ ተመሊሳላ። ቤዛዊት ከመይ ኣለ ውድድር?
2: ፅቡቅ ከይዳ።
0: ኣይተኻሉን መወዳድርቲ ክንዕወዲና
2: ተስፋ ንገብር።
0: ተስፋ ንገብር። ካብ ቤት ትምህርቲ ኣልኣመል ኢኹ መፅኺ ኣልኣመል ማለት እያ ማለት እዩ ብትግርኛ
2: ተስፋ ማለት እዩ።
0: ናይ ዓረብ ስም ኮይና ቤት ትምህርቲ ተስፋ ማለት እዩ። ብጣዕሚ ፅቡቅ። ከመይ ኣሎ ሞ ሃዋህ?
2: ፅቡቅ ኣሎ
0: ሓራይ። ናብ ካልይ ትሕቶ ይበለ ክሰግር። ቀዳማይ መራሒ መንግስቲ ኤርትራ መን ይበሃል?
2: ተላ ባይሩ።
0: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ። ቀዳማይ መራሒ መንግስቲ ኤርትራ ተድላ ባይሉ እዩ ድበሃል ብዝግባእ ተመሊሳላ። ኣሮን ኣብሃ መፅእ ኣለኹ። እንታይ ኻ ትኮን ምስ ዓበኻ?
3: ምስ ዓበኹ ዳ መምህር ቲቸር
0: ብኸመይ ኣጣውዕሉ ኣጣውዕሉ ስለምንታይ ትኮን መልሲ?
3: ኣነት ተምሃሮ መምሃር ኣዝየ ድፈቱ። ብፍላይ ድማ ደይተረድኦም ግድላሲ መፅኦም ክሓትኑ ከለዉ መግለፂ ገይረ ንሰብ ክረዲ ከለኹ ኣዝዩ ይበሃል። ንካልኣይ እውን ምስ ተምሃሮ ምርድዳ ከምኡ ከዓ ምስ ዝተፈላለዩ ተምሃሮ ካብ ካልእ ዓዲ ዝመፁ ይኹን ዝተፈላለዩ ዝምድና ክፈጥር ስለ ዝኽእል
0: ኣጣውዕለይ ፕሊስ። ንሰብ ናይ ምሕጋዝ ክስታይ ኣለካ ድሌት ኣለካ
3: እዋ
0: ከመይ ሞ ይሕጎስ ዶም ክትረድኦም ከለካ መምህርትኻ?
3: ይሕጎስ እዮም ቶም ዝደሊ ዳ።
0: ናይ ምንታይ መምህር ኢኻ ትከውን ደሊ?
3: ኣነ ናይ ባዮሎጂ።
0: ባዮሎጂ ኢኻ ትፈቱ ስለምንታይ?
3: ምክንያቱ ሳይንስ ዳርጋ ተጋጊድ ባህል ኣይፈልጥኒ እታ ሳብጀክት ከዓ ዝተፈላለዩ ምዕባለታት ኣብ ምምፃእ ኣዝያ ሓጋዚ ሳብጀክት ስለ ዝኾነት ኣሃን መፃኢ ንኤርትራ ምዕብልቲ ክትከውን ክሪያ ስለ ዝደሊ
0: ጣጣውዕለይ ሓራይ ተስፋ ንገብር። ንስኻ ንሕና እውን ንፉዕ ናይ ባዮሎጂ መምህር ኮይንካ ክንሪኤካ ምስ ዓበኻ ናብ ካልእ ትሕቶ ይ ክኸይደ። ሓደ ካብ ኣዳለውቲ ጋዜጣ ዳህይ ኤርትራ ጥቐስ።
3: ኤልያስ ተኽሉ።
0: ሙሉእ መልሲ ሙሉእ መልሲ ሙሉእ መልሲ ብዝግባእ መሊስዎ ኣሎ። ካብ ኣዳለውቲ ጋዜጣ ዳህይ ኤርትራ ኤልያስ ተኽሉ። መሓመድ ሳልሕ ማሕሙድ ክንጠቅስ ንኽእል ብዝግባእ ተመሊሳላ። ሜሪኻ እንታይ ክትኮን ትደሊ ምስ ዓበኸ?
4: ኢንጂነር።
0: ናይ ምንታይ ኢንጂነር?
4: ናይ ስነ ህንፃ።
0: ሲቪል ኢንጂነር። ስለምንታይ?
4: ማት ስለ ዝፈቱ ወላ ኣብቲ ናይ ኣንግሊስ ናይ ኣሰራርሓ ናይ ህንፃታት ኣርኪቴክቸር ሲ ኣብኡ ከድህብ ስለ ዝደሊ እቲ ኳልኩሌሽን ናይ ኣንግሊስ ኣረኻኽባ እቲ ኣብኡ ዝግበር ንጥፈታት ከ ደስ ስለ ዝደሊ።
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ሞ ናብ ካልእ ትሕትና ክንከይድ ሓራይ ፅቡቅ ወድ። ኣብ ልዕሊ ወልደ ኣብ ወልደ ማርያም ክንደይ ፈተነ ቅትለት ተኻይዱ?
4: ሸውዓተ።
0: ሙሉእ መልሲ ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሳላ። ኣብ ልዕሊ ሓርበኛ ኣቦና ወልዳ ወልደ ማርያም ሳብ ሸውዓተ ዝኣኽሉ ፈተነ ቅትለታት ተኻይዱ ብዝግባእ ተመሊሳላ።

0: ንስድራይ ብምሕጋዝ ከምኡ ድማ ዝተፈላለዩ ናይ ዛንታ መፅሓፍትታት ምብንባብ እየ ዘሕልፎ።
1: ናይ ምንታይ መፅሓፍቲ ኢኸ ንተንቢ?
0: ናይ ዛንታ ልቢ ወለድ መፅሓፍቲ
1: ፊክሽን ኢኸ ትፈትዊ?
0: እወ
1: ትፈትዊ ያ ፊክሽን ናይ ወይ እንታይ ትብላ ርእስታ?
0: ኤዞብ ትብላ ርእስታ።
1: ኤዞብ ትፈትዊ ኢኸ ምንባብ? ኣብ ገዛ እንታይ ዓይነት ንጥፈታት እንዳካየድኪ ኢኸ ትሕግዘዮም ንፋሚሊ?
0: ከም ኣቑሑት ምሕፃብ ናማ ኣብዘሕ ምስራሕ ይሕግዛ ከምኡ ድማ ከዓ ገዛ ምልዋ ምላዓል ወስተዛመስ
1: ኣጣቑዑለይ ኣጣቑዑለይ ስለምንታይ ኣጣቑዑለይ ኣለኩም መሲልኩም ንፉዕ ተምሃራይ ንስድራ ምሕጋዝ ካልእ ንጥፈታት ምግባር ካብ መፅናዕቲ ይኹን ካብ ካልእ ነገራት ከምዘይጓናድቦ ህያው ምስክር ይኹ ማለት እዩ። ምክንያቱ ቀዳሜት ኢኸ ትወፂ ኣዝዩ ንኡድ ድኾነ ናይ ትምህርቲ ብቕዓት ኣለኪ ጀነራል ናውሌጅ ንፍዕቲ ኢኺ ኣብ ገዛ ከዓ ንስድራ ትሕግዝ እጂ እንታይ ተሪፉ? ብጣዕሚ ፅቡቅ ቀፅል እዮ ንፍዕቲ ናብ ራብዒት ናይ መወዳእታን ሕቶ ይክቕፅለ ፅቡቅ ዕድል። ካብ ዕላማታት ሓራካ ማሕበር ሸውዓተ ዘይኮነ ኣውፅእ ሀ ምዕቃብ ሓድነት ህዝቢ ኤርትራ ለ ምምሕያሽ ቁጠባ ሃገር ሐ ናፅነት ኤርትራ ምምፃእ መ ዲሞክራሲያዊ ስርዓት ምትካል
0: ለምምሕያሽ ቁጠባ ሃገር
1: ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሳላ። ካብ ዕላማታት ሓራካ ማሕበር ሸውዓተ ዘይኮነ ኣውፅእ ሀ ምዕቃብ ሓድነት ህዝቢ ኤርትራ ለምምሕያሽ ቁጠባ ሃገር ሐ ናፅነት ኤርትራ ምምፃእን ዴሞክራሲያዊ ስርዓት ምትካልን እዩ ነይሩ። ካብዚ ዕላማ ዘይኮነ ድማ ምምሕያሽ ቁጠባ ሃገር እዩ ነይሩ ዝግባእ ተመሊሳላ። ፅቡቅ ዓሮን ከብ ምንታይ ካ ተሕልፎ ፍሪ ግዜኻ ካብ መፅናዕቲ ወፃኢ?
2: ኣነዳ ናይ መፅሓፍቲ ናይ ታሪክ መፅሓፍቲ ምንባብ ፈት ብፍላይ ናይ ታሪክ ኤርትራ ተኮይኑ ምስቲ ንምሃሮ ዘለና ዝተሓዓዝ እዚ ምንባብ ፈት
1: ዓይነ ትፈትዋ ናይ ታሪክ መፅሓፍ?
2: ኣነ ሕጂ ድፈትዋ ናይ ታሪክ መፅሓፍ እዛ ናይ ፌደሬሽን ናይ ፌደሬሽን እቲ ፌደሬሽን ኣብ ኤርትራ ነበረ ህዝቢ ኤርትራ ተዓምፂቱ እንታይ ድበሃል እቲ ድሌቱ ተዓምፂቱ ብሓይሊ ፌደሬሽን ብዘይ ድሌቱ ፌደሬሽን ግበር ሰ ዝተወሰነ ኣነኻ ህዝቢ ኤርትራ ነዚ ስዒሩ ማዕረ ክንደይ ፅንዓትን ሓቦን ከም ዝነበሮ ኦሮማይ ፌደሬሽን ወፂና ኢና ፌደሬሽን ተታሒዝና ኢና ንሕናስ ናይ ናፅነት ተስፋ የብልናን ኢሎም ተስፋ ይቆረፅ ብምፅዓሮም ኣዘየ ድፈትዋ ንሳ።
1: ከምዚኦም ዓይነት መፅሓፍቲ ምንባብ ኣብ ትምህርትካ ጥቕመካ ዶ?
2: እዋ
1: ኣብ ምንታይ ይሕግዘካ?
2: ኣብ ናይ ፖለቲካዊ ትምህርቲ ዋላ ኣብ ናይ ሶሻልካ ይሕግዘና እዩ።
1: ፅቡቅ ድኾነ ግንዛብ ሃሊ ካብ ዝግባእ ትርድኦ ነቲ ትምህርቲ
2: እዋ
1: ቀፅሎ ብጣዕሚ ፅቡቅ
2: ራይ
1: ራብዒይ ትሕቶ በፂሕና ኣለና ፅቡቅ ዕድል። መግዛእቲ ኢጣልያ ንኤርትራ ናይ ምቁፅፃር ትልሙ ብዘይብዳህ ዕንቅፋት ንክፍፅም ምቹእ ባይታ ካብ ዝፈጠርሉ ረቋሒታት ክልተ ጥቐስ።
2: ህዝቢ ኤርትራ በቲ ዘመነ ኣካሒዳ ድበሃል ሕምሱም ጥሜት ተሳቂሙ ስለ ዝነበሩ ናይ ምክልኻል ዓቕሞም ውሑድ ነይሩ። ብተወሳኺ እውን እታ ሃገር ብዝተፈላለዩ ወራራትን ራስያታትን ትሳቀ ነይረ ትቁጠባ ኤርትራ እውን ኣዝዩ ደኺሙ ነይሩ።
1: ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሳላ። መግዛእቲ ኢጣልያ ንኤርትራ ናይ ምቁፅፃር ትልሙ ብዘይበዳሂ ዕንቅፋት ንክፍፅም ምቹእ ባይታ ካብ ዝፈጠርሉ ረቋሒታት ሓደ ህዝቢ ኤርትራ ብወራራትን ብራስያታትን ተዳኺሙ ስለ ዝፀንሐ ዝተፈላለየ ናይ ማህዳውያን ናይ መሳፍንቲ ትግራይ ናይ ዝተፈላለዩ ካልኦት ወራራትን ራስያታትን ኣዝዩ ተዳኺሙ ስለ ዝፀንሐ ከምኡ ውን ህዝቢ ኤርትራ ብድርቅን ጥሜትን ተጠቂዑ ስለ ዝነበረ ምቹእ ባይታ ክፈጥረሉ ኽኢሉ ንመግዛእቲ ኢጣልያ ኣብቲ ግዜ እቲ ብዝግባእ ተመሊሳላ። ሜይረ ኸ ብምንታይ ከተሕልፍዮ ካብ መፅናዕቲ ወፃኢ ትርፊ ግዜ ኸ?
3: መፅሓፍቲ ምንባብ ፈቱ እንደ ግን ዝበዝሐ ግዜ ኣብቲ ስእልታት ኣብ ምስኣል እየ ዘሕልፎ።
1: ስእልታት ነጥፊት ስእሊ እንታይ ዓይነት ስእሊ ክትስእሊ?
3: ዝበዝሐ እኮ ኣብ ሪያሊቲ እንድዩ ኣብ ከምዚ ኣብስትራክት ክለ ኣይፈቱን እየ ግን ኣብዚ ናይ ዝረኣኽዎ ናይ ምስኣል ርኢኻ ኣብ ምስኣል እየ ዘብል ማለት እዩ።
1: ኮርስ ወሲድክ ነርከ ዋላ ብናት ክተውህቦ?
3: ብናት ይተውህቦ።
1: ባዕሊ ኸ ክትፍትን እዮ? ከመይ እሞ ናይ ግብረ መልሲ ናይ ስድራ ቤትኪ ናይ መሓዙትኪ?
3: ስድራ ቤተይ ብጣዕሚ እዮም ዝሕግዙኒ የተባብዑን እዮም ከመስግኖም ዘሎ ማለት
1: እዩ። እጂ ሓንቲ ኢንጂነር ከምኡ ከዓ ሰኣሊት ተማሃሪት ኣላትና ሓጂ ክትከውን እያ ድሓራ መፃይ ኣጂ ክፅቡቕ ዕድል። ራብዒይቲ ሕቶ በፂሐ ኣለኹ። መግዛእቲ ጥልያን ንማእሰርቲ ዝጥቀምሉ ዝነበሩ ቦታ እንታይ ይበሃል?
3: ቤት ማእሰርቲ ነኽራ።
1: ሙሉእ መልሲ ሙሉእ መልሲ ብዝግባእ መሊሳት ኣላ። መግዛእቲ ጥልያን ንማእሰርቲ ዝጥቀመሉ ዝነበረ ቦታ ደሴት ናኽራ እዩ። ሕራይ ባር ክቡራትን ክቡራን ተኸታተልትና እዚ ክትርእይዎ ዝፀናሕኩም ኣብ መንጎ ማእከላይ ደረጃ ናይ ቤት ትምህርቲ ናይ ዞባ ማእከል ዝተዋፅኡ ምሩፃት ተማሃሮ እዩ ክካየድ ፀኒሑ። ናይ ቀዳማይ መድረኽ ካልኣይ ዙርያ ውድድር ኣብ ዝተዛዚሙ ኣሎ። ኣብ ድመፅእ ናይ ቀዳማይ መድረኽ ሳልሳይ ዙርያ ውድድር ክሳብ ዝመፅእ ብሰላም ቀኒዩ ድሓንኩኑ።

0: መደብ ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሃሂዶም ከቕርቦ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፆ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳሰሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍስሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ህይወት ክቐርበልና እዩ።

ተኸታታሊት ፊልም ሳውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2:40 ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ ገባ።

ኤርትራን ቀዳም 5 መስከረም ልክዕ ሰዓት 2 ፍርቓን ድሕር ቀትሪ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን ገበራ

0: ኣሕዋት ነይሮም ኣፍታ ቢንቶ ቅርሺ ክንገብረልካ ናባና ምፃእ ኢሎም መፅአ ጭሩ የድሕሉ ጭሩ ምሕላው ሕጂ ንእሽተይ ትመስለካ ጭሩ ምሕላው ነቲ ፍሩታታት እያ ብጣዕሚ ከዓ ኣገዳሲት እያ ንጡፍ ቆልዓኸ እዩ ዘለካ ወንጭፍ ጨጉራፍ ሕጂ እየ ድኽይድ ካብኣ ቅርሺ ምስ ገበሩለይ ኣበይ ሃብቲ ኬል ድበሃል ክቡራረ ናይ እዳ ጋሎ ምስ ረኸበኒኻ ቅርሺ ንፈርዓን ክንገብረልካ ኢልኒ ብቅርሺ ንፈርዓንካ እምዳ ጋሎ መፅ ሰሪሐ ሰሪሐ ከዓ ሽዑ ተኽለ ድበሃል ኮብራረ ናይ እንዳ ሰሪኖ ወዲ ሰገነይቲ እዩ ኣብሓጎይካ ኣብኣ ስለ ዝነበረ እዚ ወዲ ጓል ካስ ኣምፃዮ ኢሎም ለሚኖ ምስ ሰሪኖ ንዓይ ነጊሩኒ ሞንታይ እዮም ክኸፍሉና ኢለዮ ክልተ ቅርሺ ክገብሩልካም ኢልኒ ብክልተ ቅርሺ ከዓ ሰጊረ እቲ ምዕባለ ድመፆ ነበር ክረአ እዮ ክልተ ቅርሺ ማለት ሕጂ ሕርካም እያ ነታ ዕፉን ንሓንቲ ርቢዒት ብካብ እንዳኸትኩ ሓደ ሓሻሺ ነበርኩ ንኣነ ንእሽተይ መቕሎ ንእሽተይ ድስቲ ንእሽተይ በራድ ሓንቲ ማንካ እያ ነረናኒ ቁፃር ሽሮ ቁፃር በርበረ ቁፃር ከዓ ኣለዋኒ መብዛሕት እኳ ሓንቲ ቅጫ ምስ ሰንከትኩ ኣዳርጋ ሶም እያ ትገብር ትፍሩታታት ስለ ዝበልዕ ነበርኩ
1: ተወልደ ኣብ ዓላ ጀራዲን እንዳሓለወ ምንባር ምስ ጀመረ እውን ኩነታት ዕግርግር 75 ንኩሉ ከባቢታት ስለ ዝጸለዎ ምንቅስቓስ መካይን ስለ ዝተደረተ ናብ ኣስመራ ከይዱ ዝሽየጥ ዝነበረ ፍርያት ጀራዲን ዓላ ናብ ኣስመራ ክበጽሕ ኣይከኣለን ብተፈጥሩኡ ጻዕራም ዝነበረ ተወልደ ግና ዋላ እውን ኣብዚ ኩነታት እንታይ ዕድላት ክፈጥር ይኽእል ሓሰው ክብል ተረአየ በተን ዝነበርኦ ቅሩብ ገንዘብ ኣድጊ ገዚኡ ነቲ ፍርያት ጀራዲን ብኣድጊ ጽዒኑ ናብ ኣስመራ ወሲዱ ክሸጡ ሃቀነ
0: እዛ 130 ከፊ ኢለ ኣድጊ ምስ ዕላ ገዚአ ካሴታ ብ35 ብ4 ቅርሺ ገዚአ ዮ ጠይቀይ ግረ 64 ኪሎ ጽዒነ ዳርጋ ተንሰድለይ ክምለሳደ ናይ ምለሳንሲ 200 ቅርሺ ይጠራጠር ነይረ ምስ ሰበይ ጨብ እንዳልና ኩሉ ሰሓርትና ኢድዎ ዝኸይድ ነይሩ ዋላ ዘዋደቡብ ደቀ ምሓረ ብኣገርና ትኽድና ብጸሎት ብጉልዕ ገርና ወፂና ብክርቧን በይቶባ ወፂና ሸዓ ትኽኢልና ብሎኮ እቱ ምስ በልና እዞም ነጋዶ ጫም ብ7 ቅርሺ ንፈረቐን ዕርቡን ሂቦምኒ ኮመደረ ጓህሪ ድመስል ታክሲ ነይረን ዘን ታክሲ 23 23 እቶ ድበሃላ ፅዕን ቢልና ሽቁ ኣይፈልጣን እያ ነንባዕለይ ትኽኢልና ምዝ እንተበልካ 64 ኪሎ ብ7 ቅርሺ ንፈረቐን ምሳቡን ወየ ሰልስ ዕፅፊ ኮይኑ ምስ መፀኒ መሊስ እቲ ሞራለይካ ክሳይ ኮይኑ ተሓዲሱ ብጉያ ጉርቲ ገዚአ ከነዛ ኣድጊ ንዓላ ዓላ ኣቴ ንፅቢሒታ እንደገና ከማ ንፅቢሒታ ከማ እንዳልና እንዳተመላለስና ብዝኾነ ዓብ ብድሆ ነይሩ ኣምሓራ ገፊፎም ሰሊ ተረኪቦምልካ ልዕሊ 500 ይቐትልዎ ሰብ ነይሮም ንሕና እንታይ ይገብር ነይረ ሸዓኒ ሰንደል ጫማ ገይረ ኣብቲ ሰንደል መስማር ገይረ የድወጎ ነይሩ በብ100 ገይረ ኣብ ጠይቂ ከዓ ትሰፊዮ ከማ እንዳገበርና ከማ እንዳገበርና ብዝኾነ ትህወትና ብከምዚ መሪሕናዮ ሕጂ ኣነ ነዞም ተጋደልቲ ዕርክተይ ገለገለ ኢልና ክንጨራርቕ ኮልና ኣነኮ እነትረ ምስ ሮሜርካ ወኒ ነ ጌዲፍ የ መፅ ገለ እንደ ድብሎም ሳዳ ብንእሽታ ከዳ ከመይ ጌርካ ትገድፍ ኣድጊ ምስ ዒላ እምበሪ እነትረይ እንዳ ንዓየ ድብሎም ሽዑ
1: ብድሕሪ ዝተወልደ ኣብ ከባቢ ዓላ ዝነበረ ምንቅስቓስ ተጋደልቲ ጽልዋ ካሕድረሉ ጀመረ ዓበይቲ ኣርካናት ህዝባዊ ግንባር ብዓይኑ ክርኦም ዕድል ይረክብ ስለ ዝነበረ ድማ ሃሙን ቀልቡን መስገድሊ ህዝቢ ኤርትራ ኾነ ዋላ እኳ ኣብ 1975 ናብ ህዝባዊ ግንባር ክስለፍ እንተሓሰበ ኩንታል በሊዕኻ ምጻእ ተባሂሉ ተመልሰ
0: ጽልዋ ስለ ዝነበረኒ ኩሎም ዞም ተጋደልቲ ከዓ በዓል ብራሂም ዓፋ በዓል ወለክኤል ሃይለ በዓል ብፃይ ስያስ በዓል ሸኽ ኣድም ድበሃሉ ኩሎም ፈልጦም ስለ ዝነበርኩቶም ዓበይቲ መሪሕነት ዝነበሩ ሽዑ ምስኦም ከዓ ይቐርብ ስለ ዝነበርኩ እቲ ናይቲ መግዛእቲ ዝነበረ ሽግር ናይ ህዝብና ከዓ ይርዮ ስለ ዝነበርኩ ጠበንጃኻ ዓጢቕካስ ከመይ ጌርካስ ንጸላኢኻስ ትሰጉግ ከኣኒ ኣብ ሓንጎለይ ተሳኢሉኒ 77 ከ ናብ ህዝባዊ ግንባር ከይደ ካልኣይ ርእሰ ኢና ከይድና ተቐቢሎምና ከዓ ባዕድረሱ ወሪድና ሽዑ ማለት እዩ ዕድል ጌርና ወዲ 15 ዓመት እየ ዝኸውን ሰሎሙና ምስ ከዓ ኣትና ግን ኣዝዩ መሪሩና ድብላዕ ሓሳኹ ፈለኽለኽ ድብል መሪር በቃ ሰንኩት ወኢሎምና ተሰንከትና ተበላዕናይ ዕረ ሓሳኹ ምስኡ ካ ተጠፍጠፉ እንታይ ዳ ክንገብር ኢና እስከ ጋዓት ንፈትንና ጋዓት ተገበርና ከዓኒ ዕረ ቀንል ጋዓሲ ትፈልጣ ኢኻ ነስኻ ብጠስሚ ገለ መለ ቀሚምካ እያ ትብላዕ ንሕና ከዓ ምስቶም ብፀተይ ኮይና ከዓ ነታ ሽግርካ ክትስገር ኣለዋ ኢልና ሰጊርና እያ ሰሎሙና ግን ወይ ተቓለስ ወይ ተመለስ እያ ትብለካ ፈታኒት እያ እታ ቦታ ካብኡ ምስ ከድና ቅሩብ ተስፋ ዝረኸብና ኣብ መፍገር ገሊል ድሓ እንደኾነ ረኺብና ማለት እዩ ካብኡ ምስ ከድና እንዳ ህዝቢ ነይሩ ደብዓት ቅጫ ኸማ ንርኢና ሽዑ ተን ኣዴታት ገለመለ እንዳ ህዝቢ ዝዕቀብሉ እዩ ነይሩ ተስፋ ሰበርቀ ጣሓት ሕክምና ዝነበረ እዩ

0: ደሓን ዝኾኑ እቶም ተጋደልቲ ከዓ ንዓና ይርእዩ ንሕና ንዕኦም ንርኢ ሞራል እውና እቶም ተጋደልቲ ከዓ ለባማት እዮም ምሁራት እዮም ዓበይቲ እዮም ንሕና ከዓ ንኣሽቲ ኢና ከም ሸዊት እዮም ድብህጉና ንሕና ከዓ ንሪኦም ባህጊ ስለ ዝነበርና ክንፅምበሮም ከዓ ንሕና እውን ባህጊ ነይሩና ከም ኣለና ኣብብሊቓት ከ ኣብ ብሊቓት ከዓ ርኢ ተበልካ ትርዋ ብሊቓት ኣብዚኣ ምዕለሚትኩም ስበሉና ጥዕሚ ተበልና ዝማይ ከዓ ዕረ ዶ ትፈልጦ ኢኻ ዕረ እዩቲ ማይ ግን ተፃዊርናዮ ኣብ እምኒ ኢኻ ትስንክት ፀፊሕ እምኒ እቲ እምኒ ከም መቕሎ ኢኻ ትጥቀመሉ መቕሎ ኣይረኣናን ሽዑ ኣነ ስሒቀ እዮም ከማ ናታት መቕሎ ተማልኡ ደ ይብሉና ኢለ ዮም ከማ ሽዑ ሰሓመይቶም ሸ ከምዚ ኢልካ ተወልደ ኢሉኒ እወ ኣነስ መቕሎ ንእሽተ ነራትንኻ ንተማላእኽልኩም ነረ ገለ ኢለ ስሒቀ እዮም እቲ እምኒ ፀፊሕ እምነ ሓዊ ምስ ገበርካሉ ይረስን ዶ ቃዕ እብል ስበር መሊሱ ገሊኡኹን ይላዱ ብከምዚ መገዲ ከዓኒ ነቲ ምረት ተፃዊርናዮ ከይድና ማለት እዩ
1: ናብ ህዝባዊ ግንባር ምስከድኩ ክንዳ ኣቦና ደን ዝኾነኒ ውድብ የረኺበ ዝብል ተወልደ ምስ ብፆቱ ነቲ ክምሃር እሞ ተማሂሩ መምህር ክኸውን ዝነበረ ሕልሙ ዝኸለፈ ብዙሓት ኣዕርኽቱ ዝቐተለ ንህዝቢ ኤርትራ ብክቱር ጭኮና ኣብ ኣርዑት መግዛእቲ ኣእትዩ ዘበሳብስ ዝነበረ ጸላኢ ካብ መሬት ኤርትራ ሓንሳብን ንሓዋርን ጸሪጉን ንምእላይ ኣብ ምሳር ህዝባዊ ግንባር ኣትዩ ብተወፋይነት ክጋድል ጀመረ
0: ድሕሪ ናይ መዓሚዶ ኩናት ሓውል ኩናት እዩ ድመፅእ ብማዓሚዳ ኣትዩ ብማርሳ ጉልቡብ ኣትዩ ናፍቲ ደጀን ናይ ህዝባዊ ግንባር እዩ ካኣቱ ትፀላኢ ናይ ምዝላቅ ከዓ ናይ ከበሳታት ኣሎ ናይ ዒላበርዕድ ኣሎ ናይ ኩሉ ኣሎ ደንደን ናቕፋ ምምፃእ ኣሎ እዚ ኩሉ እዚኢታት ከዓ ሽግር ነይርዎ እቶም ንሕና ንዓና ዝዕልሙና ዝነበሩ ሰባት ሓለፍቲ ዝነበሩ ብምልኦም ናብ ሓይልካት እዮም ከቲቶም ሽዑ ንሕና ብንሕና ኢና ሽዑ ሓለፍቲ ኮይንና ተሓላፍነት ስ ካብዚኣ ትጅመረና ንዓና ኣነ ሽዑ ካብቶም መራሕቲ መሳርዒ ዝኾንከ ኣነ ካሕሳይ ገብሪ ሂወት በየኔ ባርኩር ገለ ድበሃሉ ብሓንሳ ኢና ኮይንና ሽዑ ስለምንታይ ካብኣቶም በሊፅና ይኮንናን እቶም ከኣሊናን ክመርሑና ንፀንሑ ከይዶም ናፍቲ ዛዕበየ ዕማም ስለ ዝኸዱ ማለት እዩ ወይ ኮማንዶ ዳሓሰቡና ኣይጣዓሞምን ተሓንቲ ሓይሊ ንሰሜናዊ ሳሕል ተሓንቲ ሓይሊ ከዓ ንግንባር ናቕፋ መፂና ኣብ ትሕቲ ብሪጋደር ጀነራል ኣብርሃ ካሳ ኣብ ትሕቲኡ ኮይንና እቲ ዝተዋህበና ዕማም ክንዓምም ጀሚርና በዚ መገዲ ካ ታ 79 ተበግሶ ተወዲኣ ኣብ ዓዲ ሽሩም ዓሪድና ሽዑ ኣብ ብርጌዳ ተእትዮምና ኣነ ብርጌድ 51 እንዳ ሓደ ከዓ ተመዲበ ኣትየን ይብለካ
1: ተወልደ ክራር ይኽእል ስለ ዝነበረ ኣብ ናይ ዕረፍቲ ግዜኡ ኣሃዱ ከፃውትን በቲ ኣሃዱ ፍቱ ክኸውንን ከኣለ ተወልደ ማንጁስ ትብል ሳጓለ ጊባቶ ድማ ኣብ ዓበይትና ኣሽቱን ውግኣት ምስ ብፀቱ ብምዃን ኣንጻር ጸላኢ ተረባረበ
0: ታሻድሻ ወራር ኣዝያ ሓያልያ ንዓለም ኣውጁ ጥሩምባ ነፊሒ ዝተበገሰላ እያ በቲ ድፋዕ ዝሰራሕናዮ ብዓረሮት በቲ ዝኽብለካ ፀናሕ ኩሽ ዝከትናውሉ ሓርጠጠት ክንዲ ድመፅእ ሲ ብፀጋማይ ሳልሳይ ግንባር በግራዕ ብቦሊቦል ብስከትናቡል ዝበሃል ኣሎ በዚ ማይካላሽን ዝበሃል ኣሎ ብኡ ይመፅ እዩ ነቲ ዝነበረና ድፋዕ ጠንጢና ከይተዋጋእናሉ ንበዓል ሳልፈር ታባዊ ፍያት ኢና ከድና ኩሉ ግዜ ፀጋምና እንዳ 58 እያ የማና እንዳ 77 እያ እንዳ 58 እንዳደፋና እንዳደፋና ኣብቲ ናይ ታባዊ ፍያት መሪር ኩናትታ መጀመርታ መሪር ኩናት ዘጋጠመቶም እንዳ 58 እዮም ንሕና ከዓ ድሓር ተደሪብናዮም ንሕና ዓብ ዋጋ ከፊ ኢልና ጸላኢ ሽዑ ባንዴራ ተኺሉ ኣብ ታባዊ ፍያት ናቕፋ ርአያ ኢሉ በዓል ከብዕለላ ፅበያ ነበረት እዮም ምስ ባንዴሪኦም ጠቕሊልና ኸኣኒ ንናብሮይና ዝዲፍናዮም ሽዑ ብምሉእ እንዳ ስጋ ዝበሃል ሳልፈር ዝበሃል በዓል ሳልፈር ንናብሮ ከምዚ ጌርካ ካ ትርዮ ፀፍዕ ኣሎ ታንክታት ኣሎ ድራዓት መካይን ኣለዋ ዘይተኣደነ እዩ ተጋዳላይ ግን ሓደ ን10 እንዲ ድበሃል ሓደ ን20 እያ ድብለኳ ኣነ ለይትን መዓልትን ዋርድያ እንዳ በዕሉ እንዳወፀስ በዕሉ እንዳተዋግአ ጥሜት ከኣሞ ክነግረካ ኣይክእልኒ ሸውዓተ መዓልቲ መበል ሻሙነይቲ መዓልቲ ጉስማጥ ኖርወይ ትበሃል ገሬ ድበሃል ኮሚሽነር ጋንታ እሱ ኣዚሩልና ሕጂ ኣብቲ ግዜ እቲ ዘይነበረ ኣይከኣምነየካን እዩ በርካ ሓንቲ መዓልቲ ከይተመሳሕተ ውዒሉ ስዋ ፆመይ እንደ ውዒለ እዩ ድብል ሰብ ሸውዓተ መዓልቲ ግን ከይበልዐ ተጋዳላይ ተዋጊኡ ሽዑ እንታይ እዩ ዝገይርዎ ሃገር ድልት ወኒ ኒሕ ንመግዛእቲ ምረት ምስጓግ መበል ሻሙነይቲ መዓልቲ 6 ዳሓዘት ወፋዕፋዕ ትብል ሂቦምና ንዓ ቀሚስና ሓንቲ ደሓን ዝነበረትና ሽዑ ጸላይ ንደፍኦ ይደፍኣና ስለ ዝነበርና ምዉታት ንረክብ ስቃጥላ ጉስማጥ ሓደ ክልተ ትረክብ ተማቒልካ ካ ትበልዐን ታብራሾማይ ኣብ 5-6 ሰብ መዓጎ መዓጎ ኢኻ ትምዑግ

0: እቲ ፅንዓት ዝነበረ ተጋዳላይ ሽዑ ክነግረካ ኣይክእልን እዩ። ኣዝዩ ከዓ ዋጋ ከፊልና ብሉፃት ተጋደልትኻ ከፊልና ሻድሻ ወራር ብሉፅ ተጋዳላይ እዩ ተኸፊልዎ። እቲ ብሉፅ ተደይክፈል ከዓ እቲ ህቦብላ መፂኢ ዝነበረ ወላ ሓንቲ ዝኽልክሎ ኣይምሃለዎን ነይሩ። ሻድሻ ወራር ምስ ተወደአ ከዓኒ ተሰዊኦም ድውጋእ ተወጊኡ ድቁረፅ ተቆሪፁ ዳግመ ስርራዕ ከይድና ሽዑ ድዘኽተምና ኣላ እያ ክንሪኦም ፀናሕና ብፀት ዝሰኣና ኣሎ እዩ። ኣቦታት እዮም ንሳቶም ዘኽቲምና ብለካ ሽዑ ዘኽትምና ከም ዝቦኸና ኣዲያ ክንድሞትካ ዘኽቲምና ለከ ሰውራስ የፋቅር እምበር ኣያማኑን ዘበልኩላ ኣነ ሸዓ እያ ፀሚና ቆሪርና። በንጻሩ ግን ተሓላፍነት ናባና ምዃኑ ትኽምልሙልና ፀንሑስ ከዓ ተረዲእና ዓቕምና ዘፍቅዶ ከዓ ተሓላፍነት ተሰኪምና ኸዓ ኣበርኪትናሉ ነቲ ውድብ ካብቶም ተረፉ ኮይንና ኸዓ ንዛረበሉ ኣለና ማለት እዩ።
1: ብሉፃት ተጋደልቲ ኣብ ቅድሚ ዓይኑ ክስውኡ ዝተዓዘበ ተወልደ ንሱ እውን ንነብሱ ንመስዋእቲ ድልውተ ብምግባር ክሳብ ዝስዋእ ግን እንታይ ኣበርኪቱ ክሓልፍ ብምባል ሞራሉ ክባቢሉ ምስ ብፀቱ ብምዃን ነታ ተጋደልቲ ዝወደቑላ ናፃ ኤርትራ ንምስማር ዝያዳ ኒሕ ወሲኹ ቃልሱ ቐጸለ። እቲ ሽዑ ዝነበረ ተወፋይነት ተጋዳላይ ብቓላት ክገልጹ ኣይክእልኒ ዝብል ተወልደ እቲ ካብ ጸላኢ ዝውርወር ዝነበረ ዓረር ንዕኡ እውን ኣይገደፎን።
0: ኣነ 18 ግዜ የተወጌ ጠቕላላ ኣብ ዝዋ ግንባር 18 ይዓቢ ይንእስ ኩሉ እዚ እየዳዊ ይርአ ሕጂ እዚ ተጨራሪሙ እዚ ተለዋዊ እዩ እዚ ባንቡላይ እግረይ እዚ ብምሉእ ህሩም እዩ ዝእተይ እዚ መንጋጋይ በዚ ኣትያ በዚ ወፅያ ኣብዚ ትሪኢ ኣለካ እዚኣ በዚ ሸጠጥ ቢላትኒ ፀጉረይ ኣብዚ ድበፅሕ ነይሩ ነዲዱስ እንታይ ጨኒኒ ኢሎ ተረእኽዎስ ፀጉረይስ ነዲዱ ኣነ ኮ ፅናሕ ኢሉ እኒአ መ ፀኒሐ እምበር ሓምሻይ ወራር ኣግራዕ ተዋጊአ ይለካ ኳ ተበግሶ 79 ተዋጊአ ይለካ ኳ በዓል መሸታይ በዓል ክቡዕራይ በዓዚ ናሮ ተዋጊአ ኮ ይለካ ሻድሻ ወራር ሙሉእ ተዋጊአ እየ ኳ 82 83 ሰላሕተ ወራር ተዋጊአ እየ 84 ገጻት ሓልሓል ከይተረፈ ናይ ግንባር ሓልሓል ናይ 96 ተዋጊአ እየ 58 ተዋጊአ እየ ባሮንቱ ብምሉእ ተዋጊአ እየ ኳ 87 ብድርባቦ ጌርና ፀጋማይ ግንባር ናፋ ተዋጊአ ኳ 88 ሙሉእ ናደው ተዋጊአ እየ ኳ ኣብ መስሓሊት ኣብታ ክሳድ መስሓሊት ኮይነ 89 ክልተ ግዜ መጥቃዕቲ ናይ ከረም ብሓሸላን ብዓርኒስን ኣትየ ኳ 90 ኣነ ወርሒ 2 እየ ኳ ኣብሮራ መንሳዕ እግረይ ድህረም እቲ መጓእቲ መጨረሽታ የኣኽለካ ዝበለትኒ 90 ወርሒ 2 እያ።
1: ተወልደ ብሰንኪ መውጋእቲ ካብ ብመሳርዕ ተዋጋእ ሰራዊት ክወፅእ ብፍጹም ኣይተዋሕጠሎን ፍቕሪ ብፀቱ ዝያዳ ከም ዝኸበዶ እዩ ዝዝከር። ተወጊኡ እንከሎ ከይሓወየ ናብ ኣህዱኡ ዝተመልሰሉ ኩነታት ምንባሩ ድማ ነቲ ኣብ መንጎ ተጋደልቲ ዝነበረ ፍቕርን ሓልዮትን ዝምስክር ኣብነት እዮም።
0: በዓል ምን ተሰዊኦም ጉድዑ ዶኾን እደፍኦም ዶኾን ኩሉ ኣቓልቦኸ ናብ እዩ። እቲ ሽዑ ዝነበረ ተጋዳላይ ንጹህ ተጋዳላይ ንጹህ ኣነ ክሓልፍ እስኻ ፅናሕ እስኻ ብላ ዓሞ እዚ ኣንእሽተይ ኣነ ድሓን ክፀኒሐ እስኻ ዛማ ቁርብ ማይ መስተየ ኣነ ድሓን ክፅመመ ሓቀኛ ፍቕሪ ሓቀኛ ሓልዮትካ እዩ ሓቀኛ ቃል ዓለም ደይብሉ ንይምሰል ከም ተዋስኦ እተሰርሐ ዘይኮነ ጦፍ ተኸይዱስ ንኽምለስ ህወኽ ተወጊኢ ተኸይዱስ ቀልጢፉ ንኽምለስ ህወኽ ንኽስዋእ እኮ እዩ ድህወኽ እሱ ስለ ዝኾነ ከዓ እዩ ዝናፅነት መፅእ።

ሃፈጽታ ዝሓዘለ ምቆት ኣዝዩ ዝተጋነነ ድርቂ ኣብ ዝረሓቐ ቦታ ዘስካሕክሕ ዛሕሊ

ተፈጥሮ ብዙሓት ህይወታውያን ኣብ ዝተፈላለየ ቦታን ክሊማን ሓቂፉ ይርከብ። እንተኾነ ግን ኣብ ዝኾነ ግዜን ቦታን ብዘይ ማይ ክነብር ዝኽእል ፍጡር የለን። ማይ ኣበይን ብኸመይን ከም ትነብር፣ እንታይ ከም ትምገብን፣ ውላድካ ብኸመይ ከም ትዕብን እቲ ቐንዲ ወሳን ረቓሕ እዩ። ድርቅን ዕልቕልቕን ክሳብ ሞት ከብፅሕ ይኽእል። ህይወት ደረት ኣለዎ። ንሓደ ነገር ብኸመይ ትወሃሃዶን ፍሉይነት ምህላውካን ኣብ ሓደ ቦታን ግዜን ምንባርካ ንኽትቅፅል ዘኽእል እቲ ቐንዲ ምስጢር እዩ።

ኣብ ስሪላንካ ዝርከብ ውቁብ ትሮፒካዊ ቦታ ብህንዳዊ ውቅያኖስ ዝተኸበዩ እዚ ደሴት ብማይ ዝመልአ እዩ። እዞም ብኣሸሓት ዝቝፀሩ ተፈጥሮውያን ቀላያት ምስቶም ፈልፈልቲ ዒላታትን መትረባትን ዝተራኸቡ እዮም። እዚኦም ቅድሚ 2,000 ዓመታት ነቲ ኣብዚ ቦታ ዘሎ ሕርሻ ንኽለምዕ ዝተሰርሑ እዮም ዝመስሉ።

ነፍስ ወከፍ ዓመት ኣብ ስሪላንካ ሓደ ዘይኮነ ክልተ መንሱንስ ማለት ዝናብ ዝሓዘለ ንፋስ እዩ ዘለዎም። እቲ ብዝሒ ዝናብ ነዚ ቦታ ኣጥሊልዎ ይርከብ።

እቶም ነዝቦታ ከምዚ ዓይነት ቅርፂ ንክህልዎ ዝፀዓሩ ጥንታውያን ነገስታት ስርሖም ንኣሽሓት ዓመታት ክፀንሕ ጥራይ ዘይኮነስ ብዙሓት ኣብዚ ቦታ ዝርከቡ ደቀባት እንስሳታት ብሂወት ንክቕፅሉ ከም ዘኽእሎምሲ ሓሲቦምሉ ዶ ይፈልጡ ይኾኑ? ኣብ ቀረባ ግዜ ዝሃረመ ዝናብ ነዚ ራህያታት ስለ ዝመልኦ ብዙሓት እንስሳታት ኣብዚ ቦታ ንክነብሩ ኣኽኢልዎም ኣሎ።

እንተኾነ እዚ ቦታ ናይ ዝናብ ወቕቲ ጥራይ ኣይኮነን ዝውንን፣ ናይ ድርቂ እዋናት እውን ኣለዎ። ኣብ ናይ ድርቂ ወቕቲ ልሙዕ ሳዕሪ ክነቅጽ እቶም ኣቐዲሞም ዝነበሩ ቀላያት እውን ናብ ዓዘቕትን ተኸይላታትን ክቕየሩ እዮም ዝረኣዩ። ሓረግ ግጽ ኣብዚ ዓዘቕቲ ይረኣዩ። ጎነፃውያን ሕብሪ ዘለዎም ራዛታትን ኣብዑር በረኻን ንኽምገቡን ጽምኦን ከጥልሉን ናብዚ ቦታ ይመፁ። ድርቂ ኣብ ዝኾነሉ ግዜ ዝተዓቖረ ማይ እቲ ቀንዲ ምንጪ ማይ ዝኸውን። እዚ ቦታ ግን ኩሉ ግዜ ከምዚ ዝረአየና ዘሎ ሰላማዊ ዶ ይኸውን? እዚ ዓዘቕቲ ዓሳ ዝመልአ ክሳብ ዝኾነ ንገዚኡ እዞም እንስሳታት ምዞም ሓረግጽ ተሳንዮም ክነብሩ ይኽእሉ እዮም።

ካብዚ ደመና ኣልቦ ሰማይ ኣዝያ መራር ፀሓያ በሪኣ ዘላ። ኣብዚ ቦታ መግብን ማይን ኣመናዩ ሒዱ። እዛ ምኩርቲ መራሒት ናይዞም ሓረምዝ ጽሩይ ማይ ዝርከቦ ቦታ ከተናዲ ክትግደድ እያ። እንተኾነ እዞም ካልኦት እንስሳታት እዚ ቦታ ኣዝዩ ክሳብ ዝደርቕ ኣብዚ ክጸንሕ እዮም።

እዞም ሓረምዝ ነዊሕ ጉዕዞ እዩ ዝፅበዮም ዘሎም። ጉዕዞኦም እንዳቐጸሉ ድማ ኣብ መንገዶም ካልኦት ከምኦም ዝተሰደዱ መጓሰ ረኸቡ። እዞም ፍጥረታት ሓደ ዓይነት ዕላማ ሒዞም እዮም ዝጓዓዙ። እቲ 2,000 ዓመታት ኣቑፂሩ ዘሎ በቶም ኣብዚ ቦታ ዝነበሩ ነገስታት ዝተኸለለ ሕዙቕ ቀላይ ኣብዚ ግዜ ነዞም ኣብ ስሪላንካ ዝርከቡ እንስሳታት መሮር ቀንዲ ምንጭ ማይ ኮይኑዎም ኣሎ። ኣብዚ ሚኔራ ዝተባህለ ማይ ዝርከቦ ቦታ ኣብ ኤሽያ ዝርከቡ ዝበዝሑ ጉጅለ ሓራምዝ ክእከቡ ይረኣዩ። ገለ 300 ዝኣኽሉ ሓምኩሽታይ ዝሕብሮም ዓበይቲ ሓራምዝ ነፍሲ ወከፍ ዓመት እዮም ነዚ ዝሕል ማይ ከስተማቕሩን ልሙዕ ሳዕሪ ክምገቡን ናብዚ ቦታ ዝመፁ። እዞም መናእሰይ ሓራምዝ ብፀወታ ዝመስል ቅልስ ብቕዓቶም የርእዩ ኣለዉ።

ኣማይት ኣኽላስ ዝተሰባብራ መራኽብ ኣብ ኣትላንቲካዊ ገማግብ ናሚብያ ይርከባ። እዚአን ብሰብ ዝተሰርሓየን እንተኾነ ግን በዝተፈጥሮኣዊ ሓይሊ እዚ ማዕበል ዓኒን ይርከባ። ዕንወት ናይ ዘን መራኽብ እዚ ማዕበል ክሳብ ክንደይ ብርቱዕ ምዃኑ እዩ ዘርእየካ። እዚ ኣብዚ ደረት ናይ ዝገማግም ባሕሪ ዘሎ ኣሰራት ናብቲ ገፊሕ ናሚብያ ዝተባህለ ቦታ ዘምርሕ ኣፍ ደገ እዩ። ከምዚ ዓይነት ገማግም ባሕሪ ኣብ ዓለምና ብውሕድ እዩ ዝርአ። ድርቂ ዝዓብለሎ ንፋስ ዝመልኦን ቦታ እዩ። እንተኾነ ግን መንበሪ ናይ ብዙሓት ፍጥረታት እዩ። ኩነታት ኣየር ልዕሊ 35 ዲግሪ ሰልስዩስ ኣብ ዝኾነሉ ግዜ ኣብዚ ናሚብያ ዝበሃል ቦታ ምንባር ኣዝዩ ኣሸጋሪ እዩ። ናይ ውቅያኖስ ንፋስ ጠሊ ሒዙ ይመጽእ እሞ ነዚ ምድረ በዳ ውሽጢ ከተማ ናሚብያ እውን ከይተረፈ ግመ ክመልእ ይረአዩ።

ብፍላይ ኣብ ናይ ንኮ ኩነታት ኣትክልቲ ልክዕ ዝናብ ከም ዝዘነበ ማይ ከንጠብጥቡ ይረኣዩ። ኣብዚ ቦታ ዝርከቡ ዘራፍ ካብዚ ኣትክልቲ ዝነጥብ ነጠብጣባት ነቲ ኣቁፅልቲ ብምጥንካፍ ፅምኦም ከጥልሉ ይሃርፍዎ እዮም። ምስቲ ዝውንንዎ ቁመት ኣወዳዲርካ ዝቃፀፆም ፍጥረት የለን። እንተኾነ ግን እዛ ዓይነት ኩነታት ኣየርን ጠልን ንነዊሕ ኣይፀንሕን እዩ። ስለዚ ድማ ዘራፍ ኣብዚ ድኹም ሓመድ ዝርከቦ ማእከላይ ናሚብያ ማይ ዝርከቦ ምንጪ ክደል እዮም። ስእነት ማይ ንኹሎም ኣብዚ ቦታ ዝርከቡ እንስሳታት ዘጋጥሞም ሽግር እዩ። ስለዚ ማይ ምድላይ እቲ ዝዓበየ ብድሆ እዩ። ኣብ ማእከላይ ምድረ በዳ ዝርከብ ፅሩይ ምንጪ ማይ ናብዚ ክመፅእ ዝኽኣለ ልክዕ ወርቂ ከም ዝረኸበ እዩ። ምክንያቱ ማይ ዓመት መምላእታ ናብዚ ቦታ ስለ ዝውሕዝ

እዞም ኣብ ሑፃ ዝርከቡ ስርኒሕ ናብዚ ቦታ ንክመፁ ከባቢ 60 ኪሎ ሜትር ክጓዓዙ ኣለዎም። እዚ ግን ብሓደ መዓልቲ እዮም ዝውድእዎ። ዝሑል ማይ ብምስታይ ፅምኦም ከጥልሉን ነቶም ኣብ ሰፈሮም ገዲፎሞም ዝመፁ ውሉዳቶም እውን ኣብ ኣፎም ብምዕቋር ይማልእሎም። እንተኾነ ግን እዘን መጓሰ ኣብዚ ኣብ ዝመፃሉ ግዜ ንዕአን ዝፀናተዉ ሃደንቲ ኣለዉ። ምምፃእ ፀላእትን ዘስተውዓላ ግዳያት ጨቕጨቕ ክብላይን ዝረኣያ

እዞም ዘራፍ ናብዚ ክመፁን ፅምኦም ከጥልሉን ክኢሎም ኣለዉ። ኦሬክስ ወይ ድማ በዛዕ ዝበሃሉ ዓይነት ጠለቤዱ ኣቐዲሞም ዘውፅዎ ሕጊ ዘሎ እዩ ዝመስል። መጀመርያ መንከምሰቲ ሕቶ ዘድልዮ ኣይኮነን። ሓደሓደ ግዜ ግን እቶም ሓያላት ከይፀገቡ እቶም ድኹማት ደረጃኦም ብምርሳዕ መጀመርያ ክሰት እዩ ይፍትን እዮም። ነዚኦም ግን መዘኻኸሪ ዘድልዮም እዩ ዝመስል። እዚ ኣዝዩ ጠሚ ዘሎ ነጠቓይ ዑፍ መግቢ ደልዩ ናብዚ ቦታ መጺኡ ዘሎ።

ሓደ ስርናይ ክሕዝኪ ኢሉ ኣሎ። ኣብዚ ናሚብያ ዝበሃል ምድረ በዳ ዝነብር በቲ ፍሉይ ዝኾነ ትኩረቱ ዝፍለጥ እንስሳ ኣሎ። እንተወሓደ ሓደ ካብዞም ሜርካት ዝበሃሉ ጉጅለ ጸላኢ ከይመጾም ክሕሉ ኣለዎ። ኣብዚ ቦታ ብሂወት ንኽትቅጽል መግቢ፣ ማይ፣ ውሕስነት ካብ ጸላኢ የድልየካ። ማይ እንድሕር ደኣ ክረኽቡ ተዘይተኻኢሉ ግን ብሂወት ክትቅጽል ካልእ ዝተፈለየ ሜላ ናይ ግድን ክጥቀሙ ኣለዎም። ናይ ዕድል ኮይኑ ድማ ነዞም ዕንቅርቢዒት፣ ሕንዚዝ፣ ማጎትስ ወይ ድማ እብብ ተባሂሎም ዝጽውዑ ሓሳኹ ዘመሳስሎም ሓደ ነገር ኣሎ፣ ብዙሕ ጽማቕ እዩ ዘለዎም። እዞም ጉጅለ ነዞም ሓሳኹ ክደልዩ ሙሉእ ለይትን መዓልትን እዮም ዝፅሕትሩ።

እዞም ሜርካት ዝበሃሉ ስድራ ከባቢኦም ካብ ምሕላው ኣይዕርፉን እዮም። ምክንያቱ ሓደጋ ካብ ዝኾነ ቦታ ክመፅኦም ስለ ዝኽእል። እዚ ስዝንቢ ዘሎ ዑፍ ንዕኦም እዩ ዝምገብ። ናብዞም ስድራ ዝቐረበ በዓቲ ትነብር ወኻርያ ናይ ሓደጋ ምልክት ተስምዓላ። ስለዚ ብቕልጡፍ ክሃድሙ ኣለዎም።

ኣብ ሰሜናዊ ሜክሲኮ ዝርከብ ቅርፂ መሬት ድሮቕን ኣሃውሕ ዝመልአን እዩ። ኣብዚ ቦታ ታራሁማራ ዝበሃሉ ህዝቢ ይቕመጡ። ንሳቶም ኣብዚ ናሓሲ ዝርከቦ ስንጭሮ ንዓመታት እዮም ነቢሮም። እዞም ህዝቢ ካብ ጥንቲ ኣትሒዞም ዕፉንን ባሎንጋን እንዳሓረሱ እዮም ዝነባበሩ። ኣብዚ ግዜ እዚ ግን እዞም ሓረስቶት ጠለበጊዕን ደርሆን ከፍሪ ጀሚሮም ኣለዉ። እንተኾነ ኣእኻሎም ክፈሪ ንሶምን እንስስኦምን ብሂወት ክቕፅሉ ተኮይኖም ማይ የድልዮም ኣሎም። እዚ ቦታ ብዘይካ ኣብ ናይ ዝናብ ወቅቲ ተዘይኮይኑ ሕፅረት ማይ ኣለዎ። ካብዚ ዝነብርሉ ስፍራ እቲ ዝቐረበ ምንጪ ማይ ኣብ እግሪ ዝዓሚቕ ስንጭሮ እዩ። ናብዚ ቦታ ክትበፅሕ ግን ኣድካምን ነዊሕ ናይ እግሪ ጉዕዞን የድሌካ። ድርቂ ኣብ ዝኾነሉ ግዜ እዞም ህዝቢ ናብ ዝቕልቁል ወሪድካ ዝርከብ ቀላይ እንተወሓደ ኣብ ሰሙን ክልተ ግዜ

ክመፁ ይግደድ እዮም።

ኣብቲ ታሕቲ ቀላይ ምስ በፅሑ ዘለዎም ኩሉ መትሓዚ ይመልኡ፣ ዓሳ ይገፉን ክዳውንቶም ውን ይሓፅቡን፣ መግቦም ድማ ኣብኡ ብምዃን ክምገቡ ይረኣዩ። ነፍሲ ወከፎም ነቲ ዓቐበት ንክድይብዎ ክሳብ ዘየሸገሮም ዓቐን ማይ ይማልኡ። ዘሕልፍዎ ዘለዉ ሽግራትን እዚ ዝተነፀለ ሂወቶምን ብዘይገድስ ተስፋ ክቆርፁ ኣይደልዩን እዮም።

እዚ ኣብ ሓጎታቶም ዝነበርዎ ባህሊ ዝሓዘለ ህይወት እዩ። ስለዚ ባህሊ ንዕኦም ሓደ ካብቲ ቀንዲ ኣገዳሲ እዩ።

ብዛዕባ ባህሊ ካብ ተዛረብና ሎሚ ናይዞም ዓዲ ዝዓበየ ፅምብል ዘካይድሉ መዓልቲ እዩ። ካብ ዕፉን ዝተሰርሐ ቢራ ተዳሊሎም ከምቲ ልሙድ ኣገባብ እዞም ህዝቢ ነዚ ፅምብል ብደርፍን ሳዕስዒትን ነፍሲ ወከፎም ተሓጒሶም ከብዕልዎ እዮም።

ኣብ ዓመት ክልተ ግዜ እዞም ህዝቢ ኣብዚ ኣብ ሜክሲኮ ዝርከብ ጎልጎል ብምምጻእ ኣምልኾኦም ይፍጽሙን ምስጋንኦም የብጽሑን። እዚ ጽምብል ጽምብል ተስፋ ተባሂሉ ይጽዋዕ። እዚ ማለት ድርቂ ንኽጠልል ማይክ ሃርሞም ዝተስፈውሉ እዩ።

እዚ ሕጂ እንዕዘቦ ዶክመንተሪ ኣብቲ ኣብ ሃገረ ታንዛንያ ዝካየድ ናይ ዓለምና ዝዓበየ ናይ ተፈጥሮ ብርቂ ኣጋጣሚ እዩ ክስነድ። እዚ ኣጋጣሚ ኢልና ዝጠቐስናዮ ናይዞም ንኽትቆፅሮም ኣፀጋሚ ዝኾነ ብዝሒ ዘለዎም ወድንቢ ዝተባሃሉ ዓሌት እንስሳን ካልኦት መጓሰን ናይ ፍልሰት ወይ ምግዓዝ ኣጋጣሚ እዩ። በቲ ናይ ታንዛንያ ከቢድ ናይ ክረምቲ ወቕቲ ሰንቢዶም እዮም ዳርጋ 2 ሚልዮን ዝኾኑ ዝተፈላለዩ ዓሌት እንስሳ ካብዚ ቦታ ዝርሕቁ ዘለዉ። በቶም ሓያላት ሃደንቲ ወይ ዘረፍቲ ዝኾኑ እንስሳታት ተኸቢቦም ድማ እዮም ዝጓዓዙ ዘለዉ። ንሎሚ ድማ እዚ በርቲ ግሪጎሪ ዝተባሃለ ኣዳላዊ ናይዛ ዶክመንተሪ ብዛዕባ እቲ ኣብ ዓለምና ዝቐልጠፈ ሃዳን እንስሳ ቺታ እዩ ክስንድ። ብዛዕባ ናይ ቺታ መንብሮ ንምስናድ እቲ ዝበለፀ ግዜ ድማ ሕጂ እዩ ይብል በርቲ። እዚ ክንብል ከለና ግን መንብሮኦም ቀሊል ኣይኮንና ንብል ዘለና። ዓለም ለኻዊ ናይ ቺታ ብዝሒ ኣብዛ ዝሓለፈት ዘመን ብ90 ሚታዊት ቀኒሱ እዩ። ንሎሚ ድማ ንምንታይ እዩ ነቲ ኣብ ዓለምና ዝቐልጠፈ እንስሳ ዝኾነ ቺታ መንብሮ ዝኸብዶ ክንፍትሽ ኢና። ኣብዚ ናይ ታንዛንያ በረኻ ኣስታት 300 ቺታ ይቕመጡ። ንኹሎም ንኽረኽቦም ድማ ናይ 4 ሰሙን ግዜ ጥራሕ ይተሪፍኒ ዘሎ። ስለዚ ሓገዝ ከድልየኒ እዩ ይብል በርቲ። ተሓጋገዝቲ ኮይኖም ዘለዉ ነታ ቀዳመይቲ መኪና ዝመርሕ ዘሎ ባዝ ኬሲ ዝተባሃለ ክኢላ ሓበሬታ ናይ እንስሳ መሮር ኮይኑ፣ በርቲ ድማ ንነዊሕ ርሕቀት ዝስንድ ካሜራን ተንቀሳቐሲ ስእሊ እትስንድ ድሮንን ሒዙ ይርከብ። ኣብ ካልኦት መኪና ኣደኒስ ሚለልን ቶም ዎከርን ይርከቡ። እዚኦም እቶም ዝበለፁ ምዃኖም ዝንገረሎም ኣብ ዓለምና ናይ ዝቐልጠፉ ሃድናት ዝስንዱ ጉጅለ ኮይኖም በዛ ብሓርጎፅጎፅ መንገዲ ዘይትፅሎ ካሜራ ተጠቒሞም ድማ እዮም ክስንዱ። በርቲ ከም ዝሕብሮ እዞም ዜብራ ናብ ሓደ ውሱን ቦታ እዮም ዘቋምቱ ዘለዉ። ስለዚ እንታይ ይዕዘቡ ከም ዘለዉ ንምፍላጥ ናብቲ ቦታ እስከ ነምርሕ ይብል። ናብቲ ቦታ ምስ ቀረቡ ሓንቲ ቺታ ምስ 2 ውሉዳታ እዮም ኣብዚ ቦታ ጸኒሖም። እዚ ሳሕቲ ዝርከብ ኣጋጣሚ እዩ፣ ምክንያቱ 95 ሚታዊት ውሉዳት ናይ ቺታ ኣብ ጉብዝና ኣይበፅሑን እዮም። እቲ ምክንያት ድማ ብኣንበሳ ወይ ብዝብኢ ስለ ዝቕተሉ እዩ። እዚ ስለ ዝኾነ ድማ እዩ ኣዴታ ቺታ ንውሉዳተን ኩሉ ግዜ ኣብ ከውሊ ዘቐምጣ። በርቲ እዞም ውሉዳት ኣዝዮም ንኣሽቱን ምጭዋትን ከም ዝኾኑ ኣስተብሃለ። ካብ ናይ ኣዲኦም ዝተፈለየ ሕብሪ ድማ ይውንኑ። 2 ጎኖም ጸልም ዝበለ ኮይኑ ኣብ ዝባኖምን ርእሶምን ድማ ሓመኩሽታይ ዝሕብሩ ፀጉሪ ኣለዎም። እዚ ሕብሪ ምስቲ ኣብ ከባቢኦም ዘሎ ተኽሊ ዝመሳሰል ብምዃኑ ካብቶም ካድንዎም ዝመፁ ዘረፍቲ እንስሳ ብኸፊል ከድሕኖም ይረአ።

ኣደናይዞም ካብ ናይ ሓደ ወርሒ ዘይበዝሕ ዕድመ ዘለዎም ኮራኹር ንኽትዕብዮም ብዙሕ ስራሕ እዩ ዝፅብያ ዘሎ። እቲ ቐንዲ በዳ ዝገብሮ ነገር ድማ ክትሃድን እንተ ደኣ ኮይና ንበይኖም ገዲፋቶም እያ ትኸይድ። ብዙሕ ከይፀንሐት ድማ መዚ ዝኾና ግዳይ ዝረኸበት እያ ትመስል። ንሓንቲ ሰስሓ ኣማዕድያ ኣላ። ሰስሓ ኣብ ሰዓት 80 ኪሎ ሜተር እያ ትጓዓዝ። ቺታ ድማ 112 ኪሎ ሜተር ኣብ ሰዓት ይሕንበብ። እዚ ግን ንሓፂር ርሕቀት ጥራሕ እዩ ዝቕፅል።

ሕጂ ብሰላሕታ ናብዛ ስስሓ ትቐርብ ኣላ። ኣብ ነፍሲ ወከፍ እዛ ስስሓ ንድሕሪት ተቋምተሉ ግን ንኸይትፈልጣ ስጉማ ኣቋሪፃ ዶ ትብል ኣላ። ድሕሪ ቁሩብ ትዕዝብቲ እቲ ናይ ሃድም ፈተነ ጀመረቶ።

ክትሕዛ ድማ ከኣለት። እዛ ቺታ ኣብዛ ኣቐዲማ ክትገብሮ ዝፀንሐት ኣካይዳ ካብዛ ስስሓ ዝቐረበ ርሕቀት ንኽትበፂሓ ክትፅዕር ፀኒሓ፣ ምኽንያቱ ንሓፂር ርሕቀት ጥርሓ ክትውንጨፍ ትኽእል።

ንሎም እምበኣር ንውሉዳታ መግቢ ረኺባትሎም ኣላ ግን ኩሉ ግዜ ኮነትን ከምዚ ዝኣመሰለ ዕውት ሃድን ተካይድ ነፍሲ ወከፍ እዋን ንውሉዳታ ገዲፋ ክትሃድን ኣብ እትኸደሉ ኣስጋኢ ኣጋጣሚ እዩ እዚ ጥራሕ ግን ኣይኮኑን እዞም ቺታ ዘሕልፍዎ መስገደል ነዚ ንክንርዳእ ናብቲ ፍልሰት ናይዞም እንስሳታት ዘሎ ከባቢ ክንከይድ ኢና ይብል በርቲ

እዞም ጉጅለ ነዛ ሰነዳዊት ፍዮም ዕውት ንክትከውን ብዙሕ መስገደል እዮም ዝሓልፉ። እቲ ዝቐለለ መስገደል ድማ ከምዚ ንበርቲ ኣጋጢምዎ ዘሎ እዩ።

ድሕሪ ብዙሕ ጉያ ግን እቶም ካብአን ተፈልዮም ዝፀንሑ መጓሰ ነዛ ንእሽተይ ዜብራ ምድሓን ምስአን ተፀንበሩ ሞ እዞም ቺታ ከይርግሑ ቀቢፆም ገደፍዋ። በርቲ ብዛዕባ እዚ ከብርህን ከሎ ርኢኹም ዋላ እውን ነዞም ሰለስተ እኹላት ቺታ ሃድን ቀሊል ኣይነበረን። ሓደ ካብዚኦም እንተተሓስዩ እቲ ናይ ሃድን መስርሕ ካብዚ ዝተዓዘብናዮ ንላዕሊ እዩ ዝኸብድ ድማ ይብል። ስለዚ ህይወት ናይዞም ዓሌት ድሙ ምዃኖም ዝንገረሎም ቺታ ብኸቢድ ውሳኔታት ዝተኸበዩ

0: መደብ ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሃሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፆ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳሰሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍሳሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ሂወት ክቐርበልና እዩ

ተኸታታሊት ፊልምሳ እውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2 ፍርቓን ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ ገባ።

ማሕበራዊ ምትእኻባት ኣብ ሕብረተሰብና ካብ ቀደም ዝነበረን ዘሎን እዩ። እዚ ምትእኻባት ከም ኣብ ማሕበራዊ ውራያት ሃገራዊ በዓላት ይኹን ሃይማኖታዊ በዓላት ይህሉ። ኣብዚ ድማ ቤተሰብ፣ ጎረቤት፣ ኮታስ ኩሎም ፈተውቲ ዝበሃሉ ስለ ዝርከብዎ ብሕብረተሰብና ብኣዝዩ ተገዳስነት ዝተሓዝን ዝረአን ኣጋጣሚ እዩ። ኣብዚ ውራያት እንብሎ ዘለና ድማ እቲ በዓል ውራይ ዘካይዶ ዝሓስቦን ውጥናትን ወጻኢታትን ይህልዎ። በዚ ድማ ሃልክን ሓጎስን ኣብ ሓደ ተጠዋሚሩ ይጓዓዝ።

ኣብዚ ጉዳይ እዚ ኢዱ እትዩ ሓደ ዓብ ተራ ዝፃወት ሰብ ኣሎ። ንሱ ድማ ኣካየዲ መደብ ይበሃል። እዚ ሽም ኣብ ውርያትና ብቐሊሉ ከም ተቐባል ጋሻ ይፍለጥ። ንሱ ግን ኣብታ ናይ መዓልቲ ውራይ ጥራይ ዝነጥፍ ሰብ እዩ። ኣብዚ እዋን እዚ ግን ብውሕድ ቁፅሪ ሕብረተሰብና እናተጠቀመሉ ዝመፅእ ዘሎ ስራሕ እዩ። እዚ ስራሕ ወይ ሞያ ብቋንቋ እንግሊዝ ኢቨንት ማናጅመንት ተባሂሉ ይግለጽ። ኣብ ዝተፈላለያ ናይ ውልቃዊ ማእከል ስልጠናታት ድማ ከም ዓውደ ትምህርቲ ይውሰድ። ንሎሚ ድማ ትምህርቲ ብዛዕባ ኣመሓድራ መደብ ወይ ኢቨንት ማናጅመንት ዘላሊ ሞያ ሒዝናልኩም ቀሪብና ኣለና። ተኸታተሉ።

ኣብዚ ቤት ትምህርቲ ናይ ኢቨንት ማናጅመንት ክላስ ኣብታ ካልአይቲ እብረ ዝጀመረ ኣላ ማለት እዩ። ካብቶም ቀዳሞት ዝተምሃርና ነርና ድሓር ከዓ ቅፅል ኢለ ከዓ ፀኒሐ ከዓ ብውልቀ የውነ ማዕብሎ ሰርሐሉ ነይረ ካብ ቀፂል ከዓ ክምህራ ወሲነ ማለት እዩ። ብበዕለ ኤፍሬም ከዓ ስለ ዕድል ዝኸፈልቱለይ ከምምህር ኮይንካ ዳርጋ ብልክዕ 2 ዓመት ሕጂታ ኮርስ ክረምቲ ሓጋይን እንዳትኸይድ ሕጂ ዳርጋ 3 ክላስ ኣመሪቕ ኣለኹ ኣብ ናይ 2 ዓመት ግዜ ማለት እዩ።

0: ኢቨንት ማናጅመንት ክንብል ከለና ወይ ኢቨንት ፕላነር ኣዳላዊ መደብ ንብሎ ብትግርኛ ቴክኒካል ቃል ትብልዋ ተኾነ ግን ኣዳላዊ መደብ እዚ መደብ እዚ ሕጂ ናይ ማሕበራዊ መደብ ክኾን ክእል ናይ ትካላዊ መደብ ማሕበራዊ ክንብል ከለና ውራያት ኩሎም ካብ መርዓ ጥምቀት ዓመት ቆልዓ እዚ ኩሉ ምስ ማሕበራዊ ናይ ሓጎስ ይኹን ናይ ሓዘን ኣብ ባህሊ ነቕርብ ኣብቲ ናይ ሓጎስ ጥራይ ስለነተኩር እምበር ኩሉ ምሕደራ ዘድልዮ እዩ ማለት እዩ። ኣብ ናይ ትካላት ክንብል ከለና ከዓ ዝኾነ ወርክሾፕ ሴሚናር ኣኼባታት ዝኾነ ምዝንጋዕ መደባት ምስ ዝህልዎም እውን ሓደ ኢቨንት ፕላነር ከዳልወሎ ምኽእል ማለት እዩ።
1: ምሕደራ መደብ ወይ ኢቨንት ማናጅመንት ሓደ ካብ ኣብዛ ስልጠና ማእከል ዝውሰድ ትምህርቲ እዩ። ብግቡእ ድማ ናይ 3 ወርሒ ትምህርትን ናይ መመረቕታ ስርዓትን ይካየድ። ነታ መዓልቲ ንምድማቕ ድማ ተንተምሃሮ በቲ ዝተምሃርኦ መሰረት ኣብ ግብሪ ንምውዓል መዓልቲ መመረቕትአን በዓልን ዘዳልዎን ዘጸብቖን መደብ ዝኸውን። መስራቲ ኣይሮ ስልጠና ማእከል ድማ ነዚ ሞያ ብሩህ ዕላማ ሒዙ እዩ ኣበጊስዎ።
2: ከም መበገሲ ናይታ ሽም ሓደ ቋንቋ ናይ ኤርትራ እዩ። ሓደ ካብቶም ጫዕተ ብሔራት ኣብ ሳሆ እዩ ማለት እዩ። ማእከል ስልጠና ኣይሮ ትብል ከ እታ ኣይሮ በይና ፀሓይቱ ትርጋም ብቋንቋ ሳሆ። በዚና ከዓ ነቲ መፃኢ ብሩህ መፃኢ ናይ ሕብረተሰብና ታርጌት ወይ ዕላማ ብምግባር ነዛ ሽም እዚኣ ተመሪፃ ማለት እዩ። ኢቨንት ኤንድ ፕላኒንግ ማናጅመንት ሓንቲ ካፕተን ብራንች ናይ ማናጅመንት ኮይና እቲ ትምህርቲ ስፍሕ ዝበለ እዩ። ካብ ሽዑ ክንጅምር ከለና መጀመርያ ጀሚርያ ትኸይድ ነራ። እቲ ናይ ብምሉኡ ናይ ኣብ ሓደ ኩነት የጋጥም ሞ ሓደ ዝኾነ እንታይና ንብሎ ክንዋህዶ ዘለና መደብ ነዚ ሕጂ ብኸመይ ነመሓድሮ ብምሉእ ካብቲ ናቱ ባጀት ምውፃእ ክሳብቲ ነቲ ባጀት ምምሕዳርን ብፅፉፍ ክኮደልካ ኣብ ነፅብ ሓደ ሓደ እዋን እንታይ ንገብር ኢና ስለ ዘለዎ ይግበር ገለ ዝበሃል ነገር ኣሎ። ብፍላይ ገንዘባዊ ነገራት እቲ ዘይብሉ ከዓ ተለቂሑ ገለ ይገብር እዩ። እጂ ቀንዲ መልእክቲ ናይታ ኤቨንት ኤንድ ኦርጋናይዚንግ ምውሃድ ነታ ተሓሰብካያ ኩነታት

0: መታ ዘላትካ ብፅፉፍ የድካ ክትገብራ እቲ ዘለዎ ከዓ ማዕረፍ እንደይ ሴቪንግ ገይሩ ወይ እቃበታት ገይሩ ፅፉፍ በቲ ውዑድ ድኻም ገይሩ ከምዘውፅእ ትምህር ትምህርቲ እያ ኣዝያ ብልፅቲ ትምህርቲ እያ።
1: ንዝኾነ ስራሕ ግቡእ ምሕደራ ምስ ዘለዎዩ ዕውት ስራሕ ተባሂሉ ክጥቀስ

0: ፕላነር ክንብል ከለና ዝኾነ ደቂቕ ነገር ብሙሉኡ እዩ ባዕሉ ዝቆፃፀረልና ማለት እዩ። ሕጂ ቁርብ ኣብ ናትና ኣብ ሕብረተሰብና ውራይ ባዕሉ እቲ በዓል ውራይ ባዕሉ ታደድያ ኣቦዲ ባዕሎም እዮም ኣብ ገዛ ነተግብሮ። እዚ ከዓ ከምዚ ባህሊ ካብ ቀደምና ነበረ ባህሊ እዩ። ሓንቲ ሰበይትስ ውሕልነታ ክትፍለጥ ኮይናስ ኣብቲ ውራያ እንታይ ዓይነት ምግቢ ቀሪባ፣ እንታይ ዓይነት መስተ ቀሪባ ብከምዚ ኢና ንኸይድ ነርና። ኣብዚ ሕጂ ግዜ እዚ ግን መብዛሕቲ ሰብ ስራሕ ዝፅዕቆ ሰብ ኣሎ፣ ካልኣይ ጉልበት ከዓ ጉልበት ዝውሕዶ ሰብ ኣሎ፣ ዓቕሚ ዝውሕዶ ሰብ ኣሎ። ካብኡ ናብኡ ዝኾነ ውራያትና ዓበይቲ ስለ ውራይ ንገብር ንሕና ጎረባብትና ስድራና ዝሕግዙልና እዩ ነይሩ። ሕጂ እንዳዊ ሓደ መፅእ ኣሎ፣ ብፍላይ ኣብ ከተማታት ሰብ ስራሕ ትኸውን ኣይጠዓሞ ንኸውን። ሕጂ እቲ በዓል ውራይ ይግዳዕ ወይ ትደቀቕቲ ደቀቕቲ ኣድላይ ዝነበረ ነገራት ትገድፎ። ዝዓበየ ጌጋታት ንሪኦም መብዛሕቱ ከዓ በየናይ ከም ዝጅምር ተሞክሮ ስለ ዘበይብሉ እቲ ዝበዝሐ ባጀቱ ወይ ሰልዱ ኣብቲ ዘይጠቅም ከጥፎዎ ፀንሕ፣ ምሽዑ ኣገዳሲ ነገር ጎዲልዎ ፀንሕ። ካብኡ ከዓ ነቲ ሰልዲሲ ጥቡቅ ገይሩ ኣይመቃርሐሉን ማለት እዩ። ኣብ ክሳርካ ትኾን ልዕሊ ዝመደቦ የጥፍእ የህልኽ ማለት እዩ። ሕጂ ኣብ ከምስታት ኢቨንት ማናጀር ክህልወካ ከሎ ቀዳማይ ኮፍ ኢልካ ኩሉ ትዘድልየካ ነገር ካብ ቀዳምነት ስጋብ ዳሕራይ ዝስራዕ ብቐደም ተኸተል ተስፍሮ ማለት እዩ። ትኽተርፍ ዘይብሉ ንብሎ ነገራት መግቢ መስተ ምዝንጋዕ ክንደይ ዕድማት ኣለኹ እዚ ኣገዳሲ እዩ። ድሓር ተቐንጠመንጢ መጋያየፂ ዝኾንካ ኣብ ድሕሪ ትሰርዖ ሽዑ ከም ሰልዲ ዝኣኸለካ እቲ መጋየፂ ክተርፍ ክእል እዩ። ትቐንዲ ግን ክተርፍ ከም ዘይክእል ቦታ ትሒዝካ የለካ ማለት እዩ። ሕጂ ኣብዚ ቀንዲ ግዜ ይቁጥበልካ እዩ። ሃልኪ የብልካ ዝኾነ ናይ ሰልዲ ማናጅመንት ከዓ ባዕሉ ገብረልካ ማለት እዩ።
1: በዚ ሞያ ዝሰልጠና ተምሃሮ እምበኣር ኣብ ግብሪ ከውዕልኦ ተበጊሰን ይርከባ። ኣብ ስርሐን ይኹን ኣብ ሞየን ድማ ዓበ ኣስተዋፅኦ ከም ዘሕደረለን ይዘረባ።
2: ኣብዚ ኢቨንት ፕላነር ክንምሃርን ከለና ኣብ ሓደ ውራይ እንታይ እንታይ እዩ ዘድሊ ቦታ መጀመርታ ከመይ ጌርካ ነቲ ቦታ ተመሪፁ ዘሎ ዲዛይኑ ዲኮርናቱ ከመይ ክኾን ኣለዎ እቲ መርዓውቲ ድዩ ወላ እቲ በዓል ውራይ ትብሎ ዘለካ ኣብ ከመይ ግዜ ክጅምር ኣለዎ ክውዳእ ኣለዎ ኬክ ዲቶርታ ዲክቆረስ እሱ ከዓ ኣማዓስ ግዜ ከመይ ክኾን ኣለዎ። ቀንዲ ግን ናይ ኤቨንት ፕላነር ኣብዚያ ቀንዲ ዝተምሃርናያ እቲ መርዓዊ ይኹን መርዓት ኮነ ምስ መደበ ብሰንኪ እቲ ውራይ ምግፉሑ ዝተላዕለ ብዙሕ ነገራት ይርስዕ እዩ። ኤቨንት ፕላነር ግን ነዚ ኣይርስዕን ኩሉ ነገር ስለሰት ገይሩ ዝፈልጦ ኩሉ ኦርጋናይዝ ክገብሮ ክእል ማለት እዩ። ስለዚ ኣብቲ ታይም ማኔጅመንት ዲኮር ከመይ ክኾን ኣሎ፣ ቴብል ሰቲንግ ከመይ ክኾን ኣሎ፣ ዝተፈላለየ እዝታት ተማሂርና ማለት እዩ።
3: ኣገዳስነት ናይ ዝሞያ ክገልፆ ከለኹ ግዜ ከማን ናይ ኣኽለንን እዩ። ኣነ ብዙሕ ተመክሮ ናይ ምስሳይ ዘለኒ ኣብ ብዙሕ ኣገዳሲ ኣጋጣሚታትን ፅምብላትን ዘሳኽሳኹን ዝሰራሕኹን ሰብ ናብቲ ፅባቅ እኳ እንተሃለዎ ግን ዝያዳ ንክፅብቐልካ ዘድሊ ነገር ኣሎ። እቲ ዘድሊ ከዓ ፍልጠት ምሕደራ ነቲ ተመሓደሮ ነገር ሲ ንዝያዳ ስራሕ ብፍልጠት እንድሕር ተወሲኹስ ኣደራዒ ፅባቐ እዩ ዝህልዎ። ንዓማዊልካ ትሕጉስ፣ ፀጋታትካ ትቁጥብ፣ ጥዕናኻ፣ ግዜኻ ኩሉ ኢኻ ተመሓደሮ። ተመክሮ በይኑ ኣኻሊ ኣይኮነን። ኣነ ናይ ብዙሕ ዓመት ተመክሮ ኣለኒ። ነቲ ሞያ እውን ኣዝየ ዝመለክዎ ኮይኑ ይስምዐኒ ነይሩ። ግን ኣብ ኢቨንት ማናጅመንት መፅ ምስ ተምሃርኩ ዳርጋ የለኹን ኢለ። ምክንያቱ ብጉልበትካ ብድኻምካ ንኩሉ ግዜ ከዓ ከም ስራሕተ ናኾንካ ጥራይ ትነብር መስለካ ነይሩ። እዚ ሕጂ ኢቨንት ማናጅመንት ተማሂርና ዘለና ግን ንዝኾነ በዓላት ኦርጋናይዝ ከመይ ጌርካ ትገብሮ፣ ኢድካ እቲኻ ከመይ ጌርካ በዓልካ ኣውተዋሳእ ካብ ስራሕቴና ኮንካ ንክትነብር እውን ነቲ ደገን ንስራሕ ዝኸፍት ኮይኑ ረኺበ እዮ።
4: ቀዳማይ ዝቐሰምኮ እዚ ኢቨንት ማነ

0: ማኔጅመንት ወይ ፕላኒንግ ካብ ቅድም ዝደልዮ ነበርኩ ኮይኑ ግን መጨበጥ ስእነሉ ነይረ ቤን ክጅምር ይኽእል ሕጂ ጋይዳንስ ቀንዲ ዘድልየካ ሕጂ ጋይድ ዝገብረካ ሰብ ትረክብ ማለት እዩ እቲ መምህርካ ጋይድ ገብረካ ወይ መምህርና ማለት እዩ ኣባና መምህር ሰላም ትበሃላ ነራ ስለዚ ንሳ ጋይድ ገይርሃና ሕጂ ኣገዳስነቱ በዓል ሞያ ፀዊዕካ ሓደ ጉዳይ ክትገብረልካ ሃየር ክትገብሮ ከለካ በዓል ሞያ እዩ ፍልጠት ኣለዎ ብዓብዩ እዚ ማለት እዩ ካልኣይ ነገር ከዓኒ ኣብቲ ኮስት ንኣብነት ዋጋ ናይቲ ንብረት ድዩ ናይ ንኣብነት መርዓት ኢልና ንኣብነት እቲ ሆቴል ኢኻ ትገብር ደሊኻ ዳስያኻ ትገብር ደሊኻ ዴኮሬተር መንሕሸካ ብሕሱር ዋጋ ድዩ ብዝዋፀካ በቲ ባጀት ናትካ ማለት እዩ ምስ ሰብሲ ከረኸበካ ክእል ባዕሉ መደብ ከውፃልካ ክእል እዚኡ እቲ ኢቨንት ማናጀር ዝገብሮ
1: ምሕደራ ኣብ ዝኾነ ነገር ኣዝዩ ኣገዳሲ ምዃኑ ከም ተመክሮ ኣብ ንጓዓዞ ህይወትና ንመሃሮ ኢና ምሕደራ ግዜ ምሕደራ መደብ ኮታስ ምሕደራ ኣብ ኩሉ ኣዕዋቱ ምዃኑ ርጉፅ እዩ ኣብዚ ክጥቀስ ዝፀንሐ ውራያት ይኹን በዓላት ድማ ምሕደራት ዝካየድ መደብ ምስ ዝህልዎ ኣዝዩ ስሉጥን ውጡን ስራሕን ይኸውን ትምህርቲ ምቕሳም ድማ ኣብ ዝኾነ ሞያ ኣዝዩ ኣገዳሲ እዩ እቲ ንፈልጦ ኢልና ንሰርሓሉ ሞያ ዝያዳ ትምህርቲ ምስ ንድርበሉ ዘይንፈልጦ ዝነበርና ንፈልጥ ከምኡ ውን ኣብ ርእሲ እቲ ዝፀንሓና ፍልጠት ፍልጠት ንድልብ ማለት እዩ
2: ትምህርቲ ኮ ቀሊል ነገር ኣይኮነን ከም ሽሙ ሓደ ሰብ ትምህርቲ ኣለዎ ድሕር ተባሂሉስ እቲ ትምህርቲ ስራሕ እዩ ንባዕሉ ማለት እዩ እንጂ ሞያ ከዓ ናትካ ሓደ ናይ መፃኢ ስጉምቲ እየ ዝብሎ ኣነ እንተዳ ዝኾነ ነገር ሒዝካ ኣለካ ብፍላይ ኣብ ርእሲ ዘለካ ሓደ ሞያ ንድሕር ወሲድካስ ንዓ ደስራሕ ኩላ ወይ ክሰርሓላለን ኢልካ ስለትህቅን ኩሉ ግዜ ከም ሓደ ዝተቐመጠ ናትካ ብቕዓት ኢለ ንገለፅክዎ ማለት እዩ ኣዝዩ ኣገዳሲ እዩ ንሂወትካ ንለውጢ ንኩሉ ማለት እዩ
3: ትምህርቲ ዝኾነ ንዝኾነ ኢልካ ተምሃርካዮ ወላ ከም መሕለፊ ግዜ ኢልካ ተምሃርካዮ ትምህርቲስ ኣብ ኩሉ ሻዕ ኣብ ገለስ የድልየካ እዩ ጠቓሚ እዩ ትምህርቲ ምውሳት ጠቕመካ እምበር ኣይሃሰየካን እዩ ማለት እየ ሕጂ እዚ ከዓ ኣብ መዓልታዊ ሂወትና ዘለና ውራያት እዚ ካባናስ ኣይፍለን እዩ ኣብ ዝኾነ መዓልታዊ ሂወትና ዘሎ ካብ ቀደም ኣትሒዚ ምስ ወዲሰብ ዘሎ እዩ ምትእኽኻብ ስለንፈቱ ማለት እየ ሕጂ ኣብዚስ ባዕልኻ ብትምህርቲ ተደጊፉ ክትምድብ ከለካ ዝበለፀ እንድሕር ብላ ፈሊጥካየን ከለካ ከዓ ምፍላጥካ ጥራይ ከማት ንካልእ ሰብ ከተስርሕ እውን ዕድል ትፈጥር ኢኻ ማለት እዩ ስምንታይ ኩሉ ባዕልካ ክተርክበሉ ይትኽእልኒኻ ኩሉ ባዕልካ ክትገብሮ ይትኽእልኒኻ እንተኽኢልካ ትምህርቲ ዘለዎ ኮይኑ ፅቡቅ ፅፉፍ ስራሕ ክትሰርሕ ዝበለፀ እንተዘይኮነ ከዓ ልዕልኻ ዝፈልጦ ከም ዘሎ ነዚ ሞያ ወይ ነዚ ዓውዲ ርኢኻስ ንዑ ከዓ ናይ ስራሕ ዕድል ምፍጠርካ ዝበለፀ ኸውን ማለት እዩ
1: እዚ ሞያ እዚ ብተገዳስነትን ብኣፍልጦን ተተኻይዱ ኣብ ውራያትና ይኹን ምትእኻባትና ዘለዎም መደባት ኣዝዩ ፅፉፍ ስራሕን ንበዓል መደብ ዘፋኩስን ከም ዝኸውን ክንግንዘብ ይግባእ ብፍላይ ብከምዚ ስሩዕ ትምህርቲ ምስ ዝውሃቦ ኣብ ዝለዓለ ደረጃ ዘብፅሕን ስራሕ ዝፈጥርን ሞያ ክኸውን ትፅቢት ይግበረሉ
3: ሕጂ ዝበዝሐ ሰብ ስለዘይፈልጦ እንታይ ትምህርቲ ንምህር ስለዘይፈልጦ ብዙሕ ኣይስሕቦን እዩ ወላ እቲ ክላስ ከማን ውሕድ ዝበሉ እዮም ዝምዝገቡ ሕጂ ናይ ኢቨንት ክንብል ከለና ግን ንኩሉ ተንኪፋ ትኸይድ ሞር ከዓ ኣብ ፕራክቲካል ኣብ ተግባር ዘተኮረ ዓይነት ትምህርቲ ስለዝኾነ ኣብ ከምዚ ወይ ፈጠራውነት ፍሉይ ዲዛይን ክገብረ ደላ ፍሉይ ቅዲ ናተን ከውፃእ ዝደልያ እንድሕር ኣድህቦ ኣሎ ኮይኑ እዛ ክላስ እዚኣ ንዕኦም ከምትሰማማዕ ወዲ ይኹን ጓል ይኹን ንዕኦም እዛ ክላስ እዚኣ ከም ዘላ ንክፈልጡ ከላልም ደሎ

ሰላምታን የብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ ወፃን ትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ናትራን ናቦኹም ዘበለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከታተልና ድማ ዕድሜና እዩ። ናይ ሎሚ ተሕዝቶና ኣብ ንኡስ መደብና ፍኖተ ሂወት ኣብ ዝሓለፈ ሰሙን ዝተኸታተልኩሞ ን48 ዓመታት ኣብ ሙቕ ናብራን ፍቕርን ሓዳርን ፀኒሖም ዘለዉ 46 ዓመታት ድማ ኣብ ሙያ ቸክሊስታ ፀኒሑ ዘሎ ተመክሮኦም ብሓባር ተኻፍና ነርና ንሎም ድማ ካልኣይ ክፋሉ ክንዕዘቦ ኢና። ኣብ ንኡስ መደብና ዓለም ስነ ጥበብ ኣብ ዝሓለፈ ሰሙን ኣብ ኣርት ጋለሪ ተኣንጊዱ ዝቐነ ብመካናይዝድ 74 ሓበሬታ ንጎስጓስን ማለት እዩ ዝቐረበ ምርኢት ኤግዚቢሽን እንታይ ምስል ትሕሱ ብሓባር ክንካፈሉ ኢና። ብዘይካ ዚ ንኡስ መደብና ዳሳስና ድማ ኣብ እስጳኛ ዝካየድ ቅልስ መሰብዑር ምርኢት ቅልስ መሰብዑር ማለት እዩ መዓስ እዩ ዝጅምር እንታይ ዓይነት ቅልስ እዩ ካበይ ትሒዙ ዩ ኸ ክካየድ ጀሚሩ ብሓባር ክንዕዘብ ኢና። ብዘይካ ዚ ንኡስ መደብና ዘዋሪት ካሜራ እውን ኣካል ትሕሶ መደብና እያ። ፋኒ ክሊፕ ከምኡውን ተኸታታይ ድራማ ሳውን እውን ኣካል ትሕሶ መደባትና እየን። ከም ትወትሩ እንገብሮ ግን ትሕሶ መደባትና ብደርፊ ክንፍልሞ ኢና እሞ ናብዛ ትቐፅል ደርፊ እየ ከስክረኩም ሰደ ምስትምቐር

Santidad.

ናትራን ይኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ንኡስ መደብና ዓለም ስነ ጥበብ ኣብ ዝሓለፈ ሰሙን ኣብ ኣርት ጋለሪ ተኣንጊዱ ዝቐነ ምርኢት ኤግዚቢሽን ናብኹም ከደብሎ ኢና ናይ ቅብኣ ማለት እዩ። ብሓበሬታን ጎስጓስን ምክራይ ዝድ 74 ዝቐረበ ቅብኣ እዩ። 55 ቅብኣታት ብ17 ኣባላት እዩ ቀሪቡ። እንታይ ዓይነት ትሕዝቶ ዘለዎ ቅብኣታት እዩ? ፍሉይነቱ እንታይ ይመስል? ብሓባር ንከታተሉ ናብ ፌሩዝ ቢሎም ከስክረኩም ሰናይ ምክትታል።

ኣብዚ ሓለፈ ሰሙን ኣብ ኣርት ጋላሪ ብ17 ኣባላት ሓበሬታ ጎስጓስን መካናይዝድ 74 ዝተዳለወ 55 ቅባ ቀሪቡ ነይሩ ኣብዚ ዝተ

0: ዝተዳለወ ምርኢት እቲ 29 ቅባታት ክኸውን ከሎ እቲ ዝተረፈ ድማ ናይ ርሳስ ሲልክ ስክሪንን ኢንግሬቪንግ ዓይነት እዩ። ካብ ዝቐፂሉ እምበኣር ንዝቐነየ ሃዋህው ናይቲ ምርኢት ዝዳሰ መደብ ክቐርብ እዩ ሰናይ ምክትታል።
1: መጀመርታ ክነመስግነኩም ንፈቱ ንዓኹም እንዳ ዜና መደብ ናትና ምፍላይ ናይዚ ዕላማ ናይ ዚያ እንታእሽሙ ስታፍ ጎስጓስን ሓበሬታን መካናይዝ 74 ኣብቲ ናቱ ካምፓኒ ኣብቲ ጎስጓስ ዝተፈላለዩ ዓይነት ትምህርቲ ህብ ስልጠና እዚ ሕጂ ሓደ ካብኡ ስልጠናታት ኮይኑ ካብ ዝተፈላለዩ ጨንፈራት ናይ መካናይዝ ዝተዋፅኡ ሰባት ንቕብኣ ኣብ ኢንግሬቪን ኣብ ሲልክ ስክሪን ዝበሃል ኣብ ውሽጢ 8 ወርሒ ሲ 2 ኮርስ ወሲዶም ማለት እዩ። ኣብዚ ኣሳ 8 ወርሒ ማለት እዩ 6 ደቂ ኣንስትዮ 11 ደቂ ተባዕትዮ ዝርከቦም ሓደ 8 ወርሒ ተማሂሮም ኣብዚ ውሽጢ ሕጂ ሶም ሙሉእ ዕረፍቲ ዘይብሉ እዩ ነይሩ እቲ ትምህርቲ ስልጠና። እሱ ከዓ እንታይ ድማ ኣከለይ ነይሩ መስለኪ ሓደ እታ ርእስትና ከም ትውክሎ ኣይደንቲቲ ናምበር ዋን እያ ትብል መንነት ቁፅሪ ሓደ እዚ ክንብል ከለና ከዓ ዝኾነ ሰብ ናይ ምክልኻል ዝኾውን ገለ ብዛዕባ መንነቱ ክገልፅ ተኮይኑ ቁፅሪ 2 ቁፅሪ 3 እናበልና ዝኾነ ዓይነት ምርኢት ክንገብር ንኽእል ኢና። ሕጂ እቲ መጀመርታ መሪፅንያ ዘለና ንሕና እንታይ እዩ ኣብ ባህልን ልምድን ናይ ዓድና ዝተመርኮሰ ተቐዳማይ እዙ ካልኣይ ድማ ቅድሚ ሕጂ ተሰሪሖም ዘይፈልጡ ወይ ተሳኢሎም ዘይፈልጡ ሌጀንደር ዝነበሩ ኣብ ሃገርና ማለት እዩ ብርሳስ ብኢንግሬቪን ብሲልክ ስክሪን ዝበሃል ስራሓት ሒዝና መፂና ኣለና። ሕጂ ብጥቕልል ዝበለ ስታፍ ጉስጓስን ሓበሬታን መካናይዝ ከምቲ ዝሃበና ዓድል ዝተፈላለየ ስልጠናታት ንሃብና ክንዕብዮ ስለደለና ኣብዚ ተመርኮሰ እዩ እቲ ዕላማ ነይሩ ማለት እዩ። ሕጂ ሓደ ኣርቲስት ድማ ከም ንፈልጦ ኣብ ባህልን ልምድን ዝተመርኮሰ መፅናዕቲ እንተዘይገይሩ መን መንነቱ ፅባሕ ኣይፈልጥን እዩ። ሕጂ ገሊኡ ድማ ሓሰባዊ ስእል ኣለና እዚ ኮንሰፕቹዋል ኣርት ንብሎ እሱ ድማ ናትካ መንነት እዩ ካብ ውሽጢኻ ዝምንጩ ነገራት እዩ። ሕጂ ኣብዞም 17 ኣባላት ብቅብኣ ብግራፋይት ድሮዊን ባህር ርሳስ ሲልክ ስክሪን ኢንግሬቪን ተኸተለ ድማ ምፅና ኣለና ማለት እዩ። ሓደ ገሊኡ መብዛሕትኡ ሰብ ድብሎ ኣሎ ክንደይ ግዜ ወሲድልካ ዝብል ኣሎ ስእሊ ቅድማ ኣብ ርእሲ ድውዳእ ኣብ ሓሳባትካ ቅድም ተሰላስሎ ነዚ ሓሳብ እዚ እቲ 8 ወርሒ ኣውፅና ሲ ቅድሚኡ ዘሎ 6 ወርሒ ዳርጋ ናብ ዓመድ ዝተፀጋግዐ እዩ ኣብ ርእሲ በሲሉ ስለ ዝፀንሐቲ ሓሳባት ግን ሽዑ እዚ ትምህርቲ እንዳተምሃሩ ከለዉ ኣብቲ ኣጋ ምውድኦም ነዚ ስራሕቲ እዚ እንዳሰርሑዮም ንክእሉ ነይሮም። ሕጂ ገሊኦም ኣብ ሕብሪ ክእለት ዘለዎም ሰባት ረኪብና ገሊኦም ኣብ ርሳስ ክእለት ዘለዎም ገሊኦም ካብ ሓሳብ ሕጂ ኩሉ ግዜ ጎስጓስ ክበሃል ከሎ ከዓ በብትናትካ ቅዲ ጌርካ ከመይ ጌርካ ነቲ ሓሳባት ናብ ህዝቢ ፀላው ንምዃን እቲ ዕላማ መፅኡ ዘሎ ማለት እዩ። ሕጂ ብሓፈሽኡ ጎስጓስን ሓበሬታን ክበሃል ከሎ ብፍላይ ኣብ መካናይዝ ዓብ ሰብ ዝኾነ እቲ ክፍሊ ሰራዊት ዝበዝሐ ዓይነት ታለንት ዘለዎም ሰባት ኣለዉ። እዚኦም ሕጂ ገለ ብጭልፋ ካብቲ ጨንፈራት ዘምፃናዮም ሰብ ዝኾኑ ብዙሕ ዓይነት ሰባት ሲ ብድ ሕጂ እዚያ ዋን ድበልናያ ብኸም እያ ብሕጂ ከዓ ዕድመን ጥዕና እንትሂብና ትውስሪ እንዳበልና ዝተፈላለየ ስራሕ ክነቕርብ ኣብ ሓሳብ ኣሎ ማለት እዩ።

መጀመርያ ሽመይ ሳይሞን በራኺ ይበሃል። ኣብዚ ኤግዚቢሽን ሰለስተ ቅብኣታት ኣዳልዩ ኣለኹ። ኣርባዕተ ሓንቲ ፒሮ ዳማዳማ እዛ ዓይነቱ ማለት እዩ። ፒሮን ጸሊምን ሰማያውን ተፃወትክዎ። ካልአይቲ እዚኣ ኣብቲ ግዜና ትብላላ ንመንእሰያት ገለ ትውክል። ከምኡ ከዓ ኣፍተር ዘ ዳርክነስ ትብላላ ድሕርቲ ጸላም። ሰለስተ ቅብኣ ኣዳልየ ኣርባዕተ ቅብኣ ኣዳልየ ሓንቲ ድረዊን። በዚ ከዓ ብጣዕሚ ፅቡቅ ደዘብል ከም መጀመርያ ናሲ ኣይተፀበናዮን። ኣብ ዝቕፅል ከዓ ብፍልይ ዝበለ ብካልእ ስራሓት ንመፅእ ከዓ ተስፋ ገብር። ብዝዳልየ ዘለኹ ድማ ነፂለየ ዘለኹ እዚኣ መንነትና ትብል ማለት እዩ። ሓፈሻዊ ናይ ብሄረ ትግርኛ ኮይኑ መቐንጣጥ ዝበሃል ኣብዚ ሕጂ እኳ እንዳጠፍአ ዝኸይድ ዘሎ ባህልን ያታን ናይ ብሄረ ትግርኛ እዩ። ብዝያዳ ኣብዚ ክገልፅ

0: ንሕና ሕጂ ኣብቲ ቀደም ግዜ ቀንዴል ገለ ይነበረን ኩቦ ሒዝካ ኢኻ ጉድጉዶ ገለ መለ ሒዘን ይወፃ ነይረን። እታ ቅድሚ ሶሙን ዝግበር ኣብ እንዳጓል ማለት እዩ ንመርዓ ሶሙን ክተርፎ ከሎ ኣብ እንዳጓል ዝግበር ፀወታ እዩ። ፋለማይ ኣብ ውሽጢ ገዛ ጨጉራ ከይተቆነነ ታጥቕኒ ምስ መፃተን ማሓዙታ ገለ መለ ናይቲ ገዛውቲ መፅአን ጨጉራ ይቁንና ይግብራላ። ብድሕር እዚ ኣብቲ ገዛ ኮይነን ምስተን ዓበይቲ ስድራ ቤት ጎረባብቲ ኣዴታት ገለ መለ ኣብ ቤት ሓት ኣብ ኮይነ ይንፃወታ። ብድሕሪ ምስ ተፃወታ ሒዘና ንቕራሕት ዓዲ ይወፃ። ኣብቲ ቕራሕት ዓዲ ከዓ እቲ መቕንጣጥ ዝበሃል ይፍፅሞ ፀወታ ማለት እዩ። ነታ ጓል ድልውነት ማለት እዩ። ሓዳር ክትኣቱ ክላስ ፅቡቅ ነገር ከምዘየለ ዝኾነ ነገር ሕማቕን ፅቡቕን ከምዘሎ ኣሚና ንክትኣትዎ ነቲ ወዲ ተባዕታይ ሰኽራም ክኸውን ይኽእል ሰራቕ ክኸውን ይኽእል ብዘሎ ፅርፊ ነቲ ወዲ ተባዕታይ ይፀርፍኦ ማለት እዩ። ሽሙ እንዳወቐሳ ማለት እዩ። ብከምዚ ከዓኒ ኣብዚ ደገ ከምዚ ኢለን ተፃዊተን ሒዘና ሽዑ ንውሽጢ ኣትዋ ነታ ጊባቦ ከዓ ተሰኪማታ ኣብ ርእሳ ትንቃሳቀስታ መርዓት። ብድሕሪ ኣብ ውሽጢ ምስ ኣተዋ እታ ውሽጢ ዘላ ኣብ ውሽጢ እቲ ጊባቦ ሃንዛ ኣላ። ነታ ሃንዛ ከዓኒ ኣብቲ ገዛ ምስ ኣተዋ ይቆርፃ ፋልማይ መሰውፃ ከቢብ ነገር ገይረን ኣብ ማእኸል ይቆርፃ። እታ ሃንዛ ከዓ ምልክት ናይ ምንታይ ምልክት ናይ ድንግልና መሰንኮላ ኣሽዑ ንሓዳር ከምትኣቱ ዶላ ናብ ሓዳር ከም ትዳሎ ዘላ ንዓ ዝገልፅ ማለት እዩ። ብከምኡ ከዓኒ እታ ቁራስ ናብ ኣእቲ ዋሃብ ዝተረፈ ቁርስራስ ከዓኒ ተንመሓዙት እቲ ዝመፅእ ዘሎ ናይ ሓዳር ካልእ ነገራት እናበአን ከም ዝመፅእ ብከምኡ ከዓኒ እሶ ንካፈሎ ዝተረፈ ቁርስራስ ብከምዚ ከዓ ብሄረ ትግርኛ መቐንጣጥ ዝበሃል ቅድም ሰሙን ዝግበር ፀወታ ናይ መሓዙት ማለት እዩ።
1: ስመይ ሳምሶም ዕቁባ ይበሃል። ስታፍ ሓበሬታን ጎስጓስን 74 መካራይዝን ማለት እዩ። ኣብዚ ኤግዚቢሽን ክልተ ስእሊ ኣቕሪቦ ኣለኹ። እቲ ሓንቲ ስእሊ ናይ ሳዕሲዒት ብሄረ ብዳዊት ተነግር፣ እዛ ካሊእቲ ከዓ ኣንጻር ተፈጥሮ ትብል ኣርእስታ ማለት እዩ። እታ ኣንጻር ተፈጥሮ ዝበልኩላ ምክንያት ከምዛ ንሪኣ ዘለና ስእሊ ሲ ፀሓይ እናበረቐት ክንሳስ እቲ ፅላሎት ኻስ ምስቲ ፀሓይ እዩ ዘሎ። እዚ ኣንጻር ተፈጥሮ እዩ። እታ ሓሳብ ገልፀላ ደልዩ ዘለኹ ከዓ ፅላሎት እንድሕሪልና ክሳብ ዕለተ ሞትና ዘይፍለ ነገር ንሕራልዩ ሲ ፅላሎት ይምሳና ማለት እዩ። ውሽጣዊ መንፈስና ካ ኸም ማለት እዩ። እዚኦም ክልቲኦም ኣብ ዕለተ ሞትና እዮም ካብ ስጋና ዝፍለዩ ማለት እዩ። ብርሃን እንድሕሪልና ከዓ ብርሃን ማለት ሓቂ፣ ሰላም፣ ፍቕሪ፣ ጉሉፅነት እቶም ፅቡቕ ነገራት ምስ ብርሃን ይጠቓለሉ ማለት እዩ። ፀላም እንድሕሪልና ከዓ ቦስ ሳይድስ ናቱ ኣንጻር ማለት እዩ። ሕጂ ውሽጣዊ መንፈስና ስለ ዘይረአ በቲ ዝረአ ፅላሎት ገይረስ ውሽጣዊ መንፈስና ክገልፆ ደልዩ ኣለኹ ማለት እዩ። ኣብዛ ስእሊ እዚ ፅላሎትናስ ከም ውሽጣዊ መንፈስና እዩ ማለት እዩ። ውሽጣዊ መንፈስና ኣብዚ ሕጂ ግዜ ማለት እዩ ካብ ቀደም ጀሚርክ ንሕና ንስጋና ንስጋዊ ዕግበትና ክንብል ኒምሰል ክዳና ኣፀዓዲና ናብ ፀላም ሂወት ንኣተና ክንስና ሲ ውሽጣዊ መንፈስና ግን ኩሉ ሰዕ ንብርሃን፣ ንሓቂ፣ ንሰላም ምስ ደለየ እዩ ማለት እዩ። ኣብዚ ኣይረአን እዩ ኣብ ፀልማት ስለ ዘሎ ገለሳም ኢሾክ ይበየ ኣሎ። እዚ ከዓ ንምንታይ ኢንዲኬት ገብረልና ኣብ ፀላም ሲ ዋላ ትትረግፆ ሳይ ክትርኢኒ ኢኻ። እሾክ ማለት ከዓ ንሕሰም ንምረት እዩ ዝገልፅ ማለት እዩ። ንስጋዊ ዕግበትና ክንብል ሲ ንዘይንሪኦ ንኣትዎ ኣለና ማለት እዩ። ኩሉ ግዜ ግን ከምዚ ክንገብር ክንስና እቲ ውሽጣዊ መንፈስና ውሽጣዊ ድሌትና ንብርሃን፣ ንሓቂ፣ ንሰላም ምስ ደለየ ማለት እዩ። እቲ ሓደ ዓይነት ሓደ ሕብሪ ሂበየ ዘለኹ ነቲ ሰብ ከዓ ሰብ ኮንካ ካብ ጌጋስ ኣይንዕርፍኒ ኢና። ስለ ዝኾነ ከዓ ሓንቲ ሓደ ቀይሕ ምሕር ጌርና ሓደ ቀይሕ ሰብ ኣይ ንውክል ኣለና ማለት እዩ። ስለ ዝኾነ ከዓ ሓንቲ ሞኖ ሕብሪ ሂበ ንዝኾነ ሰብ ኢንዲኬት ዝገብረልና ስለ ዝኾነ ሓንቲ ሕብሪ ሂበያ ዘለኹ ማለት እዩ። ከማ እቲ ሓሳበይ ማለት እዛ ስእሊ

ጀመርታ ሽመይ ሰማዓት ትበሃል። ኣብዚ ኤግዚቢሽን እናቕሪበ ዘለኹ ካብ ስተፋፅዋር ወኪለ መፅ ምስ ሜካናይዝድ እንዳ ክማፅንሀ ምስኦም ስራሕ ኣቕሪበ ኣለኹ። ጠቕላላ 8 ስራሕ ሒዘ መፅ ዘለኹ፣ 2 ቅብኣ ፔንቲን፣ 1 ብርሳ ስእሊ፣ 5 ከዓ ሲልክ ስክሪን ናይ ሲልክ ፕሪንት ዝበሃል ቅዲ ድሓዘ ጠቕላላ 8 ስራሕ ኣቕሪበ ኣለኹ። እጂ ካብ ኩለን ሓንቲ እዚኣ ፍልይ ድበለት ብዛዕባ ነፀብራቕ ናይ ባሕሪ ሪፍሌክሽን ወይ ከዓ ብስትሮክ ኣርት ኢልና ንገልፃ ሰረኒቲ ኢልናያ ህድኣት። ኩሉ ግዜ ኣብ ጉዕዘና ንግሆ ዝኾነ ሰብ ንስራሕ ንገለ መገሻ ከየድ

በድበድ ናይ ምሸት ግን ሻይ ክሰቲ ድዩ ስርሑ ወዲኡ እንዳላገሰ ክኸይድ ኩሉ ነገር ሲ ህድእ ድበለይ። ስለዚ እዚኣ ተምሳጥ እዚኣ ከዓ ኣብ ናይ ህድኣት ግዜ ናይ ተፈጥሮ ናይ ባሕሪ ናይ ዕራርቦ ፀሓይ ንኩሉ እቲ ናትካ ድዋዓልከያሲ ተስተንትነሉ ምስ ውሽጢካ ትዛረበሉ ግዜ ዳስዋይ ሽዑ ሰረርቲ ወይ ከዓ ህድኣት ኢልና ሰሚና ዘለና።

ስሜ ሳምራይት ሚካኤል ይባሃል። ንለውን ስራ ዳልያ ዘለዎ ከዓኒ እንታይ ሃገር ክንይ ገባ ተኮይነስ መጀመርታ ኩሉ ግዜ ንሓስቦ ገብሮ ዘሎስ ካብ ናህና ነብስና እዩ ሲላነ ከዓኒ እቲ ኢድ ገይረዮ ዘለኹ ሓንቲ ሃገር እያ ዝተሽማ ከዓ ከመኸካ ዝኾነ ነገር ንሓንቲ ሃገር ክተንፃእ ከለኻስ ዳኽመኸካ ተንፃእ ዳወሰካ ክትከይድ ከለካ ከዓኒ እቲ ብርሃን በዕሉ ዳፀባረቐካ እዩ ዝኸይድ ስለና ለዘይ ክትዕቅቦ ደሊኻ ናብትበፅሖ ደሊኻ ስለ ናብ ዝኾነ ማሕበራዊ ሂወትና ዘሎ ከዓ ዳብራህነየ ንኸይድ ማለት እዩ። ከም ካልእ ነገር ከዓኒ ስል ዝመክር ዘሎ ከዓኒ ትደምና ንሓደ መስዋዕቲ ዝኽእለ ዝፈልጦ ዘሎ ቅድም ክሳብ ንገብር ኣለና ግንዛ መስዋዕቲ ክከፍል ኣለና ንሓደ ሃገር ውን መብዛሕትኡ ዘሎ ግድን ኣብ ሓደ ሃገር ዘሎ ግርጭት ኣሎ ክልተ ሃገር ስለሕና ከዓኒ ክፈስስ ኣለና እዚ ከዓ እቲ ዝመፅእ ዘሎ መፃኢ ወለዶስ ክንዕቅቦ ድሕር ኮይና ከዓ መስዋዕታ ፈሰስ ናይ ናገይት ናብ ብሰሻዊ ቦታ ንሓደ ነገር ዓወት ክንሓስብ ከለና ከዓኒ ክሳብ ንገብር ኣለና ግን ክንርህፅ ክንበቂ ስ ኣለና ማለት እዩ።

መጀመርታ ሽመይ ኤፌሶን ምሕረት ኣበሃል እዚ ዓይነት ቅብኣ ዳርጋ ናኣብ ስራሕ ክትገጾ ደካደ እዩ ሓሳባዊ ስእሊ እዩ ኣብ ዝተጠቀም ኩሎም ሕብርታት ሓደሓደ ተደይ ኮይኖም ነቲ ኣነ ሓሲብዮ ዘለኹ ነገራት ምግዳስ ተደይ ኮይኑ ካልእ ነቲ ስእሊ ውልዒሉ ንክወፅእ ለየ ተጠቀም ኩሉ ጥራይ መልእኽታ ክንብል ተኮይና መጀመርታ ናብ ርእስቲ ኢና ክንመፅእ ፎኣማይ ትብል ኣላ እንጂ ፎኣማይ ክትብል ከለካስ ከም ሰብሲ መን ኢኻ ኣነ መን ኢኻ ትብል ከለካስ ከመይ ኢኻ ትገልፃ ነብስኻ ብልግዕ ኸ እቲ ስኻ ትገልፆ ዘለካ ገላልፃስ ንነብስኻ ይውክላል ኢኻ ድብል ሕቶታት ንምላስ ኢለ ዩ ድመጀመርታ ከምንታይ ክንሓስቦ ንኽእል ኣምፑል ንሕርኢና መጀመርታት 7-8 ሕብርታት እሞ ምስኣለላ ብድሕርያ ኣብ ልዕሊያ ምስ ተወለአት ዝተፈላለየ ሕብርታት ዘለዎ ብርሃናት እያ ምንጭወልና ወይ ትፍንወልና ሕጂ እዚ ኣምፑል እንታይ ሕብራ ኢልከዮም ዚ ነብሰ ወከብ ሰብ በቲ ዝሪኦ ዘሎ ዩ ይመስልካ ናይ ብሓቂ ሕብራ ግን ኣብ ውሽጢ እታ ሽሙ ኢዶ ኣሎ ኣብ ውሽጢ እታ ኣንኬል ናይታ ኣምፑል ኢዶ ኣሎ ሶ ሕጂ እዚ ኣምፑል ሲ ሕብሪ ናይ እዚ ኣምፑል እንታይ ሕብራ ብጫ ቀይሕ ሰሚያዊ ትሩ ሰልፍናታ ግን ይኮነን እንጂ ሓደ ሰብ ከዓ ስኻ መን ኢኻ ኢልከያ ሽሙ ነገረካ ሽሙ ተራ መፀውዒ ናይ ሰብ ካብ ካልኦት ሰባት መፍለይ እዩ ሞዩ ዕለታዊ ናብርኡ ዝጥቀመሉ ንዑ ይገልፅ ብሓፈሻ ኩላትና ሓደ ገፀ ባህሪ ሒዝና ንኸይ ሰባት ኣይኮና ዝተፈላለየ ገፀ ባህሪ ኣለዎና ኣብነት ስኺ ዝተፈላለዩ ሰባት ዝተፈላለየ ዓይነት ገፀ ባህሪ ኣለኪ ሰደይ ክደለኪ ባህሪ ምፀበኹ ምስሓዊ ከምዘድ ኩሉ ኣብ ዙርያ ክደሎ ሰብ ምስ ነብሶ ወከፍ ሰብ ምስ ኢንተርኣክት ከግብረክ ድኽእል ጠባያት እናመረፅኪ ክትኸእል እዩ ውጪ ዝ ማስኬራታት እዩ ማለት እዩ ድናትክ ናይ ሓቀኛ ምስሊ ግን ትገልፅ ኣይኮነን ንሱ ምስቲ ሰብ ብሓደ ንኸኺደክ ትመርፂዮ ዘለኹ ስእልታት እዩ እዛ ስእሊ ከዓ መወዳእታ ነዚኦም ማስኬራታት ከም ዝዓቂፉ ወይ ክጉሕፎም ድዩ ወይ ንዑ ጠቕሞ ድዩ ምስ ክቅፅል ሓፈሻ ስኻ መን ኢኻ ተባሂልካ ግን እቲ ተላቢስካዮ ዘለካ ማስኬራ ንምስሊናትካ ትገልፅ

ነኒ ቀጅስ ጋዜጠኛ ንድሕር ከይንቅስ ክገልፅ ከይክድ ንስራሕ ክዩ ጋዜጠኛ ሶ ብውጥራይ ክትውከልስ ኣይግባእግን ሶቲ መሊኽናያ ዘለና ሞያ ወይ እውን ንጥቀመሉ ዘለና ባህርያት እሱ ነቲ ናይ መወዳእታ መግለፂ ናይ ነብስና ክኸውን ሲ ከነፍቅድ የብልና ማለት እዩ ከምኡ እንድሕር ኮይኑ ዶክተር ትሪንጋ ሒዙ ምስ ተወልደ ኣርቲስት ብራሽ ሒዙ ምስ ተወልደ መካኒክ ወይ ክያብ ሒዙ ዘወልደ ኸውን ተረዲኽንላ እጂ ነፃ እንድሕር ኮይና መፂና ንስኻ መን ኢኻ እንድሕር ተባሂልካ ንስኻ እቲ ደስ ዝበሎ ዓውዲ ክኸውን ትኽእል ሰብ ኢኻ ደስ ዝበለካ ትኮውን ትኽእል ኢኻ ንኽልክለካ ኣካል ንስኻ ጥረኢኻ በተቐሚጥካ የ ዘለካ ማስኪራ ኢኻ ሱ ዝኾነ ነገር ክኽእል እየ እንድሕር ትብል ኮንካ ትክእሉ ኢኻ እዚኣ ዝያዳ ምስ ነብሰ ዝርርብ ወይ ከዓ ንነብስኻ ተቕርበላ ሕቶታት ኢለ ድሳ ንቋሰብ እያ

መጀመርታ ሽመይ ኣርቲስት ናሆም ኤፍሬም ይበሃል። ኣብዚ ኤግዚቢሽን ፔንቲንግ ክልተ ድሮዊንግ ከዓ ሰለስተ ስእሊ ሒዘ ቀሪበ ኣለኹ። መጀመርታ እዛ ስእሊ ዝተጠቀምኩሉ ሕብሪ ክልተ ሕብሪ ሚክስድ ኦይል፣ እቲ ሓደ ኣክለሪክ ክኾን ከሎ እቲ ሓደ ከዓ ኦይል። እቲ ኣክለሪክ ኣብ ክዳን ኣብቲ ልብሲ ናታ ተጠቂመ እዮም። እቲ ኦይል ከዓ ኣብቲ ሻይኒንግ ስለ ዘሎ ኣብቲ ስኪን ከለር ተጠቂመሉ ኣለኹ። ኣርእስቲ ናይ እዛ ስእሊ ኤክስፔክታንሲ ማለት ትፅቢት እያ እታ ኣርእስታ። እዛ ስእሊ ቅድሚ ምስኣላ ብዛንታ ዝተነድቀለ እያ። ኣብ ዛንታ ከዓ ካብቲ ወሲደዮ ዘለኹ ብሄረ ብሌን ኣብኡ ዝተመርከሰት እያ ክገልፃ ንድሕር ኮይነ፣ እዛ ንሪኣ ዘለና ጓል ኣብ ብሄረ ብሌን ኣብ ግዜ መርዓ ሰብ እያ ዝወሰዱላ እያ። ገና ሕፁኖታ ከየስተማቐረት ገና ኩሉ ነገራ ናይ ሰብኣያ ነገር ከየስተማቐረት ከላ እዮም ሰብኣያ ናይቲ መግዛእቲ ዝነበረ ወሲዶምላ። ሶ ኣብ ኢዳ ሒዛቶ ዘላ ትራምፐት ናይ ብሌን ዝፍለጥ እዩ። ኤጌን ካል ከዓ እዚ መመሸጥ ሚዶ ማለት እዩ። ሶ ተማዕድወላ እዚ ዳርክ ብራውን ዝገበርኮ እቲ ዝነበረ መግዛእቲ ንምግላፅ እየ። ካብኡ ግን እናፈኸሰ እስቲል ኣብቲ ገፃ ገለ ነገር ተስፋ ምርካባ፣ ግን እቲ ገፃ ከዓ ንሓደ ነገር ዝገልፅ ኮይኑ ሞር ከምዚ ዘሐጉስ ነገር ከምዘይኮነን ሞር ከዓ ከምዘጨንቕ ከምዘይኮነን ምግላፅ ከዓ እቲ ገፃ ብመንጎ መንጎ ዓይነት ስእሊ ትፅቢት ተሓጓዝ ዘለዎ ከምዚ ጓህዝ ዘለዎ ንዓይነት ምግላፅ እዩ። እቲ መልእኽቲ ናይቲ ገፃ ከዓ ብከምኡ ገይረ ስእሊ እዩ ማለት እዩ።

ከምዚ ክንዕዘቦ ፀናሕና ኣብ ክልተ ገፅ ኢና ከፊልና ዘለና። እቲ ቀዳማይ ገፅ ከምዚ ክትሪእዎ ፀናሕኹም ፔይንቲንግ ቅብኣ ማለት እዩ። እቲ ካልኣይ ገፅካ እዚ ድሮዊንግ ኢልና ነብሎ ቴክኒክ እዩ ወይ ቲ ስታይል እቲ ቅድታት እዩ። ሕጂ ኣብ መንጎ እዚ ድሮዊንግ ንብሎ እዚ ግራፋይት ንብሎ እቲ ቋንቋ ቅርብ እንታይ እሽሙ ኸውን ብርሳስ ዝተሰርሐን ኣሎ፣ ኢንግሬቪን ኣሎ፣ ሲልክ ስክሪን ካ ኣለና። ሕጂ ኩሉ ኣብ ሓደ እዩ ዝጠቓልል ግን ነናቱ ፕሮሰስ ካ ኣለዎ ማለት እዩ። ሕጂ ንምንታይ ና ኣብ ከምዚ ጌርና ተልና ከምታ ዓንተ ወይ ዝበልናዮ ኣብ ሓንቲ ኣብዘን 8 ወርሒ ክልተ ኮርስ ስለ ዝወሰዱ እዚ ተኸላይ ገፅ ማለት እዩ። ሓደ ኣርቲስት ድማ እዚ እቲ ክእለት ናቱ ስኪል ንብሎ ክእለቱ ከጥሪ ተኮይኑ ቅድም ብርሳስ እዩ ከጥሪ ዘለዎ። ድሕሪኡ ነዚ ምስ መለኾዩ ናብቲ ካልእ ደረጃ ወይ ክፋል ናይ ስነ ጥበብ ንብሎ ኢንግራቪን ወይ ሲልክ ስክሪን ንብሎ ድማ ኣብ መንጎ ክትሕውሰሉ ትኽእል ኢኻ ማለት እዩ። ከም ንሪኦ ኣብ ቴዎሪ ሕጂ ርሳስ ብቕዓት ናይ ርሳስ እንተዘይብልካ እቲ ካልእ ቅድታት ንክትገብሮ ቁርብ የፀግመካ እዩ። ጥራይ ናይ ሓሰባዊ ክትከውን ኣይትኽእል ኢኻ። እጂ እቲ ዕላማ ንምንታይ ና ዝተፈላለዩ ሌጀንደሪ ሰባት ኣምፂና ዘለና እተኮይኑ ከዓ እቲ ሓሳብ እንታይ እዩ ከም ዝበልናዮ ጎስጓስ ሓበሬታን ስለ ዝኾንና ሓደ ነገር ክንጉዝጉስ ኣለና። እሱ ከዓ እንታይ እዩ እንድሕር ኮይኑ ቅድሚ ሕጂ ተሳኢሎም ዶይፈልጡ እንታይ ልምዲ ኣለዎ ሕጂ ብሃገርና ፀኒሑ ፍሉጣት ሰባት ኣለው ድሰኣሉ ብብዝሒ ማለት እዩ። ሕጂ ንኣብነት ቴልና ከም በዓል የማነ ባርያ፣ ኣብርሃም ኣፈወርቂ፣ ባባ በረኸት ተመፂና ገለ ኣልኣሚን ብብዙሕ ተሳኢሎም ፅንሑካ እዮም። ደይዝኮሩ ኣለው ፀሓፍቲ ኣለውና፣ ሌጀንደሪ ደረስቲ ኣለውና፣ ተዋሰእቲ ኣለውና፣ ኮሜድያን ኣለውና። እዚ ሕጂ ኣይደንቲቲ ናትና መንነት እዩ። እ ንምንታይ ተቐቢሩ ወይ ተሳኢሮም ደይፈልጡስ ንምንታይ ዘይነምፅ ሕጂ ሳ ከዓ እታ ሓንቲ ፓርቲ ናይ ትጎስጓስ ዝኸውን ማለት እዩ። ሕጂ ብኸምኡ ብርሳስ ሙዚቃውያን ኣለውና፣

ብኢንግራቪን ተዋስእቲ ኣለዉና ወይ ሌጀንደር ንብሎም ብሲልክ ስክሪን ከዓ ከምኡ ሕጂ ገሊኦም ዝተስፉ ስዋኣት ኣለዉና ገሊኦም ነፍሲሄራት ኣለዉና ማለት እዩ ገሊኦም ካ ህልዋት ኣለዉ ሕጂ እንታይ ልምዲ ፀኒሕ መብዛሕትኡ ንድሕርእና እዚ ምስመተሰብ ትስእሎ ንምንታይ ሽዑ ዝዝከር ከሎ ኸ ንምንታይ ትናቱ ጅግንነት ክትጠቅስ ዘይትኽእል ማለት እዩ ሕጂ ከምኡ ኢልና እዚኦም ከምታ ዓንተ ይዝበልኮ ውከላ ማለት እዩ ብሕጂ ናንበርቱ ኢልና ካልኦት ክነምፅ ንኽእል ኢልና ሕጂ ወላ ከምቲ ዓንተ ይድርሳዕ ኩልክስ እንድሕር ግዜ ተረኺቡ ናይ ማታኣ ጀመርቲ ዝነበሩ ድምፃውያን በሊ ሙዚቀኛታት በሊ ንዕም ሪሰርች ጌርና መፅናዕቲ ጌርና ብከምዚ ማለት እዩ ብቀባእ ዘይኮነስ ብኢንግራቪን ወይ ብሲልክ ክነምፆም ድማ ሓደ ሓሳብ ኣሎ ማለት እዩ ሕጂ ብኸምኡ ኢና ኣብ ክልተ ገፅ ከፋፊልናዮ ዘለና ማለት እዩ።

ፈላለ ሓውና ከማንረኣይዎ ናይ ነዊሕ ዓመታት ዓርኩ ጠሊማቶስ ምስ ንዕኡ ዓርኩ ትምርዖላ ወይ ከምዚ ኣይግበረኻ

መረባት ናትና ንገለ ካብኦም ኣዘነት እዮም ገሊኦም ድማ መሃርቲ እዮም። ገለ ካብቶም ናብኹም ንምዝናይ ነቕርቦም ትሕሶ መደብና ድማ ፋኒ ክሊፕያ ስኒት ያቆብ ካብትን ካብትን ኣዋሂዳ ከስሕቆና ይኽእል እዮም ዝበለቶም ካብ ማሕበራዊ ሚድያ ተወኪሳ ማለት እዩ ቀሪባትልና ኣላ ንከታተላ።

0: ሰላምን ጥዕና ንኣኻትኩም ይኹን ፈንወና ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሓሙስ 3 መስከረም ሰዓት 5 ምሸት ዝተዳለወ ዜናታት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ እንዕድም እስጢፋኖስ ግርማይ ምስ ኣቅራቤት ቋንቋ ምልክት ኣብርህት ተወልደ ብሓባር ብምዃን ኢና ብቐንዲ ኣርእስተ ዜና ንፍልም። ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ንዕውታት ብምሽላም ብውዕውዕ መንፈስ ተዛዚሞ። ኣብ ዞባ ዓንሰባ ንኡዞባታት ከረንን ዒላ በርዕድን ኣብ ሃገራዊ መርመራታት ብሉፅ ውፅኢት ንዘመዝገቡ ተምሃሮ ተሸሊሞም። ኣብ ንኡዞባ ኣስማጥ ኣብ ውፅኢት ተምሃሮ ምምሕያሽ ከም እተረኣየት ዝሓቢሮም። ፀጥታ ቀይሕ ባሕሪ ነተን ብቐጥታ ዝዳወብኦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም። ኣብ ኒጀር ግዳማዊ ምትእትታዊ ብዝመንቀሊኡ ሽበራዊ ተርእዮታት ዝቃወም ሰላማዊ ሰልፊ ተኻይዶም። ጀርመን ንእስራኤል ክትሸጠላ ዝኣመመቶ ልዕሊ 930 ሚልዮን ዶላር ዝዋግኡ ኣፅዋር ክትግበር ከም ዝወሰነ ተገሊጹ። ዝርዝር ዜና፣ ንዓመት መመላእታት ዝቐፀለ ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ብዕውዕ መንፈስ ተዛዚሞም። ወኪል ኤሪና ቤትኤል ሰሎሞን ዘዳለወቶ ዜናዊ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
1: ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ናይ ዓመተ ትምህርቲ 2025-2026 ባህሊ ሃናፂ ክብርታትን መንነትን ብዝብል ቴማ ሎሚ 3 መስከረም ብውዕውዕ መንፈስ ተዛዚሙ። እዚ ንዓመት መመላእታት ዝቐፀለን ካብ መባእታ ክሳብ ካልኣይ ደረጃ ዝርከባ ኣብያተ ትምህርቲ ተሳተፈን ውድድር ንባብን ፅባቅ ፅሕፈትን ሓፈሻውን ትምህርታውን ፍልጠት ስእልን ቅባን ኣብ መድረኽ ምህዞን ሰንዓን መደረ ክትእ ሓፂር ዛንታ ግጥሚ ትልሂት ሙዚቃን ድራማን ዘጠቃለለዩ ነይሩ። ኣብ ሲኔማ ሮማ ኣብ ዝተገብረ ብስነ ጥበባዊ ፍርያት ዝደመቐ መዛዘሚ ስነ ስርዓት ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ምምሕዳር ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ ቃል ባህሊ መግለፂ ባህግን ክብርታትን መለለይ ልምዓትን ዕዮታትን ከም ዝኾነ ብምግላፅ በዛ ኣተሓሳስባ ዝተኮስኮሱ ተምሃሮን ምፍራይ ዓፀፋ ክስራሕ ኣገዳሲ ምዃኑ ኣገንዚቡ። ሓላፊ ኣሃዱ ባህሊ መምህር ሰሎምን በርህብ ወገኑ ዕላማ ባህላዊ ንጥፈታት ብቐንዱ ንሓደስቲ ወለዶ ብፍቕሪ ሃገርን ሃገራዊ ባህልን ንምኩስኳስ ከምኡውን ብሞየኦም ዝሕበኑ ብቑዓትን ወረስትን ኣውረስትን ንምፍራይ ከም ዝኾነ ገሊጹ። መምህር ሰሎሞን ወሲኹ እቲ መደብ ብዝበለፀ ንክምዕብል ንወከልቲ ንጥፈታት ባህሊ መምህራን ስልጠናታት ክውሃብ ተሳታፍነት ወለዲ ድማ ክዓዝዝ ተላብዩ። ኣብ መወዳእታ ኣብ ድራማን ሙዚቃን ዝተዓወታ ኣብያተ ትምህርቲ ሽልማት ክዕደል ከሎ ንኡዞባ ደቡባዊ ምብራቅ ንሳልሳይ ግዜያ ጎብለል ባህላዊ ንጥፈታት ዓመተ ትምህርቲ 2025-2026 ብምዃን ዋንጫ ዓቲራ። ስፖርታዊ ውድድራት ኣብያተ ትምህርቲ ዞባ ማእከል ዓመተ ትምህርቲ 2025-2026 ጎኒ ጎኒ መደባት ፅምብልና ፅነት ኣብ ወርሒ ጉንበት ከም ተዛዘመ ዝዝከር እዩ።
0: ነመስግነኪ ቤትኤል ሰለሞን። ናብ ካብ ዞባ ዓንሰባ ዝመፀና ዜናዊ ፀብፃብ ምስ ንሰግር ድማ ብሉፅ ውፅኢት ንዘመዝገቡ ተምሃሮ ዝግበር መተባብዒ ኣብ ምምሕያሽ ብቕዓት ትምህርቲ ዝህልዎ ተራ ቀሊል ኣይኮነን። ነዚ ብምግንዛብ ብደረጃ ኣብያተ ትምህርትን ኮምን ኣብ ሃገራዊ መርመራታት ብሉፅ ነጥብ ንዘምፅኡ ተምሃሮ ምሽላም ልሙድ እንዳኾነ መፂሎም። ኣብ ንኡስ ዞባታት ከረንን ዒላ በርዕድን ዝተገብረ መተባብዒ ናይዚ መቐፀልታ እዩ። ወኪል ኤሪና ዞባ ዓንሰባ ሹሻን ምስግናን ስምዑን ሃብተ ሚካኤልን ዝለኣኸቦ ትሕዝቶ ብመልክዕ ፀብፃብ ተዋሂዱ ሎ ሹሻን ምስግና ተቕርቦ እዮም።
2: ኣብ ዞባ ዓንሰባ ንዞባታት ከረንን ዒላ በርዕድን ኣብ ሃገራዊ መርምራታት ብሉፅ ውፅኢት ዘመዝገቡ ተምሃሮ ብሓደ መስከረም ተሸሊሞም። በዚ መሰረት ኣብ ከተማ ከረን እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ሮራ ኣብ ሃገራዊ መርምራ ሻሙናይ ክፍሊ ናይ ኣካዳማያዊ ዓመት 2025-2026 ካብ ቴስዓ ንላዕሊ ነጥቢ ንዘመዝገቡ 10 ተምሃሮ ከምኡውን ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ 3 ልዕሊኡ ንዘምፁ 14 ተምሃሮ ሸሊማ። ርእሰ መምህርታ ቤት ትምህርቲ መምህር ሃብቶም ተስፋፅን ኣብ ዘስምዐ ቃል ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ኣብ ዝሓለፈ 3 ዓመታት ካብ 400ታዊት ናብ ኣስታት 700ታዊት ውፅኢት ሃገራዊ መልቀቂ ፈተና 12 ክፍሊ ድማ ካብ 18.5ታዊት ናብ 31.2ታዊት ክብ ከም ዝበለ ገሊፆም። ሓላፊ ትካላት ትምህርቲ መምህር የሴፍ ዕባ ስላሰ ብወገኑ ብቕዓት ትምህርትን ምርግጋፅ ክግበር ዝፀንሐ መደባት ተዓቀን ውፅኢት ይርከቦ ከም ዘሎ ብምሕባር ፍረውድ ፃዕሪ ኣካላት ትምህርቲ ሕብረተሰብን ተማሃሮን ምዃኑ ኣነፂሩ ብተመሳሳሊ ኣብ ንዕዘቦ ዒላ ብርዕደ ትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ዓወት ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቂ መርምራ ብሉፅ ውፅኢት ንዘመዝገቡ 18 ተማሃሮ ኣተባቢዓ ርእሰ መምህር ኣማኒኤል ዘሚካኤል ውፅኢት ተማሃሮ እናበረኸ ይመፅእ ከም ዘሎ ብምሕባር ኣብ መፃኢ ብዝበለፀ ንምሕያሉ ከምዝስራሕ ኣረጋጊፁ ሓላፊ ትካላት ትምህርቲ ናይቲ ንዕዘባ መምህር ሰለሞን ንጉሰ ድማ ተመዝጊቡ ዘሎ ገስጋስ ንምድንፋዕ ብውህደት ምስራሕ ከም ዘድሊ ኣገንዚቡ
0: የቐኒልና ሹሻን ኣብ መንጎ ንዕዘባታት ዝካየድ ባህላዊ ውድድራት ኣብ ምንቅቓሕ ምውር ራስ ክብርታትን ምዕቃብ ታሪክን ዕዙዝ ተራ ከም ዘለዎ ኣብ ምምሕዳር ዞባ ማእከል ሓላፊ ባህሊ ኣቶ ስራጅ ማሕሙድ ገሊፆም ብዛዕባ እቲ ብክፍሊ ባህልን ስፖርትን ተወዲቡ ካብ 15 ክሳብ 27 ናዕሰ ኣብ መንጎ 16 ንኡሳን ዞባታት ዝተካየደ ውድድር ኣብ ዝሃቡ ሓበሬታ ሓደስቲ ወለዶታት ክእለቶም ዘዕቢሉን ንባህሎም ዝፈልጡን ኣጋጣሚ ምዃኑ ብምጥቃስ ብተወዳደርቲ ልዕሊ ትፅቢት ዝኾነ ትሕዝቶታት ከም ዝቐረበ ኣብሪሆም እቲ መደብ ኪኖ ምፍራይ ሓደስቲ ስነ ጥበባውያን ዝኸይድ ኣገዳሲ

ክፍተት ከም ዘለዎ ዝጠቐሰ ኣቶ ስራጅ መበቆላዊ ባህላዊ ትሕዝቶታት ንምቕራብ ንዝተገብረ ፃዕርን ምድላዋትን ድሕሪ ምምጓዝ ንዝተዓወቱ ምትብባዕ ኣገዳሲ ከም ዝኾነ ኣነፂሮም። ኣብ መወዳእታ ንተራን ኣበርክቶን መሻርክቲ ኣካላት ምምስጋና ብምቕራብ ንውዞባታት ኣብ መጻኢ ንዝካየድ ተመሳሳሊ መደባት ዓቲበን ክሰርሓሉ ተማሕፂኖም። ሎሚ ዓመት ንካልኣይ ግዜኡ ኣብ ዝተኻየደ 16 ንሳን ዞባታት ዝተሳተፍኦ ባህላዊ ውድድራት ነፍሲ ወከፍ ንኡዞባ 6 ድግማን 3 ሓደስ ደርፍታትን 2 መዛሙር 3 ግጥምታት ከምኡውን ሓፂር ዛንታን ሒዘን ከም ዝቐረባ ካፍ ክፍሊ ባህልን ስፖርትን ዝተረኽበ ሓበሬታ ኣፍሊጦም። ኣብ ንኡዞባ ኣስማጥ ብውህደት ፃዕሪ ቤት ትምህርቲ መምህራንን ወለድን ውፅኢት ተምሃሮ ብሓፈሻ ኣብ ሃገራዊ መርምራታት ድማ ብፍላይ ምምሕያሽ ከም ዘርአየ ብ28 ናሕሰ ኣብ ኣስነዳ ኣብ ዝተገብረ ገምጋም ተሓቢሮም። ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡዞባ መምህር ኢብራሂም እኩድ ውፅኢት ተምሃሮ ንምብራኽ ክግበር ብዝፀንሐ ፃዕርታት ኣብ ኣካዳምያዊ ዓመት 225 226 ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ ናይ ዝሓለፉ ተምሃሮ ቁፅሪ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀርን ከሎ ብ14 ሚታዊት ኣብ ሃገራዊ ምርምራ 8ይ ክፍሊ ድማ ብ3 ሚታዊት ከም ዝዓበየ ገሊፆም። ኣብቲ ገምጋም መጠን ምሕላፍ ኣብ ኩሉ ደረጃታት ትምህርቲ 74.4 ሜታዊት ከም ዝነበረ ተሳታፍነት ደቂ ኣንስትዮ ድማ እናዓበየ ይመፅእ ከም ዘሎ በሪሆም። ኣመሓዳሪ ንኡዞባ ኣስማት ኣቶ መሓርና ተኽልኣፍ ኣብ ዘስምዖ ቃል ምብራኽ ውፅኢት ተምሃሮ ዘላቕነት ንክህልዎ ሞያዊ ዓቕሚ መምህራን ከም ንምባል ዝግበር ወፍሪ ክድፋእ ኣሉ ኣዘኻኺሮም። ኣብቲ ኣጋጣሚ ኣብ ሃገራዊ መልቀቂ ፈተና ብሉፅ ውፅኢት ንዘመዝገቡ ተምሃሮ ኣሓዳሪት ቤት ትምህርቲ ኣስማጥ ሽልማት ተዓዲሎም። ኣብ ንኡዞባ ፎርቶ ሳዋ ካብ 12 ክሳብ 29 ናሕሰ ኣብ 14 ምምሕደራት ከባቢ ምርጫ ኣመሓደርቲ ከባብን ኣካየድቲ ስራሕን ተኻይዶም። በዚ መሰረት ነበርቲ ምምሕደራት ከባቢ ዋካይ፣ ኩለንቴባይ፣ ታማራት፣ ኣዲባራ፣ ግርማይካ፣ ፌዳዳብ፣ ተልኣይ፣ ዓሌት፣ ሆሚብ፣ ሞሎቤር፣ ላዕላይን ታሕታይን ሮዳብ ከምኡውን 2 ምምሕደራት ሓውሲ ከተማ ፎርቶ ሳዋ ይኾኑ ናይኦም ዝበልኦም ኣመሓደርትን ኣካየድቲ ስራሕን መሪፆም። ኣብ መወዳእታ ብጠቕላላ 6 ደቂ ኣንስትዮ ዝርከብኦም 28 ኣመሓደርቲ ከባብን ኣካየድቲ ስራሕን ተመሪፆም። ግዜያዊ ኣመሓዳሪ ናይቲ ንኡዞባ ኣቶ ኣረጋይ መብራህቱ ኣብ ዝሃቦ ሓበሬታ እቲ ምርጫ ናይ ኣገልግሎት ግዜኦም ንዝኣኸለ ኣመሓደርትን ኣካየድቲ ስራሕን ብምትካእ ህዝቢ ዝተማልአ ምምሕደራዊ ኣገልግሎት ዝረኽበሉ ባይታ ንምጥጣሕ ዝዓለመ ምዃኑ ገሊፆም። ደቂ ኣንስትዮ ከም ኣመሓደርትን ኣካየድቲ ስራሕን ምምራፅን መርያ እናበርኸ ዝመፅእ ንቕሓት ሕብረተሰብ ከምኡውን ብቕዓትን ተወዳዳርነትን ደቂ ኣንስትዮ ኣብ ምሕደራ ምዃኑ ብምጥቃስ እቶም ዝተመርፁ ንዝተሰከምዎ ረዚን ሓላፍነት ተገንዚቦም ብትግሃትን ተወፋይነትን ከገልግሉ ተሓሳሲቦም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ፀጥታ ዞባ ቀይሕ ባሕሪ ነተን ብቐጥታ ዝዳብብኡ ሃገራት ጥራይ ከም ዝምልከት መራሕቲ ህዝባዊት ሪፓብሊክ ቻይናን ግብፅን ሓቢሮም። ፕሬዚደንት ሺ ጂንፒንግን ፕሬዚደንት ዓብዱልፋታሕ ኣልሲስን ትማሊ 2 መስከረም ኣብ ከተማ ካይሮ ድሕሪ ዘካየድዎ ዝርርብ ኣብ ዘውፅእዎ ሓበራዊ መግለፂ ኣብ ዞባ ቀይሕ ባሕሪ ንዝግበር ግዳማዊ ምትእትታው ብመትከል ከም ዝቃወምዎ ብምንፃር ልዕላውነትን ግዛኣታዊ ሓድነትን ናይተን ሃገራት ዝኽብር ከም ዝግባእ ኣረዲኦም። ፀጥታ ዞባ ቀይሕ ባሕሪ ንምውሓስ ኣብ መንጎ መዳውብቲ ቀይሕ ባሕሪ ዝኾነ ሃገራት ዝህሉ ጥምረት ክሕይል ክልቲኦም መራሕቲ ፀዊዖም ኣለዉ። እዚ ከምዚ ኢሉ እንከሎ ክልቲኦም መራሕቲ ኣብ ዞባ ማእከላይ ምብራቅ ዝግበር ዘሎ ግዳማዊ ወተሃደራዊ ምትእትታው ብትሪ ከም ዝቃወምዎ ኣነፂሮም። እቲ ተፈጢሩ ዘሎ ቅልውላው ብሰላማዊ መንገዲ ማዕልቦ ክርክብ ፃዕሮም ከም ዝሕይሉ ብምሕበር ከዓ ሃገራት ዞባ ማእከላይ ምብራቅ ፀጥትአ ንምውሓስ ብሓባር ክሰርሓ ተሓሳሲቦም። ብኻልእ ወገን ግብፅን ቻይናን ኣብዚ ናይ 3 መዓልታት ዕደት ፕሬዚደንት ሺ ጂንፒንግ ኣብ ምምዕባል ቁጠባዊ፣ ፀጥታዊ፣ ቴክኖሎጂካውን ካልእን ፅላታታት ዘተኮረ ሓያሎ ስምምዓት ከቲመን። ፕሬዚደንት ሺ ጂንፒንግ ኣብ ግብፂ ዕደት ክፍፅም ኣብ ውሽጢ 10 ዓመታት ናይ ፈለማ ምዃኑ ፀብጻባት የረድኦም። ኣብ ኒጀር ግዳማዊ ምትእታው ንዝመንቀሊኡ ሽበራዊ ተሪኦታት ዝቃወም ሰላማዊ ሰልፊ ትማሊ 2 መስከረም ኣብ ርእሰ ከተማ ኒያሚ ተኻይዶም። እቲ ሰልፊ ህዝብን ሰራዊትን ነቲ ተሪዮ ንምምካት ብውህደት ክሰርሑ ዝዓለመ ምዃኑ ሰመዚ መንግስቲ ኒጀር ሓቢሮም። እዚ ናይ ተቃውሞ ሰልፊ ዝተኸየደ ኣብታ ምዕራብ ኣፍሪቃዊት ሃገር ዝካየድ ሽበራዊ መጥቃዕትታትን ፈተነታት ዕልዋን እናዘየደ ይመፅእ ከም ዘሎ

ኣብ ዝቃልሓሉ ዘሎ እዋን እዮም። ሰራዊት ኒጀር ኣብ ዝሓለፈ ሰሙን ከካይዶ ከም እተወጠነን ዝገለጾን ገዳማውያን ሓይልታት ዝተሳተፍዎን ፈተነ ዕልዋ ከም ዘፍሸለ ምሕባሩ ዝዝከር እዮም። ኣብ ኒጀር ጥራይ ዘይኮነ ኣብ ጎረባብታ ማሊን ቡርኪና ፋሶን እውን ተመሳሳሊ ትርኢታት ከም ዘጋጥም ጸብጻባት የረድኦም። እዚ ክስተት ሰለስቲኤን ሃገራት ግዳማዊ ምትእትታው ካብ መሬተን ክቃወማ ድሕሪ ምጅማረን ከም ዝዓበየ ናይ ቀረባ ተዓዘብቲ ይጠቕሶም።

መርሃብ ኩናት ሚሳይላትን ካልእ ተተኮስትን ክትሽምት ዘኽእላ ምዃኑ ተገሊጾም። ጀርመን ነቲ እስራኤል ኣብ ምዕራባዊ ግማግምን ወሽመት ቃዛን ትኽትሎ ዘላ ወተሃድራዊ ፖሊሲ ከም እትቃወሞ ብምሕባር ክትሸጥላ ንፀንሐት ኣፅዋር ከም ዘወንዘፈቶ ክትእምት ድሕሪ ምፅንሓያ ነዚ ሓድሽ ናይ መሸጣ መስርሕ ኣበጊሳ ዘላ። ሃገራት ኤውሮጳ ነቲ እስራኤል ትኽትሎ ዘላ ፖሊሲታት ከም ዝቃወማ እኳ ክሕብራን ተፀንሓ ኣብ ልዕሊኣ ዝኾነ ስጉምቲ ክወስዳ ከም ዘይረኣያ ግና ይጥቀስ። ሰራዊት ፓኪስታን ካብ ኣፍጋኒስታን ሰሊኾም ከም ዝኣተዉ ኣብ ልዕሊ ዝገለፆም ሽበራውያን ኣብ ኣውራጃ ዋዚሪስታን ሰፊሕ ስርሒት ኣበጊሶም። ከም ኣካል ናይዚ ንዘይተወሰነ ግዜ ዝቕፅል ስርሒት ትማሊ 2 መስከረም ብውሕዱድ 25 ሽበራውያን ከም እተቐትሉን ልዕሊ 50 ከም ዝቆሰሉን ከምኡውን ብርክት ዝበለ ኣፅዋር ከም እተማረኸ ኣፈኛ ናይቲ ሰራዊት ገሊፆም። እቲ ስርሒት ኣብዚ ልዕሊ ዓመት እዚ ኣብ ልዕሊ ሽበራውያን ኣብ ዝካየድ ተመሳሳሊ ወፍሪ እቲ ዝሰፍሐ ምዃኑ ተገሊፆም። ካብ ጎረቤታ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ጠንቂ ፀጥታዊ ፀገማት ይኮይኑ ምህላዎም እትገልፅ ፓኪስታን መንግስቲ ኣፍጋኒስታን ንምግትኡ ተርኡ ክፃወት ከም ዘይፀንሐያ ትኸስስ። እቲ ክሲ ዝነፅግ መንግስቲ ኣፍጋኒስታን ብወገኑ እቲ ክሲ ቅድመ ኩነት ናይቲ ፓኪስታን ኣብ ልዕሊ ሃገሩ እተካይዶም መጥቃዕትታት ምዃኑ ወቒሶም። በቲ ጉዳይ ዝነቐነ ምትፍናን ክልቲኤን ሃገራት ብዘካየዶ ምልዋጥ መጥቃዕትታት ኣብዚ ዓመት እዚ ጥራይ ካብ ክልቲኡ ወገን ልዕሊ 600 ሰባት ከም እተቐትሎ ዝግለጽ እዮም። ነቲ ምትፍናን ብሰላም ንምዕራፍ ክካየድ ዝፀንሐ ዲፕሎማስያዊ ፈተነታት ዛጊት ዝጥቀስ ውፅኢት ከም ዘይትረኽቦ እዩ ዝሕበር። እስራኤል ተቆፃፂራቶ ካብ ዘላ ክፋል ወሽመጥ ቃዛ ከም ዘይትወፅእ ደጊማ ነፂራ። ኣብቲ ወሽመጥ ዝተበገሰ ወተሃደራዊ ወፍሪ ከም ዘይተዛዘመ ዝገለፀ ቀዳማይ ሚኒስትር ቤንያሚን ናታንያሁ ሰራዊቱ ንዘይተወሰነ ግዜ ኣብኡ ከም ዝዕስከራ ረዲኦም። ህላወ ናይቲ ሰራዊት ኣብ ወሽመጥ ቃዛ ኣብ ፀጥታዊ ውሕስነት እስራኤል ኣገዳሲ ምዃኑ ድማ ነፂሮም። ቅልላዊ ወሽመጥ ቃዛ ብሰላም ንምዕራፍ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእን ምንቅስቓስ ሓማስ ዕጥቁ ከውርድን እዩ ብመንጎኝነት ኣሜሪካ ዝርርብ ክካየድ ጸኒሖም። ንኣስታት 70ታዊት ወሽመጥ ቃዛ ተቆፃፂራቶ ዘላ እስራኤል ነቲ ዝርርብ ክትቅበሎ ከም ዘይግመት ሓያለ ወገናት ክሕብሩ ጸኒሖም እዮም። እስራኤል ኣብ ወሽመጥ ቃዛ ስምምዕ ምቁራጥ ተኽሲ ክትግበር ኣብ መወዳእታ 2025 ከም ዝተሰማምዐት እንተኾነ ግና ስምምዕ ብምጥሓስ ብዘካየደቶም መጥቃዕትታት ዛጊት ልዕሊ 1300 ፍልስጤማውያን ከም እተቐትሉ ጸብጻባት የረድኦም። በቲ ካብ መወዳእታ 2023 ዝጀመረቶም መጥቃዕትታት ልዕሊ 73,000 ፍልስጤማውያን ከም እተቐትሉን ልዕሊ 174,000 ከም ዝቆሰሉን ይሕበር። ኣብ ሊባኖስን ሶርያን እውን ተመሳሳሊ ወተሃደራት ኣወፊራ ዘላ እስራኤል ዕላምኡ ናይ ምስፍሕፋሕ ኣጀንዳ ንምስማር ምዃኑ ናይ ቀረባ ተዓዘብቲ ጠቕሶም። ሩስያ ብ2 መስከረም ኣፅዋር ፅዒና ብመስመር ጸሊም ባሕሪ ናብ ዩክሬን እትጓዓዝ ዝነበረ መርከብ ከም ዝዕነወት ኣፍሊጣ። እቲ ዛጊት ዋንነታ ዘይተገልፀት ናይ ፅዕነት መርከብ ዝተፈላለየ ተተኮስቲ ፅዒናን ከላ ብድሮን ከም እተሃርመት ሚኒስትሪ ምክልኻል ሩስያ ሓቢሩሎም። ይኹን እምበር እቲ ኣፅዋር ካበይ ከም እተበገሰ ዛጊት ከም ዘይተሓበረ ዩክሬን እውን ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ከምዝየለ ተፈሊፆም። ሩስያ ኣብ ልዕሊ ዩክሬን እተካይዶም መጥቃዕትታት ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ንምድሓና ዝልእኾ ወተሃድራዊ ደገፍ ክብ ከም ዘበልኦ ጸብጻባት የረድኦም። ዜና ንምዝዛም ቀንዲ ነጥብታት ወደግመልኩም። ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ንዕውታት ብምሽላም ብውዕውዕ መንፈስ ተዛዚሞም። ኣብ ዞባ ዓንሰባ ንዞባታት ከረንን ዒላበ ርዕድን ኣብ ሃገራዊ ምርምራታት ብሉፅ ውፅኢት ንዘመዝገቡ ተምሃሮ ተሸሊሞም። ኣብ ንዞባ ኣስማጥ ኣብ ውፅኢት ተምሃሮ ምምሕያሽ ከም እተረኣየ ተሓቢሮም። ፀጥታ ዞባ ቀይሕ ባሕሪ ነተን ብቐጥታ ዝዳብኡ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም። ኣብ ኒጀር ግዳማዊ ምትእታው ዝመንቀል እዩ ሽበራዊ ተርእዮታት ዝቃወም ሰላማዊ ሰልፊ ተኻይዶም። ጀርመን ንእስራኤል ክትሸጠላ ዝኣመመቶ ልዕሊ 930 ሚልዮን ዶላር ዝዋግኡ ኣፅዋር ክትግበር ከም ዝወሰነት ተገሊፆም። ዜና ተዛዚሙሎ ሰናይ ምሸት።

ኣብዚ እዋን እዚ ምዕቡላት ዝበሃላ ሃገራት ጸጋታትን ስለ ዝወደባን ኣፍራይነትን ስለ ዝዕበያን እየን ናብ ጎደና ምዕባለ ዝጓዓዛ ዘለዋ። ነዚ ረኺቡንኦ ዘለዋ ምዕባለ ኸኣ ብሓንሳብ ዘይኮነ ብዘገምታ ብዝመጽእ ለውጥን ምምሕያሽንን ክረጋግጽ ኪኢለን። ኣብ ርሑቕ ምብራቕ እትርከብ ሃገረ ጃፓን ድሕርቲ ኣብ ካልኣይ ኩናት ዓለም ዝወረዳ ዕንወት ቀልጢፋን በሰላ ሕወያ ኣብ ሓዲድ ምዕባለ ክትጓዓዝ ዝኽኣላ ብካይዘን ዝፍለጥ ቅጻል ምሕያሽ ዝብል ናይ ምሕደራ ፍልስፍና ሒዛ ብምኻዳያ ኣብዚ እዋን እዚ ሓንቲ ካብተን ዝማዕበላ ሃገራት እናተባህለት ጥቀስ ዘላ። እዚ ቅጻል ምሕያሽ ዝብል ትርጉም ካይዘን ድማ ኪንዮብ ጃፓን ኣብ ዝተፈላለዩ ሃገራት ተኣታትዩ ውፅኢቱ ብግብሪ እናተረኣየ መጽእ ኣሎ። ኣብ ሃገርና ኸኣ ኣብ ወኪል ቲዮታን ያማሃን ዝኾነ ትካል ዓንበርበብ ሽር ካምፓኒ ቀጻሊ ክስራሓሉ ጸኒሕና ኣሎ። እዚ ብካይዘን ዝፍለጥ ፍልስፍና ምሕደራ ኣብ ትካሎም ዘምፀ ለውጥን ፈጢርዎ ዘሎ ናይ ጋንታ ስራሕን ንኻልኦት ትካላት ኣብነት ክኸውን ስለ ዝኽእል ብምባል ኣብ መደብ ቆላሕታ ኣቕሪብና ኣለና ሰናይ ምክትታል።

0: ኣምበር ብብሽር ካምፓኒ ብሓፈሻ ምዕራይን መሸጣን መካይን ዝነጥፍ ዓብ ትካል እዩ። ኣብቲ ትካል ዘሎ ኩሉ ኣገልግሎታት ምስ ዓማዊል ዝተሓዝ ብምዃኑ ዝውሃብ ኣገልግሎት ብፅፈቱን ዝወስዶ ግዜን ብሉፅ ክኸውን ምፅዓር ዝዓበየ ዕላማ ናይቲ ትካል እዩ። ብዓብዩ ዝባኽን ፀጋን ንስራሕ ዝዕንቅፍ ኣሰራርሓን ክህሉ የብሉን ዝብል ፍልስፍና ካይዘን ተመሪሖም እዮም ዝዓዩ። ይኹን እምበር ነቲ ክበፅሕዎ ዝደልዩ ደረጃን ዝህብዎ ኣገልግሎታትን ቀጻል ምሕያሽ ብዝገብርዎ ዘለዉ ፃዕሪ ከዓ ቀጻሊ ለውጥታት ክገብሩ ከም ዝኽኣሉ እዩ ዝጥቀስ።
1: ፋይፍ ኤስ ክንብል ከለና ሓደ ኣካል ናይ ካይዘን እዩ። እዚ እቲ ካይዘን እንታይ እዩ? ካይዘን ማለት ኣብቲ ተዋፊርካሉ ዘለካ ስራሕ ቀፃሊ ለውጥን ዕቤትን ምምፃእ እዩ። እዛ ካይዘን ግን ካይዘን ትምልካ ይተኣትዋን ኢኻ መድረኻት ኣለዋ። እዚ ተቐዳመይቲ መድረኽ ፋይፍ ኤስ እያ። ብድሕሪኡ ፋይፍ ኤስ ምስ ሓለፍካ ቲፒኤም ዝበሃል ኣሎ፣ ቶታል ፕሮዳክት ሜንተናንስ፣ ድሓሪ ካብቲ ካይዘን ተኣቱ። ሕጂ ዛብዛ ፋይፍ ኤስ ክንዛረብ ተ ኮይና ካብ ንጅምር ምናልባሽ ኣብ ዓንበርበብ ካይዘን ክበሃል ከሎ ካብ 2009 ናትሒዙ ብዙሕ ስራሕና ኣሉ። እሱ ከዓ ምስቲ ውክልና ናይ ቲዮታ ብሳቶም ዝህብሩና ዝነበሩ ምክሪ ነቲ ናይ ካይዘን ንጥፈታት ነካይዶ ነርና። ኣብዛ ሕጂ ዘለና ኣብዛ መዛርእስና ተዛሚዳ መታን ሓደ ጥርኑፍ ሓበሬታ ክህሉ እዛ ፋይፍ ኤስ ከም ንጅምራ ዓመትን 6 ወርሒ ገይራ ኣላ። እዚ ካብቲቅድሚ ሕጂ ዋላ ይንበር ወይ ድማ ንጀምሮ እምበር እዚ ሕጂ ሒዝናዮ ዘለና ወራድባ ብዝለዓለ ደረጃ ብምክሪ ናይ ኩባንያ ቶዮታ ኹን ካልኦት ዝወሃበና ሓበሬታታት ብፍላይ ፕሮፌሰር ጴጥሮስ ኣብርሃ ዝበሃላሉ ኣብ ጃፓን ዝቕመጥ እሱ ብዝሃበና ትምህርትን ምቕላስን እዚ ናይ ፋይፍ ኤስ ካብቲ ንሕና ንፈልጦ ዝነበርና ብዝለዓለ ደረጃ ብስነ ፍልጠታዊ መንገዲ ክነታእታት ወፈቲና ማለት እዩ። ብሓራፍታት ትርጉም ንድሕር መፂና ፋይፍ ኤስ 5 ኤስ እየን። እዚ ፋይፍ ኤስ ግን እንታይ ረብሓታት ኣለዎ ኢናክን ፋይፍ ኤስ እንድሕር ድኣ ኣብቲ ትካል ኣትዩ ብዙሕ ረብሓታት ኣሎ። ሓደ ኣፍራይነት ይዓቢ፣ ፕሮዳክቲቪቲ ማለት እዩ። ካልኣይ ቅርጥውና ኣሎ። ሳልሳይ ድሕነት ኣሎ። ረብዓይ እውን ዋላ እዚ ናይ ቲም ወርክ እውን ክሕግዝ ይኽእል እዩ።
0: ዓብ ምዕባለ ዝመፅእ ብቐጻልን ዘይቋረፅን ንእሽተይ ምምሕያሽ እዩ ዝብል ፍልስፍና ካይዘን ኣብ ባህሊ ስራሕን ምሕደራን ለውጢ ብምምፃእ ኣብ ኣፍራይነትን ኣበርክቶን ፅቡቅ ክትስጉም ይሕገዝ። ብዘይካዚ ዘጋጥሙ ፀገማት ኣብ ግዜኡ ክፍትሑን ሰራሕተኛታት ድማ ዘለዎም ናይ ስራሕ ፀገማት ብምቕራብ ንምሕያሹ እማመታት ከቕርቡ ዝድርኽ እዮም። ኣብ ዓንበር በብሽር ካምፓኒ ድማ በዚ ኣገባብ እናሰርሑ ዘምፅዎ ለውጥታት ክገልፁ ከለዉ
2: ፋይፍ ኤስተን ምምማይ፣ ምስራዕ፣ ምፅራይ፣ ቀጻልነት ዘለዎ ነገር ምውሓስ ዝብላ ዝተፈላለያ ናይታ ፋይፍ ኤስ ፓርቲስ ኢና ክነፅንዕ ቀኒና ብጣዕሚ ለውጢ ኣርኢና ክንብል ንኽእል። ብፍላይ ከኣብ ዲፓርትመንትና ማለት እዩ ሓደ እቲ ናይ ጋንታዊ ስራሕ ክምዕብል ክኢሉ ይህን ይህን እንዳተባሃል ካብ ብዛዕባ ፋይፍ ኤስ ምዝርራብ ነይሩ፣ ዲስካሽን ምግባር ነይሩ፣ ተሓጋጊዝካ እቲ ዘየድልየካ ነገር ምፅራይ ነይሩ። ሕጂ ኣብዚ ሕጂ ንታ ናትና ዲፓርትመንት ክንሪያን ከለና ከዓ ዳርጋ ብፋይፍ ኤስ ወቂባ ክንብላ ንኽእል ማለት እዩ።
3: ብዙሕ ፍልል ደሎ ኣብ መጀመርታ ዝነበርናዮን ሕጂ ከመይ ስራሕና ይኸይድ ኣሎን ብጣዕሚ ፍልል ኣለዎ። ስለምንታይ እቲ ፋይፍ ኤስ ንስራሕካ ቅልጡፍን ፅፉፍ ኩሉ ውፅኢታውነት ንምዕባይ ዝሕግዝ ስጋብ ዝኾነ

0: ካብ ኣብዓሚ ንሰርሓሉ ዝነበርና ኣሰራርሓን ሕጂ ከመይ ኮይኑ ዘሎ ኦፊስና ኩሉ ንዓና ዘለዎ ንብረታት መሳርሒታትና ከመይ ኣለዉ ንሪኦ ስለ ዘለና ኣዝዩ ብጣዕሚ ኣዝዩ ሓጋዚ እዩ ንስራሕ ሲ ንኩሉ ውፅኢታውነት ይኹን ንቕልጣፈ ስራሕ ንኩሉ ሓጋዚ እዩ ኣዝዩ ብዙሕ ፍልል ኣለዎ ካብ ዓምን ሎምን ማለት እዩ
1: እቲ ሓፈሻዊ እቲ ለውጢ ኣብቲ ሰብ ናይ ባህሪ ለውጢ ገይሩ ንዑ ርዒሞዎ ምስ ከደ እንዲቲ ዛዕበየ ዓወት ዝበሃል ሕጂ ብከምኡ መፅር ክንሪኦ ከለና ብዙሕ ፃዕሪ እዩ ተካይድሉ ማለት እዩ ሕጂ ካብቲ መጀመርያ ዝነበረ ሳብ ሕጂ ክንሪኦ ከለና ግን ብዙሕ ፀፊፉ ብዙሕ ዘየድሊ ተኣልዩ ብዙሕ ተወጋጊኑ ሕጂ ብዙሕ ለውጥስ ኣሎ እዚ ሙሉእ ብምሉእ ሚኢቲ ከም ሚኢቲ ኣይትዓግብን ኢካ ኩሉ ግዜ ለውጥ ኣሎ ግን ብዙሕ ለውጢ ግን ተገይሩ ማለት እዩ
2: ኣብ ስራሕ ኣብ ንወፍረሉ ግዜ እቲ ንዓሞ ስራሕ ብብሉፅነት ኣብ ሰዓቱ ክንውድእ እንተ ኮይንና ንስራሕና ቀልጢፍና ከይንውድእ ዝዓግቱና ፀገማት ምልላይ ቀዳማይ ዕላማ ፍልስፍና ካይዘን እዩ ዓመር በብሸር ካምፓኒ ንኣስታት ዓመትን 6ዱሽተ ወርሕን ኣብ ዛዕባ ዝኣተኪሩ ሳላ ዝሃቦ ስልጠናታትን ዘተኣታተዎ ኣገባባትን ኣብዚ እዋን እዚ መዓልትን ቅንያትን ዓወት ዝብል ሰሙን ብምግባር ነቲ ዝረኸቡ ዓወታትን ተመክሮታቱን ንካልኦት ትካላት ኣካፊሉሎም ቅርፅውነት ኣብ ኩሉ ነገር ማለት ኣብ ፀጋታትን ግዜ ምህላው ኣገዳሲ እዩ ብውሑድ ፀጋታት ዓብ ስራሕ ምስራሕ ኣብ ታሪክ ብረታዊ ቃልስና ዝተረኣየ መስተንክር እዩ እዚ ግብራዊ ስራሕ ከዓ ኣብ ስነ ፍልጠታዊ መንገዲ ኣብ ፍልስፍና ካይዘ ንረኽቦ ኣብ ዓንበር በብሸር ካምፓኒ ዝተረኣየ ዓወት ድማ ነቲ ስራሕ እተዓሞ ዘየድሊ ኣቑሑ ይኹን መሳርሒታትን ኣብ ምውጋድ ፅሬት ትካል ኣብ ምሕላውን ዘየድልዩ ንብረት ኣብ መጓሓፍን ብሓፂር መንገዲ ክስራሕ ዝኽእል ኣገባብ ብምጥቃም ነቲ ዘየድሊ ኮለል ዘብል ዝነበረ ኣገባብ ምቕያር ፅፈት ቤት ፅሕፈታት ምሕላው ንብረት ኣብ ቦትኡ ምቕማጥ ወዘተ ካብቲ ተረኺቡ ዘሎ ዓወታት ምዃኑ ይሕብሩ
0: እወ ኣብ መጀመርታ ብዙሕ ነገራት ዝጎለካ ኣሎ ከም ስራሕተኛ ኮይንካ ንከባቢ ስራሕ ከዓ ፅሪ ካልእን ክመፀካ ንከሎ ብዙሕ ዘይተቐባልነት ነይሩ ኣብ መጀመርታ ይኸብደካ ካልእን ድሕሪኡ ግን በቶም ኮሚቴ ናይ 5S ብዝተዋህበ ስልጠናታት ብናይ ኣካይዲ ስራሕ ከዓ ኣዝዩ ብዝሓጋዝ ዝኾነ ንጥፈታት ኩሉ ሰብ ኣብኡ ርዒሙን ንውፅኢታውነት ስርሑ ዝጠቅም ምዃኑ ፈሊጡ ንዕኡ ጥራይ ኣብ ስራሕ ጥራይ ዘይኮነሲ ኣብ ውልቃዊ ሂወቱ ኣብ ገዝኡ ከተግብሮ ምዃኑ ስለዝፈለጠ ኩሉ ሰብ ድሓር እቲ መጀመርታ ዘይምቕባል ነይሩ ድሕሪኡ ግን ነቲ ብትሆታት በቲ ቀጻሊ ዝካየድ ዝነበረ ናይ ትምህርቲ መስርሓት መደባትን ዝያደ ሓጋዝ ኮይኑ ስለዝረኸብናዮ ኩሉ ሰብ ኣብኡ ርዒሙ ብዝያደ ከ ፅቡቅ ሰርሓ ኣለ ማለት እዩ ናብዚ ሎ መዓልቲ ናይ ዓወት መዓልቲ ከ ክንበፅሕ ክኢልና ማለት እዩ
1: እዚ እቲ መጀመርያ ብድሆ ነይሩ ኣብ ልዕሊ ስርሑ ካልእ ትውስኮ ስለዝመስሎ ዝነበረ ሰብ ፆር ይመስሎ ወላ ቀልጢፋ ይቅበለካ ይቃወመካ ገለገለ ነይሩ ዳሃር እቲ ፎርማት ስትራክቸር ወፅኡ ንኸተግብርዎ ድልው ምስ ኮነ ንኸተግብርሉ ዝኽእሉ ዳርጋ ብክስታይ ዓይነት ማለት እዩ እቲ ሲስተም ሲ ይግድደካ ንኽትገብር ከምኡ ገይሮም ምስ ረኣይ ወት ውፅኢት ግን ብዙሕ ሰብ ፈትይዎ ማለት እዩ ከዓ ጀመርናዮ ዝብል ሓሳብ ሕ ስለዚ ስቲል ብድሆ ኣሎ ዶ ግን ብዙሕ ሰብ ፈትይዎ እዩ ትግባሩ ማለት እዩ
2: ሓደ ካብ ኣገባባት ካይዘን ብሓሙሽተ ኤስ ዝፍለጥ መንገዲ እዩ ዘየድልየካን ዘድልየካን ንብረት መሚ መሳርሒታትካ ብግቡእ ስራዕ ምንፅብራቕ ኣገባብ ኣትሕዝ ዘላቕነት ኣውሕዝ ዝብል ትርጉም ኣለዎ ብልጫ ናይዚ ኣገባብ ከዓ ኪንዮ ኣብ ስራሕ ሃውልቃዊ ሂወትና ጠቓሚ ምዃኑ እትጠቅስ ኣባል ዓንበር በብሽር ካምፓኒ ቀጻሊ ብዝግበር ናይ ካይዘን መደባት ዝባኽን ዝነበረ ንብረት ይኹን ፅሬት ቦታ ስራሕ ክወሓስ ይከኣል እዩ ትብል
3: ንዓንበር በብ ትካል ወይ ጥራሕ ዘይኮነ ዝምልከት እዚ 5S ክሳዕ ኣብ ገዛና ክንገብሮ ዘለና ንኣብነት ክንሰርዖ ዘለና ኣሎ ክንኣልዮ ዘለና ኣሎ ገዛና ክነፅርዮ ዘለና ኣሎ ገዛና ስለዚ ኣብ ትካላት ጥራሕ ከማ ዘይኮነ ክሳዕ ገዛና ክኸይድ ኣለዎ ኣብ ካልኦት ትካላት ከዓ ብዝያዳ ከዓ ክጥቀማሉ ኣለወን ማለት እዩ እዚ መስርሕ ናይ ሂወት ስለዝኾነ ጥራሕ ናይ ስራሕ ትካል ወይ ናይ ትምህርቲ ጉዳይ ጥራሕ ኣይኮነን ማለት እዩ ስለዚ ኣብ ሃገርና ይኹን ኣብ ትካላትና ይኹን ክሳዕ ገዛና ክሳዕ ዝተሓተ ባይታ ክቕፅል ኣለዎ ወይ ክተኣታቶ ኣለዎ ዝብል መልእኽቲ ክመሓላልፍ ይደሊ
0: ካብ ዓንበር በብሸር ካምፓኒ ዓብይ ትምህርቲ ክወስዱ ይኽእሉ እዮም ከመይ ነይሩ ውፅኢታውነቱ ሕጂ ከዓ ብከመይ ደረጃ በፂሒ ኣሎ ሰራሕተኛቶቱ ብኸመይ መንገዲ ይካየዱ ርእዩ እተን ውፅኢታውያን ክኾኑ ምእንታንሲ እቶም መንግስታውያን ዘይመንግስታውያን ሰራሕተኛታት ናይ ግዲ ነዚ 5S ዝበሃል ዘሎ ወይ ከዓ ናይ ካይዘን ኣገባብ ክሰርሕሉ ኣለዎ ስለምንታይ ንዕኦም እውን ሓጋዚ ስለ ዝኾነ ኣብ ውፅኢታውነት ስርሖም ቅርጡን ምቹእ ብዝኾነ ኣገባብ ምእንታን ክሰርሕዎ ስርሖም ሰራሕተኛታቶም ከ ኣብቲ ቦታ ስራሕ ምእንታን ሕጉሳት ኮይኖም ንክሰርሕሎም ነዚ 5ኤስ ብምክያድ ብምትእትታው ዝያዳ ብሉፅ ስራሕ ንክሰርሑ ከተኣታትዎ ነዚ መንግስታውያን ይኹኑ ካልእ ትካላት ምክረ ይህብ ማለት እዩ።
1: ሕጂ ከም ዝበልኩ ኣብ ኣፍራይነት ሓጋዚ እዩ ኣብ ድሕነት ኣብቲ ሴፍቲ ን ኣብ ኳሊቲ ከዓኒ ብዙሕ ሓጋዝ እንዩ። ስለዚ ኣገዳሲ ነገር እዩ ማለት እዩ ትፃዓረሉ ዘሎ ኸማን ናብ ሃገር ደረጃ ኣባና ፅቡቅ ኮይኑ ብሃገር ደረጃ እውን ኣብነታዊ ኮይኑ ንክስራሓሉ እንድዩ። ሕጂ ሓንቲ ኣብነት ክነገረ ክየዳ ኣብዚ ኣስቤኮ ከድና ክንመፅ ኢልና ሶምካ ኢምፕሊመንት ክገብሮ ጀሚሮም ነይሮም። ሕጂ እንታይ ኣጋጢማቶም እሶም እዚ ቶርኒዮ ሌዝሜሽን ነዊሕ ዓመታት ስ ቀልጢፋ ዘይትውድእ ቀልጢፋ ዘይትውድእ ተሸግሮም ነራ። ሕጂ እንታይ ሓሲቦም እዚ ሃንገር ቀዲዶም ብ ኣውፂኦም ንዓረያይ ክወስድዋ ድሓር ዚ 5 ኤስ ክትግብርዎም ጀመሩ ግን ሽዑ ኣብ ሶርቲን ሰቲን ወርደ ሻይኒን ኣብ ፅሬት ማለት እዩ ምስ በፅሑ ንኩሉ እናተግበሩ ከለዉ ነታ ማሽን ብኩሉ ሓፂቦማ ምስ ፅረይዋ እታ ዘይቲ ተፍስሰላ ነበረት ቦታ ረኪቦማ ኣብ ኣኸላት ኣሪማ እዚ ኩሉ ክንደይ ክሳራ እዩ ምወፀ ነይሩ ኣብ ኣኸላት ኣሪማ። ሕጂ ኣብ ሓጋዝ እዩ። ስለዚ ናብ ኩሉ ክተኣታቶ ኩሉ ሰብ ክፅቡቅ ነገር እዩ ማለት እዩ ናብ ኩሉ ክበፅሕ።
2: ኣብ ዓንበርበብ ሽር ካምፓኒ ኩሉ ስራሕ ስራሕ ብጋንታ ውዕዮ ብምዃኑ ብዓብዪ ፍልስፍና ካይዘን ኣብኡ ዘተኮረ ብምዃኑ ኣፍራይነት ዝዕብን ፅፈትን ቅልጣፍን ዝመለለዩ ኣገልግሎት ክትህብ ዝድርኽ ስለ ዝኾነ ንኻልኦት ትካላት እውን ኣገዳስነቱ ዕዙዝ ከም ዝኸውን ኣየጠራጥርን።

0: መደብ ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎም ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓደቑ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።

ትሕሶ መደባት ናትናን ኣብ ምክታል ትርከቡ ኣለኹም። ብምቕፃል ድማ ንስ መደብና ዘዋርት ካሜራ ተቐሪባ ኣላ። ኣብ ዘዋርት ካሜራ ዝቐርቡ መደባት ትዕዘብዎ ኣለኩም ዝበለና ኩና ፅባቐ ኣብ ዝኩሉ ዘባታት ሃገርና ዝርከብ ኣስመራ ዝርከብ ኣብ ካልእ ኩናዓት ዓለም ዝርከቡ እንተኾነ ክትዕዘብዎ ኣለኩም ምባል ናባኹም ነብሎም ኢና። ብዘይክቡ ድማ ዝተኻየዱ ሓደስቲ ነጥፈታት ድማ ክትመሃርሎምን ክትፈልጥዎምን ትኽእሉ ምባል ናባኹም ነብሎም ኢና። ንሕጂ ኸ እዚ ስዕብ ትሕዝቶ ሒዚኣ ትቀርብ ንከታተላ።

ቅድመ ትምህርቲ ወይ ብልምዳዊ ኣፀዋውዓ መዋለ ህፃናት ተዘክሮና ከመይ ኮን ይኸውን? ክብራትን ክብራን ተዓዘብትና፣ ምናልባት ነብሲ ወከፍ ሰብ ነናቱ ተዘክሮ ነቅድመ ትምህርቲ ኣለዎ። ክንደይ ካባና ኢና ኣብታ ፈላመይቲ ናብ መዋለ ህፃናት ዝገዝገስናላ መዓልቲ ካብ ወለድና ምፍላይ ዓብና ዘልቀስና? ናይ ቅድመ ትምህርቲ ግዜ ተዛዚሙ ኣብ መወዳእታ ዓመት ዝህሉ መዕፀዊ ስነ ስርዓት ከ ክንደይ ንኮን ንኸውን? ብህፃናዊ ላሕጃ ግጥሚ፣ መዝሙር፣ ድራማታት ዘቕረብና በዚ ኮይኑ በቲ ኣብ ቅድመ ትምህርቲ ዝነበረ ዝቕሰም ተመክሮ ሂወት ምናልባት ክሳብ ኣብ ዝለዓለ ደረጃ ትምህርቲ ወይ እውን ኣብ ዝተፈላለየ ኣጋጣሚታት ጉዕዞ ሂወት ተዘካሪ ይገብሮ። እቲ ምንታይ ምስ ማሕበራዊ ናብራ ምስ ሰባት ተኸባቢርካን ተሓላሊኻን ምንባር ኣካላዊ ጥንካረ ዓበይቲ ምኽባር ወዘተ ዝብሉ ኣምራት ብወግዒ መጋረጃኦም ቀንጢጦም ጆባ ዝብሉኻን እንታይ ነትካውን ዝስርዓሉ ናይ ፈለማ ደረጃ ስለ ዝኾነ ኮይኑ ይስማዓና። ትካላት ቅድመ ትምህርቲ ኣብ መዳለዊ ናብ መባእታ ደረጃ ጥራይ ዝተሓፅረ ሓላፍነት ኣይኮነን ሓላፍነትን። ዕላማ ቅድመ ትምህርቲ ሓደ ህፃን ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ወኒኑ ምስ ሰባት ተሳንዩ ክኸይድ ዘኽእል ኩሉ መድያዊ ስነ ምግባር

0: ምዕባለን ፍልጠትን ዓጢቑ ክወፅ እዩ እዚ ክውን ክኸውን ከኣ ትካላት ቅድመ ትምህርቲ በቲ ሚኒስትሪ ትምህርቲ ዘውፅኦ መምሃሪ ፅሑፍ ተቐይደን ክኸዳ ይግደዳ መምሃሪ ፅሑፍ ወይ ካሪክለም ቅድመ ትምህርቲ ምስ ኣነባብራ ሕብረተሰብ ኤርትራ ዝሳነ ተሞክሮ ኣብዚ መዳይ ዕዉታት ዝበሃል ሃገራት ኣብ ግምት ኣትዩ ተሞክሮ ሰውራት ተገንፂሉ ስነ ልቦና ህፃናት ኣብ ግምት ዘእተወ መፅናዕቲ ተኻይድሉ ናይ መወዳእታ መስርሑ ሒዙ ኣብ ግብሪ ውዒሉ
1: ናይ ቀዳማይን ናይ ካልኣይ ዓመትን ኣለና መፅሓፍ ክልቲኡ ከዓኒ 6-7 ቴማ ኣለዎ ማለት እዩ ብግቡእ እሱ እንድሕር ተማሂሮሞ ካልእ ትምህርቲ ኣየድልየምኒ በቃ እታ ቀንዲ መሰረት ንስ እያ እታ መፅሓፍ ተኸቲልካ እንድሕር ምሂርካዮም እቲ ቆልዓ ኣብዚ ኸደ ኸይዱ በቃ ብኩሉ ነገር እዩ ተሃኒፁ ዝኸይድ ኣካላዊ ምዕባል ኣለዎ ማሕበራዊ ኣሎ ስነ ኣእምራዊ ኣሎ ስሚዒታዊ ኣሎ ኩሉ ነገር ኣብ ኣሎ ቋንቋ ኣሎ ብምሉእ ማለት እዩ እዚ ነገራት እዚ ብግቡእ ተማሂሮዎ እንድሕር ሓሊፉ እቲ ቆልዓ በቃ ኣዝዩ ብሉፅ ቆልዓ ኮይኑ እዩ ዝኸይድ ብዝበለፀ ካብቲ ናይ ቀዳማይ ዓመት ብብዝሒ ኣብ ኩሉ ዋላ ብፀወታታት ዘማእኸለ እንተኾነ ትምህርትና ኣብቲ ናይ ቀዳማይ ዓመት ትመፅሓፍ ዋላ ወሲድኩም ክትርእይዎ ትኽእሉ ኢኹም ኩሉ ፀወታት ዘማእኸለ እዩ ሕጂ እቲ ብፀወታት ዝመሃርዎ ይቐድሕዎ እዮም ቶም ቆልዓ ኣይርስዕዎን እዮም ከዓኒ ስለዚ በዘን መፅሓፍ እዚአን ተኸቲሉ ዝኸደ ቆልዓ ንቐፃል ዋላ ንግዜኡ ኸማነ ኣይርስዑን እቲ ዝተምሃሮ ማለት እዩ ካብኡ ወፂኻ ዝመሃር ግን ኣነ ብዙሕ ደገፍ ኣይድግፎን እዩ ማለት እዩ
0: ኣብ ቅድመ ትምህርቲ መጀመርያ ቆልዑ ዝመሃርዎ ካብ ሌላ ምስ ቤት ትምህርቶም ቀጥሪ መምሃሪ ክፍልታትን መሰለጥዕታትን መምህራኖም መሳትኦምን ጀሚሩ ክሳብ ኣገዳስነት ኣብ ከባቢኦም ዝርከቡ ሰብ ሞያ ተማሳልነትን ፍልልያትን ነገራት ምፍላጥ ህዋሳቶምን ስራሕ ነፍሲ ወከፎም ምፍላጥ ዝኸይድ መባእታዊ ነገራት እዮም ከምዚ እናበለ እምበኣር እቲ ህፃን ንትምህርቲ ንፅሕፈትን ካልእን ዝሕግዝዎ መሰረታዊ ምቅርራባት ይገብር እዚ እናኾነ እቲ ኣካይዳ ኣብ ገለ ትካላት ትምህርቲ ናይ ቅድሚ ትምህርቲ በቲ ክወሃብ ዝግብኦ ካሪክለም ዘይክተላ ኣብ ገለ ንቆልዓ ካብቲ ንኡስ ኣእምርኡ ክመሃሮን ክሕዞን ዝኽእል ደረጃ ፍልጠት ዘይሰነ ንጥፈታት ዘካይዳ ኣለዋ ከምዚ ብምዃኑ ትካላት ቅድሚ ትምህርቲ ሸቶአን ወቂዐን ዶ ይበሃላ
2: ብኣንጻሩ እዩ ንቅድመ ትምህርቲ ሸትኡ ወቂዑ ክንብል ኣይንኽእለን ኢና ኣብ ቅድመ ትምህርቲ ቆልዑ ንቀጻሊ ህይወቶም ዘገልግሎም ኣረኣእያ ዘስፍኑሉ ዝቐስሙሉ እዩ እዚ ስለ ዝኾነ ኣብ ደገ ናይ ግዳም ፀወታ ኣሎ ናይ ውሽጢ ክፍሊ መነጣጠፍ ኣሎ እዚኦም ቆልዑ ግን ኣብ ከምኡ ኣብ ምንታይ ይውዕሉ ኣለዉ ካብ እቱ ኢሎም ክላስ ክፅሕፉ ውዕሉ ኣለዉ ሕጂ ነቲ ኩሉ መዳያዊ ምዕባለ ተረኽብዎ ዝግብኦም ከይረኸብዎ ተጎሲዩ ተሪፉሎ ስለዚ እዞም ቆልዑ እዚኦም ከም ግቡእ እቲ ሙሉእ መዓልቲ ክፅሕፍዎ ዝግብኦም ቀዳማይ ክፍሊ ምስከዱ ዋላ ብእውን ሙሉእ መዓልቲ ክፅሕፉ ኣይግብኦምን እዩ ኣብኡ ምስከዱ ምረኸብዎ ነይሮም ኣብቲ ንኩሉ ዝረኽብዎ ሒዞሞ ሞ መፁ ኣብ ቀዳማይ ክፍሊ ከዓ እቲ ካሪክለም ድማ ምስ ናይ ቀዳማይ ክፍሊ ተተሓሒዙ ቀሪቡ ስለ ዘሎ ኣብኡ ምረኸብዎም ነይሮም እዞም ቆልዑ እዚኦም ክልተ በደል ተበዲሎም ኣለዉ ሓደ እቲ ክረኽብዎ ዝግብኦም ኩሉ መዳያዊ ምዕባለ ከይረኸብዎ ሓሊፍዎም ኣሎ ንኣብነት ብዛዕባ ምኽባር ንደቂ ሰባት ስነ ምግባር ምህላው ንዓበይቲ ምኽባር ንጥኑሳት ምኽባር ንካባኻ ዝዓበዩ ምስ መዛንኻ ከመይ ጌርካ ቀሲልካ ከም ትዘራረብ ኣኽቢርካ ተኸቢርካ ከመይ ጌርካ ምስ መዛንኻ ምብሃሃል ምስ ስድራ ቤቶም ከመይ ገይሮም ብምብሃሃል ዝኸዱ ነዚ ኩሉ ተጎሲዮም ኣትዮም ኣለዉ ምክንያቱ ሙሉእ መዓልቲ ቁፅሪ እንግሊዝ ትግርኛ ክፅሕፉ ጥራይ ይውዕሉ ኣለዉ እዚ ሕጂ ይሓስዮም ኣሎ ተጎሲይዎም ኣሎ ድሓር ኣብኦም ዝከዱ ይስልችዎም ኦሬዲ እሱ እንድዮም ክገብሩ ሓጊዮም ሰልችይዎም ይርከቡ

ናይ ቅድመ ትምህርቲ ግዜ ክልተ ዓመታት ኮይኑ እቲ ህፃን ኣብ መፃኢ ጉዕዞ ምንባር ዘገድስዎ መሰረታውያን ኣእምራት ሒዙ ከም ዝወፅእ ይግበር። ኣእምርኡ ናተሓሳስብኡን ሰፊሑ ኣካሉ ብዝግባእ ዝማዕበለ ማሕበራዊ ናብራ ብዝግባእ ዝርዳእ ስምዒታት ኣብ ግዜኦም ክግ

0: ገንዘብን ከስተማቀረን ዝኽእል ታሪኽ መንነትን ክብርታትን ዝነብረሉ ሕብረተሰብ ተረዲኡ ንምዕቃቡን ስዕት ዜጋ ኮይኑ ክወፅእ ወሳኒ ተራ ዘለዎን ክልተ ዓመታት እየን ድማ
1: እዋ ክልተ ዓመት እንድሕር ኮይኑ ዝያዳ ውፅኢታዊ እዩ ብፀገም ሓደ ዓመት ጥራይ ዝመሃሩ ኣለዉ ንኣብነት ኣብ ርሑቅ ገጠራት ዘለዉ ቆልዑ ብስጋ ሕጂ ሓደ ዓመት ጥራይ ነይሩ ክልተ ዓመት ዝኾነሉ ምክንያት ግን ካብታ ፀባብ ገዝኦም ካብቲ ከባቢኦም ወፂኦም ብሓደ ዓመት ብዙሕ ለውጢ ከምፅኡ ይክእሉን እዮም ደቂ 4 ዓመት እዮም ዘለዉ ስለዚ ኣብቲ መጀመርያ ከመይ ገይሮም ማሕበራዊ ተዋሳእነት የማዕብሉ ኣብኡ ዝያዳ የተኩር ንኣብነት ኣብዚ ዝገብር ብቴማዊ ኣገባብ እንድዩ ዝቐርብ ምክንያቱ እቲ ቴማዊ ኣገባብ ንብዙሓት ሳብጀክትታት ዝሓቆፈ እዩ ቁፅሪ ቋንቋ ስነፍልጠት ማሕበራዊ ስነፍልጠት ድራማ ስነ ጥበብ ሳዕስዒት ስፖርት ነዚ ኩሉ ብሓንሳ ኣጣሚሩ ዝኸይድ እዩ ቴማዊ ኣገባብ ንኣብነት ቁፅሪ እንዳተማሃሩ ከለዉ እንዳተዘራረቡ ስለ ዝመሃሩ ዘለዉ ቋንቋ ውን ምዕባል ኣሎ ካልኣይ ምስ መዛንኦም ቆልዑ ምዝርራብ ምብህሃል ይመሃሩ ኣለዉ ዛትስ ዋይ ቴማዊ ኣገባብ ዝምረፀሉ ምክንያት ስለዚ ኣብ ቀዳማይ ዓመት ውሱን ክስታዮም ዘጥርዩ ኣብ ካልኣይ ዓመት ግን ኦሬዲ ርእሰ ተኣማንነት ኣጥርዮም ኣለዉ ቀንዲ ዕላማ ናይ ቅድመ ትምህርቲ ድማ እቶም ቆልዑ ርእሰ ተኣማንነት ንክሓድሮም እንድዩ ነዚ ኣብ ቀዳማይ ዓመት ነቲ ርእሰ ተኣማንነት ዝጀመርዎ የደልድሎ ኣፍልጦኦምን ካብ ዝቀለለ ናብ ዝኸበደ እንዳወሰኸ ክኸይድ ኣሎ ኣብ ካልኣይ ዓመት ሕጂ ብዛዕባ ስነፍልጠት ምሃሩ ብዛዕባ ተክሊ ምሃሩ ብዛዕባ ጂኦግራፊካዊ ኣቀማምጣ ምሃሩ ዝሕግዝ ዝና ሰባት ተባሂሉ ብዛዕባ ኣብ ፖምፔሪ ዝሰርሑ ብምንታይ ከመይ ይሕግዙና ኣብ ክሊኒክ ዝሰርሑ ከመይ ይሕግዙና ኣብ ሚድያ ዝሰርሑ ብከመይ ይሕግዙና ሕጂ ዝሕግዙና ሰባት ኢልካ ብቅልል ዝበለ ኣገባቢ ኢካ ተዳልዎ ግን ምስ ዝሰፍሐ ኣከባቢ ከመይ ገይሮም ከም ዝላለዩ ንምግባር ዝዓለመ እዩ ስለዚ ኣብቲ መተኣታተዊ እዩ ኣብቲ ድማ መደልደልን ኣፀቢቖም መሊኾምሞ ንክወፁ ዝሕግዝ እዩ ኣብዚ ከይጠቐስክዎ ክሓልፍ ዘይደሊ ንኣብነት ቁፅሪ ኣብ ቀዳማይ ዓመት ክጅምሩ ከለዉ ምፍላይ ምጉጃል ብከምዚ ጥራይ እዮም ዝመሃሩ ብዛዕባ ቁፅሪ ክመሃሩ ከሎ ብሕብሪ ብቁመት ምዕቃን ብምዕቃን ብከምዚ ይመሃሩ ኣብ ካልኣይ ዓመት ምስ ኣተው ግን ኣፀቢቖም ነቲ ቁፅሪ ካብ ሓደ ክሳብ ስጋ 10 እዩ ነይሩ ሎም ዘበን ግን ክሳብ 20 ከምዝኸውን ተገይሩ ምድማር ምጉዳል ምምቃል ኣብ ካልኣይ ዓመት ውን ነዚ መሊኾም ከም ዝወፁ ይግበር እዚ ብምሉእ ግን ብተግባር እዩ ብባሊቃ ብዝተረኽበ ዋላ ብፀፀር ኣስሒት ንዓቶም ሲ ብዝጥዕም ኣገባብ ኣብ ኣከባቢ ብዝርከብ ኣቕሓ ገይሮም ዝመሃሩሉ እዩ

ህፃናት ራእይ መጻኢት ሃገር እዮም። እዚ ስለ ዝኾነ ድማ ኣብ ግዜ ህብረታዊ ቃልሲ ከይተረፈዩ ልዑል ጠመተ ተዋሂብዎም ዝስራሓሉ ነይሩ። ኣብኦም ዝግበር ትምህርታዊ ወፍሪ ጽባሕ ንግሆ ንኹሉ ዘሐጉስ ምህርቲ ከም ዝሕፈሶ ርጉፅ ነገር እዩ። ስነ ፍልጠታዊ ኣገዳስነትን ኣድማዕነትን ቅድመ ትምህርቲ ብሚኒስትሪ ትምህርቲ ቀዳምነት ተዋሂብዎ እምበኣር ክኸይድን ክስራሓሉን ጸኒሕ እዩ። ኣብ ዝሓለፈ ናይ ነፃነት ዓመታት ድማ ተራን ኣበርክቶ ናይ ዘን ትካላት ትምህርቲ ንቅድመ ትምህርቲ ህፃናት ብቐሊል ዝጥመት ኣይነበረን። ዝበዝሑ ካብዞም ሎሚ ኣብ ዝለዕለ ደረጃ ትምህርቲ በፂሖም ንህዝቦምን ሃገሮምን ዘገልግሉ ዘለዉ ዜጋታት እምበኣር ውፅኢት ናይ ቅድመ ትምህርቲ እዮም።

0: መምህር ኣዜብ ኣብ ሞያ መምህርና ቅድመ ትምህርቲ ንዕስራን ሸውዓተን ዓመታት ተመክሮ ዘለዋ ምኩርቲ መምህር እያ። ኣብዚ ሕጂ እዋን ተመሓድራ ዘላ ሕሬተይቲ ሰመየታ ቤት ትምህርቲ ከዓ በዚ ክሳብ ሎሚ ኣጥርያቶ ዘላ ሞያን ተመክሮን ምስ መምሃሪ ፅሑፍ ኣሳንያ ተዓይ ዘላ እያ። መምህር ሰናይት ሰልጠነ እውን ንዕስራ ሓደን ዓመታት ኣብዚ ሞያ ዓያላ። 17 ዓመታት ኣብ ማእከል ቅድመ ትምህርቲ ፍረ ፅባሕ፣ 4 ዓመታት ክሳብ ሎሚ ከዓ ኣብ ማእከል ቅድመ ትምህርቲ መካነ ገነት ከም ዲረክተር ኮይና ተዓይላ። መምሃሪ ፅሑፍ ሚኒስትር ትምህርቲ ኣብ ምዕባል ህፃናት ዘለዎ ኣስተዋፅኦ ልዑል ምዃኑ ተረዲኣ ኣብ ግብሪ ድማ ተዓየሉ። እዘን መምህራን ካብ ተመክሮአን ከም ዝገልፅኦ መምህራን ቅድመ ትምህርቲ ንሓደ ህፃን ኣብ ምእላይ ድሕሪ ወላዲኡ ወሳኒ ተራ ዘለዎን ኣካላት እየን ይብላ። ስለዚ ኣተኣላልያ ሕፃን እንታይ የድልዮ ፅሬቱ፣ ጥዕንኡ፣ ድሕነቱ፣ ምዕባልኡ ብግቡእ ዝርድአንን ዝሰልጠናን ክኾና ይግባእ።
1: ንኣብ ቅድመ ትምህርቲ ትምህርቲ ጥራይ ኮንካ ትህብ ኬሩን የድል እዩ። ምግዳስ፣ ምፍቃር፣ ምፍታው ነቲ ቆልዓ እውን ኬር ምግባር የድል እዩ ቅድመ ትምህርቲ። ከምኡ ስለዝኾነ በቲ ዓውድቲ ብውሕዱ መንቸም መምስ ናይ ዓድኻ ኩነታት እንዲኻ ትኸይድ ብውሕዱ ናይ ሓደ ዓመት ስልጠና የድልዮ ንቅድመ ትምህርቲ። ምክንያቱ ምስ ዝኸይድ ብምሉእ ዘን ዝጠቐስኮን መዳያት ምዕባለ ናይ ቆልዓ ሳይኮሎጂ ክትፈልጥ ክትክእል ኣለካ። ከምኡውን ሩህሩህ ለዋህ ክትከውን ኣለካ። ኣብ ቅድመ ትምህርቲ ሲ ሓላፍነታዊ መምህር ክህሉ ኣለዎ። ኣነ ብናተይ እንተዝኸውን ነይሩ ካብ ኣብ ዩኒቨርሲቲ ኣብ ቅድመ ትምህርቲ ዝበለፀ መምህር ኮፍ መበልኩ ነይረ።
2: በቃ እቲ ቀዳሚት ሜላ ፍቕሪ እያ። ንቆልዓ ብፍቕሪ ክትቀርቡ ኣለካ። እንተደኣ ከም ኣዲኡ ከም መምህሩስ ኣዲኡ ምዃና እንድሕር ኣሚንዋ ዝኾነ ነገር ኣይፀግሞን እዩ። ዋላ ትምህርቲ እውን ክርዳኣልካ ኣይፀገም ይብሉን። ተቐንዲ ፍቕሪ ኣብ ፍቕሪ እያ እታ ምስጢር ናይ መቕለ ህፃናት። በቃ መምህርሲ ፈቃድ ክኸውን ከለ ኩላ መምህር ናይ መቕለ ህፃናት ኣዲ ክትከውን ኣሎ። ወላ ሸይኑ ወላ ሓሪኡ ወላ ገለ ኣይትፅገም ኢኻ። በቃ ሓፅበሉ ኩሉ ነገር ተፀራርዮ ከምዚ ኣብ ገዛኻ ዘላ ደቅኻ ትገብራ። ኣብዛ ቤት ትምህርቲ ከዓ ኩሉ ከምኣ ጌርና ኣፅሪና ኢና ነቶም ወለዲ ክንቅርበሎም ዘለና። ከም ሸይኑ እ ከይድ ገለ ኣይንብልን። ምክንያቱ ቆልዓ ምሳኻ ስጋብ ዘሎ ውላዱ ኣዲ ኢኻ ማለት እዩ። መምህሩን ኣዲ እንዳብል ክልተ ስራሕ ይኸማን ዘለዎ መቕለ ህፃናት መምህር በቲ ወላዲት እያ ብጥቃ መምህር እያ። ስለዚ ኩሉ ነገራት ፀገሙ ከዓ ንመምህሩ እዩ ዝነግር። ድኻም ናይ ዓይኒ ዘለዎም ትረኽቦም ናይ እዝኒ ፀገም ዘለዎም ኩሉ ነገር ኣብ ቤት ትምህርቲ ብጣዕሚ ኢኻ ተለልዮ። ኣብዚ ኸት ናይ ሕጂ መምህር ኮይና ይንስምዖም ኢና። በቃ ከምዚ ዝያዳ የፍቅሩኻ። እዚ ኸትካዮም መምህር ኣብ ገዛ እንታይ እዮም ዝብልና ወለዲ ሕጂ በቃ መምህር ከምዚ ኢላትካ እንታይ ኢልና ምንዮም ዝሰምዑና። ምክንያቱ ንመምህር ብጣዕሚ እዮም ዝኣምንዋ። ተዝበለቶም ከዓ ቅንዕቲ ክትከውን ኣለ ብጌጋ እንትሕር ኣረዲእኻዮም ብጣዕሚ ፀገም እያ። ስለዚ ኩሉ ግዜ ሞዴል ክትከውን ኣለ። ሓቲ መምህር መቕለ ህፃናት ሞዴል ኮይና ንኩሉ ነገራት ንቆልዑ ትፀሉ ብፅቡቕ ኣብነት ትኸውን።

0: ህፃናት ዝያዳ ብምርኣይን ብንሳስን ብመልክዕ ፀወታን እዮም ዝመሃሩ። ከምዚ ዝተገልፀ ንዕዋም ተባሂሉ ዝወፀ መምሃሪ መፅሓፍ ነዚ ክውን ዝገብር እዩ። ነዚ ዝድርዕ ከዓ ብዝተፈላለየ ሕብርታት ተዘጌፀ ኣብ ቀፅርን መላድቕ ዘናይ ቤተ ትምህርቲ ናይ ቅድመ ትምህርቲ ዝሰኣል ኣሰኣል ንህፃናት ባህሊ፣ መንነት፣ ክብርታት፣ ብሄራት፣ ኣስማትን ቦታን፣ ዞባታት ምንባብ ዘተባብዕ ፊደላት ዝምህር ሰናይ ትግባር ዝጉስጉስ ካልእን ዘጠቓልል እዩ። ኣብ ገለ ከዓ ኣብ ምዕራባዊ ዓለም ግኑናት ዝኾኑ ፊልምታት ካርቶን ህቡባት ገፀ ባህሪ ከም ሽሬክ፣ ሚኪ ማውዝ፣ ቶም ኤንጀሪ፣ ቴሌታቢስ፣ ስኑፒ ካልኦትን ተሳኢሉ ትዕዘብ። ብመምርሒ ደረጃ ሚኒስትሪ ትምህርቲ እዝን ከምዘን ክሰኣል ኣለዎ ዝብል እኳ እንተዘየለ ካብ ባህልን እንታይነትን ኤርትራዊ ሕብረተሰብ ዝወፀ ስእልታት ክሰኣል ግን ፍቑድ ኣይከውንን። እዚ ኣሰኣል እዚ ዝርከብን ኣብ ቤተ ትምህርቲ ከዓ በብግዜኡ በቲ ቕኑዕ ዝበሃል ኣሰኣል ከም ዝትከኦ ይግበር። ኣብዚ ሎሚ እዋን ካብቶም ኣብ ደረጃ ቅድመ ትምህርቲ በፂሖም ዘለዉ ደቅና ወይ ድማ ደቂ ጎረባብትና ንሰምዖ ሚስ ኩስቶ ሳር ሸሊማትኒ ሚስ ኩስቶ ከምዚ ሂባትኒ ክብሉ ንሰምዕ ኢና። ነቶም ንፉዓት ተባሂሎም በተን መምህራን ዝጥቀሱ ይሽለሙ። ካልኦት ድማ ነታ ስታር ትበሃል እናጠመቱ ዝሽለምሉ መዓልቲ ይፅበዩ። ኣብ ሞንጎ ህፃናት ንፉዑን ሕማቕን ዝብል ኣእምር ዘስርጥ ሽልማታት ኮኸብ ድርብ ኮኸብ እናተባህለ ዝወሃብ ሽልማታት እንታይ ኮን ይኸውን ፅልብኡ?
1: እዚ ዓብይ ሽግር እዩ። ሓደ ክንግንዘቦ ዘለና ኩሎም ቆልዑ ብሓንሳእ ግንዛብያዊ ምዕባለ ማለት ብሓንሳእ ንሓደ ነገር ናይ ምርዳእ ክእለቶም ማዕረ ኣይኮነን። ገሊኦም ቀልጢፎም ይርድኡ፣ ገሊኦም ከዓ ቀሲሎም ይርድኡ፣ ገሊኦም ከዓ ናይ ብሓቂ ዶንጌዮም ይርድኡ። ግዴ መምህር ነዚ ኣብ ሓደ ምምፃእ እዩ። ነዚ ንክትገብር ድማ ተኸታቲልካ ኣብ ቋንቋ ድዩ ሕፅረት፣ ኣብ ቁፅሪ ድዩ ሕፅረት፣ ኣብ ኣካላዊ ምዕባለ ድዩ ሕፅረት፣ ኣብ ምብኻሃል ድዩ ሕፅረት፣ ተኸታቲልካ ኣብ ሓደ ምምፃእ እዩ። ኣብ ቅድመ ትምህርቲ ዕላምኡ ንቆልዓ ፈተና መሃብ ናይ ብሓቂ ጌጋ እዩ፣ እቲዝዓበየ ጌጋ እዩ። ምክንያቱ ይህሰሎ ካብ መጀመርያ ፈተና እቲ መዓልታዊ ጉዕዞ ኮ እዩ ነቲ ምዕባለ ዝፈጠረ እምበር ናይ ሓደ መዓልቲ ኮፍ ኢልካ ምፍታን ኣይኮነን ምዕባለ ዘምፅእ። እቲ መዓልታዊ ጉዕዞ እንዳረኣኻ እንዳረኣኻ ክስታይ ንኣብነት እንታይ ኣሎ ካርድ ምክትታል ምዕባለ ቆልዑ ዝበሃል ብስርዓት ብስልጠና ተዋሂብዎን ኣሎ። ኣብ ቋንቋ ድዩ ኣብ ስነ ፍልጠት ድዩ ኣብ ምንታይ እዩ? ኣብ ኣካላዊ ምንቅስቃስ ናይ ደገ ድዩ ወይስ ምንጥጣፍ ኣብ ውሽጢ ክፍሊ ድዩ? ነዚ ተከታቲሉ ኣብ ሓደ ደረጃ ንምብፃሕ እዩ ተልእኾ ናይቲ ቅድመ ትምህርቲ ኣብ ሓደ ደረጃ ከተብፅሖ እዩ። እምበር ንሓደ ክትሽልሞ ከለካ እቲ ዘይተሸለመ ቆልዓ እንታይ ክመስል እዩ? ገና ካብ ንእስነቱ ገና ካብቲ ዕድመቲ ጀሚሩ ኣነ ሓማቕ እየ እሱ እዩ ፅቡቅ። ናይ ምውድዳር ናይ ምቅንና ኢንፋክት ካብ ምውድዳር ሓሊፉ ኣብ ምቅንና እዩ ዝኣቱ ዘሎ። ሕጂ ፀገም ዘሎ ስድራ ቤታት ዋላ ኣብ ገዛ እንታይ ገብሩ ይረአ መን ይሕምቕ ስኻ ዲኻ ስኻ ተሕምቕ ኣነ ባይ ሕምቆ እንድሕር ኢሉ ንፉዕ ዝወደይ እሱ እዩ ዘሕምቕ። እዚ ብጣዕሚ ጌጋ እዩ። ምክንያቱ እንታይና ነቶም ቆልዑ ንምህሮም ዘለና ፈሊጥና ኣይኮነን ከይፈለጥና ኢና ንገብሮ ዘለና። እንታይና ግን ነምህሮም ዘለና ምውድዳር በቃ ኣነ ካብ ክስቶ በልፅ ክንዲ ምትሕግጋዝ ምውድዳር ነምህሮም ኣለና። ምትሕግጋዝ ግን ከነምህሮም ኣለና። ኣብ ገሊኡ ሃገራት ንኣብነት እኩል መምሃራን ስለ ዘይብሎም ቻይልድ ቱ ቆልዓ ንቆልዓ ዝብል ፕሮግራማት ኣሎ። እብይ ዝበሉ ቆልዑ ወይ ከዓ እቶም ቀልጢፎም ዝቀልቡ ቆልዑ ሓላፍነት ኣለካ ንእከለ ክትምህሮ ከተማዕብሎ ኢሎም እታ መምህር በይና ዘይኮነት ቆልዓ ንቆልዓውን ተሓጋጊዙ ከም ዝምዕብል ሕጂ እቶም ቆልዑ ገና ካብ ንእስነቶም እንታይ ይመሃሩ ኣለዉ ማለት እዩ። በቃ ሓላፍነት ወሲዶም ንከምኦም ዝኣምሰለ መዘነኦም ቆልዓ ከማዕብሉ ይፍትኑ ኣለው። ምትሕግጋዝ ካብ ንእስነት ይጅምር።

ትምህርቲ እንክልዓል ንኹሉ ክል ዕድመ ኣገዳሲ እኳ እንተኾነ ቅድመ ክንክን ህፃንን ቅድመ ትምህርትን ብቐዳምነት ዝስርዓሉ ምኽንያት ግዳ እምና ኩርናዕ መሰረታዊ ትምህርቲ ብምዃኑ እዩ። ኣብዚ ብቐዳምነት ዝጥቀስ ምልከት ቋንቋ ደዩ። ሓደ ህፃን ቋንቋ ዓዲኡ ብዝግባእ ምስ ዝመልኽ ምሉእ ርእሰ ተኣማንነት ከም ዝህልዎ እዩ ዝንገር። ብዘካዚ ሓሳባቱ ክገልጽ ክኽእል ንኻልእ ቋንቋ ክመልኽ ዘኽእል ናይ ግንዛቤ ዓቕሚ ከጥሪ ኣብ ቋንቋኡ ክብሪ ክህልዎን ካልእን ሓጋዚ ምዃንያ መምህር ኣበባ እትገልጽ። ህፃን ቋንቋ እንግሊዝ ክመልኽ ኣብ ገለ ኣብያተ ትምህርቲ ናይ ቅድመ ትምህርቲ ዝርአ ጻዕርታት ከንቱ ብምባለ እትገልጾ። ኣብ ቤቱ በቲ ቋንቋ ማለት ቋንቋ እንግሊዝ ዘዛረበ ወይ ዘማዕብሎ ሕብረተሰብ ክሳብ ዘይሓለወ ንቋንቋ እንግሊዝ ኣተኩሮ ሂብካ ዝካየድ ካብ መባእታዊ ፍልጠት ዝሓልፍ ፃዕሪ ኣገዳሲ ዘይምዃኑ እውን ትሕብር። ህፃን ኣብ መጻኢ ምሉእ ሰብ ክኸውን ኣካላዊ ዕቤት፣ ኣእምሮኣዊ ብስለት፣ ማሕበራውን ስምዒታውን ምዕባለ ከምኡ ድማ ቋንቋኣዊ፣ ባህላውን ሞራላውን ምዕባለታት ኣገዳስቲ እዮም። እዞም ተዘርዚሮም ዘለዉ ብመልክዕ ቴማታት ተቐሚጦም ህፃን ክዓድቆም ዘለዎም 5 ዓይነታት ምዕባለታት ኮይኖም 7 ዓይነታት ትምህርቲ ተወሲኽዎም ኣብ ካሪክለም ሰፊሮም ዘለዉ እዮም። ስለዚ ወለዲ ነዚ ስነ ፍልጠታዊ መለክዒ ብፍልጠት ከተግብርዎ ኣገዳሲ ይኸውን። እዚ እንተተገይሩ ድማ ውፅኢታዊ ክንክን ህፃንን ቅድመ ትምህርቲ ህፃንን ክረጋገጽ ስለ ዝኽእል ብኽነት ናብ ዜሮ ክወርድ ዝተማሃረ ዓ

0: ሰብ ድማ ክዓቢ ይኽእል።
1: ብወገን ወለድሎ እንታይ ትምህሮኦም ኣለኽን ኢሎም ክሓቱና ይግብኦም። ንሕና ከዓ መፅሓፍቲ ንሪኦም ኩሉ ግዜ ኣኼባታት ክንገብር ከለና ሕጂ መፂኦም ረኣይዎት መፅሓፍ እንታይ ይመሃሩ ኣለዉ ረኣይዎ ኢና ንብል ንሕና ማለት ኢና። ሕጂ ንሶም ግን ቶም ወለዲ ኣብዚ ግዜ እዚ ዘይተማሃረ ወለዲ የብልና ግን ካብኡ ናብኡ ውላዶም

0: በተን መጽሐፍቲ ተቀይዶም ክኸድኹም ዘለዉ ተመፃና ኢልና ዋላ ባዕልና ጎስጓስ ክንገብር ኣለና ኣፍልጦ ድይብሎም ዘይኮነ ዚ ኣፍልጦ ሙሉእ ኣፍልጦ ኣለዎሎም ወላዲ ግን ጎስጓስ ክንገብር ኣለና እዚኦም ዝመሃሩ ኢልናኸ ከነርኦም ኣለና ማለት እዩ።
1: ኣብ ኤርትራ ምስ ዕቤት ትካላት ቅድመ ትምህርቲ ቁፅሪ ተምሃሮ እውን ካብ 15,000 ናብ ልዕሊ 128,500 ከም ዝበረኸ ሰነዳት ሚኒስትሪ ትምህርቲ ይሕብር። ኣብዚ እዋን እዚ ኣብ ዞባ ጋሽባርካ 444፣ ኣብ ዞባ ሰሜናዊ ቀይሕ ባሕሪ 337፣ ኣብ ዞባ ደቡብ 667፣ ኣብ ዞባ ዓንሰባ 304፣ ኣብ ዞባ ማእከል 175፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ ኣለዋ።

ንስ መደብና ዳሳስና ያቀጥላ ተቃሪባ ዘላ ክብራትን ክብራን ተኸታተልትና ሎሚ ዳሳስና ጋፅኛና ሜሪ ኣማኑኤል ክትዳልውልና ሜሪ ኣማኑኤል ሎሚ ኣብ ሃገረ ስፓኛ ዘንገድ ቅልስ መሰብ ውዑር ዝተሕዝትኡ መደብ ሒዛ ክትቀርብ ኩሉ ግዜ ንዕዘቦ ኢና። ቅድሚ ብዙሕ ዓመታት ከም ዝጀምረ ድማ ነፈለጥና። ብትኽክል መዓስ ጀሚሩ ይኸውን? ብልክዕ ዝጀመረሉ ዕለት መዓስ ይኸውን? ስለምንታይ ኩም ዓይነት ቅልስ ተጀሚሩ? እቶም ኣብ ውዕር ከ ናይ ባሓ ቀደም ቀይሕ ዓለባ ምስ ረኣዩ ክንድኡ ዝበሳጨዉ ብሓባር ንተዓዘብ ብዛዕባ ስፖርት ክንፈልጦ ዘለና ክእሉ ክተፍልጠና ማለት እዩ። ናብ ሜሪ ኣማኑኤል ከስክረኩም ሰናይ ምክትታል።

ኣብ ብዙሕ እዋን ኣብዑር ምስ ቀይሕ ሕብሪ ዘይሳነየ ጌርና ንርድኦ ማዕረክ ንደይ ብዙሓት ኮን ኢና። እዚ ሓሳብ እዚ ኣብቲ ኣብ መራኸቢ ብዙሃን ካብ ብዝዝርጋሕ ቪድዮታት ዝሰረፀ ስነ ሓሳብ ምዃኑ እዩ ዝንገር። እቶም ኣብ እስጳኛ ዝግበር ውድድር ባእሲ ናይ ኣብዑር ዘሰልፉ ኣልዕቲ ዝበዝሐ እዋን ቀይሕ ሕብሪ ከም መለለዪ እዚ ፀወታ ክጥቀምሉ ምስ ጀመሩ ኣብ ርእሲ ሰባት ኣብዑር ንቀይሕ ሕብሪ ከም ዝፀልእዎ ጌርካ ክሰኣል ክኢሉ

እቲ ሓቂ ግን ኣብዑር ቀይ ሕብሪ ኣይርእዎ ኣይጸልዎ። ኣብ ዓይነቲ ናይ ሰብ ሰለስተ ሕብርታት ክፈሊ ዝኽእል ውሕታት ኣሎ። ኣብ ናይ ኣብዑር እንተ መጺና ግና ክልተ ጥራይ እዩ ዘለዎም። እዚ ማለት ናይ ሕብሪ ምርኣይን ምፍላይን ክእለቶም ካብ ናይ ሰብ ድሩትን ትሕት ዝበለን እዩ። ኣብዑር ንቐይሕን ቀጠልያን ሕብሪ ክፈላልይዎ ኣይክእሉን እዮም። እንተ ደኣ ከምቲ ንሕና ደቂ ሰባት እንሪዮ ቀይሕ ሕብሪ ክርዩ ዘይክእሊ ኮይኖም ብኸመይ ይርበሹን ይጸልእዎን ደኣ ዝብል ሕቶ ክልዓል ግድን ይኸውን። እቲ ሕብሪ ናይቲ ጨርቂ ዝተቐየረ ይቀየር። እቶም ኣብቲ ፀወታት ዘለዉ ኣብዑር ኣብ ሜዳ ንዘለዉ ኣሰለፍቲ ብሕርቃን ንምጥቃዕ ድሕራ ይብሉን እዮም። እቲ ኣብዑር ዝጸልእዎ ሕብሪ ዘይኮነ ምንቅስቓስ እዩ። ኣብዑር ዝኾነ ዝግበር ቅጡፉን ረባሽን ምንቅስቓስ ክትፃወርዎ ኣይክእሉን እዮም። ንኣብነት ኣብ በረኻ ዝኾነ ኣራዊት ሃንደበት ንእትንቀሳቐስ እንስሳ ከም ሓደገኛ ብምርዳዮም ንምጥቃዕ ዝደናደኑ። ካልእ ንስምዒታት እቶም ኣብዑር በረኻ ናብ ሓደገኛታት ዝቕይሮም ኣብ ዘይፈልጥዎን ብዝሒ ህዝብን ጫውጫውታን ኣብ ዘለዎ ቦታ ብምዃኖም ዝተፈላለየ ጨና ናይ ሰባት ስለ ዝበዝሖም በቲ ርድኢት ናይቶም እንስሳታት ኩሉ እቲ ኩነታት ስጋኣት ይንዕኦም። ቅልስ ወይ ባእሲ ናይ ኣብዑር መበቀሉ ኣብ ቅድመ ታሪክ ኣብ መሶፖታምያ ኮይኑ ምስ መስዋእቲ ወይ ኣምልኮ ኣብዑር ምትሕሓዝ ከም ዝነበሮ ታሪክ ይነግረና። ከም ፀወታ ናብ መላእ ዓለም ክዝርጋሕ ዝጀመረ ግና ምስ ምስፍሕፋሕ ናይ ንግስነት ሮማ ምዃኑ ኣብ ታሪክ ይንገር እዩ። ናብ ኤስያ፣ ኣፍሪቃ፣ ላቲን ኣሜሪካ፣ ኤውሮጳ ድማ ከስፋሕፍሕ ጀመረ። እዚ ባእሲ ኣብ ገለ እዋን ኣብ ትሕቲ ግላድየተር ዝብል ስም እውን ክፅዋዕ ጀሚሩ ምንባሩ ይፍለጥ። ኣይበርያን ዝበሃሉ ኣብ ግሪክን ሮማን ዝነብሩ ዝነበሩ ቀቢላ ምስ ኣብዑር ናይ ምቅላስ ልምዲ ስለ ዝነበሮም እዚ ባህሊ እዚ ናብ ብርክት ዝበላ ሃገራት ብፍላይ ድማ ኣብ ላቲን ኣሜሪካ ከስፋሕፍሕ ግዜ ኣይወሰደን።

ኣብ ማእከላይ ግዜ ወይ ሚድል ኤጅ ድማ ሕጊ ተሰሪዕሉ ናብ ሓደ ብዙሓት ሰባት ዝከታተልዎን ዝሳተፍዎን ፀወታ ተቐየረ። ቅድሚ ተራ ህዝቢ ክሪኦ ምጅማሩ ማለት ኣብ 15 16 ክፍለ ዘመን

እዚ ፀወታ ነቶም ኣብ እስጳኛ ዝነበሩ ሃብታማትን ነገስታትን ጥራዩ ዝቐርብ ነይሩ። ኣብቶም ኣብዑር ተገዳስነት ብምሕዳር ድማ ነቶም ኣብዑር ምስ ኣብዑር በረኻ ብምድቓል ዓብ ወፍሪ ክገብሩ ተራእዩ። ኣብ ከም መርዓን ካልእ ፍልይ ዝበለ ኣጋጣሚታትን ክዘናግዑን ክርዩን ስለ ዝደልዩ ነዚ ፀወታ ብዕሊ ደፍእሉ። እዚ ፀወታ ብኣንጻር እቲ ብብዙሓት ሰበስልጣን ዝመፆም ዝነበረ ተቃውሞ ከስፋሕፍሕን ክዓብን ግዜ ኣይወሰደን።

እዚ ሕጂ ኣብ እስጳኛን ኣብ ናይ ላቲን ኣሜሪካን ሃገራት ዝፅወት ዘሎ ቅልስ ናይ ኣባር በረኻ ኣብ 18 ክፍለ ዘመን ብዝሓዞ ቅርፂ እዩ ዝፅወት ዘሎ። ኣብ 1726 ፍራንቺስኮ ሮሜሮ ዝተባሃለ ኣሰላፋይ ሓድሽ ቅዲ ፀወታ ኣተኣታተወ። እቲ ኣብ ኣፍራስ ተወጢሕካ ዝፅወት ዝነበረ ፀወታ ብእግሪ ክፅወት፣ እቶም ኣሰለፍቲ ድማ ኣብ ኢዶም ስቶክ ዝተባሃለ ሴፍን ቀይሕ ጨርቅን ብምሓዝ ንክፃወቱ ዝብል ሕጊ ኣቆመ። ዝበዝሐ ግዜ ኣብ ፀወታ ዝስለፉ ኣብዑር መወዳእታ በቶም ኣሰለፍቲ ይቕተሉ እዮም። ኣብ ገለ እቶም ኣብዑር ተባዓትን ብርቱዓትን ብዝኾኑ ክምሕርዎም ይረኣዩ እዮም።

0: men like Sir Gawain and backed them up all for the Thornwell. But the beneficiaries of privilege, the forward reactionaries, the short.
1: ኣብ መወዳእታ ናይ 18 ክፍለ ዘመን ብሰበ ስልጣን ጥራይ ዝጥለብን ዝርአን ዝነበረ ፀወታ ብተራ ህዝቢ ክርአን ከም ሓደ ክቡር ሞያ ክብሪ ተባሂቦ ብሰባት ፍቱው ፀወታ ክኸውን ጀመረ። እዚ ፀወታ ኣብ ብዙሓት ሃገራት ብተጣበቕቲ መሰል እንስሳታት ኩልኩል እኳ እንተኾነ ኣብ እስጳኛ፣ ፖርቱጋል፣ ሜክሲኮ፣ ደቡብ ፈረንሳ ግና ክሳብ ሕጂ ይፅወት ኣሎ። ኣብዚ ሕጂ እዋን ኣብ ሃገራት ላቲን ኣሜሪካ ከም ባህሊ ሰሪፁ ዓለማዊ ውርሻ ኮይኑ ክቕፅል ይድፋኣሉ ኣሎ።

ኣብ ዓለምና ኣብ ዝፀወታ ዝበዝሑ ኣብ ዕርብ ምቕታል ዝለዓለ ክብረ ወሰን ሰቢሩ ዘሎ ኣሰላፊ ጋስቶን ሳንቶስ ጁኒየር ዝስሙ ሜክሲካዊ እዩ። ንሱ ዛጌት ክሳብ 2,000 ዝኣኽሉ ኣብዑር በረኻ ኣብ መኸተ ወይ ፀወታ ቀቲሉ ይርከብ። ንሱ ኣብዚ ሕጂ እዋን ኣብ ጥሮታ ይርከብ። ጋስቶን ሳንቶስ ብብዙሓት ሰባት ብክብሪ ዝጥመት ሰብ እኳ እንተኾነ ብገለ ወገናት ኣብ እንስሳታት ብዘለዎ ጭካነ ይፍለጥን ይፅላኣን እውን እዩ።

ርእሲ መደብና ፍኖተ ህይወት እያ ቀፂላ ተቃሪባ ዘላ። ክቡራትን ክቡራን ተኸተልትና ሎሚ ፍኖተ ህይወትና ኣብ ዝሓለፈ ሰሙን ፍፁም ፍለማርያም ንክልተ ሰብ ሓዳር ቀሪቡልና ነይሩ። እዞም ሰብ ሓዳር እዚኦም ን48 ዓመታት ዝኣክል እዮም ኣብ ምዉቕ ናብራን ፍቅርን ሓዳርን ፀኒሖም ዘለዉ። ተመክሮኦም ውን ተካፊልና ብዘይካዚ ን46 ዓመታት እውን ኣብ ሙያ ችክሊስታ ፀኒሕ እዩ። ንሎም ድማ ካልኣይ ክፋሉ ሒዙልና ይቀሪቡ ዝብሎ ፍፁም ክፍለማርያም እሞ እንታይ ክኸውን እቲ ዕላል ብሓባር ንከታተል ናብ ፍፁም ክፍለማርያም።

0: 48 ዓመት ድማ ኣብ ዕርክነትን ሓዳርን ካልኣይን ናይ መወዳእተን ክፋል
1: ተመስገን ከመይ ምለክ ናይ ሓቂ ከምቲ ሓዳርቲ ከምዚ ዝሓለፍናዮን ካብቲ ሓዳርና ከማ እትዝርናዮ ነበርና ይረኣየና ንኩሉ ነገር ሓደ መዓልቲ ስምስ ገዚ ጠበ ኣንቢብካ ፅሒፍካ ስኪ ነዞም እንዳዘይናሃቦም ስናና ሽግር ኩሉ ስግድር ወበይን ምግሰብዓና ንስምዑና እዮም ሓደ መዓልቲ ስምዑና ኹን ከምቲ መዓልቲ ስምዑና እዮም እስኪ ፅሒፍካ ሃቦም ኩሉ ዝተግብሪ
0: ዝኸበርኩም ተኸታተልቲ መደብና ኣብዝሓለፈ ቀዳማይ ክፋል ናይ ዚ መደብ ሙሴ በቲ ካብ ኣቦኡ ዝወረሶ ሞያ ምዕራይ ሽግለታ ከም ዝዓብየን ብተገዳስነት ከም ዝሓዞን ሙሴን በዓልቲ ቤቱን ድማ ን15 ዓመት ኣብ ዕርክነት ከም ዝነበሩ ብሰሪ ሰብ ዘዛርብ ዝነበረ ሃልሃል ዝብል ፍቕሮም ክልቲኦም ናይ ስድራ ተነፅሎ ከም ዘጋጠሞም ኮይኑ ግና ኣብ መወዳእታ ፍቕሪ ስዒሩስ ኣብ 1990 ብስድራ ቤቶም ዝተማእከለ ቃል ኪዳን ብምእሳር ኣብ መርዓን ደርዓን ከም ዝበቕዑ ልክዕ ኣብ ሓደ ዓመት ማለት ኣብ 1990 እውን እዛ ሕጂ ሙሴ ሰርሓላ ዘሎ 46 ዓመት ኣውፂራ ዘላ ትካል ብናይ ክልቲኦም ፃዕሪ ከም ዝወፀትን ብኣታዊታት እዛ ትካል እናተዓንገሉ ድማ ደቂ ደቆም ክስዕሙ ከም ዝበቕዑን ርኢና ንሎሚ ድማ ርእቶ ተገልገልትን መሳርሕትን በቲ ሓደ ሙሴ ኣብ ምቕፃር ሰራሕተኛታት ዝኽተሎ ክሳዓብ ዘለዎ ሜላን ጥበምን ድማ በቲ ካልእ ዝደስስ መደብ ሒዝና መፂና ኣለና ሰናይ ምክትታል
2: መጀመርያ ሙሉእ ስመይ ሰለሙን ስባህቱ ደባስ እዎ ምስ ሙሴ ኣነ ኣብዚ ቪላጆ ዳርጋ ተወሊደ ዓብየ መሰረቱ ከዓ ምስ ሙሴስ ልዕሊ 30 ዓመት ንፋለጥ መሰረቲ ሙሴ ስራሕ ክሕዝ ከሎ መጀመርያ በቲ ብቑዕ ክእለት ዘለዎ ሰብ እዩ ሙሉእ ክእለት ዘለዎ ዝኾነ ሰብ ዘመስግኖ እዩ ሙሴ ዝሓዛ ብሽግለታስ እንትርፎ ምስጋና ወይ ከዓ እንትርፎ ፅቡቕ መንገዲ ክትከይድ ነዊሕ ግዜ ኣገልግሎት ክትገብር ዝኾነ ከማር ሰብ ርኢካ ኣይትፈልጥኒ
0: ብተወሳኺ ኣብ ስራሕ ዓለም ኣብ ዘተወፈርከሉ ግዜ ኣታዊኻ ዝዓቢ ብመንፅር ዘለዉካ ብዙሕ ተገልገልቲ እንተ ደኣ ኮይኑ ብቓት ስራሕካን ሚዛን ጠባይካን ወሳኒ ነገር እዩ መንእሰይ ዮሴፍ ንኣስታት 11 ዓመት ኣብ ዘትካል ዝሰርሐን ገና እውን ዝሰርሕ ዘሎን ሰራሕተኛ እዩ
3: ከም ዓበ ኣቦይ ከም ዓበ ኣቦይ ኮይኑ ዝኣለየና ከም ኣቦይ ኮይኑ ስለዝኣለየኒ 11 ዓመት ሰሪሕና ኣለና እዚ ጋሳረ ቸንትራለ ኮ ኩሉ ማለት ኩሉ ንሰርሕ ማለት እዩ
4: ቅድሚ እንታይ ዝሰርሕ
3: ቅድሚ ሕጂ ኣብዚ ዕዳጋ ከም ገመድ ሸጥ ነረ ከም ሓራራይ ኮይኑ ኮላይ ምስኦም ከይድ ማለት እዩ ከምቲ ሓጋዛይ ኮይነ ምስኦም ኸይድ ሕጂ ሓጋዛይ ነይሩ ሽዑ ምስኦም ኸይድ ማለት እዩ
0: ኣቶ ሙሴ ኣብ ትካሉ ዝጥቀመሉ ኣገባብ ምቕፃር ሰራሕተኛታት ፍልይ ዝበለ እዩ ተነፅሎ ብመትከል ብምውቋም ኣብ ኣእምሮኦም ዝደስከሉ ሰባት ዘለዎ መረዳእታ ክሳዓብ ዘለዎ ሰናይ ተበግሶ እዩ
5: ካብቲ ሕጂ እዚኣ ዝሓተትካኒ ንምሳሌ እዚ ቆልዓ እዚ እዚ ሴፍ ዝብለካ ዘለኹ ምስ ሓደ ከብቲ ዝጠብሕ ምስኡ ይጓዓዝ ሞ እዚ ሰብኣይ ዝኾነቲ ናይቲ ከብቲ ርስሓት እግለ የጉሕፎ ኣክንዲ እተን ዝግብኦ ድዩ ወይ ከዓ ንፅቡቅ ገይሩ ሒዙ ድዩ ኣክንዲ ስድርኡ ዘረክቦ እንታይ ገብሮ ነይሩ መስልካ ሰብኣይ በቃ ጥራሕ መሳርሒ ገይርዎ እዚ መሳርሒ ምስገብሮ ኣዲኡ ኣንታ ምስሓወ ቆልዓስ ከምዚ ኮይኑ እጂ እታ ናይ እምርኡ ከዓኒ ትፈልጣኻ ስለዚ ቁርብ ዶ ኣብዚኣ ምስ ፈለኒ ከይተገበዝኩ ንዕኡ ኣነ ናባይ እቴ 11 ዓመት ሙሉእ ሰሪሒ ዝቆልዓ 11 ዓመት 11 ዓመት በሰላ ደይብሉ ታሃሪም ይፈለጥ ቆይቓ ጥዒም ይፈለጥ ልክዕ ከም ኣቦኡን ከም ኣዲኡን ከም ውላድ ገይረ ምሳይ ሒዚ ዓቂበ እዩ
3: ኣብዚ ዓብዪ ሞያ ትምህርቲ ማለት እዩ ትምህርቲ ጥራይ ዘይኮነ ዝኾነ ነገር ካብ ዝኾነ ነገር ስለለ ማለት እዩ ካብ ዝኾነ ነገር ኣብዚ ኣሰልጢካ ዝሰርሕ ካብ ዝሰሪሕካን ገዛኻ ናብ ካል ነገራት ኣይትእለና ካብ ወልፍታስ ኩላይ ዓብ ትምህርቲ ትምሃር ማለት እዩ
0: ብተወሳኺ ከይተሃወኽናን ከይተረበሽናን ቀስ ኢልና ስለ እንረዳዳእ ካብ ግዜ ናብ ግዜ ለውጡ ብምምጻእ ኣብዚ እዋን በይኑ ወፊሩ እውን ሰሪሑ ክኣቱ ከም ዝኽእል ድማ እዩ ኣቶ ሙሴ ወሲኹ ዘረድእ
5: ከም ዝበልኩካት ቆልዓ ዮሴፍ ዝበሃል ኣሎ መሳይ ኣሎ እሱ ሓደ ከዓ ድያቆን ሰመረ ዝበሃል ኣሎ ሕጂ እዚኦም ክል

0: እዮም ከዓ ይሕግዙኒ። ሕጂ ነዚኦም ብናሓንጎል ክኸብቱ እንበር እዚኦም ሰባእዚኦም ናባይ ንምፅኦም ሕጂ ሓንጎሎም ከስፍሑ ጥራሕ ሓንጎሎም ከስፍሑ ጥራሕ እቲ ቆልዓ እውን ከምዚ ዝብለካ ዘለኹ ቁርብ ናይ ሓንጎል ጣዕና ዘይብሉ ሰብ ናብኦፕቲዝም እዩ እሱ እውን ካብቲ ዝነበሮ ሕጂ ዓብዪ ለውጢ ዓብዪ ለውጢ ዳርጋ ተቀራሪቡ ንክብል ሲ ኣጋኖ ኣይኮነን ዓብዪ ለውጢ እዚ ከዓ ኒህለ ክሳዕ ሕጂ ምሳይ ዝሰርሕ ኣሎ ማለት እዩ።
1: ንዝገበረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል ለውሃትን ሰብኣውነትን ኣቶ ሙሴ ብመቕርቡን መሳርሕቱን ክግለፅ ዝፀንሐ ኮይኑ በዓልቲ ቤት እውን ካብኡ ዝፍለ ሓሳብ የብላን።
2: ሙሴ ብጣዕሚ ጥቕልዋ እዩ ብጣዕሚ ዋ ክፍኣት የለ ኣነ ከፍኸው ኣነ ትንኩል ብጣዕሚ ለዋህ እዩ ብሰብ ውጭና እንድሕር ንሰብ ዘየብልን ኢልዎ ብዝኾነ ነገር ብውጭና ንምንታይ ገለ ምሽ ልቋዮ ኖኖ ኣምላኽና ከኣንሶም ደቅና ኹም ገርክቦም እዩ ኣይቲ ብል ንዓይ ተገልቢጡ ገንሓኒ ለዋህ እዩ ጠባይ ጥዑሚ ማንም ዝፈት ማን ቆልዓ ዝፈት ኣነ ጥራሕ ይኮን ክስ ማንም ምሉእ እስታይ ፀፅራት ቤት ምካ ዝፈትዎ ኣብ ስርሑ እውን ሎ ብጣዕሚ ንፍዕ እዩ እቲ ግዜ ድኣይ ቁርብ ምስቲ ምዕባይ ቆልዓ ገለ ዲልና ዝዓሙ ገብር እዩ እወ ዓሙ ገይሩ ባሕፂሩ ካ ካብ ዓሙ ላዕሎ ኣይሰርሕኒ ስጋብዚ ሓጂ ሰዓታት ካ ከም ዓሙ ገይሩ ከይድ ሕጂ ግዳን ክልተ እግርና ረጊፅና ሽዑ እኳ ናይ ነገር ካ መደብ ጌርና ሓዳና ወፂናስ ሕጂ ግዳን ክልተ እግርና ረጊፅና እግዚኣብሄር መስገን ብጣዕሚ ለዋሂ ምስ ብልውነት ይኸ ንዕምኡ ዘብሎ ብጣዕሚ ለዋሂ እዚኣ ፅቡቅ ሓዳር ጌርና ናብራ ጌርና ስጋብዚ ሕጂ ሰዓታት ከዓ ኒህና ልካ ሓሸው ቆሸው ክብልና ነብስና ፈሊጥና ተቐቢልና ዓለም
1: ኣብ ስራሕ ዓለም ይህን ምሂን ሓደን ክልተን ምባል ዘሎን ዝነበረን እዩ ነዚ ኣባህላ ብኸመይ ትብሎ ግና ወሳኒ ነገር እዩ። ኣቶ ሙሴ ኣብዚ ዝጥቀመሉ ሜላን ጥበብን ተገልገልትን መሳርሕትን ዝምስክርዎ ሰናይ ኣካይዳ እዩ።
0: ሜላ የድልዮም ድኺም ኸ ይበልካ ምክንያቱ ሕጂ ኣብቲ ኣነ ዘለኹ እቲ ከም ዝበልኩካ ዝቆልዓ ዚ ክሰርሕ ከሎ ሓደሓደ ግዜ መፋትሒ ጠፍኦ ሓደሓደ ግዜ ካብቲ ስራሕ ዝኾነ ጠፍኦ ንስኻ ታሃንዲትካ ክትዛረበ ንብልካ እዚኣ ከምዚኣ ሕጂ ኖ ኣይትግበር እዚኣ ከምዚኣ ኢልካ ስኻ ኣረዲእኻ ልክዓ ክትእትዎም ትኽእል ኢኻ ጎንፅ ዘለዎ ዘረባዮም እዚኦም ክብሉ ዘይክእሉ ምክንያቱ ይጎዶም እዩ ድሕር ከምኡ ጌርካ እዮም ተዳኺሎም ሲ ኣብ ካል እዮም ዝወፅ
3: ከም ዓቦይ ከም ስድራ ኣይኮይኑ ይዓለየካ ማለት እዩ ከምዞም ዓበይቲ ስድራ ኮይኑ ከምዚኣ ግበር ኣምዚኣ ይትጋገ ከምዘይበር ገለ እንዳለ ይምህረካ ማለት እዩ ከም መምህር ማለት እዩ መምህር ኣቦካ ኮነ ሓደ ስለዝኾነ ናይ ዓበይቲ ስድራ ማለት እዩ።
1: ብተወሳኺ ኣቶ ሙሴ ኣብ ዝህቦ ኣገልግሎት ንሰብ ክሕጉስ ከም ዝፅዕርን ከከም ዓቕምኻ ኣድላይ ፅገና ከም ዘካይድን እቲ ዝደኽሞ ምስ ዘኽፍሎ ዋጋ ከም ዘይመጣጠን እዮም እዞም ተገልገልቲ ዝዛረቡ።
4: ኣይትኸውን እያ ትበሃል ነገር ኣይፈልጥን እዩ ንሓንቲ ነገር ብሞድፍካ ጌርካ ናይ ምስራሕ ተኽእሎ ዘለዎ ከምኡ ናብቲ ህዝቢ ምስ ተዓቕሚ ናይ ጅቡኡ ከዓኒ እዚ ርትዓዊ በቲ ዝተሓተ ዋጋ እሞ በቲ ዝለዓለ ስራሕ እንዳሰርሐ ኮሎ ብቑዕ ክእለት እንከሎ ክሳብ ብከምዚ ዓይነት መንገዲ እንዳኸደ ኣገልግሎቱ ዳርጋ ኣጋጣሚ ሙሴ ድሕንደየለስ ኣበይ ከይዲ እዩ ዶክተር ናይ ሓደ ናይ ሕክምና ናቱ ደረጃ ናይ ፋሕፋሕ ኣቢል ንኣካላት ዝፈልጦ ሙሴ ከዓ ንሽግለታስ ፋሕፋሕ ኣቢል ዝፈልጥ በዚ ዝፈልጦ
5: ብስርሑ ግን ኩሉ ግዜ ምስጉን ኩሉ ሰብ ዝደልዮ እቲ ዋጋ ከማ ንዋጋ ኣይክፍሎምን እዩ ብብዝሒ ኣይክፍሎምን እቲ ዝቕየር ነገር ዝግብኦ እሱ በዕሉ ከምባ ሓድሽ ገይሩ ተኣሽ ትስካቶ ድዩ ገለ ድዩ እቲ ዕሪዩ በዕሉ ሰርሖ ኣብ ካልእ ችግሊስታ ግን እዚኣ ጓሓፋ ካለ ቀይርኣዮም እሱ ግን ከምኡ ይብልን በታ ክእለቱ ናቱ ኩሉ የማልኦ እዩ ትስራ
3: ኣብዚ ዓብ ትምህርቲ ተመክሮ ሞያ ትምህርቲ ማለት እዩ ሞያን ትምክርትን ተመክሮ ንበካ ካልኣይ ነገር ኮነ ጠባይን ስነስርዓት ንበረካ ኣብዚ ኮነ ዝኾነ ሰብ ተመፅኡ ከመይ ጌርካ ከም ተቐበሎ ጋሻ ዓብ ሰብ ከመይ ጌርካ ከም ተቐበሎ ይምህረካ ማለት እዩ ኣብ ምስጋና ይብፃሕዮ ዓብ ምስጋና ይብፃሕዮ ንምስ እዮ።

0: 46 ዓመት ክሰርሕ ከለኹ እዛ ስራሕ እዚኣ ኣታሓዛ ናይ ዓማዊል ሓደ ኣብቲ ኣነ ዝገብርበሎም ወይ ፀጎም ኩሎም ከምዚ ናይዚ እዋናት ሕጂ ደሎ ምብላዕ ምምንጫት የለን ንሰብ ኣኽብሬ እቲ ዝኽፈል ኣመስጊኑ ንሰብ ኸይድ መሪቑኒ ንበሽ ኸይድ ካብ ዝበልዓሉ ኣነ ኣብቲ ስራሕቲ 46 ዓመት ካልእ ክግበር እዩ ዝግብኦ ነይሩ ግን ካናተይ ጠባይ ብዝጋብሄር ክመረቕ ንሰብ ይገብረሉ ማለት እዩ ብዝጋብሄር ክመርቕ እሱ ከዓ ከዓ ንዓይ ደጊፉኒ እሱ ከዓ ክሳዕ ሕጂ ፅኒሑ ንደቀ ኣብ ፅቡቕ ትሪኦ ዘርእየኒ ዘሎ ስለዚ እቲ ፍቕሪ ነቲ ሰብ ብጣዕሚ ሓልዮት ኣለኒ ክንዲዚ ሰዓታት ሰሪሕስ ክንዲ ዝኽፈሉ ዝበለሎ ምክንያት የብለይ ብፌር ብፎኪስ እንዳክፈልኩ ክሳዕ ሕጂ ይነብር ስለዚ ኣብዚ እዋናት እዚ ንኣሽቱ ጥራሕ እንዮም ዘለዉ ችክሊስታታት ነዚኦም እቲ ዕብ ዝበለ ድዩ ወይ እቲ ዋና ድዩ ነዚኦም ብፅፋት ክሰርሑ እንዳተኸታተለ ዝጋገዩ እንዳማሃረ ሰዲ ምዕራይ ጥራሕ ዘይኮነ እንዳማሃረ ንዓማዊል ክሕዙ እዚ ይላቦ
1: ግዜ ርኢኻ ሕለበ ንበለት ጓላም ከም ዝበሃል ካልኦት ኣብዚ ሙያ ተወፊሮም ዘለዉ ሞያውያን ድማ ከምዚ ናይ ሙሴ ኣካይዳ ብምኻድ ኣብ ተገልገልቲ ሓልየት ብምርኣይ ኣርኣያ ክኾነኹም ዘለዎም እዮም እዞም ተገልገልቲ ወሲኹም ዝዛረቡ
2: እዋነ ክብል ደሊ ሕጂ ከም ኣብነት ሙሴሲ እዞም ንሪኦም ዝተፈላለዩ ኣቑሑት ይሃልዎም ዝተፈላለዩ ዓማዊል ይሃልዎም ኣብቲ ሰባት ዘለዎም ኣቕርቦት ምስቲ ሰብ ሓደ ደረጃ ክእለትካ ነቲ ሰብ ገንዘቡ ዝኸፍለካ ብቑዕ ጌርካ እቲ ዋግኡ ክትከፍሎ ክትዕርየሉ ብድሕሪኡ እውን ምስቲ ሰብ ከዓኒ ምስቲ ሕብረተሰብ ዘቀራርበካ ምስቲ ዓቃሚ ደረጃ ከዓ ነቲ ሰብ ከዓ ቅሩብ ዋጋታት እንዳነክኻ ምስቲ ግዜ ኩነት ንሪኢኻ ሰብ እዩ መኽሰብ ገንዘብ ስ ሓላፋ እዩ ሰብ ድሕንፈቲካስ ገንዘብ ዋጋ የብሉ ምስ ሽምካን ምስ ብቑዕ ዝኾነ ክእለትካን ኣብ ዓለም ስ እንዳተፀዋዕካ ትነብር እየ ኣነ ከዓ ሙሴስ ኣብነታዊ እየ ንክብሎ ድኽእል ሙሴስ ኩሉ ሰብ እዩ በቃ ብዋጋ ድዩ ብብቕዓት ክእለቱ ድዩ ብኣቀራርባ ዲፕሎማሲ ምስ ሰባት ዘለዎ ድዩ ብቑዕ እዩ
1: ኣብ ሞያውነት ካብቶም ምስ ተገልገልቲ ዘራኸቡ ከዓ ረቑሒታት ሓደ ንስነ ምግባር ዝተሰነየ ምሕደራ ግዜ ምውናን እዩ ኣቶ ሙሴ ኣብዚ ዘለዎ መረዳእታ እንታይ ይመስል
0: ዓማዊል ብፁ ሰላም ተቐቢልካ ኣብታ ሰዓት እታት ስራሓ ብሽግለታ በታ ሰዓት ትውዳእ ወዲኻ ክተረክብ ከም ዘለካ ብሎሚ ብፅባሕ ወይ እዚኣ ከምዚ ኮይና ኢልካ ዘረባ ክሳይ ዘይብሉ ብቕዕ ኮይንካ ጥራሕ እታ ሰዓት ክንዲዚኣ ክውዳእኩም እዩ ኣብታ ዘደለያ ሰዓት መፅኡ ትወዲ ሰብ ክርከባ ከም ዘለዎ ሓደ ካልኣይ ሰኒዕኻ ምስራሕ እዚ ዓብዪ ጌጋ ሰኒዕኻ ምስራሕ ኣብቲ ኣደይ ተብፅሕ ወይ ከዓ ክልተ መዓልቲ ምስ ገበረት ትስበር እዚኣ ኣይድግፋን እያ ሕዛ ስራሓ እያ እሱ ከዓኒ ንካልእ ሰብ ከምዚኣ ዝኣመሰለ ኺት ኢሉ ከዓ ሰደልካ ስለዚ ኣነ እዛ ከብ ማሓላልፋ ዝደሊ እዛ ነገር እዚኣ ማለት እዩ
1: ከምዚ ክግለፅ ፀንሐ ኣቶ ሙሴ ልዕሊ 46 ዓመት ኣብ ሙያ ብሽግለታ ዝነጥፍ ዘሎ ሙያዊ ኮይኑ ምስተን ቀዳሞት ብሽግለታ ፍልይ ዝበለ ፍቕሪ ኣለዎ ስለዝኾነ ድማ ካብ ምሕር ተመክሮ ነተን ቀዳሞት ብሽግለታ ብምስናዕ ምዘና ሕጂ ብሽግለታ ከም ዘመሳሰለኒ ዝዛረብ
0: ሕጂ ፍሉነት ኣለዎም ናይ ቀደም ዝነበራ በዓል ኢታሊ ዊንሶር ጋርላቲ በዓል ኣታላ ብዙሓት እየ ነይረን ቤንሰይ ሳተን እየን ቤንሰይ ዝበሃላ ቤንሴ ኡኖ ሜዞ ዝበሃላ ማለት እዩ ዊንዶሶር ጋርላት እዩ ቤንሴ ናይ ሓባር እዩ ቤንሴ ናይ ቀደም እየን እዚአን ሕጂ ናይ 6 ዓመት ናይ 7 ዓመት ዝኸዳ ሽግለታ እየን ብኣገልግሎተን ብዘይ ንሕስያ ብዘይ ክሳይ ተሰርሓ ሽግለታ እየን እዚአን ሕጂ እቲ ፍሬኖናተን ብስልኪኡ ፈላጥ እተዘይኮይኑ ማንም ዝኽእሎ የለን እንተደኣ ተባላሽ እዩ ኣብዚ እዋን እዚ ሕጂ እዞም ችክልሳ ንዕአን ክርዩ ርእሲ ሕማም እዩ ደሕዞም ኣይፈል ይሓሙዮም ርእሶም ኣይሒዝዎኒ ማውንቴን እዘን ፎኮስ እዚአን የለም ኢሎም እቲአን ግን ንዓይ ድንብርፃ ይብለኒኒ ናይ ቤንሰይ ኣብ ቪላጅ ሎ ሙሴ ዝበሃላሉ ክዱ ብሎም ኣብኣ መፃ ፈዊሰቦም ማለት እዩ ዝቕየራ ከዓኒ ኣሎ ከዓ ቀይረልና ብሉኒ ይቕይረሎም ሞዲፊካር ገይረ ኣብዚ ናይ ዘመናዊ ናይ ዘን ስፖርቲቮ ፍሬንአን ማኖብሪኤን ኩሉ ቀያይረ ከዓ ኣሎ ኣዲሰደን ማዕር ተላየቲ ናይ መጎርበቲ ቆሪፀ ደቂ 7 ዓመት 6 ዓመት ኣግቦም ዘይዝርግሕ ቆሪፀ ኣትሒተ ኣልሕመ ዝገበርክዎ ኹን ኣሎ
1: ስርቂ ብሽግለታ ካብቲ ኣዝዩ ገኒኑ ዘሎ ሕብረተሰብና ዘይቅበሎ ዘይስነ ምግባርዎ ምዃኑ ብምሕባር ዝኾነ ሞያዊ ኣብዚ ዕቱብ ጥንቃቐ ክገብር ከም ዘለዎ እውን ካብ ልሳን ኣቶ ሙሴ ዝሰማዕናዮ ለበዋዩ ነይሩ
0: ስርቂ ሽግለታ ክመፃ ይኽእላ እየን ምክንያቱ ሰብ እዚኣ ትሸጣላ እንዳሕሪ ኢልኳ እታ ክትሸጥ ትኽእል ሓደ ፋክቱር ናይ ሽግለታ ክህሉ ኣሎ ቁፅራ ፋክቱራ ንእሽተይ ክተበለ የብላ ተርፋ የብላ በዚ ብፋክቱራ ቁፅራ ምስኣ ሒዝካ እንተደኣ ኮይኑ ካብ ገበን ናፃ ትኸውን ስስአና ገንዘብ ሒዝካ ብሕሱር ሸይጡለ ኢልካ ምግዛእ ግን ፀባሕ ንጎ እቲ ዘይተደለየን እቲ ዓብዪ ገበንን ናባኻ ስለ ዝወርድ ዓብ ዓብ ዓብዪ እቲ ዝኸፍአ ክጥቀቕ ኣለካ ሓደ ካልኣይ ናይ ብሽግለታ ንፃል ቸርኪኹን ባረፋንጎኹን ወዘተ እዚታት ኣቢሉ እንተ ደኣ ወዲ ሰብ ኣምፂኢልካ ድሸጥ ብመሰረት ክትቀርበ የብልካ እዚኣ ከብኡ ክንዲዚ ገዜ ክንዲዚ ክሸጣ የ ኢልካ እዚ ገበን እዩ ክትሕዞ የብልካን ውፁም ስለዚ ካብዚ ከዓኒ ካብዚ ነገር እዚ ዘለዉ እንዳ ችክሳታት ክቁጠቡ
1: ኣብ መወዳእታ እምበኣር ሙሴን በዓልቲ ቤቱን ኣብ ፍቕራዊ ህይወት ብዝነበሮም ጥሙር ኣካይዳ ኣብቲ ሽዑ እዋን ኣብ ጥርጣረ ብምእታው ብፍሉይ ዝከታተልዎም ዝነበሩ እሞ ኣብ ዝገበርዎ መፅናዕቲ ግዳ ኪኖ ፍቕሪ ካልእ ኣበሳ ከምዘይነበሮም ብምርግጋፅ ሸለል ዝበልዎም ኮይኑ ግና ድሕሪ ናፅነት ሓደ ካብኣቶም ምስ በዓልቲ ቤቱ ንሙሴ ወዝቢ ምምርኻብ ብዝፈጠርዎ ሌላ መደብና ክንዛዝም ሰናይ ቅነ
3: እንታይ ኹም ንስኹም ትወፁ እንተኣትም ፍቑራት ወላ ሓንቲ ካልታይ ተትግል ኣለና ንበልዕ ንሰትን ድቅስቻው ድሕሪ እታይ ኣሎ ኢል ንሓር ኣይተገደስልናን ድሕሪ ብዙሕ ግዜ ምስ ኣቶ ሻዕብያ ግን ኣብዛ ካሸላ ክቀጠም ርኺብኒ ውሽታ ሽምቁር ርስዕ እያ እምበር ክሓተክ ሓፍተይ ጠጠው በሊልኒ ናይትሓተኒ ኢል ዮ ፈልጥና ኣይልና ይፈልጠካኒ ኢል ዮ ገዛኹም ሓስሓስ እንዳሓሙኺ ብከምዚ ብከምዚ ብከምዚ ብኹም ፀሓይ በርቂ ከምዚ እያ ገዛኹም እንዳ ሓፍትኺ ብከምዚ ብምንታይ ትፈጥካኒ ኢል ዮ ክልቲኹም ክዝበር ከለኹም ኣብዚ ሓዳር እዚ በፂሑኩም ግን ብጣዕሚ እየ ከመይ ገይረ ምኾነ ንኸመይ ገይረ ምኾነ ገልፀልክ ነገር እዚ ኢልኒ ምስ ሙሴ ተመሪዕኸ ኢልኒ እወ ኢል ዮ እዚ ናብረ ስኹም ወሊድኪ ኢልኒ ክልተ ቆልዕ ወሊደ እዚኣ ሰናይ ተወሊዳ ነራ ሽዑ 93 ተወሊዳ ነራ 93 እያ ተወሊዳ እቲ ፍቅሪ እዚ ከመይ ገይረ ክገልፀ ኢሉ ደንፂዎ ደንፂዎ ንባዕሉ ንሕና ከዓ ንብልኣን ከዓ ከምዚ ገርና በትስታይ ዝንሶም ዝፈልጥዎ ገይሮም ኣብዚ ከምዚ ከምዚ ከም ምሳና ክትሰርሑ ደሊናኩም ግን ክልተ ፍቅራት ዝኾንኩም ብዙሕ ኣይተገደሰ ኣብ ፍቅሪኩም ጥራሕ ስታይ ድሂብኩም ኢሉ ስጋ ብዛሕታት እዚኣ ግን ከመይ ገርም ክዕለክ የኢል ብጣዕሚ ስጋ ሕጂ እዩ ዝገርሞ ዋላ ሕጂ ክርእየ ንክእሎ ገርሞ እዩ ወሊደ ዘሚደ መርዓይ እውን ዓዲመ እየ ዓዲመ እየ መርዕ ናይ ዘቆልዓ ዓዲመ እዩ
0: ስለዚ ሙያ እዚ ንዓይ ኣብሲሉ እቶም ከም ሕጂ ክብለካ ዝኽኣልኩ ንኣሞን የብሰሎም ኣሎ ንስድራ ኮይና ክሳዕ ሓሙሽተ ቆልዑ ወሊደ ሰለስተ ተመሪዖም ሓንቲ ሳዋ ሕጂ ከይዳላ ምዞም ዝወረዱ እዚ ሓደ ከዓ ዓሰብ ኣሎ እንዳ 38 ከምዚ ኢልና ሕጂ ብሰላም ንነብር ኣለና ክሳዕ ሕጂ ማለት እየ
3: ኣብዚ ሰዓታት እዚ ምብፃሕና ግን ብጣዕሚ ሕጉስቲ ብጣዕሚ ሕጉስቲ ብደቂ ሕጉስቲ ብሓራሪ ሕጉስቲ

0: ጃምናኸ
1: ኣይነሱን ድዩ ዲግ ከባሃልና ፅንዩ
0: ባዕልቡ ኸበይ በፅሒ
1: ፀጊምኒ ኮይኑ ሓንቲ ርሕቕበኩም ክልተ ርሕካ ፅንሑለ ኢልኒ
2: ወይለ እዚ ጣብ ሽካዕላልኒ ሕነቦኣ ዝገብረለኒ እንዳበለ ክፍክር ፀሓት ዓርቡ ነራ
3: እሞ
4: ሕይ ደኣ ኮ ዓዲ ክፈኣልና ኢላ እትቅድም
0: በሉ ስምዑኒ እዛ ጎርዞ ብታ ኩላ ከይበፅሐት ከላ ንዝደግፍ

0: ሕጂ ግን በዚያ ገር ክትመርቂ ንድሕሪ ገጽ ክኸይ ጥመት እዩ
1: ሰሚዕ ኸለ በዚ ገር ክትረሕ ያ ስማ መንፈስ ቅዱስ እንታይ ዝበሎ ጥቕሚ ሕልሚ ወደ እንታይ ክሳብ ሸ ዝፅብለኒ
2: ኣይኹ ዛጓለይ

0: ዓይነም ጓደ ከይዛረብ ኣፈይ ኣፍላ ብትኾኑ ኢለ ነይረ እንዴ እንታይ ሕይ ሞ ዳሓል
1: እወዛ ጓለይ ኣነ እውን ከመቦኽ እየ ንሕይ ግን ስምዕና ስምዕና በዛኺ
0: ዓይነም ጓል ንሕይ ሰዓብ ወግቶቶ ንብደፎ ደለይትኺ ኣብ መቕል ዓዲ ኣሎም በርዓ እንተበልኪ ብሎሚ ክንቆፅር ክፀሚሉ ትበልኪ ከዓ ሕፃ ክንገብር ሃይ ሓደ ይፍልጥና ደላይ ከዓ ሽመ ወዲ ኸፈላ እዩ በልዳ ምሰዲኹም ሞተላ ዘባ እግዚኣብሔር ኣምላካ ፅቡቅ እዮም ክርክን
1: እንተ ዓይነ ጓል በያ ክንደና ዓይረአይ እዛ ትማል ትማል ብስንባድ ኣይካብ ሞት እንደ ተሪፈ
2: ኣብዲ ሕሉፍ ንዘክራ
1: ሓቂኺ ሓቂኺ ኣፈይ ሂብኒ እምበሪ ሓቂኺ ሃይ መልሲ ክንገርኒ ኣይትሕነኽኒ እንዶትኾንኪ እኺ
2: ሕረያደ ንባሓስበኒ
1: ሕረይዛ ጓለይ ኣይትሕነኽን ንግዳ ምሰዲኻ ኮቢኢኻ ትዛራት
3: እጠቓ ንስጋ ሳፍሒ ክትእዝያ ትመሳፍ እዩ
4: ኢሎምሱሓሒለኒ እዩ
3: እንታይ ክኸለካ ይግድን ሕልፍልፍልፍልፍል ኢልኪ
2: ኣነሰይ መስለኒ
3: ሰይ ዘርእ ወረደይሲ ተካ ረኺቡ ተመስገን ኣምላኸ ተመስገን ዳርደጊ ሞት ከም ኣዳም
2: ክሳብ ኩሉ ዲኻ
3: ሕጎስ ወ
2: ኣንታ ሰው እሞብዚ ምሳና ቕመጥ ፍቐደለ
3: ድሓን ዕርስኺ ክሳብ ዝኣክል ዓዲ ክትፅል እየ
2: ደገ ደጊኣ ክትብል ሓሲማ ኢለን ካዋርዳንን ክትፀርኻን ዝተዋሒጠካ
3: ኣዮኺ ብድሕሪኻ ፀርፊ ዳርጋ ደርፍኒ
2: ኣንታ ሰውን ኣቕሊልካ ባይትራእዮ ከቢድ እኳ እዩ
3: እዛ ዝብለኪ ኣ ውሳኒ ሓርካ በርሀ ኣለመለየ ክብለኪ እዩ ተጠንቀቂ ነብስኻ ሓሉ
5: ኣይ ሰሙን ኣይ ሳልስቲ ሽማግለታት ሒዝና እናያብረትና እያ ክብርሃ ደበኽ ክንብል ኢና
1: ንሕይ ድዩ ንኸራም ዳ ሕራ ኢላ
5: ኩሉ ሓደ ኸራሚ እዙ
1: ሰይቲ ዓሳ ኣብ ልበ ሰሚራ ትለ ሰይቲ ዓሳ ኣብ ልበ ሰሚራ ትለ ኣቶ ከመይ ዝመሰለት ቆርዓሲ ገዛና ድርብ

0: ኣነ ብእሱ መሬት ከለኹ ዓይኖም ተመሪዓ ማለት ዘበት
1: ወይታይ እዚ ወረ ናይ ዓይኖም ጭቡጥ ክሳብ ድኾነ ኬድና ነ ነምፃእ
0: እዚ ሰነፍ ደይረሓዊ ኸኒ ሞ ናይ ሰቁት ከይገብር ሒዙ ፈኒዋ
1: ወይታይ እሞሓወይተ ሰነፈ ንሕና ዓስከር ናይ ሰውን ክንሰንፍ ኣይከውኒ ከድና ክነምፃእ ኣለና
2: ኣቦ ዓይኖም ኣሎ እዚ
0: ናብ ዝብሎ
3: ኣነ ክድ ወልፍ ናይ ይብክያ ለከ ዋንቲ መጨክ ሓት እዮ
4: በሊ እንተሰሚዑ
2: ጥቡቅ ቀሪክ ነፍሓት እዩ ፈጢ
3: ድብልኻ
2: እዩ
3: እንታይ እዮም ዝብሉ
2: የብሉ ንኻ ትበሃል
3: እንታይ ዘይብለይከ
2: ዋ እንታ ብሓቂ ርኢ ተፊካ
3: ተጉ እንደብልና እንታይ እቲ ዘይብለ
5: ናይ ኣቦታትካ
3: እንታይ እቲ ናይ ኣቦታት ይከ
5: ወይ
2: ኣይፈለጥካ ኢል ሕጂ ድማ
5: ኣቕሓ
3: ድድ ስዲ ስዲ ና ከምዚ ፈገጅ ዝዘረበ
2: ኣባ
3: ክዛረበ ተብዓበይ

0: እንታ ዒሉ ካልይ መዓልቲ ድገማ መልሓስካ ክትጨርመካ እዩ ናቱ ክኣኽለናሲ
1: ዓይኖም ጓል ደኣ ናይ ድሓን ዲኽ ዝኽሉ ፀርፊ
0: ናይ ድሓን የ ኮይ ምሕፀር
1: ምስ መን ዳኣልኪ
0: ምስ በረኸት ወዲ ገረ የሱስ ኣብ ቅርዓት ዓዲ ካብ ዝንእሱ ቆልዑ ተኣኪቡ ስጋሳውን እናበለ ክምሕል ፀኒሕኒ ሕደ ግን ተበልክዎ ድማ ሓዲግን ንበዝ ተዓዚሩ
1: በኣዚ ክኣርኪቡ ብኻስቕ ኢልክዮ
0: ኣቦ ሰርሳውን ፅባሕ ፅባሕ ዓዲ ድቃሲ ኢና እናሓደረሲ
1: እንታይ እኮ ክንገብር እንተዓይኖም ባል
0: ዝግበር ዳመል እዩ ካልእ ተተረፈሲ
1: ድሓን ኣኣምን ኣሚኖ ጓል
0: እምበርከ ጓል እሞ ጉድዓ ድ ክተደቅስ ዓቕሚ የብላን ዝብል ርዲኢት እዩ ዘለኩም ድሓን ግን ሰርፊዕ ምባሉ ዝሃለለ ኣድጊ ክቢድካ ፃዕምኖ እንዲ ነገሩ
1: ዓቕሚ የብልክን ማለት ያ ኣይኮነን ዓይኖም ጓል የግዳሲ በስማ ሚልኪ በዚ ኣገልክ ንቤት ክእቶ
0: ኣሓብ ቀላቐለየን ዘለዋ ንሃየን ክገብር ክኸይል
2: ሕልፎ በዚ

0: ድኻም ዘለካ ኢኻ ትመስል። ንጎረረኻ መቅለል ዝኸውን ቁሩብ ፀዲ ድኽበካ
1: ፅዕዲ ዘማትሞ ደይሰቲ
2: ነቲ ብቕል ፅመይ ዘምፀኽዎሲ
0: ብዘማት ዝመፀኻ ኢልካዮ
2: ደፋር
1: ሓለፉ ዝኸደ ስምተ ዝህልዎ ንኽብለካ ውን ኣምድሓርሓርኩም
0: ድፍረትካ ይኹር እዩ የግዳ ናብ ቁም ነገር ናመጡ
1: ምስኻ ምንተ ቁም ነገር ኣሎ እዩ
0: ዓይኖም ጓልካ ባ ኢላትን ፍትያ ኣቤት ቆመና ኣቤት መሸከል ችላዋ ኣየ ግን ንኽምርዓዋ ጓልካ ኣለ
1: ኣይውዕሎም
0: ዶ
1: ወ ዋላይ ሕፂት እያ መድረ ሰማይ እውን ጣበቕ ፍፁም ኣይውዕሉ
0: ሓሙ ኢኻ ኣይቀትለካኒ የግዳ ንትብዓተይን ሓሞተይን ክትፈልጥ ግን ሃረይ
3: ተወራርሓ ጐይታ በላበዱ ንኹኑ ዘልዝብ ረቂዙ ኽሳዱ ሰውን ብልሕሹተል ክልተ ዝኣፉ ብሓይሊ ዘግርዕ ንኽትጥያፉ ሰውን ኣባልሃር ተባዕ ዝሓመቱ ከም ገበልጫካ ዝጥምቶም ዓትዒቱ ከም ዝራብዕለ ሰደንበ ዘይንታዮ ባሕምባይ ክብል በረኻ ምሕዳሩ መንመይ ኣየይዑ እንተ ተኺሉ ሕልፍ ክብል ምን ሽራሕ ዚኢሉ ኢሎም መዚ ነይሩ እቲ ነይሩ ሽላ በረኻ ዘይርከብ ኣሰሩ ድሕሪ ዘይምለስ ሓሳ ተነዲሩ ቱታ
0: ሃረይ
4: ኣቤት ጐይታ
0: ሓሞይ ምእታን ክሕጐሰለይ ተሰኪምዎ ዝነበረ ጾራት ሒዝኩም ምለስዎ ሓሙ ቆቲሉ ኸይበሃል ኸይምለስዎ ንብረቶ ሒዙ መለስ

0: ቀና ኣለዉ ሕዚ እዛ ሰበይቲ ላ ራስ ክትውቃዕ ሞይ ትመፅን እንታ ክሳድ ክሳድ ተማዕዱ ዘላ መዓልኪ ኣብ ሻቀደስቲ
1: መዓልካ ዘምህረት
0: እንታይ ዳ ተማዕዱዊ ኣይ ድሓናን ዲና
1: ድሓኒና ሰብኣይ ንዕዳጋ ከይዶም እሞ ድሃዮም ከዓ ትምህጥም ኮይኑ ተሸቂለ
0: እሞ እዚ ግን ኣይደለም ዝኾነ ሳውንዶ ረኪቦም ይኸውን
1: ትፈሎ እንታይ ክትረክብ ወደይ ፈጣሪ ባስተረና እዋ
0: ፈጣሪ ፀሎት ግን ይስማዕ እምበር ኣንቲ ብሻ ቅድስቲ እናተሰኮፍኩ ክኢአ እምበር
1: ናይ መፅእካ ኢኻ ትስከፈኒ
0: ብኣመሆ ዛጓልኪ እዚ ነይ ፀልዮ ብዝሰማዕክዋ ምሕንሓና ካብ ርእሲ ሳውን ምንቕ ኣይበለን ከምኡ ለባ ተሰቂላቶ ዓብት ነዚኣ ዝሃበ መዓንጥ ዓብት ትበዓት ተገሪና ስንግንቅፅ በልኩ
1: ባዕራ ጉዳም ወፅያ ከዓ ሻፈረ ትብል ኣላ
0: ፈጣሪ ከምዛ ናታ እንተዝዕድለኒ ውፁ ሰብኣይ ምኾንኩ እንታ ኣነኩ ሓርየ እየ ሓርየ እያ
1: ስማኣሎ ፈስ ቅዱስ እንታ ቁርብካ ዘይትሓኖ እንታ መንግሓን ከልካ
0: እዩ ዘይነበረኒ ካበይ ከምፅእ ሓቅዶ ትዕበጥ እያ ኣይትዕበጥን ኣይትዕበጥ
1: ትምበል ከምዶ ትፈልጣ
0: እፈልጣ ብፈልጣ ሓልፋ ይኳ ፈልጣ
1: ኣኸለ ሕልፊ ዓድለኹ እንተበልካ ከበርካ ኣይፋለይ እንተበልካ ከዓ ሕማቕካ ተሰኪን ካብ ሻጥካ ተሸጎጥ
0: ኣንቲ ብሻ ቅዱስቲ ደርዲረ ደራዲረ ትብዓት ጓልክን ትሐጎሰኪ ኢለ እንተጎነገርኩ ክን ነባይ ግምትል ካል ዘዘውርክዎን ውሕጅልክዮ
1: ኣ ዘምህረት ዳ ሰብኣይ እንዲኻ
0: እዛ ጓልክ ደኣ ይ ሓቃ እንዳ ተባዓ ክትከውን
1: እንታይ ማለትካ እዩ
0: ናትክወሲዳ
1: ፈጣሪ ሰቲርኒ እንቋዕናትካ ይወሰደት
0: ብኩሉ ንኸዓ እምበር ተሰቲረ ጉዲኢ እያ ጉድጓድ ንኩዓትያ ኮይናትኒ ብሕርሕይ ከይዛርብ ኣፈይ ኣፍላም ትኹን
1: ትም ተበልካ ሕማቕካ ስተረልካ ፈላጢኻ ሓሽከ ትነበረካ ቁንጣሮ ክንልካ
0: በልኸድና ኣብሻ ቅድስቲ ድንቂ ዘረባ ተመሲሕ ክኒ እንዲኺ ድራር ከየርከበት ምኻድ ክሓይሽ ክድና ብሰላም ኣምፃ እዮም እቶም ሰብኣይ ከዓ ማይ ትሪፍሪፍ እናበለሲ ትሪፍሪፍ ኢላ ክስቀለኒ
1: እንታ ሎ ምስንካ ፈጣሪ ፀሎትና ሰሚዑ ትሕዞም ከይጎደለ መፅኡ
2: ሰውን ጓልካ ክንገፅ በረኸት ሃብኒ ኢልኒ
1: በስመ ኣሎ ፈስ ቅዱስ ኣንቱ እንታይ ዘረበልኩም ትዛረቡ
2: ዘይመጠበረ እዩ ስቀይ ከይጉደለ ሰዲድኒ
1: እዚ ጓሳ ይቕኒ እንተቐነየ ከዓ የጥምሰኒ ዶ በፂሑ ሓቀይ ድሓ ንስኻ ሰሚ ይግበር ዓይኖም ካ ኢድሚ ዓሚኹ ተተሪፉ ክርእኒ ምድሪ እንታይ ከም ትውልድ ሓቢርና ክንረአዩ
2: በስማ ኣበለ ዓይኖም ጓለይ በስማ ኣበሊ
1: ጓልያ እሞ ምድሪ ቤትና ኣይሕ ዝብላያ ዘይብሉድ ይመሲልዎ ድሓን ሓደ መዓልቲ ፊታፊት ንገጥም ንኸውን ኣትቆልዓ እዚ ዘረባኸ ካብ እዝንና ሓሊፉ ኣብ እዝኒ ሳውን ከይበፅሕ ተጠንቀቂ ኣብ መገዲ ከይፍርሻሕክ ተጠንቀቂ ሻሕሻሕ ትበል ግዲ ክንደይ ግዜ ኣለኸብቲ ከምሑቓ ንጉህ ንጉህ ከም ኣለዎ ሓቕነና ተረፍ ፅጋቡ ሰላም ዝቤትናን ዓድናን ክድፈ ሞት ይሕሸኒ እናራዕኹትን ኣይውዕሎን ይብል እዋይ ወይልከ ወይልክ ቆልዓ ዓብዳትኒ ኣትታክትባቑጢ ይኸዶ ዓቕመይ ዘፍቀዶ ቃለስ ስሙ ከጥዑም ካብቶም ገጢማ ንስለ ስድራኣን ዓዳን ሞይታው ካ በሃል እዋይ በሊ ኣኽለኪ ይኣኽለኪ ሰሚዕልክ ኣለኹ ይኣኽለኪ ይኣኽለኪ ክዲ እተው ቤትኪ እተው
0: በዓልካ ሽማ
3: ማልካ ዘምረት
0: ኣበይ ምፀናሕ ካ ደኣልካ
3: ኣብዚ ና ዓጋማ ተኽትከት ግራ ፀኒሕኒ
0: ኣብ ማእኸል ዓዲ ከለካ ደኣ እሞ ኣብ እንዳ ዓጋማ
3: ኣብ ማእኸል ዓዲ ዳ እንታይ እዩ
0: እታሓፂኢትኻ
3: ኣጋባብኸ ናይ ነገር ጥዕና ይመስለን
0: ትሕዘን ሓሳብን ዓይኖ ወላ ወላ ይጥዓየ
3: ክትበ ዘለኻ ንዶ ዳሕዳሓዮ
0: ይሓይሽ
3: ዘረባ ጊዕትካ ደኣ ናበይ
0: ኣጋቡና ትብዓታ ወላ ወላ ይተበርሃኒ
3: ግን ንዑዲኻ ፀሊቐዮ
0: ኣንታ ናይ ህወት ሕቶ ኮይ
3: ኣየ ንዓኻ ዝሃበት መዓንታ ከምኡ ባላይ ፀልዎን እየ ኣብ ሓሳባት ቅድሚያ ኣለኹም።
0: እንታ ተሓዚኹም ሓደ
3: ምድረ ክሳብ ትቐድወና ዶ?
0: እፍትሓላ እፍትሓላ ንሓውል እፍትሓላ
3: ኣጆኻ ክፈትሓላ እዩ። ንሪ መዓዶ ቦካ ኣለኹ በል ሰብኣይ ኩን
0: ሰብኣይ ዳ ዘለኹዎኒ እንኹ እኳ ስራሕ ዲኻ
3: ግን ጉዳይ ገፋ ጊፋ ግዳም ውፅኢ ከይትግርዕ ናይ ሰብኣይ ስራሕ
0: ሓራይበ ሓራይበ

0: ክትኸፍ ትስማዕ ኣለኻ
1: ሰይጣን ወይ ጓዳ ዕርትና ኸ
0: ስማዕ ግዳ
1: ወይ ወርዱ ንትብላ ኣላ
0: ስማዕ ግዳ
2: ንሳንደይ ዓዛ ክርሰውን ወሲኖም ንዓይ ድማ ዓሲሮም ዓሲሮም ኣብ ደርቢኦም ንቀይዶም
3: ሓፍተ
0: ይታ ብሓንዲ ኻ
3: ተኸደኸን ብኒንዲ
0: ሓመድ ካዕደ እንታ ፎ
3: ብረ ውሽጢ ኣብትርኣታ ደኒኻ
0: ወይ ሽድበልነተና ጣልሓለዎ ንውኻርያ ኸይትበልዐል
3: ወይ ውኻርያ ስኻ እንዳኸድካስ

0: ኣምፂለኒኹ
1: ወይታ ዘንኩም ንሓዲግና ዘይተሓሰበ ገፀ በረከት ሕጂና ንኩም መፂና
0: ንምንታይ ገፀ በረከት
1: ወይታ እዚኣ ኮ ተራጎሩ ዘይኮነትን ዓይኖም እያ
2: ዓይኖም

ናትራና ብምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝም ኢና። ተስፋ ይገብር ክቐርብ ዝውዕለ መደባት ድማ ኣዛናይ ከምኡውን መሃረ ግለ ድማ ሓዱሽ ሓበሬታት ትቐስምሉ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ይክኸውን ምርኸብና። ክሳብ ሽዑ ግን ከም ትወትሮ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣብ መደባትና ኣዝዩ ሓገዝን ኣገዳስን እሞ 12647 ናይ ስራሕ ቴሌፎንና እዩ ክደውሉልና ክንቅብለኩም ከነንግለኩም ንድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምሳላይ ዳዊት ገብረኣብ ብምኳንና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።

Gabba Manai.

0: ብስራት ካብ ሚኒስትሪ ትምህርቲ ሚኒስትሪ ትምህርቲ ጎኒ ጎኒቲ ብሬድዮ ዝህቦ ዘሎ ትምህርቲ ብቴሌቭዥን እውን ስሩዕ መደባት ምህሮ ከካይድ እዩ። ብቴሌቭዥን ዝፍነው መደባት መሰረታዊ ትምህርቲ ቋንቋ እንግሊዝ፣ ስነ ፍልጠት፣ ትምህርቲ ሕሳብ፣ ማሕበራዊ ትምህርትን ገለ ካብ ንጥፈታት ኣብያተ ትምህርትን ሃገርናን እዮም።
1: What are you studying? What are you doing right now?
2: መሃዝነትን ንቕሓትን
3: መደብ ስነ ፍልጠት ሓደ ሰዓት ስሳ ደቂቕ እዩ። ሓንቲ ሰዓት ድማ ኣብ 12 ክፋላት ትምቀል።
0: ተመሳሳሊ ንተምሃሮ ካልኣይ ደረጃ ዝቐንዐ ንቋንቋ እንግሊዝ፣ ትምህርቲ ሕሳብ፣ ባህርያውን ማሕበራውን ስነ ፍልጠት ዘጠቓለለ ትምህርታዊ መደባት ክፍኖ ምዃኑ ነበስር። ሃየ ንምሃር።
4: Do you want to read English books and stories?
0: ሰዓታት ፈነወ ሰሙናዊ ካብ ሶኒ ክሳብ ዓርቢ ቅድሚ ቀትሪ ካብ ሰዓት 10 ክሳብ ፋዱስ ድሕሪ ቀትሪ ድማ ካብ 3 ፈረቓን ክሳብ ሰዓት 5 እዩ። ንጅምረሉ ካብ ሶኒ ዕለት 7 ወርሒ 9 2026 እዩ። ሰናይ ምክትታል ሚኒስትሪ ትምህርቲ።

ሰላም ከመይ ቀኒኹም? ኣብ ኩልኩም ናተዓለምና ብምዃን መደብና መረፊርና ንምክታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መረፊርና ደጊመ ከመይ ቀኒኹም? ፅቡቅ እምበር ፊርና ኣሎምውን ከም ልሙድ ንዓኹም ዘዘናግዑ፣ ዘዛኒ፣ ዝሐጉሱ፣ ዝዕግቡ ከምኡን ምህርኦም ዘለቶም ትሕሳት ኣዋሊዳ ኣብ ሰዓታ ደሞ ኪላትኩም ኣላ። ነዞም ትሕሳት እዚኦም ሓደ ድሕሪ ሓደ ናብ ክመሳሲዮ እምበር ኣነ ዘህር መሓመድ ንሪ ሞቅድሞ ናይ ዕለፍቲ ግዜ ናብ ከመይ ናሕልፎ ኣለና። ከምቲ ኩልና ንፈልጦ ኩልና ተምሃሮ ኣብ መስከረም ኢና ንጅምር ትምህርቲ። ኣባላት ኣብ ሳዋ ዝርከቡ ተምሃሮ ግን ድሮ እኳ ትምህርቶም ጀሚሮም ቀዲሞም ና ኣለዉ ማለት እዩ። ከምቲ ኩልና ንፈልጦ ኣባላት 39 ዙርያ ኣብ ሳዋ ኮይኖም ንሕና ከምቲ ኩልና ንፈልጦ ደቂ ክላሰይ ደቂ ቤት ትምህርተይ ገይና ንብል ሓደ ወዲ ክላስና ተራኺብና እዚ ከ ወዲ ክላሰይ እዩ ሓደ ወዲ ቤት ትምህርትና ተራኺብና እዚ ከ ወዲ ቤት ትምህርተይ ወይ ጓል ቤት ትምህርቲ ኢና ንብል ናይ ሳዋ ግን ከምኡ ይኮኑ ዝብሉ እዚ ኳ ደቂ ወዲ ዙረይ ወይ ከዓ እዚኣ ጓል ዙረያ ኢና ንብል ሞን ሰላምታ ክትጥዕመና በዛ ናይ ሶሊጆን ደቂ ዙረይ ትብል ሓንቲ ጥዕምቲ ዜማ ጌርና እዛ መደብ እዚኣ ክንፍልማ ኢና። ደቂ ዙረይ ንኣባላት 39 ዙርያ ሰላምታ ንሰደልኩም ኣለና ብቕተላፍታ ዜማ ክብለኩም ስናይ ምስትምቃል

0: ሰላም ሰላም ፍትዋት ተኸታተልቲ መደብ ፌርና ከመይ ቀኒኹም? ፅቡቅ። ንሕጂ ምበኣር ብልሳና ይሕዘልኩም መፅእ ዘለኹም ናይ ሎም ብልሳና ናባኹም ዘብላ ኣነ ሳርብና ምሕረት ኣበይ ክኸውን ድሕር ዝሓፃር መሰጋገሪት ክምልሰኩም እየ። ሰናይ ምክትታል። ፍትዋት ተኸታተልቲ መደብ ፌርና ድሕር ዝሓፃር መሰጋገሪት ምበኣር ተመሊሰኩም ኣለኹ። ከምቲ ኩሉ ግዜ ዝገብሮ ናይ ሎም መዛተይ ክትኮነና ኢለ መሪፅያ ዘለኹ ኣርስቲ ምበኣር ቅንኢ ትብላትኩም። ቅንኢ ቅንኢ ድሓን ድሓን እሳብ ሞት ፅንሓልና መጀመርታ ኣስማቶም ተላሊናዮም ንመለስ ሞ ሽዕ ብዛባ ክንዘራረብ ኢና።
1: መጀመርታ ሽመይ ሩፋኤል መብራቶም በሃል ቤት ትምህርተይ ድማ ቤት ትምህርቲ ማይ ተስፋ እዚ ሕጂ ሻብዓይ ክፍሉ ኣለኹ ዕድመ 12 ድመፀ ኩሉ ገዛውቲ ድማ ዓትሰግዶ።
2: መጀመርታ ሽመይ ሲልቫ ሙሴ በሃል ክፍለ ሻብዓይ ክፍሊ ቤት ትምህርተ ቤት ትምህርቲ ሞዴል ዕድመ 13 ገዛውተ ይማርካቶ።
3: ሽመይ ህያብ ገዛ በሃል ክፍለይ ሻርሻይ ክፍለ ዕድመ 13 ድምሃረሉ ቤት ትምህርቲ ካ ቤት ትምህርቲ ብድሆም ገዛውተይ ካ ፀሎት።
4: ስመይ ሳብር መሱር በሃል ዝመፀኩሉ ቤት ትምህርቲ ከዓ ሞዴል ዕድመይ ከዓ 12 ገዛውተይ ከዓ ማእኸል ከተማ።
5: ሽመይ ሬዝባን ክብሮም በሃል ክፍለይ ሻርሻይ ቤት ትምህርተይ ቤት ትምህርቲ ኣዱሊስ ገዛውተይ ሓድሽ ዓዲ ዕድመይ ከዓ 12።
0: ተኸታተልቲ መደብ ፌርና ኣስማቶም በኣር ተላሊናዮም ኣለና። ሰናይ ሌላ ግበረልና እንዳበልኩ ናብታ ቀዳሚት ዝሓትትኩም ሕቶ ክሰግር። ቀዳሚት ሕቶ እምበኣር ቅንኢ ማለት እንታይ ማለት እዩ? ብኸመይ ክገልፅልና ንፅበዮም? ድሓን ኣጋይሸይ ናይ ዝሓቶ እዚኣ መልሲ ክቡናዮም እሞ ናብኦም ከብለኩም።
1: ቅንኢ ማለት እቲ ናይ ዓርክኻ ወይ ናይ ዝኾነ ብፃይካ ነገር ዘለዎ ንዓኻ ንክትወስዶ ምምናይ ማለት እዩ። ቅነ ድማ ኣብ ክልተ ክንከፍሎ ንኽእል፣ ቅዱስ ቅንን ሕማ ቅንን ክንብሎ ንኽእል። ቅዱስ ቅንን ዝበሃል ንሓደ ዓርክካ ወይ ዝኾነ ነገርካ ከም በቲ መንፋዓቱ ወይ በቲ ፅቡቅ ነገሮ ክትቀን ኣለ ከለካ። እቲ ሕማቅ ቀንኢ ዝበሃል ግን በቲ ሕማቅ ነገር ናይ ዓርክካ ኮይኑ ሲ ንዓኻ ምምናይ ሕጂ ንኣብነት ንሓውካ ባኒ ተላቶ እታ ናቱ ባኒ ሲ ንዓኻ ክትወስዳ ምድላይ ሕጂ እታ ባኒ ንዓኻ ክትወስዳ ምድላይ በቲ ቅንኢ በቲ ሓደ ድማ ስስዐ እዩ።
2: ቅንኢ ማለት ሓደ ሰብ ክገብሮ እንዳኸኣለ ኣይገብሮን የሉ ንርእሱ እሚኑ ካብ ካልእ ሰብ ምፅባይ።
3: ቅንኢ ማለት እቲ ሓደ ሰብ እቲ ምሳኻ ደሎ ሰብ እንድሕር እሱ ትገብሮም ዘለዉ ነገራት እንድሕር ክትገብሮም ትደሊ ለካ ቅንኢ ክትብሎ ንኽእል ማለት እዩ። ቅንኢ ከዓኒ ኣብ ክልተ ክንከፍሎም ንኽእል፣ ኣወንታዊ ቅንን ኣሉታዊ ቅንን ኢልና ንከፍሎም። እቲ ኣወንታዊ ዝበሃል እንታይ ናይ ፅቡቅ ነገር እንድሕር ትቐና ኣለካ ናይቲ ሰብ ትገብሮ ዘሎ እንድሕር ንቐና ኣለና ንብላ ኣለና ኮይናስ ኣብ ፅቡቅ እንድሕር ቐና ኣሎ ኮይኑ እታ መሓዛኻ ንፍዕ ተማሃሪት እንድሕር ኮይና እታ መሓዛኻ ከምኣ ደይኮንኩ ከምኣ እንድሕር ክኸውን ኣለኒ እንድሕር ኢልካ እዛ ኣወንታዊ ቅንን ንብሎ። እንድሕር ከመይ ጌይራ ሳ ትሕተይ ትኸውን እንድሕር ትብላ ኣለካ ኮንከካ እዚ ከዓ ኣሉታዊ ቅንን ንብሎ።
4: ቅንኢ ማለት ካብ ሰብ ፅበዮ ንኣብነት ሓድሽ ክዳን ተተገዚኢልካ ንማማኻ ተሸጊራ ንኣብነት ሕጂ እሱ ዓርክካ ክዳውን ተገዚኡ ንከለካ ናትካ ስትቐንእ ስለምንታይ ከዓ ትቐንእ? ስለናቱ ሓድሽ ኮይኑ ዝስማዓካ ናትካስ ሕማቅ ኮይኑ ዝስማዓካ ንማማኻ ከዓ ማማ እዚ ኣነ ኣየልኒ ከምኒ ዓርኪ ግዝእለይ ትብላ ሕጂ እዚ ከዓ ስለ ዝቐናዕካ እምበር እቲ ናትካ ፅቡቅ ከሎ ካብ ሰብ ፅበዮ ስለ ዝኮንካ።
5: ቅንኢ ማለት ካብ ሓደ ነገር ናብ ሓደ ነገር ዝለኻኸም እዩ። ንኣብነት ሓደ ሰብ ኤክስፖ ዘይወፀ እተኮይኑ እቲ ዓርኩ ከዓ ቀይሩ ዘናኒጡ ክወፅእ ነይሩ ሽዑኡ ንሱ ከዓ ናቱ ቀኒኡ ከዓ ንስድራ ቤቱ የሸግር። ስለዚ እዚ እቲ ተቐናኣይ ነቲ ተቐናኣይ ይቕንዐሎ ማለት እዩ።
0: ቀኒኢኩም ትፈልጡ ዶ? ግድን ዘይቀኒ ኣይወለድ ኮ ዝበሃል። እቲ ንቆኖ ቅንኢ ግን ቅዱስ ቅንኢ ክኾን ከሎ እዩ ፅቡቅ። ንምዃኑ ሰባት ስለምንታይ ይቆኑ? ኣጋይሸይ እምበኣር ነዛ ሕቶ እዚኣ መሊሶም ለይ ኣለዉ እሞ ሓሳቦም ንስማዕ እዩ።
1: ምክንያቱ ሰባት እቲ ኣብ ኢድ ሰብ ዘሎ ንዖም ክገብርዎ ስለዝደልዩ ዓይኖም ዶም ስለዝመልኦም ይቆኑ።
2: ሰብ ስለምንታይ ይቀንእ ክንብል ከለና ናትካ ትሒትካ ብምርኣይ ናይቶም ካልኦት ሰባት ኣልዕልካ ብምርኣይ ንኣብነት ሓደ ሰብ ካብ 4 ፈተና 39 ኣምፅኡ እቲ ካልኣዩ ከዓኒ 39 ነጥቢ 5 ኣምፅኡ ከሎ ብንእሸይ ቀዲምኒ ኢልካ ብምቕናዕ ናቶም ኣብሊፅካ እትሪኦ ብንእሸይ ቀዲምካ ከሎስ ኣብሊፅካ ምርኣይ
3: ሰባት ብምንታይ እዮም ዝቀኖ እንድሕር ንብላ ኣለና ኮይናካ እቲ ንስኻ ትገብሮ ዘለካ ነገር እንድሕር ክገብርዎ ድሌት እንድሕር ኣለዎም ወይ ከዓ ከምኡ ክገብሩ ባህግ እንድሕር ኣለዎም እዚ ከዓ እሶም ይቆንኡ ኢልካ ኣለዉ ማለት እዩ
4: ስለምንታይ ይቆኑ ማለት ካብ ናቶም ከለዎም ናይ ሰብ ስለ ዝደልዩ እቲ ናትካ ፅቡቅ ከሎ እቲናቶም ከዓ ሕማ ከሎ ወላ እቲ ናትካ ታሕቲ ትገብሮም እቲ ናትካ ኣደ ፀልኦም እቲ ናቶም ግን ትፈትዎ
5: ምክንያቱ ከምቲ ናይ ብፆቶምን ከምቲ ናይ ሰቦምን ስለዘይገብሩ ንኣብነት ኣብ ኣውዱ ዓመት ሓደ ሰብ ኩሎም ኣሰባት ክዳን ይገዝ እዮም እሱ ግን በይኑ ንድሕዳ ዘይገዝአ ቅንኢ ይፍጠራቡ
0: እንተስ ብእወታ እንተስ ባዕሉታ ደቂ ሰባት ይቆኑ እዮም ካብ በልናዮም ነታ ኣሉታ ወይ እታ ግን ኣይ ቅንኢ ዘላቶም ሰባት እንታይ ንገብሮም እቶም በላሕቲ ኣጋይሸይ እምበኣር ነዛሕቲ ክምልስልናዮም እሞ ናብኦም ከብለኩም
1: ንቐና ሰብ ካብቲ ዘለዎ ቅኒ ንክወፅእ ንምዕዶን ንመኽረን እንድሕር ካብኡ ምውፃእ ኣብዩ ግን ናፍቲ ናቱ ባህርያት ከየትዎና ካብኡ ክንረሕቀሉ ንፍትን
2: ናትካ ርአ ዘይናትካ ኣይትርአ ኢለ ምመኸርክዎ ካልኣይ ከዓኒ ናቱ ክገብር ከም ዘለዎ ክፅዕር ከም ዘለዎ ከዓኒ ምነገርክዎ
3: ንሓደ ቀና ሰብ ካብካ ከተርሕቆ ወይ ድማ ዓርክያ ይኮንካ መሓዝያ ይኮንካ እንደይ ኮንካ ክትብሎ ደለካ እንታይ ዳ ስለምንታይ ይቀና ኣሎ እቲ ማዕሪኻ ክኾኖ ድደሊ ዘሎ ነገራትካ ማዕሪኻ ክትገብረሉ ስለዘለካ ትገብረሉ ኣለካ
4: ነዚ ኣብ ዓርክካ ዘሎ ቀናት ትመክሮ እዚ ምክሪ ከዓ ካብ ናትካ ፅቡቅ ኣብ ናትካ ፅቡቅ ከሎ ካብ ናይ ሰብ ኣይትድለይ ትብሎ
5: ሓደ ቀና ትምዕደ ኢኻ ምክንያቱ እቲ ዝቐንእ ዘሎ ናቱ ክገብር ኣሎ ናይ ሰብ ደሊኡ ክገብር የብሉ ናትካ ሓሳብን ናትካ ድሌትን ትገብር እምበር ሰብ ሕጂ ንፅደፍተይ ብሰብ እንድሕዳ ዝምራሕቲ ኮይኑ እቲ ንዓናይ ንፅደፍተ ተይልካዮ ኳ ምሳኻ ክትፀድፍ ክእል ስለዚ ኣነ መዓር
0: ኣጋይሸይ እምበኣር ኣዝዩ ፅቡቅ መልስታት እዮም ከስምዑና ፀኒሖም ኣብ መወዳእታት ተርፍና እምበኣር ለበዋ ወይ ምኽሪ እያ ክትከውን ምኽሪ ካብ መን ይምፃእ ብዘይገድስ ጠቃሚ እሞ እስከ ምኽሮም ንስማዓዮ ንመሃረሉን
1: ንሕና ሰባት ክንቀኒ ከምዘይብልናን እቲ ናይ ካልኦት ሰባት ሒዞሞ ደሎ ክንሕስዶም ከምዘይብልናን በዝጋጣሚ ክላወ ይደሊ
2: ናይ ሕማቅ እዩ ናትኩም ግበሩ ንፍዑ
3: እቶም ድቀኑ ዘለዉ ንድሕር ለበዋ ክንመሓላልፈሎም ድሕር ደሊና እቶም ድቀኑ ዘለዉ ክቀኑ ይኽእል እዮም ክቀኑ ከለዉ ግን ንፅቡቅ ነገር ክቀኑ ከምዘለዎም እቶም ድቀኑ ሎም ዘለዉ እቶም ሰባት ከዓኒ ስለምንታይ ይቀኑሎም ከምዘለዉ ስለዝፈልጡ ክሓትዎም እትዮም ከዓ ንዕኦም ክነግርዎም ኣለዎም
4: ቅናት ሰባት ለበዋ ነዝህቦም እቲ ናትካ ማራ ልዕሊ ዓበን ፅቡቅ ክህሎ እቲ ናቶም ከዓ ልዕሊ ዓበን ሕማቅ ትኮይኑ እቲ ናቶም ክተደርቆም ደሊ እቲ ናትካ ከዓ ታሕቲ ክትገብሮ ትደሊ ሕጂ ነቶም ቀናት ከዓ ኣብትካ ከሎ ብዙሕታት ብዙሕ ንብረሲ ካብ ናቶም ክተብልፅ ዘይብልካ እቲ ናትካ ከተድንቆን ከተልዕሉን ኣለካ
5: ክምዕዶ ዝደሊ ናትካ ግበር ብሰብ ተመሪሕካ ምኸድ ጉቡእ ኣይኮነን ምክንያቱ ሰብ ብኣኻ ንድሕር ዳ ከይዱ ፅቡቅ ነገር ክርክብ ክእል ሕማቅ ነገር ክእል ስለዚ ሰብ ናቱ ክገብር ኣሎ እቲ ካልእ ከዓ ናቱ ብኣኻ ክምራሕሲ የበ
0: በሉ ፍትዋት ተከታተልቲ መደፊዮና ካብዚ ክንሰምዖ ፀንሐና ምክርታት ተማሂርና ክንከውን ተስፋ እናገበርኩ ኣብዚ መፅ ሰሙን ብካልእ ትሕዝቶም ብካልእ ኣጋይሽ ክረከበኩም እዮ እሞ ቻው
6: ነዞም ከምዚኦም ዝበሉ ሰባት

0: ክሮም ድደሊ
1: ምክሮም ዝደሊ ኣነ ንተምሃሮ እዩ ተምሃሮ

0: ውሳካ
1: ቤንቤንዳ
2: ክላ ሸቀጥ ከን ሸቀጥ ፈቲና እሞ ኣብና
1: እንታይ ናባ ክሽቀጥ ሓዚብካ
2: ኩሉ ፈቲነ ምኻድ ኣብኒ
1: ንኣብነት እንታይ ሸቂጥካ
2: ወደይሲ ኣብዙሕ እንዳባር ቢራ እንዳሰተይ ፀኒሖምኒ መፅሓፍ ኣለኩም ርሰስ ኣለኩም ጉዙእ ለይ ባተወልኩስ ዝግደሰለይ ሰብ ዋላሓደ ሲኢኒ ዋ እንተኾንኩም ዝሰሕቁ
1: ተፅልሉ ኻሳ ዘይኮን ነገራት ዘይኮን ቦታ ዝሸጦ ርሳስ ኣምዳባር ኣባር ዘናንቆ ዘሎ ሰባት መፅሓፍ ገዝልካ ርሳስ ገዝልካ ቁርብ
3: ፊልካ ይኸስካ
1: ሓረይ ካለኸ እንታይ ኸፍቲንካ
2: ኣብ ሓደ ገዛ ኮፍ ኢሎም ቴሌቭዥን እንዳረኣዩ ፀኒሖምኒ እዚ ዳ ምንታይ እይተበልኩ ኩሮምቶም ዝሓሙም ሰባት እዮም ኢልኒ ሞ ኣነ ኸዓ ዋይ ነዚ መፅሓፍ ገዲፈ ቆሎ ዘይሸይጥ ኢለ ሓሲበ ንፅባሒቱ ድማ ዋ ክኸስብ የኢሎ ቆሎ ሒዘሎም ከይደ ቆሎ ኣለኩም ቆሎ ኣለኩም ቆሎ ኣለኩም ተበልክስን ዝገዛለይ ሰብ ዘየለ ዋላ ሓደ
1: እቶም ዝሓቦም ኩርምቶም ቆሎ ክበልዑ ከለኹ ስነ ኣቶ ስነ ኮይሉ ባተራ
2: ኣታ ግደፍዎ ነስሓ ኣነ እኳ ክንደየ ፈቲነ
4: ሓራይ ስካ ሕጂኻ እንታይ ኻ ፈቲን
2: ኣብ ዳባር ኣይዋፀኒ ኣብ ገዛ ዳኹርምቶም ዝሓመሙ ኣየዋፀኒ ኢለ ኣብ ጎደናታት ምሽቀጥ ጀሚረ
4: እንታይ
2: ኣብ ሓደ ጎደናስ ብዙሓት ኩርሳት ረታት ዝገብርሉ ብዙሓት ተዓሰብቲ እዚኦም ሲ ክገዝእሎ የ ኢለ እንታይ ስክሒዘሎም ከይደ ጨናናይ መኪና ኣለኩም ኢለ ተሓተትክዎም ዚ እንታይ ስከኢሎምኒ ስቂሎም ዚ ይስሕቁኒ ከምዛ ስኹም ትስሕቁኒ ዘለኹም
1: ተፀኒሒካ ስለዝጋደለያካ ሰምዕ ሕጅስ ኮሳተረታት ስኒ ሳይክል ዮም እምበር ዝውር ጨና ናይ መኪናስ እንታይ ይገብረሎ ቁሩባ ቁሩብ ክንዝዕሽነት ከሎ ዲ
2: ተጋግየ ወደይ ተደርብሸ ክሳራብ ክሳረ ኮይነ ተመሊሰ
3: ኣታኣነ ከዓ ሸቀጥ ኣብኒ ክብል ከሎ ደንግፅን ፀኒዖ ኣቁኒዳ እቲ ዘይከውን ሸቀጥ ኣብ ዘይከውን ክሸጦ ንዓና ከዓ እምበር ፓምፐር ኣምፃና ፓምፐር ሽጠና

ኣብዚ ከመበርስር ንዓነስክንዛርብኹማ ኣነስክ ኣተበጀኹም ኣተበጀኹም ኣተበጀኹም ኣተበጀኹም ኣምለኩም ኣለኹ

0: ሕጂ ኣኪበኩም ዘለኹ ካብ ተመክሮ ይ ክነግረኩም እ ሓደ ነጋዳይ
1: ሽሕ ግዜ ብናይ ነጋዳይ ጠቂስካልና
0: እንታይ ዳ ሞ እንታይ ዳ ሞ ክብለኩም
1: ብካልእ ካልእ ኣብነት ካልእ ካብ ነጋዳይ ወፂኢኻ
0: ብካልእ ኣብነት
1: እዎ
0: ሃራይ ኣነ ክሽቅጥ ከለኹ
1: ካብ ሸቃጠናብ ነጋዳይ ካብ ሸቃጠናብ ነጋዳይ ካልእ ኣብነት ካልእ
0: ከመይ ይረዳ ሞ ክረዳእኩም
1: ኣሰልችኻና እኳ ካብ ነጋዳይ ናብ ሸቃጣይ ካብ ነጋዳይ ናብ ሸቃጣይ ካልእ ኣብነት የብልካ ንድዩ
0: እንታይ ጨጎምኩም መሲልኩም ንዓይ ኣይተወደውንኒኢኹም ዘለኹም ኩሉፍ ኩሉፍ ተብሉን ኣለኹም ምስ ወዳእ ኩልኩም ትዛረቡ መጀመርያ ኩርምቶም ዝሓመሙ ዳሓኪም ስኒኸይደ ቆሎ ክሽቅጥ ጀሚረ ከሲረ በቃ ምግዛእ ኣብዮምኒ ከሲረ ቆሎ ምሽቃጥ ገዲፈዮም ማለት እዩ ከሲረ ሽዑዳ ምንታይ ከይደ ናብ ጨና ናይ መኪና ኣብ ጨና ናይ መኪና ጨና ናይ መኪና ሒዘ ድማ ኣብ ብዙሓት ሳይክላት ዘለዎ ኩርሳት ረታት ጨና ናይ መኪና ኣለኩም ጨና ናይ መኪና ኣለኩም ጨና ናይ መኪና ኣለኩም ኢለ ዝገዛለይ ምስኣንኩ ጨና ናይ መኪና እውን ገዲፈዮ በቃ ከሲረ ኣብ መጨረሽታ እንታይ ገይረ መፅሓፍን ርሳስን እዩ ዝኸደለይ ዝኸውን ኢለ ኣብ ፍቕዶ ዳባራት ከይደ መፅሓፍ ኣለኩም ርሳስ ኣለኩም መፅሓፍ ኣለኩም ርሳስ ኣለኩም ተበልኩ ዝገዘለይ ሰብ ከዓ ስኢ መጨረሻ ንኩሉ ገዲፈዮ መሲልካ እንታይ ኣምፂኻ በሉኒ ሕጂ ከዓ ሳሚ ወረ ይሸጠልኩም ኣሎ እስኹም ከዓ ትገዝእሉ ኣለኹም ከምኡ እንዳበለካ ይቁፅሉ ኣሎ ከምዚ ናተይ ኣይንገዛኣልካኒ ና ኢልኩም ተተኣብይዎ ነይርኩ እዚ ኩሉ ከምዚ ናተይ ምስ ጎደፎ ነይሩ ምስ ከሰረ ነይሩ ምስ ጎደፉ ኸዓ ስለዚ ካብዛ ሰዓት እዚኣ ጀሚርና ንሳሚ ወረኸይንገዛሉ ስምዑ ንተበለና ኸዓ ኣይንሰማዓካኒ ኢና ንብሎ በዚ ኢቲና በዚ ነውፆ በቃ ኣኸለ
1: ዋው ገላ ዓይኒ ሳካሳካ ሓዳሽ ማይ ዘይት ዓመት ወረ ኣንታ ስምዑና ኣባ
2: ኣይንሰማዓካኒ ኢና
1: ኣታ ማይ ዘይት ዓመት ወረ ያ ሓሽሽልና
2: ኣይንሕሽሸልካኒና
1: ዋይ ክሳራ
0: እወ ከሲርካ ኣለኻ እዛ ቢዝነስ እዚኣ ኣይተዋፀካን እያ ወረ ምብፃሕ ጉደፎ
1: ውይ

ናባና ከመይ ክትካንሰር ወፅሕኩም ስባ ተኸታተልቲ መረፊርና ብዙሕ ነገር ተማሂርኩም ንክትኾኑ ከዓ ተስፋ ይገብር እምበኣር ክስ ብሰባ ተኸታተልቲ መረፊርና ፊርና ንሎሚ ኣደላቶም ዝነበረት ሕሶታት እዛ ክትካንሰር ወፅናሕኩም እዩ ነይሩ ብትሕሶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ተሓግዝኩም ትኾኑ ተስፋ እናገበርኩ ምርኻብና ኣብ ዝመፅእ ሰሙን ይኸውን ሳዕ ሽዑ ግን ሰሰናይ ንኽእልና

ኣብቲ ፅዋር ግልጠስ ብቱ ከም ቀረበት ተሓባር። ግለመታብዓትኩም ዲብ ሓመድ ግልዮም ምሴት ደሉ ኢልዓለ ኣኽባር ቅበት ዓድዋ ኻርጅ ዲብ እላን ኣተመምስለተለ በርናምጅና ወክት በኪት ወስዒድ እተምነግልኩም

0: ጎኒ እቲ ብሬድዮ ዝህቦ ዘሎ ትምህርቲ ብቴሌቭዥን እውን ስሩዕ መደባት ምህሮ ከካይድ እዩ። ብቴሌቭዥን ዝፍነው መደባት መሰረታዊ ትምህርቲ ቋንቋ እንግሊዝ፣ ስነ ፍልጠት፣ ትምህርቲ ሕሳብ፣ ማሕበራዊ ትምህርትን ገለ ካብ ንጥፈታት ኣብያተ ትምህርትን ሃገርናን እዮም።
1: What are you studying? What are you doing right now?
2: ማዝነትን ንቕሓትን
3: መደብ ስነ ፍልጠት
4: ሓደ ሰዓት ስሳ ደቂቕ እዩ። ሓንቲ ሰዓት ድማ ኣብ 12 ክፋላት ትምቀል።
0: ተመሳሳሊ ንተምሃሮ ካልኣይ ደረጃ ዝቐንዐ ንቋንቋ እንግሊዝ፣ ትምህርቲ ሕሳብ፣ ባህርያውን ማሕበራውን ስነ ፍልጠት ዘጠቓለለ ትምህርታዊ መደባት ክፍኖ ምዃኑ ነበስር። ሃየ ንምሃር።
5: Do you want to read English books and stories?
0: ساعتات فنوة سموناوي كاب سوني كساب عربي قدم قطري كاب ساعت عسرته كساب فاروس تحرق قطر دما كاب سلستن فرقان كساب ساعت حموشتيو نجمرلو كاب سوني الات شوعته ورحت الشعته كلتشحن إسران شدشتانيو سناي مكتتال منيستري تمرتي
6: ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣን እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕብባር ሚሳል ዝተሰሚ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእሰያትን ብምኩራት ሰሙያን እዩ ዝህነፅ። ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፈልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸውን ባይታ እነሆ ተጣጢሑ ይርከብ።
7: ታ ክእለተይ ብፀሓያዊ ፀሓት ትሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
8: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
9: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
6: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ ዋኒንን ዝዕወት መደብ እዩ። ኣብዚ ማህዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይፅዋዕ። መደብ ሚሳል ሰንበት ድሕር ዜና ትግርኛ ሰዓት 9:25 ድሕር ቀትሪ ኣብ ኤሪ ቲቪ ይጅምር። ድግማ ሓሙስ ድሕር ዜና ትግርኛ ሰዓት 12:55 ድሕር ቀትሪ መደብ ሚሳል ኣብ ኤሪ ቲቪ። ተዓዘቡን ተሳትፉን።

0: መደብ ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቦ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፀኦ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳህሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳሰሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍሳሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ሂወት ክቐርበልና እዩ።

ተኸታታሊት ፊልም ሳውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2 ፈርቓን ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ ገባ።

0: ከይከብደኒ
1: ሙዚት ኣይከብደክን ይጀኺ ንሕና ውን ኮብ ጎኒ ኸና ዘለና ዳሓርካ እዚ ምስ ገበር ክትረኽብ እያ ዓስቢ ዓብዪ
2: ድሓን ንኩሉ ምኑ ክደፍዕ እጂ ናይ መወዳእታ ውሳነ ክጥናይ ንገርኒ ኣነ ንኩሉ ክሰምዕ ንኩሉ ቅበል ወሲነ የመፅ ውሳነ ክንገርኒ ኣነ ካ ዘዋፅእ ንክገብር
3: ዳኒኤል ወደይ ንሕና ከዓ ፍሪኹም ክንሪኢ ዘይ ሓሰብናዮ ነገር የለን ኩሉ ንሓስቦ ንፅቡቕኩም ዳኣ እምበር ንሕማቕ ነገር ኣይኩ
4: ክንደይ ዘድልየካ ጥራይ ንገረኒ
5: መመላእታ እንዲ ድል ሓደ ሚሊዮን ክንገለ
6: ኣንተ ዳኒኤል ብቻ ዝኾንከ ንገረኒ ሕክምና ደወላ ክንከይድ

0: እሞ ሳይብን ሓፍተይ እተን መድሃኒት እዚአን እንዴን ንመዓልቲ ክልተ ግዜ ንውሰዳ ሰዓት ሸዓተ ናይ ንጎን ሰዓት ሸዓተ ናይ ምሸት ማለት እዩ ግን ቁሩብ ክብድ በላ ስለዝኾነ ቅድሚ ምውሳዳ ፅቡቅ መጉ ትበልዓ ኣሎ ድሕሪ ምውሳዳ ከዓ ብዙሕ ሓብቲ ገዛ ገለ ክትቀሳቀሲ ይብላ መለስ በዕሊ ክትኸተል ኢኸ ኣሁን ክቲ ሰብ እንታይ ተንኪ በልዮ ዝዳ ንዓይሳደይ እንዲ
1: ክንደይ ኸወገን
0: እዩ ናይ ጓኖት ክንገብሮ
1: ተፈቓር ከም ኣሕዋት ተሓሳሰብ ከም ጓኖ ከማን ዝበሃል ዳሓርካ ዘየን ፍልጠኒ ክብር ኢለኒ
0: ምኸዋላ ተኸበር ኣነኸባ ክገንዘብ ክቕበል ሰኪኢና ከምቲ ዝበልኩኺ ናይ ኣሕዋት ምሻለኪ ንዓይካ ማማየ እንዲ እንታይ ፀገም ኣለዎ
1: ኣሳዩ ናሃወይ እንታይ ከም ዘምስገነካ ጠፊእኒ
0: ሰብኒኹን ምስገና ገለ የድልዮን እዩ ከምዝበልኩ ኹን ዝዕድመ ዝበፅ ሓቓንዛን ገለ ዝከቢድ እዩ
1: ኣታርስዕ ኢኻ ኣባ ብቐዳማይ ኮበቶብስ ኮይነ እንዳሓለፍካ ርእካ
0: ኣበይ ማለት እዩ
1: ኣብቲ ናይ ሲቲ
0: ፓርክ
1: ከባቢ ሰዓት 11 ገለ ነይርኹም ምስ ሓንቲ ጓል ቆልዓ ዝሓዘት ነርካ
0: ወይ ሓቂ ክዎ ሓፍተይ እንደ
1: ንሽ
0: ሓቂ እንታይ ዳ ክስክዳ እሞ እንዳራ ክንስ ረጊፅ ክንክድክ ማለት እዩ
1: ኣብ ቶብስ ነይረ እናበልኩ
0: ሶሪ ሓንሳሓንሳ ጥቓላት ከይስማዓኒ
1: ወይ ዮና ወይ ክምለሰ
0: ኖ ሳብ ሓን ክሳይ ግበሪ ኣብ መንጎ ስራሕ ኒኻ ኮላ ልፈግ ገለኸ የሎ ኣነ እውን ኣብ መኻደ
1: ዋ ሕጂ
0: እወ ክላስ ካኣላትኒ
1: ይ ክላስ ካ ብልካ ዶ ሓደ ዳ ሓንከድ እምበር ኣነስ ክትዕልለኒ ምደለኹ
0: ብ ሓቂ ምርሓን ዋላ ናይ ምሸት ዩስ ብርኹ ማዓልቲ ኢትስ ኦኬ ይወልካ

ፅ

0: ሰሊና እዚ ሕብእብእ ዘድልዩ ጉዳይ ኣይኮነ።
1: እንታይ ድማ ሓበየ? ኣነ ኮ ዝዝክሮ የብልኒ ዝብል ዘለኹ እንታይ ኮይኑ ኢለ እሞ ክሓብእ
2: ኩሉ እቲ ዘጋጠመን ዝዝክሮዮን ሓቢርክኺ
1: ኣነ ኩሉ ነገር እዮም ሓንቲ ዝዝክራ ተላ እቲ ዝዓመፀኒ ሰብ ኣብ ክሳዱ ናይ ዝተመሳቐለ ሴፉ ቃጦ ከም ዘለዎ ጥራይ ንስኻ ሓቢር እዮም እየ።
2: ኣነ ብወገነይ ሚልዮን ይኸውን ዝኽእል እየ ዝብል ወናት እቲ ቆልዓ ጠባ የብሉ
1: ከም ኢልካኹም እትብላ ታማይክ ንሚልዮን ድኹም ዓይነት ውቃጦ ኣለዎ እዩ ክሳዱ ዳሓር ከዓ ኣብ ስራሕ ገዲፍ መፅእ ዘይብልካና
0: እው ሓቃላ ብዘይረጋግፅናዮን ሰባት ኣይኒ ወንጀል
2: ዝብሎ ስለ ዝጠፋእ ንላዕለያት ፌቡ
1: ቅርፂ ሰሚኖቱ ዶ ጠፊእኒ ምስ ሚልዮን ዋላ ሓንቲ እዩ ዘራኸብ ዘይብሎም ኣምሲ ሓጢኣት ካየድ እቶ
2: ቁርብ ከመን ትጥርጥሪ
1: ከምዚ ፌበን ዝበለቶ ኣብዘይ ተረጋገፀ ሰብ ክንውንጅል ፅቡቅ ኣይኮነን እምበር ሓደ ሰብ ኣሎ
2: ምን ስለምንታይ ሕጂ ትነግርና
1: ግዜ ይኮነን
0: ማይክ ድሓን ክደፋ ትዕርፍ ድሓርካ ኮ ኩሉ ምስ ግዜ ምፍላጡ ይተርፍኒ እዩ
1: እዚ ሞ ይተርፍኒ እዩ
2: ድሓን ቋዕ ሞቶን ሕክምና ካብ ዝኾነ ነገር ነፃ ይክበሉ
1: ሓደረኹም ግን ክብለኩም ክሳብ ዝኾነ ዝኾን ብጃኹም እዚ ዘረባ ወላ ሓደ ሰብ ከይፈለጥ እዚ ንዓይ ጠርፊ እዩ ውርደት እዩ

0: kam až za zem na to idem, Mirky. Ha? Hajem kara.
1: Te emoción.
0: Wa. Mene azizatka, ha? Mene aziza.
2: Hi, gota azizatka hazina tri.
0: Mama taizul. Hada sew ay intara. ሃንደ በጽቦ ነገር ከገብር ጀሚሩ ወይ ሰበይት አዝዛቶላ ወይ ሐላፊ አዚዞላ ከምዚ ሰበይት ዝላኸቶስ ሞት ነይ ፍሩሖ ገለ ኸባለ ሰማ ሃንዳ
2: ሶሶል ሕጂ ትጭነቕኒ ኸሊእ ኣኽለኒ
0: ርስዕ ኣባ ብቐዳማይ ኣመካላይዝ ኣብ መኪና ሄኖክ ተሰቒላ ዝነበረት ወይ ዘርብ ዳመነ
2: ኣበይርኹን
0: ክፅብቕ መፀለል ቆልዓ
2: ናትገብሩ መፅያ
0: ፖ ንሳ ናብ ዝገዛ ሰኣትያ
2: ያድሓተ ትኳ ትምልሰለ
0: የተላለየናራ
2: ኣማ ተተባልኪ ቅዳይ ትገብሪ
0: እንታይ ተባሂለ
2: ብዛዕባ ሰለ እንታይ ደለኪ
0: እንታ ንስኻ ስኳ ኣባ ክትደፍር ንስኻ ፈቐዶ ምስ ካልኦት ክትዕን ድርሲ ኣነ መፃንሒ ካልጓል ክሓትልካ በልሕርር ክትብልካ ሓደ መዓልቲ ከይደያ ሰዋል ሓደ መዓልቲ መፅያትና ተመሊሱ ከና ይሃማም ብለኒ ቋሕማ ከይ ፅሙዋ ተደሊካ ከድካ ዘይትዕላ
2: እንታይ ደሞ ታርቂ ፀወታን ቁም ነገር እንበፈላለዩ
0: ቀይራ ጥራይ ርስቲ ፈጂ ህርመት ኣሎ ርእየና
2: ኣቅኸ ንስኩንታይ ዓጅበኪ ሰብ ብማይ ሃለ ቅስካ ደርፍ ተርአኪ
0: እስከ ምፃይ ብጃኻ መፀጠጥ ሃቦ
2: እንታይ ዳሃርቂ መቸም ተተሳዒብ ትኽእል እያ ኒኸ ብኸይት ብኸይቶ ብኸይት ኣታትያ ሰብይ ኣደቅሲ ይክኖ እንታይ ፅማይክ
0: ናይ ምልከተካነ ምሽ ዘድልየካን ዘየድልየካን ክትዛርብ ፀኒኻ
2: ስክኖ ማቀይ ዛረበ ፀቀት
0: ይቕጥዕኒዝሓፅቦ
2: ሓጫቅፍኣንተ
0: ሰበር
2: ወይስ ቆሚ ኣብ ኢተወዲእካ
0: ኣነ ንዓኻ ክብል ኮለል ክብልሲ
2: ማዕልልና
0: ኮይኑምፀካዘይምፀካእንታይ ምልከተካኒ ኮይለካ ሓዳሽ መዓዛ እያ
3: ካብ መዓስ እዩ ዝኽሉ
4: ካብቲ ማል ምሸት ከምዚኣ ኮይኑ
3: ሃንደበት
4: እንታይ ማ ክብለይታ ዮ ንሓወይ ሓደሓደ ክርዳእ ንዘይክእል ምልክታት ዳ ክርኢ ኮቀኒ
5: በይኑ ትክዝ እንዳተዛረብከያ ከምዘይሰማዕካ ክውን ዶ
4: ከምኣ ኸውን እቲ ዝገደለ ግን ሕጂ በቃ ዘደምፁ ነገራት ክገብር ጀሚሩ
3: ከማልከ ዝተዕል ካልቀኒ ከማለ ዲ
5: ዋ ክሳብ ከምዚ ይኸውን ኢለይ ሓሰብክዎን እምበር ወ
3: እንታይ ሽግሩ ባር ወደ እዚ ብሓኒ ሚኮሓፍቲ ከምኡ ከዓ ስኸ ይጨነቐ
4: እንታይ ገዜ ይጨነቐለ እንታይ ናሓወይ ትዝመረር ሓሊፉ እናበልኩ ዝሕጂ ከምዚኣ ክንከ
6: ሚኩ ተስፋ ምቁራፅ ኮይሉኒ ድሕርካ ዳን እንታይ ዶ ኮይኑ
2: እንታይ ዶ ኮይኑ
3: ዳን ሓወይ ወላ ሓንቲ ኮንካን ኣጆኸ ድሓን ሕክምና ከይድና መቐልጢፍካ ትሓወኢኻ ኦኬ
5: ሚኩ ናትካ ሓገዝ ብጣዕሚ ከገድሱ ሉ
3: እወ ካብ ሕጂ እንዳሃር ሚኩ ሓፍተ ብዛዕባ ጥዕና ክጥራይ ዘይኮነ ብዛዕባ ጥዕናት ዕሸሉ ክትሓስብለኪ
4: ወይ ኣንተ ኣነስ እንታይ ዓይነት መርገሚ ነርና እንዳ ይፈለጥኩም ኣንተ ካብ ኩሉ ናይቶም ገዛና ከፊእ ንበጃኻ
5: ኣቲ ሚኮ እዚ ሞናዓኽ መዓስ ሓድሽ ነገር ኮይኑ ዳኒ ክዕለና ከሎኮ ሚኮ ኣብ ጎነይ ተዘይትህሉ ነራ ቀደም ቀደም ቁልፈይ ምፈታሕኩ እዩ ዝብለና ነይሩ ንዓኹ ኮንኪ ንካልኦት ትብዮም ነበርክ ተስፋን ፅናዕት እናበየ ኸይዱ ላላላላላላ ከም ናይ ቀደም ክትኮነለኪ
4: እማ ኣቕለይ እንተወዳእኩኸ መሰናኸላት ምውዳእ እንታይ ኣብየ ንኽተኸማል
3: ኖሚ ካል ሓፍተ ዘይውዳእ መሰናኽል የለን ተስፋ ተቆሪት ክጥራይ እዩ መሰናኽል ዘይውዳእ ኣጮኸ
5: ዋ ሓዊኸ ሰሚዒ ዶ
2: እንታይ ዶ ኸይኒ
4: ዋይ ኣንተ ዳ ንበጃ ኸባ ዘረባ ቀይር እንታይ ከምዝኾንካ እንደውን ዓንገረና

0: ጃኻ
1: ኖኖ ሚኮ ከምኡ ጌርና ኣባይና ጮህ መቆ ፅምቡቕ ኣይኮነን ሚክኤል ሓዊ ኸሰሚዒ ዶ
0: ክሳብ ሕጂ ሳይ ነገር ክዎን
1: እ
0: እንዳቐትም ንኣኹም ክነግረኩም ኢለ ድሓር ከዓ
1: እንታይ ማለት እዩ ድሓርካ
2: እ ሚኮ ሃርቲ
0: ከምቲ ዝበልኩም ሓደሓደ ክርዳእ ዘይክእል ምልክታት ኳ ክርኢ እንተቐነኹ ክሳብ ሚክኤል ዝድብለሉ ግንዳሓኒ ነይሩ ብጣዕሚ ፅቡቕ ነይሩ
1: ከመይ ማለት
0: ፅቡቕ ነይሩ ዳ ብጣዕሚ ፅቡቕ ነይሩ ምሳና ዘናግዕ ስሕቕ ነይሩ ድሕርታ ናይ ሚክኤል ድወል ግን በቃ ከምዚኣ ኮይኑ
2: ስለዚ
0: እንድዕታይ ናሓወይ ገለ ነገር ከይህሉ ፈሪሐ ብኸመይ ክሳብ ሕጂ ዘይነገርክዎ ኣብ መንጎኦም ዝኾነ ዘይፈለጥክዎ ዝተሓብአ ነገር ከይህሉ
1: ኖኖኖ ዋ ሚክኤለስ ክሰማዕ ኣለዎ ድሓርካ ከምናቶም ፍቕሪ እኳ ዘይነበረ ነገር እንታይ ዘሰክፋለክ
2: እዋ መለስቲ ዋላ ክጠቂ ምፍላጥ ኣብቲ እንዳና ኣሊ መለ ምባል ድሓር እውንቲ ትካል ተዓፂ ዘሎ ስኽመቢናት ክትገብር የልቂ ተሓገዘ ክሲ ተ ነገር ይሓይሽ
1: ዋ
0: ድሓን ክትልኩም ዳኣ ነግሮ
3: ወወኹም ሓይሽ ወዳና ሓወይ
1: ዳኒ ዋይተለኹ ይኹን ድ
0: እንታ ዳኒ ወበቻ ኸባ ገለ ተዛርብ

0: እንታይ ዳ ኣይደቀስካ እኒሃ
1: ቁሩብ ክትፀንሕ ደሊ
0: እዘን ስእሊ ናይ ገዛናን ዝኣረጊ ስእልን እንታይ ምስጢኢር ዘለዎን ኩሉ ግዜ ትርእየን ዘለ
1: ሕሉፎ ይኒ እናዘከረን ትሰሊ
0: እሞ እዛ እንተአን ኮነ ጌርካ ናይ ትፈለጥን ኢኻ
1: ድሓ ሓደ መዓልቲ ክነግረክ እየ
0: መዓስኮ እንትኾውን እዛ ሓደ መዓልቲ ዋ እንታይ ዳኣ እዞም ቆልዑ ድኣ ፌብን የላ እንድያ ድኣ ኣብ ሳሎን ደቂሶም
1: ኣያ ተወትን ኣላ ብሓን በዓለ ከደቅሶኒ ቲቪ እናርኣዮም ከይተፈለጦም ደቂሶም
0: ኣንከም እንትኮይና
1: መፅባሕ ድኣ ስራሕ ዝጀምር እምበር ሰብ ከዓ እንታይ ኮይና ከይብል
0: ሓሲብ የ ኣለኹ ድሓር ከዓ ንስኻብ ስራሕ ብዙሓ ለኽሊ ከይትበል በዓልና ኣለና እዩ
1: ስራሕ ዳ ነፊዕኩም ኒኹም ዘለኹም ሓጉስኩም ንለኹም
0: ኩሉና
1: ወኩልኹም ብፍላይ ሚልዮን ኣዝዩ ንኽ እዩ ጠባይ ቁርብ ዘሰክፈካ ኣሎ
0: ኣስተውዒልካ ኣለኹም ከ
1: ኮምዲ
0: ከምኡ እዩ ዝኾን
1: እንታይ ዳ ሄኖክ የለ እንዲ ኣይረኣኸወንቀኒ
0: ሄኖክ ኣጋጣሚ እዩ እምበር ኣሎ እምበር

0: ሰሊ ዓለም ምርጫ እያ። ምርጫታትካ ከተለል ከዓ ብልሒ የድልየካ። ኣብ ጠቓና ዘለዉ ቀለልቲ ብልጫታት ኣይነስተውዕለሎም ኢና። ሄኖ ከዓ ንዓኽ ልክዕኾም እዩ ኣስተውዕለሉ።
1: ተረዲእካ ኣለኹ። ፀባ ክወስድ ኢለ የመፀ ነይረ። ፀባ ኣለዎ ድዩ?
0: ኣብቲ ፍርጅ ኣለኪ

ምርጫይ ጌግ ኣሎ ማለት እዩ ሄኖክ ዝብል መቐለ ድድሕረ ይጓዓዝ ኣሎ እንታይ ተገበርኩ ዳኣሉ ዝሕሸኒ እዚ ኩሉ መስጣናቱ ማለት ድዩ

0: ከምዚ ክብለ ከዝፀናሐ እኳ እዩ ናይ ሽቑል ገለ ይመሲልኒ እምበር እከታተሎ እኳ እየ ነይሩ
1: ፈገርመካ ኣነሲ ዘየስተዋዕልኩሉ
0: ካብ ምንታይ ግን ከምዚ ኮይኑ እዩ ኢልካ ተሓስብ
1: ሕሰብ ኣቦ ከማት እቲ ወለዲ ከምዚ ከማኸይዕሩ መቕረብ ገለመለ ብዛዕባ ሓልዩት ድዛረብ ውን ወርኮ ግድን እዩ ኳ ዓብፀቕ ተፈጥረሉ
0: ይ ሽጉር ዳኣ ሞ ተፈትሒ እንዲ በዓልቲ ቤትካ ድቂ ሒዛላ ምስ ተባህለ ኳ ከመይ ገይሩ ግን ክቕየር ኽእል
1: ኣይተቀሎ ከማል ሓወይ እንታይ መሲልካ እቲ ነገራት ተዋህሊሉ ገለመለሲ ናይ ግድን ሕጂ ክሰርሓሉ
2: ኣይመስለኒ
1: ከመይ ኣይመስለካ
0: ወ ኣነስ ከምዚ ገለ ነገር ዝተሓበእ ዘሎ ኮይኑ ጥራይ ዝስማዓኒ ዘሎ
1: ከመይ
0: ፅቡቕ ሕዝ ሓደ ሚካል ንዓና ክትነግረና ዘይደለየት ነገር ዝረአየቶ ነገር ኣለዋ ኣብቲ ዘረባ ኣይትሰማዓኒ ነርካ ድኻ ሓደ ዘይርዳእኒ ነገር ገሊኣ ትብል ነራ እምበር እቲ ነገር እንታይ ምዃኑ ኮይ ነገረትና ካልኣይ ከዓ ሃንደ በትሓዊ ስለ ዝደኽለሉስ ከምዚ ገይሩ ክቕየር ኢልካ ተሓስብ
1: ከማል ሓወይ እዛ ጉዳይ ኣይነጋፍሓ ሕጂ ከመይ ገይሩ ሕክምና ርክብ ጠይን ሕሰብ
0: እወ ግን እቲ ጠንቅኻ ክፍለጥ ኣሎ ጠንቂ ፈሊጥካ ቆይኸ ንሕክምና ትጎያ ሕጂ ድሓን እቲ መወዳእታ ደውሉ ዘሎ ዝበሃል ዘሎ ሓዊ ስለ ዝኾነ ካብኡ ብዙሕ ነገር ክንረክብ ንኽእል ኢና
1: ድሓን ነቲ ሓዊዳ ንውኮሶ ግን ንስ እውን እኮ ዝፈልጦ ነገር የብለን ክብል ኸእል
0: ኖ ካሓበእ ተዘይደልዩ ብዙሕ ነገር ዝፈልጦ ነገር ኣለዎ ኖ ኣነ ኣይነግርኒ እምቢ ዝብል ተመሲሉካ ኣጋባባት ንቕይር
1: ድሓን እሞ ንሰኒ ዓርከ ሞ ንውኮሶ እሱ ምስቲ ሞዩ ገለ መለሲ ዝሓሸ ፍልጦ ክህልዎ ክን ብትሕማ
0: ቤላ ያ ፅበቕቲ ገለ ዓይነት ንኽኢል ሞ ንዲ
1: ጀመርክሳብርሕዚ
0: እንታይ እየ ክንብሎ ኢና መሲልካ ንሰናይ
1: ንባ
0: ንሰናይ መጀመርያ ረኺብና እንታይ ኢና ክንብሎ መሲልካ ኩሉ ተሓቂ ግልፅ ኢና ክንነግሮ ኢና

ኒኮ ይብድለ ከም ዘለኹ ርዳእኒ ክንታ ክገብር ብኣኽን በቲ ክብሪ ክደሎ ዕሸል ሰስዐ ዝሓሸ ነገር ንክመፅእ ኢለ ኸይፈትኹ ዝብድለ ክደለኹ

0: ሰላም ከመይ ተምስዩ ፈንወ ኤሪ ቲቪ ትከታተሉ ዘለኹም ዝኸበርኩም ተዓዘብትና ሰዓት 9 ተኣኺሉ ንሎሚ ሓሙስ 3 መስከረም ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም። ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ንዕውታት ብምሽላም ብውዕውዕ መንፈስ ተዛዚሙ። ሚኒስትሪ ፀዓት ኣማራፂታት ፀዓት ንምስፋሕ ብዝለዓለ ይሰርሕ ከም ዘሎ ገሊፁ። ኣብ ዞባ ዓንሰባ ንኡስ ዞባታት ከረንን ዒላ በርዒድን ኣብ ሃገራዊ መርመራታት ብሉፅ ውፅኢት ዘመዝገቡ ተምሃሮ ሸሊማቶም። ፀጥታ ዞባ ቄሕ ባሕሪ ነተን ብቐጥታ ዝደዋብኦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም። ኣብ ኒጀር ግዳማዊ ምትእስታው ንዝመንቀሊኡ ሽበራዊ ተርእዮታት ዝቃወም ሰላማዊ ሰልፊ ተኻይዱ። ጀርመን ንእስራኤል ክትሸጠላ ዝኣመመቶ ልዕሊ 930 ሚልዮን ዶላር ዝዋግኡ ኣፅዋር ክትግበር ከም ዝወሰነት ተገሊጹ። ዝርዝር ዜና ንዓመት መመላእታ ዝቐፀለ ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ሎሚ ንዕውታት ብምሽላም ብውዕውዕ መንፈስ ተዛዚሙ። ወኪል ኤሪና በቲኤል ሰሎሞን ዘዳለው ተጸብጻብ ይስዕብ።
1: ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ናይ ዓመተ ትምህርቲ 2025-2026 ባህሊ ሃናፂ ክብርታትን መንነትን ብዝብል ቴማ ሎሚ 3 መስከረም ብውዕውዕ መንፈስ ተዛዚሙ። እዚ ንዓመት መመላእታት ዝቐፀለን ካብ መባእታ ክሳብ ካልኣይ ደረጃ ዝርከባ ኣብያተ ትምህርቲ ተሳተፈን ውድድር ንባብን ፅባቅ ፅሕፈትን ሓፈሻውን ትምህርታውን ፍልጠት ስእልን ቅባን ኣብ መድረኽ ምህዞን ሰንዓን መደረ ክትእ ሓፂር ዛንታ ግጥሚ ትልሂት ሙዚቃን ድራማን ዘጠቃለለዩ ነይሩ። ኣብ ሲኔማ ሮማ ኣብ ዝተገብረ ብስነ ጥበባዊ ፍርያት ዝደመቐ መዛዘሚ ስነ ስርዓት ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ምምህዳር ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ ቃል ባህሊ መግለፂ ባህግን ክብርታትን መለለይ ልምዓትን ዕዮታትን ከም ዝኾነ ብምግላፅ በዛ ኣተሓሳስባ ዝተኮስኮሱ ተምሃሮ ንምፍራይ ዓፀፋ ክስራሕ ኣገዳሲ ምዃኑ ኣገንዚቡ። ሓላፊ ኣሃዱ ባህሊ መምህር ሰሎምን በርህ ብወገኑ ዕላማ ባህላዊ ንጥፈታት ብቐንዱ ንሓደስቲ ወለዶ ብፍቕሪ ሃገርን ሃገራዊ ባህልን ንምኩስኳስ ከምኡውን ብሞየኦም ዝሕበኑ ብቑዓትን ወረስትን ኣውረስትን ንምፍራይ ከም ዝኾነ ገሊጹ። መምህር ሰሎሞን ወሲኹ እቲ መደብ ብዝበለፀ ንክምዕብል ንወከልቲ ንጥፈታት ባህሊ መምህራን ስልጠናታት ክውሃብ ተሳታፍነት ወለዲ ድማ ክዓዝዝ ተላብዩ። ኣብ መወዳእታ ኣብ ድራማን ሙዚቃን ዝተዓወታ ኣብያተ ትምህርቲ ሽልማት ክዕደል ከሎ ንኡስ ዞባ ደቡባዊ ምብራቅ ንሳልሳይ ግዜያ ጎብለል ባህላዊ ንጥፈታት ዓመተ ትምህርቲ 2025-2026 ብምዃን ዋንጫዓ ቲራ። ስፖርታዊ ውድድራት ኣብያተ ትምህርቲ ዞባ ማእከል ዓመተ ትምህርቲ 2025-2026 ጎኒ ጎኒ መደባት ፅምብልና ፅነት ኣብ ወርሒ ጉንበት ከም ተዛዘመ ዝዝከር እዩ።
0: ሚኒስትሪ ፀዓት ምስፋሕን ምውሓስን ኣማራፂታት ዘቤታዊ ፀዓት ኣብ ምርግጋእ ማሕበረ ቁጠባዊ ናብራን ዘለዎ ተራ ኣብ ግምት ብምእታው ብዝለዓለ ከም ዘቕፅሎ ገሊጹ። ካብ ጨንፈረ ምሕደራ ፀዓታት ክብሮም ዕዝዋዝጊ ንኤሪና ዝሃቦ ሓበሬታ ከም መቕፅልታ ናይቲ ኣብ ምምዕባል መጎጎ ኣድሓነት ተጠቃምነት ፀሓዊ ፀዓትን ካልእን ክግበር ዝፀንሐ ወፍሪ ብዘገልግል ዘይቲ ሞተር ማለት ኦልዮ ብርሻቶ እትሰርሕ እቶን ምምሃዝ ተወስደ ተበግሶ ኣተባባዒ ኮይኑ ከም ዘሎ ኣብርዮ። ብኦልዮ ብርሻቶ እትሰርሕ እቶን ንመጀመርያ እዋን ኣብ 2023 ኣብ ሃገራዊ ፌስቲቫል ንምርኢት ከም ዘቐረበት ዝሓበረ ኣቶ ክብሮም ብደረጃ ሚኒስትሪ ሳላ ዝተኻየደ ፃዕሪ ኣብ ሰራዊትን ኣሕደርቲ ኣብያተ ትምህርትን ተጠቃምነታ እናዓብየ ከም ዝመፀ እዚ ድማ ኣብ ምንካይ ብርሰት ሃብቲ ገረብን ካልእ ወፃኢታትን እጃም ከም ዝነበሩ ኣረድዩ። ኦልዮ ብርሻቶ ብግቡእ ምስ ዘይተሓዝ ከም ኩሉ ንኣከባቢ ዝብክል ጓሓፋት ምዃኑ ብምዝኽኻር 1 ሊትሮ ክሳብ 1 ሚልዮን ሊትሮ ማይ ክብክል ከም ዝኽእል ብግቡእ ምስ እንጥቀመሉ ግን ናይ ምቕፃል ዓቕሙ ምስ ናፍታ ተመሳሳሊ ስለዝኾነ ፀጋ ምዃኑ ገሊጹ። ኣብ መወዳእታ ኣቶ ክብሮም ሕብረተሰብ ረብሓታት ናይዛ ውፅኢት ምህዞ ዝኾነት እቶን ተገንዚቡ ብደረጃ ስድራ ቤትን ዓበይቲ ማሕበራዊ ውርያትን ብውሕሉል ኣገባብ ክጥቀመላ ተላብዩ።

0: ብሉፅ ውፅኢት ንዘመዝገቡ ተምሃሮ ዝግበር መተባብዒ ኣብ ምምሕያሽ ብቕዓት ትምህርቲ ዝህልዎ ተራ ቀሊል ኣይኮነን። ነዚ ብምግንዛብ ብደረጃ ኣብያተ ትምህርትን ኮምን ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ንዘመፅኡ ተምሃሮ ምሽላም ልሙድ እናኾነ መፂእ ኣሎም። ኣብ ንኡስ ዞባታት ከረንን ዒላበር ዒድን ዝተገብረ መተባብዒ ናይዚ መቐፀልታ እዩ። ወከልቲ ኢሪና ዞባ ዓንሰባ ሹሻን ምስግናን ስምኦን ሃብቲ ሚካኤልን ዝለኣኽዎ ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ሹሻን ምስግና ከተቕርቦ እያ።
1: ኣብ ዞባ ዓንሰባ ንኡስ ዞባታት ከረንን ዒላበር ዕድን ኣብ ሃገራዊ መርምራታት ብሉፅ ውፅኢት ዘመዝገቡ ተምሃሮ ብሓደ መስከረም ተሸሊሞም። በዚ መሰረት ኣብ ከተማ ከረን እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ሮራ ኣብ ሃገራዊ መርምራ ሻሙናይ ክፍሊ ናይ ኣካዳማዊ ዓመት 2025-2026 ካብ ቴስዓ ንላዕሊ ነጥቢ ንዘመዝገቡ 10 ተምሃሮ ከምኡ ውን ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ 3 ልዕሊኡ ንዘምፁ 14 ተምሃሮ ሸሊማ። ርእሰ መምህርታ ቤት ትምህርቲ መምህር ሃብቶም ተስፋፅን ኣብ ዘስምዐ ቃል ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ኣብዝሓለፈ 3 ዓመታት ካብ 400ታዊት ናብ ኣስታ 700ታዊት ውፅኢት ሃገራዊ መልቀቂ ፈተና 12 ክፍሊ ድማ ካብ 18.5ታዊት ናብ 31.2ታዊት ክብ ከም ዝበለ ገሊፁ። ሓላፊ ትካላት ትምህርቲ መምህር የሴፍ ዕባ ስላሰ ብወገኑ ብቕዓት ትምህርቲ ንምርግጋፅ ክግበር ዝፀንሐ መደባት ተዓቀን ውፅኢት ይርከቦ ከም ዘሎ ብምሕባር ፍረውድ ፃዕሪ ኣካላት ትምህርቲ ሕብረተሰብን ተምሃሮን ምዃኑ ኣነፂሮም። ብተመሳሳሊ ኣብ ንኡስ ዞባ ዒላበር ዕድ እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ዓወት ኣብ ዓመተ ትምህርቲ 2025-2026 ኣብ ሃገራዊ መልቀቂ መርምራ ብሉፅ ውፅኢት ንዘመዝገቡ 18 ተምሃሮኣ ኣተባቢዓ። ርእሰ መምህር ኣማኒኤል ዘሚካኤል ውፅኢት ተምሃሮ እናበረኸ ይመፅእ ከም ዘሎ ብምሕባር ኣብ መፃኢ ብዝበለፀ ንምሕያሉ ከም ዝስራሕ ኣረጋጊፆም። ሓላፊ ትካላት ትምህርቲ ናይቲ ንኡስ ዞባ መምህር ሰለሞን ንጉሰ ድማ ተመዝጊቡ ዘሎ ገስጋስ ንምድንፋዕ ብውህደት ምስራሕ ከም ዘድሊ ኣገንዚቡን።
0: ኣብ ንኡስ ዞባ ኣስማጥ ብውህድ ፃዕሪ ቤት ትምህርቲ መምሃራንን ወለድን ውፅኢት ተምሃሮ ብሓፈሻ ኣብ ሃገራዊ ምርመራታት ድማ ብፍላይ ምምሕያሽ ከም ዝረኣየ ብ28 ናሓሰ ኣብ ኣስነዳ ኣብ ዝተገብረ ገምጋም ተሓቢሩ። ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዞባ መምህር ኢብራሂም እኩድ ውፅኢት ተምሃሮ ንምብራኽ ክግበር ብፀንሐ ፃዕርታት ኣብ ኣካደሚያዊ ዓመተ 2025-2026 ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ ናይ ዝሓለፉ ተምሃሮ ቁፅሪ ምስቲ ቅድሚኡ ዝነበረ ዓመት ክነፃፀር ከሎ ብ14 ሚታዊት ኣብ ሃገራዊ ምርመራ ሻሙናይ ክፍሊ ድማ ብ3 ሚታዊት ከም ዝዓበየ ገሊፆም። ኣብቲ ገምጋም መጠን ምሕላፍ ኣብ ኩሉ ደረጃታት ትምህርቲ 74.4ሚታዊት ከም ዝነበረ ተሳታፍነት ደቂ ኣንስትዮ ድማ እናዓበየ ይመፅእ ከም ዘሎ በሪዮም። ኣምሓዳር ንኡስ ዞባ ኣስማት ኣቶ መሓረና ተክላብ ኣብ ዘስምዖ ቃል ምብራኽ ውፅኢት ተምሃሮ ዘላቕነት ንክህልዎ ሙያዊ ዓቕሚ መምሃራን ክም ንምባል ዝግበር ወፍሪ ክድፋእ ኣሉ ኣዘኻኺሩ። ኣብቲ ኣጋጣሚ ኣብ ሃገራዊ መልቀቂ መርመራ ብሉፅ ውፅኢት ነዘመዝግቡ ተምሃሮ ኣሕዳሪት ቤት ትምህርቲ ኣስማት ሽልማት ተዓዲሉ። ኣብ መንጎ ንኡስ ዞባታት ዝካየድ ባህላዊ ውድድራት ኣብ ምንቕቓሕ ምውር ራስ ክብርታትን ምዕቃብ ታሪክን ዕዙዝ ተራ ከም ዘለዎ ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ባህሊ ኣቶ ስራጅ ማሕሙድ ገሊፆም። ብዛዕባ እቲ ብክፍሊ ባህልን ስፖርትን ተወዲቡ ካብ 15-27 ናሓሰ ኣብ መንጎ 16 ንኡስ ዞባታት ዝተካየደ ውድድር ኣብ ዝሃቡ ሓበሬታ ሓደስቲ ወለዶታት ክእለቶም ዘዕቢሉን ባህሎም ዝፈልጥሉን ኣጋጣሚ ምዃኑ ብምጥቃስ ብተወዳደርቲ ልዕሊ ትፅቢት ዝኾነ ትሕቶታት ከም ዝቐረበ ኣብርሂዮም። እቲ መደብ ኪኖ ምፍራይ ሓደስቲ ስነ ጥበባውያን ዝካየድ ኣገዳስነት ከም ዘለዎ ዝጠቐሰ ኣቶ ስራጅ መበቀላዊ ባህላዊ ትሕዝቶታት ንምቕራብ ንዝተገብረ ፃዕርን ምድለዋትን ድሕሪ ምምጓስ ንዝተዓወቱ ምትብባዕ ኣገዳሲ ከም ዝኾነ ኣነፂሩ። ኣብ መወዳእታ ንተራን ኣበርክቶን መሻርክቲ ኣካላት ምስጋና ብምቕራብ ንኡስ ዞባታት ኣብ መጻኢ ንዝካየድ ተመሳሳሊ መደባት ዓቲበን ክሰርሓሉ ተማህፂኑ። ሎሚ ዓመት ንካልኣይ ግዜኡ ኣብ ዝተኻይደ 16 ንኡስ ዞባታት ዝተሳተፍኦ ባህላዊ ውድድራት ንኡስ ወከፍ ንኡስ ዞባ 6 ድግማን 3 ሓደስትን ደርፍታት 2 መዛሙር 3 ግጥምታት ከምኡውን ሓፂር ዛንታ ሓፂር ከም ሒዘን ከም ዝቐረባ ካብ ክፍሊ ባህሊ ዝተረኽበ ሓበሬታ ኣፍሊጡ። ዘስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜና ወፃኢ ፀጥታ ዞባ ቀይሕ ባሕሪ ነተን ብቐጥታ

ዝደዋብኦ ሃገራት ጥራይ ከም ዝምልከት መራሕቲ ህዝባዊት ሪፓብሊክ ቻይናን ግብፅን ሓቢሮም። ፕረዚደንት ሺጂፒ ግን ፕረዚደንት ዓብዱልፈታሕ አልሲስን ትማሊ 2 መስከረም ኣብ ከተማ ካይሮ ድሕሪ ዘካየድዎ ዝርብ ኣብ ዘውፅዎ ሓበራዊ መግለፂ ኣብ ዞባ ቀይሕ ባሕሪ ንዝግበር ጌዳማዊ ምትእትታው ብመትከል ከም ዝቃወሙ ብምንፃር ልእላውነትን ግዝኣታዊ ሓድነትን ናይተን ሃገራት ክኽበር ከም ዝግባእ ኣረድዮም። ፀጥታ ዞባ ቀይሕ ባሕሪ ንምውሓስ ኣብ መንጎ ወደባዊት ቀይሕ ባሕሪ ዝኾነ ሃገራት ክህሉ ጥምረት ከም ዝሕይል ክልቲኦም መራሕቲ ፀዊዖም። እዚ ከምዚ ንከሎ ክልቲኦም መራሕቲ ኣብ ዞባ ማእከላይ ምብራቅ ዝግበር ዘሎ ጌዳማዊ ወተሃደራዊ ምትእትታው ብትሪ ከም ዝቃወምዎ ኣነፂሮም። እቲ ተፈጢሩ ዘሎ ቅልውላው ብሰላማዊ መንገዲ መዓልቦ ክረክብ ፃዕሮም ከም ዝሕይሉ ብምሕባር ከ ሃገራት ዞባ ማእከላይ ምብራቅ ፀጥተ ንምውሓስ ብሓባር ክሰርሓ ኣተሓሳሲቦም። ብካልእ ወገን ግብፅን ቻይናን ኣብዚ ናይ 3 መዓልታት ዑደት ፕረዚደንት ሺጂፒን ኣብ ምምዕባል ቁጠባዊ፣ ፀጥታዊ፣ ቴክኖሎጂን ካልእን ፅላታት ዘተኮረ ሓያሎ ስምምዓት ከቲመን። ፕረዚደንት ሺጂፒን ኣብ ግብፂ ዑደት ክፍፅም ኣብ ውሽጢ 10 ዓመታት ናይ ፈለማ ምዃኑ ፀብጻባት የረድም። ኣብ ካልእ ዜና ኣብ ኒጀር ግዳማዊ ምትእታው ንዝመንቀሊኡ ሽበራዊ ተርእታት ዝቃወም ሰላማዊ ሰልፊ ትማሊ 2 መስከረም ኣብ ርእሰ ከተማ ኒያሚ ተኻይዱ። እቲ ሰልፊ ህዝብን ሰራዊትን ነቲ ተርእዮ ንምምካት ብውህደት ክሰርሑ ዝዓለመ ምዃኑ ሰመዚ መንግስቲ ኒጀር ሓቢሮም። እዚ ናይ ተቃውሞ ሰልፊ ዝተኻየደ ኣብታ ምዕራብ ኣፍሪካዊት ሃገር ዝካየድ ሽበራዊ መጥቃዕትታትን ፈተናታት ዕልዋን እናዘየደ ይመፅእ ከም ዘሎ ኣብ ዝቃልሐሉ ዘሎ እዋን እዩ። ሰራዊት ኒጀር ኣብ ዝሓልፈ ሰሙን ክካየድ ከም እተወጠነ ንዝገለፆ ግዳማዊ ሓይልታት ዝተሳተፍዎን ፈተነ ዕልዋ ከም ዝፈሸለ ምሕባሩ ዝዝከር እዩ። ኣብ ኒጀር ጥራይ ዘይኮነ ኣብ ጎራብቲ ማልን ቡርኪና ፋሶን እውን ተመሳሳሊ ተርእዮታት ከም ዘጋጠመ ፀብጻባት የረድው። እቲ ክስተት 3 ሃገራት ግዳማዊ ምትእታው ኣብ መሬተን ክቃወማ ድሕሪ ምጅማርን ከም ዝዓበየ ናይ ቀረባ ተዓዘብቲ ይጠቕሱ። ጀርመን ኣብ ቀዳማይ ፍርቂ 2026 ንእስራኤል ክትሸጠላ ዝኣመመቶ ልዕሊ 930 ሚልዮን ዶላር ዝዋግኡ ኣፅዋር ክትግበር ከም ዝወሰነት ፀብጻባት ሓቢሮም። እቲ መጠን 4 ዕፅፊ ናይቲ ኣብ ዝሓለፈ ዓመት ንእስራኤል ዝሸጠትላ ኣፅዋር ምዃኑ ዝግለጽ ዘሎ እዚ ሓድሽ መደብ እስራኤል መራኸብ ኪናት ሚሳይላትን ካልእ ተተኮስትን ክሽምት ዘኽእል ምዃኑ ተገሊጹ። ጀርመን ነቲ እስራኤል ኣብ ምዕራባዊ ገማግም ወሽመጥ ጋዛ ትኽተሎ ዘላ ወተሃደራዊ ፖሊሲ ከም እትቃወሞ ብምሕባር ክሸጠላ ንፀንሐት ኣፅዋር ከም እትውንዝፎ ክትእምት ድሕሪ ምፅናሕያ ነዚ ሓድሽ ናይ መሸጣ መስርሕ ኣበጊሳ ዘላ። ሃገራት ኤሮጳ ነቲ እስራኤል እትኽተሎ ዘላ ፖሊሲታት ከም ዝቃወሞካ ክሕብራን ተፀንሓ ኣብ ልዕሊኣ ዝኾነ ስጉምቲ ክወስዳ ከም ዘይተረኣያ ግና ይጥቀስ። ሰራዊት ፓኪስታን ካብ ኣፍጋኒስታን ሰሊኾም ከም ዝኣተዉ ኣብ ልዕሊ ዝገለፆም ሽብራውያን ኣብ ኣውራጃ ዋዚርስታን ሰፊሕ ስርሒት ኣበጊሱ። ከም ኣካል ናይዚ ንዘይተወሰነ ግዜ ዝቕፅል ስርሒት ትማሊ 2 መስከረም ብውሕዱ 25 ሽበራውያን ከም እተቐትሉን ልዕሊ 50 ከም ዝቆሰሉን ከምኡውን ብርከተ ዝበለ ኣፅዋር ከም እተማረኸ ኣፈኛ ናይቲ ሰራዊት ገሊጹ። እቲ ስርሒት ኣብዚ ዓመት እዚ ኣብ ልዕሊ ሽበራውያን ካብ ዘካየዶ ተመሳሳሊ ወፍሪ እቲ ዝሰፍሐ ምዃኑ ገሊጹ። ካብ ጎረቤት ኣፍጋኒስታን ሰሊኾም ዝኣተዉ ሽበራውያን ጠንቂ ፀጥታዊ ፀገማት ኮይኖም ምህላዎም እትገልጽ ፓኪስታን መንግስቲ ኣፍጋኒስታን ንምግትኡ ተርኡ ክፃወት ከም ዘይፀኒሐያ ትኸስስ። ነቲ ክሲ ዝነፀገ መንግስቲ ኣፍጋኒስታን ከዓ እቲ ክሲ ቅድመ ኪነት ናይቲ ፓኪስታን ኣብ ልዕሊ ሃገሩ እተካይዶ መጥቃዕትታት ምዃኑ ወቒሱ። በቲ ጉዳይ ዝነቐለ ምትፍናን ክልቲአን ሃገራት ብዘካየድኦ ምልውዋጥ መጥቃዕትታት ኣብዛ ዓመት እዚ ጥራይ ካብ ክልቲኡ ወገን ልዕሊ 600 ሰባት ከም እተቐትሉ ይግለጽ። ነቲ ምትፍናን ብሰላም ንምዕራፍ ክካየድ ፀንሐ ዲፕሎማሳዊ ፈተናታት ዛጊት ዝጥቀስ ውፅኢት ከም ዘይተረኽቦ እዩ ዝሕበር። እስራኤል ተቆፃፂራቶ ካብ ዘላ ክፋል ወሽመጥ ጋዛ ከም ዘይትወፅእ ደጊማ ኣነፂራ። ኣብቲ ወሽመጥ ዝተበገሰ ወተሃደራዊ ወፍሪ ከም ዘይተዛዘመ ዝገለፀ ቅድመ ሚኒስትር ቤንያሚን ናይታንያሁ ሰራዊቱ ንዘይተወሰነ ግዜ ካብኡ ከም ዘይትዕስክር ኣረድዩ። ህላወ ናይቲ ሰራዊት ኣብ ወሽመጥ ጋዛ ኣብ ፀጥታዊ ውሕስነት እስራኤል ኣገዳሲ ምዃኑ ድማ ኣነፂሩ። ቅልላ ወሽመጥ ጋዛ ብሰላም ንምዕራፍ እስራኤል ሰራዊታ ካብ ወሽመጥ ከተውፅን ምንቅስቃስ ሓማስ ዕጥቁ ከውርድንያ ብመጎብኘት ኣሜሪካ ዝርብ ክካየድ ጸኒሖም። ንኣስታት 700ታዊት ወሽመጥ ጋዛ ተቆፃፂራ ዘላ እስራኤል ነቲ ዝርርብ ክትቅበሎ ከም ዘይግመት ሓያሎ ወገናት ክሕብሩ ጸኒሖም እዮም። እስራኤል ኣብ ወሽመጥ ጋዛ ስምምዕ ምቁራፅ ተኽሲ ክትግበር ኣብ መወዳእታ 2025 ከም እተሰማምዕ

ሰዓት እንተኾነ ነቲ ስምምዕ ብምጥሓስ ብዘካየደቶ መጥቃዕታት ዛጊት ልዕሊ 1300 ፍልስጥኤማውያን ከም እተቐትሉ ጸብጻባት የረዶም። በቲ ካብ መወዳእታ 2023 ጀመረቶ መጥቃዕታት ልዕሊ 73,000 ፍልስጥኤማውያን ከም እተቐትሉን ልዕሊ 174,000 ከም ዝቆሰሉን ይሕበር። ኣብ ሊባኖስን ሶርያን እውን ተመሳሳሊ ወተሃደራዊ ወፍሪ ተካየድ ዘላ እስራኤል ዕላምኡ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኑ ናይ ቅርባ ተዓዘብቲ ይጠቕሶም። ክቡራት ተኸታተልቲ ናይ መወዳእታ ዜና

በር እቲ ኣጽዋር ካበይ ከም ዝተበገሰ ዛጊት ከም ዘይተሓበረ ዩክሬን እውን ብዛዕባ እቲ ጉዳይ ዝሃበቶ መግለጺ ከምዘየለ ፈሊጡ። ሩስያ ኣብ ልዕሊ ዩክሬን እተካይዶ መጥቃዕትታት ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ንምድሓና ዘልእኾ ወታደራዊ ደገፍ ክብ ከም ዘብሎ ጸብጻባት የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ባህላዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ንዕወታት ብምሽላም ብውዕውዕ መንፈስ ተዛዚሙ። ሚኒስትሪ ፀዓት ኣማራፂታት ፀዓት ንምስፋሕ ብዝለዓለ ይሰርሕ ከም ዘሎ ገሊጹ። ኣብ ዞባ ዓንሰባ ንኡስ ዞባታት ከረንን ዒላ በርዒድን ኣብ ሃገራዊ ምርመራታት ብብሉፅ ውፅኢት ዘመዝገቡ ተምሃሮ ተሸሊሞም። ፀጥታ ዞባ ቀይሕ ባሕሪ ነተን ብቐጥታ ዝደዋብኦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም። ኣብ ኒጀር ግዳማዊ ምትእትታው ንዝመንቀሊኡ ሽበራዊ ተርእታት ዘቃወም ሰላማዊ ሰልፊ ተኻይዱ። ጀርመን ንእስራኤል ክሸጠላ ዝኣመመቶ ልዕሊ 930 ሚልዮን ዶላር ዝዋግኡ ኣጽዋር ክትግበር ከም ዝወሰነት ተገሊጹ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍጸም

0: ብስራት ካብ ሚኒስትሪ ትምህርቲ ሚኒስትሪ ትምህርቲ ጎኒ ጎኒ እቲ ብሬድዮ ዝህቦ ዘሎ ትምህርቲ ብቴሌቭዥን እውን ስሩዕ መደባት ምህሮ ከካይድ እዩ። ብቴሌቭዥን ዝፍነው መደባት መሰረታዊ ትምህርቲ ቋንቋ እንግሊዝ፣ ስነ ፍልጠት፣ ትምህርቲ ሕሳብ፣ ማሕበራዊ ትምህርትን ገለ ካብ ንጥፈታት ኣብያተ ትምህርትን ሃገርናን እዮም።
1: What are you studying? What are you doing right now?
2: ማዝነትን ንቕሓትን
3: መደብ ስነ ፍልጠት
4: ሓደ ሰዓት 60 ደቂቕ እዩ። ሓንቲ ሰዓት ድማ ኣብ 12 ክፋላት ትምቀል።
0: ተመሳሳሊ ንተምሃሮ ካልኣይ ደረጃ ዝቕንዐ ንቋንቋ እንግሊዝ፣ ትምህርቲ ሕሳብ፣ ባህርያውን ማሕበራውን ስነ ፍልጠት ዘጠቓለለ ትምህርታዊ መደባት ክፍኖ ምዃኑ ነበስር። ሃየ ንምሃር።
5: Do you want to read English books and stories?
0: ሰዓታት ፈነወ ሰሙናዊ ካብ ሶኒ ክሳብ ዓርቢ ቅድሚ ቀትሪ ካብ ሰዓት 10 ክሳብ ፋዱስ ድሕሪ ቀትሪ ድማ ካብ 3 ፈርቓን ክሳብ ሰዓት 5 እዩ። ንጅምረሉ ካብ ሶኒ ዕለት 7 ወርሒ 9 2026 እዩ። ሰናይ ምክትታል ሚኒስትሪ ትምህርቲ።
6: ሓሳባትኩም ህይወት ክልውጥ ይኽእል እዩ። ባይታ ዝፅብእ ማህዛዊ ሓሳባት ኣብ ውሽጢ ኩሉና ኣይሰኣን እዩ። ነዚ ብምርዳእ ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትሪ ዜና ብምትሕብበር ሚሳል ዝተሰሜ መደብ ማህዛዊ ሓሳባት ጀሚሩ ከም ዘሎ ብሓበን የበስረኩም። መጻኢ ብመንእስያትን ብምኩራት ሰሞያን ይዝህነፅ ኣብ መዓልታዊ ናብራና ዘጓንፈና ብድሆታት ብፈጠራውን ማህዛውን ኣገባብ ክፍታሕ ሓሳባትኩም እተካፈልሉ መደብ ሚሳል እምበኣር ኣብ ኤሪ ቲቪ ይጅምራሎ። ኣብ መዓልታዊ ናብራና ብድሆታት ከጓንፈና ንቡር እዩ። ንናብራና ዘቃልል ፈጠራዊ ፍትሓት ግና ኣይሰኣኒ። ነዚ ኸውን ባይታ እነሆ ተጣጢሑ ይርከብ።
7: ታ ኽእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ።
8: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
9: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
6: እዚ መደብ እዚ ብሓገዝን ምኽርን ሰብ ሞያን ሰብ እዋኒንን ዝዕወት

ደብዩ ኣብዚ ማሃዛውን ፈጠራውን መደብ ሚሳል ብሓሳባትን ብተሳታፍነትን ኣበርክቶኹም ከተዕዘዙ ሃማመተ ይፅዋዕ መደብ ሚሳል ሰንበት ድሕር ዜና ትግርኛ ሰዓት 9:25 ድሕሪ ቀትሪ ኣብ ኤሪ ቲቪ ይጅምር ድግማ ሓሙስ ድሕሪ ዜና ትግርኛ ሰዓት 12:55 ድሕሪ ቀትሪ መደብ ሚሳል ኣብ ኤሪ ቲቪ ተዓዘቡን ተሳተፉን

ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ ብዝብል ኣልዒልናዮ ዘለና ርእስቲ ብቐንዱ ነቲ ካብ ውግእ ሽረ ንዳሓር ስርዓት ደርግ ንመቐለ ሓዲጉ ምስ ወፀ ካብ መስከረም 1989 ንዳሓር ህዝባዊ ግንባር ሓርነት ኤርትራ ኣብ ጎኒ ህዝባዊ ወያነ ሓርነት ትግራይ ብሓፈሻ ድማ እህ ወደግ ተሰሊፉ ክሳብ ኣዲስ ኣበባ ዘካየዶ ስርሒታት ዝገልጽ እዩ። ቅድሚኡ ግን ከም ድሕረ ባይታ ሓፈሻዊ ኣብ መዓባላ ዝምድና ህዝባዊ ግንባርን ውድባት ኢትዮጵያን ብሓፂር ክጥቀስ ኣገዳሲ እዩ። ህዝቢ ኤርትራ ፖለቲካውን ስነ ምግባራውን ታሪኹ ከም ዘረጋግጽዎ ምስ ጎረባውቱ ብሰላም ብሓባር ክነብር ዝደሊ ሕጊ ዘኽብር ዘይናቱ ዘይደሊ ጭዋ ህዝቢ ምዃኑ እዩ። ይኹን እምበር መሰሉን ክብረቱን ብሓይሊ ግሂሶም መሬቱን ጸጋታቱን ክገብጡ ንዝመፁ ጸላእቱ ድማ ዘይምብርካኽ ተባዕቲ ዋጋኣይ ህዝቢ ምዃኑ ዓለምና ዝፈልጦ ሓቂ እዩ። ድሕሪ ካልኣይ ኩናት ዓለም ኣብ ኢትዮጵያ ዓብላልን ገዛእን ኮይኑ ዝወፀ ናይ ሽዋ ደርቢ መሳፍንቲ ንኹሉ ፖለቲካዊ ትካላትን መሬትን ኣብ ትሕቲ ንጉሳዊ ቤተሰብ ብምእታው ንኹሎም ብሄራት ብሓይሊ ብረት ይገዝእ ስለ ዝነበረ ካብ ዕብለላን ግዛኣትን ዘውዳዊ ስርዓትን ሓራን ምውፃእ ኣብ መጀመርያ ሰብዓታት ኣብ ኢትዮጵያ በብኸባቢኡ ተቃውሞታት ይለዓል ነበረ። ሰውራ ኤርትራ ኣውራ ድማ ህዝባዊ ሓይልታት ሓርነት ኤርትራ ንግፍዕን ጭቆናን ህዝብታት ኢትዮጵያ ኣብ ግምት ብምእታው ካብ ፈለማ መድረኽ ምስ ፍትሓዊ ቃልሲ ህዝብታት ኢትዮጵያ ብንዋትን ሞራልን ይደጋገፍ ነበረ። ንብረታዊ ቃልሲ ህዝቢ ኤርትራ ከም ሞዴል ብምውሳድ መሰል ተጋሩ እውን ብብረት ክረጋገጽ ኣለዎ ዝብል ተቓለስቲ ባእታታት ትግራይ እውን ካብ መጀመርታ 1970ታት ምስ ሰውራ ኤርትራ ርክባት የካይዱ ነበሩ። ብተወሳኺ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ኮይኖም ዝቃለሱ ዝነበሩ ገለ ተጋሩ ተጋደልቲ ምስቶም ኣብ ኣዲስ ኣበባ ማሕበር ገስገስቲ ብሔረ ትግራይ ዝብል መስሪቶም ዝንቀሳቐሱ ዝነበሩ ተምሃሮ ብምርኻብ ኣብ ለካቲ 1975 ተጋድሎ ሓርነት ህዝቢ ትግራይ ማለት ተሓህት ዝተሰሜየ ድሓር ስሙ ናብ ህዝባዊ ወያነ ሓርነት ትግራይ ዝቐየረ ውድብ ኣብ መሬት ትግራይ

0: ኣብ ደደቢት ብረታዊ ቃልሲ ጀሚሩ። ህዝባዊ ወያነ ሓርነት ትግራይ ምስ ሰውራ ኤርትራ ኣውራ ድማ ምስ ህዝባዊ ግንባር ሓርነት ኤርትራ ካብ ፈለማ መድረኹ ዝመስረቶ ናይ ቃልሲ ምሕዝነትን ጽምዶን ቀስ ብቐስ እናዓበየ ኣብ ዝለዕለ ወታደራዊ ምትሕግጋዝ በጺሑ ነበረ። ህዝባዊ ግንባር ህዝቢ ትግራይ ብገዛእቲ ስርዓታት ኢትዮጵያ ኣዝዩ ዝተወፅዐን ዝተጨቆነን ህዝቢ ምዃኑን ምስ ጎረቤቱ ህዝቢ ኤርትራ ዘለዎ ናይ ቀረባ ታሪኻዊ ምትእስሳር ኣብ ግምት ብምእታውን ከምኡውን ምሕያል ቃልሲ ህዝቢ ትግራይ ንሓበራዊ ጸላኢ ስርዓት ደርግ ኣብ ምድኻም ክህልዎ ዝኽእል ዓብ ኣበርክቶ ብምግንዛብ ዝበቁ ሓገዝ ኣይነበረን። ኣብ መወዳእታ 1981 ስርዓት ደርግ ምሰውራ ኤርትራ ሓንሳብን ሓዋሩን ንምንምሳስ ወፍሪ ቀይሕ ኮኸብ ሻድሻይ ወራር ዝተሰሜ ገዚፍ ወራር ከበግስ ኣብ ዝቀራረበሉ ዝነበረ እዋን ገለ ኣህዱታት ወያነ ኣብ ሳሕል ኣብ ጎኒ ተጋደልቲ ህዝባዊ ግንባር ክስለፉ ኣብ መንጎ መርሕነት ህዝባዊ ግንባርን ሕወሓትን ስምምዕ ተበጽሐ። ኣብቲ እዋን እቲ ስዕረት ሰውራ ኤርትራ ማለት ስዕረት ቃልሲ ህዝቢ ትግራይ እውን ብምንባሩ ነዚ ገዚፍ ወራር እዚ ናይ ምስዓር ሕቶ ንኽልቲኡ ውድባት ኣዝዩ ወሳኒ ነበረ። 18 ተራራ ክፍሎ ጦር ንልምምድ ኣብ ትግራይ ዘካየደ ወፍሪ ወዲኡ ናብ ኤርትራ ምስ ኣቕንዐ ወያነ 3 ብርጌዳት ኣብ ምምካድ ሻድሻይ ወራር ክሳተፉ ናብ ሳሕል ላኣኾም። ኣብ መላእ ታሪኽ ምትሕግጋዝ ህዝባዊ ግንባርን ወያነን ኣብ ዓውደ ኩናት ኤርትራ እቲ ዛዕበየ ተባሂሉ ክግለጽ ዝከኣል ተሳትፎ ተጋደልቲ ሕወሓት ኣብ ሻድሻይ ወራሪ ነይሩ። ህዝብን ተጋዳላይን ኤርትራ ንተሳትፎ ተጋደልቲ ሕወሓት ኣብ ምምካድ ሻድሻይ ወራርን ዝኸፈልዎ መስዋዕትን ብኽብሪ እዩ ዝጥምቶም። ብድሕሪ እዚ ህዝባዊ ወያነ ሓርነት ትግራይ ኣብ ጉንበት 1983 ጉባኤኡ ምስ ኣካየደ ኣብ ገለ ጉዳያት ምስ ህዝባዊ ግንባር ናይ ኣረኣያ ፍልልይ ስለ ዝገበረ ንኣስታት 4 ዓመታት ካብ 1984 ክሳብ 1988 እቲ ዝምድና ዛሕትሉ ነበረ። እዚ ከምዚ ኢሉ እንከሎ ህዝባዊ ግንባር ኣብ መጋቢ 1988 ነቲ ኣብ ግንባር ናቕፋ ዓሪዱ ዝነበረ ዓብ ክፋል ሰራዊት መግዛእት ኢትዮጵያ ናደው እዝ ኣብ ፍጹም ከበባ ኣእትዩ ብምድምሳስ ካብ መድረኽ ጃላነት ናብ እስትራቴጂያዊ መጥቃዕቲ ነጥበ መቐይሮ ዝኾነ ወሳኒ ወታደራዊ ዓወት ኣመዝገበ። ዋና ጸሓፊ ህዝባዊ ግንባር ሓርነት ኤርትራ ተጋዳላይ ኢሳያስ ኣፈወርቂ ምስ መጺሐት ሳግም ቁጽሪ 14 መስከረም 1988 ኣብ ዘካየዶ ቃለ መጠየቕ ንወሳንነት ናይዚ መጥቃዕቲ እዚ ብኸምዚ ዝስዕብ ቃላት ገሊጽዎም። ህዝባዊ ግንባር ንዓወት ግንባር ናቕፋ ኣብ ውሽጢ እቲ ዝተናውሐ ብረታዊ ተጋድሎ ህዝቢ ኤርትራ ኣውራ ድማ ኣብ ውሽጢ ወታደራዊ ምዕባለታት ናይ ዝሓለፈ 10 ዓመታት ኣእትዩ እዩ ዝመዝኖም። እቲ መጥቃዕቲ ሓያል ቁልጡፍን ዓሚቕ ስምብራ ዝገደፈን ምንባሩ ዘይከሓድ እዩ። ገዛእቲ ኢትዮጵያ ንኤርትራ ካብ ዝገብጥዋ ንድሓር ንፈለማ ጊዜ ኣብ ኣእምሮኦም መግዛእቲ ኢትዮጵያ ኣብ ኤርትራ ክቕጽል ድዩ ኣይቅጽልን ዝብል ሕቶ ከም ህጹጽ መልሲ ዘድልዮ እዋናዊ ጉዳይ ከም ዝለዓል ዝገበረ ስርሒት እዩ።
1: ኣጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ ንጥፋን ጥያቄው።
0: እቲ ሕቶ ንወንበዴታት ነጥፋ እዮም ዶ ወይስ ንሕና ነጥፋ እዩ ኮይኑ ዘሎ ብምባል ኣብ ናደው ዝወረዶ ከቢድ ስዕረት ንመጀመርያ ጊዜ ኣብ ቅድሚ ህዝቢ ኢትዮጵያን ዓለምን ተኣሚኑ። ብመሰረት ኩሉ ዓቕሚ ኢትዮጵያ ናብ ግንባር ኩናት ኤርትራ ብምቕናዕ ህጹጽ ናይ ክተጻውዒት ብምእዋጅ ኣንቀሳቒስዎም። ብኣጠቓላሊ ድሕሪ ምድምሳስ ናደው እዝ ብጠቕላላ 9647 ሰራዊት ናብ ኤርትራ ብምእታው ከረንን ምጽዋዕን ንምድሓን ናብ ግንባራት ከረንን ምጽዋዕን ኣእትዎም።
2: ኤርትራ ተሳሒበን መጽአን ኣብ ግንባራት ናይ መስሓሊት ኣትዮን ተንገሊአን ከዓ ንባፅዕ ሰይዱ ኣብ ባፅዕ ዝነበረ ከዓ ኣቁምጪዎም። እዚ ወያነ ብዙሕ ሓይሊ ናብ ኤርትራ መጺ ኣሎ። በቲ ሽዑ ዝነበሮም ሓይሊ ተበጊሶም ክኣሶም መጥቃዕቶም ጀሚሮም ካብ ራማ ጀሚርካ ኣኽሱም ዓድዋ ኩሉ ናፃ ኮይኑ መወዳእታ ኣብ ጥሪ መጀመርታ ኣብ ሰለኽለካ በፂዑ ትውግእ።
3: ህዝባዊ ሰራዊት ኣብ ስርሒት ምድምሳስ ናደው እዝ ቅድሚኡ ካብ ጸላኢ ብዝመንዝዖ ኣፅወራት ደልዲል እኳ እንተኣተወ ኣብ ስርሒት ምድምሳስ ናደው እዝ ግን ብዝያዳ ዓቕምን ጉልበትን ተኽሲ ዘበረኹ 30 ኪሎ ሜትር ንውሓት ክውንጨፍ ዝኽእል እስትራቴጂካውያን ኣፅወራት ከም 130 ሚሊ ሜትር መድፍዕን ቢኤም 21 ወንጫፍ ሮኬትን ዝርከብዎም ቅድሚኡ ዓጢቦም ዘይፈልጥ ብዙሓት ኣፅወራት ተተኮስትን ማለት እዩ።
1: አብዮቱ ሲጀመር ሻቢያ የሻምበል አቋም ነበራት። ሻለቃ ስትል፣ ብርጌድ ስትል፣ ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይህን ሁሉ ያስታጠቀው? በማን መሳራ ነው ምን ሞተው ያላችሁ እንደሆነ እና

0: እኛ በሰጠነ
1: ህዝባዊ ወያነ ሓርነት ትግራይ ዓወት ህዝባዊ ግንባር ኣብ ልዕልና ደው እዝ ምስ ተበሰረ ሓጎሱ ብረድዮ ኣብ ርእሲ ምቅላሕ ህዝባዊ ሰራዊት ሓርነት ኤርትራ ዝተጓናፀፎ ዓብን ወሳንን ወተሃደረ ዓወት ብምንኣድ ውድቀት ስርዓት ደርግ ዝያዳ ንምቅልጣፍ ዝምድና ክልቲኡ ውድባት ናብ ንቡር ተመሊሱ ወተሃደራዊ ስርሒታት ክወሃሃድ ናይ መሪሕነት ርክብ ክካየድ ፃውዒት ኣቕረበ። ፃውዒት ሕወሓት ብረድዮ ወያነ ድሕሪ ምቅልሑ ህዝባዊ ግንባር ብ29 መጋቢት 1988 መልእኽቲ ህዝባዊ ግንባር ንህዝቢ ትግራይ መሪሕነትን መሰረታትን ሕወሓት ኣብ ትሕቲ ዝብል ኣርስቲ ብድምፂ ሓፋሽ ዝተቓልሐ መግለፂ ውፀ። ድሕሪ እዚ መልእኽቲ እዚ ኣብ መያዝያ 1988 ኣብ ካርቱም ኣብ መንጎ መሪሕነት ክልቲአን ውድባት ርክብ ተኻየደ። ኣብዚ ዝስዕብ ነጥብታት ከ ስምምዕ ተበፅሐ። ኣብ ክንዲ ናይ ዝሓለፈ ፍልልያት ምጥማት ክልቲኦም ወገናት ኣብ ህልዊ ኩነታትን መጻኢ ዕድል ህዝብታት ኤርትራን ኢትዮጵያን ኣተኪሮም ብሓባር ክሰርሑ ኣብ መንጎ ክልቲኦም ወገናት ሰፊሕ ወተሃደራዊ ምትሕግጋዝን ናይ ሓበሬታ ምልውዋጥን ክህሉ መሪሕነት ወያነ ወተሃደራዊ ስርሒታቱ ከበራብርን ክዕብን ህዝባዊ ግንባር ከዓ ዘድሊ ናይ ዒጥቂ ሓገዛት ክገብር ናይ ታንክታትን መዳፍዕን ደገፍ ከምኡውን ኣብ ምፅጋን ኣፅዋራትን ተሽከርከርትን ምስ ወያነ ክተሓጋገዝን ስልጠነታት ክህብን ኣብ ናይ ክልቲኡ ውድባት ፖለቲካውን ዲፕሎማስያውን ንጥፈታት ምውሃት ክህሉ። ድሕሪ ዝርክብ እዚ ሓድሽ ናይ ምትሕጋዝ ሃዋህው ተፈጥረ። በዛ ሓድሽ ናይ ምርዳእ መንፈስ ዝሓሸ ዝምድና ተመስረተ።
2: ናዶ ኣብ ስራሕ እዩ እቲ ዝዓበየ ስራሕ ህዝባዊ ግንባር ዝገበሮ ሲ ናዶ እዩ ንሱ ሓደ ናዶ ኣብ ክረምሊን እዩ ደወልድና ስጊሩ። ስለዚ ናዶ ንኩሉ ምስ ውድባት ኢትዮጵያ ዝነበረ ኣብ ዲፕሎማሲ ዝነበረ ኣብ ፖለቲካ ዝነበረ ኩሉ መንገዲ ትሒዝዎ እዩ። ምስ ህዝባዊ ወያነ ርክብና ዳርጋ ዝሓትን እዩ ነይሩ። ምስ ናዶ ምስ ህዝባዊ ወያነ ዝነበረ ዝምድና ኣብ ሓድሽ ደረጃ በፂሑ ተጀሚሩ ጥራሕ ዘይኮነስ ኣብ ሓድሽ መረዳእታ በፂሑ። እዚ ፅቡቅ መረዳእታ እዩ። ህዝባዊ ግንባር ከዓ ሓደ ነገር ከይተጋድየ ቀፃል ዝፈልጦ ዝነበረ ህዝባዊ ግንባር ሓንቲ ነገር ኣገዳሲ ክልተ ነገር ኣሎ ክልተ ገደስቲ ነገራት ኣለዋ። ተሓንቲ ታሪክ እያ፣ ተሓንቲ ከዓ ጂኦግራፊ እያ። ነዚ ክልተ ዝዘይፈልጥ እንተኮይኑ ብዙሕ ክኸይድ ኣይክእል እዩ፣ ስጉም ኣይክእል እዩ። ብዓብኡ ከዓ እቲ ጌጋታት መመልሽ ይዳጋግም። ሸለል እንድሕርካ ያዘን ክልተ እዚአን ፅቡቅ ጌርካ ዘይፈልጥካ ኣብ ነገር ዘምፅእ ናዶ ነዚ መረዳእታ እዚ ህዝባዊ ግንባርን ህዝባዊ ወያነን ክሰርሓሉ ኣኽኢልዎ ንኸውን። እሱ ዝምድና ህዝባዊ ግንባር ወረ 7 በዛ ሓድሽ መንፈስ እዚ እሱ ዝምድና ክጅምሮ ፈሲኑ ፅቡቅ መረዳእ ተገይሩ ኣብ መወዳእታ ከዓ ኣብ ምትሕጋዝ ክንሰግር ወሲና ናይ ናዶው ብዙሕ ንብረት ስለ ዝነበረ ህዝባዊ ወያነ ካብኡ ክንህቦም ንኽእል ሂብናዮም። እቲ ሽዑ ዝነበረ ከዓ ናይ ከቢድ ብረት ተኸምናቶ ምፍታሕ ወርሒ 8 ኸውን ናይ 88 ሓደ ጉጅለ ናይ ከቢድ ብረት ከይዶም ክሕግዞም ሽዑ ኣበጊስና ወርሒ 8 መወዳእታስ ኣበጊስና ዘ ልዕሊ ኩሉ ግን ንህዝባዊ ወያነ ዝሓገዞም ናዶ ምስ ፈረሰ ናብ ኤርትራ ይመፅዩ ሳሳብ ክፍለ ጦር ዳርጋ ዝበዝሓብ ትግራይ ይሰርሕ ነይሩ። ሓንሳእ መፅእ እኸይድ ናይ ኤርወለት ክፍለ ጦር ኣስራይ ክፍለ ጦር እዚኦም ናዶ እንዳገበርና ካልናስ ዳርጋ ብ ትግራይ እዮም ነይሮም ወይ ብዓዲ ግራት ዘሎ ዝበዝሕ ከዓ ንኽሱም ሽረ ብነበረ ፅርግያ ውሑስ ንምግባር እዩ። እንታይ ናዶ ምስ መፀሲ ካልእ ክመፅእ ክእል እዩ ዝብል ግምት ስለ ዝነበሮም ነዚ ኣብ ደገ ናይ ፅርግያ ክኸፍቱ ኣለዎም ካብ ወያነ ክፅርግዎ ነይሮዎም። ህዝባዊ ወያነ ኣብኡ ብርቱዕ ምርብራብ እዩ ነይርዎም መወዳእታ ሽረ ይተርፍ

0: ሽረ ኩሉ ሰራዊት ኣብኡ ተኣኪቡ ነይሩ። መወዳእታ ዝማእከል ትግራይ እንዳስዕርገ ኣብ የካቲት ከዓ እቲ ዓብ ስራሕ ናይ ሽረ ተገይሩ።
1: ድሕሪ 2 መዓልቲ ስርሒ ዱብቲ ብ19 ለካቲት 1989 ብርጌድ 19 ናይ ክፍለ ሰራዊት 52 ምስ ኣጋር ከቢድ ብረትን ካብ መካናይዝድ ኣሃዱ ክፍለ ሰራዊት 74 ኣብ ሽረ እንዳ ስላሴ ዓስኪሩ ዝነበረ 604 ኮርን ብድምሳስ ምስ ወያነ ብምትሕብባር ኣብ ዝተኻየደ ወሳኒ ውግእ ብምስታፍ ሽረ ሓራ ወፅያ
2: ሽረ ከባቢ 15 ወርሒ 2 ኣቢልና በፂሕና ህዝባ ወያነ ሓርነት ትግራይ ፀኒሖምና ወያነ ማለት እዩ። ሕጂ ምምጣእ ናህናን ተወሳኺ ደገፍ ናይ ኣፅዋር ናህናን ዝፅበ ነይሩ ትስርሒት ማለት እዩ። እቲ ናህና ናይ ደገፍ ኣህዱ ከም ቢኤም ዝሓዘ ቲታንክታት ረሻሻት ድሕር ኢሉ ተበጊሱ። ንሕና ግን ቀዲምና ኣቲና ትጉዕዞና ከቢድ እዩ ነይሩ ናህና፣ ምክንያቱ ልዕሊ 80 ማኪና እዩ ተፃዕና ኢና ክልና።
3: ሽረ መጀመርታ ንኸድናሉ ኣብኡ ግን ንሕና ኢና ተበጊስና። ኣነም ብላታ ኢና ተበጊስና። ብላታ ኮሚሳር ክፍለ ሰራዊትና እዩ። ኣነ ከዓ ኣዛዝና እንዳ 73 ብርጌድ ኣነም ብላታ ንመጀመርታ ንመፅናዕቲ ኢልና ኢና ተበጊስና ሽረ እንዳ ስላሰ። ቅድሚኡ ናይ 2 ቀነ 3 ቀነ ኩናት ነይርዎም እዩ ህዝባዊ ወያነ ሓተራይ ግን ክዕወት ላይ ከኣሉን ንሕና ምስ መፃናዊን ኣቐዲምና ሓሊፍና ቦታ ርኢና። እቲ ናህና ድመፀ ስጋዕ ዝርክበና ሰራዊት ኣብ ዓዳዕሮ ምስቶም ሓለፍቲ ሳዕል ሳሙሮ ኢና ነርና። ድሕሪኡ ንሕና ምስ መፃና ኣዳሊናልኩም ኣለና ቡምባ ናይ ታንክታት ዝብል ሂቦምና በተን ድሃብ ዝነበራና ታንኪ ብካልእን ካልእን ኣቲና ብስ ሽረ ናንዳ 52 በዓል እምቦቲቶ ዝሓዝዋ ምስ ዓፋን እዩ ነሩ ለኒ 50 መፅኦም ነይሮም። ንሶም ብጎላጉል ተደይኮንካ በዚ ላዕሊ ጎቦ እዚ ክከዋፃና ይክእልን እዩ፣ ምክንያቱ ዓቕብ ኣቲኻ ቅልቁል ተይብካ ከም ዝኸውን ስለ ድኽእል ብጎላጉል ምስ ታንክታትና ምእታዊ ሓይሽ ዝብል ስለ ዝወሰድና ማዕረ ማዕረ ተናህና ታንክታት ካኣቱ ስለ ዝኽኣሉ ንሕና ከዓቲ ቢኤም ብፍላይ ንመጀመርታ ግዜ ኣብታ ናቶም መክዘን ናይ ፅዋር ስለ ዳኣተወት ብኡን ንብኡን ክቃፀል ምስ ጀመረ ሻዕብያ ምምፃና ሽዑዮም ፈሊጦም።
2: ሕጂ ኣቲ ስርሒት እቲ ናይ ክልቲኡ ህዛብ ተመራኪስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቅ ፅልዋ ዝነበሮ እዩ። ሕጂ እዚ 604 ኮር ኮይኑ ሲ 4 ፍለጠር እዩ ነይሩ ብርክት በለ ዓቕሚ እዩ ነይርዎ። ንኣብነት በቲ ንሕና ተሰለፍናሉ ጥራይሲ በቲ ናህና ወገን ንሞተራይ ምንቅስቃሱን ዝመቸአ ስለ ዝኾነ ብጎልጎል ስለናኣቱ ነበርና 4ይ ክፍለጠር እዩ ኣብቲ ድፋዓት ፀኒሕና። እቲ 4ይ ክፍለጠር 5 ብርጌድ ነይርዎ። ሕጂ እዚ 2 ሻለቃ ታንከኛ መድፈኛ ገለመለ እውን ሕጂ ትውግእ ምጀመርና ጠዋለ ካብ ውሽጢ ከተማ እውን ረዳት ዝመፁ ነይሮም። እቲ ቀፃሊ ፀረ መጥቃዕቲ ገበረልና ንሕና እውን ነጥቅዖ ንሱ ጥቃዓልና ከምኡ ኢልና ምስ ውዓልና ኣብ መወዳእታ ዳርጋ 2 ታንኪ ብቢተን ምስ ኣንድድናሉ ህድማ ክገብር ጀሚሩ። በቲ ማእኸላይ ብረት ገይርና ኢና ዳርጋ ዳርጋ ወዲእንያት መሬት ክበሃል ከሎ ብኤን ናህና ግን ብድሕሪት ኣዝዩ ዝሃስ ነይሩ ዳርጋ ነቲ ሰራዊቱን ሞራሉ ከም ትንከፍ ገይርዎ። ምክንያቱ ከምኡ ይተፀበይን ከምኡ ዓይነት ቦምባ ክወጥቆም ትፅቤት ኣይነበሮውን። እቲ ብኤን ናህና ውፅኢታዊ ዝኾነ ስታይ ነይርዎ። ሽረ ሓራ ኮይና ድሕሪ ናይ ሽረ ከምዝናዶ ምስ ደምሰስና ሙሉእ ባርካ ናፃ ዝወፀ ትግራይ ወዲ እዩ ማለት እዩ። ናብ ኢትዮጵያ ገፁ ንውሽጢ ገፁ ጠሚቱ ንሕና ከዓ ዕማምና ወዲእና። ሕሪ ሽረ ከዓ መስተንክር ዓወት ተገይሩ ብሓቂ ክልቲኡ ህዝብታት መስዋእቲ ከፊሉ ንሕና ሕጂ ብጀካት ናይ ከቢድ ብረታ ህዱና እዚ በዓል ፀሃይ መኮንን ዝነበርዎ ክንደይ ስውኣት ሰንኩስታ ገብረልካ ይክእል ና ናሃ ቀይሱ ስሳ ስውእ ነይሩ ናቶም ኣብ ግመት እቲኻ ከዓ ካሊእ እዩ ማለት እዩ።
1: ቀፂሉ እውን

0: ህዝባዊ ግንባር ብሓፈሻ መላእ ትግራይ ሓራ ንምውፃእ ክሳብ ደብረ ታቦር ኣብ ዝቐፀለ ውግእ ንጡፍ ተሳትፉ ኣካየደ።
1: ሽረም ተታሕተ ፀላኣይ ካብ ዓዲግራት ዘሎ ኮታ ኩሉ ከብታታት ብጀ ካብ ሽረ ውግእ ኣይነበረን ብምሉእ ስጋዕ ወልድያ ዘሎ ከባቢ ቶታሊ ገዲፍዎ ፀላእይ
2: ድሓር መጥቃዕቲ ካንቤት ዝጅመር ንሕና ዘለና ማለት ካብ ከባቢ ኮሮም መጮው ኣላማጣ ቆቦ ሩቢት ንዕለውካ ዝብል ማለት እዩ ሕጂ እዚ ምስ ተገብረ ኩሉ ፀላእይ ተኣኪቡ መጥቃዕቲ ምስ ተገብረ ኣብ ቆቦ እከብ
3: ካብ መቀይ ሕጂ መጥቃዕቲ ክንገብር ተባሂሉ ገና መካናጅ ቅድሚ መካናጅ እዩ ካብ ማጮው ክሳብ ከባቢ ወልድያ ደሎ ክህረ
4: እቲ ዓብ ስጋኣ ዝፈጠረ ግን ክልተ ነገር እዩ ሓደ በዓሉ ስናይ ሽረ ምስ ንዓመት ምሉእ ከዓ ዝካየድ ዝነበረ ውግእ ማዕረ 78 ሽሕ ሰራዊት ምኩር ዝበሃል ዝነበረ ገ ኣብኡ ጠፊ እዩ ናይ ሽረ በይኑ ክትሪኦ ከለካ እዩ ንዑ ዓብ ዝገበሮ ግን ቅድሚኡ ሓደ መዓልቲ ክልተ መዓልቲ ናይ ዱብቲ ስራሕ እዩ እዚ ናይ ዱብቲ ስራሕ ምስቲ ናይ ሽረ ተደሚሩ ተከዳባት ክሳራታት ዓብ ስለ ዝነበረ እሞ ዳእታ ደርግ ኣብ ወርሒ 6ዱሽተ ንኩሉ ትግራይ ክጥፎ ወሲኑ መቐለ ገዲፉ ኣብ ከባቢ በዓል ጨርጨር ኣብኡታት ክሕዝ ጀሚሩ
2: ጨርጨር ምስኣተና ብኣንፃር ግን ንሕና ክመፅእ ከለና ሻዕብያ ሲ ብጎልጎል ራያ መፅእ ኣሎ ታንክታት ንሕና ዘለዋና ኣግማል እየ ታንክታት የብለና ብከምዚ መልክዕ እዚ ካብ በዓል ምቑሮ መቐለ ከባቢ እዚ ዓዲ ቀይሕ ዓዲ ባህል ኩሉ እዙ ገዲፎ እከባ በዓል ኣላማጣ ቆቦ ኮሮም ገልታት እከብ ማለት እዩ ተኣኪቡ ሕጂ ንሕና ኣብ በሪክ ምስ ወፃና ለይቲ ኩሎ መካይን ክወርዛ ገልታት ርእ ካብ ከባቢ ኮሮም መጮው ኣላማጣ ቆቦ ሩቢት ንዕለውካ ዝብል ማለት እዩ ሕጂ እዚ ምስ ተገብረ ኩሉ ፀላእይ ተኣኪቡ መጥቃዕቲ ምስ ተገብረ ኣብ ቆቦ እከብ ድሕሪ ሽዑኡ እዚ በትን በትን ኢሎም ሽዑ መጥቃዓት ምስ ተገብረ ፀላኣይ ሃዲ ማለት እዩ ፀላኣይ ሃዲሙ ኣርክቦ ተባሂሉ ከርክቦ እውን ኣይከኣሉ ንበዓል ወልድያ ገፅኸ ወልድያ ምስ ከደሽ ሓቲ ኣኻኺብናን ካብ ኣለውካ ንምብራቁ ሓራ ዝበሃል ቦታ መሬት ናይ ዓፋር ነይሩ ዳርጋ ሕጂ ምስ ምብራ ተኣሳሲርዎ ምስ ናይ ወልድያ ተኣሳሲርዎ እሞዚ መጥቃዕቲ ክርሰት ገልታ ተባሂሉ ምንቲ መፀ ሕጂ እዛ ብርጌድ ናይ ወዲ ሕፈሮም ትመፅእ ምስኣ ከዓ ቻይነ ዝመፅ ማለት እዩ
5: እቲ ጉዕዞ ምስ ወዲ ኤፍረም ኣነ ካብ ፋዕረት እየ ተበጊሸ ወዲ ኤፍረም ከዓኒ ጀነራል ስብሓት ኤፍረም ካብ ዓምር በቢ ተበግሹ ኣብ ዛራተ ንራኸብ ተባሂልና ኣብ ዛራ ተራኸብና ካብ ዛራ ከዓ ተሰነይ ኣቲና ተሰነይ ኣብደቂሽና ሓዲርና ንግሆ ንጉዕዞ ኣቢልና ጉዕዞ ለይቲ ሙሉእ ለይቲ ማይ ክሃርም ስለዝሓደረ ከቢድ ነይሩ እተን መኻይን ዳርጋ ልክዕ ከምዚ ክሳይ እንደ ኩዳ ነይረን ዝኾነ ክመኣቱ ኣለና ስለ ዝበለና ግን ጉዕዞ ነብል ብኡ ኣቢልና ንሕና ድሕሪ ሳለስቲ ንተንቤን ንወፅእ ተንቤን ምስ ወፃና ጉባኤ ገይሮም ገለ ገይሮም ማለት እቲ ቅርፃዊ ክሳይ ሽዑ ይውድቡ ስለ ዝነበሩ ቁሩብ ግዜ ወስዱ ሓደ ሰሙን ክኸውን ኣብኡ ንገብር ብድኾነ ዕለት 27 ቆቦ ንኣቱ
6: እቲ ኣሃዱ ኣብ ሓልሓል እዩ ቆም ቦትኡ ካብኡ ብዙሕ ምንቅስቃስ ኣይገብርን ነይሩ ምስትን ካልኦት ኣሃዱታት ዝነበረና ርክብ ከዓ ጥቡቕ ነይሩ ካብዚ ብምብጋስ ሰለስተ ግዜ እዚ ኣሃዱ ንኢትዮጵያ ወፍሪ ገይሩ ተቐዳማይ ኣብ ሽረ ካልኣይ ንወሎ ሳልሳይ ከዓ ንኣሶሳ ንሕና ካብ ረሀይ ተበጊስና ክንድገስ ከለና ሓንቲ ቦጠሎኒ ናይ ታንከኛ ኔራትና ሓንቲ ቦጠሎኒ ናይ መጥፍዕ ሓንቲ ሓይሊ ከዓ ናይ ረሻሽ ፀረ ታንኪ ብረት እኳ እንተዘይነበረና ግን ንዕኡ ክሕዙ ዝኽእሉ ሰባት እውን ተማሊእና ነርና ካብቶም ሽዑኡ ምሳና ዝኸዱ ማእከልናት ቦጠሎኒ ናይ ታንከኛ ዘካርያስ ወዲ ኣበባ ናይ መጥፍዕ ኣብቶ ምክኤል ወዲ 4 ናይ ረሻሽ ከዓ ሙሉ ጌታ ስቡእ ናይ ፀረ ታንኪ ከዓ ኮዚ ነይሩ ብርሃነ ገብረስላሰ ኮዚ ምሳና ከይዱ ካብዚ ተበጊስና ምስ ከድና ብቐጥታ ንቆቦ ይነኣቲና ንሕና ኣብ ቆቦ ክልተ ሰሙን ዝኸውን ጠጠው ኢልና

0: ምክንያቱ ካብዚ ዝተማልዓናዮ ፅዋር ኣይነበረናን ሽዑኡ እቲ መሪሕነት ናይ ወያነ ምስ መሪሕነት ናና ተራድዩ ንሕና ዓቕሚ ሰብ እምበር ኣፅዋር ክንማላእ ኣይተሓበረናን ብዘይ ኣፅዋር ኢና ኸድና ብጀካቲ ንዓጥቆ እንተዘይኮይኑ እንተደኣ ናብኡ ኸድና እቲ ኣብኡ ዘሎ ኣፅዋር ጌርና ክንሰርሕ ምዃንና ይተሓቢሩና ብኡ መሰረት ካ ኣብ ቆቦ ምስ ኣቶና ሓደ ክልተ ሰሙን ዝኸውን ነዚ ንብሎ ዘለና ምድለዋት ጌርና እቲ ክንርከቦ ዝግባኣና ኣፅዋር ናይ ታንኪ ታንከኛ ተረኪቡ ናይ መጥፍዕ መጥፍዕ ናይ ረሻሽካ ረሻሽ ተረኪቡ ድሕሪኡ ከመይ ገይሩ ናብቲ ስራሕ ይወሃሃድ ካብ ዝብል መበገሲ እቲ ግንባር ብክልተ እዩ ነይሩ ሓደ ንወልድያ ዝኸይድ እቲሓደ ከዓ ናሃራ ገበያ ዝኸይድ
1: ኮሚሳር በጠሎኒ ምስ ተክለ ገረስ ገይር ኣቺ ዶብ ሓደ ኢና ነርና ኣብ ታንከኛ በጠሎን ማለት እዩ ብ4ዕተ ሓይሊ ዝቆመት እያ ነራ ሕጂ እቲ ምብጋስና ካብ ግንባር ሓልሓል ስለ ዝነበርና ንዛራ ወሪድና ማካይን ተጓዒዝና ኢና ከይድና ንትግራይ ማለት እዩ ተኺልና ቆቦ ራእያ ኣላማጣ ጌርና ቆቦ ኣቦ ዝበሃል ቦታ ከም ማዓስከር ሓደ ናይ ስደተኛት ማዓስከር ነይሩ ኣቦ ዝበሃል ቅድሚቲ ግንባር ምእታው ኳ ማለት እዩ ንወልድያ መጥቃዕቲ ከም ዘሎ ስለተሓበረ ምድላዋት ጌርና ወርሒ 9
2: እቲ መበገሲና ሓልሓል እዩ ካብ ሓልሓል ክሳብ እዛ ሃይቅ ዝበሃል ሲ 472 ኪሎ ሜትር ተጓዒዝና ጉዕዘና ውን ብለይቲ ነይሩ ኣብ ዘይትፈልጦ መሬት ትግራይ ሓይሊ ክላት ማዓት ኣፀድፍ እዩ ነዚ ኩሉ ብሉፃት መጓዓዝያ ኣውቲሳ ስለ ዝነበረ ክሳብ ቆቦ ብፂሖምና ካብ ቆቦ እዮም ተመሪሶም ቶም መራሕቲ መካይ ናሃና ቆቦ ሮቢት ኩሉ ሓዳ ጌራ ተፀኒሓትና እቲ ውግእ ኣበይ ፀኒሕና ብዛ ናይ ጉብየ ትበሃል ቅድሚ ወልድያ እታ ሃይቅ ኣልውሃ ምላሽ ዝብልኣ ኣብኡ ናይ ዳርጋ ክልተ ወርሒ ናይ ንርብር ኣብ ውግእ ክገብሩ ፀኒሖምና
3: ትኩነታት እቲ ዝምድና ናይ ወያነ ናና ምስተመሓየሸ ድሓር ኣብቲ ስርሒት ፋና ሂወደግ ዝበሃል ኣብይ ናይ ተኻፊልና እዚ ከዓ ካብ ጨርጨር ካብዚ ቆቦ ማይጨው ዝበሃል ንውሽጢ ደፊእካ ንኒው ንምኻድ ማለት እዩ ኣብኡ ሕጂ ንሕና ካብ ዛራ ገሌና ተበጊስና ገሌና ካብ ታሽሙ ተበጊስና ዕለት 15 ወርሒ 9 ቆቦኣቲና ሕጂ ኣብዚ እዋን እዚ 3 ሓይሊ ታንከኛ 2 ሓይሊ መዳፍእ ሓንቲ ሓይሊ ፀረ ነፈርቲ ነረናና ኣብኡ ሕጂ ናይ ኮማንዶ በጠሎን ናይ በዕሎ ደበረውን ፀኒሕናና
4: ህዝበ ወያነ ሓርነት ትግራይ እኒ ንበዓል ኣላማጣይ ግዝግዝ ስለ ዝነበሩ ፀላኢ ብናይ ወገን ንበዓል ሰንዓፈ መፅኦ ካልእ ስጋኣት ከይፈጠር ተባሂሉ ብዓዲግራት ጌርና ንፋፂ ደይብና ኣብ ፋፂ ንዓሪድና የርና ተሓይሊ በይና ማለት እዩ ቅድሚቲ ሙሉእ ኣህድና ኣብኡ ንሓንቲ ናይ ወገን ኣህዱ ሓንቲ በጠሎኒ እንዳ 16 ይመስለኒ ምሳን ኣብ ፀኒሓትና ኣብ ኣሲርና ንቕፅል ነርና ብድሕሪኡ ምሳይ መሳርሕተይ ሬተና ኮረኔል ሓጎስ ተኸላይ ነይሩ ምሳይ ከላየ ማለት እዩ ኣብዚ ጉዕዞ እዚ ድፋዕና ሒዝና ውስን ናይ ወገን ኣህዱታት ና የማንና ፀጋምና ነበረ ኣብቲ ክሳድ ነፋፂ ዙ 23 ዓጢቕና ከም ሜዳ ሒዝና ዝኸና ፅዋራት ነርና ናና ፅዋሪ ነይሩ ኣባሪድና ክንከባተል ድሕሪ ምፅናሕ ድሕሪ 3 ሰሙን ገለ ቢሉ ሽዑ ብኡ ዝተፈፀመ ብፍፃሚ ኣይነበረን ፀላይ ኣይወፈረን እቲ ጉዕዞ ናይ ወያነ እውን ፅቡቅ ዝስግስ ነይሩ ካብኡ ተሃድና ናብ ዓዲግራት ድመፅ ካብ ሓልሓል ማለት እዩ ናብ ዓዲግራት ወሪድና ምስ ኣሃድና ተሓዊስና ማለት እዩ
5: 27 ንቆቦ ንኣቱ ቆቦ ክንኣትዎ ከለና ቅድሚ ንዓቶም ምርካብና ንወዲ በርሀ ናይ ኮማንዶ ንረኽቦ እሞ መጥቃዕቲ ዳ ፅባሕ ኒና ክንጅምር ይብለና ኣበይ ኣሎ ንዓና ምስ ኩሉ ንዓ ተብተባ ቢሎም ኣምፂኦምና እስከ መይዳ ከ ክጀምሩ ንኖ ጀምሩ ኢሎምና ንሕና ቢተን ፋሉእ ዚ ግራድ ዶሽካ ሒና ንብል ኣለና ፅባሕ ፅባሕ ወ ንሕና ሕጂ ሓንቲ ክንገበራ ይንኽእል ኢና ምክንያቱ ምስኦም ኣይተራኽብናን ደሓዝናይ ኣፅዋራት ከዓ የለን እቲ ፀራት ክንወስ

0: ስለዛ ሓሰብናሲ ካብኣቶም ብከምዚ እታ መጥቃዕቲ ጅምርዋ ብዝኾነ ኣነ ምስ ወዲ በርሀ ኣብቲ ጎቦታት ወፅእ እታ ቆቦ ትበሃል ይውድእዋ ክውድእዋ ከለዉ ማለት ኣብኡ ብዙሕ ክሳራ ነይሩ መወዳእታ ሓየሉ እውን ዕስማን ንመፁና እሞ ቦታኹም ኣብዛ ናይ እንዳ ሓይሊ ኤትሪክ ዝነበረት ኣብኣተዉ ንሕና ጉዳይና ሕጂ ክስታይ ንታንክታትን ገለን ከነውፅኢና ገለ ይብሉ ሕራ ኢልና ካብቲ ዝነበርናዮ ቦታ ናብዛ ሓይልና ሓይሊ ኤሌክትሪክ ዝነበረት ማያ ኣለዋ ኤሌክትሪክ ኣለዋ ኣብኣ ናኣቱ እታ ኤሌክትሪክ ግን ተባላሽያ ስለ ዝኾነት ነቲ ዓዲ ኣይትዕድለን እያ ነራ ኣብዚ ቶም ጋራጅና በዓል ወዲ ርባዕተን በዓል ፍፁምን መፂኦም እሞ ነዛ ጀነሬተር ሲ ክነዕርያ ክንፍትና ዶ ብሉ ክትዕርዋ ትኸዲኹም ብሎም ኣነ ብገዛ ርእሰይ ስኢለ ክዕርዋ ዝብለ እምነት ኣይነብረን ግን ይፈትንዋ ስ ይብሎም ኣብ ውሽጢ ሓፂር እዋን ኩሉ ጉልታ ክስታይ ገይሮም የተስእዋ እታ ዓዲ ብርሃ ንረክብ ዋላ ማይ ከማ ንረክብ ንሕና ከዓ ምስኦም ከምዲ ሌትና ማይ ንረክብ ከምዲ ሌትና ኤሌክትሪክ ንክረክብ
1: ኣብዚ ሕጂ ኣብቲ ቆቦ ምስ መፃና ወያኔ ኣብኡ ከቢድ ውግእ ኣካይዶም እቲ ዝነበርናዮ ወይ ዝኣተናዮ ናይ ቆቦ ቦታ ብሬሳ ይረአን እዩ ነይሩ ብመሰረት ተረዳእሉ መሪሕነት ኣፅዋርና ተረኪብና ስራሕ ክጅምር ኣለዎ ተባሂሉ ስራሕ ተጀሚሩ ብወልድያ ገለ ክፋል ትገለ ክፋልና ከዓ በዚ ንብሎ ዘለና መወዳእታ ስራሕ ተጀሚሩ ሽዑኡ ብቀረባ ነቲ ኩነታት ዝኣልየና ወይ ተሓባበረና ዝነበረ ናይ ኮማንዶ ኣሃዱ እዚ ዓንደ ብርሃን ወዲ በርሀ ንሱ እዩ ነይሩ ሽዑ ብቀረባ ናይ ቀረባ ርክብ ዝነበሮ ምስ ወያኔ ይኹን ዋላ ምስቲ መሪሕነት ብመንገዲ እቲ ንዓና እውን ነቲ ኩነታት ክንፈልጥ ነቲ ከባቢ ክንርዳእ ዝሓገዘና ወዲ በርሀ እዩ ምስኡ ዝነበሩ ማእከልናት ሓይሊ ነይሮም በዓል ሳምሶም የማነ ፅዉእ ኣብርሃለ ዝብሉ ከኣሎ ሕጂ ፃዕዳ ኣብዚ ሓለዋ ቤት ፅሕፈት ፕረሲደንት ዘሎ እዚኦም እዮም ከም ማእከልነት ሓይሊ ኮይኖም ነቲ ኩነታት ዘዋሃዱና ነይሮም
2: ናይ ኣትላንታ ስምምዕ ሽዑ ኣብ ወሎ ከለና ኢኑ ወረት ሸዓት እዚ ናይ ጂሚ ካርተር ናይ ርክብ ገለ ዝግበረሉ ነበረ ያብ ከለና ኢና ንሰምዖ ነርና ምደላወትና ውሕጂ ወርሕን ገለን ጌርና ታንክታት ካብ ፀላዩ ዝማረኸን ካልእ ካልእ ኣፅዋር ታንክኛ ስለዘይነበሮም ወያነብቲ ግዜቲ ንሕና ሓጃ ንሰለስተ ሓይሊ ሒዘ ካብ ሓልሓል ተበጊሶ ማለት እዩ 73 ብርጌሲ ሓደ መድፍዕ በጠሎኒ በጠሎኒ ታንከኛ በጠሎኒ ከዓ ረሻሽና ከይድና ተን ታንክታት ከዓ ጋራጅና ከዓ ምሳና ከይዶም ነሮም ሓደ ጉጅለ ጋራጅ በዓል ወዲ ኣርባዕተ ዘለዎ ጋራጅ ነይሮም በዓል ክብሪ ኣብ ክማ ነሮም ካልኦት በዓል ወዲ ዛግር ብዙሓት እታ ጉጅለ ጋራጅ ሲ ምሳና እያ ከይዳ ኩሉ ግዜ መካይቲ እያ ምስ ታንከኛ ታንክታት ኣብኡ ተረኪብና ከም ሓድሽ ዕርዮም ኣብ ምፅፋፍ ከለና ሕጂ ፀላእ ፈሊጡ ኣብቲ ኣቦ ዝበልኩካ ቦታ ካብቲ ግንባር ድሕሪ ኢሉ ኣብኡ ከለና እንዳተዳለና ከለን ስለያታት ዋፍር ስለ ዝነበረ ደርጊ ብነፈርትን ገለመለን ክስታይ ገይሩና ከይተ መጥቃዕቲ ከይጀመርና ኣብ ረድዮ እውን ንሰምዖ ነርና ኣጋጣሚ ድምፂ ኣሜሪካ ሓደ መካናይዝ ብሪጌድ ወሎ ክፍለ ሃገር ገብተዋል ኣብ ወሎ ኣትዩሎ ናይ ሻዕብያ ዝብል እውን ብረድዮ ሰሚዒና ረድዮ ናይ ድምፂ ኣሜሪካ
0: እሞ ንሕናስ ዘን ታንክታት ማረክናያን ካብ ቆቦ ንመቐለ ክንወስደን ደሊናሲ እቶም ናህና ፈቲኖምን ክልተ ታንክ ዝዲፎምን ስለዚ ሕጂ እዚ ናትኩም ኣሃዱሲ ነዘን ታንክታትና ዳዕራ ዕሪኹም ኣውፅእዎን ይብሉና ንሕናስ ደቢ ንዓኻትኩም ንሕንካ ዚና መፂና ዘለና ዝትብሎ ዘለኹም ከዓ ኣቐዲምኩም ኮና ክትሕብሩና ነርኩም ስለዚ ሕጂ ንሕና ነቶም ጋራጅ ከይድኩም ነዘን ታንክታት ዳዕራ ዕሪኹም ኣውቲስታት ከዓ እዞም ናህና መፂኦም ዘለዉ ሒዞምን ይውፅ እዩ ተባሂልና ክስታይ ንገብር ማለት ከም ሕቶ ከዓ እሞ ንሕናሲ እዚ ኣሃዱ ከቢር ቤት ንብሎሲ ዋላ ሓንቲ ፍልጠት የብሉን ክትምህረልና ከም ዕላማ ከዓ እቲ መኸዲና ከዓኒ እቲ ወተሃደራዊ ውስታይ ሓገዝ ክንሕግዞም እቲ ናይ ትምህርቲ ናይ ገለ ከዓ ፍልጠትና ክነሳትፎም ምክንያቱ ንሕናስ ብሓባር ንሓደ ፀላ ኢና ንሃርን ዘለና እንተ ደኣ ምሂርናዮም ከዓ እዝያ ማዕነት ተገይሮም ስን ኩሉ ረብሓ እዩ ብከምኡ መሰረት ምሕራይ ኣምፅዎም ተምሃሮ ንብሎም 35 ናይ ታንከኛ 40 ናይ መዳፍዕ 45 ከዓ ናይ ተረሻሽ ገብሩ ኣምፅኦም እዚኦም መሃርዎም ንብሉና

0: ቆቦ ምስ ኣተና ከቢድ ኩናት እዮም ኣካይዶም ኮማንዶ ኣብኡ ከም ዝነበሩ ኣብቲ ውግእ ተሳቲፎም ከም ዝነበሩ ፈሊጥና ማለት እዩ። ስለዚ ኣብ ቆቦ ኣብቲ ኣዋሬ ዝበሃል ቦታ ነይሮም ኣብኡ ከም ማዓስከር ሒዝና ማለት እዩ። ኣብኡ ከም ክትምህሩልና ኣለኩም ስለ ዝበሉ ሓይሎምን ጀበን ኣኼባ ገይሮምልና ኣብቲ ኣኼባ ሕጂ ዝኾነ ኣፅዋር ከም ዘይፈልጡ ክንምህሮም ከም ዘለና፣ ካርታውን ከም ዘይፈልጡ ክንምህሮም ከም ዘለና ኣብኡ ይግለፅ ማለት እዩ። ብዝኾነ እቲ ሜካኒዝም ናይ ኣፅዋር መጥፍዕ፣ ታንኪ፣ ረሻሽ መምሃራን ተመዲቦም ብስሩዕ ትምህርቲ ተጀሚሩ ኣነ ከዓ እታ ናይ ካርታ መደብ ሒዘ ኣብ ኣበወሬ ማለት እዩ ኣብኡ ትምህርቲ ጀሚርና። ንበዓልቲ 7 ሰዓት ይመሃሩ ነይሮም ካርታ ንጎ 8 ንኣቱ ፋደስ ንፍደስ ሰዓት 3 ጀሚርና ስብ ሰዓት 6
1: ትምህርቲ መሃሩልና ኢሎምና ሞንታይ ክንምህረልኩም ታንኪን ዝዋር ታንክን መምራሕ ታንክን መዳፍዕ ናይ ታንክን ካልእ 122 ከዓ መሃሩልና ኢሎምና ሕራይ ኢልና ሕጂ ኣብቲ መምራሕ ታንኪ ኣነን ሓደ ወዲ ኦማርጂ ዝብሎ ምሳይ ተመዚዝና ናይ መድፍዕ ናይ ታንኪ ከዓ ሃብተ ቕሱም ዝበሃል ኣሎ ኣለኹም ኣነ ዝተመዚዙ 122 ከዓ ወዲ ቅጭነ

0: መደብ ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎም ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፆ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳስሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍሳሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ሂወት ክቐርበልና እዩ።

0: ዓድለኩም እንዲኢ ከኡኒ ሓተ ተቂል ተመልጦ ያ
1: ሁስ በል እብለከለየኮ ሁስ በል እድሆ መራዳ ጣምጣመኳ መስለኒ ሓዋን ወቕዩር እንተ ምን ሓዋንካቱ ደካሃብካ ወኩልኩም ሓዋንኩም እንዲኢኮን እባያ ቅዋት እባያ ሒለት ግልፍለልኩም ቀድረው ኣዘ ግልትራውኒቱ እለ ቅሾተትላ ሓርመራ ቀበቼ ውሒለቼ ኣቴክዋ ምንገቢ ኣነ በዲር ጀራርያና በዲር ጀራርያና

0: ሞላ ይበቕድረቱ ላሊ ግልስካብ ኻልቃቱ ላሊ ለንዋይ ሰክባ እተሽፍሩ ሓረቱ ወላሊ ኣዳም ሰክባ ኣንሱ ወጠብዓቱ ላሊ ሻይብ ሰክባ ደዓሁ ወተሌላቱ ላሊ ለእንስ ሰክባ እተረእሰሰ ፌዲታቱ ወላሊ ለንኡሽ ሰክባ ሃም ኣለቡሃቱ ላሊ ለፋቲ ሰክባ ሓቋሓቕ ፈሻማቱ ላሊ ፋርስ ሰክባ ዕሉም ቀይሕ እንታቱ ላሊ ግቡእ ሰክባ ሓቋዕ ሰነ መርባቱ ኣናድ ላሊ ይሰክብ ከንዶእ በእላቱ ቀይር ግዋረት ጋወርኮ ቅኒእ ወሓሳደቱ ስካብ ድሓንቢት ሓገልና ስርቅ ወወራራቱ ኣይወጫበት ዲበ ምንገቢ ብካይ ወገዓራቱ ወትንፋስ ረክበት ምንገቢ ደራፍ ወነሃራቱ
1: ሳብር ይድሓና ሚት ምድራሕን ይሃላ ምትረከበት
2: ኸይር በል ምጋእና
3: ሳብር
0: ኣይዋ ናስረ
3: እላ ቕይር ግዋረ ኣዜማ ግትዝመተና ብግስት ሌት ኣነ ወለት ሕገፀሩ ሕነ ኣዋልድ ኣንሳትየት መጠወርኩም ኣለና ሕነ እንቱም ለኣተየኩም ኣግንእተየቱ ይእንተርፍ ምንኩም እብለኩም ኣለየኮ
0: ኣብሽር እንትን ምዶል ምን መጦርነ ታርፋት እንትን ኩል ዶለተት መጦርነ ኣለየክን ዔፃትና ውሒይላትና ሓባና ውሕሽመትና እንትንቱ ኣዛ እንትን ማይ ወናብረቡ በስ ዓርያና ውሕና ሀየ እንሻላ ረቢ ሰዲና ሕና ምን ኣበን ጀደን እግል ማል ጻርና እግል ንዝመት ወንስራቅ ብጉሳም ይነእምር ኩሉ ረሱ ወዲብ ማልና ወዳርና ወዓርና ለመጻና ሀየ ስጋዱ እንሰብር ወእግል ንዳፍዕ ሓቅና ወዋጅብናቱ
3: ሕናማ እግል ማልና ወዳርና ውሕሽመትና እግል ሕትክ ለመጽእ በጽሕ እብሽክላት እንተጠበጥኩ ስጋዱ እንተዓጸፍኮ ዲቡ እትቀጣፉይ እትገሴኩ ምን ይገብእ በዲር ወለት ሕገጸሩ ኣነብለካ ኣለይኮ
0: ንሓርኪ ይደባእ ንሓርኪ ይደባእ ኣምረኪ ኣምረኪ ለየ ጠውለት ሕገጸሩ
4: እባራቱ ጀራር ሞተን በልካኸን እትከደን ለክፍየኒ ብድርማ ይናይል ሓዘ እትከደን በድ
3: ኣብሽርክን ኣዋልድ ኣብሽርክን ኣዋልድ ኣዋልድ ንዕና ኣብሽርክን ሓቲ ኣለቡ ኣብ ብዕብየ ሰርቶ ኣያጋይሰለየኩም
5: ኣብ ዓላመጭቃብ ቤላ ቤላው በጀርማ ውድበኪ ሃሽያ ቤላ ኣድማ ይሚ ቤላ መስለኪ ኣና ዲበ ሕጨርየ ኩሉ ላዕዳ

0: ኣብነይ ተዲብ ኮይኑ ኣነ ወሲ ለበላያ ያ ኣመር ኮይኑ እኩም ዲባ ኣብኣንሽጠያኪ
1: ስምዓኒ ብርአላ ክንንለበስለ ገግቡ መፃኒ ይታይስ ድብከን የለ ጊስ ብለከ ጊስ ላክባር
0: ከላ እዛናሕና ንቃመሙ እዛን ሓቁሳምዓ ኣነ ዕሸም ልማደለ መስክዋ
1: ወቃምሞ ተክሱ ከከስስ ግግለይና ከመፀነ ላክባጥ ኣለያ
2: ዓሚ ክሜል ወድ ዕሜር ኣነ ርእካ ዓሚ ክሜል እሊ ህጂ ክናይካ ክሞ እተ ግሬዛ ኢላ ጥብለና እሙሉ ዝሰፍለል እተ ክምሰሉ ዝሰፍለሎ ስብሓና ላ ያ የማ ይመን ሊ ጋጨ ሽንክ ትበ መንገቢ ላኢላሃ ኢላላ ክሞ ኣንሰለ ትወሊ እወሊህ በስምዕካ
3: ኣነ የ ርእካ እንተ ዲመ ሰበጥ ቃሽሽ ወጠላምስ ኣነ ልሕገጊከ ክረስ እዮም
2: ዓሚ ክሜል ኣባይ እግልከለ ቃሽሽ ዓሚ ክሜል ሓረነ ብቢካ መንብለካ ኣለኩም ተእምነኒ ስጀየት በስ ብለካ ሰብሓን ለ ቃድር ዓሚ ክሜል ኣነ እተ ምትክራርየ ድበኣና እሊ ድግምከ ወለ ህጅከ ዝበሎ ፋቃት ክሞ ኣና ስለለተሓለም ካርካርካርካር ስሓቅብብል ስናያኸ ማሻ ላ ትባረከላ እንተ መክዘን ወማስናዕ ናይ ህጅክ ወላ እውቀት ወናይ ስሓቅ እንተማን ከበረየ ከበረየ ሆባይ ሰሬራይ በስ እተእካ ንብለካ ኣለኩ እሊ ቤለው ትሄለው ዓቆወከ ሰብ ልሕዘ
3: ስብሓንላ ታይሱ ታይሱ እንተ ርእካ ለሰኔትካ ኣዳም ሰኒ ንደበለካ ሸርሑ ኣነ ምፈትየካ ተምር እቲ ክድሕጅግ ወእትኸባበሮት ኣዳም ይትኣትካርሙ ሰኒ ንደበለካ ሰም ብሓደ ነድጉም ርጋ ሰምዓካ ፀወቲ ትወስክተ ካብ ሓዲት ዘግማ ከም ከለገለዮም መለያምና ኣዳም ይኸው ናሕርጅ በትከ ግሉያ
2: እንቶም ብሎም ገለዮም ትብሎም
3: ከም ከዳ ቡቃ ሕዳር እግሎም ለመስሎ ኣወል ከበር ሃባርና ወትሃጅከነ ንብሉካ ብሓደ ግለ ሕጅካ መንፈት እንደውደው ነፍዋ ወባጫቆለ መንከ
2: ዓሚ ክሜል እንታመ በስ ቃልጣን እንታ ትለላቱ ምህግያ እግል ምን ትብላ እግል ትፈርግ
3: ኣለሰማኒለ
2: እዚ ከረኦ ብ ሓዳር ምስሎም እግል ትዳግም ኣቆትሓዘ እብከራ ሓል ናይ ቀዳያት ወወዎ ሽቆል ሕበር ወሽቆል ወጣን ወልይታት ገብኣ መንገቢ ትተሃገዮም ኣብ መላኪን ለገጊት ብዕደ ተንሓርከ በልውሶ እግልካ እዚ እግሎም ረሰኦም በስ እግልና ለገቢእ ከበር ጀዲድ ሓዲስ ምብጋ እስኪ
3: ከበርዮመልባሃላ ከመርዮመል ማሻላ ትባረከላ እንተ እዘ ምትሓዘ ናይ ስያሰት ምናይ እጅትማዕያት ምናይ ተጃረት ሕረው ክሬ
2: እምበላ ከበር ነናለ ስያሰት ለብዐት ኩሉ በስላ ትሓዘኒ ፌር ቆጨ
3: ትሓዘ
2: እምበላ ናይ ስያሰት
3: ላስ በገዛሕና እበ ናይ እጅትማዕያት ግነት ሰብ ዴቱ
2: ጉሩም በከተት በከተት
3: እዚ ሸክ ሱግ ናይ ቁሎም ነበከም ናይ ርኢ
2: ላኢላሃ ኢላላ ዓሚ ክሜል ምጀረግልካላ ኣወል ሰኣላት እቡ ከላስ ለልምና ሓቃካሉ ማጥሓከምነና እበ ሰኣላትካ ፀጋብነነ ወስ ከበር ናይ ርኢ ብብነቶ ዘየት እናለ ቁሩብ ናለ ሓድረት
3: ላስ ካላስ ባጋገላ ሓጭርካ ዛይድ መላይካ ትፈገርየካ እተእልንደ ሽቅሉ ሃለውመልና ይበ
2: ከበር ዓበርኩም ገደር እድሊቱ ለላሓ ዝኣልኩ ኣነቢ ማሻ ላ ምን ቤላያ ምን ቤላያ
3: ለቤላያ ና ስለካቶ ስትዩ እንተ በስማዕ ወደለ
2: ኣነ የ ለይ ሰዕኩ
3: ክም ሰማዕከ
2: ኣነ መሳዕኩም ኣስለከ ዓሚ ክሜል ዛይድ እተ መድረሰት ሰበት ይናፍዓ ሓምቃካ ታርፋ እብኣንፉት ካራበስከ ዳገኑኡ ምና መድረሰት ሰማዕኩ
3: ኣይዋ እላመ ገትግማ ትቀድር ሓከ ዳገኑኡ እተ ብድሩ ሃደ ወልዳ ዋሳክባ ዋስከባ እዚ ግን መፅእ ግል ክየል ክሱ እዩ
2: ያረይ ዛይድ መለየ እትለላት ይናፍዓ ሓዋና ክምበዲሩ ምስለ ሒዘ እዩ እበይ ላዓረ እግላ ተዕሮራ ኣነ ሄ ዓሚ ክሜል እብላትሎ ትራያካ ዓሚ ክሜል እዚ ምትበሊዖ ምሰተ ወል
3: ሰልፍጃንጃንቀ
2: በርዳበስ
3: እንታ ሓቆ ዛይድ በስ መለይ ሕዘ ይ
4: ሃሎ ሃሎ ሕሴን ማርሓባ ማርሓባ ኣመለይ ምድር ፈተየክዩ ማሚ ከወይት ሓምዲ ከወይት ሓምዲ ኣል እንቲ ሓልማል ብላሽ ራክበት ማሻላ ወትባረካላ ከሻሽን ይኮን ሰንኮቶት ይኮን ወካሸኖት ከወይ ተረይቢ ማለት ምግሳይ ክንበል ትባልዒ መለየኪ ኣይ ወበስ ዓድ መለይ ውላት ኩሎም ሰፍለለውክ ከለዎ ኣዳም ኩሉ ሰፍለለየክ ንሰር ብበስ ብሸፋግ ምጥኢና ብሸፋግ ብዘይ ትተከሪ ማርሓባ ማርሓባ ማርሓባ ወለት ዕስማን ማርሓባ
1: ኣላሰንታዳታይ
4: ምስልም ካትሬጣ ግሩም ኣለየት ማሻ ኣላ ወትባረክ ኣላ ወኖስ ያዕኒ ሰልም እትከኣለት ሃሽሙ ወ ሰላም በሎ የትየለተኒ
1: ማሻ
4: ላ ምድሪ ፈተየክዎ ትቤ ፈተየክዎ ትቤ ሓመደት ከለሰት ኖስ ብር ኣለያ ምከበስ
1: ኣሰናይ ሓመደት ምሽክለተ

ኣብያተ ትምህርቲ ብሓፈሻ ኮሌጃትን ናይ ቴክኒክ ኣብያተ ትምህርትን ድማ ብፍላይ ተምሃሮ ኣብ ሕቕፈአን ተቐቢለን ንዓመታት ፍልጠት ይዕጥቓ። ኪኖዚ ኣብ ዝለዓለ ደረጃ ንምብፃሕ ፃዕርን ወፍን ኣብ ምግባር ድማ ልዑል ኣበርክቶ ይገብራ። ኣብያተ ትምህርቲ ኣብ ነፍሲ ወከፍ ዓውደ ትምህርቲ ዘርኦ ፍልጠት ምስ ግዜ ውፅኢቱ ክሪያን ክሓፍሳን ክኢለን እየን። እዚ ብሓባር ዝስነን ውህድ ፃዕሪ ዝፈሶን ዕማምን መጻኢ ወለዶታት ብቑዕን ስልጡንን ንምግባር ንምውሓስ ብልዑል ዲስፕሊን ዝተሃንፀ ዜጋ ንምግባርን ዝለዕለ እጃም ይፃወታ ከም ዘለዋ ድማ ይእመን። ሓንቲ ካብዘን ኣብያተ ትምህርቲ ድማ ቤት ትምህርቲ ስነኪነት ኣስመራ እያ።

ቤት ትምህርቲ ስነ ኪነት ኣስመራ ኣብ 1954 ተመስሪታ ኣብቲ ፈለማ ዝተበገሰትሉን ምስ ግዜ ኣብ ዝተፈላለየ ዓውደ ትምህርቲ ለውጥታት ብምግባርን ስሩዕ ኣካደምያዊ ትምህርትን ሙያዊ ስልጠናን ክትህብ ጸኒሐን ኣላን።

0: ኣብዚ ሕጂ እዋን ንሸውዓተ ዓውደ ሙያዊ ትምህርቲ ማለት ንዓውደ ትምህርቲ ኤሌክትሮኒክስ፣ ሓፈሻዊ ስራሓት ሓፂን ኤሌክትሪክሲቲ፣ ሓፈሻዊ ስራሓት ህንፃ ፅርበት ሓፂን፣ ዕረያ መካይን፣ ስራሓት ዕንፀይትን ብክልሲ ሓሳብን ግብርን ኣብ ምምሃር ትርከብ ኣላ።
1: ጅብቲ ዝሓለፈ ክንሪኦ ከለና ካብዚኦም ፍልይ ዝበሉ ገለገለ ዓውደ ሙያታት ኣብነ ሳርቨይ ድራፍቲንግ ዝኣመሰሉ የጠቓለል ነይሩ። እቲ ዝሓለፈ ምስ ግዜ ንሱ ተድላይነቱ ተራእዩ ብካልኦት ተተኪኡ ጉድል ኢሉ ኣሎ ማለት እዩ። እሱ ሕጂ ብሓፈሻት ናይ ሳርቨይ ድራፍቲንግ ዝበሃል ወይከዓ ናይ ቅየሳን እንታይ ኢና ኣብ ትግርኛ ሳርቨይ ድራፍቲንግ ብእንግሊዝኛ ቅየሳ ንድፊ ንብሎ እዩ።

0: እዚ ናይ ቅየሳን ናይ ንድፍን ስራሓት ሕጂ እንታይ እዩ? ኣብቲ ናይ ቢልዲንግ ኮንስትራክሽን ወይ ናይ ሓፈሻዊ ስራሓት ሓፂን ገለ ክፋል ናትኡ ኣብኡ ስለዝተሓቕፈ እሱውን ከበግስ ስለዝኽእል ከመበግስ ተባሂሉ ንሱ ንግዜኡ ተወንዚፍሎ ዝሰርበ ኢንድራፍቲንግ ዝበሃል ማለት እዩ። እቲ ካልእ ግን ቲሒዝዎ ዝፀንሐ ይቕፅል ኣሎ። እቲ ፍሉይነቱ እንታይ እዩ? ኣብቲ ዝሓለፈ ከምዚ ዝበልናዮ እቲ ኣብዚ ሰልጢኑ ክወፅ ፀንሐ ዓቕሚ ሰብ ተራእዩ ይግምገም እዩ። ኣብቲ ሃገራዊ ወፍርታት ንገብሮ ዘለና ናይ ልምዓት ወፍርታት እውን እንታይ እዩ ዘድሊ፣ እንታይ ዓይነት ዓቕሚ ሰብ እዩ ዘድልየና ዘሎ፣ ምንታይ ተዳሃብና እዩ ዝሓሽ ተባሂሉ እቲ ብክፍሊ ሙያውን ቴክኒካውን ትምህርትን ስልጠናን ዝዳሎ ናይ ከሪክለም ወይ ገምጋም ዝግበረሉ ነገራት ኣሎ። ኣብ ተመርኪሳ ዝግበር ምሕያሻት ናብዚ ዘለናዮ ዓውደ ሙያታት ሒዝና ክንከይድ ገይሩና ኣሎ ማለት እዩ። ስለዚ እቲ ለውጥታት ቁርብ እዩ ከምዝብለካ ብሳርቬ ንድራፍቲንግ ናይ ምጉዳል ኣሎ። ተካልእ ግን ኣቦት ኣሎ
1: ናይ 71 ዕድመ ዘለዋ ቤት ትምህርቲ ስነ ኪነት ኣቐዲማ ናይ 4 ዓመት ስሩዕ መደብ ናይ ዲፕሎማ ሙያዊ ትምህርቲ ትህብ ከም ዝነበረት ይግለጽ። ምስ ግዜ ነቶም ናይ 11 ክፍሊ ዝሓለፉ ተምሃሮ ተቐቢላ ኣብ መሰረታዊ ድሕነት ዝሰረቱ ስልጠናታት ብምሃብ ናይ 2 ዓመት መደባት ማእከላይ ደረጃ ብቕዓት ዝሕመረቱ ኣብ ምምሃርን ምምራቕን ትርከብ ኣላ።
0: 7 ዓውደ ሙያታት ኢልና ሒዝናያን ዘለና ኣብቲ ዘለና ናይ ሃገራዊ ልምዓት መደባት እዚአን ኣገደስቲ እየን። ኣገዳስነት ከዓ እንታይ እዩ? ሓደ እዞም ተምሃሮ እዚኣቶም ከምዚ ክንብሎ ዝፀናሓና ብማእከላይ ብቕዓት ኣሰልጢና ኣውፅኢና ኣብ ስራሕ ዓለም ክነፍሮም ከለና ፅቡቅ ነገሩ መደባት ናይ መንግስቲ ብሓንሳብ ተኣሳሲሩ እዩ ዝኸይድ። ከም ኣብ ካልእ ዓለም ዘለውን ኣይኮነን። እዞም ተምሃሮ እዚኣቶም መንግስቲ ገጅፍ ባጀት ኣውፅኡ ክምሃሩ ይገብር። ድሕሪዚ ተመሪቆም ክወፁ ከለዉ ከዓ ንዕኦም ዝኸውን ናይ ስራሕ ባይታ ኣዳልዩ ፀኒሑ ነቲ ኣብዚ ዝወሰዶ ብክለስ ሓሰባውን ተግባራውን ዝወሰዶ ትምህርቲ ዘደልድልሉ ባይታ ይ መንግስቲ ባህሊ እዩ ዝፈጥረሎ። ብቐጥታ ኣብ ትካላት ናይ መንግስቲ ተመዲበም እዮም ዝሰርሑ እጂ። በዚ ጋጣሚ ስታይ ክገልፅ ዘሊ ናይቲ መንግስቲ ዘለዎ ኣተሓሕዛ ኣብቲ ናይ ትምህርታዊ ጉዳያት ናይ መንእሰያት ዝነኣድ እዩ። ብመንፅር እዚ እንታይ እዮም ዝገብሩ መንእሰያት ካብዚ ምስ ወፁ ኣብተን ዘለዋና ትካላት ይንፋሕ ዝብሉ ማለት እዩ። ኣብ ስራሓት ናይ ኤሌክትሪክ እንድሕር ኮይኑ ኣብኡ፣ ናይ ኤሌክትሮኒክስ እንተኮይኑ ተመሳሳሊ፣ ኣብ ህንፃ እንድሕር ኮይኑ እውን ከምኡ። ዝበዝሕ ሰብ ኣብቲ ዝግብኦ እዩ ዝኣቱ። ምናልባት ኣብ ሓደ ሓደ እዋናት ምስ ገለ ኣጋጣሚታት ኣብ ፍልይ ዝበለ ካብቲ ክስታዮም ሓደ ሓደ ተምሃሮ ዝተመደቡ ክህልው ይኽእል እዮም ብኣገዳስነት ናይ ሓደ ሓደ ጉዳያት። ተዘይኮይኑ ኣብቲ ዝተመደብሉ ዓውደ ሞያታት እዮም ዝኸዱ ማለት እዩ።
1: ቤት ትምህርቲ ስነኪነት ንቀዳማይን ካልኣይን ዓመት ተምሃሮ ተቐቢል እያ ሙያዊ ስልጠናታትን ኣካደሚያዊ ትምህርትን ትህብ ዘላ። ኣብ ነፍሲ ወከፍ ዓውደ ትምህርቲ ክሳብ 20 ዝበፅሑ ተምሃሮ ድማ ስሩዕ ትምህርቶም ይከታተሉ። ኣብዘን ኣቐዲመን ዝተጠቐሰ ዓውደ ትምህርቲ 60 ሚእታዊት ብናቶም ምርጫ ወይ ዝምባሊኦም፣ እቶም 40 ሚእታዊት ድማ ከከም ደረጅኡ ካልኣይ፣ ሳልሳይ፣ ራብዓይ ምርጫ እናበሉ ከም ዝፅምበርዎ ይግለጽ።
0: ኩሉ ግዜ እቲ ቤት ትምህርቲ እቲ ዘሎ ዕቁር ተኽእሎ ተምሃሮ ናይ መሓስ ናይ ምስልጣን ንሚኒስትሪ ትምህርቲ ኣብ ሚኒስትሪ ትምህርቲ ከዓ ክፍሊ ሙያዊ ቴክኒካውን ትምህርቲ ኣለና። ትሕቲ ክፍሊ እቲ ቤት ትምህርቲ ብቐጥታ እቲ ዘሎ ተኽእሎታት ንዕኦም ሓበሬታ ህብ ኣብ ወርሒ 2 ዘሎ ወርሒ 3 ወርሒ 4 ናይ ነብሲ ወከፍ ዓመት ዘለና ተኽእሎ ሓበሬታ ንህብ። ንሳቶም ከዓ ብመንፅር ትዝሃብናዮም ሓበሬታ እታ ኣብያ ትምህርቲ ናይ ዞባ ማእከል ጥራይ ኣገልግሎት ህብዛ ቤት ትምህርቲ ስለምንታይ ተንካልኦት ዞባታት ኣብ ዞባታት ኣለዋና ናይ ቴክኒካ ኣብያ ትምህርቲ ስነኪነት ኣስመራ ኣብ ውሽጢ ዞባ ማእከል ዘሎ ተምሃሪ ኣገልግሎት ትህብ ጅታይ ዝገብርቲ ሚኒስትሪ ንጨንፈር ትምህርቲ ዞባ ማእከል እቲ ዘሎ ተኽእሎታት ነቲ ዝመፅእ ዓመት እንታይ ተምሃሮ ክቕርቦ ከም ዘለዎም ካብ ያ ትምህርቶም ሓበሬታ ዋሃብ። በዚ መሰረት ናቶም ኣሰራርሓ ክህልዎም ይኽእል እዩ ጨንፈር ትምህርቲ ዞባ ማእከል። ካብተን ዘለዎም ሃይስኩላት ኮታ ሂቦም ነተን ኣያ ትምህርቲ ኮታ ሂቡ ተጠርኒፉ ናብቲ ጨንፈር ናይ ዞባ ማእከል እዩ ዝኸይድ። ጠርኒፎም ከዓ ንሚኒስትር ትምህርቲ ኣብ ወርሒ 6 ወርሒ 7 ይህብዎም። ሚኒስትር ትምህርቲ ከዓ ንዓና ኣብ ወርሒ 8 ከባቢ ይህቡናቶም ክንቅበሎም ዝግባአና ተምሃሮ። በዚ መሰረት እቶም ተምሃሮ ብዝመፁ ንሕና ብዚ ምስ መፁ ሕጂ ብዘን ዓውደ ሞያታት ሰኪዕና ወይ ኣምሪፅና ትምህርቶም ከም ዝጅምሩ ኢና ንገብር።
2: እቲ ክንምሃሮ ዝደረኽና መጀመርታት ናቱ ሞያ ማለት እዩ ዘሎ ኣምሃራ ኢንድ ኣብቲ ናትካ ዘለካ ፍልጠትካ ንከዓ ብሰ ዝሕግዘካ ብጣዕሚ ፅቡቅ። ካብቲ ዝተፀበናዮን ላዕሊ ወላቲ ዘለዎ ቀረብ ካብቲ ትፅቢትና ዝነበረን ላዕሊ ኮይኑ ፀኒሕና ማለት እዩ።
3: ቤት ትምህርቲ ስነኪነት ናይ ሙያ ብምዃኑ

0: ኣብ ደገ ዝሰርሖ ነበርኩ ኣፂርካ ብኣቦይ ተዳፋፍየ ማለት እዩ። ኣብዚ ንካእቱ ኣቦይ ቶርኒተረ ነይሩ ቶርኒ ነይሩ ብኸም ያ ናብዚ ካእቱ ተደሪኻ።
1: ስለዚ ኣብ ሾብ ዘለዎም ተገዳስነት ወይ ኣብቲ ዓውደ ሞያ ዘለዎም ተገዳስነት ኣብተን ኣብያት ዕዮም ዝኣተው እዚ ይፍሉ እዩ። ፈትዎ እዮም ፍቕሪ ኣለዎም እቶም መምህራን እውን ብቕዓት መምሃራን ኣለዎም።
2: ተምሃሮ ኩሉ ግዜ ክኣትዎ ከለዉ መጀመርያ ከምዚ ስለ ደይፈለጥዎ ኣይኣብልዎ ንኾኑ፣ ግን ድሓር ምስ ረኣይዎ ትምሃራኻ እቲ ተግባር ምስ ረኣይዎ ብፍላይ ፕሮጀክት ምስ ጀመሩ ኣዝዮም እዮም ዝፈትዎ።

0: እዛ ቤት ትምህርቲ ኣብ ውሽጢ ናይ 71 ዓመት ጉዕዞኣ ካብ 1957 ኣትሒዛ ናይ ቀዳማይ ወይ በኽሪ ዕለት መምረቕታ ከም ዘካየደት ክሳብ ዝሓለፈ ዓመት 224 ድማ ን64 ግዜ ከተመርቕ በቕያ ኣላ። ብጠቕላላ ድምር ተመረቕቲ ክሳብ 1303 ከም ዝበጽሑ፣ እዚ ድማ ብሓፈሻዊ ውፅኢት ክርአ እንከሎ ምስቲ ናይ ፈለማ ብምንፅጻር ርኡይ ዕቤትን ተሳታፍነትን ከም እተመዝገበን እዩ ሰነዳት እዛ ቤት ትምህርቲ ዝሕብር።
1: ምናልባት እቲ ኣማፃፅኣ እንታይ እዩ ንፁር ንክኸውን ብክፍሊ ማያውን ቴክኒካዊ ትምህርቲ ስልጠናን ዝወፀ መምርሒ እንታይ እዩ ሓደ ተምሃራይ ካብተን ሃይ ስኩል ናብዚ ክመፅእ ማእከላይ ገምጋም ናቱ እንታይ ኣቨሬጅ ንብሎ ሱሳ ክኸውን ኣሎ ሱሳን ልዕሊ እዩን ማለት እዩ ትሕቲ ሱሳ ክኸውን ይብሉን ሱሳን ልዕሊ እዩን እዚኣታ መገምገሚት ብፍላይ ከዓ ኣብ ፊዚክ ኣብ ማትስን እንግሊሽን ሱሳ ሱሳ ክህልዎ ኣሎ ኣብ ፊዚክስ ሱሳ ነር ሕጂ ቁርብ ምሕያሻት ተገይሩሉ ናብ 55 ወሪዳት ኣሎም ኣለና ነቶም እቶም ቁርብ ክሳ ክትከውን ተባሂላ ኬሚስትሪ ዝሰይ ኣብኡ ኣብ 55 ናብ ሱሳ ከባቢ ኣብዚአን ኣርባዕትአን ከም ማለሲ ከም ግድነት ክኾነ ኣለዎን እዚኣተን ካብ ሓሊፉ ግን ማእከላይ ገምጋም ሱሳ እንድሕር ኮይኑ ዝኾነ ተምሃርያም ዝመፅኡን ክምሃር ይፍቀደሉ ድሓር ኣብተን ኣብያተ ትምህርቲ ዝብለካ ዘለኹ ብዙሕ ተምሃራይ ስለ ዝዘልዮ እቲ ንኣብያተ ትምህርቲ ነቶም ዝመፁ ተምሃሮ ኣብ በቲ ዘለዎም ነጥቢ ወይ ገምጋም ኣወዳዲሮም እዮም ናባና ዝሰድልና ማለት እዩ እቶም ዝሓሹ ዝደልይዎ ዝበሃሉ ቀዳምነት ተዋሂቦም መፁ ናቶም ተኸታተልቲ ተጠባበቕቲ ምናልባት ካብኣቶም ዘቋረፀ እንድሕራለብቲ መጀመርያ ቀልጢፍካ በቶም ናቶም ተተኻኽእቲ ኢኻ ተትክእ ማለት እዩ ብከምዚ ከባቢ ዝኸይድ
2: ናይ ቴክኒክ ጠለብ ዓብዪ እዩ ተምሃሮ ብጣዕሚ እዮም ነቲ ትምህርቲ ዝጠልብዎ ስለዚ ተቐባልነት ከዓ ድሌት እንድሕር ኣለዎ ኮይኑ ሰብ ከመይ ከም ዝቕበሎ ርድብ እዩ ማለት እዩ ስለዚ ተምሃሮ ብድሌቶም ስለ ዝመፅዎ እቲ ትምህርቲ ከዓኒ ንክትምሃሮ እውን ብግብራዊ ስራሕ እተሓወሰን ክልሰ ሓሳባውን ስለዝኾነ ንተምሃሮ ሰሓቢ እዩ ስለዚ ተቐባልነቱ ኣዝዩ ልዑል እዩ ፅበት ናይ ክላሳት ስለ ዘለኹማ ኣይነዕግቦን ኢና ነቲ ድሌታት ናይ ተምሃሮ ከምቲ ዝድለ ኣይተዕግቦን ምክንያቱ እትዝደሊ ብዙሕ እዩ እቲ ዝኣቱ ተመም እዩ ዝደሓሸ ነጥቢ ዘለዎ ተባሂሉ ዝኣቱ እምበር እቲ ድሌታት ናይ ተምሃሮ ብጣዕሚ ትገልፆ ይትኽእልኒያ ብዙሕ
3: ሓደ ናብዚ ሞያ ዝከኣትስ ብቐሊሉ ይኣትውን እዮም ሓደ ብነጥቦም እዮም ካልኣይ ነገር ከኣኒ ዋላት ወለድስ ብሞያ ተመሪቑ ክወፀሉ እዩ ዝኾነ ሞያዊ ዓጢቑ ውላድሲ ኣብ ዝኾነ ሞያ ዘለዎ ሰሪሑ ከኣትዩ እዩ ክሳይ ዝገብር ሕጂስ ኣነ ኣዝዩ ፅቡቕ እየ ድብል ዋላት ዘሎ መምሃራን ብጣዕሚ ቅዱሳት እዮም ዋላቶም ተምሃሮ ከማ ኣዝዮም ቅዱሳት እዮም እየ ዝብል ተገዳስነት ኣለዎም ልዕሊ ዝኾነ ይኹን

0: ኣገባብ ኣማህራ ኣብ ክልትዩ ዓመት ዘለዉ ተመሳሳሊ እዩ። እዚ ማለት ምስ ሙያዊ ስልጠና ዝተኣሰር ክልሲ ሓሳባውን ተግባራውን ከምኡውን ኣካደሚያዊ ትምህርቲ በብእብረ ኣብ ሰዓታት ቅድሚ ቀትርን ድሕሪ ቀትርን ተኸፋፊሉ ይወሃብ።
1: እዚ ክንብል ከለና ሕጂ ዚ ከዓ ክልተ ንኸፍሎ ናይ ኣካዳሚ መምሃራን ኣለዉና ናይ ሞያ መምሃራን ከ ኣለዉና። እቶም ናይ ኣካዳሚ መምሃራን ከምዚ ዓንተ ወይ ዝበልክዎ ኣብዚ ዘቶ ተምሃራይ 11 ክፍልን 12 ክፍልን ምሳና ስለ ዝምሃር 12 ክፍሊ ወዲኡ መልቀቕ ሃገራዊ ካልኣይ ደረጃ መልቀቕ ፈተና ናይ ካልኣይ ደረጃ ኣብዚ ዝወስድ ማለት እዩ። ማትሪኩሌሽን ኣብዚእዮም ዝወስዱ ማለት እዩ። ስለዚ ናይ መልቀቕ ፈተና ናይ ካልኣይ ደረጃ ኣብዚ ንድሕር ክወስዱ ኮይኖም ትካዳሚ ክላስ ብዕቱ ክንክወስድዎ ስለ ዝግባእ ኣብቲ ናይ ኣካዳሙን እኩላት መምሃራን እዩ ዝምደበሎም። ስለዚ ኣካዳሚ መምሃራን ፕላስ እዚ ናይ ዓውደ ሞያታት ጠሚርና ክንሪኦ ከለና ሕጂ 56 ሚእታዊት ኣብቲ ንጡፍ መሃር ምስ ምሃር ዘነጥፍ ዓቅሚ ሰብ ኣለና ማለት እዩ።

0: ተምሃሮ መንእስያት ኣብ ዝምዕበል እዋን ብቴክኖሎጂን ብስነ ፍልጠት ዝተሰነየ መንገዲ ምስ ግዜ ክሕንበቡን ዕላምኦም ኣብ ሸትኡ ከብፅሑን እዋናዊ መድረኽ ዝጠልቡ ሓቂ እዩ። ቤት ትምህርቲ ስነ ኪነት ኣስመራ በብእዋኑ ብክፋላት ዝሓሸ ኣብ መስርሕ ምምሃር ሓጋዚ ዝኾነን ምስ ምዕባለ ቴክኖሎጂ ክሳነ ዝኽእልን ሓደስቲ መሳርሒ ማሽናት ዓጢቓ ኣብ ምምሃር ትርከብ ከም ዘላ እዩ ርእሰ መምህር ቤት ትምህርቲ ስነ ኪነት መምህር ሰመር ወረደ ዝገልጽ።
1: ኣብ ግዜ ናብ ግዜ ብክፋላት እንዳገብረ እቲ ዝግባእ ዕጥቃዓጥቃ ኣሎ እጅታይ ትገብር ኢኻ ሓደሓደ እዋን እቲ ሾባት ወይ ተዓውደ ሞያታት እቲ ህንፃናቱ ክመሓየሽ ክኽእል ኣሎ ገለገለ እዋን እንደገና ስልጠናታት ክውሰዱ ኣሎ ክትከል እውን ክኽእል ኣለዎ እቲ መሽን ኣብ ከምዝኣመሰለ ሓንቲ መሽን ሚን ሓንቲ ሾፕ ደው ተብል ሓደ ዓመት ጅብዚ እንታይ ይኸውን ትቁፅሪ ክጎድል ይኽእል እዩ ናይ ሓደ ናይ ክልተ ብዝተኻለ መጠን ግን እንታይ ኢና ክንገብር ንፍትን ከምታይ ዓንተ ወይ ዝበልኩ ካብ ክንዲ 20 ንሕዝ ናብ 22 23 24 ሓደሓደ ግዜ እውን ልዕል እዩ ብዝኸይድ መገዲ ክምለሱ ስለ ዘይብሎም በታ ሒዞም ማፀንሑ ኮታ ተቐቢልና ንኸይድ ኢና ካብ ሓሊፉ ግን ኩሉ ግዜ ታ መዕቀኒትና 20 ኣለዋ ሕጂ 7 ዓውደ ሞያታት ኣለዋና 140 ተምሃሮ ዓመታዊ ክንቅበል ኣለና ዓመታዊ ስለዚ ኣብ ካልይ ዓመት 140 ተምሃሮ ኣለውና ኣብ ቀዳማይ ዓመት ከዓ 140 ተምሃሮ ኣለውና ብካልእ ዘራርባ ኣብ ነፍሲ ወከፍ ኣካዳሚክር ንብሎ ወይከዓ ዓመተ ትምህርቲ ንብሎ 280 ተምሃሮ ግድን ኣለውና እዚኦም እዚኦም ብደረጃትን ኣብ ሸባት ኣትዮም ዝምሃሩ ኢና ንዛረብ ዘለና ተወሳኺ ናይ ኣካዳሚ ተምሃሮ ኣለው ዝመፁ 12 ክፍሊ ኣብዚ ስለ ዝውድኡ ኩሎም ናይ ሙዚቃ ተምሃሮ ናይ ቤት ትምህርቲ ሙዚቃ ኣላ ብስመራ እቲ ካዳም ክላስ ኣብ ዝወስዱ ምሳና ማለት እዩ ተደሚሩ ክረአ ከሎ ናብ ከባቢ 300 ገለን ተምሃሮ ኣሎ ብቲ ኣካዳሚ ብሓፈሻ ኣብቲ ሞያ መፂና ክንርኢ ከለና ኣብዛ ቤት ትምህርቲ ግን ናይ 280 ተምሃሮ ቀፃሊ ዓመታዊ ተኽእሉ ኣለና ማለት እዩ።
0: ቴክኒካዊ ትምህርቲ ኣብ ምህናፅ ሃገር ኣብ ትሕቲ ቅርፂ ብሓፈሻ ኣብ ጉዕዞ ልምዓታዊ መደባት ዝህልዎ ኣስተዋፅኦ ዕዙዝ እዩ። ብመንፅር ኣገዳስነቱ ንዕቤትን ለውጥን ኣብ ቴክኖሎጂን ቴክኒካዊ ንጥፈታትን ከዓ ዝያዳ ይፀሉ።
1: ኩሉ ግዜ ሓደ ኣብ ዘለናዮ ዘበን ኩላና ከም ንሪኦ እዚ ናይ ቴክኖሎጂ ታይኸ ትብሎ እንዳቀደመና እንዳጎየ እዩ ዝኸይድ እቺ እቲ ናይ ነዊሕ ዓመታት ሒዝካ ዝፀናሕካ መሽንስ ሒዝካ ወይ መሳርሕታት ሒዝካ ክትሰርሕን ብተዛማዲ ምስ እዋናዊ ዝኾነ ምስ እዋኑ ዝኸይድ መሳርሕታት ክሰርሕ ከለካ ክልተ ዝተፈላለየ ነገራት እዩ እቲ ረብሓታቱ ከዓ እንታይ እዩ እቲ ሓደ ቀዳማይ ምስ ትህሉ ኩነታት ከባቢናን ዓለምናን ዘሎ ክነርክብ ክንሳነ ክንክእል ኣለና እቲ ካልኣይ እቲ ዝምህርን እቲ ዝምሃርን ናይ ብሓቂ እቲ ዝምህር ተገዲሱን ባህልዎን ክሰርሕ ዝለ መሳርሒ ክረክብ ክኽእል ኣለ እቲ ዝምሃር ከዓ ብኡ መሰረት ብቕዓት ዘለዎ ኮይኑ ንክወፅእ ከምኡ ዝኣመሰለ ዕጥቂ ክዕጥቕ ንድሕርክ ኢሉ እቲ ዝሓሸ ነገር እዩ ስለዝኾነ ሕጂ መንግስቲ ገጅፍ ወፃኢታት ዝገብሩ ብጣዕሚ ገጅፍ ወፃኢታት እዩ ናይ ደገ ዕድጊ ጌርካ ዝመፅ እዩ ምስ ዘለና ኩሉ ነገራት ክትሪኦ ከለካ ንትምህርቲ ተባሂሉ ዝወፅእ ነገራት ስለዝኾነ እምበር ገጅፍ ወፃኢታት እዩ ስለዚ ብዘለና ሕጂ ኣብ ፅርበት ሓፂን ከምዝበልኩካ ግጅፍ ወፃኢታት ተገይሩ ኣብ ከምኡ ናይ ስራሓት ሓፂን ተመሳሳሊ ናይ ህንፃን ስራሓት ዕንፀይትን እኹል ንብረት መፅኡ ኣብ ኣይተተኽልን ኣሎ ምክንያቱ ሓደሓደ ነገራት ንማዕራሪ ነገር ስለ ዘለና ኣብ ፕሮሰስ ኣሎ ኣብ መስርሕ ኣሎ ስለዚ ቤት ትምህርቲ ብካልእ ኣዘራርባ ዘየሰክፍ ዕጥቃ ዓጢቕ ኣሎ ብሰዓት እዚ ማለት እዩ ኣብ ኩለንተን ዘለዋ ሾባት ወይተን ትሬድስ ንብለንተን ዓውደ ሞያታት እኹል ከበግሰና ዝኽእል ብኡ ኣምሂርና ኣውፅኢና መንእሰያትና ኣብ ስራሕ ዓለም ኣብ ተዳሊሎም ዝፀንሕ ዘሎ ስራሕ ዓለም ኣትዮም ብዘይገለ ፀገም ክሰርሕሉ ዝኽእሉን ከድምዕሉን ከበርክትሉ ዝኽእሉ መገድታት ኣፍሪና ንክነውፅእ ዘኽእለና እዩ ማለት እዩ።
2: ንምሳሌ ብናይ ኣውቶ ሜካኒክ ተሪናዮ ቅድሚ ገለ እዋናት ኣነ ነዊሕ ግዜ ምሄረ ኣለኹ ዚ ዓውዲ እዚ ኢንጀክሽን ዝበሃላ ማካይን ኢንጀክሽን ንዕአን ዝምልከት ነገራት ቴዎሪ ጥራይና ንምህር ነርና ቅድሚ 11 ዓመት 12 ዓመት ከም ብሓሽሓደሽቲ መሳርሒ ተጠሊቡ ከም ዝመፅ ተገይሩ ሕጂ ከዓ ብኡ ንሰርሕ ኣለና ማለት እዩ። ስለዚ እቲ ናይ ቴክኖሎጂ እናዓበየ ስለ ዝኸይድ ብኡ መንፅር ከዓኒ ትናትና ዕጥቀ እውን ሓድሽ እናኾነ ሕጂ ብፍላይ ናይ መሽን ሾውን ናይ ሜታል ወርክን ከዓ ኣብዚ ዓመት እዚ ምናልባት ካብ ብሉእ ኩሉ ቦታ ዘሎ ሌተስት ክኾና ኸላይ ናይ 223 ማሽናት ዓጢቖም ኣለዉ። ንሕና ብመንፅሩ ኣብ ናይ ከባቢ 215 16 ኣብ ዕዳጋ ዝነበራ ማሽናት ዓጢቕና ኣለና። ስለዚ

0: ዘበናውነት እና ወሰኸ እዩ ዝኸይድ ብመንፅር ቲ ዕዳጋ እዩ ዘብለካ ማለት እዩ። ሕጂ ኣውቶ ሜካኒክ ተራ ኢልናስ ቀደም ካርቡሬተር መኪና ነራተ ኢልና ሎሚ ኢንጀክሽን እያ ዘላ ስለስተ ኢንጀክሽን ክመሃሮ ኣሎ ንሳ ከዓ ኣላትና ኣብዚያ እተን መሳርሒታት ሕጂ ብመንፅር ቲ ዕዳጋ ኣብዴትና ግብርካዮ እዩ ዝኽየድ ፖም ከዓ ዝኸይ ዘሎ ማለት እዩ።
1: ተምሃሮ ቴክኒክ ብፍትወት ሞያን ድሌትን ዝተፀንበርዎ ምስ ምዃኖም ኣብ ነፍሲ ወከፍ ዝዓይዎን ዝመሃርዎን ልዑል ኣመለኻኽታ ናይ ምግባር ዓቕምን ዝሓሸ ውፅኢት ንምምዝጋብን ኣብ ቀፃሊ ፃዕሪ ይፅመዱ።
2: መሽንሾ ይበሃል ብልምድ ብደገ ፅውዖ ከዓ ቶርኔ ይበሃል። ኣብዚ ፀናሕና ብመምሃራና ንውሃቦ ኩሉ ነገራት ብጣዕሚ ፅቡቅ እዩ። ኣብቲ ዝደኸምካሉ ይሕግዙኻ ኣብቲ ዝደኸምካሉ ኣዝዮም ደባላጠኸ ማለት እዩ።
3: ብዙሕ ቅርርብ ኣለና እቲ ክንሰርሕ ከለና ብሓንሳብ ብግሩፕ ተጠርኒፍካ ስለ ትሰርሑ ሓንቲ ዝኸብደካ ነገራት የለን። ምስ መምሃርትኻ ዝያዳ ቅርበት ትፈጥር እናስራሕካ ከዓኒ ኩሉ ትሰርሖ ስራሓስ እናተረዳእካ ተረዲእካ እናገበርካ ኢኻ ትኸይድ ማለት እዩ።
1: ተምሃሮ ነፍሲ ወከፍ መሳርሕታት ክመልኩ ብቋንቋ ናይ ዝምሃሮ ዓውዲ ክረዳድኡ ኣይሽገሩን እዮም። ንኹሉ ብመደብ ብውጥን ግዜ ይስርሑ፣ ኣብ ሓደ ሕዶም ይተሓጋገዙ፣ ሓሳባት ይለዋውጡ፣ ንዘይፈልጥዎ ክፈልጡ ክእለቶም ኣብ ሞያዊ ዓቕሚ ክብከብሉን ይቃለሱ። ኣብ ኣካዳሚ ኮነ ኣብ ተግባራዊ ዕዮ ካብ መምህራኖም ብመሰረት ዝውሃቡ መምርሒ ኣተግቢሮም ቀዳም ንሰሪዖም ይዓዩ። ድሕነቶም ንምሕላው ኣብ መሳርሒታት ጥንቅቓ ብምግባር ብማዕረ ተሳታፍነት ብሓባራዊ ስራሕን ይነጥፉ። እቲ ብውልቅን ብጉጅለ ዝዓይዎ ውፅኢት ትምህርቶም ዝኾነ ስራሓት ከዓ ምስክር እዩ።
0: ናይ ተምሃሮ ተወዳዳርነት ልዑል እዩ። ሕጂ እንታይ ኣሎ ብፍላይ ኣብዚ ናይ ኣስመራ ናይ ካልኦት ቦታታት ከመይ ምዃኑ ብዙሕ ኣይረድብሎን፣ ግን ኣብዚ ዘለዉ ተምሃሮ ሓደ ኖውሃው ዝፀንሖም እዮም ዝመፁ። ስለዚ ተወዳደርቲ እዮም
3: ናብዚ ኣትዮም። መጀመርታ ኩሉ ሰብ ኣቲኻ ወላ ሓንቲ ዘየለ ገለ ከም እዩ ዝመሶ ኣቲኻ፣ ግን እቲ ዘሎ ኩሉ ነገራት ካብ ኬርኣኻ ርኢኻ ምእማን እዩ። ልምዓት ናይ ሃገር እዩ ክብሎ ዝኽእል ብንሃገር ዘልምዕ እንድሕር ኮይኑ ሲ ከም ኣዝዩ ብሉፅ ዝኾነ ስራሕ ኢና ንገልፆ።
4: ኣብ ዝተፈላለዩ ፅሒታት ክሰርሑ ከለዉ ስን ኤሌክትሪካል ሰብ ኣብ ዝተፈላለዩ ቦታ ኢኻ ትምደበሉ ሕጂ ብጣዕሚ ፅቡቅ ስማዕኒ ይበዕኒ።
1: ቤት ትምህርቲ ስነ ኪነት ኣስመራ ክሳብ 100 ዝበፅሑ ነባራትን ሓደስትን ኣባላት ሓቒፋ ኣገልግሎት ትምህርቲ ኣብ ምሃብ ትርከብ ኣላ። እቶም 56 ሚእታዊት ሞያውያን መምህራን 23 ሚእታዊት ኣብ ምሕደራ ዝዓዩ፣ ዝተረፉ 21 ሚእታዊት ከዓ ከም ተሓጋገዝቲ ስታፍ፣ ኣባላት ቤት መኽዘን ዕቃበ ንብረት፣ ክፍሊ ፋይናንስ፣ ኣባላት ፅሬት ክሊኒክን ቤት ንባብን ይርከብዎም። ኣብ ቤት ትምህርቲ ስነ ኪነት ኣስመራ ዘለዉ መምህራን ካብ ትካላት ላዕለዎት ትምህርቲ ዝመፁ እዮም። ኣቐዲማ ዛ ቤት ትምህርቲ ካብ ወፃኢ ሃገር ዝመፁ መምህራን ከም ዝነበርዋ ምስ ግዜ ዕቤትን ቁፅርን ተመረቕቲ ኮሌጃት ኣብ ሞያ መምህርና ቁፅሪ ክውስኽ ብምኽኣሉ እዛ ቤት ትምህርቲ እውን ብደረጃ ዲግሪን ዲፕሎማን ዝተመረቑ ናይ ኣካዳሚን ናይ ሞያን መምህራን ኣብ ሕቕፋ ፀንቢራ ትርከብ። ብዘይካዚ ኣብዛ ቤት ትምህርትን ኣብተን ካልኦት ናይ ቴክኒክ ኣብያተ ትምህርቲ ተማሂሮም ብደረጃ ሰርቲፊኬት ዝተመርቑን ዝተፈላለየ ስልጠና ብምውሳድ ከም ተሓጋገዝቲ መምህራን ዝተፀንበሩ መምህራን እውን ይርከብዋ።
5: እዚ ተበርክቶኦም ክትሪኦ ከለካ ልዑል ተበግሶ ኣለዎም። ካብቲ ዝሕብነና ንቀስነሉ ነገር እንታይ እዩ? ናይ ብሓቂ ኣብቲ ቤት ትምህርቲ ካብቲ ንሰርሓሉ ከም ባህል እውን ናይ ግዜ ምጥፋእ ዝበሃል ኣብዚ ኣይፈልጥን የለን። መምህር በኪሩ ኣይዋዕለን ኣይኮነንሲ ሚኒት እውን ማለት ሓደ ናይ ደቂቅ እውን ዝጎድል መምህር የብሎም። ስለዚ ስራሖም ብግቡእ ፈልጡ ግቡእ ሰዓታቶም ኣትዮም ዝወፁ ኣብ ተምሃሮኦም ከኣቲ ክኸውን ዘሎ ክግበር ዝኽእል ዘለዎ ነገራት ብግቡእ እንዳሰርሑ ዝኸዱ ቀፃሊ ቅድሚ ምድላዋት እንዳገበሩ እውን ዝኸዱ መምህራን እዮም ዘለዉና። ስለዚ ዘሰክፍ ነገር የብልናን።
2: ብዛዕባ ትምህርቲ ኣገዳስነት ኣለዎ። ምክንያቱ ኣብዚ ሕጂ ዘለና ብሓፂን ደይ ስራሕ ነገራት የለን ማለት ምስ ሓፂን ተተሓሓዚ እዩ። እዚ ከዓ ኣካል ናይ ሓፃውን ስለ ዝኾነ ኣብ ሃገርና ድማ ዓብዩ ኣስተዋፅኦ ኣለዎ ማለት እዩ።
3: በቲ ሓገዝ ናይ መምሃራን ተደሪሕና መጀመርታ ቁርብተይ ከይብርቲ ዓካ ትፈርሕ ኒሃ፣ ግን ሓገዝ ናይ መምሃራን ኣለካ ምስቶም ደቂ ክላ

0: ኣስካ ምስቶም ደቂ ጉሩብካ ዘለካ ፅኑፍነት ብጣዕሚ ብፅቡቅ ኢና ነተግብሮ ማለት እዩ።
1: ብሓፈሽት ናይ ቴክኒክ ኣገዳስነት ሎሚ ከዓኒ ብጣዕሚ ኣብ ዓለም ደረጃ ቴክኒክ ሞር ተፀቂጡ ኣብ ይሰራሕ ኣለዎ ሰብ ማለት እዩ። እዝናትና ዓውደ ትምህርቲ ሕጂ ኣብ ደግመ ህንፃ ሃገር ዝግበር ንጥፈታት ዝዋፈሩ ተምሃሮ ዘፍሪ ስለ ዝኾነ እሞ ኣብ ኩሉ ዓውደታት ከዓ ስለ ዝኾነ ኣገዳስነቱ ብዓለም ደረጃን ብሃገርናን ኣዝዩ ልዑል ኣገዳስነት ዘለዎ እዩ እቲ ቴክኒክ ዝበሃል ማለት እዩ።
2: ተምሃሮና ኩሉ ግዜ ኣብ ትካላት መዲቦም ንኣብነት ኣብ ደንጎሎ ሰርሑ ኣለዉ ኣብዘን ኩባንያታት እውን ከም ሓፈሻዊ ገሊኦም እውን ናይ ዓም ዝተመርቑ ንኣብነት ኣብ እንዳ ሃይወይ ኣለዉ ናይ ላባራቶሪ ፅቡዮም ንጥፋት እዮም ቅሩብ ተበጊስከዮምስ ዋላ ካብቲ ዝተማሃረዎ ጥራይ ዘይኮነስ ክሳብ ኣብ ካልእ ኣላጊሶም እውን ይሰርሑ እዮም።

0: ናይ ቴክኒክ ኣብያተ ትምህርቲ ብመሰረት ኣምሂረን ንምምረቕታ ዘብቅዖኦም ተምሃሮ መንእስያት ኣብ ሃገራዊ መርባት ልምዓት ዝለዕለ ወፍሪ ብምክያድ ግብራዊ ውፅኢት ይሕፈሶኹም ዘሎ ምስካሪ ዘየድልዩ እዩ። ተራን ኣበርክቶን ቤት ትምህርቲ ስነ ኪነት ኣስመራ እውን ሓንቲ ኣብነት እያ።
1: እዚ ቤት ትምህርቲ ፍቕርን ሓድነትን ኣለዎ። ኣብ መንጎ ተምሃራይን መምሃራንን ኣለዎ። ምስ ተምሃሮካ ተሓጋጊዝካ ዝሰርሖ ዝኾነ ነገር ፍቕርን ስኒትን ኣለዎ ማለት እዩ። ኣብ መምሃራና እዚ ቴክኒካል ከዓ ትምህርቲ ቴክኒካል ዝበሃል ከዓ መለወጥ ናይ ሂወትና ክኸውን ክእል እዩ ማለት እዩ።
2: ሓንቲ ኣገዳሲት ነገር ተያዝ ዘሎ ኩሉ ወላዲ ውላዱ ኣብዚ ኪነታዊ ትምህርቲ ዘምህር ዘሎ ብሓፈሻ ኩሉ ትምህርቲ ክንብል ንኽእል፣ ግን ብፍሉይ ኣብዚ ናይ ስነ ኪነት ኣያ ትምህርቲ ዘምህር ዘሎ ወለዲ ግምት ክህቦ ዘለዎም ነገር ኣሎ። እንታይ ከምዚ ክንብሎ ዝፀናሕና እዚ ናይ ስነ ኪነት ኣያ ትምህርቲ ገጅፍ ወፃኢታት ዝሓትት ግጅፍ ወፃኢታት ሓቲቱ ከዓ ውሑድ ዓቕሚ ሰብ ክኣሕስ፣ ምክንያቱ ናቲ ባህርኮም ስለ ዝኾነ። ስለዚ ናብዚ ደቅኻ ምስ ሰደድካ ወይ ውላድካ ናብዚ ምስ ሰደድካ ኩሉ እቲ ዝከኣል ነገር ሓገዝ ነቲ ውላድ ክግበረ እቶም ተምሃሮ እቶም ኣብ ዝመፁውን ሓገዝ ክግበረሎም ድለይቲ ሓገዝታ እዩ ወለዲ ክርድእሎም ንደሊ ኢና። ምክንያቱ ክልተ እብሬም ኣብ ዝተሓዙ ሙሉ መዓልቲ እዮም ዝውዕሉ። ሓደ ኣብዚ ሓገዝ ዝደሊ ካልእ ብብቕዓት ክወፁ እንድሕር ኮይኖም ኣብ ግዜ ኩሉ ግዜ ተወሳኺ ነገር ብድሕሪት ክተሓዘሎም የብሉን። ምክንያቱ ክልቲኡ እብሬም ኣብ ዝውዕሉ ዘሎ ኢና ንብል ዘለና ማለት እዩ። እዚ ከም ሓደ ኣገዳሲ ነጥቢ ክነሕልፎ ንደለነቶም ወለዲ እዩ። ተወሳኺ ከምኡ ዝኣመሰለ ዕድላት ረኺቡ ተምሃራይ ካብ ብዙሕ ተምሃራይ እዩ ዕድል ረኺቡ ዝመፅእ ኣብዚ። ምክንያቱ 280 ተምሃሮ ንሕዛብ ዛ ማእከል ንድሕር ኢላካሲ ክንደይ ሽሕ ተምሃራይ እዩ ዘሎ ሃይስኩል፣ ካብዚ ከዓ ክንደይ ፐርሰንት እዩ ነቲ ናይ ቴክኒክ ቤት ትምህርቲ ዝደልዮ ፍሉጥ እዩ። እዚ ዕድል እዚ ምስተረኽበ ብዙሕ ፀገማት ኣይጋጥምን ይቕፅሎ እዮም ብዙሕ ዝበኩር ዝጠፍእ ብዙሕ ይብልናን፣ ግን ኣብዚ ናይንብሎ ናይ ምውፃእ ወይ ነቲ ቤት ትምህርቲ ጀሚርካ ፀኒሕካ ብዝተፈላለየ እንታይ ዝበሃል ናይ ምግዳፍ ብዙሕ ተርእታት የለን ከምኡ ክህሉ ከምዚ የብሉ። መጀመርያ እውን ወላዲ ናብዚ ክሓስብ ከሎ ንውላዱ ተተምሃርያ እውን ናብዚ ክደሉ ከሎ ክትፍለጥ ዘለዋ እንታያ ናብ ሓደ ገጅፍ ዕድል ሒዙ ይኣትሎ። ስለምንታይ ኢና ከም ንብል ዘለና ናይ ብዙሓት ዕድላት ዓጊቱ ኣትሎ ዕድል ውሃበሎ ከምኡ ኢልካ ኣቲኻ ብግቡእ ክትጥቀመሉ እንድሕር ተዘይክኢልካ ሕጅታይ ዝኾን ብኽነት ትኸውን ማለት እዩ። እዚ ብኽነት ክህሉ ስለዘይብሉ ሕጅ እዚኣ እንታይ ኢና ንደሊ እቶም ዘለዉ ወለዲ ክሕግዝና ኣብ ደቆም ልዑል ምክትታል ንወፍርን ክገብሩ ብሕጂ እውን ናብዛ ናይ ስነኪነት ኣያ ትምህርቲ ደቅና ክንእቱ ኢና ኢሉ ዝሓስብ ወላዲ እንድሕር ኮይኑ ሓንቲ መጀመርያ ብርእሱ ክቐምጣ ዘለዎ ነቲ ተምሃራይ ገጅፍ ዕድል እዩ፣ ሞያ እዩ፣ ክእለት እዩ። መንግስቲ ከዓ ንክልተ ዓመት ዝኣክል ገጅፍ ባጀት ኣውፅኡ ክመሃር ገብሩ ክኽእል ኣሎ። ኣብዚ ክፍለጥ ዘሎ ማለት እዩ እቲ ረኣይ ሒዙ ክመፀና ኣሎ። ሓፂሩ ሳይና ወላድን ተምሃራን ረኣይ ሒዙ ክመፅእ ክኽእል ኣሎ። ኣብዚ ተማሂረ በቂዐ ወፅአ ኣብ ሕብረተሰበይን ኣብ ነብሰይን ኣብ ሃገረይን ኣበርክቶ ክገብር እየ ኢሉ ክመፅእ ክኽእል ኣሎ። ማለት ከም ሓደ ታራ ትምህርቲ ኢልካ እውን ክትወስዱ ይትኽእልን እያ። ስለምንታይ እቲ ዝወፅ ዘሎ ወፃኢታትን እቲ ዝዕገት ዘሎ ዕድላትን ኣብ ግምት ኣትዩ ግምት ክውሃቦ ስለ ዘሎ ንወለዲ እዚኣ ለዋ መሓላልፍ ማለት እዩ።

0: እዚ ሰላምታና ተቐበሉ ፈንዎና ኣብ ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፍርሃና ኺሉን ሎሚ ሓሙስ 3 መስከረም ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጉ ፈልማ ግምቀነጡታቱ እፍለም ባህላዊ ውድድራት ኣብ ምውርራስ ክብርታትን ምዕቃብ ታሪክን ዓብ ተራ ከም ዘለዎ ተገሊጹ። ኣብ ዞባ ዓንሰባኑ ዞባታት ከረንን ዒላበ ርዕድን ኣብ ሃገራዊ ምርምራታት ብልፂ ውፅኢት ዘመዝገቡ ተምሃሮ ተሸሊሞም። ኣብ ዞባ ማእከል ዝነጥፉ ኣረባባሕቲ ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም ረባቶም ከደንፍዑ ፃውዒት ቀሪቡ። ኣብ ዜናታት ወፃኢ ፀጥታ ዞባ ቀይ ባሕሪ ነተን ብቕጥታ ዝዳወበኦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም። እስራኤል ተቆፃፂራቶ ካብ ዘላ ክፋል ወሽመት ቃዛ ከምዘይትወፅእ ደጊማ ኣነፂራ። ሩስያ ኣፅዋር ፅዒና ብመስመር ፀሊም ባሕሪ ናብ ዩክሬን ትጓዓዝ ዝነበረት መርከብ ከም ዘዕንወት ኣፍሊጣ። ዝርዝር ዜና፣ ኣብ መንጎኡ ዞባታት ዝካየድ ባህላዊ ውድዳት ኣብ ምንቕቓሕ ምውርራስ ክብርታትን ምዕቃብ ታሪክን ዕዙዝ ተራከም ዘለዎ ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ባህሊ ኣቶ ስራጅ ማሕሙድ ገሊጾ። ብዛዕባ እቲ ብክፍሊ ባህልን ስፖርትን ተወዲቡ ካብ 15 ክሳብ 27 ናሓሳብ ብመንጎ 16 ንኡስ ዞባታት ዝተኻየደ ውድድር ኣብ ዝሃቦ ሓበሬታ ሓደስቲ ወለዶታት ክእለቶም ዝዕብሉን ባህሎም ዝፈልጥሉን ኣጋጣሚ ምዃኑ ብምጥቃስ ተወዳደርቲ ልዕሊ ትፅቢት ዝኾነ ትሕሶታት ከም ዝቐረበ ኣብሪሆም። እቲ መደብ ኪኖ ምፍራይ ሓደስቲ ስነ ጥበባውያን ዝኸይድ ኣገዳስነት ከም ዘለዎ ዝጠቕሰ ኣቶ ስራጅ መበቆላዊ ባህላዊ ትሕሶታት ንምቕራብ ዝተገብረ ፃዕሪ ምድላዋትን ድሕሪ ምጓስ ንዝተዓወቱ ምትባዕ ኣገዳሲ ከም ዝኾነ ኣነፂሮ። ኣብ መወዳእታ ንተራን ኣበርክቶን መሻርክቲ ኣካላት ምስጋና ብምቕራብ ንኡስ ዞባታት ኣብ መጻኢን ዝካየድ ተመሳሳሊ መደባት ዓቲበን ክሰርሓሉ ተማሕፂኖ። ሎሚ ዓመት ንካልኣይ ግዜኡ ኣብ ዝተኻየደ 16 ንኡስ ዞባታት ዝተሳትፈዎ ባህላዊ ውድድራት ነፍሲ ወከፍ ንኡስ ዞባ 6 ድግማን 3 ሓደስን ደርፍታት 2 መዛሙር 3 ግጥምታት ከምኡውን ሓንቲ ሓፂር ዛንታ ሒዘን ከም ዝቐረባ ካብ ክፍሊ ባህልን ዝተረኽበ ሓበሬታ ኣፍሊጦ። ናብ ካል ዜና ብዝንሰግር ብልፂ ውፅኢት ንዘመዝገቡ ተምሃሮ ዝግበር መተባብዒ ኣብ ምምሕያሽ ብቕዓት ትምህርቲ ዝህልዎ ተራ ቀሊል ኣይኮነን። ነዚ ብምግንዛብ ብደረጃ ቤተ ትምህርትን ኮምን ኣብ ሃገራዊ ምርምራታት ብሉፅ ነጥቢ ንዘምፅኡ ተምሃሮ ምሽላም ልሙድ እናኾነ መፂ ኣሎ። ኣብ ንኡስ ዞባታት ከረንን ዒላ በርዒድን ዝተገብረ መተባብዒ ናይዚ መቐፀልታ እዩ። ወከልቲ ኤሪና ዞባ ዓንሰባ ሹሻን ምስግናን ስምኦን ሃብተ ሚካኤልን ዝለኣኾ ፀብጻብ ብመልክዕ ፀብጻብ ተዋሂዱ ተዳልዩሎ ሹሻን ምስግና ከተቕርብያ።
1: ኣብ ዞባ ዓንሰባ ንኡስ ዞባታት ከረንን ዒላ በርዕድን ኣብ ሃገራዊ መርምራታት ብልፅ ውፅኢት ዘመዝገቡ ተምሃሮ ብሓደ መስከረም ተሸሊሞም። በዚ መሰረት ኣብ ከተማ ከረን እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ሮራ ኣብ ሃገራዊ መርምራ ሻሙናይ ክፍሊ ናይ ኣካዳማያዊ ዓመት 2025-2026 ካብ ቴስዓ ንላዕሊ ነጥቢ ንዘመዝገቡ 10 ተምሃሮ ከምኡውን ኣብ ሃገራዊ መልቀቂ ፈተና 12 ክፍሊ 3 ልዕሊኡ ንዘምፁ 14 ተምሃሮ ሸሊማ። ርእሰ መምህርታ ቤት ትምህርቲ መምህርሃቶም ተስፋ ፅን ኣብ ዘስምዐ ቃል ውፅኢት ሃገራዊ ምርመራ ሻሙናይ ክፍሊ ኣብዝሓለፈ 3 ዓመታት ካብ 40 ሚታዊት ናብ ኣስታ 70 ሚታዊት ውፅኢት ሃገራዊ መልቀቂ ፈተና 12 ክፍሊ ድማ ካብ 18.5 ሚታዊት ናብ 31.2 ሚታዊት ከም ዝበለ ገሊፁ። ሓላፊ ትካላት ትምህርቲ መምህር ዮሴፍ ዕባ ስላሰ ብወገኑ ብቕዓት ትምህርቲ ንምርግጋፅ ክግበር ዝፀንሐ መደባት ተዓቀን ውፅኢት ይርከቦ ከም ዘሎ ብምሕባር ፍረውድ ፃዕሪ ኣካላት ትምህርቲ ሕብረተሰብን ተምሃሮን ምዃኑ ኣነፂሮም። ብተመሳሳሊ ኣብ ንኡስ ዞባ ዒላ በርዕድ እትርከብ ናይ ካልኣይ ደረጃ ቤት

0: ብርትዓወት ኣብ ዓመተ ትምህርቲ 225 226 ኣብ ሃገራዊ መልቀቂ ምርምራ ብሉፅ ውፅኢት ንዘመዝገቡ 18 ተማሃሮኣ ኣተባቢዓ። ርእሰ መምህር ኣማኒኤል ዘሚካኤል ውፅኢት ተማሃሮ እናበረኸ ይመፅእ ከም ዘሎ ብምሕባር ኣብ መፃኢ ብዝበለፀ ንምሕያሉ ከም ዝስራሕ ኣረጋጊፆም። ሓላፊ ትካላት ትምህርቲ ናይቲ ንእዞባ መምህር ሰለሞን ንጉሰ ድማ ተመዝጊቡ ዘሎ ገስጋስ ንምድንፋዕ ብውህደት ምስራሕ ከም ዘድሊ ኣገንዚቡን።
1: ኣብ ዞባ ማከር ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠኒፎም ረባቶም ክድንፍዑ ፃውዒት ቀሪቦም። ወኪል ሪና ዮናታን ዕብዮ መልክዕ ፀብፃም ዘዳሎ ትሕሶ ኣርሲም ኣስመሮም ከተቅርብ እያ።
2: ኣብ ዞባ ማእከል ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም መደባቶም ከደንፍዑን ጥዕና ናብ ህዝቢ ዘቕርብዎ ፀባ ከረጋግፁን ኣብ ወንበር ማሕበር ፀዊዖም። ሓረስቶት ኪኖ ውልቃዊ መክሰብ ንጥዕና ሕብረተሰብ ቀዳምነት ክህቡ ዘዘኻኸረ ኣቶ ኣብርሃም ገብረ ክርስቶስ መጠን ናይቲ ኣባላት ማሕበር ዕለታዊ ናብ ፋብሪካ ፀባ ኣስመራ ዘቕርብዎ ትሕዝቶ ብልዕሊ 50 ሚታዊ ድሕሪ ምንካዩ እዩ። ሚኒስትሪ ሕርሻ ሳላ ዝገብሮ ዘሎ ምትብባዕ ፀባ መስርሕን ናይ ዝሸጣ ብሕታውያን ትካላት ቁፅሪ ካብ 2 ናብ 15 ከምዝዓበየ ዝሓበረ ኣቶ ኣብርሃም ዝበዝሑ ካብኣቶም ነቲ ኣቐዲሞም ናብ ፋብሪካ ፀባ ኣስመራ ዝቐርብዎ ዝነበሩ ፀባ ናብዘን ትካላት ክሸጥዎ ስለ ዝረኣዩ ክእረም ኣዘኻኺሮም። ኣብ መወዳእታ ድማ ሚኒስትሪ ሕርሻ ንዘሎ ሕፅረት መግቢ እንስሳ ጠመተ ክገብረሉ ሓረስቶት 4 ናይ ፀባ ከብቲ ድማ ብግዜያዊ መክሰብ ከይተታለሉ ጥዕንኡ ዝተዋሕሰ ፀባ ናብ ህዝቢ ከቕርቡ ተላብዮም። ክኢላ ሕክምና እንስሳን መስርሕ ምድቓን ናይ ፀባ ከብትን ኣቶ መሓሪ ተወልደ ብግድዩ ኣብ ዞባ ማእከል ጥዕና እንስሳ ብሓፈሻ ናይ ፀባ ከብቲ ድማ ብፍላይ ልዑል ክትትል ከም ዝግበረሉ ኣብ ርእሰቲ ዕለታዊ ንሓረስቶ ዝውሃብ ሞያዊ ምክሪ ድማ ንናይ ፀባ ከብቲ ሕክምናዊ ኣገልግሎትን ክታበትን ከም ዝካየድ ብምሕባር 4 ኣብ ፅሬትን ጥዕናን ፀባ ጥንቃቐ ከዘውትሩ ተማሕፂኖም። ሓረስቶት ብወገኖም ኣብ ማሕበር ምጥርናፎም ኩሉ ዓይነት ደገፍ ክረኽቡ ከም ዝሓገዞም ብምጥቃስ ሕፅረት መግቢ እንስሳን ቀረብ ስተማይን ዕለታዊ ንጥፈታቶም ብኣሉታ ይፀልዎ ስለ ዘሎ ዝምልከቱ ኣካል ቆላዕታ ክገብረሉ ተላብዮም።
1: ኣብ ንዞባ ፎርቶሳዋ ካብ 12 ክሳብ 29 ናሓሰ ኣብ 14 መምሕዳራት ከባቢ ምርጫ ማሓደርቲ ከባቢና ከድ ስራሕ እንተካይዱ። በዚ መሰረት ነበርቲ መምሕዳራት ከባቢ ዋካይ፣ ኮሌንተባይ፣ ታማራት፣ ኣዲባራ፣ ግርማይካ፣ ፋዳዳብ፣ ተልኣይ፣ ዓሌት፣ ሆሜብ፣ ሞሎበር፣ ላዕላይን ታሕታይን ርብዳ ከምኡ ውን 2 መምሕዳራት ከባቢ ሓውሲ ከተማ ፎርቶሳዋ ይኹኑናዮም ዝብልዎም ኣብ ማሓደርትና ከየድትን ስራሕን መሪፆም። ኣብ መወዳእታ ኣብ ጠቕላላ 6 ደቂ ኣንስትዮ ዝርከቦም 28 ኣመሓደርቲ ከባብና ከድ ስራሕን ተመሪፆም። ግዜያዊ ኣመሓዳሪ ናይቲ ንኡዞባ ኣቶ ኣረጋይ መብራቱ ኣብ ዝሃቦ ሓበሬታ እቲ ምርጫ ናይ ኣገልግሎት ግዜኦም ንዝኣኸል ኣመሓደርትን ኣካየድቲ ስራሕን ብምትካ ህዝቢ ዝተማልእ ምምሕዳራዊ ኣገልግሎት ዝረኽበሉ ባይታ ንምጥጣሕ ዝዓለመ ምዃኑ ገሊፆ። ደቂ ኣንስትዮ ከም ኣመሓደርትን ኣካየድቲ ስራሕን መምራፅን መርኣያ እናበርኺ ዝመፀ ንቕሓት ሕብረተሰብ ከምኡ ውን ብቕዓትን ተወዳዳርነትን ደቂ ኣንስትዮ ኣብ ምሕደራ ምዃኑ ብምጥቃስ እቶም ዝተመርፁን ዝተሰከሙ ርዚን ሓላፍነት ተገንዚቦም ብትግሃትን ተወፋይነትን ከገልግሉ ኣተሓሳሲቦም። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክቅፅሉ ደጊመ ብክብሪ ዕድም። ሮየር ቲቪ ይቕፅላሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዘይመስግን ዜና ወፃኢ። ፀጥታ ዞባ ቀይሕ ባሕሪ ነተን ብቐጥታ ዝዳወብኦ ሃገራት ጥራይ ከም ዝምልከት መራሕቲ ህዝባዊት ሪፓብሊክ ቻይናን ግብፅን ሓቢሮም። ፕረዚደንት ሺ ጂንፒንን ፕረዚደንት ዓብዱልፋታሕ አልሲስን ትማሊ 2 መስከረም ኣብ ከተማ ካይሮ ድሕሪ ዘካይሮ ዝርርብ ኣብ ዘውፅኦ ሓበራዊ መግለፂ ኣብ ዞባ ቀይሕ ባሕሪ ንዝግበር ግዳማዊ ምትእትታው ብመትከል ከም ዝቃወሙ ብምንፃር ልኡላውነትን ግዝኣታዊ ሓድነትን ናይተን ሃገራት ክኽበር ከም ዝግባእ ኣረድዮም። ፀጥታ ዞባ ቀይሕ ባሕሪ ንምውሓሳብ ብመንጎ መዳውብቲ ቀይሕ ባሕሪ ዝኾነ ሃገራት ዝህሉ ጥምረት ክሕይል ክልትዮ መራሕቲ ፀዊዖም። እዚ ከምዚ ኢሉ እንከሎ ክልትዮ መራሕቲ ኣብ ዞባ ማእከላይ ምብራቅ ዝግበር ዘሎ ግዳማ ወታደራዊ ምትእትታው ብትሪ ከም ዝቃወሙ ኣነፂሮም። እቲ ተፈጢሩ ዘሎ ቅልውላው ብሰላማዊ መገዲ መዓልቦ ክርክብ ፃዕሮን ከም ዘሕይሉ ብምሕባርካ ሃገራት ዞባ ማእከላይ ምብራቅ ፀጥተ ንምውሓስ ብሓባር ክሰርሓ ተሓሳሲቦም። ብኻልእ ወገን ግብፅን ቻይናን ኣብዚ ናይ 3 መዓልታት ዑደት ፕረዚደንት ሺ ጂንፒንግ ኣብ ምምዕባል ቁጠባዊ፣ ፀጥታዊ፣ ቴክኖሎጂካውን ካልእን ፅላታት ዘተኮረ ሓያሎ ስምዓት ከቲመን። ፕረዚደንት ሺ ጂንፒንግ ኣብ ግብፂ ዑደት ክፍፅም ኣብ ውሽጢ 10 ዓመታት ናይ ፈለማ ምዃኑ ፀብጻባት የረድኡ። እስራኤል ተቆፃፂራቶ ካብ

እላ ክፋል ወሽመጥ ቃዛ ከምዘይተወፅደ ጊማ ነፂራ ኣብቲ ወሽመጥ ዝተበገሰ ወታደራዊ ወፍሪ ከምዘይተዛዘመ ዝገለፀ ቀዳማይ ሚኒስትር ቤንያሚን ነታንያሁ ሰራዊቱ ንዘይተወሰነ ግዜ ኣብኡ ከም ዝዕስክር ኣረድዩ ህላወ ናይቲ ሰራዊት ኣብ ወሽመጥ ቃዛ ኣብ ፀጥታ ውሕስነት እስራኤል ኣገዳሲ ምዃኑ ድማ ኣነፂሮ ቅሉላ ወሽመጥ ቃዛ ብሰላም ንምዕራፍ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅን ምንቅስቓስ ሓማስ ዕጥቁ ከወርድን እዩ ብመንጎኘት ኣሜሪካ ዝርብ ክካየድ ጸኒዑ ናሳት 700ታዊት ወሽመጥ ቃዛ ተቆጻጺራ ዘላ እስራኤል ነቲ ዝርብ ክትቅበሎ ከምዘይግመት ሓያለ ወገናት ክሕብሩ ጸኒሖም እዮም እስራኤል ኣብ ወሽመጥ ቃዛ ስምዕ ምቁራት ሰኽሲ ክትግበር ኣብ መወዳእታ 2025 ከም ተሰማምዐት እንተኾነ ነቲ ዝስምዕ ብምጥሓስ ብዘካየድቶ መጥቃዕትታት ዛጊድ ልዕሊ 1300 ፍልስጥማውያን ከም ተቐትሉ ጸብጻባት የረድዉ በቲ ካብ መወዳእታ 2023 ዝጀመረቶ መጥቃዕታት ልዕሊ 73,000 ፍልስጥማውያን ከም ተቐትሉን ልዕሊ 174,000 ከም ዝቆሰሉን ይሕበር ኣብ ሊባኖስን ሶርያን እውን ተመሳሳሊ ወታደራዊ ወፍሪ ተካይዱ ዘላ እስራኤል ዕላምኡ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ ሩስያ ብክልተ መስከረም ኣፅዋር ፅዒና ብመስመር ጸሊም ባሕሪ ናብ ዩክሬን ትጓዓዝ ዝነበረት መርከብ ከም ዝዕንወታ ኣፍሊጣ እታ ኣዛጊድ ዋነታ ዘይተገልፀት ናይ ፅዕነት መርከብ ዝተፈላለየ ተተኮስቲ ፅዒናን ከላ ብድሮን ከም ተሃድመት ሚኒስትሪ ምክልኻ ሩስያ ሓቢሩ ኣሎ ይኹን እምበር እቲ ኣፅዋር ካበይ ከም ተበገሰ ዛጊድ ከም ዘይተሓበረ ዩክሬን እውን ብዛዕባ እቲ ጉዳይ ዝሃበቶ መግለፂ ከምዘየለ ተፈሊጡ ሩስያ ኣብ ልዕሊ ዩክሬን እተካይዶ መጥቃዕታት ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ንምድሓና ዝልእኸኦ ወታደራዊ ደገፍ ክብ ከም ዘበሎ ጸብጻባት የረድ ሩስያ ብጉዳይ መጥቃዕቲ ድሮን ካብ መንግስቲ ጀርመን ዘቕረበላ ክሲ ነፂጋቶም ሩስያ ኣብ ፈለማ ዝሓለፈ ወርሒ ንሓሳብ ከተማ ላይፕዚግ ንዝተፈፀመ መጥቃዕቲ ድሮን ከም ዝውዓለቶ እዩ መንግስቲ ጀርመን ከሲሱ ዘሎ ይኹን እምበር ሩስያ እቲ ክሲ መሰረት ከምዘይብሉ ብምጥቃስ መንግስቲ ጀርመን ውሽጣዊ ፖለቲካዊ ጉዳያት ሃገሩ ንምጥምዛዝ ከም ዝመሃዞ ኣረድያ ብዘካዚ እቲ ክሲ መቕፅልታ ናይቲ ሃገራት ምዕረብ ኣብ ልዕሊ ሩስያ ከካይዶ ፀንሓ ፖለቲካዊ ወታደራውን ቅጠባውን ውዲታት ምዃኑ ፕረዚደንት ቭላድሚር ፑቲን ኣነፂሮም እዚ ሓድሽ ምዕባለታት ነቲ ኣብ መንጎ ሩስያን ሃገራት ኤሮጳን ዝፀንሐ ዲፕሎማስያዊ ፍልልያት መሊሱ ከግፍሖ ከም ዝኽእል ይእመት እዚ ከምዚ ኢሉ እንከሎ ኤሮጳ ሕብረት ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ተወሳኺ እገዳ ከፅድቕ ጀርመን ፀዊዓ ኣላ እቲ ሕብረት ካብ 2022 ንድሓር ጥራይ ኣብ ልዕሊ ሩስያ 21 ዙርያታት እገዳ ከም ዘፅደቐ ጸብጻባት የረድ ኣሜሪካን ኣውስትራልያን ንፊጂን ደሴታት ሶሎሞንን ዝርከበ ደሴታውያን ሃገራት ፓስፊክ 16,000 ሚልዮን ዶላር ደገፍ ከም ዝገበራ ገሊፀን እቲ ሓገዛ ብምውሓስ ፀጥታ ብሓፈሻ ምግታ ዘይሕጋዊ ምስጋር ዕፀፋርስ ድማ ብፍላይ ከም ዝውዕል እዩ ዝቃላሕ ዘሎ ብዘካዚ እቲ ገንዘባዊ ደገፍ ሕፅረት ፀዓት ንምምካት ከም ዝሕግዝ ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝ ሓቢሩ ይኹን በር ዕላማ ናይዚ ዝተጠቕሰ ደገፍ ኣካልቲ ኣሜሪካን ኣውስትራልያን ኣብቲ ከባቢ ዘለዎን ፅልዋ ንምዕባይ ከካይዶ ፅንሓ ምንቅስቓሳት ምዃኑ ተንተንቲ ይእምቶ በዚ ድማ ምስተን ደሴታውያን ሃገራት ጥቡቅ ቁጠባዊ ዲፕሎማስያውን ዝምድና ዘለዋ ህዝባት ሪፓብሊክ ቻይና ንምዕባለታት ናይቲ ኩነታት ብዕቱብ ከም እትከታተሎ ይጥቀስ ናብተን ደሴታውያን ሃገራት ዝግበር ግዳማዊ ምትእትታው ናዓበየ ይመፅእ ከም ዘሎ እዩ ዝሕበር ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም ባህላዊ ውድድራት ኣብ ምውርራስ ክብርታትን ምዕቃብ ታሪክን ንዓብዪ ተራ ከም ዘለዎ ተገሊጹ ኣብ ዞባ ዓንሰባ ንኡ ዞባታት ከረንን ዒላ በርዒድን ኣብ ሃገራዊ ምርምራታት ብሉፅ ውፅኢት ዘመዝገቡ ተምሃሮ ተሸሊሞም ኣብ ዞባ ማእከል ዝነጥፉ 4 ናይ ፀባ ከብቲ ኣብ ማሕበር ተጠርኒፎም ምርባቶም ከደንፍዑ ፃውዒት ቀሪቡ ኣብ ዜናታት ወፃኢ ፀጥታ ዞባ ቀይሕ ባሕሪ ነተን ብቕጥታ ዝዳወብኦ ሃገራት ጥራይ ከም ዝምልከት መራሕቲ ቻይናን ግብፅን ሓቢሮም እስራኤል ተቆፃፂራቶ ካብ ዘላ ክፋል ወሽመጥ ቃዛ ከምዘይትወፅእ ደጊማ ኣነፂራ

ሩስያ ኣፅዋር ፅዒና ብመስመር ጸሊም ባሕሪ ናብ ዩክሬን ትጓዓዝ ንዝነበረት መርከብ ከም ዝዕንወት ኣፍሊጣ። ዝኸበርኩም ተዓዘብቲ ነዚ ቐትሪ ዝተዳልወ ዕለታዊ ዜና ኣብዚ ፍፀም ስለምትታልኩም ኣዝየ መስገን። ውድድር ታሪካዊ ፍልጠት ቡያ ስዕባት ቅርዳ ቦገንግን ሰላም።

0: መደብ ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓደቑ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቦ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፆ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታት ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳሰሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍሳሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ህይወት ክቐርበልና እዩ።

ተኸታታሊት ፊልምሳ እውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2 ፍርቓን ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን

0: ሰላም ሰላም ኣብ ኩሉ ኩርናዓት ዓለም እትርከቡ ክቡራንን ክቡራንን ተዓዘብቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ትህልው ኣብ ዘለኹሞ ሰላም ክትህልው እንዳተመነና ንሎሚ ኣብ መንጎ ተምሃሮ ማእከላይ ደረጃ ናይ ዞባ ማእከል ዝተዋፅኡ ምሩፃት ተምሃሮ ዝተካየደ ውድድር ሒዝናልኩም ቀሪብና ኣለና። እዚ መደብ እዚ ናይ ቀዳማይ መድረኽ ካልኣይ ዙርያ ኮይኑሎ እዚ መደብ እዚ ብምትሕባር ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ምስ ሚኒስትር ዜና ብምትሕባር ዝዳሎ መደብ እዩ። ክሳብ ፍፃሜ መደብና ምሳና ሓቢርኩም ክፀንሑ ብክብሪ ይዕድመኩም። ሰናይ ምክትታል ተወዳደርቲ ናብ መድረኽ ክዕድሜ ብሞራል ኣሰኒለይ እሰይ በረኸት ካብ ቤት ትምህርቲ ሚናበ ዘርኣይ፣ ቤዛዊት ብርሃነ ካብ ቤት ትምህርቲ ኣልኣመል፣ ኣሮን ሃብተዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ከምኡ ድማ ሜሪ ሚካኤል ካብ ቤት ትምህርቲ ዓዲ ጓዕዳድ። ሓራይ እሰይ ከመይ ኣሎ ውድድር ከመይ ተዳሊኻ መፅኻ?
1: ዓቕሚ ነፍሰይ
0: ዓቕሚ ነፍሰይ ማለት ከይ ማለት እዩ።
1: ሳብታ ዘይተጨንቐኒ ሳብታ ዝኣኽለኒ የፅንዕ።
0: ቅድሚ ሕጂ ውድድራት ትሳተፍ ኢኻ ብብዝሒ?
1: እዋ።
0: ኣብ ምንታይ ቤት ትምህርቲ?
1: ኣብ ቤት ትምህርቲ ዋላ ኣብዚ ናይ ሓፈሻዊ ፍልጠት መሳሊ።
0: ክንደይ ግዜ ተወዳዲርካ ኣለኻ?
1: ከባቢ 3-4።
0: ተዓዊትካ ደሞ?
1: እዋ።
0: ስለዚ ተሞኪድካ ኣሉ ኢኻ ደይ ትጭነቐሉ ዓቕሚ ነብስካ ኢኻ ካ ተፅንዕ። ኣጆኻ በል ፅቡቅ ዕድል ምነ ኢልካ ኣስተውዒልካ መልስ። ጉዳይ ኤርትራ ኣብ ውድብ

0: ክቡራት ሃገራት መዓስ ቀሪቡ ምርጫ ኣለካ ሀ መስከረም 1950 ለ ሰነ 1950 ሐ ግንቦት 1951 መ መልሲ የለን
1: ሀ መስከረም 1950
0: ሙሉ መልሲ ተመሊሰላ ጉዳይ ኤርትራ ኣብ ውድብ ሕቡራት ሃገራት ብመስከረም 1950 ይቐሪቡ ብዝግባእ ተመሊሳላ ቤዛዊት ከ ከመይ ኺ ከተዳለወ ቐኒኽ ናብ ዝውድድር
2: ዝከኣለና ኣፅኒዐ ኣሎ
0: ከምዛ ናይ ሰይድያናት ክኸ ዓቕሚ ነብሲ ክደይ ተጨንቕኪ ፅቡቅ ከመይ ኸ ብትምህርቲ
2: ድሓኒ
0: ወላ
2: ድሓኒያ ማሳምላኽ መስከን ፅቡቅ
0: ፕራይስ ትወስ ትሪኺ ክንደይ ወፂኺ እዚ ሰሚስተር
2: ቀዳመይቲ
0: ዋው ሞራል በልሃብለይ እንታይ ኣትፈት ያ ሳብጀክት
2: ማትስን ትግርኛ ነ ዝፈቱ
0: እንታይ
2: ማትስን ትግርኛ
0: ማትስ ትፈትዊ ብዙሓት ተምሃሮ ግን ማትስ ብዙሓይ ፈትዋን እዮም
2: ኣነ ግን
0: ብኸመይ ክትፈት እያ
2: ምክንያቱ ብዙሕ ኣሰራርሓታት ገለ ስለ ዘሎ ንዚያ ዳ ኣብ ሂወትካ ብዝተፈላለዩ ኣገባባት ጌርካ ሽግርካ ናይ ምፍታሕ ተመክሮታት ስለ ዝበኒ
0: ብጣዕሚ ፅቡቅ ኣብ ቁፅሪ ዕውቲ ንክትኮኑ ወይ ንክትፈትው እያ ከመይ ዓይነት ሜላ ኣጠቃቅማ ናይ ፀናንዓ እየ ክትጥቀሚ
2: ዝበዝሐ ግዜ ኮ ኣቦይ ዘረድአኒ ከረድአኒ ከሎ ድማ ከዓ እቲ ናይ ቀንቀን ዘለየን ነገራት ብምፅናዕ ተሓላይ ድማ ከዓ ዝተፈላለዩ ሕታት ኣብ ዝተፈላለዩ መፅሓፍቲ ሪፈር ብምግባር ድማ ከዓ ዓቕሚ ነፍሰ ይግምግም
0: ካብቲ ኣብ መፅሓፍ ደሎ ሕቶታት ወፃኢ ኣብ ካልእ ዘሎ መለማመድ ሕቶታት እውን ብምዝውታር ንዕኡ እንዳተለማመድኪ ነቲ ትምህርቲ ብብቕዓት ትውድዮ ማለት እዩ ስለዚ ኣይተጨነቐክን ስለዚ ቁፅሪ ሃባር ኣይኮነት ንገድለይ ነዞም መምሃር ብጣዕሚ ፅቡቅ ሕራይ ናብ ቀዳመይቲ ሕቶ ክሰግረይ ፅቡቅ ዕድል ኣብ ከተማ ከረን ዝተመስረተ ሰልፊ ኣልራቢጣ ኣልእስላምያ መዓስ ተመስሪታ ሀ ጥሪ 1949 ለ ሓምለ 1947 ሐ ታሕሳስ 1946 መ ሰነ 1948 ምርጫ ስለ ዝኾነ ተጠንቂቐ ክመልስ
2: ታሕሳስ 1946
0: ሙሉ መልሲ ብዝግባእ ተመሊሳላ ኣብ ከተማ ከረን ዝተመስረተ ሰልፊ ኣልራቢጣ ኣልእስላምያ ብታሕሳስ 1946 እዩ ተመሊሱ ብዝግባእ ተመሊሳላ ቤዛዊት ኣሮን
3: ቤት
0: ኣብሃ መፅ ኣሎ ከመይ ቀኒ ምድለዋት
3: ፅቡቅ እግዚኣብሔር ይመስገን
0: ከመይ ዓቕሚ ነብሲ ኸርያናት ከዓ ደከይ ተጨናነቕካ
3: ኣይጭናነ
0: ከመይ ክንደይ ዓይነት ውድድራት ተሳቲፍካ ቅድሚ ሕጂ
3: ዋ ብጣዕሚ ብዙሕ እዩ ኣብ ናይ ሓፈሻ ፍልጠት ከዓ ሰለስተ ግዜ ገለ ተወዳደ ኣሎ
0: ተመኪርኩም ኢኹም ኩልኹም ክንደይ ትዕወት ነርካ ክንደይ ትወፅእ ነርካ
3: ዝበዝሐ ቅዳማይ ድወፅእ ነረ እንድሕር ተጋጊ ከዓ ካልኣይ
0: ተመክሮ ጌርካ ኢኻ ሕጂ
3: ዋ
0: እትፈትዋ ሳብጀክት እንታይ ኣብ ትምህርቲ ስኻ ኸ
3: ኣነ ድፈትዋ ዳ ሶሻል
0: ስታዲ ስለምንታይ ማሕበራዊ ትምህርቲ ማለት እዩ ስለምንታይ
3: ሶሻል ስታዲ ሕጂ ኣብ ሂወትና ዳርጋ ኣገዳሲ ሳብጀክት እዩ ምክንያቱ ዝበዝሐ ክፋላቱ ምስ ሕብረተሰብና ከመይ ጌርና ከም ነብር ዝመረና ሳብጀክት እዩ ከምኡውን ብዝተፈላለዩ ዓለማት ደላለየና እዩ ዝተፈላለዩ ሕብረተሰባት ከም ዝነበሩ ከመይ ጌርና ምስ ሕብረተሰብና ከም ንኸይድ እውን ዝመረና ሳብጀክት እዩ
0: ስለዚ ምስ ማሕበራዊ ሂወትና ፅቡቅ ድኾነ
3: ምትእሳር ኣለ
0: ምትእሳር ስለ ዘለዎ ኣዝኻ ትፈትዋ ብጣዕሚ ፅቡቅ ክንደይ ካ ወፂኢካ ስኻክብ ቀዳማይ ሰሚስተር
3: ቀዳማይ
0: ኣጣውዕሉ ዋላ ነዚ ክትቀፅላ ዲኻ ሰከንድ ሰሚስተር
3: ኣጆኻ
0: ፅቡቅ ተዳሊኻ መፂኻ ኣለኻ ነዛ ሕቶ
3: ኣራይ
0: ፅቡቅ ዕድል ናብ ሕቶ ይከኣቶ እዩ ብቐጥታ ኣብ መጀመርታ ወርሒ ጥሪ 1950 ቀፅሪ ናፅነት ኤርትራ ኣበይ ተመስሪታ ሀ ደቀ ምሓረ ለ ከረን ሐ ቤት ገርግሽ መ ሱዳን
3: ሀ ደቀ ምሓረ
0: ሙሉ መልሲ ዝግባእ ተመሊሳላ ኣብ መጀመርታ ወርሒ ጥሪ ናይ 1950 ቀፅሪ ናፅነት ኤርትራ ኣብ ደቀ ምሓረ እያ ተመስሪታ ሜሪ ሚካኤል ናትክ ምድለዋት ከኸም ድዩ ዘሎ ትፈትያ ሳብጀክት እንታይ እያ ናትክኸ
4: ኢንግሊሽን ማትስን
0: ስለምንታይ ኢንግሊሽ
4: ምስ ማትስ ምትእስሳር ስለ ዘሎ ካልእካ ወላ ኣብ ማትስ ክትሰርሕቲ ኮይንካ ኢንግሊሽ ክትፈልጥ ኣለካ ምክንያቱ ማትስ ካልኩሌሽን ጥራይ ክኾነ ኣይክልኒ ናይ ኣእምሮ ስራሕ ስለ ዝኾነ ምስቲ ወርድ ፕሮብለም ስለ ዝተሓዝ እንግሊሽ ተዘይፈሊጥካ ማትስ ክትሰርሕ ይትኽኒያ
0: ስለዚ ቋንቋ ምርዳእና ነቲ ትምህርቲ እውን ብዝግባእ ክንምሃሮ ስለ ዝገብረና ኢንግሊሽን ማትስን ትፈትወ ፕራይስ ትወፅ ድኢ ክንስኸ ብልጫ እንደይ ክትወፅ
4: ቀዳይቲ
0: ብጣዕሚ ፅቡቅ ከመይ ተዳሊ ክለኹም ነዚ ውድድር
4: ፅቡቅ
0: ክንዕወዲና ኣጆኹ ሜሪ ናብ ሕቶ ይከኣቶ እዩ ብመሰረት ውሳነ ፌደሬሽን 390 ኤቪ ኮሚሽነር ሕቡራት ሃገራት ኮይኑ ናብ ኤርትራ ዝተላእከ ዲፕሎማሰኛ

0: ካብ ቤት ትምህርቲ ሚናበ ዝርአይ ኢኻ መፅኢኻ ሓቂ ንዞባ በዩ
1: ንዞባ በሪኽ
0: በሪኽ ትርጉም ናይዛ ሽም ናይ ቤት ትምህርቲ ምንታይ እዩ?
1: ኣብተ ኣነ ዝፈልጣ እቲ ሚናበ ዝርአይ ዝተባሃለሉ ሚናብን ዘርአይን ክልተ ኣስማቴን እዞም ሚናብን ዘርአይን ዝተባሃሉ ኣሕዋቶም ተከለን ዓገባን ዝተባሃሉ በቲ መሬት በቲ ሽም ናይቶም ገዛእቲ ስለ ዝፅዋዕ ዝነበረ እቲ መሬት ሚናብን ዘርአይን ተባሂሎም እዞም ኣርባዕተ ኣሕዋት ደቂ ተስፋ ፅዮን እዮም። ክልተ ካብ ሓንቲ ሰበይቲ ኣብ ሃዘጋ ክልተ ከዓ ካብ ፀዓ ዘጋ ምስ ወለዶም ከይበኣሱ ምባል በቲ ዝነበረ ትፍሕፍሕ ኣብ መንጎዎም ሓደ ካብቲኦም ኣምፅኡ ምስ ናይቲ ሓደ ቀያይርዎም ኣብቲ ኣሽዑ ክልተ ኣሕዋት ኮይኖም ሲ ብደ ኣሕዋት ዘይኮኑ ኣብቲ ከዓ ብደ ኣሕዋት ዘይኮኑ ኣለዉ ማለት እዩ። ብከምዚ ከዓ ሚናብን ዘርአይን ኣብቲ ትከለን ዓገባን ከዓ ኣብ ካልእ ኣለዉ።
0: ሚናብን ዘርአይን በበይኖም ኮይኖም ንክልቲኦም ሓደ ትገብር ሽም እያ ማለት እዩ። ብጣዕሚ ፅቡቅ። ተገዳስነት ከመይ ካብ ታሪክ
1: ድሓኒ
0: ናብ ካልእ ትሕቶሞ ክንቅፅል ሓራይ ካልኣይ ኩናት ዓለም ብዓወት መን ተዛዚሙ?
1: ብዓወት ሓይልታት ኪዳን።
0: ሙሉእ መልሲ ሙሉእ መልሲ ተመሊሳላ። ካልኣይ ኩናት ዓለም ብዓወት ናይ ሓይልታት ኪዳን ኣሜሪካ፣ ፈረንሳ፣ ሩስያ፣ እንግሊዝ እዩ ተዛዚሙ። ሙሉእ መልሲ ተመሊሳላ። ቤዛዊት ከመይ ኣለ ውድድር?
2: ፅቡቅ ከይዳ።
0: ኣይተኻኣሉን መወዳድርቲ ክንዕወዲና
2: ተስፋ ንገብር
0: ተስፋ ንገብር። ካብ ቤት ትምህርቲ ኣልኣመል እዮም መፅኺ ኣልኣመል ማለት እያ ማለት እዩ ብትግርኛ
2: ተስፋ ማለት እዩ።
0: ናይ ዓረብ ስም ኮይና ቤት ትምህርቲ ተስፋ ማለት እዩ። ብጣዕሚ ፅቡቅ። ከመይ ኣሎሞ ሃዋህ?
2: ፅቡቅ ኣሎ
0: ሓራይ። ናብ ካልይ ትሕቶ ይበል ክሰግር። ቀዳማይ መራሒ መንግስቲ ኤርትራ መን ይበሃል?
2: ተላ ባይሩ።
0: ሙሉእ መልሲ ሙሉእ መልሲ ብዝግባእ ተመሊሳላ። ቀዳማይ መራሒ መንግስቲ ኤርትራ ተድላ ባይሉ እዩ ድበሃል ብዝግባእ ተመሊሳላ። ኣሮን ኣብሃ መፅእ ኣለኹ። እንታይ ኻ ክትኮን ምስዓበኸ?
3: ምስዓበኹ ዳ መምህር ቲቸር።
0: ብኸመይ ኣጣውዕሉ ኣጣውዕሉ ስለምንታይ ትኮን?
3: ኣነት ተምሃሮ መምሃር ኣዝየ ድፈቱ። ብፍላይ ድማ ደይተረድኦም ግድላሲ መፅኦም ክሓትኑ ከለዉ መግለፂ ገይረ ንሰብ ክረዲ ከለኹ ኣዝዩ ይበሃል። ንካልኣይ እውን ምስ ተምሃሮ ምርዳ ከምኡ ከዓ ምስ ዝተፈላለዩ ተምሃሮ ካብ ካልእ ዓዲ ዝመፁ ይኹን ዝተፈላለዩ ዝምድና ክፈጥር ስለ ዝኽእል
0: ኣጣውዕለይ ፕሊስ። ንሰብ ናይ ምሕጋዝ ባእክስታይ ኣለካ ድሌት ኣለካ ከመይ ሞ ይሕጎስ ዶም ክትረድኦም ከለካ መምህርትኻ?
3: ይሕጎስ እዮም ቶም ዝደሊ ዳ።
0: ናይ ምንታይ መምህር ኢኻ ክትከውን ደሊ?
3: ኣነ ናይ ባዮሎጂ።
0: ባዮሎጂ ኢኻ ትፈቱ ስለምንታይ?
3: ምክንያቱ ሳይንስ ዳርጋ ተጋጊድ ባህል ኣይፈልጥኒ እታ ሳብጀክት ከዓ ዝተፈላለዩ ምዕባለታት ኣብ ምምፃእ ኣዝያ ሓጋዚ ሳብጀክት ስለ ዝኾነት ኣሃን መፃኢ ንኤርትራ ምዕብልቲ ክትከውን ክሪያ ስለ ዝደሊ
0: ታጣውዕለይ ሓራይ ተስፋ ንገብር። ንስኻ ንሕና እውን ንፉዕ ናይ ባዮሎጂ መምህር ኮይንካ ክንሪአካ ምስ ዓበኻ ናብ ካልእ ትሕቶ ክኸይደ ሓደ ካብ ኣዳለውቲ ጋዜጣ ዳሃይ ኤርትራ ጥቐስ።
3: ኤልያስ ተኽሉ።
0: ሙሉእ መልሲ ሙሉእ መልሲ ሙሉእ መልሲ ብዝግባእ መሊስዎ ኣሎ። ካብ ኣዳለውቲ ጋዜጣ ዳሃይ ኤርትራ ኤልያስ ተኽሉ። መሓመድ ሳልሕ ማሕሙድ ክንጠቅስ ንኽእል ብዝግባእ ተመሊሳላ። ሜሪኻ እንታይ ክትኮን ትደሊ ምስ ዓበኸ?
4: ኢንጂነር።
0: ናይ ምንታይ ኢንጂነር?
4: ናይ ስነ ህንፃ።
0: ሲቪል ኢንጂነር። ስለምንታይ?
4: ማት ስለ ዝፈቱ ወላ ኣብቲ ናይ ኣንግሊስ ናይ ኣሰራርሓ ናይ ህንፃታት ኣርኪቴክቸር ሲ ኣብኡ ከድህብ ስለ ዝደሊ እቲ ኳልኩሌሽን ናይ ኣንግሊስ ኣረኻኽባ እቲ ኣብኡ ዝግበር ንጥፈታት ከ ደስ ስለ ዝብለ።
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ሞ ናብ ካልእ ትሕትና ክንከይድ ሓራይ ፅቡቅ ወድ። ኣብ ልዕሊ ወልደ ኣብ ወልደ ማርያም ክንደይ ፈተነ ቅትለት ተኻይዱ?
4: ሸውዓተ።
0: ሙሉእ መልሲ ምሉእ መልሲ ምሉእ መልሲ ብዝግባእ ተመሊሳላ። ኣብ ልዕሊ ሓርበኛ ኣቦና ወልደ ኣብ ወልደ ማርያም ሳብ ሸውዓተ ዝኣኽሉ ፈተነ ቅትለታት ተኻይዱ ብዝግባእ ተመሊሳላ።

0: መደም ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅለ ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓጠቑ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቡ ከሎ ኦርኬስትራ ኢልና ክንፅውዖ ንኽእል።

ኣብ ምዕባለ ዝርከባ ሃገራት ብዝሃንፆ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳስሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍስሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ህይወት ክቐርበልና እዩ።

ተኸታታሊት ፊልም ሳውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2 ፈርቓን ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ ገባ

እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ መፅሓፍን ታሪክን ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ምግቢ ህፃናትን ኣደላልውን ምስተራን ታሪክ ና መፃፃ ዲኤምኬ ዘርእስቱ እዩ ክኸውን። ነዚ መፅሓፍ እዚ ዘሰናድአት ዶክተር ኣዜብ ፍስሃ እያ። ብዙሕ እዋን ኣዜብ ዲኤምኬ እናበሉ እዮም ገልፅዋ። ምክንያቱ ኣብ መምስራት ወይ ድማ መምሃዝ ምምዕባል ናይ ዲኤምኬ ዓብይ ተራን መሪሕነትን ስለ ዝነበራ። ዶክተር ኣዜብ ፍስሃየ ኣብ ነዊሕ ዓመታት እዚ ዓውዲ እዚ ሰሪሐ እያ። ምህርቲ ስነ ፍልጠትን ፖለቲካዊ ሳይንስን እያ። ዝተፈላለዩ ምርምራዊ መፅናዕቲ ወይ ድማ ምርምራዊ ፅሑፋት እውን ዘቕረበት እያ። ሎሚ ነተክረሉ ግን ብዛዕባ ዲኤምኬ ኣሰራርሑኡን ከመይ ገይሩ ኣብ ብረታዊ ቃልሲ ኣካል ርእሰ ምክኣል ኮይኑ ተበጊሱ ኣብ ቆልዑ እንታይ ፅልዋ ገይሩ ነይሩ፣ ብድሕሪኡ እውን መምስራት ፋብሪካ ባስታን ካልኦትን እውን ንሓድሕዱን ከመይ እናተኣሳሰሩ መፅኦም እዩ። እዛ መፅሓፍ እዚኣ 197 ገጻ ዘለዋ ኣብ 10 ምዕራፋት ዝተኸፋፈለት እያ። እቲ ዝበዝሐ ሸነኹ ከመይ ጌርካ ተሰናድእ ዝብል እዩ። እዚ መፅሓፍ እዚ ነፍሲ ወከፍ ሰብ ከመይ ገይሩ ዲኤምኬ ከዳሉ ክእል፣ ዝተመጣጠነ ምግቢ እንታይ እንታይ እንተ የማልእ ዝብል ብዝርዝር ዝቐረበ እዩ። ንእግረ መገዱ ድማ ብስእልን ብሓፂር መግለፅን ኣብ ብረታዊ ቃልሲ ወይ ድማ ኣብ ግዜ ብረታዊ ቃልሲ ህዝባዊ ግንባር ከመይ ገይሩ ነቶም ቆልዑ ሎሚ ፅባሕ ከዓ ንሃገር ብዝብል ጭርሖ ይሰርሕ ከም ዝነበረ እውን ተዘንቱ እያ። ልዕሊ ኩሉ ግን ኣብዚ እዋን እዚ ኣብ ዝተፈላለየ ትካላትን ድኳናትን ዝሰናዳእ ዘሎ ዲኤምኬ እንታይ ትሕዝቶ ክህልዎ ይኽእል ዝብል ብስነ ፍልጠታዊ መገዲ ደጋፊትን ሓጋዚትን መፅሓፍ እያ። ነፍሲ ወከፍ ሰብ ከዓ ብገዝኡ ክውከሰላ ዝኽእል እያ። ምክትታልኩም ኣዕድም ዶክተር፣ ምናልባት ሕጂ እዛ መፅሓፍ እዚኣ ዝሓለፈ ዓመት እያ ኣብ 2025 ተመሪቓ ነይራ። ኣብቲ ጋጣሚ እውን ብዙሕ ሰብ ተመስጦን ጦብላሕታን ዝፈጠረሉ ነገራት እንታይ ነይሩ? እቲ ከመይ ገይሩ እዩ ትርእሰ ምኽኣል ትተሓሳስባ ብኩሉ መዳይ ክትነፅ ምኽኣል ዝብል እቲ ትገብሮ ነበርኩም ፃዕሪ ሕፅር ሕፅር ዝበለ ቪድዮታት እውን ቀሪቡ ነይሩ እሞ ቅድሚን ኩሉን ልዕሊ ኩሉን መጀመርያ ምግቢ ህፃናትን ኣዳላልውኡን ምስ ታሪኻ ተራን ታሪክን

0: ኣመፃፀን ዲኤምኬ ዝብል ኣርእስቲ ስለምንታይ ከ ከተሕትሚዮ መሪፅኪ?
1: እወ ምግቢ ህፃናትን ኣዳላለውኡን ተራ ኣማፃፃ ዲኤምኬ ህፃናት ካብ ንእስነቶም ሒዞም ተማጣጠነ ምግቢ ክምገቡ ኣለዎም። ዝኾነ ይኹን ሰብ ኣብ ሂወት ክመነብር እንድሕር ኮይኑ ምግቢ ክምገብ ኣለዎ። ብዘይ ምግቢ ዝኾነ ሰብ ክንቀሳቀስን ገለ ነገራትን ክገብር ኣይክእልን እዩ። ህፃናት ብንእስነቶም ሒዞም ዝተመጣጠነ ምግቢ እንተዘይተመጊቦም ዝተፈላለየ ሕማማት ክሕዞም ይኽእል። ከምኡ እውን ንዓበይቲ እንተዘይተመጊቦም እውን ካሓሙን ክደኽሙን ይኽእሉ ማለት እዩ። እዛ ምግቢ ህፃናት ኣብ ሜዳ ብ1979 ኣብ ጀላሃንቲ መደበር ሰሎሙና ተመስሪታ። እዚ ድሕሪ ምዝላቕ እዩ ማለት እዩ። ድሕሪ ምዝላቕ ኣነ ኣብቲ እንዳ ህፃናት ተመዲበ ካብ ክፍሊ ህዝቢ መፅአ ኣብኡ ንህፃናት ይኣለ ነረ ማለት እዩ። ኣብ እንዳ ህፃናት ኣብዚ ግዜ እዚ ብማሕበራዊ ጉዳይ ዝምበሉ ዝነበሩ ኣዴታት ተሰዲደን ዝመፃ ምስ ደቀን ቤት ትምህርቲ ሰውራ፣ እንዳ ህፃናት፣ ስንኩላን እዚኣቶም ኣብቲ መዓስከር ሰሎሙና ነይሮም ማለት እዩ። ኣብዚ መዓስከር ሰሎሙና ብማሕበራዊ ጉዳይ ዝተፈላለየ ምግብታት ይመፅእ ነይሩ። ኣብ ወፃኢ ተዓዲጉ ይመፅእ ነይሩ። ንህፃናት ብፍሉይነት ንኩሉ ሰብ ይመፅእ ነይሩ፣ ግን ብፍሉይነት ንህፃናት ፓስታ፣ ፊኖ፣ ከምዚ ሰሪላክ ዝመስል ምግቢ ህፃናት ዝመስል ተበፅቢፁ ዝውሃቦም ከምዚ ይመፅእ ነይሩ። እዚ ግን ምስቲ ዝነበረ ሙቀትን ምስቲ ዝመፅእ ዝነበረን ቀልጢፉ ይባላሸ ቀልጢፉ ይጓሓፍ ነይሩ። ካብዚ ብምልካት ኣነ በቲ ዝነበረኒ ትምህርቲ ናይ ህፃናት ምግቢ ኣብ ኣሜሪካ ባልቲሞር ዝተማሃርኮ ብ1975 እቲ ጥሜት ኣብ ዝነበረሉ ናብ ኢትዮጵያ ኣብኡ ክልተ ሰባት ከይድና ማለት እዩ። ኣነን ካልእ ኢትዮጵያውን ምግቢ ንህፃናት ከመይ ይዳለው ኮቴጅ ኢንዳስትሪ ተማሂርና ማለት እዩ። እዚ ተማሂርና ክነበቃ ኣነ ኣብ ኢትዮጵያ ኣይተመለስኩን ናብ በዓል ቤቴ ናብ ፓሪስ ከይደ፣ ካብኡውን ኣብ ሮም ከይደ ማለት እዩ። ስለዚ ሕጂ እዚ እምበኣር ኣነ ኸ ብዚ ዘሎና ጥረታት እንታይ ክንገብር ንኽእል ዝብል ምክንያቱ ዲኤምኬ ዝመስል ኣብ ወደል ሕሎ ዝበሃል ስደተኛታት ዝነበሩሉ ይዕደል ነይሩ እዩ። ሕጂ ኣነ ነዛ ዲኤምኬ ኣፅኒዐ ሓንቲ ፕሮጀክት ገይረ ንበዓል ቤተ የቕርበሉ ማለት እዩ። ጀነራል ከሰተ ብርሃን ገብሪ ሂወት እሱ ከዓ እምበኣር እዚ ኣቅሪብክያ ዘለኺ ብጣዕሚ ፅብቕቲ እያ ግዜያዊ እዩ ከዓ ኣብዚ ሕጂ እዚ ስለዚ ንሓለፍትኽን ንኽኢላታትን ኣርእዮም ኢሉ ኣማኺሩን ማለት እዩ። ኣነ ንዶክተር ንርኣዮ ኣብ ናይ ጀላሃንቲ ኣብቲ መዓሰር ሰሮሚና ዶክተር ዝነበረ ናይ ህፃናት ዶክተር ንዕኡ ይውከሶ የርእዮ በለስከ ሕራይ ከነፅንዓይና ተባሂሉ ነታ ኮምፖዚሽን ዝገበርናያ ኣፅኒዕዋ እዚኣ ደኣ ብጣዕሚ ፅብቕቲ እያ ንሓላፊትና ክነርኢ ኣሎና ክተርእ ኣሎ ክብለኒ ኣብቲ ግዜቲ ኣስካሉ መንቀርዮስ ሓላፊት ናይቲ ማሕበራዊ ጉዳይ ነይራ ማለት እዩ። ስለዚ ንሚኒስትር ኣስካሉ መንቀርዮስ እዛ ፕሮጀክት የርእያ ማለት እዩ። እታ ፕሮጀክት ኣፅኒዓ ብዝቐልጠፈ ግዜ ክትምስረት ኣለዋ ብዝቐልጠፈ ግዜ ክስራሕ ኣለዎ ብማለት ፍቓድ ሂባህና ማለት እዩ። ኣብዚ ፍቓድ ክትበና ከላ ምክንያቱ እቲ ዝመፅእ ዝነበረ ምግቢ ነዴታት ንህፃናት ንገለ ስለ ዝኾነ ሓድሽ ፕሮጀክት ጌርና ነዚ እቲ ኩሉ ጥረ ነገራት ካብ ሱዳን ኣምፂናዮ። ኣብቲ ግዜ እቲ እውን እስካሉ መንቀርስ ምሳና ከይዳ እቲ ኩሉ ጥረ ነገራት ኣምፂናዮ ማለት እዩ። ነቲ ጥረ ነገራት ምስ ኣምፃናዮ ነታ ቅድም ከም ፕሮጀክት ጌርናያ ዝነበርና ባዕልና ዲኤምኬ ትብል ናይ ህፃናት ተወሳኺ ምግቢ ድሕሪ ሽዱሽተ ወርሒ ፀባጠ እታ ተወሳኺ ምግቢ ዝትበሃል ንዓ ኣመስሪትናያ ማለት እዩ። ነዚኣ ክንምስረታታ ከሎና ሽም ናይ እዚ ዲኤምኬ ዲ ማለት ዱራ እዩ፣ ኤም ማለት ሚልክ እዩ፣ ኬ ማለት ከብከበ ባዕረ ማለት እዩ። ስለዚ ኢንተርናሽናል ክትከውን ተባሂሉ ኣቢልናያ። ሕዚ እቲ ዱራ ማለት ማሸላ እዩ፣ ኤም ማለት ሚልክ እዩ፣ ኬ ማለት ከዓ ዓተር ማለት እዩ። ነዚኣቶም ብምትሕውዋስ ካልእ ዝተፈላለየ ነገራት እውን ንገብረሉ ነርና ኢና። ንኣብነት ከም ካልሲዩም ገለ ዘለዎ ነገራት ሕጂ ነዚኣ ኮምፖስ ክንገብራ ከሎና 50 ካብ 100 ካርቦሃይድሬት፣ 25 ፕሮቲን፣ 10 ፋትስ፣ 5 ከዓኒ ናይ ሽኮር ጌርና የሉ ማለት እዩ። ነዚኣተን ማለት እዚኣ 100 በፂሓ ማለት እዩ። ነዚኣ ኮምፖስ ጌርና እወ ኣብቲ ግዜቲ በቲ ዘሎና ነገራት በቲ ዝዓደግናዮ ካብ ሱዳን ብኢድና እናገበርና ወላ ነቲ ፕላስቲክ ንዓፅዎ ዝነበርና ብሽምዓ ጌርና ኢና ንዓፅዎ ነርና ማለት እዩ። ሕጂ በቲ ሽምዓ ክትዓፅዎ ከለካ ቀልጢፉ ክቀደድ ይኽእል፣ ቀልጢፉ ንቐስ ክኣትዎ ክእል፣ ከምኡታት እናበለ እናተጠንቀቕና ንዕድሎ ነርና። እቶም ንዕድሎም ዝነበርና ንቤት ትምህርቲ ሰውራ እንዳ ሕፃናት ነዴታት ዕቆባት ኣብ ጀላህንቲ ነቶም ከባቢና ዘለዎ ሰብ ክሳግን ከዓ ንዕድሎም ነና ማለት እዩ። ከምኡ ኢሉ እናኸደ ከሎ ገለገለ ካብ ዴታት እውን ወሲድና ማሽን ዝነበረን ተንተሰዲደን ዝመፃ ገለገለ ፓስታ ምስፓጌታ ዓይነት እውን ነቶም ቆልዑ ሕፃናት ንገብረሎም ነና ማለት እዩ። ድሓር እዚ መፅናዕቲ ተፀኒዑ ብክፍሊ ቁጠባ ብ1985 ከም ሓንቲ ፋብሪካ ክትምስረት ኩሉ ዘድሊ ኣቑሑ ካብ ወፃኢ መፂኡ እዛ ፋብሪካ ቆይማ ማለት እዩ። ኣብ ዓራርብ እዚኣ ፋብሪካ እዚኣ ክትቀወም ከላ ኣብ ትሕቲ ቁጠባ ኩለን ከም እንዳ ሞዴስ፣ እንዳ ሓፂን፣ እንዳ ኤሌክትሪክ፣ እንዳ ስፌት ዝበላ ኩለን እዚአን ንእሶታት ኮሚሽን ኮይነን ኣብ ትሕቲ ቁጠባ ይሰርሓ ነረ ማለት እዩ። ንሕና ከዓ ከም ንእስ ኮሚሽን መግቢ ኮይና ኣብኡ ንሰርሕ ነርና። እዛ ንእስ ኮሚሽን መግቢ እቲ ዝተፈላለየ ማሽናት ካብ ወፃኢ ምስ መፀ ኣብ ዓራርብ ተኸልናያ ልክዕ ከም ሓንቲ ፋብሪካ። እዛ ፋብሪካ እዚኣ ናይ ሓቂ ብጣዕሚ ጠቃሚት ኮይና ሕጂ ኣብዚ ግዜ እዚ ማሸላን ፀባ ቀዳማይ ዓለምን ዓተርን ጥራይ ዘይኮነ ካልእ ካልእ ነገራት እውን ዝመፀና ዝነበረ ነእተወሉ ከም ዓሳ ጥሑን፣ ከም እንቃቑሖ ጥሑን ባላንስ ጌርና ሕጂ ኩሉ ግዜ እወ ንወ ኩሉ ግዜ ሓደ ምግቢ ከተዳልዎ ከለካ ባላንስ ክትገብሮ ኣለካ እወ ከተመዝኖ ኣለካ እንታይ ክንደይ ካርቦሃይድሬት፣ ክንደይ ፕሮቲን፣ ክንደይ ፋትስ፣ ክንደይ ሚነራል ኢሉ እዚ ፎርሙላታት ናይ ኑትሪሽን ስለ ዘሎ በቲ ፎርሙላ መሰረት ነዚኣ ተኺልናያ ማለት እያ። እዛ ማሽን እዚኣ ምስ ተተኽለት ብሓቂ ብዙሕ ፕሮዲስ ገብር ነራ እወ ብዙሕቲ ፕሮዲስ ገብር ስለ ዝነበረት ብምልኦም እንዳ ቤት ትምህርቲ ሰውራ፣ ብምልኦም እንዳ ሕፃናት፣ ብምልኦም ኣዴታት ኣብ ማዓስከር ሰሎሙና ዝርከባ ኣብቲ ግዜቲ ከዓ ኣብ ሓይልታት እንዳ ሕፃናት ተመስሪቱ ነይሩ እንዳ 17 ዝበሃል ኣብቲ እንዳ 17 እውን ንህቦም ነርና። ነዚ ክንህቦም ከሎና ግን ብቶም ኣባላት ናይ ንእስ ኮሚሽን እናኸዱ ኣስተምሮ ህቡ ነይሮም። ከመይ እዩ ምክንያቱ ኣብቲ ናህና ንእስ ኮሚሽን ናይ መፅናዕትን ሓበሬታን ክፍሊ ስለ ዝነበረትና እዛ መፅናዕትን ሓበሬታት እናኸደት ኣብዚ ኩሉ ቦታታት ዲኤምኬ እንታይ እዩ፣ ከመይ ገይረ ንህቦም፣ ከመይ ይስራሕ፣ ንቆልዑ ድሕሪ 6 ወርሒ ፀባት ዶ ብኸመይ ንህቦም። ምክንያቱ ፀባት ደስ እቲ ኣውሮ ወሳኒ እዩ። እቲ ኣውሮ ወሳኒ ስለ ዝኾነ ክሳብ ሓደ 6 ወርሒ ሓደ ነገር ክትህቦም የብልካ።
2: ስለምንታይ ከምንረኽቡ ምናልባት ሕጂ ምዕራፍ 2 ከምኡ ቀሪብ ክላኽ እዩ
1: ምክንያቱ እንድሕር ማይ ሂብካዮም ወይ ፅሟቕ ሂብካዮም እቶም ቆልዑ ይፀቕቡ ነቲ ጡቡ ናይ ጡብ እዩ እቲ ጡብ ከዓ እናወሓደ ኸይድ እቲ ፕሮዳክሽን ናይ ጡብ ናይ ፀባ እናወሓደ ስለ ዝኸይድ እቲ ናይ ኣደ ፀባ ኸማን እናወሓደ ይኸይድ ማለት እዩ ስለዚ እቶም ቆልዑ እቲ ዘድሊ ናይ ኣደ ፀባ ክንዝጠብዩ ኣይጠብዩን ማለት እዩ ስለዚ ሕማማት ከጥር ይኽእሉ ምክንያቱ ፀባ ደ ንሕማማት ይከላኸል ንኩሉ ነገር ዘሎ ተመዛዘኒ ምግቢ ይህብ ማለት እዩ ስፔሻሊ ልግዐ ኣብቲ መጀመርያ ልግዐ ምስ ትወስድ እቲ ልግዐ ብዙሕ ንሕማማት ይከላኸል ንመዓናጡ የፅሪ ነቲ ፀሊም ናይ ቀልቀል ናይ ሕፃን ከዓ ቅልጢፉ ከም ዝወፅእ ይገብሮ ማለት እዩ እዚ እዚ ፀባ ኣደ ወላ እዚ ዲኤምኬ ተወሳኺ ምግቢ እዩ ይሃሉ እምበር ክሳዕ ክልተ ዓመት ናይ ሓቂ ኣደ ፀባ ጡባ ክትቦ ኣለዋ እንተበዚሑ ካብ ክልተ ዓመት ከዓ ዝበለፀ ስለዚ እዚ ዲኤምኬ ዝብለካ እዚ ተወሳኺ ምግቢ እዩ ሕጂ ተወሳኺ ምግቢ ኮይኑ ሕጂ ንሕና ንዕኦም ጥራይ ዘይኮነ ንሕሙማት ቲ ዝሓዞም ከም ስንቆ ገይሮም ክበልዎ ንማንዲቢል ነዚኣቶም እውን ንዕድል ነርና ማለት እዩ ስለዚ ንሕክምና ንዕድል ንሕፃናት ንዕድል ን17 ንዕድል ኣብ ማዓስከር ሰለሙና ዝነብራ ኣዴታት ከዓ ንደቀን ንዕድል ነርና ማለት እዩ ንዝሓመመ ሰብ እውን ከም ስንቆ ጌርካ ምስ ትህቦ ናይ ሓቂ ጥዕና ዘለዎ ክኸውን ይኽእል ማለት እዩ ምግቢ ዘይምገብ እንድሕር ኮይኑስ ዲኤምኬ ትህቦ እዚ እቲ ዲኤምኬ
0: መገሲ እዚ ነይሩ ማለት እዩ
1: እዚ ነይሩ
0: ካብ ማዕሳት ሒዝ ክክፅሕፍ እያ ጀሚርኪ
1: እዚኣ መፅሓፍ እዚኣ መፅሓፍ ካብ ብዙሕ ግዜያት ክፅሕፋ ጀሚረ ነይረ ግን ብገለገለ ነገራት ግዚኦ ኣይኣኸለን ሕጂ ልክ ኣብታ 4 ዓመት ናይ ካብ ትትከል ዲኤምኬ ኣብኣ ወዲአ እያ ማለት እዩ ይጅምራይ ሓድጋ ስለ ዝነበርኩ እቲ ኣውራ ደገደደ ንክፅሕፋ ድማ እቲ ዲኤምኬ ብፍኑ መልክዕ እዩ ዝኸይድ ዘሎ ምክንያቱ ሕጂ ኣብ ዕዳጋታት ምስ ንርኢ ዲኤምኬ ዘይሰርሕ ሰብ የለን ሰበይቲ ትኹን ሰብኣይ ይኹን መንእሳያት ይኹኑ ዲኤምኬ ሕጂ ኣብ ሓደ ቦታታት ዝርኢኹዎ እዚ ናይ ፊቲን ኣለዎ ሓርጅ ንዕኡ ዲኤምኬ ኢሎም ዝፀሓፍሉ ከዓ ረኪበ ነይረ ማለት እዩ ስለዚ ኣነ እንታይ ኢለ እምበር እዚ ዲኤምኬ እዚ ክፍለጥ ኣለዎ ተወሳኺ ምግቢ ኮይኑስ ክፍለጥ ኣለዎ ኣይፍለጥን እዩ ነይሩ ዲኤምኬ ኣብዚ ምስኣተና እታ ፋብሪካ ብቐጥታ ናብ ደቂ ምሓር ኣትያ ኣብ ደቂ ምሓር ኣትያ ንምሉእ ኤርትራ ዲኤምኬ ተከፋፍል ነይራ ማለት እዩ ኣከፋፊላ ኩሉ ሰብ ዲኤምኬ ይፈልጦ ነይሩ ግን ንሕና ኣብ መጀመርያ ምስኣቶና ካብ ሜዳ እቶም ናይ እንዳ ሕፃናት ኣባላት ናይ ጎስጓስ ሓበሬታን ምስ ሃማዲኤ ኮይኖም ኣብቲ ግዜ እቲ ኣደ መንበር ሃማዲኤ እያ ነራ ዝነበረት ወይዘሮ ስካሉ መንጨሬስ እያ ስለዚ ትፈልጦ ስለ ዝነበረት ከዓ ነቲ ኩሉ ናይ ሃማዲኤ ዘሎ ንቁጣታት ምስቶም ኣባላት ናይ ንእስ ኮሚሽን መግቢ እናኸዱ እንታይ ዲኤምኬ ከመይ ገይረ ንሰርሖ ኣብ ገጠራት እናኸዱ ኣብ ከተማታት እናኸዱ ይምህሩ ነይሮም ማለት እዩ ዳርጋ ክሳዕ ሓደ ዓመት ክልተ ዓመት ምሂሮም ካብኡ ንኒኦ ኩሉ ሰብ ዲኤምኬ ይፈሊጥዎ ሕጂ ክንሪኦ ንድሕር ኮይና ዲኤምኬ ኣዴታት ኣብ ገዛእ ንሰርሕኦ ኣብ ገዛእ ንሰርሕኦ ጥራይ ደይኮና ከዓ ገለገሊአን ከዓ ሰሪሐን ይሸጥኦ ንቁጠበአን ከዓ ማዕበል ኮይኑዎን ኣሎ ማለት እዩ ስለዚ ሕጂ ብስነ ፍልጠት መገዲ ክኸውን ኣለዎ መወከሲ ከዓ ክህልዎ ኣለዎ ዲኤምኬ እንታይ እዩ ከምዚ ንኣብነት ፋፋ ናይ ኢትዮጵያ ወይ ሰሪላክ ገለ መለሲ እንታይ እዩ መበገሲኡ እንታይ እዩ ንፈልጦኒ ኢና ኣብ ታኒካታት ተዓፅዩ ዝመፀና ማለት እዩ ስለዚ እታ ዲኤምኬ እንታይ እያ ከመይ ተበጊሳ እንታይ እዩ ክተታሪኻ ኣብቲ ሓራ መሬት ኤርትራ ብግዜ ቃልሲ ዝተመስረተት ስለ ዝኾነት ነዚ ነቲ ህዝቢ ክፈልጦ

0: ንኡ ፈሊጡ ከዓ እዛ መፅሓፍ እዚኣ ንእሽተይ ጥራይ ትኹን እምበር መወከሲት ክትኮኖ ወይ ካብዚኣ ገለገለ ሰባት ካብዚኣ ንሪኦም ዝለዓለ ካብዚኣ ክትፅሕፉ ይኽእሉ ዝበለፀ ካብዚኣ ክትፅሕፉ ይኽእሉ ግን መወከሲት ትኸውን ማለት እያ። ስለዚ ዝኾነት ኣደ ድማ ኣብ ከተማ ትርከብ ኣብ ገጠር ትርከብ ከዓ ነዛ መፅሓፍ እዚኣ ከፊታ ንደቃ ዘሎ ተወሳኺ ምግቢ ክትቦም ትኽእል ማለት እዩ።
1: ድሓር ኣብ ኩሉ ኢደሎ ኣብ ኩሉ ምግብታትና ኣብ ኩሉ ኢደሎ ኣብ ገዓት እንታይ ክኸውን ኣለዎ ኣብ ኩሉ ሲ ከመይ ጌርና ክነሰናድእ ከም ዘለና እውን ብዝርዝርያ ተቐርብ ትዛዕበየ ነገር ከዓ ምዕራፍ ብምዕራፍ ኣብተን 1ሰርተ ምዕራፋት ብቕደም ተኸተል ን ቀሪበን ዘለዋ እንታይ ክንገብር ኣለና ክሳብ መወዳእታ እቲ መወከሲ ቀሪቡ ዘሎ ብዘካ ትስእልታት እንታይ እንታይ ከም ትወከስክ እውን ኣብዚ ቀሪቡ ኣሎ። ግን ምልስ ከብለኪ ዶክተር ኣብቲ መጀመርያ እዋናት እቲ መጀመርያ እዋናት ነዚ ቅድሚ ምሕሳብኪ ተመክሮኸ እውን ብዙሕ ሰብ ዝፅበ ነይሩ ታሪክ ሂወትኪ መዘክራዊ ጉዕዞኺ ምክንያቱ ፍልይ ዝበለ ተመክሮ ስለ ዝነበረ ካብ ኣተዓባብያ ክጀሚሩ ድሓር ናይ ትምህርቲ ጉዕዞ ብድሕሪ እውን ካብ ኣውሮጳ ብሱዳን ጌርኩም ንሜዳ ክትኣት ክልተ ቆልዑ ሒዝኩም ክትኣትዎ ከለኹም ድሕሪ ዩ ዝቀፀለ ብዙሕ ሰብ ፅበ ነይሩ ድሓር ግን ኣብዚኣ ተኪርኪ
0: ኣነ በዓል ቤተይን ደቀን ካብ ንሜዳ ክነኣቱ ከሎና ብመጀመርያ ኣነ ካብ ኣሜሪካ መፅአ እዛ ናይ ኮቴጅ ኢንዳስትሪ ናይ ህፃናት ተማሂረ በዓል ቤተይ ከዓ ኣብ ፓሪስ ናይ ስትራቴጂክ ኢንቴሊጀንስ ኢኮኖሚስ ፒኤችዲ ክገብር ኣብ ፓሪስ ነይሩ ማለት እዩ። ስለዚ ኣብ ፓሪስ ከይደ ካብ ፓሪስ ንሮም ከይደ ኣነ ኣብ ሮም እየ ተማሂረ ወይ ኣብ ኢጣልያ ተማሂረ ንሮም ከይደ ማለት እዩ። ሮም ዳርጋ ከም ካልአይቲ ዓዲ እየ ዝቆፅራ ነይረ ኣብቲ ግዜ እቲ ምክንያቱ ኣነ ኣብ ስኮላ ጥልያን እየ ተማሂረ ሊቼ ክላሲኮ ይበሃል። ምክንያቱ ኣብ ናይ ጥልያን ጂኦሜትራ ራጁኒራ ፔሪቶ ኢንዱስትሪያሪ ፔሪቶ ኣገራርያ እዚ ሊቼ ክላሲኮ ከዓ ነይሩ። ሊቼ ክላሲኮ ክትገብር ከለካ ውን ኣብ ሶሲዮሎጂ ተኸይድ ኣብ ፖለቲካል ሳይንስ ተኸይድ ኣብ ሜዲሲን እውን ተኸይድ ማለት እዩ። ነዚ ወዲአ ሳንታ ፋሚልያ ኣብ ግዜ ሃይለ ስላሴ ተጀሚራ ገለገለ ሰባት እውን ዳርጋ ግራጅዌት ዝኾኑ ነይሮም ብጁሪስፕሩደንስ ንሶኦን ሕጂ ኣብኡ ኣትየ ክልተ ዓመት ምክንያቱ ናይ ስኮላ ጥልያን ክልተ ተደመሮ 12 ተደመሮ 2 እዩ ኩሉ እዎ ኩሉ ናይ ጂኦሜትራ ኹን ራጁኒየር ኹን ናይ ገለ ኩሉ ፕረ ዩኒቨርሲቲ ማለት እዩ ዲፕሎማ ካትወስድ ኣብኡ ምስኣተና ሓንቲ ዓመት ጌርና ኣብ ሶሲዮሎጂ ድና ክንከይድ ገለ እናተባሃልና ከለና ብመንግስቲ ኢትዮጵያ ሃይለ ስላሴ እቲ ናይ ጥልያን ዩኒቨርሲቲ ክዕፆ ተባሂሉ ምክንያቱ ዳርጋ 4-5 ዓመታት 6 ዓመታት ገይሩ ዩ ነይሩ ተዓፂኡ ክዕፆ ኣብ ናይ እንግሊዝ ክኸዱ ተባሂሉ። ስለዚ ኣብቲ ግዜ እቲ እቶም ዝነበሩ ፕሮፌሰራት ናህና ናይ ጥልያን ነቶም ነጥቢ ዝነበረና ንዓዲ ጥልያን ንክንከይድ ስኮላርሽፕ ሂቦምና ማለት እዩ። ስለዚ ኣነ ኣብታ ግዜ እቲኣ ንዓዲ ጥልያን ስኮላርሽፕ ወሲደ ናብሮም ከይደ ማለት እዩ። ካልኦት እውን ኣብ ዝተፈላለየ ቦታታት ዝኸዱ ነይሮም ኣወዳት ነረ ናዋለት። እዚ ኣነ ኣብዛ ግዜ እቲኣ ፖለቲካል ሳይንስ ኣፅኒአ ድሕሪ ፖለቲካል ሳይንስ ከዓ ላውርያ ወሲደ ድሕሪ ላውርያ ከዓ ላውርያ ማለት ደርጋ ከም ማስተር እዩ ድሕሪኡ ሪሰርች ፒኤችዲ ገይረ ማለት እዩ ሂስቶሪዮግራፊ ኦፍ ኢትዮጵያ ትብል ነራ እቲ ግዜ እቲ ኢትዮጵያ እያ ነራ ትሕቲ ኢትዮጵያ ኢና ነርና ንሱ ወዲአ ተመርአ።

0: ኤርትራውያን ኮይኖም ከዓብዩ ይደልዩ ስለ ዝተባሃለ ንኤርትራ ጓል 3ለስተ ዓመት ጳውሎስ ሕጂ ኣሎ ለዕሽሙ ምዛኳ ንሱ ሒዝና ንሜዳ ኣቲና ማለት እዩ። ኣብቲ ግዜ እቲ ኣብ ቤት ትምህርቲ ሰውራ መምህር ኣበባ ግደይ ሲስተራ ወጣሽ ተቐቢለናና ከምኡ ከዓ ወዲ ሸኻ እንሳቶም ተቐቢሎምና ኣብኣቶም ምስኦም ቁሩብ ግዜ ፀኒሐ ከም ዝገይሽ ደለኹ ኣምሲለ ንክፍሊ ተዕሊም ከይደ ተዓሊመ ኣብ ክፍሊ ህዝቢ ተመዲበ ማለት እዩ። ካብ ክፍሊ ህዝቢ ከዓ ዘንዳ ህፃናት ከምቲ ዝበልኩካ። ስለዚ እቲ ናይ ወለዲ ይኹን ወላ ናይ ካልኦት ሰባት ይኹን ከምዚ ሓውሲ ዝተፀለልና 3ለስተ ዓመትን 2ልተ ዓመትን ቆልዑ ሒዞም ከይዶም እናበሉ እንታይ ሽሙ ይብሉ ነይሮም። እቲ ቁሩብ እንታይ ሽሙ ደብለካ ቶም ቆልዑ ብዙሕ ናይ መግቢ ኤሮጳ ስለ ዝደሞ ፎርማጆ እብልዎን ወዲ ሸኽ ወዲ ሸኽ እናኸደ ናብ ሱዳን ፎርማጆ እዮም ፀሎም ገሌ ዮም ፀሎም ንሳ ቁሩብ ልቢ ስለ ዝነበረ ለባብ ነራ ንሱ ግን ንእሽተይ ስለ ዝነበረ ዳርጋ 3-4 ዓመት ኣበባ ግደያ ሓዚላ በዕላ ኣብያቶ ዳርጋ ኣዲኡሲ ኣበባ ግደያ ምስ ሲስተር ኣወጣሽ ማለት እዩ። ስለዚ እዚአን ክልተ ኣባላት እዚኣተን ከማን ነቲ ዲኤምኬ ምስ ጀመርና ኣውራ ጎስጓስ ዘካይዳሉ ዝነበራ ኣብ መፅሓፈ እውን ተፃሒፈን ኣለዋ። ንዲኤምኬ ንሳተን እየን ነተን ኣባላትን ነተን ኣለይቲ ይኹና ነቶም ከባቢ ይኹና ክልቲኤን ነዚ ናይ ዲኤምኬ ከመይ ከም ዝስራሕ ከመይ ከም ዝምገብ ዝገልፃሎም ዝነበራ ንሳተን እየን። ስለዚ እዞም ሰለስተ ሰባት ናብ ቤት ትምህርቲ ሰውራ ተረስዑ ካልኦት ብዙሓት መምሃራን ነይሮም ወላ በዓል ዒስማን ነሮም በዓል ኣለም ሰጌድ ነሮም ብዙሓት ብኩሎም ነይሮም እዞም ይበሃሉ ዝበሃሉ ግን እተን ኣውራ ዝዝከርዎም ወይ ቶም ቆልዑ ንወዲ ሸኽ ከመቦኦም ንኣባ ግደይን ኣወጣሽን ከዓ ከመዴታቶም ገይሮም ኣፅቦም ነይሮም ማለት እዩ።
1: ሕጂ እዚ እቲ ተመክሮሲ ሰፊሕ እዩ ነይሩ እወ ካልእ ናይ ቋንቋ ፀጋታት ኣለ ብዙሕ ቋንቋ እዩ ክትፈል ካበይ ልውገ
0: ኣነ ትግርኛ ትግረ ትግረ ስለዝኮን ትግረ ብሌንጊ ናይ ክእሎን እየ ሰምዕ እምበር ጥልያን እንግሊዝ ስፔን ከዓ ቁሩብ ይዛረብ ነረ ሕጂ ቋ ድሓኒ ግን ስፔንን ጥልያንን ተመሳሳሊ እዩ ቋንቋታት እየ ዝኽእል።
1: እቲ ባህሊ ንባብከ ከበይ ዝምጋስ
0: ከመይ
1: ኣናበባኸ ከመይ ነይሩ መፅሓፍቲ ናይ ምንባብ ልምዲ
0: መፅሓፍቲ ብዙሕ ዝፈቱ ምክንያቱ ኣብቲ ንኣሽቱ ከሎና ኣብቲ ስኮላት ኢ ፎቶ ሮማንዞ ዝበሃል ነይሩ እሱ ግን ንክልከልናና ብስድራ ቤትና ፎቶ ሮማንዞ ዝበሃል ኣሎ ምሽ ተፍቅራት ኣትኾኖ እናበልካ ኣብዚ ኡተት ዝበሃል ሽየጥ ነይሩ ብድሕሪኡ ናብ መፅሓፍ ኣተኩርና። ስለዚ ብዙሕ መፅሓፍቲ ኣነ ሕጂ ብዙሕ መፅሓፍቲ ብጥልያን የንብብ ወላ ኣብ ገዛይ ከማን ቴሌቭዥን ናይ ኒውስ ገሌ ናይ ራይ ብጥልያን እየ እንታይ ሽሙ ትገብሮ ጥልያንሲ ከም ቋንቋ ካልአይቲ ቋንቋ ድሕሪ ትግርኛ ከምያ። ስለዚ ሓንቲ ነገር ከስሐቀካ ኣነ ንእሽተይ ከለኹ ሓንቲ ግጥሚ ገይረ ናሓር ኣቦይ እውን ናይ ጥልያን ተማሃራይ ስለ ዝነበረ ንቀሸኸውን ሴሚናር ንሱ ናብ ሮማ እዩ ተማሂሩ ጁሪስፕሩደንስ ቀሺ ንክኸውን እዩ እንታይ ሽሙ ነሩ ሕጂ ጁሪስፕሩደንስ ተማሂሩ ሕጂ በልስ ክስምዐኒ እዛ ቋንቋ እዛ ግጥሚ ኢሉኒ ንሓር ሶኖ ኢታልያና ሶኖ ፒኮሊና ኢለዮ ሶኖ ኢታልያና ሰ ጥልያን ዲ ከምኡ ኢልክ ት ግጥሚ ትፅሒፊ ንዕበል ኢሉ ካብታ ስኮላ ጥልያን ኣውፅኡ ኣብ ኮምቦኒ እንዳ መን ሽሙ ሸምናይ ክፍሊ ደ ገሌ ነረ ሸምናይ ደ ሸብዓይ ኣብ ኮምቦኒ ናይ እንዳ ቀሸሽቲ ናይ ኣብኡ እትዩኒ ማለት እዩ ትግርኛ ክምህር። ኣብ ገዛይ ከዓ ሶር ሓረጉ ሶር ጋታኒና እና ዝበሃላ ትግርኛ እናምሃራ ገለ ምክንያቱ ኣብቲ ግዜ እቲ ንዓና ትግርኛ ኣይነበረን ካልእ ቋንቋታት እዩ ነይሩ። ዳሓር ግን ምስ ናይ ሃይለ ስላሴ ገለ ኣምሓርኛ ምፅኦምልና ኣብቲ ኣምሓርኛ ንምሃሩ

0: ገሌዩ ክሳዕ ክንዲዚ ይኮነን ትራንዝሌት ትገብሮ ሕጂ ኣብቲ ኮምቦኖ የተሰማማዓኒ እስኮላ ጥልያን ስለ ዝኾንኩ እንደገና ኣብ እስኮላ ጥልያን ተመሲ ልቸየ ወዲአ ማለት እዩ። ኣብኡ ግን 2 ዓመት ተማሂረ ኣብቲ ኮምቦኒ ምእንቲ ትግርኛ፣ ምክንያቱ ኣበይ ሽዑ ሓሪቁ ሰነ ኢታልያና እዚኣሰ ናብ ጥልያን ክትከይድ ገለ
1: ካልእ ምናልባት ምስ ተኣሳሰር ናብቲ ታሪክ ክንምለስ ኣብ መሰራርታ ናይዘን ፋብሪካታት ወይ ድማ ትካላት ንብለንሲ እወ እንታይ እዩ ነይሩ ትተሓሳስባ ቅድም ቀዳድም?
0: እዘን ፋብሪካታት እዚአን ኣብ ሜዳ ዝተመስረታ ከም ፋብሪካ ሞዴስ ንኣብነት ንኩለን ሓይልታት ይዕድል ዝነበረ ሞዴስ እዩ። ፋብሪካ እንዳ ኤሌክትሪክ ኤሌክትሪክ ኩሉ ኤሌክትሪካት ኣብቲ ደጀን ቦታታት እንዳተኸለ ዝኸይድ ነበረ። ፋብሪካ እንዳ ስፌት ዩኒፎርም ናይ ተጋደልቲ፣ ናይ ቆልዑ፣ ናይ ዝተፈላለያ ኣዴታት እዚ ኩሉ እዮም ዝሰርሑ ነይሮም ማለት እዩ። ስለዚ ዓብዪ ትካል ነይሩ። ከምኡ እንዳ ምፅጋም ብረት እውን ነይሩ። ራሕባ እዩ ዝበሃል ነይሩ። ካብ ራሕባ ግን ኣብቲ ንእሱ ኮሚሽን ምግቢ እትዮሞ ማለት እዩ። ስለዚ ኣብ ራሕባ ናቶ ሓላፊ ነይሩ፣ ብልዕሊኡ ከዓ ናይ ቁጠባ ሓላፊ ነይሩ ማለት እዩ። ናይ ሙሉእ ቁጠባ ናይ ሜዳ። ስለዚ ንሕና ኣብ ትሕቲ ራሕባ ንበሎ ኣብ ትሕቲ ራሕባ ከምዝሽም ወፂዎ እምበር ዝተፈላለያ ኢንዳስትሪን ነረን ንእስ ኮሚሽን ምግቢ፣ ንእስ ኮሚሽን ሞዴስ፣ ንእስ ኮሚሽን ስፌት፣ ንእስ ኮሚሽን ኤሌክትሪክ፣ ንእስ ኮሚሽን እንዳ ሰዓት፣ ንእስ ኮሚሽን እናተባሃለ እዚኣተን ሕጂ ብዙሕ ነቲ ሰውራ የብልኦ ነረን ይድግፍኦ ነረን ማለት እዩ። እቲ ናይ ምግቢ ንምግቢ፣ እቲ ናይ ሞዴስ ንሞዴስ፣ እቲ ናይ ኤሌክትሪክ ንኤሌክትሪክ፣ እቲ ናይ ፅገና ብረት ፅገና ብረት እናገብረ ንዝመፃ ብረታት ይፅግን የብል ነይሩ። እቲ ናይ እንዳ ሰዓት ከዓ ንሰዓታት ከምዚታት ይገብር ነይሩ። ካልእ ከዓ ክርስዖ ዘይክእል ከዓ እንዳ ሽዳ ነይሩ። እንዳ ሽዳ ከዓ ዓብዪ ኢንዳስትሪ ንዚ ኩሉ ተጋዳላይ ሽዳ ኩላና ሽዳ ኢና ንገብር ንስኡ ሳፕላይ ዝገብሮ ነይሩ። ስለ ዓብዪ እንዳስሪ ነይሩ እንዳ ሽዳ ዝርሰ ኣይክእልን እዩ። ካልእ ምሳና ኣኹ እምበር እንዳ ፋርማሲ ከዓ ነይሩ ማለት እዩ። እንዳ ፋርማሲ ከዓ ነይሩ ዝተፈላለየ መድሃኒታት
1: እሳብ ኳ ሰሪሕላ ነራ ዶኩመንታሪ እውን እንዳ ፋርማሲ ዳርጋ ኣብ መፃፅኡ ኣብ ማዕባብልኡ ክሳብ መወዳእታሲ ኢንፊዥን ምቕራብ
0: ብዙሕ እዮም ዝተሓጋገዙና ነይሮም። ምክንያቱ ንሕና ነቲ መዕፀዊ ማሽን ናይተን ዲኤምኬ ሓንቲ ወይዘሮ ሰብለ ኤፍሬም እትበሃል ምስ ረአየቶ እቲ ማሽን ሓደ መቕብል ዝኾነ ማሽን ንዓናን ነንዳ ፋርማሲ ናምፅያት ኣሎም። ሕጂ ናህና ገለ ክትከውን ከላ ካብ ፋርማሲ ንስ ወስድ ንስ ናቶም ከዓ ገለ ክትከውን ከላ ካባና ወስዱ እጂ ዓብዪ እንዳስር እዩ ነይሩ ንስ እውን
1: ፅቡቅ። ካልእ ንስ ኣብቲ መፅሓፍ ብዝርዝር ቀሪቡ ኣሎ። ንኣብነት ኣብዚ እዋን እዚ ከዓ ኣዝዩ ምግቢ ጥዕና እዮም ዝብልዋ ጥዕናኻ ማኣድኻ እዩ ዝበሃል። ዝናህና ከዓ መብዛሕትኡ ግዜ ባህርያዊ እዩ፣ ብዙሕ ቀመማ ዘይኣተዎ እዩ። ዋላ ክንምገቦ ከለና ጥራሕ ዘይኮነ ኣብ ጥዕናና እውን ይበሃል። እዚ ቅመም ዝተሓወሶ ምግቢ ከዓ ካብ ፅቡቑ ሕማቑ ይዓቢ እዩ ዝበሃል ሞ እስከ ምግብን ጥዕናን ከመይ ክተተኣሳሰር እዮም?
0: እወ ምግቢ እቲ ምግቢ ናህና ናይ ጥዕና ምግቢ እዩ። እቲ ኬሚካል ዝበሃል ምግቢ ኣይኣተዎን። ወላ ኣብ ሕርሻ እንድሕር ኮይኑ ክንሪኦ ከሎና ሕርሻ በቲ ናቹራል ኮይኖም እዮም ንድኩዕታት ዝገብርዎ። ስለዚ ኣብ ወፃኢ ግን እቲ ድኩዕታት ከይተረፈ ኩሉ ኣርቲፊሻል እዩ። ስለዚ ብዙሕ ዝተፈላለየ ሕማማት የምፅዎ። ንሕና ዝበለፅና ኮይና ኣይኮናን፣ ግን ብደለዎ እቲ ናቹራል ዝበሃል እቲ ሓፈሻዊ ናይ ስጋ ይኹን ናይ ሕምልቲ ይኹን ናይ ገለ ይኹን ንጥዕና ዘይብል እሱ ምስ ዘይትምገብ እዚ ዝተዓሸገ ምግብታት ትምግብ

0: ዝገብርዎ ኩሉ ግዜ እንታይ የምፅእ ማለት እዩ? ሕማማት የምፅእ ማለት እዩ። ዝተፈላለዩ ሕማማት የምፅእ፣ ናይ መሽሮ ሕማም፣ ናይ ከብዲ ሕማም፣ ናይ ኩሊት ሕማም፣ ናይ ገለ ሕማም የምፅእ። ሕጂ ንሕናስ እቶም ዝበለፅና ኮይና ዘይኮነሲ እቲ ንበልዖ ኩሉ ባህርያዊ እዩ። ኣሕምልትና ባህርያዊ፣ ስጋና ባህርያዊ፣ ወላ ንፋስና ከማ እንድሕሪኢና ባህርያዊ እዩ። ገለ ኣብ ገለገለ ቦታታት ሕጂ ክትርኢ ከላ ብዙሕ ሕማማት ኣለዉ። እዚ ናይ ፖሉሽን ዝብልዎ በዓቲ ኢንዳስትሪ ኣብ ከተማታት ኮይኑ ክሳዕ ኣፍንጮኦም ዓፂኦም ዝኸዱ ሃገራት እውን ኣለዋ ንሪኦ ኣብዚ ተፈለየለየ ናይ ዜና። ስለዚ ናህና ምስጢዕና ዝኸይድ ምስጢዕና ዝኸይድ ስለ ዝኾነ ንሕና ኩሉ ግዜ እንታይ ክንበልዕ ኣለና? ኣሕምልቲ፣ ጥረታት። ንኣብነት ሓደ ሰብ ስጋ ዘይረክብ እንድሕር ኮይኑ ምክንያቱ ስጋ ስቁሩብ ክብር ዝበለ ስለ ዝኾነ ንሱ ብፍሉይነት ዓሳታት ዓሳ ሕጂ እቲ ዝበለፀ እዩ። ዓፃብቲ በለፀ ካልሲዮም ኣለዎ፣ ፕሮቲን ኣለዎ፣ ኩሉ ኣለዎ። እዚ እዚታት ምስ ንምገብ ኣሕምልቲ ከዓ ጥረታት ፍረታት ምስ ንግበብ ንጥዕናና እቲ ዝበለፀ ይኸውን ማለት እዩ። ንኣሽቱ ጥራይ ዘይኮነ ንዓበይቲ እውን ከምኡ
1: ግዳሲ
0: ምስ ጥዕና ዝተኣሳሰረ መግቢ እዩ። መግቢ ኒትሪሽን ሲ ምስ ጥዕና ዝተኣሳሰረ እዩ። ወላ ሓኪም ንሪኡ ኳ ኣብ መጨረሽታ እዝን መግቢ ውሰድ ይብለካ። ስለዚ ምስ መግቢ ዝተኣሳሰረ ስለዝኾነ ጥዕና እዚ ኒትሪሽን እቲ ቀንድን ወሳንን ናይ ወዲ ሰብ እዩ።
1: ራይ ፅቡቕ እሞ ዳርጋ ዓመት ኣቐሪባ ኣላ እዛ መፅሓፍ ክሞ ካብ ኣንበብቲ እንታይ መልሰ ግብሪ ረኺብ ከላኺ ብድሕሪ ሕጂ ኸ ካባ ክንታይ ክንፅበ ኢና?
0: ሓንቲ ክነገርካ ዝደሊ ኣብዛ መፅሓፍ ረኮመንድ ክገብራ ዝደሊ ካብ ገፅ 58 ክሳዕ ገፅ 122 እቲ ዝበለፀ ነዴታት ማለት ኣብ ከተማ ዝነብራ ኣብ ገጠር፣ ምክንያቱ ዝኾነ ይኹን ንሕና መግቢ ክንሰርሕ ከሎናስ እቲ ረሲፐ ኢና ንርኢ። ሕጂ እዚ እዚአን ፅሑፋት እዚኣተን እዚአን ረሲፐ እየን። ብመሸላ ይኹን ብገዓት ይኹን በቲ ዘለዎን ኣብ ገዛ ዲኤም ከዕድግ ዘይክእል ሰብ ብዙሕ እዩ ዘሎ። ስለዚ ኣብታ ዘለዎን ገዛ እታ ጋዓት ድያ ደላተን፣ ታሓሪ ፅፉ ድያ ደላተን፣ መሸላ ድያ ደላተን፣ ብልቱግ ድያ ደላተን፣ ስርና ድያ ደላተን፣ ካብተን ደለዎን ካሮቶ ካብተን ደለዎን ገለ ገይረን ተወሳኺ ምግቢ ክገብርዎ ዝኽእላ ብዙሕ ኣብዚ ረሲፔ ተፃሒፋላ። ስለዚ እዛ መፅሓፍ ካብ ገፅ 56126 ዝኾነ ይኹን ኣዴታት ክሪኣ ኣለ ኣዴታት ዘይኮነስ ኣቦታት እውን
1: ተጠቀማ
0: ማለት እዮም። ስለዚ እዛ መፅሓፍ እዚኣ መወከሲት ኢለ ዝገበርክዋ ስለዝኾነት ካብዚኣ ዝበለፀት እውን ካልኦት ሰባት ክፅሕፉ ይኽእሉ ማለት እዩ። ነዚኣ
1: ብሕጂ ከንታይ ክንፅበ ኢና ከባኺ እንታይ ክዳዳል ክየለክ
0: እዚኣ ኣብታ ፅሑፍቲ ከኣላ ኤስዲኤምኬ ምክንያቱ ሕጂ ዲኤምኬ እንዲና ዘለና በቢ ግዜኡ ኣብ ተፈላለየ ቦታታት ክንሪኦ ከሎና ወላ ኣብ ተፈላለየ እዚ ናይ ህፃናት መግቢ ናይ ወፃ ክንሪኦ ከሎና በቢቲ ግዜኡ እናተመሓሸ እዩ ዝኸይድ። ስለዚ ኣብዚኣ ተወሲድና ጥራይ ዘይኮና ኤስዲኤምኬ ስፔሻል ዲኤምኬ ንምግባር መፅናዕቲ ተኻይድሎ። እዛ ስፔሻል ዲኤምኬ ኣብ ዝኾነ ይኹን ቦታ ኮይነን ጥራይ ብማውዒ ጌርካ ጣዓቢልካ ንህፃንካ ትህቦ ኣብ ዝኾነ ይኹን ብዙሕ ነዳድን ብዙሕ ገለን ዘየድልዮ ብማይ ወአ ጌርካ ጥራይ ወላ ብማይ ዝሕል ክንገብር ምስ ኣብ መፅናዕቲ ላ እዚኣ ኣብ መፅናዕቲ ኮይና እዛ ስፔሻል ዲኤምኬ ብዝቐልጠፈት ከነማዕብላ ተስፋ ገብር።
1: እሞ ዶክተር ካልእ ግዜ ተረኺብና ከዓ ክንዕልል ንሕና ከዓ ተስፋ ንገብር። ስለቲ ጥዑም ዕላልኪ ብስም ተኸታተልቲ የመስግነኪ ይቐኒለ
0: ይቐኒልና ኣብዚ መፅኤ ነዛ መፅሓፍ ንኽገልፃ ዝገበርካ ኒ ንዓኻ ተስፋ ኣሎም ይቐኒልና ይብል ከምኡ ከዓ ንሚኒስትሪ ዜና ከዓ ይቐኒልና ይብል።
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ ብዝንዛዝም ከምሎም ብካልኦት ሕዝቶ ክንረኽብ ኢና ክሳብ ሽዑ ብሩክ

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 18 ክፋል መደብና ሓደ ብትሕዝትኡ ፍልይ ዝበለ መደብ ናባኹም ንምባል ተዳሊና ኣለና። ኣብ ናይ ሎሚ መደባትና ተዳልዮም ዘለዉ ዜናታት ቴክኖሎጂ እዮም። ዜናታት ቴክኖሎጂ ብፍላይ ድማ ናብ ስፖርታዊ ዜናታት ዝቐረቡ እንተበልናዮም ክሓይሽ እዩ። ምክንያቱ ኣብዚ ሒዝናዮ ዘለና ወርሒ ናይ ዓመት 2026 ኣብ ቻይና ከምቲ ኣብ ሰባት ኦል ኦሎምፒክ ጌምስ ዝበሃል ናይ ኦሎምፒክ ውድድራት ዝመሳሰል ናይ ሮቦት ውድድራት ኣካይዳ ነይራ። ኣብዚ ብዓይነቱ ፍልይ ዝበለ ንኻልኣይ ግዜኡ ዝካየድ ሎ መጀመርያ ኣብ 2025 ተኻይዱ ነይሩ። ሕጂ ሎም ዓመት ኣብዚ ሒዝናዮ ዘለና ወርሒ ነሓሰ ድማ ንኻልኣይ ግዜኡ ተኻይዱ ኣሎ። ኣብዚ ናይ ሮቦት ኦል ኦሎምፒክ ጌምስ ዝመስል ወይ ሂማኔድ ሮቦት ጌምስ ዝብል ስም ተዋሂቦ ዝተኻየደ ዳርጋ ከምዚ ዝጠቐስኮ ንካልኣይ ግዜኡ ዝተኻየደ ኣዝዮም ብዙሓት ጋንታታት ብዙሕ ዓይነታት ፀወታ እሞ ብምሉኡ ብሮቦታት ዝተኻየደ እዩ ነይሩ። ንሎም መዓንቲ እምበኣር ነዚ ስፍሕ ዝበለ ሸፈነ ዝህብ መደብ ክህልወና እዩ። ብኡ ኣቢሉ ድማ መብዛሕትኡ ዓመት 2026 ነቶም ንፈልጦም ሂማኔድ ዝበሃሉ ሮቦታት ካብ ዝሓለፈ 10 ዓመታት ክንዛረበሉም ፀናሕና ዝተፈላለዩ ዓይነት ሂማኔድ ወይ ሰብ መሰል ሮቦታት ካበይ ናበይ ተሰጋጊሮም ኣለው። ብፍላይ ዓመት 2026 ከ እንታይ ሓድሽ ነገር ኣሎ ኣብ ሮቦቲክስ ዝብል ፍልይ ዝበለ መደብ ኢና ክነቕርብ። ናብቲ ሙሉእ መደብ ከብለኩም እዮ እምበኣር ሰናይ ምክትታል።

0: ከምዚ ኣብ መእተዊ መደብና ክግለፅ ፀኒሐ እምበኣር ሂማኖይድ ሮቦትስ ወይ ሰብ መሰል ሮቦታት ዝበሃሉ ካብ ላቦራቶሪ ወፂኦም ናብ ፊልድ ወይ ናብ ሜዳ ወፂኦም ዝተፈላለዩ ስራሓት ይሰርሑ ኣለዉ። ኣብ ዝሓለፈ መደባትና ብብዝሒ ንሪኦም ካብ ዝነበርና እዞም ሰብ መሰል ክልተ ጋር ወይ መሓውር ዘለዎም ሮቦታት ኣብ ዝተፈላለዩ መኽዘናት ኣብ ሰብ ክሰርሖ ዝኽእል ስራሓት ብኢዶምን ብእግሮምን እንዳተንቀሳቀሱ ኢና ክንርኢ ፀኒሕና። ሎሚ ግን ውድድራት ተፈሊሎም ንኻልኣይ ግዜኡ 2025 ዝጀመረ ሎሚ ዓመት ንሓሰ 2026 ኣብ ቤጂን ኣብ ዝተኻየደ ውድድራት ድማ ሮቦቲክ ጌምስ ወይ ሂማኖይድ ሮቦት ጌምስ ብዝብል ስም ወይ ናይ ሮቦታት ሰብ መሰል ሮቦታት ጌምስ ዝበሃል ጌም ኮይኑ ብዝሒ ዘለዎም ሮቦታት ካብ ዝተፈላለዩ ሃገራት ተሳቲፎም ኣለዉ። ነዚ ዝኸውን ዜና ድማ ሎም ዓንቱ ኣሪድናዮ ዘለና እዩ። እዘን ካብ 16 ሃገራት ተሳቲፎም ዘለዉ ማለት 6 ክፍለ ዓለማት ክበሃል ከኣል ተሳቲፎም ዘለዉ ብቁፅሪ ክረኣዩ ከለዉ 256 ዝበፅሑ ሮቦታት እዮም ኣብዚ ውድድር ተሳቲፎም ዘለዉ። ካብዞም 256 ሮቦታት እቶም ልዕሊ 90 ሚታዊ ዳሕራይ ብቁፅሪ ክንገልፆም ኢና ካብ ቻይና ዝመደበረን ትካላት ዝመፁ እዮም። እቶም ዝተረፉ ውሕዳት ከዓ ካብ ዝተፈላለያ ካልኦት 15 ሃገራት እዮም ተሳቲፎም ዘለዉ። ብሓፈሻ እምበኣር እዚ ናይ ሎም ዓመት ምስሊ ናይ ዝሓለፈ ክረአ ከሎ ኣብ 2025 ካብ 16 ሃገራት ዝተሳተፋ 280 ጋንታታት 500 ሮቦታት ዝሓቆፋ ነይረን። እዚ ናይ ሎም ዓመት ክንሪኦ ከለና ግን 256 ሮቦታት ኣብ 666 ጋንታታት ተሳቲፎም ነቲ ፀወታ ተፃዊቶም ኣለዉ ማለት እዩ። ብሓፈሻ እቶም ፀወታ እንታይ እንታይ እዮም ነይሮም ንዝብል ንምላስ ከዓ ሓደ ናይ 100 ሜትሮ ናይ ስፕሪንት ጉያ ነይሩ፣ ካልኣይ ናይ 400 ሜትሮ ጉያ ነይሩ፣ ሳልሳይ ናይ 1500 ሜትሮ ጉያ ነይሩ፣ ካልእ እዚ ሃርድለል ዝበሃል ናይ መሰናክል ፀወታ ነይሩ፣ ነዊሕ ዝላ ነይሩ ናይ ዝላ ፀወታ ኩሉ ግዜ ንፈልጦ ኢና፣ ኩዕሶ እግሪ ነይሩ ሓደ ካብቲ መሳጢ ፀወታታት ዝተረኣየሉ እዩ ኮይኑ ክንርአና፣ ካልእ ናይ ቴብል ቴኒስ ፀወታታት እውን ነይሩ። ውድድራት ካራተ ግጥም ወይ ከዓ ካልእውን ዝተፈላለዩ ናይ ፐርፎርማንስ ሳዕስዒታት እውን ኣብዚ ናይ ሮቦት ጌምስ ዝተረኣየ እዩ ነይሩ ማለት እዩ። ብሓፈሻ እቲ ዝያዳ ዜና ዝሰርሐ ሮቦት ወይ ፀወታ እንተደኣ ክንሪኦ ኮይና እቲ ናይ 100 ሜትሮ ጉያ እዩ ነይሩ። ኣብዚ ናይ 100 ሜትሮ ጉያ እምበኣር ሓደ ቲያንጎንግ አልትራ ዝተባሃለ ብቤጂን ሂማኖይድ ሮቦት ዝተሰርሐ ብቻይናዊ ትካል ዝተሰርሐ ሮቦት ቀዳማይ ወፂኡ ኣሎ። ኣብዚ ን100 ሜትሮ ክጎይ ከሎ ብሓፈሻ ነታ ናይ 100 ሜትሮ ጉያ ብ8.64 ካልኢት እዩ ዛዚምዋ። እዚ ከዓ ነቲ ብሮቦታት ዓመ ተታሒዙ ዝነበረ ናይ 21.50 ካልኢት ዳርጋ ብዓብዪ ጋጌሩ እዩ ፈልይዎ ዘሎ። እሱ ጥራይ ደይኮነ ነቲ ብሰባት ተታሒዙ ዝነበረ ሪከርድ ናይ 100 ሜትሮ ብሓፈሻ ክረአ ከሎ ን100 ሜትሮ ብ9.58 ካልኢት ዝዛዘመ ዩሳይን ቦልት እዩ ነይሩ። ዩሳይን ቦልት ክንሪኦ ከለና ኣብዚ ፀወታታት ክሳብ ሕጂ ሪከርድ ናይ 100 ሜትሮ ብምስባር ተወዳዳሪ ዘይረኸበ ክኾን ከሎ፣ ኣብዚ ናይ ሮቦታት ፀወታ ግን ብ8.64 እዚ ቲያንጎንግ አልትራ ዝተባሃለ ሰይርዎ ኣሎ ማለት እዩ። ብሓፈሻ እቲ ናይ ሮቦታት ውድድር ምስ ሰባት ዝወዳደር ኣይኮነን ወይ መምዘኒታቱ ኩሉ ዘለዎ ሕግታት እውን ምስ ሰብ ንምውዳር ዝተገብረ ኣይኮነን። ግን ክረአ ከሎ ዓሚ 21.50 ዝነበረ ሎሚ ዓመት ናብ 8.64 ክወርድ ምኽኣሉ ኣብቶም ሂማኖይድ ሮቦት ዘሎ ምዕባለ ክሳብ ክንደይ ዓብይ ዝላ ዘረኣየ ምዃኑ ዘርኢ እዩ ነይሩ ማለት እዩ። ስለዚ ናይ 100 ሜትሮ እዚ ይመስል።
1: Thank you.

0: ካልእ ኣብ ናይ 400 ሜትሮ ዝተኻየደ ውን 38 ነጥቢ 15 ካልኢት እዩ ተዛዚሙ። እዚ እውን ብሰብ ካብ ዝተታሕዘ ቅድሚ ሕጂ ናይ ዓሚ ክረአ ከሎ ዋላ ክቡረ ወሰን እዩ እንተደይተባሃለ ምስ ናይ ዓሚ ክረአ ከሎ ሰብ ሓደ ሰብ 43.03 ካልኢት እዩ ን400 ሜትሮ ወዲእዎ ነይሩ። ሎም ዓመት ሮቦት ክጎይ ከሎ ግን 38.15 ካልኢት እዩ ወሲዱ። ኣብ ናይ 500 ክንሪኦ ከለና ኣብዚ 35 ሮቦታት እዮም ተሳቲፎም። እዞም 35 ሮቦታት እቲ ዘርኣይዎ ጉያ ብጣዕሚ መሳጢ ምስ ምዃኑ ዋላ እቲ ዘለዎም ናይ ባላንስ ቦዲ ባላንስ ዝበሃል ኣካላቶም ሚዛኖም ሓልዮም ክኸዱ ምክኣሎም ብዙሕ መሳጢ ነይሩ ክበሃል ከኣል። ብሓፈሻ እቲ ቀዳማይ ብክልተ ነጥቢ 21 ካልኢት ቀዳማይ ክወፅ ከሎ እቲ ካልኣይ 2.30 ሳልሳይ ድማ 2.30.22 ዳርጋ ፍሉይ ንውሕዳት ናይ ማይክሮ ሰከንድስ ፍልል እዩ ነይርዎም ማለት እዩ። ስለዚ ኣብዚ እውን ሮቦታት ዓብ ዝበሃል እቲ ፐርፎርማንስ ወይ ዓቕሚ ዘረኣይሉ ውድድራት እዩ ነይሩ። ካልእ ዝላ ውድድር ዝላ ክረአ ከሎ ኣብዚ ናይ ሎም ዓመት ዝላ ሓደ ሮቦት ዘሎ ዝላ 2.88 ሜትሮ እዩ ነይሩ። እዚ ምስቲ ናይ ዝሓለፈ ናይ 2025 ክረአ ከሎ ሓደ ሜትሮ ኣይበፅሕኒ ነይሩ። ዳርጋ 0.95 ሜትሮ እዩ ዘሊሉ ናይ ዓሚ ሮቦት። ናይ ሎም ዓመት ሮቦት ግን 2.88 ክዘልል ክኢሉሎ ማለት እዩ። እቲ ብሰብ ዓሚ ዝተታሕዘ ዝላ 2.45 ሜትሮ እዩ ነይሩ ማለት እዩ። ስለዚ እዚ እቲ ሂማኖይድ ሮቦት ዘብሎ ኣብ ውሽጡ ዝኾነ ይኹን ኤሮዳይናሚክ ነገራት ማለት ሓንሳብ ናብ ኤር ምስ ከደ ከንፍሮ ዝኽእል ዝኾነ ይኹን መሳርሒ ዘይብሉ ጥራይ ኤሌክትሮኒካዊ ኣካላት ዝጎይ ወይ መሓውር ጥራይ ምስ ምዃኑ ዓብዪ ዝላ ኮይኑ ትርዮ ማለት እዩ። ስለዚ እምበኣር ብሓፈሻ ናብ ሕጂ ንእሽተይ ቪድዮ ክገድፈኩም እየ። ምክንያቱ ኣብቲ ናይ ቅልስ ዝነበረ ኣብ ናይ ዝላ ዝነበረ ኣብ ናይ እቶም ዝገለፅኩም ብሓፈሻ ዝነበሩ ንኣሽቱ ቪድዮታት ርኢና ክንምለስ እሞ ብሓፈሻ እቲ ውድድር ከመይ ነይሩ ድሒሩ ዝመፅ ከዓ ሮቦታት ዘይተዓወትሉ ዓውዲ ኸ እንታይ ነይሩ ዝመስል ክንርኢና
1: Thank you.

0: 那头部，
1: 邓宁是不会又晕了吧？
2: 哇！正面的倒地
1: ！Oh my god！
3: 但不能说他进行了反击。
4: እዚ ክትከታተሎ ፀናሕኩም ገለ ካብቲ ኣብቲ ናይ ሮቦቲክ ጌምስ ዝተካየዱ ዝተፈላለዩ ፀወታታት ነይሩ ከምዚ ዝረኣኹሞም ሮቦታት እሞ ገና ኣብ ካልኣይ ዓመቶም ገና ሮቦት ሂማኖይድ ሮቦት ወፂኦም ናብዚ ደረጃ ክበፅሑ ምክኣሎም ክሳብ ክንደይ ኣብ ታሪክ ናይ ሮቦቲክስ ዓብዪ ዝላ ምዃኑ ብብዙሕ ትንተና ዝካየደሉ ዘሎ እዩ። ሓደ ካብቶም ዓበይቲ ዝበሃሉ ሮቦታት ዘይተዓወትሉ ወይ ድማ ኣብዚ ናይ ሮቦታት ጌም ዝተዓዘብናዮ ከዓ እቲ ሮቦታት ባላንስ ምጥፋእ ዘካይድዎ ዝነበሩ ምውዳቕ ኣብ መንጎ ምቅፃል ዝመስል ነይሩ። ንዓይ እኳ ካብተን ደስሓቃኒ ምናልባት ብጣዕሚ ዝገረመኒ ሓደ ሮቦት ኣብ ፀወታ ፀኒሑ ገለ ሓደጋ ከጋጥሞ ከሎ ከምዚ ትርእይዎ ዘለኹም ወፂኦም ብቀረዛ ሒዞም ከውፅዎ ከለዉ ልክዕ ከምቲ ኣብ ሰባት ግበር ምስ ምምሳሉ ቅርብ ዝገርም እዩ ማለት እዩ። ክሳብ ክንደይ ዓብዪ ቆላሕታ ዝወሃቦ ውድድር ምንባሩ እዩ ዘርእካ። ብሓፈሻ ሕጂ ቀሪበልኩም ዘለኹ ቪድዮታት ከዓ ካብቲ ብዙሕ ዕዉት ዝበሃል ካብቲ ዓበይቲ ረኽበታት ዝበሃል ወይ ካብቲ ኣቺቭመንት ዝበሃል ኣብዚ ናይ ሮቦቲክ ጌምስ ገለገለ

0: 接传给刘鹏。
1: 我的预想。
2: ከምዚ ትከኣ ተለዎ ፅናዕኩም ሕጂ እውን እቲ ናይ ሮቦታት ሂማኖይድ ሮቦታት ክሳብ ክንደይ ጠጠው ኢሎም ጥራይ ዘይኮነስ ጠጠው ኢሎም ከባቢኦም ኣስተውዒሎም ክኸዱ ምኽኣሎም ዝገርም እዩ። እዚ እንታይ እዩ ዘዳልወና እንተዳ ኢልና ኣብቲ ንዓመታት ኣብ ዝወርሒ ዝካየድ ሳልሳይ ዓለማዊ ውድድር ናይ ሮቦታት ከመይ እንታይ ዓይነት ፍልልያት ክንርኢና እዚ ናይ ሎም ዓንቲ መደብ መናፀር ኮነና ስለ ዝኽእል እሱ ጥራይ ዘይኮነ ብሓፈሻ ሂማኖይድ ሮቦት ዝበሃሉ ኣብ ዝተፈላለዩ ትካላት ኣብ ፋብሪካታት ወዘተ ኢና ክንሪኦም ፀኒሕና። ሕጂ ግን ካብ ፋብሪካታት እንዳወፁ ካብ ላቦራቶሪ እንዳወፁ ናብ ገዛውቲ ይኸዱ ንዓበይቲ ሕግዙ ዝኾነ ሰብ ዝገብሮ እንዳገበሩ እውን ይመፁ ምስ ምህላዎም እዚ ድሕርና ንሪኦ መደባት ክሳብ ክንደይ እቲ ለውጢ መፂኦም ዘሎ ክንሪኦና። ምክንያቱ ቀደም ሮቦት ጥራይ ነይሩ፣ ሕጂ ግን ሮቦት ኣርቲፊሻል ብልሒ ኣርቲፊሻላዊ ብርሒ ወይ ኣርቲፊሻል ኢንተሊጀንስ ተሓዊስዎ ናበይና ዓይነት ገፁ ብልሒ ይኸይድ ከም ዘሎ እዩ ዘርእካ ማለት እዩ። ስለዚ ከምቲ ኣቐዲምና ዝገለፅናዮ ቻይና ኣብዚ መዳይ እዚ ወይ ኣብዚ ናይ ዓመት እዚ ካብቶም 256 እቶም ልዕሊ 1900 ሮቦታት ብቻይና ዝተዳለዉ እዮም ነይሮም። ስለዚ ካብቶም 666 ጋንታታት እቶም 641 ጋንታታት ናይ ቻይና እየን ማለት እዩ። ከም ዝጠቀስኮ ብቁፅሪ ክረአ ከሎ 975 ሮቦታት ናይ ቻይና ክኾኑ ከለዉ እዞም 975 ሮቦታት ካብ 175 ካምፓኒታት ናይ ቻይናን ካብ 200 ዝኾነ ከዓ ዩኒቨርስታትን ኮሌጃትን ዝተወፀአ ናይ ፈተነ ናይ እዩ ነይሩ ማለት እዩ። ዳርጋ ብዙሕ ናይ ተምሃሮ መፈተን እውን ዝነበሮ ምስ ምንባሩ እዞም ተምሃሮ እዚኦም ንዓመት ዓብዮም ኣብ ከመይ ደረጃ እንታይ ዓይነት ሮቦታት ሒዞም ክመፅኹም ዝኽእሉ እሱ ጥራይ ደይኮነ ካብዚ ተበጊስና ሮቦታት ኣብ ምንታይ መዓላ ክበፅሑ ወይ ክወርዱ ክእሉ ብኣሽሓት ክስርሑ ጀሚሮምሉ ኣብ ዘለዎ ግዜ ንብዙሕ ትንተናታት ክወሃቦ ዝኽእል ኮይኑ ኢኻ ትረኽቦ። ስለዚ እዚ ናይ ሮቦት እዚ ንመፃኢ እንታይ ማለት እዩ እንተዳ ኢልና ብሓፈሻ ሮቦታት ካብ ፋብሪካታት ካብ ቤት ዕዮታት ወዘተ ወፂኦም ኣብ ገዛውቲ ዝኣትውሉ ዘለዉ እዩ ማለት እዩ። ስዒቡ ተዳልዩ ዘሎ ትንተና እምበኣር ካብ ቻይና ወፂና ናብ በዓል ጃፓን፣ ደቡብ ኮርያ፣ ሕብራት መንግስታት ኣሜሪካ ወዘተ ኢና ክንከይድ። እዞም ዓበይቲ ዝበሃሉ ካምፓኒታት ወይ ትካላት ከ ኣብ ሮቦት ዘለዎም ስራሓት ኣበይ ደረጃ በፂሑ ኣሎ? ካብ ሎም ጀሚርና ነቶም ዓበይቲ ዝበሃሉ ሮቦታት በብሽሞም እንዳፀዋዕና ክንከይድ ክንክእል ኣለና። ምክንያቱ ኣየናይ ሮቦት ወይ ኣየናይ ካምፓኒ ሮቦት ኣበይናይ ደረጃ በፂሑ ኣሎ? ቀዳማይ ካልኣይ ሳልሳይ ተባሂሮም ኣብ ዝስርዕሉ ግዜ እውን ስለ ዘለና ማለት እዩ። ብሓፈሻ እምበኣር ሮቦታት ካብ ገዛ ካብ ፋብሪካታት ወፂኦም ኣብ ገዛ ይመፁ ኣለዎ ካበልና እስከ እዛ ምስቲ ዝሓለፈ ሰሙን ዘቕረብናዮ ሞባይል ኣጠቃቅማ ኣብ ገዛ ኣብ ስራሕ ወዘተ ዝብል ምስኡ ኣተኣሳሲርና ከምዚ ዓይነት ሮቦት ኣብ ገዛ መድለየና ዶ ኢልና ከዓ ሓደ ኒሽተይ ሲሙሌሽን ወይ መርኣይ ትኸውን ቪድዮ ሰሪሕ ኣለው ንዓ ተኸታቲልና ንምለስ።

መቸም እዚ ኣቐዲምኩም ክትርእይዎ ፅናሕኩም ንገሌና ከየድልየና ይተርፍኒ እዩ። እዚኣ ቪድዮ እዚኣ ክሰርሓ ከለኹ ብኤኣይ ገይረ ንምንታይ እያ? ሓደ እቲ ፀኒሕና ንገልፆ ሮቦታት ኣበይናይ ደረጃ ኣለዉ ዝበሃሉ፣ ብፍላይ ድማ ኣርቲፊሻል ኢንቴሊጀንስ ምስ ተወሰኾም ከመይ ኮይኖም ኣለዉ። ስለዚ ካብ ሮቦት ጥራይ ዘይኮነ ሰፍ ዘይብል ዓብዪ ናብ ሰብ ዝቀረረብ ብልሒ ሒዞም ኣብ ጎና ድዋ ብብሉሉ ግዜ እቲ ዝበልካዮም ክገብሩን ካብ ድበልካይ ሓሊፎም ውን ባዕሎም ተረዲኦም ክኸዱ ዝኽእሉሉ ማለት እዩ። ቅድሚ ናብቲ ተዳልዩ ዘሎ ንዓለማዊ ትሕዝቶ ናይ ሮቦታት ምዕባለ ናይ ሮቦታት ዝገልፅ እምበኣር ንሓደ ሮቦት ሰብ መሰል ሮቦት እንተዳ ኣርቲፊሻላዊ ብልሒ ተወሲኽዎ ከመይ ክኸውን እዩ ዝብል ምስ ተቐዲምኩም ክትርእይዎ ኣፀናዕኩም ብኤኣይ ዝተሰርሐት ቪድዮ ክንረኣዮ ከለና፣ ብሓፈሻ ዓይነታት ናይ ኤኣይ ኣብ ሮቦት ክንሪኦም ከለና እቲ ቀዳማይ ወለዶ ናይ ኤኣይ ዝበሃል ምናልባት ቶም ቀለልቲ ዝበሃሉ ክሳብ ዝሓለፉ 20 ዓመት ክንገብረሎም ዝፀናሕና እዩ። ምክንያቱ ካልኩሌተር እንተዳ ርኢናያ ዝኾነ ቅማረ ዝገብረልና እዞም ሰርች ኤንጂንስ ዝበሃሉ ንሓደ ነገር ደሊኻዮ ካብ ዝተፈላለዩ ዌብሳይታት ካብ ሚሊየንስ ኦፍ መወከሲታት ኣምፅኡ ሓንቲ ክሰርሓልካ ዝኽእል ዝተፈላለዩ ትንተናታት ክሰርሓልካ ዝኽእል እዚኦም ቀዳማይ ወለዶ ክንብሎም ንኽእል። ካልኣይ ወለዶ ንብሎም እቶም ጀነሬቲቭ ኤኣይ ዝበሃሉ እዮም። ጀነሬቲቭ ኤኣይ ዝበሃሉ ቪድዮ ሰርሑልካ፣ ስእሊ ሰርሑልካ፣ ወይ ከምዚ ቀዲምና ክንሪኢ ፀናሕና ኮሚክ መምሃሪ ወዘተ ወዘተ ክሰርሑልካ ይኽእሉ። እዚኦም እቶም ጀነሬቲቭ ኤኣይ ንብሎም እዮም። እቶም ሳልሳይ ሶሻል ሜድያ ኤኣይ ዝበሃሉ ሕጂ ዝመፁና ዘለዎ እዮም። እዞም ናይ ሶሻል ሜድያ ኤኣይ መዓልቲ ሓሊና ንዛረበሎም ክኾኑ እዮም። ምክንያቱ ኩሎም እዞም ንሪኦም ፖስት ዝኾኑ ኣብ ፌስቡክ፣ ኣብ ትዊተር፣ ኣብ ኢንስታግራም ወዘተ ቀደም ብሚእታዊት ብሰብ ጥራዮም ዝካየዱ ነይሮም። ኣብዚ እዋን እዚ ግን ካብ 30 ክሳብ 50 ሚእታዊት ዝበፅሑ ኣብ ዝተፈላለዩ ዌብሳይታት ዘለዉ ፖስት ዝኾኖም ነንብቦም ንሪኦም ንዕዘቦም ትሕዝቶታት ሰብ ከይተሳተፈ ኣውቶሜትድ ድኾኑ ብናይ ሶሻል ሚድያ ኤኣይ ዝስርሑ እዮም። እዚኦም ሓደ ሰብ ፖስት ምስ ገበረ ዝውሃብ ኮመንትስ እንተዳርዩናዮም ኣብ ታሕቲ ሓዊስካ ማለት እዩ ብኤኣይ ዝግበሩ እዮም። ካልእ ኣብዚ እዋን እዚ ብፍላይ 2026 ዝመፁ ዘለዉ ካባይ ጀሚርካ ቅድሚ 2025 ሰሚዕናዮም ዘይንፈልጥ ዓይነታት ሮቦት ከዓ መፂኦምና ኣለዉ። እዚ ንዓመተ 2026 ዘኸልዐ ዓይነት ሮቦት ኤኣይ ኮይኑ ሎሚ ኣብ ሮቦት ኣትዮም ክንሪኦም ኢና ማለት እዩ። እቲ ሓደ እቲ ኤጀንቲክ ኤኣይ ዝበሃል እዩ። እዚ ባዕሉ ናትካ ትእዛዝ ከይተፀበየ ኢሜይልካ

ድምልስ ኣብዚ ቲኬት ቡክ ግበረለ ኢልካዮ ቲኬት ቡክ ዝገብር ማለት ኣዋዳዲርካ ኣሎ ማዓንቲ መገሻ ኣላትን እሞ ኣዋዳዲርካ ዝሓሰረት ኣብታ ናይ ሰዓ 8 ቆረፀለይ እንተዳ ኢልካዮ ኤጀንቲክ ናትካ ኤጀንት ኮይኑ ከይዱ ዝተፈላለዩ ስራሓት ዝሰርሕ እዚ ኤጀንቲክ ዝበሃል። እዚ እውን ዓብዪ ሸፈነ ሂብና ድመፅ ዘሎ መደባትና ንሪኦ ክኸውን እዩ። እቲ ሓምሻይ ድማ ኢምቦዲድ ኤኣይ ዝበሃል እዩ። እዚ ኢምቦዲድ ኤኣይ ንብሎ ከዓ ሓደ ኤኣይ ኣብ ውሽጢ ሰብ መስር ሮቦት ኣትዩ ክሳብ ሕጂ ብሶፍትዌር ደረጃ ጥራይና ንፈልጦም ዘለና። ናብ ኢምቦዲድ ምስ ኣተወ ግን እዚ ኤኣይ ኣብ ውሽጢ ሰብ መስር ሮቦት ኣትዩ ዝሰርሖ ዝተፈላለየ በልሕ ወይ ከዓ ፍሉይ ብልሕ ዘለዎ ሮቦት ማለት እዩ። ክልቲኦም እዞም ኤጀንቲክ ኤኣይ እታ ኢምቦዲድ ኤኣይ ዝበልናዮም ሕጂ ክልቲኦም ካብ ዓመት 2026 ጀሚሮም እንዳተኸልዑ ዝኸዱ ዘለዉ ዓይነታት ኤኣይም ማለት እዩ። ስለዚ ብሓፈሻ ነዚኦም ዓይነታት ኤኣይ እንተዳርኢና እዛ ስዒባ ተቐርብ ሕፅር ዝበለት ከዓ ሮቦት በፂሕዎ ዘሎ ደረጃ በብዝተፈላለየ ትካሉ ክርኢና ንምለስ ኢና።

ዋላ እኳ ቻይና ብከምዚ ክንዕዘቦ ፀናሕና ንዓለማዊ ሰብ መሰል ሮቦታት ትመርሕ እንተላ እቲ ብኻልኦት ሃገራት ክገጥማ ዝኽእል ውድድር ግን ኣቃሊልካ ዝረአ ኣይኮነን። ሃገራት ጃፓን፣ ደቡብ ኮርያ ከም ኣብነት እንተወሲድና ካብቲ ብቕልዕን ዘይቅልዕን ወይ ዝግለፅን ዘይግለፅን ናይ ኤኣይን ሮቦቲክስን ስራሓት ካብቲ ክንግምቶ ንኽእል ንላዕሊ እዩ። እዘን ክልተ ሃገራት ከፊትንኦ ዘለዋ ቤት ትምህርቲ ሰባት ሮቦቲክስ ዝመሃሩሉ ቤት ትምህርቲ ዘይኮነ ሮቦታት ባዕሎም ዝተፈላለየ ስልጠና ዝወስድሉ ማእኸላት እዩ።

ኣብ ጃፓን ዘሎ ቺባ ዝተባሃለ ናይ ሮቦታት መሰልጠኒ ማእኸል እንተርኢና ኣብ ሓደ እዋን 40 ሮቦታት ከሰልጥን ዝኽእል ማእከል ኮይኑ ሓደ ሰብ ወይ ትካል ሮቦት ምስ ገዝአ ነቲ ክሰርሖ ዝደሊ ስራሕ ንኽዓይ ወይ ንኽኸውን ዝኸውን ስልጠና ንኽወስድ ናብዚ ቤት ትምህርቲ የምፅኦ ማለት እዩ።

ናብ ደቡብ ኮርያ ምስ ንመጽእ ድማ ኣብቲ ናሽናል ሮቦቲክስ ፕሮግራም ዝተሰሜ ፕሮጀክት ናይ 2.3 ትሪልዮን ዎን ማለት ናይ ከባቢ 1.6 ቢልዮን ዶላር ብምስላዕ ክሳብ 2030 ኣብ ዘሎ ግዜ ንሮቦት ዝኸውን ናውቲ ንምፍራይ ዘገልግል መሳርሒ እንዲዘስርሕ ወፍሪ ጀሚሩ ይርከብ።

ኩባንያ ተስላውን ነቶም ብኦፕቲመስ ዝፍለጡ ሮቦታቱ ብኤኣይ ዝተደገፉ ናይ ሳልሳይ ወለዶ ፍርያት ንምውፃእ ነዚ ውድድር ተሓዊስዎ ኣሎ።

ሃጊን ፌስ ዝተባህለ ናይ ሮቦታት ትካል እውን ነቶም ማይክሮዳክ ዝሰመየን ከም ብልሒ ዘለዎ ባምቡላ ዘገልግላ ብኣስታት 6,000 ናቕፋ ዝሸጠን ዘሎ ሮቦታት ንመፃወቲ ቆልዑ ካብ ምቕያር ሓሊፈን ቆልዑን ዓበይትን ኣብ ምዝንጋዕ ዓብ ተራ ይፃወታ ኣለዋ። እዘን ሮቦታት ፍሉይ ዝገብረን ድማ ብናትካ ፕሮግራም ድላይካ ክኾናልካ ፕሮግራም ክትገብረን ዘኽእላ ምዃነን እየን።

በዚ እምበኣር ዝፀንሐ ቴክኖሎጂ ሮቦታት ብልሒ ኤኣይ ተሓዊስዎ ሰብ መሰል ሮቦት ዳግም ዝትንሰኣሉ ዘሎ ዓመት ኣቢልዎ ዘሎ ንዓመተ 2026። ኢምቦዲድ ኤኣይ ከም ሓድሽ ቴክኖሎጂ ሮቦት ድማ ንኽንቀሳቐስ ዝፀንሐ ኣካላዊ ሮቦት ዳርጋ ትንፋስ ጥራይ ከም ዝተርፎ ዝገብር ክኾን ከሎ ኩሉ ተደማሚሩ ሰብ መሰል ኣብ ክንዳኻ ኮይኑ ክውስን ዝኽእል መደብ ዘውፅእ ናብ ሰብ ዝቐረበ ዝኾነሉ ግዜ መጺኹም ዘሎ ዘርኢ እዩ።

እቲ ኣብ ቀረባ ዓመታት ንፅበዮ ሮቦት ጌምስ እምበኣር በዞም ዝተጠቕሱ ኣብ ፍሉይ ቤት ትምህርቲ ዝሰልጠኑን ዝስልጥኑ ዘለውን ዝምዕብሉ ዘለዉ ዝኸውን ኣሎ ማለት እዩ። ምዝ ኩሉ ድማ እቲ ምዕባለ ከመይ ከም ዝኸውን ንምግማቱ ዘሸግር ኣይኮነን።

ማርከስ ዝኸበርኩም ተኸተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተሉ ፅናሕኩም ሎሚ ካብ ዝተዳለዉ መደባት እዮም ነይሮም። ካብዚ ናይ ሎም መዓንቲ መደብና ገለ ሓድሽ ነገር ተማሂርኩምን ተዘናጊዕኹምን ከም ትኾኑ ተስፋ እናገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንረኸብ ንሎሚ ስለምክታልኩም ደጊመ የመስግን። ሰናይ ቅነ

0: መደም ናትራን ኣብ ሰሙን እዙ ዝተፈላለዩ ቅድታትን ኣፀዋውታን ሙዚቃን ኣሎ። ሓደ ካብኡ ናይ ኦርኬስትራ ዝግበር ምርኢት እዩ። ንጥፈት ኦርኬስትራ ኣብ ሃገርና እኳ ኣብ ዝቐረበ ዓመታት ዝጀመረ እንተኾነ ኣብ ዓለምና ግን ናይ ነዊሕ ዘመናት ታሪክ ኣለዎ። ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኦርኬስትራ ምርኢት እንታይ እዩ ዝመስልን ብኸመይ ይዳሎን ካልእን ብሓፈሻ ምስ ምርኢት ኦርኬስትራ ዘላሊ መደብ ናባኹም ክነብሎ ኢና።
1: ኦርኬስትራ ዝበሃል ሓደ ጉጅል ናይ ሙዚቀኛታት እዩ። ዝተፈላለዩ መሳርሕታት ዝዓደቁ ብዙሓት ሙዚቀኛታት ኣብ ሓደ ተጠርኒፎም ንሓደ ፀወታ ንሓደ ድርሰት ናይ ሙዚቃ ደርፊ ተዋሂዶም ከቕርቦ ከሎ ኦርኬስትራ ኢና ክንፅውዖ ንኽእል።
0: ኣብ ምዕባለ ዝርከባ ሃገራት ብዝሃንፀኦ ሰማይ ጠቀስ ህንፃታትን ካልእን ጥራይ ዝምዘን ኣይኮነን። ኣብ ፊሊፒንስ ዘሎ ምዕባለ ርዱእ ብምዃኑ እንተኾነ ግን ነቶም ኣብ ዝተሓተ ደረጃ ዘለዉ ዜጋታታ ጠመተ ዘለዎ ብዘይምዃኑ እውን ንብዙሓት ሃገሪሙ ዘሎ ሓቂ እዩ። መደብ ዳሳስና ብዛዕባቶም ኣብ ሓደ ቁሸት ናይ ፊሊፒንስ ዝቕመጡን ካብ ጓሓፍ ምግቢ ኣርዮም ዳግማይ ኣብሲሎም ናብ መሸጣ ዘብፅሑ ዝዳሰሰ መደብ ይክኸውን።

ኣብ ግዜ ብረታዊ ቃልሲ ዕዙዝ ኣበርክቶ ካብ ዝነበረን ተጋደልቲ ኣዴታት ዝኾነት ከራሪት ኣኽብረት ፍስሃየ ዘላል መደብ ኣብ ንኡስ መደብና ፍኖተ ህይወት ክቐርበልና እዩ።

ተኸታታሊት ፊልምሳ እውን መበል 30 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮ ቪድዮታት እውን ካብ መደብና ትራን ሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 5 መስከረም ልክዕ ሰዓት 2 ፍርቓን ድሕር ቀትሪ፣ ድግማ ሓሙስ 10 መስከረም ልክዕ ሰዓት 4 ድሕር ቀትሪ። መደብ ናትራን ገባ ገባ።

0: ዋላኳ ኣብ ገለ ክፋል ኣካሉ ተጣቢቑ ብዝርከብ ባምቡላ ዝንቀሳቐስ እንተኾነ ልዕሊ ጥዑያት ሰብ ክልተ እግሪዩ ግና ናብዝናብተን ክብል ዝርአ ሂወት ብንእሱ እንከሎ ብዝደርደረትሉ ብድሆታት ክሕይልን ዘይከኣል የለን ዝብል ትምህርቲ ብግብሪ ክቐስምን ዝኽኣለ ብምዃኑ ኸኣ ንዘጋጥምዎ ብድሆታት ክምክቶም ኣይጽገምን 18 ግዜ ዝተወግአ ተጋዳላይ ምዃኑ ምስ ፈለጥካ ኸኣ ፈጣሪ ማዕለ ሰብካ ክገብረካ ስለ ዝደለዩ ሓንቲ እግርኻ ቈሪጹካ ዝብል ኣባህላ ዘዘኻኽረካ ተጋዳላይ እዮም ጻዕሪ ህርኩትነት ሕውስ ምዃን ርህርህን ምቕሉልነትን ዝኣመሰላ ባህርያት ህዝባዊ ግንባር ምስኡ ኣብ እትዕልለሉን እትቐርበሉን እዋን ዝያዳ እተስተማቕረን እየን ብዛዕባ ብጾቱን ህዝባዊ ግንባርን ኣዕሊሉ ኣይጸገብን ሂወት ዝቐረበትለይ ብድሆታትን ህዝባዊ ግንባር ዝገበረለይ ኣልያንዩ ሰብ ገይሩኒ ድማ ዝብል ሙሉእ ስሙ ተጋዳላይ ተወልደ መንግስት እዩ ዝበሃል ካብ ኣስመራ 20 ኪሎ ሜትር ንሸነኽ ደቡብ ርሒቓ ኣብ እትርከብ እምበይቶ ትበሃል ዓዲ ተወሊዶም ኣብኡ ተወሊዱ ድኣ እምበር ሂወት ካብ ዕድመ ቁልዕነቱ ኣትሒዛም ንዓቐበ ቕልቁለት ስለ ዝፈረደቶ ኣብ ዝተፈላለየ ዓድታት ናይቲ ከባቢዩ ዓብዮም ተወልደ ገና ወዲ 4 ዓመት ከሎ እያ ወላዲቱ ብሞት ተፈልያቶም ኣይጸንሐን ድማ ወላዲኡ ሓረስታይ ብምንባሩ ሓዳስ መርዓት ክእቱ ግድን ስለ ዝነበረ ተወልደ ናብታ ኣብ ዓዲ ሓወሻ ትነብር ዝነበረት ዓባዩ ብምኻድዩ ኣብኡ ምንባር ጀሚሮም ዓባዩ ኣገልጋሊት ቤተ ክርስትያን ቅዱስ ሚካኤል ዓዲ ሓወሻ ብምንባራ ናብርኡ ኣብ ደገ ሰላም ኮነ እዚ ዝሕደረሉ ጽልዋ ከይኮነ እውን ኣይተርፍን ኣብ ኣገልግሎት ቤተ ክርስትያን ንፉዕ ድያቆን ኮነ ኣብቲ ጸቢብ ናይ ትምህርቲ ዕድል ዝነበረሉ ግዜ ድማ ዘኽታም ስለ ዝነበረ ናይ ኣካዳምያዊ ትምህርቲ ክምሃር ዕድል ረኸበ
1: ኣብቲ ካዳሚ ምስ ኣተኹ ከዓኒ እንደገና እቲ ካዳሚ ኣይሓደሰኒናዓይ ቀዳማይ ክፍሊ ምስ ተምሃርኮስ ካልኣይ ክፍሊ ነጢረ ሳልሳይ ተማሂረ ይሽምድዶ ነይረ ከምዚ ናይ መፅሓፍ ቅዱስ ነቲ መፅሓፍቲ ናይ ቤት ትምህርቲ መምህር ተኽልክኤል መምህር ሰማርያም ዝበሃሉ ነይሮም መምህር ደናሳቸው ዝበሃሉ ነይሮም ይገርሞም ነይሩ ሳልሳይ ምስ ተምሃርኩ ነቲ ሳልሳይ ሸምዲደ እንደገና ራብዓይ ከይተምሃርኩ እዮም እንደገና ናብ ሓምሻ ይሕሊፎምኒ ሕጂ እቲ ዝኽትምና ግዲ ኣኽለካ ኢሉ እቲ ኣምላኽሲ ኣብቲ ትምህርትስ ከፊትለይ ክብለካ ክኢል እየ ኩልና ሓደ እንዲና ንፍጠር ደቂ 9 ወርሒ ግንኸፍተልካ ኣነ ከዓ ሽዑድ ሓስባ ዝነበርኩ ምስቲ ዝነበረኒ ዝኽትምና ከመይ ጌርካ መምህር ኮንካ ከረባታ ኣሲርካ ትኸይድ እያ ነራ

0: ሓረስታይ ብምንባሩ ሓዳስ መርዓት ክእቱ ግድን ስለ ዝነበረ ተወልደ ናብታ ኣብ ዓዲ ሓወሻ ትነብር ዝነበረት ዓባዩ ብምኻድ ዩ ኣብኡ ምንባር ጀሚሮም። ዓባዩ ኣገልጋሊት ቤተ ክርስትያን ቅዱስ ሚካኤል ዓዲ ሓወሻ ብምንባራ ናብርኡ ኣብ ደገ ሰላም ኮነ። እዚ ዝሕደረሉ ጽልዋ ከይኮነ እውን ኣይተርፍን ኣብ ኣገልግሎት ቤተ ክርስትያን ንፉዕ ድያቆን ኮነ። ኣብቲ ጸቢብ ናይ ትምህርቲ ዕድል ዝነበረሉ ግዜ ድማ ዘኽታም ስለ ዝነበረ ናይ ኣካዳምያዊ ትምህርቲ ክምሃር ዕድል ረኸበ።
1: ኣብቲ ካዳሚ ምስ ኣተኹ ከዓኒ እንደገና እቲ ካዳሚ ኣይሓደሰኒናዓይ ቀዳማይ ክፍሊ ምስ ተምሃርኮስ ካልኣይ ክፍሊ ነጢረ ሳልሳይ ተማሂረ ይሽምድዶ ነይረ ከምዚ ናይ መፅሓፍ ቅዱስ ነቲ መፅሓፍቲ ናይ ቤት ትምህርቲ መምህር ተክልክኤል መምህር ስፋርያም ዝበሃሉ ነይሮም መምህር ደናሳቸው ዝበሃሉ ነይሮም ይገርሞም ነይሩ። ሳልሳይ ምስ ተምሃርኩ ነቲ ሳልሳይ ሸምዲደ እንደገና ራብዓይ ከይተምሃርኩ እዮም ንደገና ናብ ሓምሻ ይሕሊፎምኒ ሕጂ እቲ ዝኽትምና ግዲ ኣኽለካ ኢሉ እቲ ኣምላኽሲ ኣብቲ ትምህርትስ ከፊትለይ ክብለካ ክኢል ኩልና ሓደ እንዲና ንፍጠር ደቂ ትሽዓተ ወርሒ ግንኸፍተልካ ኣነ ከዓ ሽዑ ዳ ሓስባ ዝነበርኩ ምስቲ ዝነበረኒ ዝኽትምና ከመይ ጌርካ መምህር ኮንካ ከረባታ ኣሲርካ ትኸይድ እያ ነራ ተሓልሚ ሽዑ ብቲያ ግዜ እቲያ ዝነበረት ሓደ እዋንሲ ሰለስተ ቅርሺ ነይረን ዝኽፈላ ነቲ ቤት ትምህርቲ ማለት እዩ። ብልጫ ወሲደሲ ኣብቲ ብልጫ ዶጅ ምስ ካልሱ ጥራዝ ቢሮ መደምሰስ እዚ ብፕሮትራክተር እዚ መስመራት ይድዕደለካ እዚአን ኩሉ ግዜ ኣነ ብታ ቤት ትምህርቲ ለ ኣነ እየ ድወስደን ናተይ ዑዛኣት እየን እሰ እንተመፅአን ከ ን ትምህርቲ ክቅፅል ዝኽእል ኣነ ስርሐ ኢለ ዳሓስክዎን እየን ካብ ሓሙሻይ ዝነብር ኩሉስ ሰሊ ዝኸፍለለይ ስኢነ ኣቦይ ገይሹ ኣብ ኩሉ በፂሐ ስይነ ሓምሳ ተምሃሮ ኢና ነርና ትምህርቲ ነተን ሰለስተ ቅርሺ ዘይከፈለ ሰብ ባጅሉ ኣይወሃብኒ ይብለና ንጎ ቤት ትምህርቲ ከይድና ዘይከፈለ መን ይብለና መምህር ደናሳቸው በይነ ኣነ ጥራይ ውጣቢለ እንታ ኮንካ ዘይትኸፍል ኢልኒ መምህር ደናሳቸው ኣደይ ምውት እያ ኣነ ዘኽታሚ ኣቦይ ከዓ የለን ጀረብረብ ምስ በልኩ ቆይቆይቆይ ቁጭበል ኢልኒ ኣብ ዕረፍቲ ምፀኒ ኢልና ኣብ ዕረፍቲ ኣነ ከይደ ኩሉ ትሽግረይ የዕሊለዮ ምሳሕ ናይ ስልጣን እያ ነራቶም ምሳሕ ኣብሊዕኒ ባዕለይ ክኸፍሎ ኢልኒ ባዕሉ ከፊልዎ እቲ መምህር ደናሳቸው ሓደ በቲ መንፋዕተ ይርእዩ ካልእ ከዓ ምእዙዝነተይ ብዙሕ ፊዕፊዕ ድብል ተምሃራይ ኣይኮንኩን ነይር ምስቲ ዝኽትምና ዝነበርክዎ
0: እንተኾነ ግን ሕድስ ኣብ ሕቕፎ ዓባየ ኮይነ ዝሓሸ ምንባር ከስተማቐረ ኣብ ዝበለሉ እዋን እታ ክንዲ ውላዲቲ ኮይና ተሐንቅቆ ዝነበረት ዓባይ እውን ስለ ዝዓረፈት ሽግራቱ መሊሱ ተደራሪብዎ እዩ። ጸገማት ከከም ኣመጻጽኦም እንዳመከተ ጉዕዞ ይቕጽል ኣብ ዝነበረሉ እዋን ግን ኣብ ሻሙናይ ክፍሊ ምስ በጽሐ ዕግርግር ናይ 1975 ስለ ዘርከቦም ትምህርቱ ክቕጽል ኣይከኣለን። ገዛውቲ ነዱ ሰብ ይሕረድ ስለ ዝነበረ እቲ ኩነታት ዝያዳ ጽንኩር ከም ዝነበረ እዩ ዝዝከር። ናብ ኣስመራ እንዳተመላለሰ እውን ይሰርሕ ብምንባሩ እቲ ናይ ዕግርግር ኩነታት ንምንባር ዘጸግም ነቲ ሕለኽላኽ ዝመልኦ ህይወት ተወልደ ድማ መሊሱ ኣጋደዶም።
1: ሰለስተ ጥይተ ተሳሒተ ባር ጅማ ሲነማ ኣፍሪቃ ትበሃል ደላ ናብቲ ቤተክርስትያን ትሰግረላ ብኣ ነጢረ ሰብ ልክ ከም እንስሳት ተቐንፂሉ ሽዑ ከይደ ብኡ ገይረ ብጸሎት ገይረ ብቕሓውታ ገይረ የ ወፅ ሽዑ ምስ ወፃኹ ናብዚ መፅ ኣብዚ ከዓ መዓት ዕግርግር ፀኒሑ ንዓላ ወሪደ ኣብ ዓላ ከዓኒ ኣባሓጎይ ስለ ዝነበረ እታ ፅብቕቲ ተስፋ ገይረ ኣብቲ ጀራዲም ክሰርሕ ጀሚረ ሰሪኖ ጋሎ ፍራንዶ ድበሃሉ እዮም ነይሮም ጋሎ ታሕተዋይ ሰሪኖት ማእከላይ ፍራንዶ ከዓ ሸነክ ማይሓባር ዝነበረ እዩ ሽዑ ኣነ ናብኣቶም መጀመርታ ይኮንኩንኣት እየ ጭወት እየ ከይደ ባዚት እናደጊያት ገብራይ ድበሃሉ ብሓምሳ ሳንቲም እየ ጀሚረ ሽዑኡ ንመዓልቲ ሓምሳ ሳንቲም ማለት ክልተ ርብዒት እኽሊ ማለት እየ ናፍታ ግዜት እያ ንዓይ ብዙሕ እዩ ካብኡ መንፋዕተይ ርኦም ክልተ ደቂ ሰሳሒ ኣሕዋት ነይሮም ኣፍታ ቢንቶ ቅርሺ ክንገብረልካ ናባና ምፃእ ኢሎምኒ መፅአ ጭሩ የድሕሉ ጭሩ ምሕላው ሕጂ ንእሽተይ ትመስለካ ጭሩ ምሕላው ነቲ ፍሩታታት እያ ብጣዕሚ ከዓ ኣገዳሲት እያ ንጡፍ ቆልዓ ከዓ እዩ ዘድልየካ ወንጭፍ ጨጉራፍ ሕጂ እየ ድኸይድ ካብ ቅርሺ ምስ ገበሩለይ ኣበይ ሃብቲ ኬል ዝበሃል ክቡራረ ናይ እንዳ ጋሎ ምስ ረኸበኒ ከዓ ቅርሺ ንፈርኣን ክንገብረልካ ኢልኒ ብቅርሺ ንፈርኣን ከዓ ኣብ እንዳ ጋሎ መፅ ሰሪሐ ሰሪሐ ከዓ ሽዑ ተኽለ ድበሃል ኮብራረ ናይ እንዳ ሰሪኖ ወዲ ሰገነይቲ እዩ ኣብሓጎይ ካብኣ ስለ ዝነበረ እዚ ወዲ ጓል ካስ ኣምፃዮ ኢሎም ለሚኖም ምስ ሰሪኖ ንዓይ ነጊሩኒ ሞንታይ እዮም ክኸፍሉና ኢለዮ ክልተ ቅርሺ ክገብሩልካ ኢልኒ ብክልተ ቅርሺ ከዓ ሰጊረ እቲ ምዕባለ ድመፆ ነበር ክረአ እዮ ክልተ ቅርሺ ማለት ሕጂ ሕርካም እያ ነታ ዕፉን ንሓንቲ ርቢዒት ብካባ እንዳኸትኩ ሓደ ሓሻሺ ነበርኩን ኣነ ንእሽተይ መቕሎ ንእሽተይ ድስቲ

0: ይበራድ ሓንቲ ማንካ እያ ነረናኒ ቁፃር ሽሮ ቁፃር በርበረ ቁፃር ከዓ ኣለዋኒ መብዛሕት እኳ ሓንቲ ቅጫ ምስ ሰንከት ኳ ዳርጋ ሶም እያ ትገብር ትፍሩታታት ስለ ዝበልዕ ነበርኩ።
1: ተወልደ ኣብ ዓላ ጀራዲን እንዳሓለወ ምንባር ምስ ጀመረ እውን ኩነታት ዕግርግር 75 ንኹሉ ከባቢታት ስለ ዝጸለዎ ምንቅስቓስ መካይን ስለ ዝተደረተ ናብ ኣስመራ ከይዱ ዝሽየጥ ዝነበረ ፍርያት ጀራዲን ዓላ ናብ ኣስመራ ክበጽሕ ኣይከኣለን። ብተፈጥሮኡ ጻዕራም ዝነበረ ተወልደ ግና ዋላ እውን ኣብዚ ኩነታት እንታይ ዕድላት ክፈጥር ይኽእል ሓሰው ክብል ተረአየ። በተን ዝነበርኦ ቅሩብ ገንዘብ ኣድጊ ገዚኡ ነቲ ፍርያት ጀራዲን ብኣድጊ ፅዒኑ ናብ ኣስመራ ወሲዱ ክሸጡ ሃቀነ።
0: እዛ 130 ከፊ ኢለ ኣድጊ ምስዕላ ገዚአ ካሴታ ብ35 ብ40 ቅርሺ ገዚአዮ ጠይቀይ ግረ 64 ኪሎ ፅዒነ ዳርጋ ተንሰለይ ክምለሳደ ናይ ምለሳምሲ 200 ቅርሺ ይጠራጠር ነይረ። ምስ ሰበይ ጨብ እንዳልና ኩሉ ሰሓርትና ኢድዎ ዝኸይድ ነይሩ ዋላ ዘዋደቡብ ደቀ ምሓረ ብሃገርና ትኽድና ብጸሎት ብጉልዕ ገርና ወፂና ብኩርባን ቦይቶባ ወፂና ሸዓ ትኽኢልና ብሎኮ እቱ ምስ በልና እዞም ነጋዶ ጫም ብ7 ቅርሺ ንፈረቐን ዕርቡን ሂቦምኒ ኮመደረ ጓህሪ ድመስል ታክሲ ነይረን ዘን ታክሲ 20 ኦቶ ድበሃላ ፅዕን ቢልና ሹቅ ኣይፈልጣን ኣነን በዕለይ ትኽኢልና ምዝ እንተበልካ 64 ኪሎ ብ7 ቅርሺ ንፈረቐ ምሳቡን ወየ ሰልስ ዕፅፊ ኮይኑ ምስ መፀኒ መሊስ እቲ ሞራለይ ከዓ ክሳይ ኮይኑ ተሓዲሱ ብጉያ ጉርዲ ገዚአ ከነዛ ኣድጊ ንዓላ ዓላ ኣቴ ንፅቢሒታ እንደገና ከማ ንፅቢሒታ ከማ እንዳልና እንዳተመላለስና ብዝኾነ ዓብ ብድሆ ነይሩ ኣምሓራ ገፊፎም ሰሊ ተረኪቦም ልካ ልዕሊ 500 ይቐትልዎ ሰብ ነይሮም። ንሕና እንታይ ይገብር ነይረ ሸዓነ ሰንደል ጫማ ገይረ ኣብቲ ሰንደል መስማር ገይረ የድወጎ ነይሩ በብ100 ገይረ ኣብ ጠይቂ ከዓ ትሰፊዮ ከማ እንዳገበርና ከማ እንዳገበርና ብዝኾነ እቲ ህወትና ብከምዚ መሪሕናዮ። ሕጂ ኣነ ነዞም ተጋደልቲ ዕርኩተይ ገለገለ ኢልና ክንጨራርቕ ኮልና ኣነኮ እነትረ ምስ ሮሜር ከዓ ወኒ ነአ ገዲፍ የ መፅ ገለ እንደ ድብሎም ሳዳ ብንሽታ ቀዳሚ ጌርካ ትገድፍ ኣድጊ ምስዕላ እምበሪ እነትረይ እንዳነዓየ ድብሎም ሽዑ።
1: ብድሕሪ ዝተወልደ ኣብ ከባቢ ዓላ ዝነበረ ምንቅስቓስ ተጋደልቲ ጽልዋ ካሕድረሉ ጀመረ። ዓበይቲ ኣርካናት ህዝባዊ ግንባር ብዓይኑ ክርኦም ዕድል ይረክብ ስለ ዝነበረ ድማ ሃሙን ቀልቡን መስገድሊ ህዝቢ ኤርትራ ኾነ። ዋላ እኳ ኣብ 1975 ናብ ህዝባዊ ግንባር ክስለፍ እንተሓሰበ ኩንታል በሊዕኻ ምጻእ ተባሂሉ ተመልሰ።
0: ጽልዋ ስለ ዝነበረኒ ኩሎም ዞም ተጋደልቲ ከዓ በዓል ብራሂም ዓፋ በዓል ወለክኤል ሃይሌ በዓል ብፃይ ስያስ በዓል ሸኽ ኣድም ድበሃሉ ኩሎም ፈልጦም ስለ ዝነበርኩቶም ዓበይቲ መሪሕነት ዝነበሩ ሽዑ ምስኦም ከዓ ይቐርብ ስለ ዝነበርኩ እቲ ናይቲ መግዛእቲ ዝነበረ ሽግር ናይ ህዝብና ከዓ ይርዮ ስለ ዝነበርኩ ጠበንጃኻ ዓጢቕካስ ከመይ ጌርካስ ንጸላኢኻስ ትሰጉግ ከኣኒ ኣብ ሓንጎለይ ተሳኢሉኒ 77 ከ ናብ ህዝባዊ ግንባር ከይደ ካልኣይ ርእሰይ ኢና ከይድና ተቐቢሎምና ከዓ ናብ ባዕድረሱ ወሪድና ሽዑ ማለት እዩ ዕድል ጌርና ወዲ 15 ዓመት እየ ዝኸውን ሰሎሙና ምስ ኣትና ግን ኣዝዩ መሪሩና ድብላዕ ሓሳኹ ፈለኽለኽ ድብል መሪር በቃ ሰንኩትዎ ኢሎምና ተሰንከትና ተበላዕነ ዕረ ሓሳኹ ምስኡ ኸ ተጠፍጠፉ እንታይ ዳ ንገብር ኢና እስከ ጋዓት ንፈትንና ጋዓት ተገበርና ከዓኒ ዕረ ቐንል ጋዓሲ ትፈልጣ ኢኻ ንስኻ ብጠስሚ ገለ መለ ቀሚምካ እያ ትብላዕ ንሕና ከዓ ምስቶም ብፀተይ ኮይና ከዓ ነታ ሽግርካ ክትስገር ኣለዋ ኢልና ሰጊርና እያ። ሰሎሙና ግን ወይ ተቓለስ ወይ ተመለስ እያ ትብለካ ፈታኒት እያ እታ ቦታ ካብኡ ምስከድና ቁሩብ ተስፋ ዝረኸብና ኣብ መፍገር ገሊል ድሓ እንደኾነ ረኺብና ማለት እዩ። ካብኡ ምስከድና እንዳ ህዝቢ ነይሩ ደብዓት ቅጫ ኸማን ርኢና ሽዑተ ኣዴታት ገለመለ እንዳ ህዝቢ ዝዕቀብሉ እዩ ነይሩ ተስፋ ሰበርቀ ጠኻ ትሕክምና ዝነበረ እዩ ድሓ እንደኾነ እቶም ተጋደልቲ ኸዓ ንዓና ይርእዩ ንሕና ንዖም ንርኢ ሞራል ውና እቶም ተጋደልቲ ኸዓ ለባማት እዮም ምሁራት እዮም ዓበይቲ እዮም ንሕና ኸዓ ንኣሽቱ ኢና ከም ሸዊት እዮም ድብህጉና ንሕና ከዓ ንሪኦም ባህጊ ስለ ዝነበርና ክንፅምበሮም ከዓ ንሕና ውን ባህጊ ነይሩና ከምኣ ኢልና ብሊቓት ኣብ ብሊቓት ከዓ ርኢ ተበልካ ትርዋ ብሊቓት ኣብዚኣ መዕለሚትኩም ምስ በሉና ጥዕም ተበልና ዝማይ ከዓ ዕረ ዶ ትፈልጦ ኢኻ ዕረ እዩ ትማይ ግን ተፃዊርናዮ ኣብ እምኒ ኢኻ ትስንክት ፀፊዕ እምኒ እቲ እምኒ ከም መቑሎ ኢኻ ትጥቀመሉ መቑሎ ኣይረኣናን ሽዑ ኣነ ስሒቀ እዮም ከማ ናታት መቑሎ ተማልኡ ዶ ይብሉና ኢለዮም ከማ ንሽዑ ሰሓቅ መይቶም ሽ ከምዚ ኢልካ ተወልደ ኢሉኒ እወ ኣነስ መቕሎ ንእሽተ ነራት ንኻ ንተማላእኽልኩም ነይረ ገለ ኢለ ስሒቀ እዮም እቲ እምኒ ፀፊሕ እምነ ሓዊ ምስ ገበርካሉ ይረስን ዶ ቃዕ እብል ስበር መሊሱ ገሊኡ ኹን ኢላዱ ብከምዚ መገዲ ከዓኒ ነቲ ምረት ተፃዊርናዮ ከይድና ማለት እዩ
1: ናብ ህዝባዊ ግንባር ምስ ከድኩ ክንዲ ኣቦና ደን ዝኾነኒ ውድብ የረኺበ ዝብል ተወልደ ምስ ብፆቱ ነቲ ክምሃር እሞ ተማሂሩ መምህር ክኸውን ዝነበረ ሕልሙ ዝኾለፈ ብዙሓት ኣዕርኽቱ ዝቐተለ ንህዝቢ ኤርትራ ብክቱር ጭኮና ኣብ ኣርዑት መግዛእቲ ኣእትዩ ዘበሳብስ ዝነበረ ጸላኢ ካብ መሬት ኤርትራ ሓንሳብን ሓዋርን ጸሪጉን ንምእላይ ኣብ መሳርሒ ህዝባዊ ግንባር ኣትዩ ብተወፋይነት ክጋደል ጀመረ
0: ብድሕሪ ናይ መዓሚደ ኩናት ሓውድ ኩናት እዩ ድመጽእ ብማዓሚዳ ኣትዩ ብማርሳ ጉልቡብ ኣትዩ ናፍቲ ደጀን ናይ ህዝባዊ ግንባር እዩ ክኣቱ ትጸላኢ ናይ ምዝላቅ ከዓ ናይ ከበሳታት ኣሎ ናይ ዒላበርዕድ ኣሎ ናይ ኩሉ ኣሎ ደንደን ናቕፋ ምምጻእ ኣሎ እዚ ኩሉ እዚኢታት ከዓ ሽግር ነይርዎ እቶም ንሕና ንዓና ዝዕልሙና ዝነበሩ ሰባት ሓለፍቲ ዝነበሩ ብምልኦም ናብ ሓይልታት እዮም ከቲቶም ሽዑ ንሕና ብንሕና ኢና ሽዑ ሓለፍቲ ኮይንና ተሓላፍነት ስ ካብዚኣ ትጅመረና ንዓና ኣነ ሽዑ ካብቶም መራሕቲ መሳርዒ ዝኾንከ ኣነ ካሕሳይ ገብሪ ህይወት በየነ ባርኩር ገለ ድበሃሉ ብሓንሳ ኢና ኮይንና ሽዑ ስለምንታይ ካብኣቶም በሊፅና ኣይኮንናን እቶም ካኣሊናን ክመርሑናን ፀንሑ ኸይዶም ናፍቲ ዛዕበየ ዕማም ስለ ዝኸዱ ማለት እዩ ወይ ኮማንዶ ዳሓሰቡና ኣይጣዓሞምን ተሓንቲ ሓይሊ ንሰሜናዊ ሳሕል ተሓንቲ ሓይሊ ከዓ ንግንባር ናቕፋ መፂና ኣብ ትሕቲ ብሪጋደር ጀነራል ኣብርሃ ካሳ ኣብ ትሕቲኡ ኮይንና እቲ ዝተዋህበና ዕማም ክንዓምም ጀሚርና በዚ መገዲ ካ 79 ተበግሶ ተወዲኣ ኣብ ዓዲ ሽሩም ዓሪድና ሽዑ ኣብ ብርጌዳ ተእትዮምና ኣነ ብርጌድ 51 እንዳ ሓደ ከዓ ተመዲበ ኣትየ ንብለካ
1: ተወልደ ክራር ይኽእል ስለ ዝነበረ ኣብ ናይ ዕረፍቲ ግዜኡ ኣሃዱ ከፃውትን በቲ ኣሃዱ ፍቱ ክኸውንን ከኣለ ተወልደ ማንጁስ ትብሳ ጓለ ጊባቶ ድማ ኣብ ዓበይትና ኣሽቱን ውግኣት ምስ ብፀቱ ብምዃን ኣንጻር ጸላኢ ተረባረበ
0: ታሻድሻወራር ኣዝያ ሓያልያ ንዓለም ኣውጁ ጥሩምባ ነፊሑ ዝተበገሰላ እያ በቲ ድፋዕ ዝሰራሕናዮ ብዓረሮት በቲ ዝኽብለካ ፀናሕኩሽ ስከትናውሉ ሓርጠጠት ክንዲ ድመፅእ ሲ ብፀጋማይ ሳልሳይ ግንባር በግራዕ ብቦሊቦል ብስከትናቡል ዝበሃል ኣሎ በዚ ማይካላሽን ዝበሃል ኣሎ ብኡ ይመፅ እዩ ነቲ ዝነበረና ድፋዕ ጠንጢና ከይተዋጋእናሉ ንበዓል ሳልፈር ታባዊ ፍያት ኢና ኸድና ኩሉ ግዜ ፀጋምና እንዳ 58 እያ የማና እንዳ 77 እያ እንዳ 58 እንዳደፋና እንዳደፋና ኣብቲ ናይ ታባዊ ፍያት መሪር ኩናትታ መጀመርታ መሪር ኩናት ዘጋጠመቶም እንዳ 58 እዮም ንሕና ከዓ ድሓር ተደሪብናዮም ንሕና ዓብ ዋጋ ከፊ ኢልና ጸላኢ ሽዑ ባንዴራ ተኺሉ ኣብቲ ኣባዊ ፍያት ናቕፋ ርአያ ኢሉ በዓል ከብዕለላ ጽበያ ነበረት እዮም ምስ ባንዴሪኦም ጠቕሊልና ኸኒ ንናብሮኢና ዝዲፍናዮም ሽዑ ብምሉ እንዳ ስጋ ዝበሃል ሳልፈር ዝበሃል በዓል ሳልፈር ንናብሮ ከምዚ ጌርካ ኸትርዮም ጸፍዕ ኣሎ ታንክታት ኣሎ ድራዓት መካይን ኣለዋ ዘይተኣደነ እዩ ተጋዳላይ ግን ሓደ ን10 እንዲ ድበሃል ሓደ ን20 እያ ድብለኳ ኣነ ለይትን መዓልትን ዋርድያ እንዳ በዓሉ እንዳወፀስ በዓሉ እንዳተዋግአ ጥሜት ከኣሞ ክነግረካ ኣይክእልን ኢን 7 መዓልቲ መበል 8 መዓልቲ ጉስማጥ ኖርወይ ትበሃል ገሬ ትበሃል ኮሚሽነር ጋንታ እሱ ኣዚሩልና ሕጂ ኣብቲ ግዜ እቲ ዘይነበረ ኣይከኣምነየካን እዩ በርካ ሓንቲ መዓልቲ ከይተመሳሕተ ውዒሉ ስ ፆመይ እንደ ውዒለ እዩ ድብል ሰብ 7 መዓልቲ ግን ከይበልዐ ተጋዳላይ ተዋጊኡ ሽዑ እንታይ እዩ ዝገይርዎ ሃገር ድልት ወኒ ኒሕ ንመግዛእቲ ምረት ምስጓግ መበል 8 መዓልቲ 6 ዳሓዘት ወፋዕፋዕ ትብል ሂቦምና ንዓ ቀሚስና ሓንቲ ደሓን ዝነበረትና ሽዑ ጸላይ ንደፍኦ ይደፍኣና ስለ ዝነበርና ምዉታት ንረክብ ስቃጥላ ጉስማጥ ሓደ ክልተ ትረክብ ተማቒልካካ ትበልዐን ታብራሾማይ ኣብ 5-6 ሰብ መዓጎ መዓጎ ኢኻ ትምዕጉ እቲ ጽንዓት ዝነበረ ተጋዳላይ ሽዑ ክነግረካ ይክእልን እየን ኣዝዩ ከዓ ዋጋ ከፊ ኢልና ብሉፃት ተጋደልትኻ ከፊ ኢልና ሻድሻወራር ብሉፅ ተጋደላ እዩ ተኸፊልዎ እቲ ብሉፅ ተደይክፈል ከዓ እቲ ህቦብላ መጺኢ ዝነበረ ወላ ሓንቲ ዝኽልክሎ ኣይመሃለዎን ነይሩ ሻድሻወራር ምስ ተወድአ ከዓኒ ተሰዊኦም ድውጋ ትውጊ ድቑረፅ ተቆሪፁ ዳግመ ስርራዕ ከይድና ሽዑ ድዘኽተምና ኣላ እያ ክንሪኦም ጸናሕና ብፀት ዝሰኣና ኣሎ እዩ ኣቦታት እዮም ንሳቶም ዘኽቲምና ኣብለካ ሽዑ ዝኽትምና ከምዝቦኸና ኣድያ ክንድሞትካ ዘኽቲምና ለከ ሰውራስ የፋቅር እምበር ያማኑን ዝበልኩላ ኣነ ሸዓ እያ ጸሚና ቆሪርና በንጻሩ ግን ተሓላፍነት ናባና

0: ምዃኑ ትኽምልሙልና ፀንሑስ ከዓ ተረዲእና ዓቕምና ዘፍቅዶ ከዓ ተሓላፍነት ተሰኪምናኻ ኣበርኪትናሉ ነቲ ውድብ ካብቶም ተረፉ ኮይንና ኸ ንዛረበሉ ኣለና ማለት እዩ።
1: ብሉፃት ተጋደልቲ ኣብ ቅድሚ ዓይኑ ክስውኡ ዝተዓዘበ ተወልደ ንስው ንነብሱ ንመስዋእቲ ድልውተ ብምግባር ክሳብ ዝስዋእ ግን እንታይ ኣበርኪቱ ክሓልፍ ብምባል ሞራሉ ክባቢሉ ምስ ብፀቱ ብምዃን ነታ ተጋደልቲ ዝወደቑላ ናፃ ኤርትራ ንምስማር ዝያዳ ኒሕ ወሲኹ ቃልሱ ቐጸለ። እቲ ሽዑ ዝነበረ ተወፋይነት ተጋዳላይ ብቓላት ክገልጹ ኣይክእልኒ ዝብል ተወልደ እቲ ካብ ጸላኢ ዝውርወር ዝነበረ ዓረር ንዕኡ እውን ኣይገደፎን።
0: ኣነ 18 ግዜ ተወጌ ጠቕላላ ብዝዋ ግንባር 18 ይዓብይ ንእስ ኩሉ እዚ የዳዊ ረአየ ሕጂ እዚ ተጨራሪሙ እዚ ተለዋዊ እዩ እዚ ባንቡላይ እግረይ እዚ ብምሉእ ህሩም እዩ ዝእተይ እዚ መንጋጋይ በዚ ኣትያ በዚ ወፅያ ኣብዚ ትሪያ ኣለካ እዚኣ በዚ ሸጠጥ ቢላትኒ ፀጉረይ ኣብዚ ድበፅሕ ነይሩ ነዲዱስ እንታይ ጨኒኒ ኢሉ ተረእኽዎስ ፀጉረይስ ነዲዱ ኣነ ኮ ፅናሕ ኢሉ እኒአ መ ፀኒሐ እምበር ሓምሻይ ወራር ኣግራዕ ተዋጊአ ይለካ ኳ ተበግሶ 79 ተዋጊአ ይለካ ኳ በዓል መሸታይ በዓል ክቡዕራይ በዓዚ ናሮ ተዋጊአ ኮ ይለካ ሻድሻ ወራር ሙሉእ ተዋጊአ እየ ኳ 82 83 ሰላሕተ ወራር ተዋጊአ እየ 84 ገጻት ሓልሓል ከይተረፈ ናይ ግንባር ሓልሓል ናይ 96 ተዋጊአ እየ 58 ተዋጊአ እየ ባሮንቱ ብምሉእ ተዋጊአ እየ ኳ 87 ብድርባቦ ጌርና ፀጋማይ ግንባር ናኣፋ ተዋጊአ እኳ 88 ሙሉእ ናደው ተዋጊአ እየ ኳ ኣብ መስሓሊት ኣብታ ክሳድ መስሓሊት ኮይነ 89 ክልተ ግዜ መጥቃዕቲ ናይ ከረም ብሓሸላን ብዓርኒስን ኣትየ ኳ 90 ኣነ ወርሒ 2 እየ ኳ ኣብሮራ መንሳዕ እግረይ ድህረም እቲ መጓእቲ መጨረሽታ ይኣኽለካ ዝበለትኒ 90 ወርሒ 2 እያ
1: ተወልደ ብሰንኪ መውጋእቲ ካብ ብመሳርዕ ተዋጋእ ሰራዊት ክወፅእ ብፍጹም ኣይተዋሕጠሎን ፍቕሪ ብፀቱ ዝያዳ ከም ዝኸበዶ እዩ ዝዝከር። ተወጊኡ እንከሎ ከይሓወየ ናብ ኣሃዱኡ ዝተመልሰሉ ኩነታት ምንባሩ ድማ ነቲ ኣብ መንጎ ተጋደልቲ ዝነበረ ፍቕርን ሓልዮትን ዝምስክር ኣብነት እዮም።
0: በዓል መንተሰዊኦም ጉድዑ ዶኹን እደፍኦም ዶኹን ኩሉ ኣቓልቦኸ ናብ እዩ እቲ ሽዑ ዝነበረ ተጋዳላይ ንጹህ ተጋዳላይ ንጹህ ኣነ ክሓልፍ እስኻ ፅናሕ እስኻ ብላ ዓሞ እዚኣ ንእሽተይ ኣነ ድሓን ክፀኒሐ እስኻ ዛማ ቁርብ ማይ መስተየ ኣነ ድሓን ክፅመመ ሓቀኛ ፍቕሪ ሓቀኛ ሓልዮትካ እዩ ሓቀኛ ቐል ዓለም ደይብሉ ንይምሰል ከም ተዋስኦ እተሰርሐ ዘይኮነ ጦፍ ተኸይዱስ ንኽምለስ ህወኽ ተወጊኢ ተኸይዱስ ቀልጢፉ ንኽምለስ ህወኽ ንኽስዋእ እኮ ድህወኽ እሱ ስለ ዝኾነ ከዓ እዩ ዝናፅነት መጺእ።

ሃፈፅታ ዝሓዘለ ሙቐት፣ ኣዝዩ ዝተጋነነ ድርቂ፣ ኣብ ዝረሓቐ ቦታ ዘስካሕክሕ ዛሕሊ

ተፈጥሮ ብዙሓት ህይወታውያን ኣብ ዝተፈላለየ ቦታን ክሊማን ሓቂፉ ይርከብ። እንተኾነ ግን ኣብ ዝኾነ ግዜን ቦታን ብዘይ ማይ ክነብር ዝኽእል ፍጡር የለን። ማይ ኣበይን ብኸመይን ከም ትነብር፣ እንታይ ከም ትምገብን፣ ውላድካ ብኸመይ ከም ትዕብን እቲ ቐንዲ ወሳን ረቓሕ እዩ። ድርቅን ዕልቕልቕን ክሳብ ሞት ከብፅሕ ይኽእል። ህይወት ደረት ኣለዎ። ንሓደ ነገር ብኸመይ ትወሃሃዶን ፍሉይነት ምህላውካን ኣብ ሓደ ቦታን ግዜን ምንባርካ ንኽትቅፅል ዘኽእል እቲ ቐንዲ ምስጢር እዩ።

ኣብ ስሪላንካ ዝርከብ ውቁብ ትሮፒካዊ ቦታ ብህንድ ውቅያኖስ ዝተኸበዩ። እዚ ደሴት ብማይ ዝመልአ እዩ። እዞም ብኣሸሓት ዝቕፀሩ ተፈጥሮውያን ቀላያት ምስቶም ፈልፈልቲ ዒላታትን መትረባትን ዝተራኸቡ እዮም። እዚኦም ቅድሚ 2000 ዓመታት ነቲ ኣብዚ ቦታ ዘሎ ሕርሻ ንኽለምዕ ዝተሰርሑ እዮም ዝመስሉ።

ነፍሲ ወከፍ ዓመት ኣብ ስሪላንካ ሓደ ዘይኮነ ክልተ መንሱንስ ማለት ዝናብ ዝሓዘለ ንፋስ እዩ ዘለዎም። እቲ ብዝሒ ዝናብ ነዚ ቦታ ኣጥሊልዎ ይርከብ

እቶም ነዝቦታ ከምዚ ዓይነት ቅርፂ ንክህልዎ ዝፀዓሩ ጥንታውያን ነገስታት ስርሖም ንኣሽሓት ዓመታት ክፀንሕ ጥራይ ዘይኮነስ ብዙሓት ኣብዚ ቦታ ዝርከቡ ደቀባት እንስሳታት ብሂወት ንክቕፅሉ ከም ዘኽእሎም ሲ ሓሲቦም ሉዶ ይፈልጡ ይኾኑ? ኣብ ቀረባ ግዜ ዛሃረ መዝናብ ነዝራህያታት ስለ ዝመልኦ ብዙሓት እንስሳታት ኣብዚ ቦታ ንክነብሩ ኣኽኢልዎም ኣሎም።

እንተኾነ እዚ ቦታ ናይ ዝናብ ወቕቲ ጥራይ ኣይኮነን ዝውንን፣ ናይ ድርቂ እዋናት እውን ኣለዎ። ኣብ ናይ ድርቂ ወቕቲ ልሙዕ ሳዕሪ ክነቅጽ እቶም ኣቐዲሞም ዝነበሩ ቀላያት እውን ናብ ዓዘቕትን ተኸይላታትን ክቕየሩ እዮም ዝረኣዩ። ሓረግ ግጽ ኣብዚ ዓዘቕቲ ይረኣዩ። ጎነፃውያን ሕብሪ ዘለዎም ራዛታትን ኣብዑር በረኻን ንኽምገቡን ጽምኦን ከጥልሉን ናብዚ ቦታ ይመፁ። ድርቂ ኣብ ዝኾነሉ ግዜ ዝተዓቖረ ማይ እቲ ቀንዲ ምንጩ ማይ ዝኸውን። እዚ ቦታ ግን ኩሉ ግዜ ከምዚ ዝረኣየና ዘሎ ሰላማዊ ዶ ይኸውን? እዛ ዓዘቕቲ ዓሳ ዝመልአ ክሳብ ዝኾነ ንገዚኡ እዞም እንስሳታት ምስዞም ሓረግጽ ተሳንዮም ክነብሩ ይኽእሉ እዮም።

ካብዚ ደመና ኣልቦ ሰማይ ኣዝያ መራር ፀሓያ በሪኣ ዘላ ኣብዚ ቦታ መግብን ማይን ኣመናዩ ውሒዱ እዛ ምቁርቲ መራሒት ናይዞም ሓረምዝ ፅሩይ ማይ ዝርከቦ ቦታ ከተናዲ ክትግደድ እያ እንተኾነ እዞም ካልኦት እንስሳታት እዚ ቦታ ኣዝዩ ክሳብ ዝደርቕ ኣብዚ ክፀንሑ እዮም።

እዞም ሓረምዝ ነዊሕ ጉዕዞ እዩ ዝፅበዮም ዘሎ። ጉዕዞኦም እንዳቐጸሉ ድማ ኣብ መንገዶም ካልኦት ከምኦም ዝተሰደዱ መጓሰ ረኸቡ። እዞም ፍጥረታት ሓደ ዓይነት ዕላማ ሒዞም እዮም ዝጓዓዙ። እቲ 2,000 ዓመታት ኣቝፂሩ ዘሎ በቶም ኣብዚ ቦታ ዝነበሩ ነገስታት ዝተኸለለ ሕዙቕ ቀላይ ኣብዚ ግዜ ነዞም ኣብ ስሪላንካ ዝርከቡ እንስሳታት መሮር ቀንዲ ምንጭ ማይ ኮይኑዎም ኣሎ። ኣብዚ ሚኔራ ዝተባህለ ማይ ዝርከቦ ቦታ ኣብ ኤሽያ ዝርከቡ ዝበዝሑ ጉጅለ ሓራምዝ ክእከቡ ይረኣዩ። ገለ 300 ዝኣኽሉ ሓምኩሽታይ ዝሕብሮም ዓበይቲ ሓራምዝ ነፍሲ ወከፍ ዓመት እዮም ነዚ ዝሕል ማይ ከስተማቕሩን ልሙዕ ሳዕሪ ክምገቡን ናብዚ ቦታ ዝመፁ። እዞም መናእሰይ ሓራምዝ ብፀወታ ዝመስል ቅልስ ብቕዓቶም የርእዩ ኣለዉ።

ኣማይት ኣኽላስ ዝተሰባበራ መራኽብ ኣብ ኣትላንቲካዊ ገማግብ ናሚብያ ይርከባ። እዚአን ብሰብ ዝተሰርሓ የን፣ እንተኾነ ግን በዝተፈጥሮኣዊ ሓይሊ እዚ ማዕበል ዓኒን ይርከባ። ዕንወት ናይዘን መራኽብ እዚ ማዕበል ክሳብ ክንደይ ብርቱዕ ምዃኑ እዩ ዘርእየካ። እዚ ኣብዚ ደረት ናይ ዝገማግም ባሕሪ ዘሎ ኣሰራት ናብቲ ገፊሕ ናሚብያ ዝተባህለ ቦታ ዘምርሕ ኣፍ ደገ እዩ። ከምዚ ዓይነት ገማግም ባሕሪ ኣብ ዓለምና ብውሕድ እዩ ዝርአ። ድርቂ ዝዓብለሎ ንፋስ ዝመልኦን ቦታ እዩ፣ እንተኾነ ግን መንበሪ ናይ ብዙሓት ፍጥረታት እዩ። ኩነታት ኣየር ልዕሊ 35 ዲግሪ ሰልስዩስ ኣብ ዝኾነሉ ግዜ ኣብዚ ናሚብያ ዝበሃል ቦታ ምንባር ኣዝዩ ኣሸጋሪ እዩ። ናይ ውቅያኖስ ንፋስ ጠሊ ሒዙ ይመጽእ እሞ ነዚ ምድረ በዳ ውሽጢ ከተማ ናሚብያ እውን ከይተረፈ ግመ ክመልእ ይረአዩ።

ብፍላይ ኣብ ናይ ንኮ ኩነታት ኣትክልቲ ልክዕ ዝናብ ከም ዝዘነበ ማይ ከንጠብጥቡ ይረኣዩ። ኣብዚ ቦታ ዝርከቡ ዘራፍ ካብዚ ኣትክልቲ ዝነጥብ ነጠብጣባት ነቲ ኣቁፅልቲ ብምጥንካፍ ፅምኦም ከጥልሉ ይሃርፍዎ እዮም። ምስቲ ዝውንንዎ ቁመት ኣወዳዲርካ ዝቃፀፆም ፍጥረት የለን። እንተኾነ ግን እዛ ዓይነት ኩነታት ኣየርን ጠልን ንነዊሕ ኣይፀንሕን እዩ። ስለዚ ድማ ዘራፍ ኣብዚ ድኹም ሓመድ ዝርከቦ ማእከላይ ናሚብያ ማይ ዝርከቦ ምንጪ ክደልዮም። ስእነት ማይ ንኩሎም ኣብዚ ቦታ ዝርከቡ እንስሳታት ዘጋጥሞም ሽግር እዩ። ስለዚ ማይ ምድላይ እቲ ዝዓበየ ብድሆ እዩ። ኣብ ማእከላይ ምድረ በዳ ዝርከብ ፅሩይ ምንጪ ማይ ናብዚ ክመፅእ ዝኽኣለ ልክዕ ወርቂ ከም ዝረኸበ እዩ። ምክንያቱ ማይ ዓመት መምላእታ ናብዚ ቦታ ስለ ዝውሕዝ።

እዞም ኣብ ሑፃ ዝርከቡ ስርኒሕ ናብዚ ቦታ ንክመፁ ከባቢ 60 ኪሎ ሜትር ክጓዓዙ ኣለዎም። እዚ ግን ብሓደ መዓልቲ እዮም ዝውድእዎ። ዝሑል ማይ ብምስታይ ፅምኦም ከጥልሉን ነቶም ኣብ ሰፈሮም ገዲፎሞም ዝመፁ ውሉዳቶም እውን ኣብ ኣፎም ብምዕቋር ይማልእሎም። እንተኾነ ግን እዘን መጓሰ ኣብዚ ኣብ ዝመፃሉ ግዜ ንዕአን ዝፀናተዉ ሃደንቲ ኣለዉ። ምምፃእ ፀላእትን ዘስተውዓላ ግዳያት ጨቃጨቃ ክብላይን ዝረኣያ

እዞም ዘራፍ ናብዚ ክመፁን ፅምኦም ከጥልሉን ክኢሎም ኣለዉ። ኦሬክስ ወይ ድማ በዛዕ ዝበሃሉ ዓይነት ጠለቤዱ ኣቐዲሞም ዘውፅዎ ሕጊ ዘሎ እዩ ዝመስል። መጀመርያ መንከም ሰቲ ሕቶ ዘድልዮ ኣይኮነን። ሓደ ሓደ ግዜ ግን እቶም ሓያላት ከይፀገቡ እቶም ድኹማት ደረጃኦም ብምርሳዕ መጀመርያ ክሰትዩ ይፍትን እዮም። ነዚኦም ግን መዘኻኸሪ ዘድልዮም እዩ ዝመስል። እዚ ኣዝዩ ጠሚ ዘሎ ነጠቓይ ዑፍ መግቢ ደልዩ ናብዚ ቦታ መጺኡ ዘሎ።

ሓደ ስርናይ ክሕዝኪ ኢሉ ኣሎ። ኣብዚ ናሚብያ ዝበሃል ምድረ በዳ ዝነብር በቲ ፍሉይ ዝኾነ ትኩረቱ ዝፍለጥ እንስሳ ኣሎ። እንተወሓደ ሓደ ካብዞም ሜርካት ዝበሃሉ ጉጅለ ጸላእ ከይመጾም ክሕሉ ኣለዎ።

ኣብዚ ቦታ ብሂወት ንኽትቅፅል መግቢ ማይ ውሕስነት ካብ ፀላኢ የድለይካ። ማይ እንድሕር ደኣ ክረኽቡ ተዘይተኻኢሉ ግን ብሂወት ክትቅፅል ካልእ ዝተፈለየ ሜላ ናይ ግድን ክጥቀሙ ኣለዎም። ናይ ዕድል ኮይኑ ድማ ነዞም ዕንቅርቢዒት፣ ሕንዚዝ፣ ማጎትስ ወይ ድማ እብብ ተባሂሎም ዝፅውዑ ሓሳኹ ዘመሳስሎም ሓደ ነገር ኣሎ፣ ብዙሕ ፅማቕ እዩ ዘለዎም። እዞም ጉጅለ ነዞም ሓሳኹ ክደልዩ ሙሉእ ለይትን መዓልትን እዮም ዝፅሕትሩ።

እዞም ሜርካት ዝበሃሉ ስድራ ከባቢኦም ካብ ምሕላው ኣይዕርፉን እዮም። ምክንያቱ ሓደጋ ካብ ዝኾነ ቦታ ክመፅኦም ስለ ዝኽእል። እዚ ስዝንቢ ዘሎ ዑፍ ንዕኦም እዩ ዝምገብ። ናብዞም ስድራ ዝቐረበ በዓቲ ትነብር ወኻርያ ናይ ሓደጋ ምልክት ተስምዓላ። ስለዚ ብቕልጡፍ ክሃድሙ ኣለዎም።

ኣብ ሰሜናዊ ሜክሲኮ ዝርከብ ቅርፂ መሬት ድሮኦን ኣሃውሕ ዝመልአን እዩ። ኣብዚ ቦታ ታራሁማራ ዝበሃሉ ህዝቢ ይቕመጡ። ንሳቶም ኣብዚ ናሓሲ ዝርከቦ ስንጭሮ ንዓመታት እዮም ነቢሮም። እዞም ህዝቢ ካብ ጥንቲ ኣትሒዞም ዕፉንን ባልዶንጋን እንዳሓረሱ እዮም ዝነባበሩ። ኣብዚ ግዜ እዚ ግን እዞም ሓረስቶት ጠለበጊዕን ደርሆን ከፍሪ ጀሚሮም ኣለዉ። እንተኾነ ኣእኻሎም ክፈሪ ንሶምን እንስስኦምን ብሂወት ክቕፅሉ ተኮይኖም ማይ የድልዮም ኣሎም። እዚ ቦታ ብዘይካ ኣብ ናይ ዝናብ ወቅቲ ተዘይኮይኑ ሕፅረት ማይ ኣለዎ። ካብዚ ዝነብርሉ ስፍራ እቲ ዝቐረበ ምንጪ ማይ ኣብ እግሪ ዝዓሚቕ ስንጭሮ እዩ። ናብዚ ቦታ ክትበፅሕ ግን ኣድካምን ነዊሕ ናይ እግሪ ጉዕዞን የድሌካ። ድርቂ ኣብ ዝኾነሉ ግዜ እዞም ህዝቢ ናብዚ ቁልቁል ወሪድካ ዝርከብ ቀላይ

እንተወሓደ ኣብ ሰሙን ክልተ ግዜ ክመፁ ይግደዱ እዮም።

ኣብቲ ታሕቲ ቀላይ ምስ በፅሑ ዘለዎም ኩሉ መትሓዚ ይመልኡ፣ ዓሳ ይገፉን ክዳውንቶም እውን ይሓፅቡን፣ መግቦም ድማ ኣብኡ ብምዃን ክምገቡ ይረኣዩ። ነፍሲ ወከፎም ነቲ ዓቐበት ንኽድይብዎ ክሳብ ዘየሸገሮም ዓቐን ማይ ይማልኡ። ዘሕልፍዎ ዘለዉ ሽግራትን እዚ ዝተነፀለ ህይወቶምን ብዘየገድስ ተስፋ ክቆርፁ ኣይደልን እዮም።

እዚ ኣብ ባሓጎታቶም ዝነበርዎ ባህሊ ዝሓዘለ ህይወት እዩ። ስለዚ ባህሊ ንዕኦም ሓደ ካብቲ ቀንዲ ኣገዳሲ እዩ።

ብዛዕባ ባህሊ ካብ ተዛረብና ሎሚ ናይዞም ዓዲ ዝዓበየ ፅምብል ዘካይድሉ መዓልቲ እዩ። ካብ ዕፉን ዝተሰርሐ ቢራ ተዳልዩሎም ከምቲ ልሙድ ኣገባብ እዞም ህዝቢ ነዚ ፅምብል ብደርፍን ሳዕስዒትን ነፍሲ ወከፎም ተሓጒሶም ከብዕልዎ እዮም።

ኣብ ዓመት ክልተ ግዜ እዞም ህዝቢ ኣብዚ ኣብ ሜክሲኮ ዝርከብ ጎልጎል ብምምጻእ ኣምልኾኦም ይፍጽሙን ምስጋንኦም የብጽሑን። እዚ ጽምብል ጽምብል ተስፋ ተባሂሉ እዩ ዝጽዋዕ። እዚ ማለት ድርቂ ንኽጠልል ማይ ክሃርሞም ዝተስፈውሉ እዩ።

እዚ ሕጂ እንዕዝቦ ዶክመንተሪ ኣብቲ ኣብ ሃገረ ታንዛንያ ዝካየድ ናይ ዓለምና ዝዓበየ ናይ ተፈጥሮ ብርቂ ኣጋጣሚ እዩ ክስነድ። እዚ ኣጋጣሚ ኢልና ዝጠቐስናዮ ናይዞም ንኽትቆፅሮም ኣፀጋሚ ዝኾነ ብዝሒ ዘለዎም ወድንቢ ዝተባሃሉ ዓሌት እንስሳን ካልኦት መጓሰን ናይ ፍልሰት ወይ ምግዓዝ ኣጋጣሚ እዩ። በቲ ናይ ታንዛንያ ከቢድ ናይ ክረምቲ ወቕቲ ሰንቢዶም እዮም ዳርጋ 2 ሚልዮን ዝኾኑ ዝተፈላለዩ ዓሌት እንስሳ ካብዚ ቦታ ዝርሕቁ ዘለዉ። በቶም ሓያላት ሃደንቲ ወይ ዘረፍቲ ዝኾኑ እንስሳታት ተኸቢቦም ድማ እዮም ዝጓዓዙ ዘለዉ። ንሎሚ ድማ እዚ በርቲ ግሪጎሪ ዝተባሃለ ኣዳላዊ ናይዛ ዶክመንተሪ ብዛዕባ እቲ ኣብ ዓለምና ዝቐልጠፈ ሃዳን እንስሳ ቺታ እዩ ክስንድ። ብዛዕባ ናይ ቺታ መንብሮ ንምስናድ እቲ ዝበለፀ ግዜ ድማ ሕጂ እዩ ይብል በርቲ። እዚ ክንብል ከለና ግን መንብሮኦም ቀሊሉ ኣይኮንና ንብል ዘለና። ዓለምለኻዊ ናይ ቺታ ብዝሒ ኣብዛ ዝሓለፈት ዘመን ብ90 ሚታዊት ቀኒሱ እዩ። ንሎሚ ድማ ንምንታይ እዩ ነቲ ኣብ ዓለምና ዝቐልጠፈ እንስሳ ዝኾነ ቺታ መንብሮ ዝኸብዶ ክንፍትሽ ኢና። ኣብዚ ናይ ታንዛንያ በረኻ ኣስታት 300 ቺታ ይቕመጡ። ንኹሎም ንኽረኽቦም ድማ ናይ 4 ሰሙን ግዜ ጥራሕ ይተሪፍኒ ዘሎ። ስለዚ ሓገዝ ከድልየኒ እዩ ይብል በርቲ። ተሓጋገዝቲ ኮይኖም ዘለዉ ነታ ቀዳመይቲ መኪና ዝመርሕ ዘሎ ባዝ ኬሲ ዝተባሃለ ክኢላ ሓበሬታ ናይ እንስሳ መሮር ኮይኑ፣ በርቲ ድማ ንነዊሕ ርሕቀት ዝስንድ ካሜራን ተንቀሳቐሲ ስእሊ እትስንድ ድሮንን ሒዙ ይርከብ። ኣብ ካልኦት መኪና ኣደኒስ ሚለልን ቶም ዎከርን ይርከቡ። እዚኦም እቶም ዝበለፁ ምዃኖም ዝንገረሎም ኣብ ዓለምና ናይ ዝቐልጠፉ ሃድናት ዝስንዱ ጉጅለ ኮይኖም በዛ ብሓር ጎፅጎፅ መንገዲ ዘይትፅሎ ካሜራ ተጠቒሞም ድማ እዮም ክስንዱ። በርቲ ከም ዝሕብሮ እዞም ዜብራ ናብ ሓደ ውሱን ቦታ እዮም ዘቋመቱ ዘለዉ። ስለዚ እንታይ ይዕዘቡ ከም ዘለዉ ንምፍላጥ ናብቲ ቦታ እስከ ነምርሕ ይብል። ናብቲ ቦታ ምስ ቀረቡ ሓንቲ ቺታ ምስ 2 ውሉዳታ እዮም ኣብዚ ቦታ ጸኒሖም። እዚ ሳሕቲ ዝርከብ ኣጋጣሚ እዩ፣ ምክንያቱ 95 ሚታዊት ውሉዳት ናይ ቺታ ኣብ ጉብዝና ኣይበፅሑን እዮም። እቲ ምክንያት ድማ ብኣንበሳ ወይ ብዝብኢ ስለ ዝቕተሉ እዩ። እዚ ስለ ዝኾነ ድማ እዩ ኣዴታ ቺታ ንውሉዳተን ኩሉ ግዜ ኣብ ከውሊ ዘቐምጣ። በርቲ እዞም ውሉዳት ኣዝዮም ንኣሽቱን ምጭዋትን ከም ዝኾኑ ኣስተብሃለ። ካብ ናይ ኣዲኦም ዝተፈለየ ሕብሪ ድማ ይውንኑ። 2 ጎኖም ጸልም ዝበለ ኮይኑ ኣብ ዝባኖምን ርእሶምን ድማ ሓመኩሽታይ ዝሕብሩ ጸጉሪ ኣለዎም። እዚ ሕብሪ ምስቲ ኣብ ከባቢኦም ዘሎ ተኽሊ ዝመሳሰል ብምዃኑ ካብቶም ካድንዎም ዝመፁ ዘረፍቲ እንስሳ ብኸፊል ከድሕኖም ይረአ።

ኣደናይዞም ካብ ናይ ሓደ ወርሒ ዘይበዝሕ ዕድመ ዘለዎም ኮራኹር ንኽትዕብዮም ብዙሕ ስራሕ እዩ ዝጽበያ ዘሎ። እቲ ቐንዲ በዳ ዝገብሮ ነገር ድማ ክትሃድን እንተ ደኣ ኮይና ንበይኖም ገዲፋቶም እያ ትኸይድ። ብዙሕ ከይጸንሐት ድማ መዝ ዝኾና ግዳይ ዝረኸበት እያ ትመስል። ንሓንቲ ሰስሓ ኣማዕድ ኣላ። ሰስሓ ኣብ ሰዓት 80 ኪሎ ሜተር እያ ትጓዓዝ። ቺታ ድማ 112 ኪሎ ሜተር ኣብ ሰዓት ይሕንበብ። እዚ ግን ንሓፂር ርሕቀት ጥራሕ እዩ ዝቕፅል።